0: ዘይምርድኦምን ረሳዕትን ምዃኖም ኣዝዩ ዘገርም እዩ። እዞም ሕጂ ዝፍክሩ ዘለዉ ምሉኻት ነበር ኣዘዝቲ ሰራዊት ብልጽግና ህዝባዊ ግንባር ብ1983 ኣብ ትሕቲኡ ካብ ዝነበሩ ምሉኻት ከም በዓል ባጫ ኣባዱላ ገመዳን ካልኦትን ነፃ ኣብ ዝበለሉ እዋን መማርኽቲ በዓል ባጫ ዝነበሩ ካብ ዝሃብዎ ርእቶታት
1: ህዝባዊ ግንባር ሃርነት ኤርትራ በላውላይ በደረሰበት ችግርና በደል
2: ህዝባዊ ግንባር ሓርነት ኤርትራ ኣብ ልዕሊኡ ዝተፈጸመ በደልን ሽግርን ከይጸብጸበ ዋላ እኳ ንሕና ሓውን ጥኢትን ሒዝና እንተመጻና ልዕሊ 3,000 ምሩኻት ብፍትሓዊ መገዲ ናጻ ስለ ዝበለና ብጣዕሚ ተሓጒስና ኣለና። ኣብ ትሕቲ ህዝባዊ ግንባር ዝርከብ ምሩኽ ኩሉ ከምቲ ህዝባዊ ግንባር ደሙ ኣፍሲሱ ዝሓዘና ንሕና እውን ኣብ ጎኑ ኮይንና ደምና ከነፍስስ ኢና
1: ናፈሳለን። ለራሴም ሆነ ለህይወቴ ከፍተኛ የሆነ እንክብካቤ ተሰጥቶኝ
2: ክሳብ ሎሚ ንህይወተይ ልዑል ምክንኻን ተገይሩለይ። ጽቡቕን ሕማቕን ከም ዝፈልጥ ገይሮም ተኸናኺኖም ሒዞም ሓድሽ ህይወት ከም ዝጅምር ገይሮም ኣለዉ።
1: ህይወት ማምራት ደረጃ ኣድርሰውኛል።

0: ኣርባዕተ ዋርሒ ድሕሪ መላ ናጽነት ኤርትራ 1991 እዩ። ወከልቲ መሪሕ ውድብ ህዝቢ ኣምሓራ የኢትዮጵያ ህዝቦች ዲሞክራስያዊ ንቅናቄ ኣብ ኤርትራ ዓውደ ኩናት ኣብ ዝተኻየደሉ ቦታታት ምብጻሕ ፈጺሞም ነይሮም። ዝርዝር ሓበሬታ ኣብ ዝመጽእ መደባትና ክነቕርቦ ኢና። ሎሚ ኣብ ድፍዓት ግንባር ናቕፋብ ዝበጽሕሉ ፈቐዶ ቦታ ዓጽምቲ ሰራዊት ደርግ ተዘርዩ ብዓይኖም ምስ ተዓዘቡን ዝነበሮም ስምዒትን ዝሃብዎ ርእቶን ቁንጭል ኣቢልና ክነቐርብ
1: እንዳየሁት በጦር ሰፈር በምሽግ ያልተሸፈነ የኤርትራ ምድር አላየሁም። በየቦታው የወደቀ ልዩ ልዩ ቁሳቁስ አለ። ልዩ ልዩ የጦር መሳሪያ
0: ከም ዝረአኽዎ ወታደራዊ ማዓስከራትን ድፍዓትን ዘይተሸፈነ መሬት ኤርትራ የለን። ኣብ ዝኾነ ቦታ ዝተዛሕዝሐ ንብረትን ዝተፈላለየ ዓይነት ብረታትን ኣሎ። ደርግ ብዘውፀፉሉ ዕላማ ካብ ድሌት ህዝቢ ብዝተፈልየ ነፍሲ ወከፍ መሬት ኤርትራ ሰራዊት ኣዋፊሩ ይሕልዎ ከም ዝነበረ ዝሕብር እዩ። እቲ ዕንወት ድማ ማዕረ ማዕሪ እዩ። እቲ ኣብ መላእ ኤርትራ ዝነበረ ሰራዊት ከም ዝረገፈ ኣብዘ ዝነበረ ወዲቑ ከም ዝተረፈ እዩ ዘርኢ።
1: እንተ እንደተበተነ ብያለበት ወድቆ እንደቀረ ነው ምረዳው።

0: ሰኔ 5 ቀን 71 ዓመተ ምህረት በዚህ አካባቢ ሞቶ ከንቱ ውዳሴ የተሞላበት የመርዶ ወረቀት መጣልኝ። ያ የመርዶ ወረቀት ቤት አለ። ስለዚህ ከረገፉት ከነዚህ አጥንቶች ውስጥ የልጄ የትኛው እንደሆነ አላውቅ እንጂ በዚህ አካባቢ ነው የረገፈው። የማለቅ ሰው ለአንድ ለእኔ ልጅ ብቻ ሳይሆን ለኢትዮጵያ ልጆች በሙሉ ነው።
1: ብሓሙሽተ ሰነ 1971 ብናይ ግዝ ኣቆጻጽራ እዩ 1978 ማለት እዩ ኣብዚ ኸባቢ ሞይቱ። ከንቱ ውዳሴ ዝመልኣ መርድእ ዝሓዘት ጭራም ወረቐት መጽያትኒ ኣብ ገዛ ኣላ። ካብቶም ኣብዚ ዝረገፉ ናይ ወደይ ኣይናይ ምዃኑ ዳየ ዘይፈለጥኩ እምበር ኣብ ውሽጢ እዚ ኣብዚ ዘሎ ኣዕጽምቲ ኣብዚ ኸባቢ እዩ ወዲቑ። ንሓደ ወደይ ዘይኮንኩ ንብምልኦም መንእስያት ኢትዮጵያ ድማ እየ ዝበኪ ዘለኹ።
2: ታሪኽ መግዛእቲ ኢትዮጵያ ብኤርትራ ከም ዘብርሆ ኣይሽንኳይዶም መሬታን ህዝባን ምትንካፍ ንመሬታን ንባሕራን ንምምናይ ምሕላምን ጥራይ ንባዕሉ ቅድሚ ሕጂ ኾነ ድሕሪ ሕጂ መፈጸምቲኡ ኣይጥዑምን ውፅኢቱ ድማ እዚ ዝሰማዕናዮ እዩ።

0: ማሕበር ዑበል ዝፍለጡ ጡርንፋት ተኣለይቲ ስንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ኣብ ትሕቲ ዝብል ኣርእስቲ ሓቢርካ ዝካየድ ንጥፈታትን ኣድማዕነቱን ዝደስስ መደብ ኣብ ንኡስ መደብ ፍኖተ ህወት ከነቕርበልኩም ኢና።
1: ኣብ ውሽጡና ዝኾነ ይኹን ፀጋባት ኣጓኒፍና ይፈልጥኒ ተጓለ ፍኖን መዓልታ ወይና ኣኼባ ንገብር ኣብ ሓደ ካንሸነስ ናይ ንቕመጥ ኩልና ንፃወት ዘለና ተመሲልና እንተያለ ገለ ንበሃል ኢና።
0: ሚኒስትሪ ቱሪዝም ቀጻሊ ዝተፈላለዩ ውሃብቲ ኣገልግሎት ትካላት ብዘማልኦ ብሉፅነት ናይ ሽልማት መደብ የካይድ እዩ። ኣብ መደብና ዘዋሪት ካሜራ እምበኣር ብሚኒስትሪ ቱሪዝም ብዘለውዋ ፅሬትን ፅፈትን ሽልማት ዝተቐበለት ሓላል ሆቴል ኢና ናባኹም ከነብላ።
2: መጀመርያ ህንፃና ብምፅባቅ ካልኣይ ከዓ ኩሉ ቑሑትና ፅቡቅ ብምግባር ሳልሳይ ነቶም ሰራሕተኛታት እዚ ተሓሳስባ እዩ ሓላል ክበሃል እንተኮይኑስ ንሓላል ዘንፀባርቕ ኣገልግሎትን ትሕዝቶን ክህልዎ ኣለዎ ዝብል ድኢት እዩ ዘለኒ።
0: ከምኡውን ከምቲ ወትሩ ዝቐርብ ኣዛነዩ ቪድዮታት ምስ ምሩፅ ደርፍታትን ምስ ደራስን ዳይሬክተርን ፊልም ሳውን ዝኾነ መሓመድ ዓብደላ ዝተኻየደ ዕላልን ተዳልዩሎ። ከም ወትሩ መደባትና ኣብ ሰዓትና ክትከታተሉ ንዕድም። መደብ ናትራን ቀዳም 10 ጥቅምቲ ሰዓት 2:40 ድሕሪ ቀትሪ ድግማ ሓሙስ 15 ጥቅምቲ ሰዓት 6:15 ጎደል።

0: ሰላም ከመይ ቀኒኹም ክቡራትን ክቡራንን ተኸታተልቲ መደብና መደብ መልሲ ኣብ መስመር ንጅምር ኣለና። ከምቲ ልሙድ ብቁፅርታት ቴሌፎን 12244 ከምኡውን 12274 ብምድዋል ኣብዚ ንሎሚ ተዳልዩ ዘሎ ሕቶታት ክተሳትፉ ትኽእሉ ኢኹም። ናይ ቴሌፎን ፀውዒት ኣለና። ሃሎ መርሓባ፣ መደብ መልሲ ኣብ መስመር መን ክብል? ሃሎ ሰላም ሰላም
1: ኣነ
0: ዓንደ ውዒልኪ መን ክብል?
1: ኤልናታ።
0: ኤልናታ ካበይ?
1: ካብ እምኒ ሓይሊ።
0: እምኒ ሓይሊ ሓራይ። ኣብ ቀዳማይ ደረጃ ቀዳመይቲ ተዋሊት ኸ ቁፅሮ ንደ ክትመርፂ?
1: ቁፅሪ ሓሙሽተ።
0: እቶ ቁፅሪ ሓሙሽተ ሓራይ። ምስላ እንድያ ትምልያኸ ማለት እዩ። ኣለዉ ድዮም ትሓግዙ ከምሳኺ?
1: ኣለዉ
0: ገዛ ኣለዉ። ፅቡቅ ንኸይድ በለና ኣፍታሕቶ ምስላ ወይ ብሂል መልእ እንድያ ናፍታሕቶ ንኣቱ ኣለና። ኣራይ ንኸይድ ናፍታሕቶ። ገመል እንታይ ኮንኪ ዓዕ ትብሊ? ኣመል እንታይ ኮንኪ እንታይ ከ ተፃዒንኪ? መል እያ። ደግመልክ ዶ?
1: ኣረ።
0: ገመል እንታይ ኮንኪ ዓዕ ትብሊ? ኣመል እንታይ ከ ተፃዒንኪ?
1: ሓንቲ ድያ?
0: ሓንቲ እያ። ሓራይ ተሓቶ ኣብ ስክሪን ክትርኢ እያ። ሓራይ ገብሩልከዮም ኣብ ስክሪን ስቱድዮ ኣብ ስክሪን ገብሩለይ ትብል ኣለና። ኤልናታ ሓራይ መፅያ ትክል ኣብ ስክሪን ምስላ ወይ ብሂል መለ እንድያ። ገመል እንታይ ኮንኪ ዓዕ ትብሊ? ኣመል እንታይ ከተፃዒ

ኣራይ ኣጋጣሚ ዝሓለፈ እዋን ብብዝሒ ይጥቀስ ነይሩ እዚ ኣብ መደባትና እቲ ናይ 50 ዓመት

0: ምንታይ ግዜ ረኽበኪ? እንታይ ልኪ?
1: መልከት ዓራግ ፋሕ
0: ትከድገምለይ ሓደ ብሓደ ቐሰ ኢልኪ ፋሕ ኢልኪ ፈልከት
1: ዓራግ
0: ኣይ ረኸብክዮን ንሓንቲ ጥራዮ መንጎ ረኺብ ክለ
1: ብእውነት
0: ክሕግዞ ይከኣሉ ንስድራ ስኹ ናይ ትፈልጥያ ንፀኒሕ ክድሓን ግዜ ክበክ ሞ ወይ መልሲ ክነግረኪ ግዜ ብዙሕ ውሲት ክለይ ስለ ዘለኺ
1: ሓንሳ
0: ክንደይ ክፅበየኩሞ ግዜ ኮ ብዙሕ ድዋል ከዓ መስመር ስለ ዘሎ ካኣትለዎት ሰብ ኣብ ሓደ ሰብ ብዙሕ ንወስድ ከሎና ቀፃሊ እቲ ድሕሪ ፅበይታ ግዜ ትደፍኣና እያ
1: ሕጂታ ዓራግ ቃሕ
0: እዋ ዓራግ ጥራይ እሳ ፅቡቅ ረኪብክያ ኣለ ላኪን እቲ ካልእ ጠቂስክዮ ዘለኺ በዓል ፈልከት በዓል ፋሕ ገለ ኢልክን ዘለኺ ኣብቲ መልሲ የለን
1: የለና ግዘና
0: ዋ ሓንቲ ጥራይ እንዲኹም መረኺብክ ዘለኺ ኣርባዕተ ጥቐስ እኮ የለክ ዘለኹ ስለዚ ኣብ ሰለስተስ ሓንቲ ተምፅኸ ካብ ኣርባዕተ ሓንቲ በቃ ድሓን መምሃሪ ትኾነ ካልእ ግዜ ትፈልጥ እያ
1: ተፀገና ግዜ ማለና
0: ግዜ ዕስራ ካሊት ክበክ ኣብዚኣ እኒ ግዜ ሂበክን እየ ቅሬታ የለናታ
1: ውሕዳ ቴሌፎን ደድል ዘሎ ኮይና ሳ ገለ ያ
0: ዕስራ ካልእ ድሓን ግዜ ወሲት ክለይ ኣለ ትጅምር ኣላታ ግዜ ካብ ሕጂ ዕስራ ካልእት ንምላስ ካ ኣብዮም ኩምቶም ትድውልሎም ዘለኹ ኣቀዶ
1: እንታይ
0: ምምላስ ኣብዮም ከቶም ትድውልሎም ዘለ መስለኒ ጭር ሰምዑ ኣለኹ ቴሌፎን ክግን
1: ንድብር ኣለና ብሓንሳብፀና
0: ኣኺላ ሰዓት ግዜ ኣኺላ ተዓስራ ካልእት ኤለናታ ካብ እምኒ ሓይሊ ድሓን 11 ክንሰደልኪና ተንቲ መልሲ ሳትረብ ቀብሪ ወቐት ኣራግ ግልዕ ሓወልዕ ዓየት ግህተብ ጭልሕንተ ማለት ጀልሃንቲ እዩ ነይሩ 11 ተዓዊት ከለኸ ዋላትን መልሲ ክሳዕ ዝነገረከቦን ኣይትፀበኽንን ኤለናታ ዝኾነ ነመስግነክ የቐኒየልና ናብ ካልእ ደዋሊ ወይ ደዋሊት ክንሰግር ኢና ሎ መርሓባ
2: ሄሎ
0: ሰላም
2: መርሓባ ከመይ
0: ይ መርሓባ መን ክብል
2: ኣነ ፍረወይኒ ብርሃን
0: ኣራይ ካበይ ኸ ፍረወይኒ
2: ካብ ሃዘጋ
0: ሃዘጋ ኣራይ እሞ ንጅምር ኣለና ኣብ ቀዳማይ ደረጃ ሕቶ ቁፅሪ ክንደ ክትመርፂ
2: ድሽተ
0: ሎሚ ከላ ኣብ ሓሙሽተ ንታሕቲ እያ ዘላ ማለት እዩ ቴሌቭዥን ከፊት ከለካ ዲኺ እታ ቴሌቭዥን ኣትሕት ኣብልያ ኸ ፅቡቅ ጌርና መታን ክንሰማማዕ ሓረ ሕቶ ቁፅሪ 6ዱሽተ ክንከይድና ናብቲ ሕቶ
2: ኣረ
0: ኩሎም ተፈጥሮውያን ማለት ናቹራል ዝብል ፅሕፍ ፅሑፍ ዝተጠቅዓሎም መመላኽዒታት ኣብ ኣካላትና ክንጥቀመሎም ውሕሳት ኣይኮኑን ስለምንታይ
2: ምርጫ ኣለዎ ዲ
0: እዚኣ ክትገልፂ እያ ምርጫ የብላ ተረዲኣ ትክለያዳ ትሕቶ ተሕቶ ተረዲኣ ትክዶ ፍረወይኒ ተሕቶ ተረዲኣ ትክላ ምሽ
3: እዎ እቶም ፅሑፍ ኣሎም መመላክዒታት ኣባካረትሎም ውሕታት ኣይኮኑ ምንታይ ዝኮኑ እቲ ናቹራል ዝብል ዘለዎ ኩሉ ነገር ከምዚ ኬሚካላት ተሓወሶ ዩ በር ኩሉ ናቹራል ዝብል ኣይኮነን ኣብ ቆርበትና ከዓ ጉድኣት ስለዘምፃ ገለ ስለዝኮነ ኩሉ እቲ ናቹራል ተጠቂዕሉ ዘሎ ብናቹራል ክስራሕ ይክእል ብናቹራል ዝበሃል ልክ ኣታካታ ቆፅሊ ክጥቀመላ ንከለኸል ድ ፋብሪካታት ንታእቲ ግን እንታይ ይኮውን ኣሎ ነቲ ናቹራል ዘባላሸ በ ናቹራል ዝብል ኩሉ ኣብ ፍላይ ፋብሪካታት

0: ወፃ ሃገራት ስጋት ዘጀወን ሄደና መመላካይታት ከም በዓል እዚ ንፈውደውታለ ንብሎ መጠን ደቂ ኣንስትዮ መመላካይታት ተባሂሉ ገለ ናቸዋል ዝበሃል ነገር እዚ ኩሉስ እቲ ኬሚካላት ስለድዕወቶ ገዳኢ እዩ ስለዝኾኑ መልስ ያረኹ
1: ፍሮይን ዳት ምልስ ዘለና ንስኻ ወይስ ፍሮይን ናትካ ኦፐሬተር እያ ሓሊፍካ እያ ታውድድር ስኻት ኢካ ኣለኻ መን ክብል
0: ኣነ ከዓ ሰናይ
1: ኣራይ ሕጂ ፍሮይንን ሰናይ ኢና ንብሎ ወይ ብሰናይ ክንቅፅላ ታውድድር
0: ብሰናይ
1: ዋቅፅል ብሰናይ ክንቅፅላ ኢና ታሽመታ ንክቂይሯ ምክንያቱ ዝዕዘብ ዘሎ ፍሮይን እንዳሰምዐስ ድምፂ ከዓ ናይ ፍሮይን ይኮነን ዘሎ ሞ ፀገም የለን ዳ ታመልሲ ክንሪአ ኢና ወላ እኳ ተፈጥሮውያን ምዃኖም ዝሕብር ፅሑፍ ይጠቅዓሎም ተፈጥሮውያን ዘይኮኑኡ ክኾኑ ይኽእሉ እዮም ወላ እኳ ተፈጥሮውያን ይኹኑ ጥዑም ሽታ ንምሃብ ንኸይበላሸው ዝዕቅብ ከምኡውን ሕብሪ ንምትሓዝ ዝውሰኹ ቀመማት ስለ ዘለዉ ሳዕብን ክህልዎም ይኽእል እዩ እያ ኣብ ሓደ መረዳእታ ኢና ዘለና ማለት እዩ ፅቡቅ መሊስካ ኣለካ ሰናይ ትቐፅል ዲኻ 110 እናለካ ቁፅሪ ክንደይ ሞ ፍሮይን ዶ ትምረፀልካ ቁፅሮ ዋላ ባዕልካ ትምርፃ ንዓንተ መቂልኩማ እኒኦም ሕጂ መራፂት ቁፅሪ ንዓ ግበራም ኦፐሬተር ናትካ ሓራይ ቁፅሪ ክንደይ ሽዱሽተ ሕጂ እውን ሓራይ ንኺድ ዓራግ ዝብል ስም ካበይ ናይ ቋንቋ ሃገርና ዝተራዕመ እዩ ትርጉሙ ኸ መርጫ ኣለካ ሀ ብቋንቋ ሰሃቦ ኮይኑ ጎላጉል ማለት እዩ ለ ብቋንቋ ብሊን ኮይኑ ኳዕናን ደርማስ ማለት እዩ ሐ ብቋንቋ ዓፋር ኮይኑ ቤት ኣናብስ ማለት እዩ መ ብቋንቋ ትግረ ኮይኑ ሰናን ማለት እዩ ዓራይ ዕድል ክበኩም ትድውሉ ኣለኹም ከዓ ምስለ ቴሌፎን ገና ተሓቶ ከይተወደአ ናብ ቴሌፎን ኣትዮም ተዘይተጋግ ሓራይ እንጂ ሓትት ኣሎ ማለትኒ
2: ሓትት ኣለና
1: ንክሳብ ሰብ መልሲ ዝነግሮ ሃዘጋን ኩነታትን ከመይ ኣሎ
2: ቅድሓን እዩ
1: ፅቡቅ ድሓን ድ ሎም ዓመት ዝራእቲ ውሕድ ብሎ
0: ክቀበላ
1: ዶ ንታይ መፃንዒ ጌርናካ ኮይና ክሳብ ቴሌፎን ትዘራርብ
0: ብቋንቋ ትግረ ኮይኑ ሰና ማለት እዩ
1: ብቋንቋ ትግረ ኮይኑ ሰናን ወይ ከዓ ፈያር ማለት እዩ ነቶም ጠልጠል ዝብሉ ማሕጋፃት ኣፃድፍን ጎቦታት ሳሕል ዝውክል ድማ እዩ ቅኑዕ መልሲ ከመይ ኹም ፍሮይንን ሰናይን ተቐፅሉ
0: ክንገፀሊናይ
1: ግድም ኦፐሬተር ሒዝካ ኣለካ በዚ ስኻ ቴሌፎን እናደበልካ በዚ ንሳ ምሳና እንዳፀንሐት ሓራይ እሞ ተስፋ ገብር ከዓ ክትዕወቱ ናብ ሳልሳይ ደረጃ ትሓልፍ ኣለኹም ቁፅሪ ክንደይ ኣብ ሳልሳይ ደረጃ ክንቅፅል ኢና ስለ ዝበልኩም
0: ቁፅሪ ሽዱሽተ እንደገና
1: ቁፅሪ ሽዱሽተ ሓራይ ምርጫ እያ ተዓድል ሓንቲ እያ ክትከውን ክንከይድና ናብቲ ሓቶ ተቅፅሪ ሽዱሽተ ተጋድሎ ሓርነት ኤርትራ ንፈለማ እዋን መደብ ትምህርቲ ዝሓንፀፀላ ቦታን ዓመትን ሀ 1965 ፎርቶ ለ 1970 ዓሌት ሐ 1971 ኣር ሕጂ እውን ክድውል ኢኹም ማለት እዩ እታ ቴሌፎን ዓፂኹማ ዲኹም ወይስ ከም ብሓድሽ እዮም ኣይተኸኣልኩምን ሰብ ሃዘጋ ሃዘጋ ኣይተኸኣልኩምን ሕጂ እቲ ትድውልሉ ዘለኹም ሰብ ደው ኢልኩም ዲኹም ኣፅኒሕኩምዎ ዘለኹም ኣብ መስመር ወይስ ትድውል ኣለኹም ግዜ ከዓ ኣብ ግምት

ብቁፅርታት ቴሌፎን 12247 ምዝኽኻር ማለት እዩ። ከምኡውን 12247 ብምድዋል ኣብ መደብ መልሲ ኣብ መስመር ክትሳተፉ ትኽእሉ ኢኹም። ቴሌፎን ተሊና ሃሎ መርሓባ።

ኣብ መደብ ደንደን ሚድያ ትህቡና ርእቶ ሓበሬታውን ንስራሕ ንሓጋዝ ስለ ዝኾነ ንሪኦ ንከታተሎ ኢና ብልቢ ነመስግነኩም። ስለዚ ቴሌፎን መስመር የብላን ግዜ ኣኺላ ኣላ ማለት እዩ ስቱድዮ መስመር ካብ ዘይሃቡና። ናይ ሎሚ ተሳተፍቲ ኤልናታ ካብ እምኒ ሓይሊ 110 ካርድ ተዓዊታ፣ ፍሮይኒ ከምኡውን ሰናይ ካብ ሃዘጋ 880፣ ተኽለ ካብ ኣፍዓበት ኣይተዓወተን ከምኡውን ኣስምሮም ካብ ቅርፀት 110 እዮም ተዓዊቶም። ስለ ምክትታልኩም ብልቢና ንመስግን። ዝመፅእ ዘሎ ሰሙን ብካልእ ትሕዝቶ ክሳብ ንረኽብ ሰሰናይ ንኩልና እንዳበልና ንሰናበተኩም ኢና ድሓንቀኒ እዩ።

ሰላምታና ይብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢ ንወፃኣት ትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራን ናባኹም ዘበለለዉ ሰዓት ኣኺኢሎሞ ክሳብ ንፍፃምና ክዝከያሰሉና ድማ ዕድሜና እዩ። ናይ ሎሚ ተሕዝቶታትና ኣብ ንኡስ መደብና ዓለም ዝተጥበ ብዛዕባ መሳርሒ ሙዚቃ በገና ዘላለ ተሕሶ መደብ ክህልወና እዩ። ኣብ ንኡስ መደብና ፍኖተ ህይወት ኣብ ማዓስከር ደንደን ዝርከቡ ተኣለይቲ ስንኩላት ብማሕበር ዑበል ዝፍለጡ ማለት እዩ ዘካየድዎ ንጥፈት ብሓባር ክንከታተሎ ኢና። ኣብ ንኡስ መደብና ዘዋሪት ካሜራ ብሚኒስትሪ ቱሪዝም ብፅሬታ ዝተሸለመት ሆቴል ሓላል ንዓ ዘላለየ ትሕስ መደብ ምስትሕዝቶኣ ማለት እዩ ክህልወና እዩ። ብዘይካዚ ኣብ ንኡስ መደብና ዳህሳስና ድማ ብዛዕባ ቡን ሓደ ትሕሶ መደብ ተዳሊሉ ተኸታታይ ድራማ ሰውን ራስ ዳይሬክተርን ዝነበረ መሓመድ ምስኡ ዝተካየደ ዕላል ክህልወና እዩ። ብዘይካዚ ፋኒ ክሊፕ ከምኡውን ድርፍታትን ኣካል ትሕሱ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ እንገብሮ ትሕሱ መደብና ብደርፊ ክፍልም እሞ ናብዛ ተቐፅል ደርፊ ከስግረኩም ሰናይ ምስትምቃር

ናዝራኒኹም ኣብ ምክታል ትርከቡ ክቡራትን ክቡራን ተኸተልትና ብምቐፃል ንስ መደብና ፍኖተ ህይወት ተቐሪባኣላ። ሎሚ ፍኖተ ህይወትና ብማሕበር ዕበል ዝፍለጡ ጥርንፋት ተኣለይቲ ስንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋሲ ወፍሪ ብዝብላ ርእስቲ ብሓባር ዝካየድ ነጥፈታትን ኣድማዕነቱን ኣገዳስነቱን ሓደ ነጥፈታት ኣካይዶም ነይሮም። እዞም ፍሎማርያም ብከምስ ኣብዳሲሱ ኣዳሊሉና ኣሎ ሞ ንከታተሎም

0: ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ውዳቤ ተጠርኒፍካ ዝዕየ ዝተፈላለዩ ንጥፈተ ዝሓቆፈ ሓይሊ እዩ። እዚ ካብ ወለዶ ናብ ወለዶ ዝሰጋገር ዘሎ ኤርትራዊ ክብርታትን መንነቱን እንተኾነ ቅናቱ ውዳቤ እዩ። ሓቢርካ ዝዕየ ዝኾነ ዓይነት ዕዮ ውፅኢቱ ዘተኣማምን ምዃኑ ኣየማትእን እዩ። ምኽንያቱ ብሓደ ኢድካ ምጥቓዕ ድምፂ ስለ ዘይፈጥር ኣብ ዝተፈላለዩ ንጥፈታት ብናይ ሓባር ሓሳባትን ፈጠራን እትቕልሶ ዕዮታት ድማ ጽባሕ ዝህልዎ ኣበርክቶ ሓያልን ኣድማዕን ኮይኑ ዝቕጽል። ንሎም እምበኣር ካብ ውዳበን ንሓባር ስራሕን ከይወፅቕና ንስራሕ ተኣኻኺቦም ገና እውን ዝቕጽሉ ዘለዉ ብማሕበር ዕበል ዝፍለጡ ጥርንፋት ተኣለይቲ ስንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ኣብ ትሕቲ ዝብል ኣርእስቲ ሓቢርካ ዝካየድ ንጥፈታትን ኣድማዕነቱን ዝድህስስ መደብ ሒዝናልኩም ቀሪብና ኣለና። ብኣበጋግሳ ናይ ትትካል ክንፍልም ምክትታል ንዓኹም
1: ዋሕራእዩ ንሕናሰ ማሕበር ዕበል ኢና ንበሃል ብ1ሰርተ ሓደ ስንኩላን ብዓለባ ውልቸርና ንኽእል ተኣለይቲ ማዓስከር ደንደን ኢና ሕጂ ንቆም ከለና ኩሉ ተባጋጊሱ ነይሩ። ብፍላይ ማሕበር ስንኩላን ኣባጋጊሱ ወደቐሽ ነይሮም በዓል መመሮም ሕጂ እውን ኣለዉ። ሕጂ ስንኩላን ሰ ነብሶም ክኽእሉ ኣለዎም። ኣብ ክንዲ ኸፍ ኢሎም ዝብል ተፀበይቲ ዝኾኑ ምስቲ መንግስቲ ዝገብረ ኣለዉ ዓቕሞም ዘፍቅዱ ክሰርሑ ኣለዎም። ስለተባሃለ ግሩባታት እውን ይቆማ ነይረን። ሕጂ ንሕና ብድልየትና ተመራሪፅና በዓልና ክንሰርሕ ኢልና ሕቶ ቅሪብና ኣሎ ማሕበር ስንኩላን ሕቶም ዝቐረብና ኣሎም። መጀመርያ ሓሙሽተ ኢና ነርና ዳሕራይ ግን 1ሰርተ እኸሊ ኢሎምና ከምዚ መኣዲ ናይ ዓዲ 1ሰርተ እኸሊ ኢሎምና 1ሰርተ ሓደ እውን ኮይና ሓደ ብፃኢና ንፈትዎ ሰዊሕ ክተርፈና ስለ ዘይደለየ ሕጂ ንሕና እንታይ እዩ ሰሪሕና ክንህብቲ ገለ ክንገብር ኢልና ምስቲ ናይ ሜዳ ዝመፃና ኣሓንጎልና ይነበረን ጥራይ መውዓሊ ኮነና ቅሩማ ተረኸብና ኢና ባላ 20ራና ኢንኮን ንሕና ሓድነትና ቢልና ኢና ንኸይድ። ሕጂ ንሕና ምስ ቀረብና ኣሎም ኦኬ ኢሎምና ኦኬ ኢሎምና ተቐቢሎምና 10,000 ቐርብ ኢሎምና 10,000 ሽዑ ካበይ ትምፃእ ሓደ ከም ዝፈተውቲ ከማኹም ሓደ ሃብን ሓደ ሃብ ኢልና ሸርገና ክንብገስ ከለና 110,000 ነረ። ሕጂ ግን ደረጃ አ ኢና ብዙሕ ንጥፈታት እዩ ነርና። ሕጂ ምስ ዓቕምና እናገደፍንያ እናገደፍንያ እናገደፍንያ ከይና ማለት እዩ። ሕጂ ንሕና ከማስቆምና 297 ወርሓሙሽተ ኣብ ማዓስከር ኣልገን ኢና ጀሚርና ክለብ ኣለዉ። ሕጂ ሱ ዝተፈላለየ ኩነታት ወፂና ካብኡ ሓደ ብፃኢና ውን ተሰዊ በዓል ከር ዝበሃል ኣብቲ ኣልገን ስለ ዝረኣየና እቲ ስራሕ ድማ ዝኾነ ሰብ ስለ ኣትዎ ስለዝነበረ እንታይ ትገብሩ ዘኹም ኢልና ኣለና በሉ እዛም እዚኣ መጓዓዝያ ትኾና ኣላ እዛ ዕዳጋ ሓሙስ መኒ ኣ ኮንተይ ነርገርኩም ስርሑ ብለና ሕራ ኢልና ኣብዚኣ መፂና ሕጂ ትቋማና ዝብኸም እዩ ክብለካ ከለኹ ሲ ማሕበር እንትር ሓሳብ ናይ ማሕበር እዩ ዛሕራይ ሓሳብ ድማ ንሕና እንተ ከምዚ ንገብር ኢልና ከምዚኣ ንገብር ኢልና ተመራሪፅና መፂና ኣቂምናዮ።
0: ኣብ ሓደ ናይ ስራሕ ጉዕዞ ውህደት እቲ ቀዳማይ ረቕሕ እዩ። ውህደት እንተዘይብልካ ተዓሙ ዕማም ይዝሕትል ጥራሕ ዘይኮነ ኣብቲ ዝኣመትካዮ ወቕትን ግዜን ካብ ምዕማም እውን ትበኩር። ኣብዞም ኣባላት ዘሎ ስምረትን ውህደትን ሓያል ወፍሪ ከም ዝወሰደ ግዳ ካብ ገጾም ተንብቦ። ዕድመን ፆታን ከይፈለዩ ብማዕሪ ይስሕቁን ይዋዘዩን። ካብ ምሕር ፃዕሮምን ተወፋይነቶምን ኣታዊታቶም ዝበርኽሉ ህሞት ከም ዝፈጠሩ ይሰኣለካ።
2: ሕጂ ኩሉ ግዜ ንሕና እንዳተሓላለና እንዳተዳዳዳእና ኢና ንኸይድ ኣብ ውሽጥና እስካብ ሕጂ ዝኾነ ፀገም ዝበሃል ነገር የብልናን ማለት እዩ። እቲ ኣካይዳና ከዓ ኩሉ በዓልና ኢና እቲ ውሽጣዊ ጥፈታትና ንሕና ጉልበት ስለዘይብልና ኢና ጉልበት ዘይንሕግዝ ንበል ውሽጣዊ ምሕደራ ናይቲ ትካል በዓልና ኢና ነካይዱ ገሌና ማናጀር ኣለና ናይቲ ትካል ክፍል ሕሳብ ኣለና ፋይናንስ ኣለና ናይ ዕድጊ ኣለና ኩሉ ነገራት ውሽጣዊ ምሕዳር ሲ በዓልና ኢና ነካይዱ። ስለዚ ከምዚ እንዳተዳዳእና እስካብ ሕጂ 29 ዓመት ኢና ጌርና ዘለና ቀሊል ዕድመ ይኮነ ዳርጋ 30 ዓመት ማለት እዩ። ስለዚ ከምዚ እንዳበልና ከዓ ተዋሂድና ፅቡቕ ንጥፈታት ነካይድ ማለት እዩ።
3: ሓይሊ በቃ ኣብቲ ሕብረት እዩ ኣብቲ ምትሕግጋዝ ምትሕልላይ ናይ ኣባላት ንሱ ዓብዪ ሓገዝ ጠቒምና ፅቡቕ ንክንቅፅል ንድሕር ዳኣ እንተዘይተሰማሚዕካ እንተዘይ ሓቢርካ ዋላ ሓንቲ ክሰራሕ ይትኽእልና ሕጂ እቲ ሕብረት ዋላ እቲ ናይ ምምሕዳር ኣካይዳ ዓብዪ ሓገዝ ብዓብዪ ከዓኒ እቲ ናይ መንግስቲ ኣጆኹም ምባል ከዓ ካብ ምሕዳር ማሕበር ስንኩላ ናት ሒዝካ ዕዳጋ ሓሙስ መጓዓዝያ እዚኦም ኣጎንና ኣጆኹም ስለ ዝብሉና ከዓኒ ዓብዪ ሓገዝ ጠቒምና እዚ ስራሕ ከዓደይ ዝከኣለካ ስጋብ ዘለካ እቲ ሓቦን ይሕን እዩ ኣብዚ ብፅሕልና
0: እወ። እዞም ትማሊ ኣርባዕተ ማሓውሮም ሒዞም ካናላታት ዝበስዑ ጀጋኑ ሎሚ ኣብ ዝፈረዶሞምን ረሃፆምን ዝኾነ ነፃ መሬት ኩሉ በናጢሶም ሕልፍን ማዕርን ሰቦም ክሰርሑን ከስርሑን ዘይትፅበየ ኣይኮነን። ምኽንያቱ ውፅኢት ስሕለት ገድሊ ህዝቢ ኤርትራ ስለ ዝኾኑ
2: ኩሉ ግዜ ሰዓት 4ይትስጥ ናይ ንግሆ ዘሎ ካብ ሰዓት ሓደ ይሰርሕ እቲ ሓደ ሽፍቲ ከዓ ሰዓት ሓደ ኣቲኻ ስካብ ሰዓት 8 ናይ ምሸትካ ይፀንሕ ማለት እዩ። ስለዚ ከምዚ እናበልና ነቲ ስራሕና ከዓ ብጉቡ ነማሓድሮ ነካይደና ኣለና ማለት እዩ።
1: ከም ስርዓት ኩሉ ንሃና ኣትካይዳ ንከንፅምለካ ፀናሕና ሲላት ኣለና ማዕተም ኣለና ኩሉ ሲ ናይ ብሓቂ ሲ መመረንደም ኢና ኣለና መመረንደም ኣለና ብሕጊ ኢና ንኸይድ ምክንያቱ ሲ ዝኾነ ይኹን ረ ካብቲ ኣጋር ካልእ ዝገብሩ ትተርፋላ ሓንቲ ይብላ እታ ቁሩብታ ናይ ምንቅስቃሲ ኣፀግመና እምበሪ ካልእ ኩሉ እናመላእና ኢና ንኸይድ ማለት መንግስቲ ዝሓተተና ንኸፍል ግብርና ንኸፍል ኤሌትሪክና ማይና ንኸፍል ገዛ ክራ ሕጂ ንኸፍል ኢና እዚ እጂ ተተኻኢሉ ናብዚ ቁርባ ኣረኣያ ተገብረልና ቁሩ ተጎደሉልና ሓቲ ሓገዝ ትብሎ ዘለካ ሓደ እዚ
0: ኣብ ዓረበያ ኮፍ ኢልካ ምስቲ ዘሎ ኩሉ ዓይነት ሓርጎፅጎፅ ከይተሓለልካ ትካል ከተማ ሓደር ምኽኣል ብማዕዶ ንዝዕዘብ ኣዝዩ ከቢድ ክኸውን ይኽእል እዩ። እዞም ትማሊ ኩሉ ዓይነት ምረትን መሰናኸልን በናጢሶም ምስ ከቢድ ስንክልና ዝነብሩ ዘለዉ ኣርካናት ግዳእ ግዲ ኣይገብሩሉን እዮም።
2: ሕጂ እቲ ጉድሆ ብዙሕ እንዲ ዘጋጥመካ እቲ ሕጂ ካብቲ ዘጋጥመና ጉድሆ ኣብ ዕድጊታት የጋጥመካ ከምቲ ዝተደልዮ ንብረት ኣይርከብን ብኣጋ ካልእ ኣብ ሓደ ቦታታት እውን ናይ ቤት ፅሕፈታት ኣስካላ ኾንሞ ንዑ ሰብ ፀውዕ ደልካ ትረዳዳእ ትኸይድ ካብቲ ብድሆታት እዩ ዝዋ ሕጂ ብዙሕ ኣለዉ ከምኡታት ዘጋጥመካ እቲ ብልጫ ግ እንታይ እትንሃና ሕጂ እተወዲብና ንሰርሖ ነገር ዓብ ብልጫ ይንዓና ሓደ እቲ ስራሕ ምስ ስንክልናና ዝኸይድ እዩ ኣይክብለና ንዓና ከምዚ ድበልና ዝበልኳሲ በብታርኣይና ንወፍር መደብ ልክዕ ኣለና መደባት ማለት እዩ መዓልቲ ሰብ ፈልጦ እዩ መዓልቲ ወፍር ናይ ንጎዲ ናይ ምሸት በታ ሰልጠን ወይ በታ ስከጅል ዘላ ናይታ ስራሕ ባኢና ንኸይድ ኣብቲ ስራሕና ማለት እዩ። እቲ ምጥርናፍናኸ ሓደ ዓበ ሓይሊ ንዓና ምክንያቱ በብታራ ስለ ንወፍር ነቲ ዝመፅእ ድኻማ ዲ ነቲ ገለ ኣይስልቾናን ወይ ኣይሂከናን ማለት እዩ። ስለዚ ከምኡ እንዳገበርና ከዓ እቲ ስራሕና ፅቡቕ ነካይዶ ማለት እዩ።
1: ሓደ መንፈሳዊ ዕግበት ኣለዎ ሰራሕ ኣለኹ ኢሉ ሓደ ስንኩል ድማ ንኩሉ ግዜ ክሰርሕ ኣለዋ ኣታዊ ብዘየገድስ ሕጂ መውዓል ንሕር ሂብካ ብዛዕባ ካልእ ኣይተሓሰብኒ ጥራይ ብዛዕባ ታስራሕካን ታስታይካን ኢኻ ዝሰርሕ ሕጂ ከም ዝበለካ ብድሆታት ኣለዎ ብድሆታት መል ይብሉ ባዕልኻ ስለ ደይትገብሮ ካብኣታዊኻን ወፃኢኻን ማዕርኸውን ሓንሳ ኩላ ብሰብ ኢና ነስርሓ ሕጂ ብሰብ ስለ ነስርሓ ኣብኡታት ፀገማት ኣለዎ ከም ዝበለካ ብዕድጊ ዝኾነ ነገር ኣይትረክብኒ ከምዝሓፈሻ ኩነታት ዋላ ናይ ዓለም ክትሪኢ ከለካ ኣብ ብልጫታት ተዳ ኮንካ ድማ ናይ ሓቂ ብልጫታት ኣለዎ ኣለና ከቢድ ፀገም ኣለና ግን ስድራና ንኣሊ ነብስና ክኢልና ስድራና ንኣሊ ስድራና ኣሊና ሓዳር ኣለና ዳርጋ ኩልና ሓዳር ኣለና ቆልዑ ውን ኣለውና ሰባ በፂሖም ግቡኦም ዝገብሩ ውን ኣለው ናይቶም ካልኦቶን ሕጂ እውን ተዳለው ኣለው ይመሃር ኣለው ሕጂ ከምኡታት እዩ ሕጂ እቲ ብልጫታት ናቱ ኣለዎ ብልጫ ብዙሕ ነገር ኣለዎ ሕጂ ንሕና ኣብዚ ክንውዕል ከለና ብዝተፈለለ ሰባት ትራኸብ ሰባት ትፈራኸብ ሓሳብ ትዋሃብ ከም ዝበለካ ድማ ንሕና ኩሉ ምሕዳራት ይሕግዘና እዩ ኩሉ ምክንያቱ ሲ ዋላ ታውሽጢ ሃገር ኪድ ኣገለኸ መዘጋጀቤት ኩሉ ዘዝበልና ንገብርና ሕጂ ሓደ ሃይለ ጥራይ ሓደ ምርኩስ ጎር እዩ ዝኽሉ ጠለፍ ዝብለልና ሕጂ ኣብ ባንኪ ምእታው ኣሎ ባንኪ ምእታው ምውፃእ እሱ እዩ ሕጂ ዝኸይድ
3: ስንኩል ኮይካ ንክሰርሕ ሞ ከዓ ከምዚ 29 ዓመት ምስቲ ስንክልናካ ዝኸይድ ከምዚ ታደሰ ዝገለፆ ከቢድ ስንክልና ሒዝካ ካ ትኸይድ ኣላ እ ለይቲ ትመፅእ ናቱ ፀገማት ኣለዎ ግን እቲ ንስኻ ደሊኻዮ ዘለካ ዕላማ ንክትበፅሕ በቂ ኩሉ ተፃዊርካ ይትኽእል እጂ እቲ ዕላማ እዩ ቅድም ዝስራእ ነቲ ክሰርሓ እየ ንድሕሪልካ ክትሰርሓ ደሊኻ ዘለካ በቂ ዋላ ብፍሑፍሑ መፂኻ ትሰርሓ እጂ እቲ ሓይሊ ናይ ጉድሆ ምስ ኩሉ ፀገማት ምስ ከምኡ ትኸይድ ኣብቲ ጠቕሙ ግን ትስራሓለኒ ምባል በቂ መድሃኒት ከምዚ ሓደ ሓኪም መድሃኒት ዝህቦ ንክሓዊ ስራሕ ኣለኒ ኢልካ ንድሕሪ ትሓስብ ብድሮ ትሓስብ ፅባሕ ትመፅእ ትኮንካ እጂ ሙሉእ ኣእምሮኻ ኣብቲ ስራሕካ ትመፅእ እቲ ዘሎካ ኣንዛ ዘለካ ሽግር ኩሉ ኢኻ ትርስዖ እጂ ትጠቕሙ ካብቲ ገንዘብ ንላዕሊ እቲ ስራሕ ኣለኒ ምባል ብጣዕሚ እዩ ንዓኻ ንዕድሜኻ ነቲ ኩሉ ኣተሓሳስባኻ እዩ ዝቕይር እ እቲ ጠቕሚ እቲ መደብ ምግባር ኩሉ ነገር ጥዑይ ኮንካ ክትቀርብ ኢልካ ስለተሓስብካ ጥዑይ ኢካ ኮንካ ትወፍር
0: ኣብ ዝኾነ ስራሕ ምሕደራ ግዜ ሓደ ካብቶም ቀለስቲ ነገራት እዩ። እዞም ኣባላት እውን ነዚ ኣብ ግምት ዘእተወ ናይ ስራሕ ምምቕራሕ ብምትእትታዊዮም በብእብረ ንጥፈታት ዝስርሖም ዘካይዱ ኣብዚ ኣብ ርእስቲ ጽፈት ዘለዎ ስራሕ ምስርሖም ኣብቲ ስራሕ ኢዶም ስለ ዝሕውሱ ንሰራሕተኛታት ዝኸፍልዎ ወፃኢታት የጉድል ኣለዎ ማለት እዩ።
1: ሕጂ ከም ዝበለካ መመደብ ስራሕና ኣለና። ኣነ ማናጀር እየ ንኣብነት ሃይለ ዝረዘነ ናይ ሕሳብ ናይ ውሽጣዊ ኣለና። ወዳሃፀይ ናይ ሰራሕተኛ እዩ። ሃይለ ፋይናንስ እዩ። ኣብርሃም ወይ ናይ ዕድግ ኣለና። ሕጂ ስቶር ወይና ኣለና ዓይኖም ዝበሃል ኣይመፀን። ሕጂ ናህናቲ ሕጋዊ ካይዳ ዳሕራይ ምስቶም ቀዳሞት ደረጃ ኢና ንሕና ደረጃ ኢና ምስቶም ቀዳሞት ገበርቲ ክፍሊ ኢና ግብሪ ኢና ከፈልቲ ግብሪ ኢና ዓማወል ኢና እውን ሕጂ ምስከምኡ ንሕና ዋላ ሓንቲ ዝፅግመና የብሉን። ከም ዝበልና ቅሩብ ፀገማት ኣለዎ ንጎ ክትስ ሓደ ማህረምቲ ዘለዎ ብፍላይ ባራላይ ዘለዎ ዋላ ናይ ፀገማት ኮይና ኣለና ናይ ስርዓተ ሽንቲ ፀገማት ኣለና። ሓቢር ካውን ዝኸይድ ነገር የለን። ሕጂ እንታይ ሓቢርካ ሰሚርካ ዝኾነ ነገር ዘይስገር የለን። ሕጂ ቅሩብ ስለ ትረክብ ድማ ንስኻ በታ ኣታዊታትካ ስለ ትዓግብ ድማ ሞራል ትገብር ኢኻ። ሕጂ ሞራል ስለ ንገብር ኩሎም ኣጅኹም ስለ ዝብሉን ኣብን ሕጂ ዋላ ሓንቲ ንሕና ጥራይ ዕድመ ጥዕና ይሃበና ኩልና ናተሓርና ከም ዝበለካ ድማ ንሕና ንሰማዕ ኢና። ኣብ ውሽጥናን ዝኾነ ይኹን ፀጋባት ኣጓኒፍና ይፈልጥኒ እዩ ተጓነፈናውን መዓልታ ወይና ኣኼባ ንገብር ኣብ ሓደ ካንሸሎ ስለ ንቕመጥ ኩልና ንፀወት ዘለና ተመሲልና እንታይ ኣሎ ገለ ንበሃል ኢና። ሕጂ ኣብ ከምኡ ኣሎ። ሕጂ ግን እቲ ፀገምና ኣነ ጌደ ክነግረካ ሓደ ዝቦታ ሙቻ ኣይኮነን ትሕቲ ቅርፂ የብሉን ሸቃቃት ንዳሓኒ በዓልና ዘበልና እየ። ሕጂ ከምኡ ግን ዝኾነ ነገር ኣቲኻ ንስራሕ ኮንትሮል ክትገብሮ ቁርብ ሽግር ናብቲ ክሽነታት ኣቲኻ። ኣብቲ ካልእ ግን እቲ ንብረትና መዛግብትና ገለ ኣሎ። ካልኣይ ከይንዋፃፅዕ እንድሕር ኮንካ ድማ ናይ ውሽጣዊ ኦዲር ናይ ሕሳብ ከለና ዝብፃየና ረዘነ ካልእ እውን ንኩልና ዘጠቃልል ንኩልና ብላዕሊ ኮይኑ ዘጠቃለልና ንሕሳብ ክኢላ እውን ኣለና። ሕጂ ንሕና ብጉቡእ ኢና ንወራረድ ማለት እየ።
2: እዎ ትካልና ማሕበር ዑበል እንድያ ትበሃል። ሕጂ ታብታ መጀመርያ ማናጀር ኣሎ ብታ ርእሲ ማለት እዩ። ድሕሪኡ ናይ ሒሳብ ኣሎ፣ ድሕሪኡ ፋይናንስ ኣሎ ማለት እዩ። ናይ ዕድግ ኣለና ከምዚ ዝበለካ ናይ መኽዘን ኣለና። ሕጂ እዚአን ተንጨናፍራብታ ውሽጢ ትካል ዘለዋ ማለት እዩ። ናይ ዕድግ ኣሎ። ሕጂ እዚአን ንናቱ ስራሕ እዩ ዘሎ። ትኽፍሊ ሒሳብ ወርሓዊ ኢና ንዓፁ። ሕጂ ንሕና እታ ናይ ሒሳብና ሲ ወርሒ እንታይ ኣትዩ እንታይ ወፅኡ ንፈልጦ ኢና፣ ብግቡ ኢና ንፈልጦ። ቢራ ክንደይ ተራኪፈን ክንደይ ተሸይጠን ኩሉ ነገር ካብ ደገ ዝዕደግ እቲ ዕድጊ ዓዲጉ ነቲ ናይ ስቶር ኪፐር እዩ ዝቦቲ መኽዘን ዘሎ ማለት እዩ። እሱ ከዓ ናብተን ዘድልያ ትካላት ናብታ ናይ እንዳሻሂ ድዩ ናብታ ቤት ምግቢ ከዓ እተን ዝመፃ ንብረት ከዓ ብግቡእ የውፀን ማለት እዩ። ሕጂ እቲ ሰራርሓና ትካላዊ ሰራርሓ እዩ ዝነበልናካ 29 ዓመት ሲ ብከምኡ ኢና ከይድና። ከምኡ ስለ ዝኾንና ኢና ከዓ ፅቡቅ ከይድና። ኣብ ውሽጥና ዝኾነ ናይ ምጥፋእ ነገር ናይ ምድንጋር ነገር ዋላ ሓንቲ የብሉ ብግቡእ እዩ ዝኸይድ ማለት እዩ። ስለዚ ተን ጨናፍርና ዘን ዝገለፅኩልኮ ኮይና ትካይዳና ከዓ ኣነ ንኣምነት ታደሰ ሕጂ ማናጀር ናሃና እዩ። ኣነ ናይ ሒሳብ ናቶም እዩ ማለት እዩ። ወዲ ሃፀይ ናይ ሰራሕተኛታት እዩ። ሃይለ ንጉሰ ዝበሃላሎ ውሽጢ ዘሎ ከዓ ፋይናንስ እዩ ማለት እዩ። ኣብርሃም ናይ ዕድጊ፣ ዓይኖም ዝበሃላሎ ናይ መኻዚኑ። እዞም ሰባት እዚኦም መደብ ስራሖም ፈልጡ እዮም። በታ መደቦም ከዓ ልክዕ ኣብታ ነቕርባ ፀብጻብ ከዓ ወርሓዊ ፀብጻብ ከዓ ነቕርብ ማለት እዩ። እንታይ ተወዲኡ እንታይ ክዕደግ ኣለዎ እንታይ ዝያዳ ተሪፉ ከይባላሸው ዝረአ ነገር ንብረታት ኣሎ ማለት እዩ። ስለዚ ተሰራርሕናስ ብከምዚ ኢና ንኸይድ ማለት እዩ።
0: ብተወሳኺ ኩሉ ተፃዊሮም ከም ሓደ ሰብ ብምዃን ብሓድሕዳዊ ሓልዮትን ምክብባርን ስለ ዝንቀሳቐሱ እው ስራሕ ከም ዝዓምዮም እዞም ጀጓኑ ዝዛረቡ
1: ሄድ ወይተር ኣላ ናብ ትሕትና ኮይና ከማና ኮይና ትዋሳ ለቲና ፍሳያ ትበሃል ኩሉ ኮንትሮል ትገብረልና። እጂ እሳ ናይ ብሓቂ ንፍዕቲ እያ ንጎ ተሲኣ ምሳና ተሲኣ ኩሉ ጀማሚራ ተፅን ሰለስተ እዩ ስራሕ ጅምር ሽ ተበላ ኣላሃና ኣላሃና ሕጂ ከም ዝብለካ ፀንሐ እንዳታካትብሎ እንዳተቀያየርና ንመፅእ ኩሉ ስራሕ ድማ ንሕና ኣሬንጅመንት ንገብሮ ዋርድያ እውን ኣለውና ሰራሕተኛ እውን ኣለዋና ዝለኣኹ ወይ ተራት ገለ ሕጂ እቲ ንጥፈታትና ድማ ንኣብነት እዚ ብልያር ዘላ ሕጂ ዝሒሉ እምበር ሕጂ እንዳሻሃሎ ቤት መግቢ ሎ ተቐንዲታ መኻዚኖ ድማ ናይ ንብረት ናይ ገያሾ ዝጥቀሙላ ሳንጣ ወዲ ሳንጣ ዘቐምጠል ኣለዉ። ሕጂ ሳቶም ዓናይ ብሓቂ ጠቂምኩምና እዮም ዝብል ንዓና እውን ዝሓሸ ስራሕ እቲ ናይ መኻዚኖ እዩ ዝሕደለካ ብኣታዊ ደይኮነ ሲ ቅልል ዝበለ ንክትቋፀሩ ሓደ ሰብ ጌርካ እዚኣ ሃቦ እዚኣ ቅምጣ ንገለ ክትብል ሕጂ ከምታ ስለዝኾነ እቲ ፍላይ ኣብዚ ጥቀምሉ ድማ እቶም ሰራዊት ዕርፍቲ ምስ መፁ መቐመጢ ሱ ንስመራ ከምዛ ንፈልጣ ከሉና ስታይ ኣለዋ ሕጂ ኣብዚ ኣቐሚጦም ምኸዱ ንግሆ ንብረቶም ወስዱ ጉቡእ ነረክቦም ማለት እዩ። ሕጂ ዝበልካ ሄድ ወይተር ኣላሃና ንፍዕቲ እያ ናይ ብሓቂ ንፍዕቲ እያ ትምስገን ዝግባእ እያ። ንሕና ውን ነብስኻ ባዓልካይ ንኣዲ ንምበር ንሕና ውን ንዋሳይ ንዓቕምና ዘፍቅደልና ማለት እየ።
2: ብጀካትዊ ዝበልኩ ኸነ ናህና ቦታታት ዘለና መዓልታዊ ብዚኣ ከዓ ከም ተረኛ ኢና ንወፍር ኣብዚኣ ማለት እዩ። ውሽጣዊ ሰራርሓና ከሎ ከምዝበልካ ናይ ገንዘብ ዝሕዛሎ ናይ ዕድግሎ ናይ ገረ ከሎሲ ኣብዚ ከዓ በቢታራ ሰብ ወፊሩ ከዓ ነዛ ትካል ከዓ ይቋፀራ ማለት እዩ። ዓሚል ከመይ ክስማዕ ከም ዘለዎ፣ ከመይ ክግልገል ከም ዘለዎ፣ ማይ ድ ጎዲሉ እንታይ ጎዲሉ ኩሉ ነቲ ትካል ከዓ በብመደብና ብታ መስርዕና ንፈልጦ ኢና መዓልትና። ኣነ ሎም ናይ ንጎዴ ናይ ምሸት ፈልጣ እታ መዓልተ እታ መዓልተ መፅአ ከዓ ልክዕ በተን ግቡኦ ሰዓታተይ ከዓ ሰሪሐ ይኸይድ ማለት እዩ። ኩሉ ሰብ ሕጂ እታ መደቡ ይፈልጣ እዩ ማለት እዩ። ስለዚ ኣብዚ መፂና ብጀካቲ ንሰርሖ ውሽጣዊ ሰራርሓ ናይ ትካል ሲ ኣብዚ መፂኡ ከዓ ኩሉ ሰብ በብታራ ይወፍር እዩ ማለት እዩ።
0: መክሰብና ዕግበት ዓማዊልና እዩ ዝብል ኣባህላ ምስ ትካላዊ ኣሰራርሓ ዝኸይድ ኣምር እዩ። እዞም ኣባላት እውን ብዝህብዎ ፅፉፍ ኣገልግሎት ካብ ተገልገልቲ ብዝረኽቦ ርእቶ ዕግበት ከም ዝስምዖም እዮም ዝዛረቡ።
2: ዓማዊልና ዓና ሕጂ ሓቂ ተሓሽ ምስ ትስንክለናና ዋላ ካይዳና ሪኦም ብጣዕሚ እዮም ደመስግና። ሕጂ ፍላይ ኣብ መኻዚኖ ጥንቁቕ ይተሰራርሓ ናብቲ ናይ ንብረት ናይ ህዝቢ ነቐምጦ ሓደ ሰብ ይመፅእ ሽሙ ሽም ኣቦኡ ተፃሒፉ ኣቶ ኣብ ንብረቱ ከዓ ኮድ ናምበር ንህቦ ናሃና ናይ ውሽጥና ኣሎ እሳቲ ፀሓፎ ወረቐት ትኬት ንቦ እሳ መፂ ከዓ እታ ንብረቱ ሒዙ ይኸይድ። ሕጂ ልዕሊ ኩሉ ምፅእ ምስ በለ ሓደ ካብ በረኻ ይመፅ ሞ ምሸት ምስኣቶ መቐመጢ ይድስእን ንሕና ግን ኣብዚኦ ኮፍ ኢልና ንፅበዮም መፂኦም ከዓ ኣቐሚጦም ኸዱ እዚኣ ድፈጠርኩምልና ሲኢሉ ኩሉ ሰብ ይዘመስግን ማለት እዩ። ዳርጋ ናይ ዞባ ደቡብ እንዲ ዝበሃል ዝመጓዓዝያ ሕጂ እኳ ናይ ዞባ ደቡብ ንዓን ሰባን ኣሎ ዚ ሕጂ ዝኾነ ሰብሲ ብደረጃ ሃገሩ ንፍልጥ ኣታናህና መኸዚኖ ማለት እዩ። ኩሉ ሰብሲ ብጣዕሚ ይደመስግን ዋላ ኣብቲ እንዳሻሃተ ከድካ እውን ንሕና ንቀዋፀርና ነዚ ስምዒ ዝልዕልዮ እዚ ፅርዮ ኢና ንብል። ስለዚ ብዓማዊል እውን ዋላ ኣብቲ እንዳሻሃ እውን ፅቡቕ ምስጋና እዩ ዘለና።
1: ሓደ ዝቦታና ናይ ገያሸይ ሕጂ ምስቲ ማእኸል ከተማ ክተወዳደር ኣይትኽእልኒኻ ካልኣይ ስልጡነት ኣብዚኣ ክትህሉ ኣለዋ ፈዘዝ ፈዘዝ ተልካ እቶም ስተገዲፋትካ ዋላ ትከ ዝቆረፅዎ ገዲፎሞ እዮም ዝኸዱ።

0: ሕጂ ንዕባ ተኸልቲ ፍጅኹ ባሃብዮ ገለማይ ሃብዮ ከመይ ኢኻ ትብል ሕጂ ተዋጋታት ማናህና ፌር እዩ ሕጂ ኣብ ምንታይ ሃስያ ግን ኣለና ዕድጊ በዓልና ስለነይ ንገብሮ ኣብ ዕድግታት ንህሰ ከይድካ ንጎሆ ማርካቶ ብሕሱር ዋጋ ከተምፅእ ዝግባአካ ካብዚ ከባቢኻ ትገብር ሕጂ ኣብይ ሃስያ ነበር ዋጋና እንትርት ዓብዪ ናይ ብሓቂ ኩሉ ሰብ የመስግነና እዩ ከምዝብለካ ናይ ብሓቂ እቲ ህዝቢ ፀሓይ መውት ፅላል ማይ ዶሮና ገለ ረከብ ሕጂ ምፅእ ኢሎም ማይሃቡና እንኩ ድሓንእቶው እዮም ዝብሉና ማለት እዩ ሕጂ ናህና ሲ ናብ ሓቂ ፅቡቕ እዩ ተዋጋና እውን ርትዓዊ እዩ ምክንያቱ ሲ ምስቲ ናይ ማእኸል ከተማ ክትገብሮ ዩ ትኽእል ኒኻ ሓደ እንዳራሕ ነገረካ ንሕና እዚ ኩሉ ግብርና ንኸፍል ክራይ ንኸፍል ማይና ኤሌትሪክና ንኸፍል ኩሉ ኢና ነማል ዝጎድለና ዋላ ሓንቲ የለን ዋላ ሓንቲ ሓና ድማ ሕጋውን ኮይና ክንከይድና ንደሊ ዋላ ሓደ ግዜ ጉለ ተገርካ ትቕፃዕ ብቕፅዕ ንሕና ድማ ንቕበሎ ዘይተጠዊና ዋና ክመፀና እዩ ስለምንታይ ተቐፅዕና ስንኩላን ከለና ሕና እንታይ ምስ ኢሎም ዝቆፅና ገለ ኣይንብልኒ ኢና ሕጊ ሕጊ እዩ ሕጂ ንሕና ተዓቅብና ዘፍቀደልና ክንገብር ኢና እውን ድማ ንጉለት ድማ ክርከብ ናይ ግድን እዩ ሕጂ በዕልካ ደይዝሰርሖ ድማ ንኸም ዝበልኩካ ካብ ኣታዊኢኻ ወፃኢኻ ዝበዝሓሉ ግዜያት ኣሎ ነዚኣ ልዕላ ዘልኩላ ክንደ ሸቃል ኣለውና ክንርካ ሕጂ ካብ 15 ኣለውና ብዘይበኣና ሕጂ ነናቶም ኣለዎም ናይ መኻዚን ኣሎ ወይተር ኣላ ማሽን ኣላ ናይ ክሽን ኣላ ነዚ ኣብልያሮ ዝሕሉሉ ሕጂ ምስ ከምኡ ግን ንሕና ናይ ብሓቂ ጥዕና ሃበና ጥዕና ሃበና ንኩሉ ሰላም ነብሩ ዘለና ውን ንሕና ፅቡቕ ኢና ዘለና ከማና ውን ነቶም ካልኦት ውፀትና ክፈጥረሎም ኢና ንምነ ማለት እየ ካልኣይ ክትብገስ ኣለካ ከም ዝበልካ ኢድን እግር ሓንጎል ተረኣሉ ዋላ ሓንቲ ይፅግመካኒ ሕጂ እንታይ ንሓደ ስንኩል ዘሎ ፋሲሊቲ መእተው መውፅኢ ሽቓቅ ተልያቶ ካብ ንዓይስኻ ፅቡቕቲ መግቢ ተቕርበለ ሽቓቅ ማይ ዘለዋ ኣነ ኣትየ ዝሰርሓላ ኮምፒተር ድያገለ ተምፅኢካለይ ከም ስንኩሉ ዝሰሪሕ ኣለን ፍልከታ ይብልኒ እንዳሻያ ከይድ ክሸይኒሉ ይወፅእ ሓንፀኸም ሰበልካ ሰዓቱ ስለዝኣክል ኣብ ዝ ሕጂ ድማ ንሕና ከምዝበለካ ከምኡ ኢና ንገብር ሕጂ ኣብቲ መኻዚኖ ንፅሕፍ ከሸር እውን ለይቲ ንጎ መፂና ከሸር ንሕዘ ኣለና ከሸር ድንጉምሽ ከሸር ሒዝና ኣላ ንፀንሕ ሕጂ ከምኡታትና ንገብር
1: ብተወሳኺ እቲ ካብ ሕብረተሰብ ዝወረስዎ ምትሕግጋዝን ካብ ቃልሲ ሒዘሞ ዝመፁ ብፅያወይ ሓልቱን ጠሚሩ ብምሓዝ ናብዚ በፂሖሞ ዘለዉ ደረጃ ዕብት ክድይቡ ከም ዝኽኣሎም እዮም ወሲኾም ዘረድኡ
2: ሕጂ ኣነ ናይዚ ምስጢር ታይ ድብሎ ኩላህ ናብዚኣ ዘለና ኣጋጣሚ ብቓልሲ ዝመፃና ኢና ተጋደልቲ ኢና ሕጂ እቲ ሓልት ውን ስካብ ሕጂ እሱ እዩ ዘካይደና ደሎ እቲ ናይ ሜዳ ኣካይዳ ዝነበረስ ኣብዚ እውን ሓደ ካባና ሕምም ተይሉ ሕጂ በዓልና ኢና ንወፈሩ ንሽፍነሉ እታይ ሓሚሙ ዘይወፈረ ገለ ዝበሃል ነገር የብልናን ማለት እዩ ሕጂ እቲ ምስጢር ዓወትና ሲ እቲ ሓድነትና ካብ ኒኦ ዘምፃእናዮ ናይ ገድሊ ባህሪ እሱ እዩ ዘካይደና ዘሎ ኢለ ኣነ ዝኣምን ስካብ ሕጂ
3: እቲ ሽግርካ ሓደ ዓይነት እዩ ተመሳሳሊ እዩ እቲ ስንክልና ካብ ኩሉ ዓይነት ዳርጋ ሓደ ዓይነት እዩ ሕጂ እቲ ኣራዳዳኣና ኣብ ሓደ ምፅ እቲ ፀገምናስ ተመሳሳሊ ስለ ዝኾነ ናይ ግድን ኢና ከተሓላለ እንታይ እዩ ፀገም ኣጋጢሞ ዘሎስ ኣብኡ ከለኹ እዩ ኣነ ዝርድኦ ረዘን እንታይ ኣጋጢምኒ ኣብኡ ከሎ ይርድኦ ሕጂ ከምዚ ኮይኑሎም ዝተባሃለ ንዕኡ ክሽፍነሉ እንታ ዝሸፈነልካ ከዓኒ ንስኻ ክሽፍነሉ እቲ ምንባብ ባቃታ ምስጢር ቀንዲ ምትሕልላ ተሓላለኻ ልክዕ ከም ነብስኻ ጌይርካ ትሪኦ ንረዘነ ንታደሰ እዚ እዚኣታ ዓባይ ዓወት ሰያታ ኣብዚ ብፅሓት ለ ዘላ
1: መኻይድ ድኻን ኣይሰጉመልካ መባልዕትኻን ኣይኸልሰልካ ከም ዝበሃል ኣብዞም ኣባላት ሕልፊ ዝኽፈል ኣባል የለን ብማዕረ ይዋስኡ ኣይዋስኡ ማዕረ ይምቀሉ ተጉላባነት ዝበሃል የለን ሓደ ካብቲ ድንል ኮይኑ ዘሳገሮም እዚ ዓይነት መረዳእታ ምህላዎም ምዃኑ ድማ እዮም ወሲኾም ዝዛረቡ
0: ሕጂ ኩልና ንከባበር ኢና ናይ ብሓቂ ከምዛ ክብለካ ፀንሐ ክብሉካ ፀንሑ እንተ ኣነ ሓይመ ታናተይኣታ ግድግዲ እንዲያ ገለ ዝበሃል የለን ካልኣይ ምውፅፃዕ እውን የብለ ማዕረ ከምስና ኣድያ እታ ንረኸባ ናይ ማናጀር የብላ ናይ ሕሳብ የብላ ናይ ዓድጊ ብላ ኩልና ማዕረ ኢና ሕጂ ኩሉ ግዜ ማዕረ ኮንካ እንድሕር ወጢጥካ ብሓንሳ ናይ ብሓቂ ሞራል ኢካ ትረክብ ዋላ እስኻ ዝኾነ እንተደኣነ ዝውፅዕ እተኮይነ እቲ ሓደ ዝውፅዕ እንተኮይኑ ከላ ትረፈኒ ሕጂ ብዙሓት ነገር ኣለዋ ውን ከማና ዝነበራ ዘይቆፀሎኦ ውን ኣለዋ ሕጂ ተካይዳካ እንድሕር ፀፊፉ ዋላ ሓንቲ ፀገም ይብሉና
1: ብተወሳኺ ነዞም 11 ኣባላት ብማዕረ ዝጠምሮምን ዝዳንዮምን መምርሕ ስራሕ እውን ኣለዎም
0: እንታይ መሲልካ እቲ ሓግና ትብል ስንኩላን ጥራይ ትብል ዋላ ማሕበር ስንኩላን ገለ ክንቀም ከለና ስንኩላን ጥራይ ሕጂ ብድሕሪ ኢ ናሕና ወሊድና ዕድል ጌርና እቶም ካልኦትን ከልና ዕድል ይሃቦም ሕጂ እንታይ ገርና እንድሕሪ ሓደ ብፃይና ብመስዋእቲ ተፈልዩ መጀመርያ ሰብ

0: መዓልቲ ቤትን ደቁን ክቕፅሉ ኣለዉ። ድሕሪኡ ተዘየልየ ድማ ኣቦኡን ኣዲን እዚ ናብ ሓዋይ ናብ ሓፍተይ ገለ ዝበሃል ኣይትፈቀድኒ ምክንያቱ ከይጋፍሓና ብኸመይ ኢና ንኸይኒ ማለት እዩ። ሕጂ ስጋብ ዘለዎ ንሕና ንኣልዮ ዋላ ይፈሩ ሕጂ ኣለዋ በዓልና ንኣልየን ኣለና ኣንስቲ ብፅትና ኣለዋ ኣደ ስድራ ናይ ብፅትና ኣለዋ እቲ ብፅሒተን ንህበን ኢና ሕጂ ብኸም ስለ ንኸይድ ዋላ ሓንቲ ስታየብሉን ምክንያቱ ኣጋብ ኣለና ሕጊ ኣለና ከማይናታ ጉዳይና ሕጂ ኣነ ሓደ ሞ ተዳ ተፈሊና ደቁ ሰበይቱ ቶም ዝሰረፉ ኣልዎም ሓላፍነት ወስዱ ከምዚ ሚኒስትሪ እዮ ሰብኣዊ ድሕነትን ወይ ከምዚ መንግስቲ ሓላፍነት እዳስዋኣት ሒዙ ዝኸይድ ዘሎ ብሃገር ዘጃ ህዝብን ንሕና ንመኸም ኣገርና ነቲ ብፃይና ስጋብ ዘለዉ እታ ዝረኸብና የረኽቡ ማለት እዩ።
1: ንወዲ ሰብ ጠባይ ይዓዱ ከም ዝበሃል እዞም ኣርካናት እውን ሳላ ጠባያምን ሕሉፍ ኣበርክቶኦምን ኣብዚ ካሕኩሕዎ ኣብያተ ፅሕፈት ዓይንኹም ትደፈን ዝብል የብሎምን
0: ዋላ ኣብ ዝኾነ ቤት ፅሕፈት ከይና ማለት እዩ ኣ ካብዚ ዕዳጋ ሓሙስ ከባቢ ጀሚርካ ንሕና ንባብ ዓቕምና ድማ ዝኾነ ሕግዝ ኢና ብማተርያል ናይ ገለ ውርያት ክመፅ ከሎ ኣብዳኣ እንታካትብለ መዓልትና ፅነት ገለ ሕግዝ ኢና ንሳቶም ድማ ብሓም ድዩ ብላምባ ድዩ ገለ ኩሎም ሕግዝና እዮም ካብ እንዳ ንግዲ ጀሚርካ ኩሉ ቤት ፅሕፈታት ናይ ዚ መንግስቲ ናይ ባሓቂ ንሕና ነመስግኖም ኢና ተመሻርክትና ዝበሃል ንሕና ዕድል ምፍጣር ጥራይ እቲ ዕድል ምፍጣር ናይ ባሓቂ ስታይ ኣይርከብኒ ካልኣይ ስኻ ንመ ክትብገስ ኣለካ ከይተበገስካ ኣነ ናብዚኣ ክከይድ ኣይክእልኒ ንድሕር ተበጊሰ ክሰሪሕ ዝብል ተ ኮይኑ ሰብ ኣብዚጋ ዓድና ብሓኒ ምፋልማት ምዚ ሕጂ ዘሎ ናይ ዓለማዊ ካይዳ ናይ ዓለማዊ ቅልውላ ከምቲ ናይ ዝሓለፍናዮ ንሕና ጀመርና ክመፅእ ኣይክእልኒ እዩ ግን እንተዳ ተበጊስካ ክሰርሕ ትኽእል ኢኻ ማለት እዩ። ሕጂ ሲ ብምስጢርና ሲ ጥራይ ከምዛ ዝበሉካ ዝኾነ ምስጢሩ ንበኣና ዝመልቕ የለን ካብዞም ዘለና ቅድም ነርና 11 ቶም 7 ኢና ዘለና ሕጂ ኣላታ ሰራሕተኛ ናህና እውን ከመያ ምስጢር ኣብታ ጎልጎል ከምዚኣ ተባሂላ ከመይ ኹም ዝሰርሑ እንታይ ኹም ዝስኹም ዝብል ሰብ ይጎርሞ እዩ ናይ ብሓቂ ይጎርሞ እዩ ምክንያቱ ሲ ተ ምስጢር ዓቂብካ ትኸይድ ትኾንካ ስራሕካ ኣነ ተ ስኻ ክጅምር ዘለካ ንካ እንታይ ተመክርካ ተይልኒ ክዕሉሎ ክእል እዮ ግን በር እንዲተይል ውሽጢኣት እየ ኣብትናትና ከምዚ ገር ረዘኒ ከምዚ ገር ታደሰ ኣይንባሃልኒ ኢና ምክንያቱ ተዳልያ ውሽጥና ተራድየና ኢና ንፈትሓ ማለት እዩ።
1: ናይ ስራሕ ሸውሃት እዞም ጀጋኑ ገና ምስ ወኒ እዩ ዘሎ ከምቲ ዝኾነ ነጋዳይ ኣብ ስራሕ ዓለም ዕቤት እናርኣየን እናተወዳደርን ክስጉም ዝደሊ እዞም ኣባላት እውን ብምትሕብባር ዝምልከቶም ኣካላት መንግስቲ ንዝለዓለ ወፍሪ ድልዋት ምህላዎም እዮም ዘነፅሩ
2: ወቅቲ ዓቢ እንዲኻ ትደሊ ኩሉ ግዜ ክሰርሕ ከለካ ሕጂ እቲ ግዜ ይሓግዘና ንኩሉና ማለት እዩ እቲ ግዜ ከም ዝሪኦ ዘለና ንሕና ክስካብ ሕጂ ኣብዛ ዘለና ናይ ዕዳጋ ሓሙስ ቦታ ኢና ነጥፍ ዘለና ኣብኡ ኸይድና ከዓ ብዓቕምና ተተይልና ንኸይድ ኣለና ዕድል ተተረኺቡ ኣብ ካልእ ቦታ ካብ ዝደሓሸ ቦታ ተረኺቡ ካዓቢ ዘይደሊ ሰብ የለን ንሕና ሕጂ ግን እንታይ ኢና ብዛ ብዚኣ ንረኽባ ኣታዊ ደቅና ነምህር ደቅና ንዕቢ ስድራና ንኣሊ ከምኡ እንዳበልና ኢና ንካየድ ዘለና ዕድል ተረኺቡ ከዓ ካይ ዓቢ ዘይደሊ ሰብ የለን ማለት እዩ።
3: ሓገዝ ቁር ብድሌካ ምስቲ ዘሎ ኩነታት ምስቲ ዘለናና ስንክልና ኣፀቢካ ክትዓብስ ቁሩብ እቲ ዘሎስ መሰጋገር ንሕናስ ከመይ ጌርካ ሰርቫይቭ ትገብር እዩ ፀኒሒት ቃልሲ ካብኡ ለውጢ ክትምፅ ትኾንካ ግን ቁሩብ ሓገዝ ናይ ድሓን ዝኾነ ኣካላት ድዩ ዝኾነ ትካል ሓገዝ የድልየና እምበር ዋላ ሓንቲ እቲ ሓሳብ እቲ ናይ ምግባር ዓቕምና ዋላ ሓንቲ ኣቦትኡ ኣሎ
1: ይኹን እምበር ነቲ ሰሊዕሞ ዘለዉ ዋጋታት እቲ ዘሎ ተቃያየሪ ዕዳጋ ሃለክቲ ነገራት ስለ ዝፀልዎ ኣብ ገለ እዋናት ኣታዊኦምን ወፃኢዮምን ስለ ዘይመጣጥን ናይ ዋጋታት መቀያር ክገብሩ ከም ዝግደዱ ድሕሪ ምግላፅ
0: ሕጂ ዕድጊ ናይ ብሓቂ ሽኮር ዘሎ ናይ ዕዳጋታት ዝፀልወካ ናይ ብሓቂ ፀልወካ ሕጂ ንሕና እንተተካኢሉ ዝምልኮቶ ኣካል ኣብነት ዋላ ባደ ሸዓተ ኣሎ ቅድሚ ሕጂ ንወስድ ነርና ኢና ቅድሚ ሕጂ ዘይቲ ሽኮር ማኮረን ይበና ነይሩ ሕጂ ብከምኡ ድማ እቲ ሰራሕካ ነቲ መንግስቲ ፈልጦ ኣታ ውሽጢ ሃገር ፈልጦ ኩሉካ ይተዋፃፅዓን ኢኻ ሕጂ ዕድጊ ግን እክብ ኣቢልካ ካብ ጎደና ስለተምፅ ኣው ኣለካ ካልኣይ ድማ ከምዝበለካ እዚ ዘለናዮ ቦታ ሕጂ ቁሩብ ተተመሓሸ ተስፋ ኣለና ምስ ግዜ ቁሩብ ትሑት ኢሉ ኮይኑ መጀመርያ ክንጅምር ከለና ባህታሃታ ንወርሒ ክልተ ወርሒ ኢና ተባሂልና ነርና ሕጂ እንተዳ ተኻኢሉ እሱ ሓፊሉ ዝሰርሓሉ ምክንያቱ ኩሉካ ዘቢለካ መገዲ ዝፍጠር ፅቡቅ እዩ ማለት ና ኢና
2: ሕጂ እንታይ እዩ ንሕና ክንብሎን ዘለ ከምዚ ዝበለካ እቲ ዘለና ትካልና ሕጂ እቲ ክንሰርሖ ከለናስ ባህታህታ እዩ ተሰሪሑ ንግዜያውነት ሕጂ ቅሩብ ምችውነት የብሉን ክትሪኦ ከለካ ስለዚ ዕድል ተተላ ተረኪቡ ወይ ከዓ ስሚንቶ ድዩ በኖራ ድዩ ዝኾነ ነገር ባጀት ናይ ህንፃ እንተ ደኣ ፈቲሖምና ናይ መንግስቲ ከነመሓሸ ኢና ከም መደብና ማለት እዩ ካልኣይ ነገር ከምዚ ድበለካ እዘን ናይ መንግስቲ ትካላት እውን ባዶ ትሽዓተ ሕጂ ኣሎም ህቡ እዮም ሽኮር ህቡ ካልእ ህቡ ንባዕሉ ሕጂ ባነ ካብ ጎደና ኢና ንገዝኦ ተን ዝውሃባነ ባነ 80 ባነ እየን ኣብዚ ዝመፅእ ሰብ ካ ርኢካ ኢኻ ዓለም እዩ ዘሎ ህዝቢ ሕጂ ካብ ደገ እንዳገዛእ ኸ ሕጂ ነቲ ዕዳጋ ካብ ደገ ስለ ትገዝኦ ናይ ግዲን ኢካ ክትውስኸሉ ማለት እዩ ስለዚ ከምኡታ ትፍታሕ እንተ ደኣ ገይረ ምብለ ኣብቲ ዋጋ እውን ስኻ ለውጢ ክትገብር ትኽእል ኢኻ ስለዚ ንሕና ክንምሕፅኖ ንደልሲ ባነ ክውስኹና ከም ዘለዎም ባዶ ትሽዓተ ተኽኢሎም ሽኮርተ ሂቦምና ፅቡቕ ነይሩ ማለት እዩ
1: ግዜ ምስተ ዓዝረ ንድሕሪ ዘይምለስ ኣብ ሑፃ ዝተሰተማይ እዩ ኣብ ሑፃ ዝተሰተማይ ፅሒርካ ዝርከብ ይኹን እምበር ግዜስ ብዝኾነ ተኣምር ዝምለስ ኣይኮነን እዞም ትማሊ መሓውሮም ከፊ ኢሎም ሃገር ዘምፅኡ ጆጋኒ ከዓ ነዚ ብምርዳዮም ካብ ፅባሕ ናፅነት ጀሚሮም ንኾንቲ ዝባኽን ግዜን ጉልበትን የብልናን ብምባል ሕጂ እውን በቲ ተረፍ ዓረር ፀላኢ ዝኾነ ኣካላቶም ን29 ዓመት ብምስራሕ ነብሶም ክኢሎም ኣብ ዕብትን ልምዓትን ሃገር እውን እጃሞም ዘበርክቱ ዘለዉ ስለ ዝኾነ ድማ ነቶም ኣብዚ ንኽበፅሑ ዝተሓባበርዎም ኩሎም ኣካላት ብምምስጋን ከም ወትሩ ኣብ ጎኖም ክኾኑ ብምልበዋወዮም ዘረብኦም ዛዚሞም
0: ንዓና ምስራይ ሕጂ ዝብገሱ ኣይሰኣኑን ሕጂ ንሕና ድማ ከም ዝበለካ ድማ ንኩሉ ከምዚ ክጥቀስ ዝፀንሐ ናይ መንግስቲ ኣላ ንሕግን ስርዓትን እዮም ኣዝኑካ እዮም ኣብዚ መፅኦም ከምዚ ግበሩ ሕጂ ንሕና ሓሳብን ምክርን ጥራይ ና ንደላኣ ንብለካ ኣለኹ ሓሳብን ምክርን ተራሂብና ከምዚ ግበሩ እንድሕሪ ሎምና ተወዲዕ ንሕና ሰኣና ፍልጠና ብዙሕ ነገር እዩ ዝጎድለና ማለት እየ ሰኣና ፍልጠና ስለ ዝጎድለና ንሕና ሕጂ ሓበሬታ ኢና ንደሊ ሕጂ ክነደናገር ንደሊ ትኽልና ከምዛ መገድ ፃፀ ኢና ናብ ሓቂ እንድሕር ምስላ ድማ የማን ፀጋማ ይንብልኒና ከምቶም ካልኦታይ ንተሓፃፀፍና ብፀልማት
3: ምዝ ዝበለካ ናይ ማሕበር ስንኩላን ብዓብ እዩ ሚኒስትሪ ሕዮ ኣሎ ህዝባዊ መጓዓዝያ ምሕዳር ዕዳግ ሓሙስ ኣለዉ ሕጂ ብዙሓት ትካላታት ዝኸድ ናይ ንግዲ ዝበሎታት ደሰ እዚዜኦም ከም ቀደሙ ኣብ ጎድና ኮይኖም ኣጆኹም ንኸብና ሞ
2: ኩሉ ዋላ ዕዳጋ ሓሙስ ምምሕዳር ዕዳጋ ሓሙስ ኣለዉ ካልኦት ናይ መንግስቲ ኣለዉ ናይ ኣታ ውሽጢ ሃገር ኣሎ ማዘጋጃ ቤት ኣሎ ንሕናስ ምስ ብዙሕ ትካላት ኢካ ትተኣሳሰር በቲ ስራሕ ዝመፀ ስለዚ ንኩሎም ዝገብሩና ሓገዝን ብግቡ ፅን ኢሎም ወሪዶም ካብ ላዕሊ ንታሓት ድሰምዑና ነመስግኖም ንደሊ ማለት እዩ
1: እዞም ትማሊ ብዝኸፈለዎ ዋጋ ዓደራዓት ብዓደ ፀራሪጎም ፅማዕት ህዝቢ ዘረብዩ ኣርካናት ገሊ ሎሚ ኣብዛ ብሓባር ዝሰርሑላ ዘለዉ ትካሎም ብፍላይ ነቲ ካብ ዝተፈላለየ ቦታታት ተጓዒዙ ዝመፅእ ህዝቢ ንብረቱ ተቐቢሎም ሩፍታ ክፈጥርሉ ኣጋጣሚ ዝፈጠሮ ትዕዝብትና እዩ ስለዚስ እዚኦም ዘይተተባብዑ እሞ መን ይተባባዕ እዚኦም ዘይተመስገኑ ኸ መን ይምስገን ስለዚ ኩሉ ዝምልኮቶ ኣካል ኣብ ቀጻሊ ጉዕዞኦም ዕዙዝ ምትሕባር ክገብረሎም ንሕና እውን በዛ ኣጋጣሚ ለብዋና ነመሓላልፍ

ንኡስ መደብና ዳህሳስና ቀፂላ ተቃሪባላ ሎሚ ንኡስ መደብና ዳህሳስና ብዛዕባ ቡን ገለ ክትብለኩም እያ። ኣብ ሕብረተሰብና መቸም ቡን እንድሕር ተቃሪቡ ብፍላይ ድማ ኣብ ናይ ዕረፍቲ ሰዓትን ኣብ ኣውደ ዓመትን ቡን ምስ ዝቐርብ ስድራ ቤት ተኣኪቡ ዕላል እንዳዕለለ ፅቡቅ ዝኾነ ወግዒ ከዓ ተካይድ ካብ ሃገርና ሓሊፉ ቡን ዳርጋ ኣብ ኩሉ ዓለም እዩ ዝዝውተር። ዘይሰቲ ኣሎ ሰብ ድማ ክንብላይ ንደፍርን። ካብቲ ናይ ሃገርና ወፃኢ እንታይ ዓይነት ወግዒ ይህሉ ይኸውን? ሓፈሻዊ ብዛዕባ ቡን ገለ ክንብለኩም ኢና። ክቡራትን ክቡራን ተኸታተልትና ናብ ንኡስ መደብና ዳህሳስና ከስክራኩም እዩ።

ነፍስ ወከፍ መዓልቲ ፀሓይ ኣብ መላእ ክፍላተ ዓለም ክትጓዓዝን ከላ ደቂ ሰባት ብሓበራዊ ልማድ ይበራበሩ። ዓለማዊ ቁጠባ ከይተንቀሳቐስን ከሎ ፖለቲካ ናይ ስራሕ ግዜ ገደብን ናይ ዘመናዊ ሂወት ጫውጫውን ንኣእምሮኦና ከይተቆፃፀረን ከሎ ቢሎናት ኣህዛብ ዓለም ብልክዕ ነታ ሓንቲ ህድእ ዝበለት ምቅስቓስ ይገብርዋ። ናብ ሓደ ውዑይ መስተ ዝሓዘ ኣቕሓ ንበፅሕ፣ ኣብ ልዕሊኡ ድማ ንደንን። ዓሚቕ ብምስትንፋስ እቲ ትኪ ናብ ናይ ንግሆ ኣየር ክልዓልን ከሎ ንዕዘቦ። ንዘይፈልጥ ሰብ ቡን ተራ መስተ ክመስሎ ይኽእል እዩ። ነቶም ኣብ ቤትና ከመይ ዝበለ ወግዐ ቡን እነኸብር ግዳ ዕርድና እዩ። ይህን ምህን ስድራ ክድለቅ ከሎ ከካብ ዝወዓልካዮ ምስ ስድራ ክትካፈሎ እትደሊ መሳጢ ዕላላት ኣብ ስድራ ቤት ንዝፍጠር ግርጭታት ካብ ስድራ ቤታዊ መጋባእያ ተኣኪብካ ሽግራትካ ክትፈትሕ ሓደ ካብቶም ርሒብ ባይታ ዝፈጥሩ ኤርትራዊ ኣጋጣሚታት ወግዕን ክብርታትን ስነስርዓትን ቡን እዩ። እስኪ እቲ ጥበብ ንተዓዘቦ። ንሕና ከምቶም ካልኦት ንቡን ኣብ ውሻጠ ብማሽን ኣይንሰርሖን ኢና። መጀመርታ መኣዛ ቆሎ ኢና ነስተማቐር። ሳምቡኡና ነቲ ካብቲ ዝቕሎ ዘሎ እውን ዝወፅእ ጥዑም መኣዛ እዩ መኣዲ ዝዕደም። ኣቕሕዮ ዛጓለይ ቂሕ ዝበለይ ጥዑም ክትበሃል ዝፀንሐት በዓልቲ ቡን እቲ ከሽከሽ ዝብል ዘሰነዮ መቕለዊ ቡን ፀይራ ነቲ መኣዛ ናብ ነፍሲ ወከፍ ኣብቲ መኣዲ ዓሲሉ ዘሎ ኣባል ተቕርቦ ብድዲልካ ክብሪ ሃብ ግዛሓፍተይ የቐኒልና ማማይ ጥዑም ጭነዊ እናብልና ነቲ ሽታ ንቋደስ። ቀፂሉ እቲ ናይ ኢድ ምውቃጥ ይመፅእ። እቲ ፍረ ብመውቀጢ ክውቀጥ እንከሎ ዘውፅኦ ዜማ በዚ መስርሕ እዚ ዝሓለፈ ዝተወቕጠ ቡን ናብታ ኣብ ቦታ ተቐሪባ እትፀንሕ ጀበና ክኣቱ ድሉው ይኸውን። ከከም ብዝሒ ኣባል ስድራ ማይ ተዓቂኑላ ቡን ኣትዩ፣ ኣብ ገለ ድማ መማቕርቲ ከም በዓል ጅንጅብል ተሓዊስዎ ኣብታ ከም ንግስቲ ኣብ ልዕሊ ጋሃፅ ዝበለ ፍሓም ሒዙ ዘሎ ፋርኔሎ ዘውዲ እትደፍእ ጀበና ይኣቱ። ኣብ ዝተፈላለየ ከባቢታት ብዝርከብ ሓመድ ዝስራሕ ኢድ ውሕሉላት ሰብ ሞያ ካይላ ዝሓለፈ ጀበና ንወዮ ጥዑም ላዛ ዘለዎ ቡን ጣዕሙ ከየጥፍአት ጥዑም መኣዛ ዘለዎ ጨና እናውፅአት ኣብ ደረጃ ምውራት ትበፅሕ ዝጋቢልካ ንምቕዳሕ ድልውተ ትኸውን። ነታ ንእሽቶ ፍንጃል ክትልዕላን ከለኻ ታሪኻ ቦታትካን ኣዴታትካን ተስተፍስ። ነታ ቀዳሜይቲ ዙርያ ኣወል ክትዕድልን ከለኻ ብምሉኡ እቲ ክፍሊ ካብቲ ዝፀንሖ ጫውጫውታ ህድእ ይብል። መነቓቕሒ መስተ ከም ዘይኮነ ጥራይ ትርዳእ። እዚ ዘይተፃሕፈ ውዕል ዕርቅን ሰላምን እዩ። ናብ ካልኣይን በረካን ክንበፅሕን ከለና ምስጢራት ይግለጽ። ቂምታ ይቕረ ይበሃል፣ ልቢ ሰብ ድማ ይረዊ።

ክቡር ባህሊ እዚ ግን ካብ እንነብረሉ ከባብን ሃገርን ወፃኢ ናብ ካልእ ዓለም ክሰግርን ከሎ እንታይ ኮን ኮይኑ ይኸውን? እቲ ዝተረፈ ክፋል ዓለምና ነቲ ናይ ጀበና ሓዊ ክቐድሖ ክፍትንን ከሎ ከመይ ገይሩ ይጥቀመሉ ይኸውን?

ንኣብነት ኣብ ጥልያን ነቲ ህድኡን ጥዑምን ናይ ድሕሪ ቐትሪ ባህሊ ወግዕቡን ናብ ናይ ህይወት ቅልጣፈ ቀይረሞ ስሙ ድማ ኤስፕረሶ ይብልዎ። ትርጉሙ ኸዓ ቅልጡፍ ወይ ብሓያል ጸቕጢ ዝተገብረ ማለት እዩ። ኣብ ሮማ ወይ ሚላን ዝኣመሰላ ከተማታት ኮፍ ምባል የለን። ሰለስተ ዙርያ ናይ ዕላል መኣዲ የለን። ናይ ጥልያን ናይ ቡን ባህሊ ልክዕ ከም ወታደራዊ ስርሒት እዩ። ናብቲ ብሰባት ዝተጨናነቐ ባርተኣቱ ሳንቲምካ ኣብቲ ባንኮ ደርቢኻ ብሓያል ድምፂ ኣካፌ ሓደ ቡን ኢልካ ትእዝዝ። ኣብ ውሽጢ ካልኢታት እታ ማሽን ብሓያል ጸቕጢ ውዑይ ማይ ናብቲ ዝተጣሓነ ቡን ብምድፋእ ናብ ፍንጃልካ ከም በርቂ ተውርዶ ጽዑቕ ጸሊም ኣብ ልዕሊኡ ወርቃዊ ክሬማ ዝለበሰ ምስ ጎረቤትካ ዕላል የለን ብዘይትፈልጦም ሰባት ተጋፊፍካ ደው ትብል ነቲ ውዑይ ፈሳሲ ብሓንቲ መዓጎ ናብ ጎረረኻ ጎርዳ ዓበልካ ትሰዶ ብኡ ንብኡ ድማ ወፂኻ ትኸይድ። ኣብ ጥልያን ቡን መዕቆቢ ዘይኮነ ንኮ ንልቢ መላእ ሃገር ዘበራብር ናይ ህይወት ነዳዲ እዩ ክበሃል ይከኣል።

ኣትላንቲክ ውቅያኖስ ሰጊርና ናብ ኣሜሪካ ንኸይድ። ኣብዚ ቡን ናብ ናይ ቢልዮናት ዶላር ናይ ስነ ፍልጠት ምርምር ተቐይሩ እዩ ዘሎ። ኣብ ከም ኒውዮርክ ወይ ሎስ ኣንጀለስ ዝኣመሰላ ከተማታት ነቲ ናይ ጥንቲ ዛንታታት ኣልዮም ብናይ ቁፅሪ ቅማረ ፀኪኦሞ ሳልሳይ ማዕበል ወይ ተርድ ዌቭ ኢሎም ይሰሚዎ። ኣብዚ ቡን ዝስተ ጥራይ ኣይኮነን ይምርመር እዩ። ሓደ መንእሰይ ኣሜሪካዊ ብዓልባር ነቲ ፈረቡን ልክዕ ከም ሓደ ሳይንቲስት ንዲኤንኤ ዝምርምር ገይሩ ክጥምቶ ከሎ ትርዮ። ናይቲ ማይ ሙቐት ብደቂቕ ዲጂታል ይሰፍርዎ። ካብ ፍሉይ ነዊሕ ኣፍንጫ ዘለዎ መፍልሒ ማይ እናቐድሑ ኣብ ልዕሊ ወረቐት መፅረይ ብክቢ ቅርፂ የውርድዎ። እቲ ማይ ነቲ ቡን ኣጻርዩ ክወፅእ ልክዕ 2 ደቂቕን 40 ካልኦትን ክወስድ ከም ዘለዎ ብሰዓት ይከታተልዎ። ነዚ ቡን እዚ ኣብ ዓበይቲ ናይ ወረቐት ኩባያታት ሒዞም ኣብ ጎደናታት እናተጓየዩ ይሰትይዎ ወይ ከዓ ኣብ ቅድሚ ዘንፀባርቕ ናይ ላፕቶፕ ስክሪን ኮፍ ኢሎም ብስቕታ ይውሕጥዎ። ንኣሜሪካ ቡን ናይ ስራሕ ናይ ዓብዪ ሃንቀውታ ነዳዲ እዩ። ብናይ ቁፅሪ ኣሰራርሑ ዝደንቐ እዩ፣ ግን ከዓ ንበይኑ ዝስተ ናይ ብሕትውና መስተ እዩ።

ሕጂ ድማ ፍርቂ ዓለምና ተጓዒዝና ናብ ክፍሊ ዓለም ኤስያ ቬትናም ንኸይድ። ኣሜሪካ ናይ ቀልጣፈን ቁፅርን እንተኾይና ቬትናም ግን ናይ ጥዑም ትዕግስቲ ዓብዪ ቤት ትምህርቲ እያ። ኣብዚ ዓበይቲ ማሽናት ወይ ናይ ክሬማ ጀበናታት ኣይጥቀሙን እዮም። ፌን እትበሃል ንእሽቶ ናይ ሓፂን መጻረይት እዮም ዝጥቀሙ። ነቲ ፅዑቕ ጸሊም ቡን ኣብ ውሽጣ የቐምጥዎ። ኣብ ልዕሊ እታ ኩባያ ገይሮም ውዑይ ማይ የፍስስሉ። ካብኡ ቀጺሉ ትጽበእ። እቲ ጸሊም ፈሳሲ ጥብ ጥብ እናበለ ቀስ ኢሉ ኣብ ትሕቲኡ ናብ ዘሎ ክወርድ ከሎ ትዕዘብ። ኣብቲ ዘቃፅር ረስኒ ነዚ ፅዑቕን ከም ቸኮሌት ዝጥዕምን መስተ ምስ በረድ ሓዊሶም ይሰትይዎ። ኣብ ህይወት እቶም ዝበለፁ ነገራት ብሃወኽ ከም ዘይርከቡ ዘምህር ፍሉይ ናይ ትዕግስቲ መኣዲ እዩ።

እምበኣር ካብቲ ብፀቕጢ ዝሰርሕ ናይ ሮማ ኤስፕሬሶ ክሳብ ናይ ኒውዮርክ ስታርባክስ ክሳብቲ ናብ ቪየትናም ነጠብጠብ እናበለ ዝፈስስ መስተ መላእ ዓለም በዛ ንእሽቶይ ፍረ ኣብ ሓደ ይዓስል። ሓደ ሕብረተሰብ ከመይ ገይሩ ከም ዝዓፅዶ፣ ከም ዘዳልዎ፣ ከም ዝቐድሖን ከም ዝሰትዮን ናይ ነፍሱ ቀጥታዊ መስትሕት እዩ። ግዜ ከመይ ከም ዝርእዩ፣ ኣእንጋድነት ከመይ ከም ዘዘውትሩ፣ ከምኡ እውን ኣብዚ ብዝተፈላለየ ምኽንያት ሰብ ዝተነፀለሉ ዓለም ከመይ ገይሮም ሕብረተሰብ ከም ዝሃንፁ

ሃይማኖት ዘርኢ እዩ ግን እቲ ፍልልና ንተዓዘቦ ዓለም ንቡን ወሲዳ ናብ ንግዲ ናብ ሃዋኽ ናብ ብሕትውናን ስነ ፍልጠትን ቀይራቶ ኣቦታትናን ኣዴታትናን ግን ነታ ሓንቲ ፍረ ወሲዶም ናብ ፍቕሪ ቀይሮማ ንበይኑ ዝስተ ቡን ዋጋ ከም ዘይብሉ ኣቐዲሞም ተረድዮሞ ንዑ ቡን ንስተ ንዕልል ንዛተ ክብሉ ሓሊፎም ክሳብ ሎሚ ድማ ልዳትና ርሑ ወግዒ ቡና እውን ተባሃጊ

ንኡስ መደብና ዘዋርፅ ካሜራ ቀፂላ ተቃሪባ ኣላ። ክቡራትን ክቡራን ተኸታተልትና ኣብ ዝሓለፈ ሰሙን ከም ዝተኸታተልኩሞ ሚኒስትሪ ቱሪዝም በብዓመቱ ንፅሩያት ዝበሃላ ወይ ድማ ብፅሬትን ዝተደለያ ትኩትካት ውሃብቲ ኣገልግሎት ሽልማት ሂቢ መተባቢዒ ሽልማት ማለት እዩ። ሓንቲ ካብን ሆቴል ሓላልያ ሎሚ

ዝኸበርኩም ተኸታተልቲ ኩሉና ከም ንፈልጦ ወሃብቲ ኣገልግሎት ትካላት ኣብ ሃገርና ብዓይነተንን ብዝሓነን ብርክት ዝበላየን ብዝህቦ ኣገልግሎትን ካልእ ረቑሒታትን ድማ ብተገልጋሊ ናይ ዕግበትን ዘይዕግበትን መግለፂ ዝኾነ ርእቶታት ይወሃበለን እዩ ንሎም እምበኣር ዘዋሪት ካሜራ ኣብ ኣስመራ ከባቢ ኤክስፖ ናብ እትርከብ ሓንቲ ካብ ወሃብቲ ኣገልግሎት ትካላትና በፂሓላ

ኣብ ሓላል ሆቴል ደኣ እንታይ ተረኸበዶ ንብል ኣለና ሚኒስትሪ ቱሪዝም ዞባ ማእከል ህዝቢ ፅሩይን ብቑዕን ኣገልግሎት ይረክብ ከም ዘሎ ንምርግጋፅ በቢግዜኡን ከም ኣድላይነቱን ኣብ ዓመት ክሳብ 3ተ ግዜ ኣብቲ ዞባ ናብ ዝርከባ ትካላት ብምኻድ ምክትታል የካይድ ብፅሬተን ኣብ ላዕሊ ደረጃ ንዝርከባ ትካላት ድማ መተባብዒ ሽልማት ይህብ ሓላል ሆቴል ድማ ንብሉፃት ናይ ህዝቢ ውሃብቲ ኣገልግሎት ዝኾና ትካላት ዝውሃብ መተባብዒ ሽልማት ዓመት መፀ ብተኸታታሊ ካብ ዝተዋሃባት ትካላት ብምዃን ኢና ንትሕዝቶኣን ፅሬታን ክንዕዘብ ዘዋሪት ካሜራና ሒዝና ናብዛ ሆቴል ዘምራሕና

0: ኣብ ምንባር ህወት ኩሉ ኤርትራዊ ብዘለዎ ዓቕሚ ሃገሩ ከማዕብልን ከጸብቕን ክጽዕር ምርኣይ ኣብ ሃገርና ንቡር ተርእየ እዩ። እቶም ኣብ ስደት ዝነብሩ ዜጋታት እውን ነዚ ካብ ምዕማም ድሕራ ይብሉን። ወናኒ ሓላል ሆቴል ኣቶ ዘርኢ ማርያም ብዘለዎም ዓቕሚ ንሃገር ከበርክቱ ኣብ 1994 ነዛ ናይ ሎሚ ሓላል ሆቴል ገዚኦማ። ካብ 2007 ኣትሒዞም ድማ በቢግዜኡ ብዝገበርዎ ናይ ምትዕርራይ መስርሕ ነዚ ሕጂ ሒዛቶ ዘላ መልክዕ ክትሕዝ ኣኽኢሎምዋ። ኣብ 2013 ድማ ወግዓዊ ናይ ምዕርፎ ጋይሽ ስራሓ ጀሚራ።
1: ሓላል ሆቴል መበገሰሉ ከም ኩሉ ትካል ኣነ ኣብ ሃገረሰብ ክሳብ ረብዓይ ክፍሊ ተምሂረ ድሕሪኡ ኣብ ኣስመራ ፊደል ቆፂረ ድሕሪኡ ኣብ ኣስመራን ከረንን ፊደል ቆፂረ ካብኡ ንኢትዮጵያ ከይደ ፊደል ቆፂረ መምህር ኮይነ ኩና ኣዲስ ኣበባ ከምባታ ሓድያ ዝበሃል ቦታ ሰሪሐ ካብኡ ኣዲዩ እግሪ ሰሪሐ ተመልሸ ከረን ሰሪሐ ብሰውራ ዘይተፀልዎ ሰብ የለን ከቢድ ናይ ኣልሰር ፀገም ደም ከምልሰኒ ምስ ጀመረ ግን እቲ ውድብ ኣልዒሉ ፖርት ሱዳን ኣብፅሕኒ ካብ ፖርት ሱዳን ስዑድያ ከይደ ፅቡቅ ኣጋጣሚ ኮይኑ ግን እቶም ንዓይ ዝቆፀሮ ንስራሕ ኣዝዮም ብሩኻት ልዙባት ምሁራት ወራዘት እዮም። ስለዚ ምስኦም ነዊሕ ዓመታት ሰሪሐ ንሶም ብዝሃቡኒ ሞራል ንሶም ብዝሃቡኒ ሓገዝ ተተባቢዐ ኣብቲ ገዝኦም እናደቀስኩ ናተይ ስራሕ ኣማዕቢለ ቁርባ ቅራሽ ረኺበ። ስለዚ በዓልቲ ቤተይ ነቲ ኣነ ዘካየደ ዝነበርኩ ቃልሲ ስለ ዝቆፀለቶ ኣብ ማርያም ግን ብተኣሲራ ብድምፂ ሓፋሽ ምስ ተቃልሐ ከም ማንም ስውእቲ ገይረ ተቐቢለ እዩ ምሮይ ክትቅበሎ ቀሊል ኣይኮነን ሞ ካብ ስደት ኮይንካ ግን ፈቲኻ ፀሪቅካ ክትቅበሎ ዘለካ ጉዳይ እዩ። ካብኡ ናፅነት ምስ ተኣወየ ደቀይ ከረኒ ምቕማጥና ቀልጢፈ ፖርት ሱዳን ወሪደ ካብ ፖርት ሱዳን ብኣውቶቡስ ከሰላ መፅአ ካብ ከሰላ ንግርማይካ ካብ ግርማይካ ሓዘን ዘለዎ ገዛ ከኣትዮ ኢለ ኣሎ ቤድፎርድ መንኪና ኩሉስ ቤዛ ፅዒነ ከረን መፅአ ኣብ ከረን ምስ መፃኩ ካብታ ጅራፍዮር ናብታ ገዛና ክኸይድ በዓልቲ ቤተ ወፅያ ትፀንሓኒ ካብታ ቤድፎርድ ምስ ወረድኩ ኣውያት ትገብር እንታይ መፅኡ ወላ ዘርኢ ማርያም ኢሎም ከባቢ ምስ ተኣከቡ ዘርኢ ማርያም መፅኡ ኢሉ ዝቕየር ካብኡ ሓደ ፍርቂ ሰዓት ከይገበርኩ ከዓ ወደይ ተጋዳላይ ምስ ኣዲኡ ተሰዊኦም ዝብሎ ዝነበርኩ ካብ ርዝለ ይመፅእ መልሽ ኣዲኡ ተእውዩ መልሽ

0: ልዕል እንተኸውን በቀይ ደቂ በቀይ ቅጫ ኣባጀላ ፈትሽትና ሓምል ካብ ዓድና ምነምፅ እንጣጢዕ ካብ ደቀ ተሽም ስገም ካብ ኳርነሽም ፈፈትሽትና በልዕና ንፀግብ እዚ መንረኽቦ ዝግዳህቦ
1: ሚኒስትር ቱሪዝም ከከም ኣላይነቱ ብዘካይዶ ምክትታል ንዋሃብቲ ኣገልግሎት ሓጋዝን ኣተባብዓን ከም ምዃኑ መጠን ካብቲ ሚኒስትሪ ብዝረኸብናዮ ሓበሬታ መሰረት ናብ ሓላል ሆቴል ኣብ ዝበፃሕናሉ ብእትህቦ ኣገልግሎትን ፅፈታን ነቲ ዝተዋህበ ኣፍልጦ እትምጥን ኮይና ኢና ረኺብናያ። እዚ ከዓ መበገስ ኣለዎም።
0: ናይ ኣቦና ፅልዋ እዩ። ኣቦና ኮይኑ ፅቡቕ እዩ ዝምነዩ ዋላ ጠራዝና ክርእየ ከሎ መዓልታዊ ካብ መስመር ንላዕሊ ወይ ንታሕቲ እንተፅሒፍና ንቕፃዕ፣ ሓድሽ መስመር እንተዘይኣቲና ንቕፃዕ። ዋላ ክንፅሂ፣ ዋላ ደጉራ ክንኣሪ፣ ዋላ ማይ ክንከነሰቲ፣ ዋላ ክንኩስኩስ ብፅቡቕ ኣይዓግብን እዩ። ኩነ ፅቡቕ ስለ ዝደሊ፣ ስለዚ እቲ ፅቡቕ ምድላይ ካብዚ ተበግሹ ዝብል እምነትን ርድኢትን ኣለኒ። ስለዚ ኣብዚ ትካል ክገብር ምስ ጀመርኩ ተቐዳመይቲ ኣብ ምሮይ ዝመፀት እታ ገዛ ንሳ ደፊአ ከድፍሓኸን ውሓ ይክእልን እየ። ንዓ ብንዓ ግን ስለምንታይ ፅፍፍትን ፅቡቕትን ዘይገብራ? ኣቦና ኩሉ ግዜ ፅቡቅ ከየለና መይቱ ዋላ ንፅቡቅ ድሓን እናለዩ ዝገልፆ። ስለዚ ኮይኑ ፅቡቅ ክገብራ ክቃለስ ኣለኒ።

0: ናብቶም ኣጋይሽ ዝግልገልሉ ቦታ ምስ ኣተና እውን ተገልጋሊ ብዝኸፍሎ ሕሳብ ዕጉብ ኮይኑ ክወፅእ ዝብል ኣምር ይፀኒሕና እዚ ትካል 23 መለቀሲ ክፍልታት ቤት ምግብን መናፈሻን ሒዙ ንህዝቢ ኣገልግሎት ይህብ ሓላፊት መኽዘን ኮይና ኣብዚ ሆቴል ስራሕ ዝጀመረት ክሳብ ሕጂ ድማ ን14 ዓመታት ኣካየዲ ስራሕ ኮይና ተገልግል ዘላ ወይዘሮ ብርሃና መሓሪ ብዛዕባ ኣገልግሎት ሓላሉ ሆቴል ከምዚ ትብል
1: ንፅፈት ዝምልከት እንተ ደኣ ኮይኑ እቲ ገዛ መዓልታዊ እዩ ዝፀሪ ይካረ ኣይካረ መዓልታዊ እዩ ዝፀሪ መዓልታዊ እዩ ዝቕየር ተኣንሶላ መዓልታዊ እዩ ዝቕየር ዋላ እውን እታ ናይታ ፍርናሽ ጨርቂ እንተረሲሓ መዓልታዊ እያ ትቕየር ኩሉ እዩ ዝቕየር ኣብቲ ገዛ ዘሎ ከምተን ካልኦት ሆቴላት ከዓኒ ናይ ግዜያዊ ተባሂሉ ኣይካረይን እዩ ዝገዛ ዝያዳ ሕጂ ኣብ ካልእ ሆቴላት ኣሎ ግዜያዊ ዘካርዩ ሆቴላት ኣለዉ ግዜያዊ እተኮይኑ ንክፀፍፍ እውን ሓጋዚ ይኮነን ምክንያቱ ይዕሪ ፀፊፉ ዶ ይፀፍፈን ቸከይገበርካዮ ኣብ ርእሲ ርእሲ ስለ ዝመፁ ካስትመር እታ ገዛስ ሓንቲ ግዜ እያ ንመዓልቲ ተኻርያት ትበሉ ኣይትካረይን እያ ሓንሳብ ምስ ተኻርየት ተመዝጊቡ ሓንሳብ ምስ ኣትወሰድ ደጊማ ይትካረይን እያ እታ ገዛ ተዓፅያ ትውዕል ንፅባሕቲ እያ ትካረ ዋላ እውን እቲ ሰብ እንተወፅዩ ተዘይኮይኑ 24 ሰዓት ኣ ዋላ እውን ቀነይቲ እንድሕር ኮይኖም ምሳና ዘለው ናይቶም ቀነይቲ ንኮላ እዩ ዝቕየር ናቱይ ተኣንሶላ ሞ ኖ ቅየር የብሉን ዝበሃል ነገር የለን ተናፍታ ገዛ ዘለዋ ብምልእን ተቐንጢጠን እየን ዝእለያ
0: መኽሰብካ ዕግበት ዓመዊልካ ምዃኑ ኣብዚ ኣምና ወሃብቲ ኣገልግሎት ነቲ ሒዘንኦ ዘለዋ ትካል ብፅሬት ኣቀማምጣ ማለት ውዳበ እቲ ገዛ ዓይነት ሰራሕተኛታትን ካልእን ገለ ካብቶም ዓበይትን ኣገደስትን መትከላት ክኾኑ ይግባእ ነዚ ብምሙርካስ ንዝውንንኦ ህንፃ ብፅቡቅ ክሕዞኦን ተገልጋሊ ጥራይ ዘይኮነ ሓላፊ መንገዲ እውን ኣድኒቕዎ ከም ዝሓልፍን ሕማቕቲ ኮይኑ ድማ ከም ዝነቕፎን ተረዲእን ንዘለውን ትካል በብዓቕምን ምስ ዘማዕርጋ ኣድማዕ ከም ዝኸውን ምርዳእ የድሊ እመ ኩርናዕ ሓላል ሆቴል ድማ ካብዚ ከም ዝብገስ እዮም ኣቶ ዘርእማርያም ዝገልፁ
2: ነፍሰይ ነፍሲ ማተ እዩ ዋላ ንመክሰብ ንፈር ወይ ነዋፍር ርእሰም ኣለና ትትህቦ ኣገልግሎት ፅፉፍ ኮይኑ ኣብ ክንዲ ሚእቲ ቅርሺ ተወቱ ፅፉፍ ኣገልግሎት ከይሃብካ ፅፉፍ ኣገልግሎት ሂብካ 70-60 እንተረኸብካ እዚ ንባዕሉ ካብቲ ገንዘብ ንላዕሊ ዝብል ርድኢት ኣለና ነ ስለዚ መጀመርያ ህንፃና ብምፅባቅ ካልኣይ ከዓ ኩሉ ቑሑትና ፅቡቅ ብምግባር ሳልሳይ ነቶም ሰራሕተኛታት እዚ ተሓሳስባ እዚ ሓላል ክበሃል እንተኮይኑስ ንሓላል ዘንፀባርቕ ኣገልግሎትን ትሕዝቶን ክህልዎ ኣለዎ ዝብል ርድኢት እዩ ዘለኒ ስለዚ ደጋጊመ ነዞም ሓገዝተይ እንታይ እዮ ዝብሎም እንጀራ ክንረክብ እንተኮይና ንዓመውልና ብመጀመርያ ብብሩህ ገፅ ክንቅበሎም ኣለና ድሕሪኡ እቲ ኩሉ ንህቦ ኣገልግሎት ከዓ ፅፉፍ ክኸውን ኣለዎ ቅድሚኡ ግን ነብስና ክፀሪ መድሓስና ክለዝብ ገፅና ከዓ ብሩህ ኮይኑ ክንቅበሎም ግዴታና እዩ እዚ እንተ ደኣ ገይርና ኩላና ድራር ክንካፈል ኢና እታ ደጋጊ መዛሓቶም ሰራሕተኛ ቆፅል ከለኹ በቲ ዝኣምነሉ ሕቶታት ምስ ዓገብኩ ዘይቡኑ መልሲ ምስ ዓገብኩ መሊእ ዝኸፍለካ መወዳእታ ደሞ ዝብሎም ፋይናንስ ዝብሉ ገሊኦም ገሊኦም ከዓ ማናጀር ብሉ ገሊኦም ንናቶም ርኢ ተቕርቡ በሎ ፅቡቓት ፋይናንስ ኣይኮነን ዝኸፍለኩም ማናጀር ኣይኮነን ዝኸፍለኩም ንማናጀር ዝኸፍሎ ነቲ ፋይናንስ ዝኸፍሎ ንዋና ዝኸፍሎ ንግብሪ መንግስቲ ዝኸፍል ንኤሌክትሪክ ንማይ ንልቸ ዝኸፍል ዓሚል እዩ ኣነ ሓሪቀ ንዓኸ ካብ ስራሕ ክሰጉካ ክእል እየ ዓሚል እንድሕር ሓሪቁ ግን እንተላይ ንዓይ ካብ ዝገዛ ክሰጉግ ምክንያቱ እንተዘይመፅኡ ንገልግሎት ስለዘይህብ ገዛዓት ይኸይ ስለዚ ንዓሚልና ብክብሪ ክንሕዞ ኣለና ንኩሉ ዝኸፍሎ ንሱ እዩ

0: ኣብ ነፍሲ ወከፍ ዓመት ዝፀረየ ትካል ዝብል ሰርቲፊኬት ካብ ዝወሃባ ሆቴላት ዞባ ማእከል ሓንቲ ዝኾነት ሓላል ሆቴል ህዝቢ ዝደልዮ ኣገልግሎት ንኽረክብ ኪኖ ብሚኒስትሪ ቱሪዝም ዝካየድ ምክትታል ውሽጣዊ ክትትል ልሙድን ቀጻልን ምዃኑ ከምኡውን ዝዓበየ ፃዕሪ ዋና ትካል ኣተሓሳስባ ብምቕያር ከመይ ገይረ ህዝቢ የገልግል ዝብል ምዃኑ እዮም ገሊፆምልና። እዚ ድማ ቅዱስ ውድድር ዝፈጥር እኳ እንተኾነ ኣብ መንጎ ሰራሕተኛታት ውህደትን ምትሕልላይን ምዝህልዊ እቲ ዓወት ድርኽ ዝፈጥር
1: መብዛሕትና ክንመፅእ ከለና ንሓድ ሕድና ተነፋፊቕና ኢና ንመፅእ ናብ ስራሕ ነቲ ስራሕ ዘይኮነስ ከምኡ እንተኮይኑ ከዓ ነቲ ስራሕ ትፈትዎ ኢኻ ከይተረዳእና ከዓ ሰዓታት ናይ ስራሕ ኣኺሉ ንገዛና ንፍደስ ማለት እዩ። ስለዚ መጀመርታ እቲ ትህቦ ኣገልግሎት እቲ ትቕርቦ ኣገልግሎት ጥራይ ዘይኮነ መጀመርታ ፍቕሪ ሰራሕተኛ ክህል ኣለዎ ትገዛ በዚ ኣጋጣሚ ኣብ ካልእ እንዳ ትካላት ናይ ሃይማኖት ክላዓል ከም ዘይብሉ እተን ሰራሕተኛታት ከዓኒ እታ ስራሕ ጥራይ ምፅያተን ብዛዕባ ስራሕ ጥራሕ ክዘራርባ ከም ዘለወን ዝኸፍ ኣብ ካልእ ትካላት ትሪኦ እንተደኣልዩ ከዓኒ ሞባይል ሒዘንሲ እቲ ካስተመር ከይሰማዕካስ 20 ደቂቃ ይገብር ድሓርታ ኦርደር ናብ ትኽሽነ ምስ ከደት ትዱንጊ ማለት እዩ እቲ ካስተመር ከዓ ብከምኡ ትኸስሮ ንመብዛሕትኦም ዋላ እንተ ሰራሕተኛታት በዚ ጋጣሚ ክሕብር ዝደሊ ከዓኒ ኢመርጀንሲ ክድወለካ ይኽእል እዩ ሞባይልካ ግን ኣብቲ ኣገዳሲ ነገር እተዘይኮይኑ ኣብ ናይ ስራሕ ሰዓታት ተመራፂ ይኸውን ሳይለንት ጌይርካያስ እታ ተድልየካ ጥራሕ ከተለዋል ኣብ ገለገለ እንዳ ትካላት ክኸይድ ከለኹ ኣነ ቴሌፎን ሒዘነት ካስተመር ዘይሰምዓሉ ጋጣሚ ክፍጠር ከሎ ቁሩብ ቀርብለካ በዚ ጋጣሚ ዕቱብ ምክታል ክገብሩ ዋላቶም ካልኦት እንዳ ስራሕ ሎም ማስ ሜድያስ ናብ ካልእ እዩ ዝወስደካ ዘሎ ዋላ እውን ሓዳርካ ኣብ ድረሰዓሉ ደረጃ ተበፅሑ ዘለዎሉ ግዜ እዩ ዋላ እውን ኣብ ገዛና ንድሕር ሒዝናዮ ከምኡሲ ንዓና እውን ከሸግረና ክእል እዩ ባሃሊ እቲ
0: ናይቲ ሆቴል ፅሬት ንምዕዛም ናብ ክሽነ ምስ ኣምራሕና እውን በቲ መሳርሒታት ይኹን ዝዳሎ መግቢ ከይተደነቕና ይሓለፍናን ውሽጢ ክሽነ መግቢ ክስራሕ ከሎ ዝወፅእ ትኪ ዝፈጥሮ ጨና ንተገልጋልን ንሰራሕተኛታትን ከየሸግር ተባሂሉ መውፅእ ትኪ ተደኪኑ ይርከብ መብራህቲ ኣብ ዝኸደሉ ብተተካኢ ተጠቂምካ ንደገ ከም ዝወፅእ ይግበር እዚ ተዘይተገይሩ ነተን ሰራሕተኛታት መስተርሆ ክፈጥረለን ኣይክእለን በዚ ድማ ብቑዕን ስሉጥን ኣገልግሎት ክርከብ ኣሸጋሪ ይኸውን
1: ሓቂ ሓሽ ብዘይቃል ዓለም በዚ ጋጣሚ ከመስግነ ንደሊ ብጣዕሚ ፅፉፋትን ተን ኣብ ዝገዛ ዘለዎ ሓንሳብ እቲ መስመር ምሰርኣኻየን ካልኣይ ግዜ ሳልሳይ ግዜ ዘሸግራኻ ምክንያት የብሉ እታ መስመር ሓንሳብ ምስ ሓዛብ ወእየን ዝኸዳ ግን እሱ ጥራይ ኢልካ ስቕ ክትብላይ ትኽእልን ኢኻ ሰለስተ ሪሴፕሽን ኣለውና ብሰዓታት ዝቀያየሩ ኣብ ሰ ሰዓቶም ክመፁ ከለዉ እቶም ሪሴፕሽን ቸጌሮም እዮም ዝረኻኸቡ ኣብቲ ሩምሲ ኩሉ ነገር ሰት ኮይኑ ከም ዘሎስ ኣቐዲሙ ቅድሚቲ ጋሻ ምእታው እቶም ሪሴፕሽን እዮም ቸክ ዝገብርዎ መፅያ ታ ሪሴፕሽን ናፍታ ሩም ኣትያ ብስነ ስርዓት ኩሉ ልቸ ናይ ሽቓቕ እቲ ፑሽ ትገብር ናይቲ ቡምባ እቲ ዓራት ብስነ ስርዓት ተነፅፉ

ከም ዘሎ ኮቦርታ ከም ዘይጎደሎ ምክንያቱ መዓልታዊ ምንቅስቃስ እንተደኣልዩ ኮይኑ ናይ ግድን ዝጎደለ ነገር ክፍጠር ፍፁም ሰብ ዝበሃል የለን ክፍጠር ይኽእል እዩ ስለዚ ሰለስተ ሰብ እንድሕር በፂሖሞ ግን ክፍጠር ኣይክእልን እዩ

0: ዝኾነ ሰብ ካብ ገጹ ወፂኡ ብቑዕ ዝኾነ ኣገልግሎት ክረክብ እዩ ዝደሊ። ምክንያቱ እቲ ኣብ ዝኾነ ትካላት እትረኽቦ ኣገልግሎት ኣብ ገዛኻ ብቐረባ ክትረኽቦ ዝከኣል ስለ ዝኾነ። እንተኾነ ካብ ገዛኻ ወፂእካ ክትናፈስን ክትዘናግዕን ኣብ ህይወትካ ኣገዳሲ ብምዃኑ ካብ ኣዋሃብቲ ኣገልግሎት ቀረብ ንምርካብ ንወፅእ። ደስ ዘብል ኣገልግሎትን ፅሬትን ድማ ኩሉ ተገልጋሊ ዝፅበየ እዩ።
1: ኣተሓሕዛ ወሳኒ እዩ ኩሉ ግዜ። ንምንታይ በልኒ እቶም ኣፍቲ ስቶር ዘለዉ ዕቱባት ክኾኑ ኣለዎም ኩሉ ግዜ። ምክንያቱ ኣቐዲሙ ዝወፀ ዋላ እውን ኣብ ጥራይ ደይኮነ ዋላ እውን ኣብቲ ኤክስፓየር ዝኸውን ካስተመር ማብዛ ገዛ እዚኣ መፅስ ፖይዘኒን ኮይነ ክብል የብሉ ብዝተኻለ መጠን ብዝተማሪ ኣብቲ ስቶር ኪፐር ደሎ ሰብ እቲ ዕለታት ድመፆ ደሎ ንዕኡ እቲ ሾፒንግ ገይሩ ዘምፃሉ ሰብ ንክልተ ዓመት ወይ ንሓደ ዓመት ውሕስነት ከም ዘለዎ ርኢ ክቕበሎ ክኽእል ኣለዎ ዋላ ኣገዳሲ እንተኮይኑ። እንተዘይኮይኑ ዓሳ ድዩ ፀባ ድዩ ስጋ ድዩ ገለ ግን ንሕና ምስ ወዳእና ኢና ንእዝስ። ምክንያቱ ኩሉ ግዜ ዳሜጅ እንድሕር ኣሎ እዩ ሽግር ዝፍጠር ባክቴርያ ክፍጠር እዮም ዘይተደልየ ነገር ክመፅ እዩ ኣታሓሕዛ ፍሪጅ ዘይፅፈት ክመፅ እዩ ሽታ ክመፅ እዩ ኩሉ ነገር ክመፅ እዩ። እሱ ንከይፍጠር መታን መጀመርታ ሙሉእ መዓንቲ ምስአን ዝውዕል ሰብ ኣሎ ነተን ክሽነ ተደሪቡ መታንስ ቤዛ ከይወፅእ ኣብኡ ተደሪቡስ ቤዛ ክሽነ እንተወፂኡ ብኢደን ክሕዞ ስለ ዝውዕላ ኮንታሚኔሽን ክፍጠር እዩ ከም ተተፈጢሩ ከዓ ዘየድሊ ርስሓትን ሽታን ካልእን ክፍጠር እዩ ማለት እዩ። ስለዚ ኣፍታ ናይ ንግሆ ዘለዋ ደተን ናይ ንግሆ ዘድልየን እየን ዘውፃ ኣብታ ናይ ንግሆ ሽፍት ደላ ጥራይ ክሳብ 3-4 ግዜስ ቤዛ ከውፃ ይኽእለን። እቲ ፍርጅ ደተንፍስ ዘንቀሳቐሰን ዝኽደን ዝርእኦ ክኸውን ኣለዎ መቐመጢ ውሰት ኮይኑ ዓሳ በይኑ ክቕመጥ ኣለዎ ፀባ በይኑ ክቕመጥ ኣለዎ ስጋ በይኑ ክቕመጥ ኣለዎ ክራኸብ የብሉን ዋላ ፍርጅ እውን ብሓደ ይከውንን በበይኑ ፍርጅናትና። ስለዚ እስቤዛ እንተደይ ተደራሪቦ ናብ ክሽነ ብቐሊሉ ከፅርዮ ይኽእለን ብቐሊሉ ከዓ ትድመፀን እስቤዛ ከዓ ከለልዮ ይኽእለን። መዓልታዊ እንድሕር ኮይነን እስቤዛ ዘውፃእካ ኣብኡ ንዕአን ዘሸግረን ነገር ክፍጠር ኣይክእልን እዩ። ኣብ ስቶር ከዓ ከምዚ ዝበልኩ ቸክ ተገይሩ ስለ ዝወፅእ ፀገም ዝበሃል የብሉ። ኣብ ስቶር ከዓ ክእዝዝ ከለቱ ብስቶር ዘሎ ከዓኒ ን3-4 መዓልቲ ዝኾነ ይእዝዝን ንመዓልታዊ ዝኾነ ጥራይ ይእዝዝ። ምክንያቱ ግዜ እንተወሲዱ 3-4 መዓልቲ ነታ ፍርጅ እውን ከተፅርያ ኣይትኽእልን ኢኸ ትንብረት ኣውሎ ካብ ፍርጅ ንደገ ከተውፅዮ ኣይትኽእልን ኢኸ ምክንያቱ ባክቴርያ ሒዙ እዩ ናብኣቱ ነታ ፍርጅ ከተፅርያ ትኾን ግን ብዝተኻለ መጠን እተን ኣብታ ፍርጅ ዘለዋ ከም ተፅርየን እንዳንቀሳቀስክ ካብ ቦታ ናብ ቦታ ካብታ ፍርጅ ናብታ ፍርጅ ጥራይ እንዳንቀሳቀስክ ክኸውን ኣሎ። ስለዚ በዚ ጋጣሚ መዓልታዊ ኢና ስቤዛ ንእዝዝ እቶም ዝሃልክዮም ዝበሃሉ ነገራት መዓልታዊ ኢና ንእዝዝ። እቶም በዓል ኮሚደረ ሽጉርቲ ድንሽ ከዓኒ ኣብ ንፋስ ዝሃርሞም ቦታ እዮም ዝቕመጡ ብቐሊሉ ነቲ ዳሜጅ ዝኾነ ፒክ ክትገብሮ ትኽእል ኢኻ ማለት እዩ።
2: ንጎቦ ምፅኢልና ትኽኢልና ኣብ ፅሬት ንኣቱ መጀመርታኣቱ ምስበልና ነፀራሪ ድሕሪኡ ትእዛዝ እንዳሰራሕና ገሌና ንእዘዝ ገሌና ከዓ ነፀራሪ
0: ከምቲ ቀዲምና ዝገለጽናዮ እዛ ኣብ ከባቢ ኤክስፖ ተደኪና እትርከብ ሓላል ሆቴል ብዘለዋ ፅሬት ብሚኒስትሪ ቱሪዝም ዝረኸበቶ ኣፍልጦ ንሕና እውን ብዓይኒ ካሜራና መስኪርና ኢና። ንእግረ መንገድና ንወና ንዛ ሆቴል ኣቶ ዘርኢ ማርያም ንመበቆል ስም እዛ ሆቴል ዝምልከት ምስሓተትናዮ ዝሃበና መልሲ ከይገረመና ኣይተረፈን።
3: 365 መዓልቲ ትበትናስ ለውጢ ኣብ ምግባር ኢና ካብ ምሕካኽን ምልካይን ኣቑሑት ምቕያርን ምፅባቕን ዋላ ሓንቲ ምዕልቲ ኣይነቋርፅን ኢና። ምክንያቱ እሱ ይፍርይዎ ሰልዲ ንዕኡ እጃሙ ወይ ብፅሒቱ እንተዘሂብካዮ ደረጅኡ ክወርድ እዩ። ስለዚ ተቐዳሚት ንዓይ ዕግበ ትበኒ ፅቡቕ ምርኣይ እዩ እዛ ገዛ ከምዚ ኮይናስ ዓጊበ ይፍለጠንን ኣነ እንታይ ክገብረልና ኣለኒ በዛ ድክምቲ ዓቕመ ኢለ ለይትን መዓልትን እየ ዝሓስብ። ሕጂ ነዚኣ ብምስላይ ዝገልፃ ዘር ኢዝ ኖ ሲሊንግ ኣገንስት ኢምፕሩቭመንት ኣንፃር ምምሕያሲ ቦሎፎን ዝበሃል የለን ቅርሺ ከየውፃእ ካውን ከተመሓይዝ ትኽእል ኢኻ ማክዳ ነታ ገዛኺ በታ ሰብኣይ ሒዝዋ ዝመፅእ ጋዜጣ ቀዳዲትኪ ቀያየድኪ በዓል ቤትኪ መፅኡ ስታ ገዛ ዋ ከምዘይ ካልእ ገዛ ኮይና ክትወፅዖ ክትፀንሖ ከም ትኽእል ክትገብር ኣቕምለክ ጥራይ እቲ መሰረተዊ ኣብ እምነት እዩ ቅርሺ ከይውፃእ ካውን ለውጢ ክግበር ከምዝካ

ናትራሊ ኹም ኣብ ምክታል ትርከቡ ገለ ካብቶም ንዓኹም ንምዝናይ ነዳልዎም ትሕሶ መደብና ፋኒክ ሊብያ ንሎሚ ሄኖክ ፀሃየ ካብትን ካብ ማሕበራዊ ሜድያ ተወኪሱ ከስሕቕኦም ዝኽእሉ ዝበሎም ቀሪቡና ኣሎ ሞ ንከታተሎም

ንስ መደብና ዓለም ስነ ጥበብያ ቀፂላ ተቐሪባ ዘላ ኣብ ኩለን ብሄራት ሃገርና ነፍሲ ወከፍን ባህላዊ መሳርሒ ሙዚቃ ኣለውን። እዚ መሳርሒ ሙዚቃ እዚ ድማ ኣብ ዝተፈላለዩ በዓላት ከከም ኣገዳስነቱ ምስ ዘመናዊ ሙዚቃ ተሓወሱ ፅቡቅ ዝኾነ ህርመት ከውፅእ ንሰምዖ ኢና። ብዘመናዊ ተዓቢሉ ንኸይተረፍ ድማ ከም ዘለዎ ባህላውነቱ ዓቂቡ መበቀላውነቱ ዓቂቡ ንክካየድ ድማ ብዙሕ ዙሕ ፃዕርታት ክካየድ ፀኒሑና ኣሎን። ብዛዕባ እዚ እምበዓር ብዛዕባ በገና ባህላዊ መሳርሒ ሙዚቃ ብዝተካየደ መፅናዕቲ መሰረት ምዛና ስራሕ ሙዚቃ ዘላለ ትሕሱ ምርብ ክህልወና እዩ ንከታተላ

0: ቀደምቲ ኩሉ ግዜ ዝበሃል መሳርሒታት ሙዚቃ ብብዝሖምን ዓይነቶምን ይፋላለዩ እዮም። ብዓለም ደረጃ ፍሉጣትን ኣብ ኩሉ ኩርናዓት ዓለም ድማ ህዝቢ ዝጥቀመሎም ፍሉጣት መሳርሒታት ሙዚቃ እኳ እንተሃለዉ ካብኦም ወፃኢ እውን ዳርጋ ኣብ ነፍሲ ወከፍ ሕብረተሰብ ዝግልገለሎም ናይ ባዕሉ ባህላዊ መሳርሒታት ሙዚቃ ኣለዉ። እዞም መሳርሒታት ሙዚቃ ኣብ መፃፅኦም ኣሰራርሖኦም ብሓፈሻ ኣቃውሞኦም ንባህልን ሃይማኖታዊ መንነትን ሓደ ሕብረተሰብ ክገልፁ ዝኽእሉ እዮም። ኣብ ሃገርና እውን ምስ ሕብሪ ብሄራትና ዝተፈላለዩ ባህላውያን መሳርሒታት ሙዚቃ ኣለዉና። በገና ሓንቲ ካብ ባህላዊ መሳርሒ ሙዚቃ እያ። በገና ዋላ እኳ ኣብ ሃገርና ካብ ግዜ ጥንቲ ምንባራ ዝተገብረ መፅናዕትታት ዝገልጽ ይኹን ተጠቃምነታ ግን ዘይከም ካልኦት ባህላዊ መሳርሒታት ሙዚቃ ኣብ ውሕድ ኣጋጣሚታትን ቦታታትን ተሓፂሩ ንነዊሕ ዓመታት ቀጺሉ እዩ። ኮሚሽን ባህልን ስፖርትን ዞባ ደቡብ ድማ መቐፅልታ ናይቲ ኣብ ባህላዊ ንጥፈታት ዝገብሮ ወፍሪ ነዛ ዘይከም ካልኦት ባህላውያን መሳርሒታት ሙዚቃ ብዙሕ ተፈላጥነት ወይ ድማ ተጠቃምነት ዘይፀንሓ ግን ከዓ ቅድሚ ነዊሕ ዓመታት ኣብ ሃገርና ምንባራ እትግለጽ መሳርሒ ሙዚቃ መፅናዕቲ ክካይደላ ወሲኑ። ብመንገዲ ስነ ቅርሲ ዝተምሃሩ ኣባላቱ ድማ ነቲ መፅናዕቲ ኣካይድዎ። ክቡራት ተኸታተልትና፣ ንሕና ድማ ካብ መፅናዕቶም ዝረኸብዎ ሓበሬታ ምርኩስ ብምግባር ኢና ምስ በገና ዘላለ መደብ ናባኹም ከነብሎ። በቲ ዝተገብረ መፅናዕቲ በገና እታ ዝጠንተወት መሳርሒት ሙዚቃ ከብላ ዝኽእል ምዃኑ ድማ ይገልፁ።
1: ሕጂ ኣናቶሚካል ኢና ነፅናዕ ወይ ከዓ ተቃወማ ኢና ነፅናዕ ፈቲና ኣብቲ ናይ ቅድም ዝነበራ ተበገና ወይ ካታ ጥንታዊት በገና ትበሃል ምዝና ሕጂ ቀዳም ኣይፍልል እንታይ ኣሎ ኣብቲ ናይ ጣዕሚ ድምፂ እቲ ናይ ቅድም ዝነበረታ ጥንታዊት በገና ሓፊስ ድምፂ ካብዚ ንሕና በይ ዝገለ ንብሉ ሕጂ ጊታር ይገለስ ኣዝዩ ዝሓፍስ ወላ ኣብ ኣካላት ከውን ከምዚ ናይ ህዳት መንፈስ ከብልልካ ዝኽእል ዓይነት ጣዕሚ እዝና ሕጂ ዘሎ ግን ካብኡ ቅጥር ንበል እንታይ ቴልካ ሕጂ ትፍልል ከምዚ ክገልፆ ፅንሓ እቲ ናይ ቅድም ልክዕ ካብቲ ኣሽሙ ይስራሕ ካብ መዓንጣ በጊዕ ይስራሕቲ ኣውታራት ማለት እዩ ወላ ብቕፅሩ ንፈላለዩ ነይሩ ምዝና ሕጂ ከምዚ ሕጂ ክራር ኢቨሉሽን ዳገበረት ካብ ሓሙሽተ ናብ ሸውዓተ ገለ ካብ ዲያቶኒክ ናብ ፔንታ ገለ መለ ትኸይድ ደላ ኣብዚ ናይ በገና ኸ 8-12 በብግዜኡ ትኸይድ ከም ነበረት ተገንዚብና ማለት እዩ።
0: ልክዕ ከምቲ ምዕባለታት ናይ ዝተፈላለዩ መሳርሒታት ሙዚቃ በገና እውን ካብ ግዜ ናብ ግዜ ዝተፈላለዩ ለውጥታትን ምዕባለታትን ዝሓለፈት እያ። በገና ዝበዝሕ ግዜ ኣብ ምእመናን ክርስትና ዝግልገሉላ ናይ ሃይማኖታዊትን ባህላዊትን መሳርሒያ ክትበሃል ትከኣል። በቲ ዝተገብረ መፅናዕቲ ድማ በብመድረኽ ግዜ ዓይነታት በገና ኣብ 3 ተመቃቂለን ንረኽበን።
2: እታ ካብ 13 ፍልይ ዘብላ ኩለን በገናታት ዝበዝሓ ኣውታርናተን ካብ 8-12 ዝሓዘ እዩ ማለት ኣብ ጥንታዊ ዝነበረ እዋናት ማለት እዩ። ሕጂ እዚ ናቱ ዝነበረ እቲ ስታንዳርድ ናይ ጥንታዊ ናይ በገናት እዩ። ሕጂ ኣብ ዝበዝሐ ግዜ ትሩይ ወይ ከዓ ልሙድ ዝኾነት 10 ዝሓዘት በገና እያ ማለት እዩ። እታ 10 ሕጂ እዛ 10 ዝሓዘት በገና ብምንታይ እያ ትስራሕ እንድሕር ኢልና ጥንታዊት ኢልና ንሕና ንፀዋዕናያ ማለት እዩ። ብ13 ማዓናጡ ናይ በጊዕ ትስልክናታ ወይ ከዓ ኣውታራትናታ ኢልና ንፅውዕ ዘለና ብ13 ማዓናጡ ናይ በጊዕ ትስራሕ። እዛ 13 ማዓናጡ ናይ በጊዕ ተሰሪሓ ሓንቲ ካብተን ጅማወቲ ክትህረመን ከላ ካብቲ ካልኦት ወይ ከዓ ፍሉይ ዝበለ ወይ ከዓ ሃይ ቫይብሬሽን እቲ ቫይብሬሽናቱስ ድሙቕ ዝኾነ ቫይብሬሽን ዝኸይድ ሞ ንነዊሕ ከዓ ክጓዓዝ ዝኽእል ድምፂ ይኸውን ሞ ምስ ካልኦት መሳርሒ ሙዚቃታት ብዙሕ ክትሕወስ ከም ዘይትኽእል እዩ ዝንገር ወይ ከዓ ፅሑፋት ዝገልፁ ማለት እዩ። ሕጂ እዚኣ እታ ጥንታዊት በገና ኢልና ፀዊዕናያ ዘለና ማለት እዩ። እዛ ጥንታዊት በገና ሃይማኖታዊት በገና እውን ክትከውን ትኽእል ሰም ቲንግ ማለት እዩ። ብ8 ሃይማኖታዊት በገና ከዓ ብ8 ብ12 እዚ ግን ኣብ ሃይማኖት እንድሕር መፂና ናቱ ዝኾነ ምሳሌታት ኣለዎ። ስለምንታይ 8 ተሰሪሓ፣ ስለምንታይ 10 ተሰሪሓ፣ ስለምንታይ 12 ተሰሪሓ ናቱ ዝኾነ ምሳሌታት ይህብ እዩ ኣብቲ ሃይማኖታዊ። ስለዚ ኢና ሃይማኖታዊ በገና ኢልና ሰሚዕናዮ ዘለና ማለት እዩ። ዘመናዊት በገና ግን ካብታ ጥንታዊት በገና ሞዴል ኮይና ዝተሰርሐት ኮይና ክትሰማማዕ ብትኽእል ጥንታውነታ ኣብ ቦቱ ኮይኑ ወይ ከዓ ጥንታውነታ ተራእዩ ማለት እዩ ምስ ካልእ ሙዚቃ መሳርሒ ሙዚቃታትን ክትሳነ ከም ትኽእል ወይ ክትሰማማዕ ከም ትኽእል ጌርካ ዝተሰርሐት ስለዝኾነት ኢና ከዓ ዘመናዊት ሙዚቃ ወይ ከዓ ዘመናዊት በገና ኢልና ሰሚዕናዮ ማለት እዩ። ስለዚ ኣብ ከምዚ ብከምዚ ነገራት ፈላሊና ሰሪሕናዮ ማለት እዩ። ሕጂ ነናተን ጥቕሚ ኣለዎን እዛ ጥንታዊት ንብላ ዘለና በገና ዳርጋ ብዙሕ ተጠቃምነትናታ ብዙሕ ኣይኮነን ስፔሻሊ ኣብ ካብ ሃይማኖት ወፃኢ ማለት እዩ። ካብ ሃይማኖት ወፃኢ እዛ ጥንታዊት በገና ንብላ ዘለና ተጠቃምነታ ብዙሕ ኣይኮነን። ኣብ ገለ ስቱድዮታት ገለ ትሰምዓ ኢኻ ከም ፓርቲሽን ኮይና ተኣትዮ እያ ግን ተጠቃምነታ ብዙሕ ኣይኮነን ናብ ምንታይ እንዳተማዕበለ እዩ ዝመፅእ እንድሕር ዘሎ እንድሕር ኢልና ናብታ ዘመናዊት መሳርሒት ሙዚቃ ምስተን ካልኦት መሳርሒ ሙዚቃታት እንታይ ክትከውንትኾውነት ማለት እዩ እንዳተሰማምዐትን እንዳተወሃሃደትን ኢቨን ኣብ ገለ ቤተክርስትያናት ወላ ኣብ ቤተክርስትያናት እታ ጥንታዊት በገና ተገዲፋ እንታይ እዛ ዘመናዊት በገና ዝጠምላ እውን ርኢና ማለት እዩ።

0: በገና ንኽራር ዘመሳስል ቅርጽ እኳ ዘለዎ እንተኾነት ብዕሜት ዓይነት ኣፀዋውታ ኣቃውማ ግን ይፈላለያየን። ኣሰራርሓ በገና ሙሉእ ብምሉእ ባህላዊ ቅዲ ዝዓጠቐ እዩ። ከምቲ ዝተባህለ ብዙሕ መድረኽ ሰጊሩ ኣብ ምስርሓ ዝጥቀምሉ ነገራትን ኣብኡ ዘሎ ኣቃውማን ብዘመናዊ መንገዲ ተሰሪሑ ቀሪቡ ድማ በገና ምስ ካልኦት መሳርሒታት ሙዚቃ ክትሳተፍ ዘኽእላ እዩ።
1: ብዝተፈላለየ ዓይነት ኣካላት ዝቆመት እያ። ከምቲ ናትና ሲስተም ዘሎ ከምኡ ዓይነት ስርዓታት ኣለዋ። እዚ ከዓ እቲ ገመዳት ኣውታር ኢልና ንጥውዖ፣ ኣሰራርሓ ዝምልከት ማለት እዩ። ኣውታር ኢልና ንጥውዖ ንሱ ከዓ ከምቲ ዝበልዎ ብሰለስተ ነገራት እዩ ዝቐውም። ሓደ ብናይ ማዓንጣ በጊዕ እዩ ዝቐውም፣ ካልኣይ ብጅማት ናይ ዓሳ፣ ብጅማት ናይ መጀለብ ዓሳ፣ ሳልሳይ ከዓ ብስልክ ፍሬኖ ሳይክል ክንብል ከለና እታ ጥንታዊት በገና ከም ዝበልኩም ብናይ 13 ማዓንጣ በጊዕ ጌራ እያ ትስራሕ። እተን ሕጂ መፅን ዘለዋ እታ ሕጂ መፅያ ዘላ ዘመናዊት በገና ንብላ ግን በዚ ክልተ ዓይነት ነገራት እያ ትስራሕ። እዚ ከዓ እቲ ዕላማ ምስተን ካልእ ዓይነት መሳርሒ ሙዚቃ ንክጥዕም ተባሂሉ ዝተገብረ ነገር እዩ። ጥራይ እውን ዘይኮነ እቲኣ ኣዝያ ንክሰርሓ ዓብሃልክ የድልየካ እዩ፣ ግዜ የድልየካ ከም ዝበልና ማዓንጣ በጊዕ እውን ብቐሊሉ ማዓንጣ በጊዕ ጥራይ ኣይኮነን ዘድሊ ንዕኡ ዘድሊ ፕሮሰስ መስራሕት ብዙሕ እዩ ዘሎ። እቲ ናታ ዝበዝሐ ፓርት ናይ በገናስ ብዕጫው ዝቆመ እዩ። ሓፈሻ ኩሉ ክንሪኦ ከለና እቲ መቃኒ ንብሎ እቲ ዕኑድ ክልተ ዕኑድ ሓቂፍዋ ዘሎ ንዓ እቲ ሓቂፍዋ ዘሎ ገጽ ማለት እዩ ኩሎም እዚኦም ብምንታይ ዝቆም እዮም? ብዕጫው ዝቆም እዮም። እዚ ዓይነት ዕንጩይቲ ከዓ ኣውሊዕን ፅሕድን እዩ። ዝተመርፀሉ ምክንያት ኣዝዩ ፅኑዕ እዩ፣ ንክሽልሞ ንክትወቅሮ ጠዊኻ እውን ኣይስበረካን። ስለዚ እዚ ተመራፂ ኮይኑ እዚ ስለ ዝኾነ እዩ ንዓ ንበገና ንጥቀመሉ ማለት እዩ። እቲ ናታ ቆርበት ናይ ብዕራይ ጌርካ እዩ ዝስራሕ። እሱ ዝኾነሉ ምክንያት ከዓ ኣዝዩ ረጊድ እዩ። ሕጂ ነቲ ድምፂ ናይ ኣውታራት ምስሃበ ምስኣተዎ ናፍቲ ቆፎ ዝህቦ ጣዕሚ ኣለዎ። እሱ ዝተመርፀሉ ቆርበት ናይ ብዕራይ ዝተመርፀሉ ምክንያት ሲ ንሱ እዩ ማለት እዩ። ረጊድ ድምፂ፣ ሓፊስ ድምፂ ንኸውፅእ እዩ ተመሪፁ። ስለዚ በዚ ዝቆመት እያ።

0: በገና ብምንቅስቓስ ክልተ ኣእዳው እትጽወት ኮይና ምስ ዘመናውያን መሳርሒታት ሙዚቃ ናይ ስልኪ ዓሌት ማለት ስትሪንግ ፋሚሊ ከም በዓል ጊታርን ካልእን ኣብቲ ብስልኪ ብዝግበር ጥበብ ዝመልኦ ምትንኻፍ ሙዚቃ ይፍጠር። ኣጻብዕ ጸጋመይቲ ኢድ ኣብ ስልክታት ተቐሚጦም ከከም ኣገዳስነቱ ክንቀሳቐሱ ከለዉ፡ የማነይቲ ኢድ ድማ ነቲ ናይ ግርፊት መስርሕ ተካይድ። ውህደት ናይ ዘነ ኣእዳው ድማ ሙዚቃ ይፈጥር። በገና ኣርባዕተ ቅኒታት ዘለዋ መሳርሒ እያ። ኣብ ዝተፈላለዩ ቅዲ ሙዚቃ ንምስታፋ ድማ ይስርሓላሎ።
1: በገና ናይ በገና ድምፂ ክስማዕ ምስ ጀመረ ተረአ ማለት እዩ ናታ መቕረት ኣተን ድዋሓዳ ንብለን ማለት እዩ ዝጣዕሚ ነገር ክመፅእ ምስ ጀመረ እታ ናይ ጭራ ናይ ቆርበት ናይ ታች ፊንገር ክዕለካ ፅናሕኩ ሳኽ ክትመፅእ ጌርና ምክንያቱ ተረኻኻቢ ስለ ዝኾነ ትድምፀን እቲ ሕፍስ ድበለ ኮይኑ እቲ ቅጥን ድበለ ኮይኑ ክልቲኡ እቲ ፀኒሑ እዝንኻ ኣብ ገፊሕ ፀኒሑ ኣብ ፅብብ ድበለ ኣብ ፅብብ ድበለ ፀኒሑ ገፊሕ ድበለ ፊክስድ ኮይኑ ክሰምዖ ትኽእል ነቲ ሙዚቃ።

0: ካብኡ ተበጊስና ሕጂ ካብተን ቅሌት ከይወፃና ናብተን ባህላዊ ውርሻ ኣነ ሕጂ ምስ መሳርሕተይ ኮይነ ንበገና ሲ ኣብዚ 4-5 ቅኒት ሲ ክትሳተፍ ከም ዘለዋ ከፀብቐላ ዝኽእል ዝበልናዮ ክሳብ ተዓቕምና ዝፈቐዶ ክሳብ ሕጂ ኣብቲ ጥበብ ንሰርሐ ኣለና ማለት እዩ። እዋ ሕጂ ከም መሳርሒ ሙዚቃ ጥበብ እንዲ ከምቲ ዝበልናዮ መወዳእቲ ተጣይብካሲ ዓሚቕካስ እንታይ ትረክብ እዩ እቲ ተሳትፎ ላሓን ፀገም የብሉን። እቲ ሰብ ኖታ ዝተማሃረ ድዩ ብዛዕባ ናብ ኖታ ኣብ ባህልና ግን ናብ ባህሊ ናብቲ ንሰርሓሉ ዘለና መድረኽ መሰረታዊ ነገር ባህልኻ ክትፈልጥ እዩ ዘለካ።
1: በገና ዋላ እኳ ናይ ኣሽሓት ዓመታት ታሪክ ዘለዋ መሳርሒ ትኹን ከምቲ ዝድለ ግን ኣይተሰርሐላን። ዝያዳ ድማ ኣብ ሃይማኖታዊ ንጥፈታት እያ ተደሪታ ፀኒሓ። ይኹን እምበር እቲ ዝተገብረ መፅናዕቲ ኣብቲ ሰዓታት ኣብ ዝፈሪ ዝነበረ ሙዚቃዊ ስራሓት ሃገርና ትቀላቐል ምንባራ የነፅር። ከም ካልኦት ባህላውያን መሳርሒታት ሙዚቃ ግን ጎሊሓ ክትወፅእ ኣይከኣለትን። ኣብዚ ግዜ እዚ ግን ከም ብሓድሽ ወፍሪ ተገይርላ ከምቲ ዝተባህለ ነቲ ጥንታዊ ኣቃውማኣ ምስ ዘመናዊ ብምውሃድ እታ ዘመናዊት በገና እንብላ ዘለና ክትቀውም ክኢላ ኣላ። እዛ መሳርሒ ሙዚቃ ዓጢቖም ዝቐርቡ ሙዚቀኛታት ግን ብቁፅሪ ውሕዳት እዮም። ፌሩዝ ኣማኑኤል ሓንቲ ካብቶም ነዛ መሳርሒ ሙዚቃ ተምሳጥ ሓዲርዋ እትፃወታ መንእሰያ ንሳ በገና ንክትለምዳ ኣዝዩ ከቢድ ዘይምዃኑ ብምግላፅ ንኸምኣ ነታ መሳርሒ ሙዚቃ ምልከት ንክህልዎም ዝደልዩ ሰባት ብፍላይ ድማ ደቂ ኣንስትዮ ተተባብዕ።
2: እዛና ከኣናቱ ክራ ስለ ዝነበረት ይፍትን ነይረ ኣብ ዝኾነ ግዜ ዝረኽብ ኩሉ ገለ ንዓ ሒዘ ይፍትን ገለ ከምኡውን ከምዚ ንኣሽቱ ምደባት ናይ ቤት ትምህርትታት ገለ ክሳተፍ ጀሚረ ማለት እዩ። መጀመርታ ጅምር ከለስ ብክራር እየ ጀሚረ ማለት እዩ። ደን እቲ ኮንሰፕት ናተን ዳርጋ ሓደ እዩ። ክራርን በገና ሲ ዳርጋ ተመሳሳሊ እዩ። ተመሳሳሊ ስለዝኾነ ሕጂ ኦልሬዲ እቲ ኢድካ ኣብ ክራር ለሚዶ ተፀኒሑስ ኣብ በገና ኣይሸግረካን እዩ ብዙሕ ማለት እዩ። ደን ንሳኻ ኣብኡ ከለኹ ተላሚድያ ማለት እዩ። በገና ከም ኣነ ማለት እዩ ከም ናተይ ርዴት ምስ ክራር ከወዳደረ ከለኹ ክራር ትከብድ ኮይኑ ስማዕኒ ምክንያቱ እዚ ግርፊት ናይ ኢድካ ክለምድ ኣለዎ ገለ ማለት እዩ። ኣብ በገና ግን ኦልሬዲ እቲ ኢደይ ኣብ ክራር ለሚድ ስለፅርሐት ፀጋማ ኢደይ ማለት እዩ። ከባድካ ኣይኮነትን ብዘይብ እውን ኣለው ዓበይት ሕዋተይ በዓል ማሶላ ገለካ ይሕግዙኒ ነይሮም ማለት እዩ። ኣብ ስነ ጥበብ ዝፀቕጣ ደቂ ኣንስትዮ ገለ ማለት እዩ። ኣብ ሙዚቃ ድ ወላ ኣብ ቮካል ብድምፂ ድን ገለሲ ኣብ ዝኾነ ነገስ ተስኻይ ቆርፅካ ተሰሪሕካ ሲ እትደልዮ ነገስ ክትረክብ ትኽእል ኢካ እየ ዝሓስ ሰው ብፍላይ ከዓ ዘን ኣብ በገና ድዩ ኣብ መሳርሒ ሙዚቃ ፋሕፈሻ ዝፀቕጣ ደቂ ኣንስትዮ ኸ ከይተሓለልክን ማሰ መሳርሒ ሙዚቃ የዳኸመካ ይሕቃሽ መጀመርታ ተዘይክኢልከስ ማራይኻ ተስፋ ትቆርፅ ገለ ቀልጢፍካ ውሽጢ ክልተሰሙ ገለ ትገድፎ ማለት እዩ። ሕጂ ተስፋኸይ ቆረፅካ ናተይልካ ክትሕዞ ክትገለ ኣለካ።

0: ከምቲ ብተደጋጋሚ ግዜ ዝተባሃለ ጥንታዊት መሳርሒ ሙዚቃ ካብ ዝኾነት በገና ባህላዊት ውርሻ ሃገርና እውን ስለ ዝኾነት ልክዕ ከምዚ ብኮሙሽን ባህልን ስፖርትን ዘዋደቡብ መፅናዕቲ ተገይርላ ንዳግማይ ምልላይ እዛ መሳርሒ ዝተበገሱ ካልኦት እውን ኣሰሮም ብምኽታል ኣብ ምዕቃብ እዛ መሳርሒ ሙዚቃን ብምዕባላን ክሳተፉ በዚ ኣጋጣሚ እዞም መንእሰያት ይፅውዑ።
1: እዚ እውን ከም ተበግሶ ትራእዩ ልክዕ ከምትን ካልኦት መሳርሒ ሙዚቃ ኢል ወይስ ኣብ ዝኾኑ ቦታታት ስልጠና ዝካየድ ልክዕ ነታ ንዓኣ ዝመልኽ ሰብ ክሳብ ክተን በፂሕ እንደላ ኣውቶራት ቁፅሪ ብዝመልኽ ሰብ ጌይርካ ናይ ስልጠና ተበግሶታት እንተዝካየድ እውን ዓበ ለውጡ መምፅአ ዘምታይ ናይ ቅድም ጥንታዊት መሳርሒ ኢና ንብላ ዘለና ተወሳኺ እዛ ሕጂ ምስ ተበገሰት እዛ ናይ መፅናዕቲ ናይ ዳህሳስ ናይ በገና ኢልና ንብላ ዘለና ክፍል ባህልን ስፖርትን ዝዋደቡ እውን በዛ ሰዓ እዚኣ ክነመስግን ፅቡቅ ዝኾነ ተበግሶ ንድፊኢት ጌርና ነዛ ስራሕ እዚኣ ስራሕ ሕጂ ካልኦት ዝዋታት ነዚ ስዒበን እዛ በገናስ ሰርቫይቭ ትገብረሉ መድረኽ ክፍጥር ንፅውዕ ማለት እዩ።

0: ደራስን ዳይሬክተርን ተኸታተልትን ድራማ ሳውን መሓመድ ዓብደላን ሎሚ ንዕላል ዓዲምና ኣለና። ክቡራትን ክቡራን ተኸታተልትና ተኸታተልቲ ድራማ ሳውን መበገሲ ሓሳባ እንታይ ይመስል ጀሚራ ክሳብ እትዛዘም ዝሓለፈ ፃዕርን መስርሕን ከመይ ነይሩ ካብ ተዓዛቢ ዝረኸቦ ርእቶን ሓሳብን ከ ኣብ ቀፃሊ ብኸመይ ክጥቀመሉ እዩ ዕላምኡ ናይዛ ድራማ ከ እንታይ ይኸውን ነይሩ ብሓባር ንከታተል ናብታ ትሕሱ ምርብ ከስግረኩም ሰናይ ምክትታል
1: ማህደር ሓቂ ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
2: ኮማንድስ ሳልሕ
3: ኣስከሳዕብን
1: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ቃሚራ
4: እዚ ትርኢ ዘይትገድፍ እየ
5: ብኢደዋኒኑ ኩናት ከዓ እትፍቅድ ዶ መስለኪ
6: እቲ ሓሳቦም እኮ ዝፅላ ኣይኮነ
1: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
7: ሕማ ናይ ሰብኩ ሓሲበ ይፈልጥ ሽግር መከራ በድሕሪ ዝስዕለሎሲ
1: ካብ 17 ጥቅምቲ ጀሚራ ኣብ ኤርቲቪ
4: ውሸታ
1: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ካብ 17 ጥቅምቲ ጀሚራ ኣብ ኤርቲ
8: የመምራፀይ ደሞ ባጋጠ

ክቡራት ተዓዘብቲ ከመይ ቀኒኹም? ዝሓለፈ ቀዳም መቸምታ ፊልም ሳውን ኣብ ፍጻሜ ከም ዝበጽሐት ፈሊጥኩም ኣለኹም። ዝሓለፈ ቀዳም ምስ ገለ ተዋሳእቲ ዕላል ጌርና ነርና፣ ሎሚ ከዓ ምስቲ ደራሲኣ ሒዘልኩም ኣለኹ። ስሙ መሓመድ ዓብደላ በሃል፣ ብኣብሾ እዩ ዝፈልጦ። እስኪ በታ ኣብሾ ክንጅምር። እንታይ ያዛ ኣብሾ መሓመድ? መጀመርያ እንቋዕ ኣብ ዝብቃዓካ፣ እንቋዕ ኣብ ፍጻሜ በጽሐት። ምክንያቱ ፊልም ሲ

0: ስእልካ ጣዕጣዕቶ ብሎ ኣይኮነን። ድኻም ኣለዎ፣ ስራሕ ኣለዎ። ብዙሕ መስራሓት ሓሊፍካ ትኸውን ባዕልኻ ክተብሮ ኢኻ። እታ ኣብሾ ስንታያ ብኣብሾ እዩ መፀውዒ ዝፈልጠካ ሰብ ሽምካ መሓመድ። ካብ መሓመድ ዝጥዕ እንታይ ኣሎ?
1: እዚ ጠበቐት እያ ካደይቲ ስም ዳርጋ ኮይና ኣላ ሕጂ ረብ ገለበል እዩ ሸንካቶ እዚ ኮይና ሰዓብሊላ እንታያ ነታ ስመይ ኣብሾ ነዊሕ ገይራ እያ ምሳይ ኣብ 2005 እያ ምሳይ መፅያ ዝጋብ ሕጂ ከኣላ ከምኢላ ትኸይድ በቃ ምስ መፀሲ ኣይፀላእክዋን ኣነኻ ኣብቲ ዝገሾ ነበርኩ እዋናት ብስራሕ ብትምህርቲ ኩላ ምስ ማሕበራ ብሃማማት የገደሲ በቃ ብውቢላ ምስ ገደ ከም ካልአይቲ ኮይነ።
0: ኣብሾ እንታይ እዩ ቀንዲ ትርጉሙ?
1: ኣብሾ ኣነ
0: ብውዑይ ብገለ ኢና ንሕና ነብሎ ናይ ባዕቂ ረባሽ ውዑይ ገለ እዚ እሳት እንዲ ኣብሾ እንዲ ትብል
1: እቲ ዋዕኮ ኣቦትኡ ክህሉ ክእል እዩ ብነፍሰይ ማለት እዩ። ካብ ወፃኢት ግን እዛ ኣብሾ ትብል ሳጓ ሕጂ እየ ትርጉም ሳጓ ይረኺብ እዮ ኣብ መፅሓፍ ብኣፍ ዝብላዕ ቆፅለ መፅሊ እዩ ፍረ ግን ከዓ ሸኸርከር ዘብለካ ሕጂ ናልባት መድሃኒት ድብላዕ ነበረ ሽዑ እዋን ውዑይ ምስ ምንባሩ ካብኡ ተላዕለ ከይትኸውን እንታ ኣብሾ ውዒ
0: ዝብልውዒኻዮም ኣለኻ ማለት እዩ። ሕራይ እዛ ፊልም እዚኣ ሳውን ከም ተኸታታሊት ማለት እዩ ቦኽሪያ ንዓኻ እምበር ቅድሚ ሕጂ ኣይሰራሕካን ማለት ኣይኮነን። ዕላማኣ እንታይ እዩ? ስለምንታይ ካ ሳውን ደሪስካ?
1: በዚ ኣጋጣሚ ንስነ ጥበባዊ መሓር ዕቑባ ሚካኤል ጠዊል ኣብዝሃለዉ ሃልዩ ከመስጉነ ይደሊ ኣብ 2011 ብመፅናዕታዊ ፅሑፍ ተሰኒዩ ኣብ ፌስቲቫል መንእስያ ሳዋ ን2011 ምስ ቀረበት ከም ደርፊ እቲ ናታ ዛንታ ምስ መፀ ንዓይ ደስ ይብልኒ። ሽፍታ እዩ ከቲሩ ዝበልዕ ሽፍታ እዩ ናይ ብሓቂ ኣብ ኣፈ ታሪክ ብተመርኮሰት ዛንታ እያ ነራ እቲ ዋይ ሽፍትነት ካብ ብደርፊ ተደሪፉሉ ስቕ ዝብልሲ ናብ ፊልም ዘይንቕይሮ ብምባል ሙሉእ ዛንታ ሰሪሐላ
0: እምበር ኣብ ደርፊኻ ሰሚዕካ እያ?
1: ኣብ ደርፊ እየ ሰሚዐ እያ ምስ ፌስቲቫል ክንከይድ ኣነ ኣብታ ያታዊት ባህሊ ዞባ ደቡብ ነይረ እቲ ሽዑ እዋን ከመጠቓዓይ ተሓዊሶ እዮም ነይረ ነዛ ናይ ሕጂ ጉጅለ ትንሳየ ዘላ ናይ ዞባ ደቡብ ኣብቲ ሽዑ እዋን እታ ደርፊ ምስ መፀት ምስተን ካልኦት ደርፊ እቲ ሽፍታ እዩ ይስዕስዕ ወኒ ኣለዎ ኣብ ሓደ ቦታ ኮይኑ ገለ ብዙሕ ናቱ ሓሳባት ከዓ ካብ ጠዊል ማሓሪ ጠዊል ይሰምዑ ስለ ዝነበርኩ ሒዝዮ ንድሕሪት መፂ ናብዚ ዝቐረበ ዓመታት ሽዑኡ ክሰርሓ መዲበ በቃ እዚኣሲ ንምንታይ ካብ ብደርፊ ጥራይ ኮፍ ትብልሲ እንዳሳዕስዐ ካብ ብዝርፍኦ ካብ ኮናስ ነቲ ሜላሲ ናብ ድራማ ዘይቀይሮ ብምባል መጀመርታ ናብ ናይ መድረኽ ቀይርናያ ዕውቲ ኮይና ብድሕሪኡ ናብ ተኸታታሊ ምስ ቀይርናያ ከዓ ሕጂ ኣብ ዘላቶ ደረጃ በፂሓ እምበር እታ ምንጪ ናይታ ደርፊ ናይ ጠዊልያ መፅናዕታዊ ፅሑፍቲ ድርሰት ብዓብዩ ኣብቲ ስራሕ ዘሎ ግን ናትና እዩ ናተይ ማለት
0: እዩ። ሳውን እንታይ ኢለን ደርፋ ነይረን ግን
1: ሳውነይ ከመዓልካ ሳውነይ ስደደኒ ንዓደይ ከም ሰሓካ ደርሆ ሓሪደ ኣያየ ጓዕታር በዓል ወኒ በረኻ መዓልካየ ስሉም ብቐደምካየ እንዳበላ ዝንእዶ እየን ፈቴን ኣይኮናን ዝንእዳተን
0: ከምቲ ኣብታ ፊልም ንሰምዖ ነበርና ኣኽቢበንኦ ዝደርፋ ገለሲ
1: ነቲ ሓንቲ ውጥጥ ነቲ ሓንቲ ሕዝ ገለ እዩ ወላ ኣብቲ መቦቆላዊ ኣፈ ታሪክ ዝረኸብንዮ ኣብ ምድረሳ እውን ኣብ እምበዓላ ዝበሃል በረኻ እዩ ኣብ መፃፅ ትይሳ እውን ኣብ ሓንቲ በራኽ ቦታ ኮይኑ ዘዝሓለፉ ዘምት ስለ ዝነበረ ከምቲ ንሕና ዝተጠቀምናሉ ሜላ ከዓኒ በይኑ ጥራይ ሸፊቱ ንሓንቲ ዓዲ ክጥቃዓ ስለ ዘይክእል ሓደ ቆልዓ ምስድሪኡ ብኣስ ኣጣል ኣጥፊኢኻ ተባሂሉ ኣብ መጓሰ ይቕጥቀጥ ትናብራ ፅልእ የብሎ ሞ ካብ ስድሪኡ ፍታሕ ተኾነ ኢሉ ብእዝኑ ስለ ድሰምዕ ሳውን ኣሎ ተባሂሉ ናብኡ ኸይድ ሓደ ገለይ ጓራፈጥ ናብኡ ይኸይድ ብኸም ተኣኻኸብ እዮም እሱ ከዓ ሙሉእ ናፅነት ይሂቦም ስለ ዝነበረ ሕጂ ንኸይድፈር ሓይሊ ፈጢሩሉ ነቲ ሳውን ዝበሃል ሕጂ ወላ ከይፈ ተዋእየን ዘድንቆ ምክንያቱ ስደደኒ ንዓደይ ከምሳሓካ ደርሆ ሓሪደ ገለ ነቲ ሓንቲ ውጥጣ ነቲ ሓንቲ ስሕባ ነቲ ሓንቲ ገለ ገብር ገለ

0: ካልእ ተፈጢሩ ዘሎ ግን ፈጠራዊ ዛንታ እዩ። እንተሱ ግን ብእን እዩ ሰንከዓስ እቶም ዓዲ ክሓልፉ ስንቆም ሒዞም ብሰላም ዕዳግኦም ዒሎም ንቤቶም ክምለሱ ከምኡ ገይሮም እዮም ዘሳዕስዑ።
1: ስለዚ ሰንከይ ደንጓይላ ይገብራ እቲዓዲኦም ርኦም ሒዞም ይሓልፉ ኣየስተውዕለሎም
0: ኣብኡ እንተኣትዩ ዓይኒ ዓሚቱ ስለ ዝስዕስዕ ወናም ስለ ዝነበረ ወላ ሓንቲ ክሳ ይገብርኒ ይብሎም ኢኸ ወላፍቲ ስራሕ ኣቕሪብንያ ዘለና ንድሕሪ ኣነ ሳዕሲዕሲ በቃ ዝኾነ ነገር ኣይትግበሩ ንዓይ ጥራይ ሓልውን እዩ ዝብል እንታይ ይገብርሲ ኣይፈልጥኒ። ብርቱዕ ዛር ድዩ ዝበሃል ብርቱዕ ወንሲ ነይርዎ እዩ
1: ጓይላ ተሰሚዑሲ ጥሕል ሓንጎሉ ሳውን መበገሲ እንታይ እዩ መሸፈት እዩ ኣለኩም ድዩ ታሪክ ትፈልጥዎ?
0: እቲ መፅናዕታዊ ፅሑፍ ንሕና ከም ሽፍታ እንዲፀኒሕና ካብቲ ዓዲ ግን ኣዲኡ ብወሰን ምስ ወለደቶ ንሕና ድምፃ ናይ ኣዲኡ ብወሰን ምስ ወለደቶ ፀሊኣቶ ኣብ ዘንቢል ደርብያቶ ምስ ከደት ብኡቢሉ እህባይ ዘዕበዮኦ ፍጥረት እዩ እቲ መፅናዕታዊ ፅሑፍ ወላሲ ከምኡ እዩ እህባይ ዘዕበዮ። ሕጂ ንሕና ግን ንዕኡ ቁርብ መንሽሙ ከይኮነና ንድሕሪት ተመሊስካ ንዕኡ ክስታይ ካብ ምግባር ነቲ ዛንታ
1: ንዊሕ መስርሕ ክሓትት ዩ
0: ኣብ ዕላል ጥራየ እቲና በቃ ናይ ባሃይ በሎሲ ሕነዲ እዩ ናይታ ከየዕብየቶ ወላዲቱ ብሰንኩ ብወሰን ወሊዳ ተባሂሉ ናይቲ መውት ሕነ ክፈዲ ብምባል እዩ
1: ጓልታ ዓድያ ማለት እዩ
0: እወ ጓልታ ዓድያ ይነግሩ እዮም ወላፍቲ ዛንታ
1: ከምኢሎምምስኪና ሞ ተበዲሉ እዩ ምስተወልደ ክዓቢ ከሎ ስለዚ ናቱ ሒነ እዩ ዝውፅእ ዘሎ ብታዓዲ
0: እሱ ሕነ ኢሉ ኢዳሓስቦ እቶም ዓዲ ግን ብክፉ ይረኣይዎ ምክንያቱ በዳሊቱ ኣዲኡ እውን ክትከውን ትኽእል እያ ደርብያቶ ምስ ምኻዳ ብወሰን ምስ ምውላዳሲ ክትፍለጥ ስለ ዘይትደሊ እያ። ሕጂ ጭካነ ናይታ ወላዲ ትገለገለ ክንሪኦ ሓሲብና ግን እስከ ድሓንሱ ይትረፍና ብዕላል ጥራይ
1: ነዊሕ መስርሕ ኢኻ እሱ ክተብሉ ግን ከምዚ ኢልካ ክተዘንትወሉ ከለኻ ገርም ክንደይ ወሲዳ ክንደይ ግዜ ወሲዳ ትልካ ክትደርሳ ነዚኣ ክተዳሉ ተፅንዕ ዝፈልጥዎ ብዙሕ ነገር
0: ዓመት ኣቢላ እያ ዳርጋ ወሲዳትለይ ኣብቲ ኣተወት ኣተወት ኣብ ምዝዛማ ከዓኒ ንክትስራሕ ቀልጢፋ ትምፃና ስለ ዝተባሃለ ሽዑ እዋን ተደራሪበናን ይኮነ የን ክሳብ ንዓ ክፅሕፈላ ድወግሓኒ ለይትስ ነይሩ እዩ ከምኡ ጋጢምኒ ይፈልጥ ኒፍቲ ካልእ ስራሕ ግን ነዚኣ ቀልጢፍካ ምፃልና ይብሉ ስለ ዝነበሩ እንደገና ፕሪንት ክፅሓፍ ኣብ ኮምፒተር ካብ ብኢደይ ገለ በዚ ጋጣሚ ኣብ ዘይነበረኒ እዋን ወላ ሓንቲ ክገብረ ኣብ ዘይክእለሉ ግዜ ፌበን ኢሳቅ ትበሃል ፀሓፊት ናይ ባህላዊ ግዳያት ኣላ ሽዑ እዋን በቂ ኣምፀያ ናባይ ባዕለይ ክገብረልካ እየ ምስ በለት ንስ ወላ ነታ ስራሕ ቀልጢፈ ንክሰርሓስ ደፋፊኣትን እያ ብዘይ ወላ ሓንቲ ነገር እያ ሰሪሓትለይ በዚ ጋጣሚ ከዓ ንፌበን ከመስግና ይደ
1: እወ ድሓንቲ እቶ ክትዋስእዋ ኸ ብዙሕ ዶ መጢጣሕኩም ትኸውን ምኩራት እዮም ቶም ተዋሳእቲ ስለዚስ
0: ብስነ ስርዓት ኢና ደሊንዮም ቶም ካስቲ ብስነ ስርዓት ግዜ ከማን ወሲዶም ኢሎ እዮም እዚ ድሕሸኒ እዚ ክብልሲ ነዊሕ መዓልቲ ወሲደ እያ ብስድራ ቤት ተፈጢረን ዘለዋ ደረጃ ንድሕር ርኢናያን ተን ስራሓት ገለ እቶም ተዋሳእቲ ሓቂ ሓይሽ ማራ ኣመና ንፉዓት እዮም ወላ ፈቲኖም ዘይፈልጡውን ነይሮምና ኣብቲ ስራሕ ከም ተመክሮ ምሳይ ድመፁ ነይሮም ገለ እቲ ዛዕበየ ናይ ድሕረ መጋርጃ ስራሕ እዩ ነይሩ ኣብ ኣካየዲ ስራሕ ኣብ ልባሳት ምትሓዝ ገለ በኽሪ ወላ ሓንቲ ፍፁም ኣብ ዝኾነ ስራሕ ዘይነበሩ ሰባት ግን ከዓ ናይ ኣርቲ ዝምባለ ዘለዎም ብፍላይ ደቂ ጉጅለይ ኣንበስን ኣንበስ ሚካኤል ኣብርሃም ገብረስላሴን ብሓንሳ ምስ መፁ ንስኹም ነዚ ስራሕ ክትሕዝዎ ኢኹም ምስ በልና እዮም ኣመና ክብድ ኢሉ ነይሩ መጀመርታ ግን ካብ ፀሓይ ዕራብ ነ ፀሓይ በርቂ ተመክሮ እንዳወሰድካሎ ስለ ትኸይድ ኣብ ድሓን መንሽሙኣት እዩ ብተሃና ንፁ ግን ነዊሕ መዓልቲ ወሲድ ወላ ብቲ ሕርያ ናይቶም ተዋሳእቲ ኣነ ረኺቡ እዮም እየ ዝብል ድሳሓተኒ ተዋሳኣይሲ የለን ናይ መወዳእታ ናይ ዜሮ ሰዓት ሓደ ካስቲ ተቐይርኒ ኣጋጣሚ ምስ ምጥዓም ግዜ ከፈላ ዝበሃል ሒዝዎ ዝነበረ ተመስገን መፂ ኣብ መወዳእታ ድምፂ ገለ ምስ ረኣኹ ደስ ኢለኒ እታ ዝነኣሰት ካብቶም ዓዲ
1: ስኻ መንእሰይ ከመይ ዝበለ ዓብዪ

0: ወዲ ገጠር ምስሊ ይቀሪቡ
1: ውባ ትበሃል ጎርዞ ከዓ ነራ ስያ ናይ መወዳእታ በቂ ንዓ ክደልየ ብዙሕ መዓልቲ የሕሊፈ ነረና ኒኣ ምርጫይ ዝኣተዋ ገለ መወዳእቱ እዚኣ ምስ ረኸብኳ ግን ባ ወዲ እያ
0: መብራህቲ ሰሎሙን መብርሄ ከዓ ኣተዋሳ እዩ ብፍላይ ተሓሰረ እያ ንዲትኩምሞ ኢሉ ትኸፍ ኢሎም ከለዉ ኣባይቶ ተተመላሊሱ ከዛርቦም ናይ ብሓቂ ያ ክብድኻ ትቆስል ዘምህረት ክኣስኻኻ
1: እወ ይኸውና ኣለ ድ እወ
0: ትምውፋር ትፈርሕ ነታ ዓዲ ግን ተኻእ ገሊፃ ትካልኣ ፅቡቅ ጌይራ ኣክስታይ ትገብር መሓመድ ሕራይ ርእቶ ተዓዘብቲ ኸ ከመይ ረኺብካ እዮ ንስኻ ብወገንካ ከመይ ገምጊምካ
1: ኣይ ጸልኦኒ ስራሕካ እንድሕሪ ተመሊስካ ርኢ ከተብሎ ዘይሰራሕካ ኮይኑ እዩ ንስማዓካ ኩሉ ግዜ እንድሕር ኣብቲ ኣካል ስራሕ ኣለኻ ኮንካ እቲ ተዓዘብቲ ዝሃብዎ ካብኡ ንላዕሊ ኣመና ሃናፅ ርእቶታት ኣብ ከምዚ ከምዚ ክኸውን ነይርዎ ካብዚ ንላዕሊ ካልእ ንፅበ ገለ ዝብሉ ነገራት ብዙሕ ይፅበ ነይረ ንብድሕሪ ሕጂ እንታይ ክሰርሕ ትኽእል ነቲ ሕብረተሰብ ኣነ ናይ ሕብረተሰብ እየ ካብቲ ሕብረተሰብ ዝመፀ ባህሊ ኢና ከዓ ናብ ሕብረተሰብ ብጥበብ ንድሕሪት እንደገና ምሊስናዮ ኣምፂና ኢና እንኩመ ንብሎም ዘለና ትሒዝካያ ትወርድ ዘለካ ንሶም ዝፈልጥዎ ስራሕ እንድሕር ኮይኑሲ ኣብኡ እንታይ ዓይነት ሓይሊ ትገብር እንታይ ክትገብር ኣለካ ንብድሕሪ ሕጂ ንዝኣምን ስለ ዝኾነ ብፍላይ ርእቶ ናይ ህዝቢ ኣብ ከምዚኦም ኣጋጣሚ ንብድሕሪ ሕጂ ዝሰርሖ ስራሕ ሲ ብረቂቕ ጥበባዊ ሓይሊ ንክትከዶ ሲ ዝድርኸኒ ኢና
0: ኣብ ዝኾነ ስራሕ ሰብ ርእቶ ክህበካ ናይ ብሓቂ ሓጋዚ ኮይኑ ኢኻ ትረኽቦ ተዳቕምዕና ልዩካ ማለት እዩ ንስኻ ኸ ከመይ ገምጊምካያ ኣብ ፍፃሜ በፂሓ ፈነወ ምዛዘመት እንዳተዓዘብካያ እዚ ስከምዚ ክገብሮ ነይሩኒ ትብሎ ትጣዓሰሉ ኣለካ ዶ ከመይ ገምጊምካያ
1: እታ ስራሕ ኣብ ስክሪፕት በይንያ ነራ ኣብ ስእሊ ምስ ወፈርና ከዓ በይንያ ነራ ሕጂ እወ ርድአኒ እዩ እቲ ቐንዲ ፅባቕያ ኣብቲ ብዙሒ ናይ ተዓዲ ክኸውን ይግብኦ ነይሩ ግን እቲ ከይድካ ወፊርካ ትረኽቦ ንኣብነት ንሕና ኣብ ክረምቲ ኢና ከይድና ነርና ምስቲ ዘጓጥመና ነበረ ስራሕትን እቲ ኣብ ኣይታ ሒዝንያ ዝኸድናን በበይኒ እዩ ነይሩ ሕጂ ነዚ እንታይ ትጣበበሉ እዩ እቲ ዛዕበየ ሓይሊ ነይርዎ ምክንያቱ ኣነ ይፀልኦን እያ ከም ስራሕ ሳውን ኣይፀላእኒ ድፈተኽዋ ስራሕ ነዊሕ እዋን ምሳይ ዝገበረት ስለ ዝነበረት ኣይፀላእኒ ብዝያዳ ትፍርዲ ከዓ ከም ዝበልኩ ኸ ካብ ሕብረተሰብ ዘምፀናዮ ምህርቲ ክሳብ ዝኾነ ሲ ንሕና ሓፊስና ከም ዝገምር ናይ ዓውዲ እንደገና ናብ ህዝቢ ናፍቲ ሕብረተሰብ ስለ ንመልሶ ሲ ከመይ ተቐቢልና ጥራይ ህዝቢ ክገድፎ ዝደሊ ምስ ብዙሕ ጉድለታቱ ምስ ብዙሕ ፅባቐታቱ ሲ ናብ ምግዳፍ ሓይሽተ ዘይተጋጊ
0: ራይ ሳውን ብኣካላይ መፀንቲ ሳውን ሽፍታ ኮይኑ ተዋሰአ እንታይ እዩ ትፀገም ኣብ ኣሃዶኡ ከይዱ ትምህርቲ ይመሃር ድ ዘሎ ይምህር
1: ይምህር እዩ ምስ ስርሒ ሰለስተ ማእከላይ እዚ ማእከል እንድዩ በዚ ኣጋጣሚ ብፍሉይ ኣብታ ስራሕ ከመስጉኖ ዝደሊ ኪዳነ መታዕቢቶ እዩ ካብ ቀደም ብሓንሳብ ኢና መፂና እቲ ኣብ መፃፃእና ሲ ኣብቲ ናይ ኣርቲ ዓለም ኣብቲ ናይ ስነ ጥበብ ዓለም ሲ ካብታ ንእዞባ እምና ሓይሊ ኢና መፂና ኣነ ንሱን እሱ ከም ተዋሳኣይ ካብታ ቤት ትምህርቱ ኣነ ካብታ ቤት ትምህርተይ ሲ ኣንጭዋን ድሙን ኢና ነርና በዚ ኣጋጣሚ ልዕሊ ማንም ደስ ዝብለኒ ብሓንሳብ ምስራሕና ቅድሚ ሕጂ ሰሪሕና ነርና ናይ ዓሰርተ ክፋል ጫሌዳ ትብል ስራሕ ተኸታታሊ ግን ልዕሊኡ ብፍላይ ኣብዛናተይ እሞ ኣነ ኣብ ዝወለድክዎ ስራሕ
0: ጉዝፉ
1: ምስራሕ ሲ
0: ሽፍታ እዩ ዝመስ
1: እዚ ኣጋጣሚ ወላእቲ ንሱ ዝሰርሖ ስራሓት ብፍላይ ኣብዛናተይ ተናቱ ሲናት ከማይ ኮይኑ ስለ ዝሰርሖ ንሱን ኬበን ተወልደን ዝገበሩ ኣስተዋፅኦ ኣብዛ ስራሕ ፈፂመ ዝርስዕ ኣይኮንኩን
0: ኣነ ስንዑኡ ከዓ ገለ ኢለካ ሲ ቁሩብ ክስታይ ኮይኑ ኣሎ ምስ ተራኸብናካ ንዕለኪ ኢልካኒ ጅስ ዋ ታሴፋ ካብ ኢዱ ይፈልያ እንዲ ኮይኑ ከይቆርፀና ዲፈር
1: ትምህርቲ ነራቶ ነጊር እየ ክልተ ግዜ ደው ኢለሉ ብኣሃድኡ ተመዲባ ዝተዋሃበቶ ኮርስ ስለ ዝነበረቶ ግን ንዓ ግዲፍካ

0: ብሓን ኣብ ካልእ ኣጋጣሚ ንራኽብ ትኸውን ታርኢቶስ ረኺብካያ ዶኾ እንትኸውን ዛንታ ሽፍታ በዚሑ ዝኾነ ደራሲ ምስ ሸፋቱ ርክብ ዘለዎ ድርሰት እናምፀአ ካልእ የብልና እንዲና ዝብል ገለገለ ካብ ተዓዘብቲ ኣለዉ። ሕጂ መሓመድ መልስኻ እየ ክሰምዖ ዝደሊ።
1: ዛሕቶ ትርርኢላ እንድያ ኣብዛ ናተይ ተመርኪሰ ክዛርብ ናልባት እቲ ኣብ መፃፃእና ኮይኑ እዩ ድስምዓኒ ንዓይ እቶም ገብሩ እናበሉ ዝልእኹ ነበሩ ምስለኔታት እቶም ደጊያታት ኣብቲ መፅናዕታዊ ፅሑፋትና ዘለዉ ብፍላይ ኣብ ብሄረ ትግርኛ ዘለዉ ሲ ድሕሪት ምልስ ኢሎም ዕጭ ኣይንገብርን ዕጭ ከምዚ ኣይንገብርን ኢሎም ዝወፁ መንእስያት እሶም ሽፍታ ኢሎም የጥምቕዎም ስለ ዝነበሩ ከው ንኽእል እቲ ናትና ዛንታ ትመፃፅኡ ሲ እቲ ሕብረተሰብና ሲ ካብኦም ዝበቐለ እዩ ሓደ ምስሊ እነን ብዙሕ ከባቢታት ይግብር ክሳብ ዝኾነ ሲ ከምዚ ንገብርን ኢሉ ዝወፅእ ሰብ ክህሉ ይኽእል እዩ ወይ መፁና ነይሮም እዮም ድገዝኡ ባዕዳውያን ወላዚ መግዛእት ናይ ህዝቢ ኤርትራ ገለ ከም ተወሳኺ ኩሉ ነገር ኣጠቃሊሎ ክሪኦ ከለኹ ግን ብፍላይ ኣብዛናትና እዚ ሳውን ዝበሃል ሽፍታ ይፀኒሕና እንታይ ኢና ምኹን ገብሩ ዓዲእቲ ኢኻ ለዋሃ ሰብኣይ ትገብሮን ኢኻ ኣብታ ምድረ ሳውን ትበሃል ኣብ ዓረዛ ኣብ እምበዓላ ኣብታ በራኽ ቦታ ኮይኑ ሓንቲ መንገዶም ንስ እያ ቀጣን ከም መንገዲ ኣድጊ ብኣይ ሓልፉ
0: ይምለሱምድረሳውን
1: ዝበሃል ቦታ ኣሎ ኣብ ዓረዛ ንእዞብ ዓረዛ እምበዓላ ትበሃል ቦታ እያ ታናቱ ቦታ እቲ ኣፈታሪክ ሲ እቲ መፅናዕታዊ ፅሑፍ ኣፈታሪክ ሲ ጠዊል ሲ ንዓይ ብኸምኡ የዕሊልኒ ሕጂ ካብኡ ብዝመፀ እዩ እቲ መንሽሙ እቲ ሳውን ዝበሃል ሽፍታ ሕጂ ግድን ሽፍታ እንተፀኒሑ እቲ ናይ ሽፍታ እዩ ክመፅ ዘለዎ ዝቕየር ነገር ሲ የለን ሕጂ ከመይ ሰሪሕናዩ ኢና ዳ ንሓስብ ዘለና እምበር ስለምንታይ ከምኡ ኮይኑ ንዝብል ስ ንድሕር ከምኡ ፀኒሕካ ከምኡ ኢኻ ተምፅእ ኣብ ቀፃሊ ግን ኣብኡ ብዝተፈለየ ጥበብ ሓዊስካ ብካልእ መንገዲ ዝመፀሉ መንገዲ ክንገብር ተስፋ ገብር
0: ሕራይ እንታይ ብድሆታት የጋጥመኩም ነይሩ ኣብ መስርሕ እዛ ፊልም ሲ ንዓኻ ስታይ ብድሆታት ያጋጢሙካ ዝፈልጥ ወይ ፀገማት ንበሎ
1: ሓደ ንድሕሪት ምልስ ኢለ ክዝክሮ 7 ዓመት እያ ክትስራሓ ካብ ትበሃል ኮፍ ኢላ እዛ ስራሕ ኣነ ከም ባህገይ ትሕቲ 30 ዓመት ከለኹ ክሰርሓ እዩ መደበይ ነይሩ ከምኡ ደስ ዝብለኒ ነይሩ ወላ ከም መደብ ግን ኣይኮነትን መዓልታ ከይኣኸለት ትወፅእ ነገር ስለዚ የላ ዕድሚያ ኣኺሉ ኣብቲ ትሰርሓሉ ዝተባህለት ሰዓት ግን ብዓብዪ ትብድሆ ክረምቲ ምውፋርና ስራሕ ክፅብቐልና ኢልና ሓሲብና ነርና ኣመና ኣዝዩ ኣብዝ ሓለፈ ክረምቲ እሲ ኣመና ብርቱዕ ክራማት ነይሩ ኣብቲ ጌሽናሉ ዝነበርና ዓዲ እዚ ነረን ከዓ ኣለዋ ሰሙን ምስተን ናይ ጓቕሜን ዝኸዳ በዓላት ኣለዋና 24 ሰዓት ማይ ዝሃርማ ጥሚቕ ክብላሲ ውዒለን ይሓድራ ነይረን ትግመ
0: ምስእስን
1: መንሽሙ ገይረናና ነረን ሒዘናና ነረን ጠቕላላ ምውፃእ ምእታው ከልአናና ክልተ ሲን ሓንቲ ሲን ሃሪምና ሲኢልና ንመፀሉ ነይሩ ብዝያዳ ስራሕ ንኽፅብቕ ከዓ ቦታ ምስ ምቕያርና እዛ ስራሕ ዳርጋ ክልተ ወርሒ ኣብ ከርተት እያ የሕሊፋትና በዚ ኣጋጣሚ ዓቕሊ ገይሮም እቶም ተዋሳእቲ ካብ ዝዓበዩ ወላቲ መስርዕ ተዳሪእኽዮ ወለዲ ኣለዉ ኣብቲ ሕብረተሰብ መንእስያት ኣለዉ ኣብቲ ሕብረተሰብ ጎራዝ ኣለዋ መርዕቲ ኣለዋ ቆልዕ ኣለዉ ንባዕሉ ትሽፍታ ኣለዉ ናቱ ዓሳክር መንእስያት ኣለዉ ገለ ከይመስገንክዎም ክሓልፍ ኣይደልን እየ ሳላ ተዓቕሎም ኣብ ንፀላ ፀኒሕካ ንፍልፍል ወሪድካ ገረብ ደሊኻ ከምዚ ዓይነት ስራሕ ክሰርሕ ምፍታን እዚ ካብኡ ዝዓቢ ብድሆ የለን ብዝያደ ከዓ ብናይ ስራሕ ሸኑ ክንተሪኢኽዮ ፀሓይ ኣላ ካሜራ ሙሉእ መዓልቲ ሒዙ ምሳኻ ቕራዕ ኢሉ ክውዕል ከምቲ ትደልዮ መግቢ ብላዕ ስትይ ኣቢልካ ከይድ ትስእን ዘሒሉ ክመፀካ ውዒ ክመፅእ ገለ ኩሉ ነገር ተፃዊሮም ብምሉኦም ካብ ዝዓበ ክሳብ ዝነኣሱ እዛ ስራሕ ኣብ ጎነይ ዝኾኑ ተዋሳእቲ ብፍላይ ኣካየድ ተስርሖም በልዮም ኩሎም ብጠቕላላ ከይመስገንኩም ክሓልፍ ኣይደሊ
0: ትፃረፍ ትቋዮ ነርካ ምስ መብርየ ወላ ምስ ተኸዓ እኳ ገለ ክትድርብየልካ ይረኣናን

0: እቶም ዓዲ ብሓንሳብ ኮይኖም ክስዕስዑ ከለዉ ፍቲ ቤት ውሻጠ ሓሊፈን እንታይ ወላድለኒ እዩ ዝብል ክሳብ ከምዚ መልእኽቲ ነይሩ ነቲ ሕብረተሰብናሲ ኣብ ጎንኻሲ ሰብ የለይ የብለይ ንትብለሉ ጋጣምሲ ኣብ ቀረባኻ ዘሎ ሰብካ ምዃኑ ዘይርእካ ከ ኣይኮነን ፅጉም ዘገላግል ሕብረተሰብ ስለ ዘለና ነዚ ንምባል ኢና
1: ሳሽታ ጥራሕ ቁንጭልካ ክትርኢ ይብልካን ማለት እዩ ኣራይ ዓይኖም ስለምንታይ ዘየድሞቕኩምሞ ተናታ ዓወት ምክንያቱ ተመርዓዊ ክትብል ከላ ኣቦዋን ኣዲያና ፀሊሎም ብፍላይ ኣቦዋ ፈሽፈሽ ዝኣትዎ መምርዓዊ ኣብያህኒ ተባሂሉ እዩ ኣነ ይምርዖን እየ ሳውን ዓዲ ዝብፅብሰብ ስኮይ ጠፍአ ኣይምርዖን እየ ኣትብል ሕጂ ኣክንዲ ህዝቢ ሰላም ቅሳነት ነቲ ህዝቢ በጃያ ሓሊፋ መስዋእትያ ክትከፍል ተዳልያ እዚ ኩሉ ሳውን ካልእ ክደፍሮ ዘይከኣለ ብኻራ ሃሪማቶ ኣገናዕ ዝበላ ሰብ ግን ኣይረእኹን ስለምንታይ ዘይደመቐ ትናታ ዓወት ሰይ ዛጓሊ ንፍዕቲ ገለመለ ዘይበሉ ማዕርክ ደርፋላ ምኸኣላ እ እንታ ኮይና ህስስ ህስስ ኢላ
0: ትገብሮ ፅቡቕ ነገር እንተዘይተጋግየ ወላ ንዓና ከም ባህሊ ዘፅንሓና ዝፀንሓና ኣብቲ ሕብረተሰብ ሲ ገይረ ዝብል ተጋዳላይ ኣይኮነን ነርና ወላ እውን ዘለና ገይረ ዝብል ኣይኮነን ወላ ስለታ ዘለናያ ሃገር ሲ መስዋእቲ ዝኸፈለ ወላዲ ውሉድ ሓው ጓል ኣቦ ኣደ ኩሉ ብጠቕላላ እዚ ህዝቢ ኤርትራስ ገይረ ዝብል ኣይኮነን ትናታ ፅባቐ እዚ ገይራ ዓይኖም ክንብል ከዓ ሰብ ክዛረበላ ኢና ደሊናዮ በ ብዘረባ ይሕለፍ ምክንያቱ ድግስ ምግባር ንዓ ትርጉም ይብሉ ብዓብዩትን ዓድና ፅነት ረኺቡ ድግስ ወላ ዘምህረት እውን ከብል እዩ ጨበራይ ምክተይ ፈዘግ ብልዎ ገለ እዩ ዝብሎ ሕረድዎ እዩ ዝብል ግን ነቲ ዓዲ ብሓባራዊ ብሓባር ዝፅዋዓሉ መንገዲ እምበር ዓይኖም ብትፅዋዓሉ መንገዲ ትምቕታሉ ትሜላ ትጥበብ ጥራይ ካብቲ ወለዲ ንዓ ዘመሓድራ ሰብ ነይርዋ እዩ ኣብቲ ስራሕ ምሕፁን ዝበሃል ካራክተር የመሓድራ ነይሩ እዩ እቲ መንተር ዝበሃል ኣላይ ኣገለ እዚ ምስ ገበርክ እዚ እዚ እዩ ዝፈቱ ኣፀፂኻ እሱ ምስቲ ዕድመ ደፋእ ዝበሎ መንገዲ ይፈልጦ ስለ ዝነበረ ናይ ሳውን ባህሪ እሱ እዩ ወላ ንዓይኖም ልክዕነታ ሓልያ ንክትከይድ ዘይደረፍናላ ምክንያት ሲ ንስ ትተምፀኦ ዋጋ ሲ ወላ ሓንቲ ይኮነን ወላ ትትገብሮ ነበረት ኣብ ዓራት ሓሚማ ንዓኣ ተዋህበታ ላሙ ኮያ ምዕበይቲ ኹኖ እንኩ ምሕረድዋ እያ ትብሎም ንዓዲ ብስማ ንዝመፀታ ካብ ካልእ ዓዲዮም ሂቦማ እንኩመ እዚኣስ ሕረድዋ ንዝበለቶም ዓይና ሓርዳን ንዝበልዋ ሲ እቶም ዓዲ እኽሊ ኣብኡ ድፀንሐና መዕበይ ቆልዓ ንወዲ ዘጎም ስበሉስ ኣነ ደስ ትብለኒ መዕበይ ቲቆልዓ ትኹኖ ኢላ ትህብ ሰብ እያ ለጋስ እሞ ከዓ ተባዕ ኣሎ ከዓ ብዚ ሕብረተሰብና ኣዋልድ ወሊድ እንዲዩ ኢሎም ፈራዕ ፈራዕ ዝብሉ ሕብረተሰብ ኣለዉ ኣወዳ ዝወለዱ ገለ ንዕኦም ብትምህረሉ መንገዲ እያ ክንድደ ክንድቦ ክንዲወዲ ኮይና እያ ዓይኖም ነቦኣኮት ዘርየሉ ነራ ወላ ንዳይር ሕጂ ክሳብ ከምኡ ተዓጢቓ ትመፅእ ጎርዞ ክሳብ ዝኾነት ቅያኣ ብተግባር እምበር ሰብ ዕልል ኢሉ ድግስ ክገብረላ ኣነ ተፀብኸዎን
1: ሕጂ እዛ ፊልም ምስ ተወደአ ተመርዕያ ድሮ ወሊዳ ሓራሳ ኣላ
0: ኣብ ናይ ብሓቂ በዚ ጋጣሚ ከዓ
1: ሓራስ ኣንበሳ ገይራ ተውፅ
0: ናርዶሰይ ከዓ ካብተን ንፍዕቲ ድፈትዋ ተዋሳኢት ዘድንቓ ተዋሳኢት ናይ ዝዓዲያ ኩሎም ንፋዓት እዮም ኣብ ዝዓዲ ዘለዉ ብፍላይ ደቂ ኣንስትዮ ኣምና ምሳይ ተማሃረ ሰብ እያ ዘድንቓ ብልቢ ዘድንቓ ጓል ኣንስተይቲ ተዋሳኢት እያ እንኳዓ ማርያም መሓረታ ከዓ
1: ሓራስ ኣንበሳ ገይራ ከዓ ተውፀ እያ መሓመድ ዳርጋ ዛዚምና ኢና እንታይ ኣሎ ዝተረፈ ትብል መሓመድ ኣቦ ሰለስተ ውሉድ ኢኻ ናይ መወዳእታ ሕቶይ እንታይ ክሓተካ ዝደሊ እቲ ባህሊ እቲ ልምዲ ገለስ ካበያ ጥሪኻዮ ዓበይኻ ዓበይኻ ተዓባብያኻ ኣተዓባብያኻ በዩ ኣይትብሎን እንዲኻ ግን ቁሩብ ድሕረ ባይታናትካ ክንፈልጥ
0: ዓዲ ቆራይ ትበሃል ዓዲ ዓብዪ ኣብ ኣስመራ እየ ተወሊደ ኣብ ማድሽቶ ምስቲ ዝነበረ ናብራ ኣብ 99 ንዓዲ ምስከድኩ ግን ኣብየ ዓብየ ሕብረተሰብ እቲ ናብራ ገጠር እዩ ዓደይ ፅቡቅ እቲ ኣመና እቱ ገጠር ኣይኮነን ግን ብዓቕሙ ሓሪስካ ርሂፅካ ትበልዓሉ ዓዲ ስለ ዝኾነ ወዲ ሓረስታ እየ ካብ ወዲ ከተማ ድሕሪ ትውልደይሱ ወዲ ሓረስታ እየ ዓብየ ኮይኮነ ከ ኣይተርፍን እዩ እቲ 60 ሚእታዊት ስራሕ ሓረስታ እዩ ዝበሃል ሲ እንዳዕዲዕ ፅቡቅ ገይረስ ይፈልጦ እየ ስለ ዘለኽዎ ክሳብ ዝሕጀ ሰዓት እቲ ካልእ ወላ ነዚ ስነ ጥበብ ከም ተመክሮ 2-3 ዓመት ኣብ ናይ መምህር ኤፍሬም ጓሕሳይ ወዱካዳ 3 ዓመት ተማሂረ እየ
1: እሞ ይቕኒልና መሓመድ ዓብደላ ኣብሾ ክንብለካ ምበር ይቐኒልና ስለቲ ዝሃብካና ዕድል ኣብ ርእሲኡ ከዓ እንቋዕ ሓጎሰካ ሰብሲ ሓርኮትኮት ኢሉ ኣብ ፍፃሜ እንተብፂሑ
0: ኣነ እውን በዚጋጣሚ ማና ንዓኺ ይቐኒየለይ ነዚ ዝሃብ ክንዕደል ንኩሎም እዞም ምሳኺ ዘለዉ ካሜራ ምሳና ከምዚ ኢሎም ሰኣልቲ ምፅንሖም ከዓ
1: ይቐኒየለይይቐኒየልና ክቡራት ተዕዘብቲ ምስ ደራሲ ፊልም ሳውኒ ኢና ክንዕልል ፀኒሕና ከምዛ ክትሰምዕዎ ፀናሕኩም ኣብዚ ኣጠቃሊልና ኣለና ስለቲ ምሳና ምፅናሕኩም ምክትታልኩም ብጣዕሚ ነመስግን።
2: ولكنهم يمكنهم ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونوا من الممكن ان يكونو

0: ናትራ ናብ ምክትታል ዝወዓልኩም ክቡራትን ክቡራን ተኸታተልትና ትሕሶና ኣብዚ ከዛ ዝሜና ተስፋ ይገብር ድማ ክቐርብ ዝወዓለ መደባት ኣዛናይ ከምኡውን መሃሪ ፀኒሑ ክኸውን ኣብ ቀፃሊ ብካልእ ትሕሶ ኣብ ልክዕ ሰዓት ክኾን ምርኻብና ክሳብ ሽዑ ግን ከም ትፈትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ነቐፊተኸምን እንተኾነ ኣገዳሲ እሞ 12647 ናይ ስራሕ ቴሌፎንናዩ ክደውሉልና ክንቀበለኩም ክንእንግደኩም ንልዋት ኣለና። ካብ ኣብ ከባቢ ማጭወት እትርከብ ቤት ምግቢ ሪመይ ምስ ሰኣላይ ዳዊት ገብረ ብምዃን ኢና ንስለቲ ኣቶ ኣኽሊሉ ዝገብረልና ንትሕባር ድማ ነመስግኖ ቀፀል ያረኸበና ክሳብ ሽዑ ናይ ዝመፅእ ሰሙን ሰባት ይበለና።
1: ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን
2: ናፅነት ሳልሕ
1: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ጣሚራ
3: እዚ ትርኢ ዘይትገድፍ እየ
4: ብኢደዋኒኑ ኩናት ካ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
1: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
6: ሕማይ ሰብ ኳ ሓሲበ ይፈልጥ ሽግር መከራ ድሕሪ
1: ዝስሕመሎሲ ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸጣ
1: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

0: ብሰንኪ ምቆት ኣብቲ ዝነበርናሉ ጋባ ኣብቲ ዝነበርናሉ ፅናናት ካብቲ ላዕሊ ረጋቢት ሰዓት ሓደ ሰዓት ክልተ ክኾኑ ከሎ ከም ስርዓት ጥብ ብላ ነይረን። ባዮሎጂ ሓንቲ ጓል ኣንስተይቲ ክንደይ ትወልድ ንፈልጦ ኢና። ኣላይት ግን 4000 ሓውሊዳ 4000 ተምሃሮ ኣፍርያ ነፍሶ ከፍ ኣላይት ማለት እዩ። እዞም 4000 5000 ንብሎም ዘለና ደቂ እዮም።
1: ዛይድ እንታይ ትፈቱ ትብለና እሞ ሓቂ፣ እንታይ ትፀልእ ትብለና እሞ ረስሓት ሓሶት ኢልና ክንምልሰላ ከለና እዚ እቲ መሰረት ናይ ሓቅን መሰረት ከዓኒ ናይ ቅንዕና መንገዲ ዝመርሐትና ኮይኑ ይስምዓኒ። ዝያዳ ከም ንተሓላሉ ካብ ሓውኻን ካብ ዘመድካን ካብ መን ቀርበካ ንድሕሪኢልካስ እቲ ዝያዳ ዝረኣየናስ ኣብኡ ዝረኸብናዮ ፍቅሪ ስጋብ ሕጂ ይቕፅል ከም ዘሎን ንብሕጂ ከዓ ክቕፅል ከም ምዃኑን ጥራየ ዝፈለጥ እሞ እንቋዕ ናታት ክንፍረ ኮንኩ እንቋዕ ከዓ ናታት ክንፍረ ኮይናስ ኣብዚ በፃሕና እየ ዝብል
2: ፊተራሪ ማለት እንታይ ማለት መሪሕ መሪሕ ኢኻ ትበሎ ፊተራይ ዓይነይ ፊተይ ዓይነይ ተራር ዓይነይ መሪሕ ኢኹም ፅባሕ ንጎ ተካእቲኢኹም ኢኻ ትብሎ። ስለዚ ክብሩኻ ኣብዚኣ ክፍብሉ ካብ ርእሶም ተተሰኪምኪ ሕድጉኺ ገለቲ ሒዝኪ እሶም ሓልፍልኪ
3: ወላዲ ስጋዕ ክንደይድለ እዞም ቆልዑ እዚኦም ካብ ውላድ ወላዲኦም ስለዘየለ ንሕና ከም ወለዶም መተካእታ ኮይናስ ከመይ ጌርና ክንኣልዮም ንኽእል ዝብል ኣተኣላልያ መቸም ኣቲናዮ
4: ውሑድ ዝነበሮ ኣብቲ ባይታቲ ነቲ ዘይነበረ ባዕልኹም መሊእኩም ሙሉእ ከም ዝርኢ ጌርኩም ስለ ዘዕበኹምኒ ንኹላትናው ነቲ ሙሉእ ከም ንርኢ ጌርኩም ስለ ዘዕበኹምና ኣብዘይ ረአየና ብቐረባ ከዓ ብተስፋ ክንጓዓዝ ህርኩታት ክንከውን ውፍያት ክንከውን ንነብስና ከዓ ጥራይ ደይኮነ ንካልእ ሰብ ክንከውን ስለ ዝገበርኩምና ብልቢ የመስግን። ከምኡ ዝኾኑ ወለዶ ክነፍሪ ከዓ እርግፀኛየ።
5: ሓራይ መጀመርያ እንቋዕ ሓጎሰልና ንኩላና ክለኑ ካልእ ምናልባት ኣፍቲ እሞ ካብቶም ኣቦታት ዝበሃሉ ነዊሕ እዋን ዝገበርና ወሲ ኣብ ኢና ነርና ኣነ ተወጊአ መፂናዊ ካብዚ መጀመርያ ካብ ተዓሊም ዝመፃኹ ከመይ ጌርካ ከይትኩስካ ኣብ ዝተኣቱ ገለመለ ዝብል ሕማም ኣይነበረኒ። ኣብቲ ቤት ትምህርቲ ምፃእሲ ናይ ስንኩላን ናይ ገለመለ ቅድሜና ስለ ዝፀንሐ ከማናዩ ቦታ ናይና መፂና ኢና ኢልና ሕጂ ብኡ መጀመርያ ንሕና መምሃራን ፀንሕና ኣቦታት ክንከውን ከለና ንሕና ንፈልጥ ቅድሚ መራሕ መስርዕ መራሕ ጋንታ መራሕ ሓይሊ መራሕ በጠሎኒ ገለመለ ዝበሃል እዩ። ንሕና ግን ኣብተን ዝኸድናያን እስኻ ኣቦይኻ እስኽ ደኺ ስለምንታይ ኣብቲ እዋንቲ እቲ ናይ ኩላቶም እቶም ቆልዑ ብሓቂ ዘረባ ክትሰርሕ ምስኣቶም ምስኦም ክትነብር ከዓ ደስ ዝብለካ ኩሉ እቲ ኣብቲ በረኻ ኩላህና ንፈልጦ ኢና ብዚኣ ዘለና በታ በረኻ ድመፃና ኢና ረጉራጉ ሰብ ኣይትፈቱን ኢኻ ናብኡ ክጋደልየ ክሰርሐ ክኸይድ የ ኣይደክምኒ እኽእል እየ ዝብል ጥራይ እንዲኻ ትፈቱ እሶም ከዓ ኩሎም ከም እዮም ንኽእል ኢና ግደፍዎን ናይ ስራሕ ምራሕሲ ወላ ንክንመውት ኢና እውንስ ክንደይ ዘረባ ተገይሩ እዩ። ንሕና ሓንሳ ከምታ ኣንቶይ ዝብልዋ ነሩ እዛ ነፀላ ሓጎሰስ እናበልካ ምኻድ ኢና ንገብር ኢሎም ክሳዕ ክንደይ ኣውኸዱ ነይሮም ማለት እዩ። እቲ ዘረባ እዚ ናይ ትምህርቲ ዝበሃል እቶም መምሃራናኡ ዝነበሩ ልክ እቲ ናይ ኣባላት በዕለን ተዛሪበና ኣለዋ እቶም መምሃራናኡ ዝነበሩ እቶም ኣቦታታኡ ዝነበሩ ከዓ ሕጂ መታን ናይ ሓይልታት ስምዒት ከይኣቱ ተባሂሉ እዩ እምበር ኣነሲ ሽዑስ ኣቦይ ኮንኩንሲ ምናልባት እቶም ገሊኦምሲ ምዕባይ ሓወይ ወይ ገለ ይክኸውን ዝኽእል ኣብ ኣቦታት

ኣይበፅሓን ግን ኣነቦ ተባሂለ ናይ ሓንቲ ማሕታ ትበሃል ጋንታ ኣብ ጀልሃንቲ ዝነበረት ናታ ኣቦኣ ነይረ ማለት እዩ ኣነ ኣቦ ኮይነ ዝሰርሕ ማለት እዩ። ስለምንታይ ኣቦ ዝኸውን ዘለኹ መራሒ ጋንታ ተኾንኩስ ሕማም ከይመፅእ ናይ በረኻ ናይ ምኻድ መራሒ መስርዕ ተኾንካስ ከምኡ ከይመፅእ ከምኡ ነይሩ እቲ ዝነበረ ስራሕ ብምሉኡ በዚ ገዲፉ በዚ ብድልየቱ ብተወፋይነት ዝሰርሕ ነበረ ፍቲ መጀመርያ ኩሉ ሰብ ዝገብሮ እዩ ሓቂ ዘረባ ኣይኮነን

0: ተምሃራይ ኢኻ ትዛር ቤት ትምህርቲ ሙሉእ ፅቡቕ ፅሑፍ የለን ተባሂሎም ክሳብ ኣብ ገዛውቶም ልክዕ ከምታ ሶም ዝፅሕፍዎ መታን ክፅሕፉ ማዕት ምልምማዳት እዮም ዝገብርሎም ነይሩ። በዚ ከዓ ብድሌት ኢኻ ትሰርሕ። እቶም ቆልዑሲ ምስቲ ድሌቶም ምስቲ ተበግሶኦም ምስቲ ተወፋይነቶም ሲ ልክዕ እቲ ዝድለ ፍልጠትን ብቕዓትን ንክሕዙ ተባሂሉ በብዓቕሙ ሰብ ሕልኽሊ ክትብል ነገር የለን። ከምዚ ብዚ ንሪኦ ዘለና ሎሚ ናይ ምምሃር ምስትምሃር ብዙሕ ነገር ንርኢ ኣብኡ ግን ከምኡ ዝበሃል ኣይነበረን። እምበረ እቲ ሰብኡ ምናልባት ከምዚ ዓንቶይ ዝበሃል ነበረ ምናልባት ብፐርሰንት እተዝቕፀሩ ባደ ሓሙሽተ ዋላ ባደ ሸሞንተ ምኾኑ እምበር እቲ ዝበዝሕ ሃይ ስኩል ወዲአ ሻምናይ በፅሐ ሓምሻይ በፅሐ ብፍላይ ቶም ናይ ቋንቋ ትግሪ ከዓ ራብዓይቲ ክፍሊ ዝበፅሐ ንካልኣይ ክፍሊ ከም ዝምህር እናተግበረ ይስራሕ ነይሩ። ግን ኩሉ ሚእቲ ብሚእቲ ድልት ነይርዎ። ክሳብ እዚ ዓንቶይ ተላዒሉ ዝነበረ ናይ ዕለት 21 ዝበሃል እቶም ኣቦታት ዝበሃሉ ከዓ ዕለት 21 ኩሉ ሻዕ ለይቲ ሙሉእ ለይቲ ኣኼባ ሓድር ብዛዕባ ሓደ ተምሃራይ ትዛርብ። ምናልባት ብቀዳማይ ኣብቲ ናይ ቤት ትምህርቲ ሰውራ ምዝካር ዝነበርኩም ነርኩም ትኾኑ ሓንቲ ሕክያ ዝመፀታዊ ብዛዕባ ሓደ ቆልዓ ኣባዶ 4 ዝነበረ ኣዲኡ ፍርቂ ሰሚስተር ምስ ተገበረ ዕርፍቲ ክኸዱ ንንዳ ህዝቢ ተባሂሎም ብሕክምና ግን ኣቦም ኦሬዲ ተሰዊኡ እዩ ኣብ ሰሜናዊ ምራቅ ሳሓል ኣዲኦም ከዓ ፅባሕ ክትመውት እያ ኢሎም ሕክምና ሰዲዶምሎም እዮም ንቤት ትምህርቲ ሰውራ በዓል ቀላ ባሂለ እዮም ነሮም ሽዑ ምሳና ክስታይ ዝገብሩ ካላስ ኣፍታ ኣኼባት ኣ እዚ ቆልዓ ተላዒሉ ፅባሕ ንግሆ መርመራ ኩሉ ጌርና ወዲእና ኢና ክንሰዶም ኢና ንገዝኦም። ግን ነዚ ትኸይድኒ ኢኻ እንተበልናዮ ስለምንታይ ዘይከይድ መሳተዩ እናኸዱ ክብል እዩ። እንተሰደድናያ ኸ ኣብኡ ጠፊዑ ፀኒሕዎ ኣዲኡ ኸ ኣይትፀንሐን እያ እንታይ ንግበር? ብዛዕባ ከምዚ መዓት ዕላል ተላዒሉ ናብኡ ወይ መዓት ክትዕ ተላዒሉ ሕጂ ሓንቲ ምሳይ ዝነበረት ሽዑ በለፀት ምሳያ ነራ እዛ ክትዝክራ ፀናሐ ክና ቀዲማ ተሰዊያ እታ ነፋሪት ምሳረመታ ብድሕሪኣ ኣብርህት ገብረኣብ ምሳይ ነራ ስቂኢልኩም ናይ ናታ ጥራይ ግበሩ እምበር ሓፍቲ እንድያ ነዝገለ ኢልዎም ሽዑፍቲ ኣኼባ ከለና ማለት እዩ ለይቲ እንታይ ዳ እዚ ኩሉና ተዛረብና ስቂኢልካ ትሰምዐ ቁር በዓል ኣለኹ ወይ ገለ ዘይትብል ኢሉ ንቕላብዋ በይነይ ገዛ ወይ ናይ ዓራት ኣለኒ ድነ ንኩልኹም ኣብዚኣ መፅያ ኣላታ ጉዳይ ንኩላና ከዓ ብሓባር ከመይ ንፍትሓ እያ ንዛርብ ካላስ እምበኣር ገለ ተባሂሉ ንፅባሓይቱ ኣነ ባዳ ሓሙሽተ እየ ነይረ ለይቲ ለይቲ ክንስንክት ሓዲርና በረኻ ኢና ንውፍር ነፈርቲ ከይመፃና ቀትሪ ጎልጎል ስለ ዝኾነ ቦታና ንፅባሓይቶ ሕክምና ተኸድና ንሳ ቲቪ ናይ ዓፅሚ ሒዝዋ ከይፈለጥዎ በዓል ዶክተር ንረኣየ ነዊሕ እዋን ስለ ዝገበሩ እያ ኣብ ስተኪኒ ተቀይራ እምበር ሽዑት ሕማማ ተፈሊጡ መድሃኒት ጀሚሮምላ ልክዕ ከምዛ ጨረምርም ዝብላ ዘለኹ ጨረምርም ትብል ፀኒሓትኒ ብፅሒ ኢለ ክምለስ ዝሓሰብኩ ናይ ምሸት ተመሊስና ንበዓል ቀልኣብ ደቃሱ ዶድላ ሕማም ሞት የብላ ገለ የብላ ጥራይ ከምዚያ ፀኒሓ ኢልና ክሳዕ ከምዚ ኢነሩ ተኣላለያ ክብል ደልየ ድምፆ ዘለኹ ከምዚ ስቂኢልካ ናይ ሎሚ ቆልዑ ኣለኹም ሓሊፍኩም ተሪፍኩም ደቅሱ ዓከር ብልዑ ይትብልዑ ኢልካ ጥራይ ይኮነ ሓደ ቆልዓ እንድሕር ቁርብ ገፁ ቀይሩ ሓደ ቆልዓ እንድሕር ቁርብ ሕብሩ ቀይሩ ብዛዕባኡ ሙሉእ ለይቲ ክትዛረብ ኢኻ ተሓድር ነርካ ማለት ካልእ ምናልባት እዛ ዓንቶይ እሙና ዘኪራታ ዝነበረት እዚ ኩሉ እንዳሃድምና እዚ ኩሉ እንዳሰንከትና እዚ ኩሉ ኣንደርግራውንድ እንዳሰራሓና ገለመለ ናይ ገድሊ ነገር ሓደ መዓልቲ መፅኡ ከዓ በዓል በለፀ ዝተሰውኣሉ 11 ቆልዑ ሸዓ ኣብኣ ከለዉ ተሃሪሞም ሂወቶም ሓሊፉ ኣብኣ ቀቢርና ዝተረፉ ከዓ በዓል ዓብዲ ዓቢ ክሳዕ ንፖር ሱዳን ሒቆም ተሃሪሞም ከይዶም እሳቶም ካብኡ ምስከዱ ከምኡ ዝጠፍኡ እውን ኣለዉ ካብቶም ፊተውራሪ ዝበሃሉ እቲ ኩርዓት ዝበሃል ግን ከምዚ ኩሉ ሰብ ዝዛረበ ዘሎ እዩ። ኣብ ዝኾነ ቦታታ ዝምድና ትበሃል ዓባይ ድስቲ ትበሃል ፅብቕ ትዘረባላ ረጊፅካ ዝሓልፍ ሰብ ንሕና ደቂ 8 ደቂ 10 ደቂ ገለመለ ከለዉ ዝገደፍናዮም ስለ ዝኾነ ይንፈልጦምኒ ኢና ሕጂ ኣብዛ መገዲ ረኪቦም ከ ግን እዚ ኳ ምሳና ንበረ ኢሎም ኣይከዱን እዮም ሕዚ ኣቢሎም ኣይፈለጥካን ንበር ከምዚ ከምዚ ኢልና ከምዚ ንሕና ንበር ከምዚ ኢልና ኢና ከምዚ ስለዚ እታ ዝምድና ክሳዕ ሕጂ ኣዝያ ተራራላ ኣዝያ ብልስትላ ንሕና ከዓ እዚ ኩሉ መከራታት ወላ ተሓፈ ገደል ከዓ ገደል ምዃኑ ፍሉጥ እዩ ማለት መጀመርያ ይቲ ዘረባ ክስታይ ንብል እምበሪ ኣብኡ ከዓኒ ኣየደሎ ዝብላዕ ኣየደሎ ዝስተ የደሎ ዝርገፅ ተባሂልና ኣይኮናን ከይና ሓምት ክንሰት እንዲና ኸኢና እቲ መከራ ሕጂ ከምኡ ምሕላፍና ግን እዚኦም ምፍራይና ከዓ መሊስና ክሳድና ንነፍሕ ንብለኩም።
1: መጀመርያ ማና ነመስግነኪ መደብ ሳይዳ ብጣዕሚ እየ ዝፈትዋ ስለ ዝፈትዋ ከዓ ኣብ ምሳታፈይ ብጋጣሚ ናይ 50 ዓመት ቤት ምር ሰውራ ብዙሕ የመስግን ማለት እዩ። ሕጂ ኣብቲ ኩሉ ተዛሪቡ ስለ ዝኾነ ብዛዕባ እቲ ባህልን እየ ክዛረብ ለለየ ባህሊ ቤት ምር ሰውራ ኣብ ጀልሃንቲ ኢና ቆይምና ጠርናፊና ከዓ

0: ዓመት ዝተሰወአ ነይሩ ማለት እዩ። ሕጂ ንስኡ ግጥምን ዜማ ኩሉ ባዕሉ እዩ ዘውፃኣልና፣ ንሕና ጥራሕ በቲ ድምፅና ተጠቒምና ንደርፍ ማለት እዩ። ሕጂ ብዚኣ ዘለና ኣነ ንጓል ገባር ንርኢ ኣለኹ። ጓል ሓጂ ከ ኣባ ነራ መስለኒ ሻሽ ተኽለ እወ ሻሽ ተኽለ ኣላ ኣሃ ፋጥና ዓረጅ ነራ እወ ሶሪ ንሃፀ ኣላ መቸስ ብዙሓት ንህሉ ግን ዘይረእኽዎን ፀንሓ ክእለ የን። ስለዚ ብከምዚ ተጠርኒፍና ኣብ ግንባራት ከይድና ምስ ቀያሕቲ ዕምባባ ኮይና ብቐዳይ ከማን ወዲ ሻውል ኣብቲ ናይ ወስታይ ኣኼባ ይዝክሮ ነይሩ። ኣብ ግንባራት ከዓ ምስኦም ንኸይድ በቲ ንኣልዮም ማለት እዩ፣ በቲ ከዓ መሊስና እቲ ዲቪዛ ናይ ባህሊ ቀይርና ከዓ ምስኦም ከዓ ምሸት ከዓ ባህሊ ነርኢ ማለት እዩ። ስለዚ
1: እንታይ እንታይ ትነጥፋ ነርክን እስ
0: እዋ ሕጂ ትንጥፎ ነበርና
1: እዎ
0: ከም ኣለይቲ እንዲና ከም ኣለይቶም ኢና ማለት ኣለይቲ ኢና። ብተወሳኺ ሕጂ ከምዚ ዝብለክ ዝፀንሐት ጓል ሻምበል ከማን በቲ ሓደ ኣካዳሚያዊ ትምህርትና ነማዕብል፣ በቲ ሓደ እዚ ናይ ባህሊ ነይሩ ማለት እዩ። እዚ ከዓ ተወሳኺ ማለት እዩ። ኣብቲ ርእሲ ናይ ኣለይትስ ተወሳኺ ማለት እዩ። ኣብ ምእላይ ናይቶም ቆልዑ ኣለና። ብተወሳኺ ከዓ ባህሊ ናይ ኣባላት ክቆም ተባሂሉ ቆይምና ከዓ ምስኦም ከዓ ምስ ቀያሕቲ ዕምባባ ማለት እዩ ንግንባራት ከድና ከዓኒ ነርኢ ነርና ማለት እዩ። በዓል ናቕፋ ከድና በዓል እዚ ባርካታት ከድና ኣብ ኩሉ ከድና ከዓ ምስቶም ቀያሕቲ ዕምባባ ከዓ ንዕኦም ናይ ምእላይ ናይ ምስንካት ናይ መግቦም ምግባር ነካይድ ማለት እዩ። እንደገና ከዓ ምስኦም ከዓ ዩኒፎርም ናቀይርና ከዓ ምሸት ከዓ ኣብቲ ባህላዊ መደብ ከዓ ንሳተፍ ንደርፍ ማለት እዩ። ደርፍታት ጣዕሞ ዘውፅ ኣለና። ሕጂ ኣብ ርእሲኡ ሕጂ ከምዚ ጓሻን በልክ ትብሎ ዝፀንሐት ኣነ ኣብ ኣላይት ነረ ባህሊ ከዓ ኮይነ ነረ ድሕሪኡ ከዓ ሕክምና ኣጋር ሓኪም ኣወጣሻ ንዓይ ምሕያኽኒ መጀመርያ ኣብ ቤት ትምህርቲ ሰውራ ኮይነ ማለት እዩ። ድሕሪኡ ደንቲስታ ክምሃር ከዓ ዶክተር ላይነሽ ከዓ ኣብ ዓራርብ ከዓ ተማሂረ ከምዝበለቶ ከዓ ሕጂ ኣብዚ ምስኣተና ከዓ ደንቲስት ኮይነ ኣብ ዓራርብ ይሰርሕ ኣብ ኦሮታ ይሰርሕ ማለት እዩ። ሕጂ እንታይ ንምባል እየ ቤት ትምህርቲ ሰውራሲ መጀመርያ ከምዚ ዝተባሃለ ኩሉ ኣባል ኣይቅበሎን እዩ፣ ምክንያቱ ክጋደል ይወፅ እዩ። ግን ዳሕራይ ከዓ ምዕባለታት ረኪብና ኣሉ ኢና። ኣነ ንኣብነት ሸብዓይ ክፍል የወፅ ክወፅ ከለኹ ካብ ደቂ ምሓረ ሸብዓይ ክፍሊ ተማሃሪት የወፅ። ግን ብኡ መጠን ራብዓይ ክፍሊ ተመሊሰ ክሳብ ሻምናይ ክፍሊ ኣብ ናፅነት በፂሐ ማለት እዩ። ካብኡ ከዓ መሊሰ ኣካዳሚያ ይቀፂለ ከዓ ኣተባቢዕና ንምባል እየ ቤት ትምህርቲ ሰውራ ሰረት ኮይኑናስ ኣተባቢዕናስ ኣብ ዝለዓለ ነቲ ደረጃና ክነብፅሖ ከዓ ፅዒርና ማለት እዩ። በዚ ደረጃ እዚ ከዓኒ ሕጂ ኣብ ዴንቲስቲ ኣብ ኦሮታ ይሰርሕ ኣለኹ ማለት እዩ።
2: ኣብ መሰራርታ ናይታ ቤት ትምህርቲ እንደ ካልእ ኮክሉ ተገሊፁ እንድዩ ናይታ ባህሊ ሕጂ ባህሊ ክንምስረት ከለና መዘናግዒ ኢልና ኢና ተኣኻኺብና ማለት እዩ። ብዙሓት ኢና ነርና ዋላ ድራማ ዋላ ከምዚ መስሓቅ ነገር ገለ እንዳገበርና ኢና ኣቲና እያ። ድሕሪኡ ግን ጣዓመ ብብዙሕ ዜማታት የውፅእ ስለ ዝነበረ ንዓና ዜማ ኣውፅኡ ከም ሓንቲ ጉጅለ ከም ንኸውን ገይሩና ኣብ 80 መጀመርያ ገፁ እዩ ጀልሃንቲ ማለት እዩ። ሕጂ ኣነሲ ኣብዚ ደረጃ ንክበፅሕ ከማንሲ መሰረት ናይ ሂወተይሲ እሳ እያ እየ ዝብል ኣነ ሕጂ ብባህሊ ጥራሕ ዘይኮነ ወይ ብደርፊ ጥራሕ ዘይኮነ ከዓ ከምዚ ጓል እምባየ ዝበለቶ ሓሙሻይ ክፍሊ ወፅአ ኣብ ቤት ትምህርቲ ሰውራስ ጋዕ ሸብዓይ ወፅአ ተማሂረ እየ ወፅአ ኣነ ሕጂ እቲ መሰረት ሲ ኣትሒዙና እዩ ቤት ትምህርቲ ሰውራ ኣካል ናይ ገድሊ ምዃኑ ከዓኒ ኣብኡ ምስኣተና ኢና ፈሊጥናዮ። መጀመርያ ንሕና ቤት ትምህርቲ ሰውራስ እንታይ እዩ እዚ ክንዕቆብ ዲና መፂና ገለ ኢና ንብል ነርና። ዳሓር ግን ኣካል ናይ ገድሊ እዩ ዝለዓለ ዝኸፍአ ኸማን ምዃኑ ኣብኡ ምስኣተና ኢና ተረዲእና። ሕጂ እቲ ባህላዊ ንጥፈታት ኣነ ብዚ ክጥቀስ ዝደልዮ ጣዕሚ ብዝለዓለ ደረጃ ናይ ቤት ትምህርቲ ሰውራ ባህሊ ብዝለዓለ ደረጃ ፃዕሪ የካይድ ከም ዝነበረ ክሰግሮ ኣይደልን ስዎ ጣዕሚ ገብረ ስላሴ። ሕጂ እዚ ቤት ትምህርቲ ሰውራ እንድሕሪ ኢልካሲ ሃገር ኢኻ ትብል ዘለካ ቤት ትምህርቲ ሰውራ ጥራሕ ኣይኮነትን ሃገር እያ ኩሉ ኣሎ በኣ ኩሉ ዋላ ባህሊ ኣሎ ዋላ ሕክምና ኣሎ ዋላ ኢደ ጥበብ ኣሎ ኩሉ ኣሎ። ሕጂ እዚ ኣቕልል ኣቢልካ ዝረአ ኣይኮነን።

0: ቤት ምሰውራ ኣነ ዝሓለፈ ኩሉ እዚ ክትንትኖም ደለኹ ብዙሕ ነገር ኣሎ ዝዝከር ብዙሕ ነገር ኣሎ ዝሓለፍናዮ ኣብ ቤት ምሰውራ ኣነ እዚ ልዕሊ ኩሉ ዝሓስቦ ግን እቲ ብለይቲ ክንስንክት ከለና ጥራሕና ሲ መምሃራን ከይተኣትውዎን ተባሂሎም ኣለይቲ ጥራሕን ስንክታ ስለ ዘለዎ ኣይትእተውዎን ተባሂሉ ጋህ ኢልና እዛ ኩላ ነብስና ጥራሕና እንዳስንከትና እንዳደረፍና ኢና ንሓድር ነርና ብደርፊ ከዓ ንዘናጋዕ ብምስንካት ንዘናጋዕ ብስሓቅ ንዘናጋዕ ካብኡ ተበጊሶም እዮም ከማ ንክንደርፍ ኣብቲ ባህሊ ኣቲና ንክንደርፍ በዓል ጣዕመ ዘተባብዑና በዓል ጓል ገባር ኮ ደርፋ እየን ክደርፋ እንደን ዝሓድራ ምሳና ክንዘናጋዕ እንዲና ንሓድር ኢሉ ርእቶ ሂቡ እዩ እቲ ኣባል ኣብኡ እቲና ሕጂ ኣነ ንቤት ምሰውራስ ዝለዓለ ተዘክሮን ዝለዓለ ክሳይኒ ዘለኒ መሰረተ ኢለ የ ከማ ዝሓስባ ንቤት ምሰውራ ኣነ
1: ካብ ሽዑ እትዝክርዮ ደርፊ እስካ ሓንቲ ብልጫ ብል ንእሽተይ ንእሽተይ
0: ሕጂ እታ ናይ ማይ ነርቀኒት ዝደርፋ ዝነበርኩ ናይ መጀመርያ ደርፊ እሳ ክዝክራ ህዝባዊ ኩናት ክካየድ ከሎ ማዓንጣ ካሸጥ ቀጠው ኣብሎ ኩኑን ይብሰውራ ምባል ወዝለቕለቕ ሓውኹን እሳት ጉመራ ምችንቕ ይግረፍካ ቁሪ ዝባንካ ይዕረቕ ጥሜት ይቕሳዕካ ቆርበትካ ይርቀቕ መርገፂ ኻብርህ ኣብ መሪር ቃልሲ ብደምካ ኮስኩስ ህዝባዊ ፈልሲ
2: ሃራይ ከምዚ ኢልና ተኣኪብና ክንዘራረብ ምብቃዕና ብጣዕሚ የመስግን ኣብ ጉጅለ ባህሊ ናይ ጣዕመ ገብረ ስላሴ እጅ ንሕና ድሕሪ ኣለይቲ ምዃና ከም ጉጅለ ተጠርኒፍና ንኸይድ ነርና ጥራሕ ጉጅለ ጥራሕ ዘይኮንኩ ኣነ ሙዚቃ እውን ተማሂረ ምስኡ ዝኸይድ ብድሕሪ እውን
1: እንታይ ሙዚቃስ እንታይ ተማሂርኪ
2: ሙዚቃ ኦርጋን ብስኩሉ ኖታ ዘለዎ ዓለ ዓሲና እውን ምሂሩና ነይሩ ኣነ እንተዘይተጋጌ ርስታ ልኡላ ፀጋይ ይዝክርካን እንተለዋ በዕለን እቲ ግዜ ስለ ዝነውሐ ኣብዚ ክንምሃር ከለና ምሳና እዞም ናይ ስንኩላን ባህሊ እውን ምሳና ተማሂሮም ነይሮም ብድሕሪ እዩ ከማን ኣብ ካልኣይ ግዜ ወያነ ዝነበሩሉ ወያነ ክምሃሩ መፂኦም ምሳና ዝመሃሩ ነይሮም ካብቶም ገለ ናይ ወያነ ዝነበሩ ኣባላት ገብረ እግዚኣብሄር ለቲና ወዘተ ዝበሃሉ ፈልጥ ለትሽ ማለት እዩ ለታይ ዝበሃላ ነይረን እዚኢታት እዚ ግን ምናልባት ሓደ ከይተጠቕሰ ዝሓለፈ ኮይኑ ኣብ ሙዚቃ ናይ ቤት ምሰውራ ሲምፎኒ ኣይተዘከረን ቀያሕቲ ዕምባባ እውን መሪር ጥራሕ ኣይትበላ መሪር ጥራሕ ኣይትበላ ጥዑም እውን ነይርዎ ይበላ ዝበላ እቲ የም ሙዚቀኛታት እውን
1: እሱ ዳፅንሐ ሞ ሰውራ ብሓፈሽኡ እቲ ኩናት እቲ ገለ ከከቢዱ ጥራሕ ልዒልካ ዝሕለፍ ኣይኮነን ምስቲ ምረት ሲ መቐረት ነይርዎ እወ ናይ ብሓቂ ምውቁር ነይሩ ሕጂ ተመሊስካ ክትረኽቦ ዘይትኽእል ኣሎ ብዙሕ ነገራት ብዙሓት ጋዜጠኛታት ተፈላለየ ኣርእስቲ እዮም ዝሕዞ ኣነ ኳ ኣፅቢበየ ሒዘ ብምሉእ ንጥፈታት ቤት ትምህርቲ ሰውራ ኣብዛ ሰዓት እዚኣ ክንውድኦ እዩ ንኽእል ዜና ብዛዕባ ቤት ትምህርቲ ሰውራ እምባ ጉጅለ ባህሊ ቀያሕቲ ዕምባባ ገለ መለ ኣይተረስዐን ኣለዉ ዘቕርቦ ዘመትዎ ናኣሎ ብዓብኡ
2: ነቲ ናይ ሙዚቃ ንምባል እንደምፅአ ነይረ እጂ ኣብቲ ጉጅለ ባህሊ ገለ ጠቂሰአና ናኣለዋ ገለ ከዓ ከም በዓል ሻሕሻሕ ኣለም ሻሕሻሕ ነረያ ወዘተ ንሓን እዚኣተን ነረ ኣብቲ መጀመርያ የዓል ዓሲና ብቲ ሙዚቃ ምሂሩና ብዳሕራይ ግን ብተስፋ ምክኤል ኢና ተማሂርና ኣብዚ ክንምሃር ተማሂርና እቲ ትምህርቲ እኳ ይቀፀለን እቲ ባህሊ ግን ንቕፅሎ ነርና ኣብቲ ባህሊ ንግንባራት መፂና ኣብ ጀልሃን ብፍላይ እቲ ዝያዳ ውዕውዕ ዝነበረ ንሜዳ መፂና ኣብ በዓል ናቐፋ ኣብቲ ግንባራት ነርኢ ነርና ከም ተወሳኺ ናይ ኣለይቲ ማለት
1: እዩዞራ ነርክን ምእላይ ዳምን ይኣልዮ ብድሕሪ ክንመን ይኣልየልክን
2: ንሕና ኣለዋ ንዶ ተንተረፍ እቲ ምሳና ዝመፁ እቶም ቀሕቲ ዕምባባ ንሕና ግደ ንወስድ እተን ዝተረ

0: ሓሊፉ ከዓ እተን ዘለዋ ኣብዝተረፋ ከዓ ግደን ይወስዳ ማለት እዩ። እንደገና እውን ሱዳን እውን በፂሕና ነርና ኢና ምስኣቶም ምስ ቀሕቲ ዕምበባ ማለት እዩ። ሕጂ ከምዚ ኢሉ እዩ እቲ ጉዳይ ዝጓዓዝ ነይሩ። ሙዚቃ ሙዚቃ ንዓና ዜማ ዝህብ ንዓና ግጥሚ ዝህብ ጣዕመ ገብረ ስላሴ ጥራሕ ንዓና ኣይኮነን። ጣዕመ ገብረ ስላሴ ብዘይካ ቀያሕቲ ዕምበባ ክማን ጉጅለ ነራቶም ናይ ተምሃሮ ብፍሉይ ከዓ ዘማዕብላ ዝነበረ ብድሕሪ እዚ ዓራሪ ምስ መፃና ግን ዓራሪ ብዙሓይ ስራሕ ኩን ስነ ምምህርና ወሲደ ናብ ድሕሪ መስመር የኸይደ ጋለ ካብታ ደርፈይ ዝነበረት ግን ትረፊ ክትብላኒ ይኽን ኩሉ ብረት ይቕናዕ ትብል ይ ዝክራኒ
1: ደርፊ ይኽምበር
0: ብዙሕ
1: ኣስማና
0: ብዙሕ እኳ ይዝክራኒ ኩሉ ብረት ይቕናዕ ዓንሳር ቀዳማይ ፀላኢ ክቕም ከዓኑ ብቕልፅም ሓፋሽ ገዛኢ ኣስም ተሰባይ ኣየነቕናዓዮ ሻምብቆ በረትና ጉልበትና ንብረትና ዓንፃር ፀላትና ከነውሎ ንዕጠ ናይ ሓባር ቅልስምና ታሪክ ንክንሰር ዝፈሰሰ ደምና ወይልኻ ከዳዕ ወይልኻ ከዳዕ ኣብቲ መሪር ቃሲ ታሪክ ንምዝምባዕ ዝፈልካ ዘርባ ኣብቲ እዋን እቲ ኣብቲ እዋን እቲ ድሓን ዝኾነት ደርፊ እያ ነራ ውዕውዕት እያ ደርፊ ነራ ብድሕሪ እዩ ግን ከምዚ ዝበልኮ ኮምስና እጂ ኣለ ብዙሕ ደርፊ ሂቡና
1: እንታ ኮንክ ዘይቀፀል ክያ ጓሊ እንታይ ክትረኽቢ
0: ተረሲዑ እቲ ግዜ ዮ ነዊሕኖ እቲ ግዜ ድሓር ካብቲ ባህሊ ከዓ ተፈልየ ናብ ድሕሪ መስመር ኣብ ምጥፋእ መሃይምነት እየ መጀመርያ ካብቶም መጀመርያ
1: ዘመቲ
0: ኖኖ መጀመርያ ኣርባዓ ሰባት ንፈተና ዲና ንገለ ዝኸድና ኢና ፍሉያ ሕጂ ብድሕረ ናይ ምጥፋእ መሃይምነት ናይ ምጥፋእ መሃይምነት ዘመተ ዝመፀ ብድሕሪኡ ሓይለይ ኣብ ምምህርና እዩ ድሕሪ ናፅነት ከዓ ኣብ ቴስዓን ሓደን ከዓ ሚኒስትሪ ቤት ምሰውራ ገዲፈ ከዓ ኣብ ክፍሊ ኢሚግሬሽንን ዜግነትን ይሰርሕ ይቀኒ

0: Dame un grr.
1: ¿Un qué?
0: Un grr.
1: ¿Un qué?
0: Dame un tu, ta, ta, tu, ta, tu, tu.
1: Okay.

0: Atravessou a mata mensagem.
1: Oh.

ሰላም ኣብ ርሕቑ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምቕ ሰላምታይ ክቐርበልኩም ይፈቱ ከመይ ቀኒኹም። ሕጂ ከዓ ጥብሲ ዝልዝል ስጋ ሒዘ መፅእ ኣለኹ። እዚ ንምስራሕ ድማ እንሆ ኣስቤዛ ተቐሪቡሎ። ዝልዝል ስጋ ሕፅር ኣቢልና ቆሪፅና የለና ማለት እዩ። ሕፅር ኣቢልና ዘልዚልና የለና። ኣስቤዛ ድማ ምስኡ ዝኣቱ ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ ፐርሰሚሎ፣ ጉንዲ ሰዴኖ፣ ጉዕ በርበረ፣ ኮሚደረ ተመቲሩ ተቐሪቡሎ። ከምኡ ድማ ሮዝማሪኖ ተቐሪቡሎ። ዘይቲ ድማ ዘይቲ ኦሊቭ ተቐሪቡሎ። ቀመማት ኣብዝሎ። ስለዚ ሕጂ ንኩሉ ቀመማትና ብሓንሳብ ኢና ከነዳውሶ ማለት እዩ። ካብቲ ምቅልላው ጨሪስና እንዲና ወፂና ዘለና። እዚኣ ከዓ ብከምኡ ደይኮነት ብከምዚ ኣሰራርሓ እያ ትስራሕ። ክልተ ማንካ ጣውላ ሽጉርቲ ክጥቀሚ፣ ሽጉርቲ ቀይሕ ብደቂቕ ዝተመትረ

ሓደ ማንካ ጣውላ ሽጉርቲ ፃዕዳ ክጥቀመ፣ ሰለስተ ማንካ ጣውላ ከርሰሜሎ ብደቂቕ ዝተመትረን

ክልተ ማንካ ጣውላ ከዓ ጉንድስ ሰዲርና ክጥቀመ ኩሉ እዚ ነናቱ ዝኾነ ብጣዕሚ ፅቡቅ ዝኾነ ተሕዝቶ እዩ ዘለዎ። በዓል ፈርሰሜሎ በዓል ጉንድስ ሰዲርና ኣዝና ክንጥቀመሉ ፅቡቅ እዩ። ዋግኡ ኣዝዩ ውሑድ እዩ፣ ተሕዝትኡ ግን ኣዝዩ ኣገዳሲ እዩ። ሮዝማሪኖ ከዓ ከምኡ ኣዝዩ ብሉፅ ዝኾነ ተሕዝቶ እዩ ዘለዎ። ሓደ ማንካ ሻሂ ሮዝማሪኖ ከዓ ጥቀም ኣለኹ። ኮረሪማ ተርቂ ማንካ ሻሂ ኮረሪማ። ማንካ ሻሂ ከዓ በርበረ ጸሊም። በቂ ማንካ ሻሂ ከዓ ካዕካዕ። እዚ ቅመማት እውን ነናቱ ዝኾነ ተሕዝቶ እዩ ዘለዎ። ቅመምና ተጠቂምና ኩሉ ግዜ ኣብ ግጡም መክደን ዘለዎ ኢና ነቐምጦ። በቂ ኩባያ ከዓ ዘይቲ ይገብር ኣለኹ። ነዚ ኩሉ ብሓንሳእ ኢና ነዳውሶ። ሓደ ኩባያ ኮኛክ ይብል እዩ። ኮኛክ ኣይቀረብኩን፣ ብማይ ከዓ ክንገብሮ ንኽእል ኢና። ስለዚ ሓደ ኩባያ ዝኸውን ማይ ተጠቂመ ኣለኹ። ኮኛክ ክንጥቀም ንኽእል፣ ድሩቕ ሜስ ክንጥቀም ንኽእል። ስለዚ ነዚ ስጋና ሕጂ ኣብኡ ከነዳውሶ ኢና። ኣዳዊስናዮ ተፀናሕና ከማን ብጣዕሚ ፅቡቅ እዩ። ተዳዊሱ ፀኒሑ ድሓር ኣብቲ ዝቕረበሉ ኣፀቢቕና ብሲልና ደይኮነ ወይ ኣፀቢቕና ከነብስሎ ኣለና ወይ ከዓ ግንስል ኣቢልና ጥብስ ኣቢልና ከነውርዶ ኣለና። ካብ ክልቲኡ ሓደ ኢና ክንጥቀም ዘለና እንተ ኣይ ምብሳል ኣይ ታዕሽሚ ኮይኑ

ስጋ ኩሉ ግዜ ይባላሸ ይመልሱ እዩ ዝዕፅቕ ማለት እዩ። እጂ ከምዚኣ ጌርና ዳዊስና ኣለና ኩላ ነገር ኣትያተያ ዘላ ድሓር ብላዕሊ ኮሚደረን ጉዕን ጥራሕ ከእትው እየ ኣብ ምውራዱ ማለት እዩ። እዚኣ ጌርና ፀቢያና ነዳውሳ ተዳዊሱ ተፀኒሕልና እውን ዝበለፀ እዩ ማለት እዩ። ከምዚ ኢሉ ሲ ተፀኒሑ ዋላ ከምዚ ጌርና ፍርጅ ከነእትዎ ንኽእል ኢና ስጋ ስለዝኾነ ምእንቲ ከይባላሸወና። ኣዳዊስና እንትርኣ ፀኒሕና መሊሱ ፅቡቅ ገይሪ ዩ ድሳማማዕ ማለት እዩ። ሕጂ ግን ግዜና ምእንታን ክንቁጥብ ቀልጢፍና ኢና ክንሰርሖ።

ከምድላይና ቁርብ መረቕ ክህልዎ እንዳሕር ደኣ ደሊና ፈሊሑ ድፀንሐማይ እንተ ደኣ እቲና ኣሉ ዋላ ሓንቲ ፀገም የለ እንተ ደኣ ከምኡ ኣድርቕ ድበለት ክኮነልና ደሊና ከዓ ከምኡ ኣድርቕ ኢላ ክላ ክነውርዳ ንኽእል ኢና ከምዚ ዝደለናዮ ቁሩብ መረቕ ክህልዎ እተደሊና ከዓ ማይ ፍሉሕ ማይ ፍሉሕ ምክንያቱ ቀልጢፍና ነውርዶ ዓይነት ኣሰላልሓ ስለ ዝኾነ እዚ ወይ ኣፀቢካ ከተብስሎ ኣለካ ፅቡቅ ግዜ ወሲዱ ማለት እዩ ወይ ከዓ ግንስል ኣቢልካ ከምዚኣ ቀልጢፍካ ከተውርዶ ኣለካ ካብ ክልቲኡ ሓደ እዩ እተዘይኮይኑ ይእንዱ እዩ እቲ ስጋ ዓፂቂ ዝኸውን ተበሲሉ ከዓ በቃ ከምቲ ልክዕ ተኣሽሙ ይኸውን ማለት እዩ ስለዚ ብብዝሒ ኣብ ንሰርሓሉ ግዜ ክስታይ ክኸውን ይሓይሽ ክበስል ይሓይሽ ከምዚ ንእሽተይ ኣብ ድኾነሉ ግዜ ግን ዋላ ሓደ ፀገም የብሉ ቅልጥፍ ኢልካ ኣውሪድካ ንመግቢካ ተዳልዎ ከለካ ዝበለፀ እዩ ሓንሳፍ ንእሽተይ ፅንሕ ኢልና

ስጋና በሲላት ልናላ ሕጂ ከነውርዳ ኢና ተሰማሚዓት ልናላ ከምቲ ዝበልኮ ማይ ክንገብረሉ እተኣ ደሊና ማይ ንገብረሉ እንተኣ ብከምዚ ኣብኡ ከሎ ክቕረበልና ደሊና ኸ ኣብኡ ከሎ ንቕርቦ

ኣራይ ከምዚኣ ጌርና ኣብ መቐረቢ ጌርና ተቐረብናዮ ፅቡቅ እዩ። ከምኡ በቃ ለንቀነ ከም ዋላ ከም ልማድ እንተወሰድናዮ ምስ ሰላጣ ጌርካ ምቕራብ ብጣዕሚ ፅቡቅ እዩ። ምክንያቱ ኣብቲ ዓይነት ኣሕምልትን ዓይነት ሰላጣን እቲ ዝሃፍተመ ተሕዝቶ ስለ ዘሎ ኣብዚ እውን ብዙሕ ኣሕምልቲ ናእቲና ከምቲ ዝረአኽሞ በርሰሜሎ ኣሎ፣ ጉንዲ ሰዴን ኣሎ፣ ሽጉርቲ ፃዕዳ ኣሎ፣ ሽጉርቲ ቀይሓ ኣሎ፣ ኮሚደረ ጉዕ በርበረ ኣሎ፣ ተቐምማት እውን ኣሎ ማለት እዩ፣ ኮረሪማ ኣሎ፣ በርበረ ፀሊም፣ ካዕካዕ፣ ጨው ኣትይዎ ማለት እዩ። እዚ ብሓንሳብ ተዳዊሱ እንተፀንሓልና ከማን ዝበለፀ እዩ። ኣዳዊስናዮ ፀኒሕና ንመሳሕድዩ ንድራር ድዩ ክንቅርብ ከለና ንድራር እኳ እንተዘይመረፅናዮ ፅቡቅ እንዲ ንመሳሕ ክንቅርብ ከለና ኣዳውስ ኣቢልናዮ ፀኒሕና ድሓር ብሰክተት ኣቢልና ኣውርድ ኣቢልና ንምግቢ ከነዳልዎ ከለና ብጣዕሚ ፅቡቅ እዩ። ምስኡ ሳላጣ ጅርጅርን ካውሎን ቀሪበ ኣለኹ። ከዚ ከም ልማድ እንተወሰድናዮ ብጣዕሚ እዩ። ምክንያቱ ዋግኡ ብዙሕ ኣይኮነን፣ ተሕዝትኡ ግን ኣዝዩ ኣገዳስን ጠቃምን ስለዝኾነ ኩሉ ግዜ ምስ ዝኾነ ዓይነት መግብና ከነዘውትሮ ከለና ፅቡቅ እዩ። ካልእ ሰላጣታት እውን ክንጥቀም ንኽእል ኢና፣ ብሱል ሰላጣታት ክንጥቀም ንኽእል ኢና፣ ዝደለናዮ ሰላጣ ክነዳሉ ንኽእል ኢና። ኣነ ከዓ ኣብ ጅርጅርን ካውሎን ኣዝየ ዝፀቅጥ ማለት እዩ። ስለዚ እሱ ቅርብ ኣለኹ። ኣብቲ ዝስጋናኻ ብፅቡቅ ተቃሚሙ እዩ ተቐሪቡ ዘሎ። ዘይተቀሊብ እዩ ኣትይዎ፣ ኣይተቀላለወን። ከምዚ ዝረኣናዮ ብሓንሳብ ኣዳዊስና ኢና ኣባዴላ ልብልብልብልብ ኣቢልና ውፅኢናዮ ዘለና። ስለዚ ናይ ሎሙ መዓልቲ ከዓ እዛ ዓይነት ኣሰራርሓ እቲ ትሕዝትኡ እንተደኣ ርኢና ኣብቲ ስጋ ኩሉ መዓልቲ ከም እንብሎ ንሕማም ክከላኸል ዝኽእል ዝንክሎ ኣብዚኣ ሓንቲ ስብሒ እውን ኣይሕለፍናን። ኩላ ቀያሕ ስጋ እያ፣ ግን ኣብቲ ቀይሕ ስጋ ስጋ ከብቲ እዩ ማለት እዩ፣ ጎዳኢ ኮለስትሮል ኣለ እዩ። ስለዚ ብዓቐን ኢና ክንጥቀመሉ ዘለና ስጋ ከይተቀላለወ እቲ ኣብኣትዩ ዘሎ ሃፍቲ ሞ ዘሎ ኣሕምልቲ እዚ ኩሉ ሓዊስካ ክርአ ከሎ ብምጡን ዓቐን ክንምገቦ ኣዝዩ ፅቡቕን ጠቃምን እዩ። ስለዚ ናይ ሎሚ መዓልቲ ኣሰራርሓ ጥብሲ ዝልዝል ስጋ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰላም ቅነ

0: ምስል በርናምጅ ዘረጥቀና ስለይኩም መተቅብለትና እዮም ዲብለ በርናምጅ ጋሸይት ግታል ግናቱ እለዮም ለህሌት ምስልና ጋሸይት ለተብርሃን ፈቶ ግትግባቱ ሙና ድለት እታ በርዶ ህታ ለሓልየቱ ሓልየት ከምስልሁማ ዲ ብዙሕ ተማሲል ምና ዲቦ ወክድ ሜዳን ብዙሕ ሓልየት እብክለለቀት ብትግሮ ትግርኛ ለሓለያ ወዲብ ፈን ለሻረከያ ምና ዓበይ ሙናድሊን ፈናኒና ሓቴታ ምስለለእን ወዲየ መቃበለት ግትትሌቱ እንቱ ማስክ ብደንጎ በርናምጅና ህየ ግልተ ታብዑና ሰኢትና ዓባይታ ካዲባ በርናምጅ ትወግነት ዓደ ናድለት ለተብርሃን ፈቶ ግላ ብኪኒ ተፍርሰት ግልሓምደ ክፈተ ብስሜት ኩሎም መተቅብለት ተለፊዝዮን ንትርያ ወእሰናይ ዳሓመፀኪ ወክድና ወዘመና እንዳሓሸምኪ ዲብእላ ምስልና ግተታጀኪ ብሰምሓትከ ህየ ብድግማን ሓምደኪ መርሓባ።
1: ኣነ ካብ ልቢ የመስግነኩም። ኣነ ኣብ ስነ ጥበብ ዝተሓወስ ኩሉ ግዜ መጀመርታ 79 ናይ ብርጌዳት ባህሊ ነይሩ። ንሕና ሕጂ ካብተን ብርጌዳት ድሕር ኢልና ኢና ጀሚርና። ምክንያቱ ብርጌድና ብርጌዳ 44 ደባይ ኢና ነርና። ደባይ ስለ ዝነበርና ብድሕሩ ንሳሓል መፂና። ንሳሓል ምስ መፃና ኩላተን ከዓ ባህሊ ቅመን ፀኒሐናና። እዚ ቅመን ምስ ፀንሓና በብሓይሊ ኢና ጀሚርና። በብሓይሊ ምስ ጀመርና ኣነ ባህሊ ይፈልጥ እኒ ነይር ቅድሚ ባህሊ ኩሉ ሰብ ባህሊ ክኸውን ኢሉ ዝተጋደለ ነበረ። ግን ሓፈሻዊ ከዓ ባህሊ ክኸውን እየ ኢለ ኣይፈልጥን እየ። ኣጋጣሚ ግን ታ ሓይልና ኣምፃ ኣቢሎም ገለ ሰባት ባህሊ ከተርእዩ ኢኹም ናይ ሓይሊ ክትኮኑ ኢኹም ኢሎም ኣዋፂኦምና። ከምኡ ምስ በሉና ሕራ ኢልና ናይ መጀመርታ ሓንቲ ደርፊ ኣብ ሓይልታት ከለኩ ደሪፈ። ግን ከምዚ ንቀፃሊ ባህሊ ዝኸውን ገይረ ኣይወሰድክዎን ነይረ። ሓንቲ ደርፊ ብኣ ምስ ተስፋ ሂወት ኣውፅዋት ገጣሚ ኣኳ ይዝክሮን እየ። ንንድዕ ሽዑ ንቕሕ ዝበለ ናይ ባህሊ ድሌት ስለዘይነበረካ ይተብሎን ኢኻ ንዓ ምስ ደረፍና ዳሕራይ ኩሉ ንኣኪቦም ኣብ እግርት ኣባ መግዛእቲ ውሪዶምና ባህሊ ማለት እዩ። ምስ ወረድና ብድሕሪኡ ገለገለ ደርፍታት ክደርፍ ጀሚረ ማ ሽዑ ብኣቢል እየ ባህሊ ለሚድያ እምበር ቀድሞ ናይ ባህሊ እንተኣሽሙ ይነበረኒ ታ መጀመርታ ኣብ ሓይሊ ዝደረፍኳ ድያ ኣብ ሓይሊ ዝደረፍኳ ኤሬትራ ሃገርና ልማዕዘ መሬታ የእካል ይኹን ማዕድን ኩሉ ዝረከባ ንዓይንኻ ተፅግብ ኩሉ ዝጥምታ ኣትብልኒ በዚ ዓይኒ ባህሊ ወሪ ንሕና ክገርመኪ ኣብ እግርታ ኣባ መግዛእቲ ምስ ወረድና ብሙሉእና ዋላ ክኢላታት ነይሮምና እዮም ኣብ ኣስመራ ዝነበሩ ዝፈልጡ በዓል ኣለም ሃይለ በዓል ወዲ ካቫሌሪ ነይሮም እዮም ዝፈልጡ ኣፍልጦ ዘለዎም ዋላ ኣብቲ ባህሊ ንሱ ባህሊ ነይሩ እዩ። ባህሊ ዘይነበሩ ምሁራት ኣፍልጦ ዘለዎም ነይሮም እዮም። ንሕና ከዓ ሃይልና ከ ዘይንብል ብዛዕባ ባህሊ ነርና ኢና። ኣነ ብነፍሰይ ዋላ ሓንቲ ኣይፈልጥን እየ ስለ ነፍሰይ ክዛረብ። ግን ኩሉ ኢኻ ትምሃሮም ሜዳ ከበሮ ትምሃር፣ ደርፊ ትምሃር፣ ትግረይ ትብሊ፣ ትግርኛ ትብሊ፣ ኩሉ ብሄራት ኢኻ ትምሃሮ ኩሉ በቃ እቲ ገጣማይ ዘምፃኣልኪ ኩሉ ክትላማመድ እዩ ስጋብ ክልተ ደረጃ ምስ በፃሕኪ ቀዳማይ ካልኣይ ሳልሳይ ኢልክ ከዓ ኣብቲ ደርፊ ትስርዒ። ሕጂ ሽዑ ምስ ወረድና ንሕና መቸም ደርፊ ባህሊ ብርጌድና ኣቂሞም ኣለው ተባሂልና ወሪዶም ሓዊ እዮም ዝኣግዱ ዕንጨይቲ ከም ሒዝኩም ምፁ ይበሃሉ። ዕንጨይቲ ቶም ሓይልታት ዕንጨይቲ እዮም ሒዞም ዝመፁ። ዕንጨይቲ ሒዞም መፂኦም ኣብ ኩሉ እቲ ከባቢ ናይ ስተጅ ሓዊ እዩ ዝእጎድ። ሓዊ እጎድ ነፀላናተይ እታ ጥውየ ነፀላ ታ ምስ ተሰዋዕ ክዝቕበረላ ማለት እዩ። ናይታ ሓደ ብፃየይ ከዓ ከምኡ እታ መቕበሪትና ጥውየ ነፀላ ኣላ ናይ ኩልና ኢና ኣሲር ናይ ስተጅ ኮይኑ ተኸዊልና ማለት እዩ። ከበሮ ከዓ ጀሪካን እዩ ነይሩ ሽዑ በዓል ተኸስተቐሽ በዓል ጓሽደን ከበሮ ቁርብ ኣንፈስ ዝነበሮም ነይሮም ዝምህሩና። በቃ ተማሂርና ነቲ ክህሉ ሓዊ ምስተኣጎደ ኩሉ ክኽሄር ትብሊ ዝርአኪ ሶም ከዓ ሕጉስ ይብሉ ከምዚ ፅቡቅ በቃ ይሕጎሱ። ንዕና ፅቡቅ ኮይኑ ይስማዓና ንግንዖም ፅቡቅ ኮይኑ ስምዖም ኩሎም እዮም መፂኦም ዓሽ ዝብርኪ እዛ ናይ ቀብሪ ትብልያ እዛ ሚክሮፎን ኣላ እዛ ከምዚኣ ትተሓሰ ንሳ ጌርና ኢና ደሪፍና ነፀለና ከውኢልና ሓዊ ኣጉድና እምበር ካልእ ዋላ ሓንቲ ይነበረን ሽዑ። ግን ትላማመድ ዋላ ግበሮ እንተይሉካ እስክትገብሮ ግዴታ ኣለካ ዋላ ንሓይልታት ኢልክ ምፅ ዋላ ገለ ኢልክ ምፅ ንቐፃሊ ንቕፅል ኣይመሰለና። ግን ግበሮ ከምዚ ኣዘናግዓ እዩ እንተኢሎም ከዓ ግዴታ ኣለካ ክተዘናግዕ ኩልና ከዓ በብዓቕምና ሽዑ መጀመርታና እዩ ነርተን ካልኦት ቀዲመናና እየን ጀሚረን ነይረን። ሽዑ መሰርኣና ናብ ብርጌድ 23 እዮም ዝሰዱና ክንርኢ ብርጌድ 23 ቅድመና ጀሚሮም ስለ ዝነበሩ ክንርኢ ሰዲዶምና ናብኡ ክላማመዱ ከለዉ ናብኦም ከይድና ክላማመዱ ከለዉ ከጣቅዑ ከለዉ ትፈልጥያ ከዛ ናይ ገድሊ ጠቃዒት ናብኦም ከይድና ርኢና መቸን በቦ እዳረኣና ብኣቢልና ከዓ ባህል ብርጌድ ኮይና ማለት እዩ። ሕጂ ባህል ብርጌድ ምስ ኮይኑ ከዓ ሓፋሽ ውድባት ትብል ደርፊ ናይ መጀመርታ ደርፊ ደሪፈ ኣብኡ ማለት እዩ። ናይ በይነይ ሸዓ ናይ በይነይ ሓፋሽ ውድባት ትብል ደሪፈ ፅናዓ ጨናፉ ውድብና ደፍኣት መንኮርኮ ናባለና ሃርበኛ ውቃል ሰም ዘሐብን ህዝባዊ ሰራፍ ናይ መፃእነት ንሃገራዊ ክብሪ ንሰብኣዊ መሰል ዘከንቲ ምዕት ንክፋት ትምዓት ምስጋር ኣብ ቃልሲ ተወሊዶም ኣብሩ ዝዓበዩ ውዲታት ንምሻል ትብል ደሪፉ ማለት እዩ።

ኣነ ግጥምን ዜማን ካብ ኩሎም እየ ዝቕበል ነይረ። ማለት ገጣሚት ኣይነበርኩን ዘያሚት ኣይነበርኩን ኣይደርስኒ ኣይ ዘይምን እየ ነይረ። ግን እቲኦም እንዳ ዜማ ዝበሃሉ ኣለዉ እንዳ ሙዚቃ ዝበሃሉ ኣለዉ ዘዳለውልና ኢና ንደርፍ ነርና። ካልእ እዚ ምስ በዓል ሓጀር ደረፍኮ ዋላ ምስ በዓል

ምስ ሓጀር ዘይድ ሰለስተ ደርፊ እየ ደሪፈ መጀመርታ፣ ግን ምርጫ እዩ ድቂ ሓርነት ካልእ ሕጂ ተሓንቲ እዛ ድቂ ሓርነት ትብል ኣነን ሓጀርን ደሪፍናያ እንደገና ሓንቲ ነራ ስውእት ልጋንሽ ትበሃል ነራ ምስ ካልኣይታ ካልኦት ኩሉ ግዜስ ቀዋሚ ትሕዞን ኢካ ትደርፊ ሓደ ሒዞ ሓደ ከማኒ ሒዞ ኣብ ክልተ ሰለስተ እንዲ ዝወድቕ ኣብ መጀመርታ ሰለስተ ትኸውን ካብ ክልተ ትኸውን ተጣባባ ቀሎ ትሓምም ትኽእል ገለ ሕጂ እታ ድቂ ሓርነት ናይ ወዲ ባክረ ዜማ እያ ከማን ኣነን ሓጀርን ንደርፋ ነርና ብድሕሪኡ እንድዕመን ደርፊዋ ከማ ናይ ዝክራን ካልኣይ ምርጫዩ ትብል ከዓ ነራ ምርጫዩ ካብተን ዝፈትወን ንሓጀር ተዘክረኒ ደርፊ እያ ምርጫዩ ሕጂ ካብ ድፋዕ እያ ወሪዳ መጀመርታ ካብ ድፋዕ ምስ ወረደት ንሕና ከዓ ኣብ ክልቴና ኣነን ሓጀርን ደሪፍናያ ማለት እዩ ምርጫይ ፍሊት እያ ክገርመኪ ፍሊት እያ ኣነን ምርጫይ ሲ እንዲ ኣሃዱና ፍሉይ ተመክሮ ዋላ ፊልጶስ እታ ምርጫይ እዩ ዝብለና ነይሩ ቅድም ኣብርጌድና ከለና ማንያቱ ናርዓ ግበ ብርሱ ምራል ንራዋ ናይ ህዝበይ ንምግዳል ምርጫዩ ምርጫዩ ሂወተይ ንሃገር ንምኽፋል እያ ትብል ኩነታ ፀንኪሩ ኣብ ልዕለይ ሕለ ክላኻት ይብዛሕ ቀይሕ ደመ ይፍሰስ ከማይወን ይቀዳሕ ዘበርኮቶ ሎሚ ይኹን ፅባሕ ኣብ መሬት ካብ ምውዳ ከብረት ክብረት እንተ

ዋህስ ማንታ ተቐላሳይ ካልዋሳይ መገረጃ ጸላም ቅራዲ ትርባዒ ዋህስ ህልውና እሙን መጸግዒ ትንፋስ ዘይድህብ ኖትኪ ተብራዒ ሙዩቕ ንዝበሉ ዝህላቡ ቆጻዒ ቁልጡ ስጉምትኻ ከበርቂ ዝበርቕ ትነጽግ ባሩዳና ውፅኡ ዝስንቕ ወስተኻ ዘይምሕር ዘዕፍር ከምሕኑቕ ሴፍካ ምስተወርወረ መታቲሩ ዘደቕቕ

ዞባታት ኣብ ዝባጋ ተጥሒ ዕላማኻ ንፁር ንማሕበራዊ ይፍትሒ ካብ ፃን ናብ ፃት ሃገር ኣብ ኩሉ ዘርጋሒ ሓደ ክንስኻ ክንዳኣሳር ተተረባሒ ሰላም ንኽውሓስ ብምኸተ ዓቃቢ ዓለም ተናዚዛ ጌራትልካ ቐልቢ ስነ ሓሳብካ ስዕሩ ረኺቡ ሰዓቢ መለሳት ዝተሓገለውዕሎኦም ዝጠዊ

0: 의사.
1: ناي شعبيا يا ولدي نزال علم شعبيا.

0: ሓሊፍና ዮ ሽግር ብሓቂ ኣሰኒና።
1: መሪሩ ሽግርና በዚሑ፣ ድምቀት ፀሓይ እንከሎ ብድርግሑ፣ ምድረስ ሰማይ እንከሎ ብሰፊሑ፣ ሓቂ ክስእን መልሓሶም፣ ክፋዕ ክብሕቶ ልቦም፣ ብሓሶት መስኪሮም ሕልንኦም ቀቢሮም፣ ብፅፍርና ፍሕርና ኣፍሽልናዮ ሓሶቶም።
0: ንስለኽዩ ጉዕዞናት ዓባይ ነፅነት፣ ንምንታይ ደኦ ዝተመነና ስኒት፣ ዝፀርና ትመሪር ህሞት፣ ህወቶም ከፊሎም ንስለኺ ክብሉ ብላይቲ ገስጊሶም፣ ኣዕፅምቶም ከስጊሶም፣ ደሞም ናፍሲሶም፣ ከይትዓብርዮም ብዘይሕልና ከይትግፍዕዮም ኢሎም
2: ሞየለን ሓንቲ ዝሃገርና ኣብ ሓንቲ መስመር ረጊፅና ኣብ ሓንቲ መኣዲ ተቓዲስና በስመ ኣብን በስሚ ላህን ኢልና ንብዓትክን ንብዓትና ክንደርዝ ኢልና ገኒሕናዮ ዘመን ኣብ ፍቕሪ ሰሚርና።
1: ፍራዓስቡ ክረክብ ሰበይ ክመቕሉኸ ኣብ ክልተ ኤረይ ንሱዳንን ኢትዮጵያን ኢሎምኺ ሃገረይ ደቅኺ ክፈላለዩ መግዛቲ ክጥዕመሎም ክትጫረት ውበቱ ሕቡእ ሃብትኺ ዝሓሰቡ ደም ከምብዑኺ
0: ዳንኬራን ኣዋጅን ጠበንጃን ኩርማጅን ወደልን በደልን ገደልን ገበልን ተፃዊርና ዘምፃናኪ ኤረና ድሌትኪ ተረዲና መጻኺ ኣስተብሂልና ማሕበር ፍቕሪ ሃገር መስሪትና ኣብ ኤርትራን ኤርትራውያንን ሰሚርና መገረጃ መግዛቲ ተርቲርና ብርሃን ነፅነት ዘርሓና ኤርትራውያን ኢና ንሕና
1: ቅንዕዶ ክንብሎ ሕስድና ተተበራርዮም መፅኦም ክገዝኡና ባህሉዶ ሃይማኖት ናሉ ክፈላልዩና ኣይፈለጥዎን ሞት ፅንዓትና ኣይንፈላለን ዝብል ጽኑዕ ዕርድና
0: ካብ ፀሓይ ናይ ንግሆ ካብ ወርሒ ናይ ለይቲ ደረት ትርኢታ ድምቕቲ ምጩውቲ ወትሩ ለምለም ከምለስ ውቅብቲ ዝንከ ዘይብላ ስትርቲ ሕዝእቲ ናይ ልቦናይ ቋንቋ መንፈሳዊት ዕረፍቲ እወ ናይ ልቦናይ ቋንቋ መንፈሳዊት ዕረፍቲ
1: ብተምሳል ሓሳበይ ክገልጾ ፍቕሪኺ ህያው ገለ ኽቕርቦ ክዛረብ ብቋንቋኺ ነቲ ረቂቕ መንፈስ ዘይረአ ግርማኺ ዝንቀሳቐስ ክገብሮ ኮግልሖ ስእልኺ ፍቐድለይ ሃገረይ ክዝርዝሮ ታሪኽኪ
0: ሓያሊኡ ፍቕርኺ ዝገዝእ ናእምሮይ ኣብ ሰውነተይ ሰሪፁ ክቈፃፀሮ ንደመይ ናትኪ ኩልንትናይ ፍቕርኺ ዩ ሃገረይ ዘንፀባርቕ ስልማት ካብ ኩሉ ተደናቒ ንጌጣጌጥ ዝቕርብ ብሩር ምስ ወርቂ ሉሉን እንተኾነት ዝኸበረ ዕንቂ ሃንደበት ጠፋኢ ካብ ኢትካ ሞላቒ ንስኺ ናተይ ግን

ንስለኺ ጉዕዞና ፀሓይ ተቐዲና ኣብ ወርሒ ኣፅሊልና ሓመድ ኮበርታና እምኒ ዝትርኣስና ሓሊፍናዮ ሽግር ብሓቂ ኣሰኒና እወ

0: ላይኮነ
1: ኦር ደቀንስዮን ዕዳ ውሳነን ስነትን ተርኢ ማህደር ሓቂ ምንባር ጓሂኣን ሓጐሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
2: ሕማ ናይ ሰብኳ ሓሲበት ይፈልጥ ሽግር መከራ በልሕሪ
1: ዝስመመሲ ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸታ
1: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ባጋጣሚ

እዞም እንዕዘቦም ዘለና ኣባላት ሓደ ስድራዮም ኣብዛ ንእሽተይ ጃልባ ተሳፊሮም ናብቲ ኣብ ማእከላይ ሰሜናዊ ፊሊፒንስ ዝርከብ ገማግም ፈለክ ክበፅሑ ን30 ደቓይቕ ክጓዓዙ ኣለዎም። እዚ ናይ ስራሕ ቦታኦም እዩ።

0: ረሄልዮ ራሞስ ይበሃል። ንሱ ምስቲ ወዲ 13 ዓመት ወዲ ሃቶን ወዲ ሓዉ ወዲ 15 ዓመት ኣንድሮፍኒ ዝጓዓዝ ዘሎ። እዞም ካልኦት ድማ ቤተሰብ ናይዛ ስድራ እዮም። ስርሖም ዝጅምርሉ እቲ ዝበለፀ ቦታ እዮም ዘናድዩ ዘለዉ። እዞም ስድራ ወርቂ ክደልዮም ናብዚ ቦታ መፅኦም። ኣብዚ ቦታ ቅድሚ ሕጂ ሒደት ግራማት ወርቂ ረኺብና ነርና ይብል ረሄልዮስ።
1: Okay.

ኣብዚ ጫካ እንዳተባራረዩ እዮም ዝኩዕቱ። ሃቶ ካብ ኩሎም እቲ ዝነኣሰ እዩ። ስለዚ ናብዛ ጉድጓድ ብቐሊሉ ክኣቱ ይኽእል።

እቶም ስድራ ዝደልይዎ ዘለዉ ወርቂ ኣብ ማዕሞቕ እዚ ጉድጓድ እዩ ዝርከብ። ረሄልዮስ እዛ ማሽን ምስራሕ ኣብያቶ እዩ ዝቃለሳ ዘሎ። እዚኣ ኤር ኮምፕረሰር ማለት ከዛኒት ኣየር እያ። ኣየር በዚ ስሊንደር ኣቢሉ ናብቲ ትቦ ይኸይድ ሞ ነቲ ኣብ ትሕቲ እቲ ማይ ዝኣቱ ሰብ ድማ ከስተንፍስ ተሕግዞ። ስለዚ ንንውሕ ዝበለ ግዜ ኣብ ውሽጢ ማይ ክፀንሕ ይኽእል ብምባል ረሄልዮስ ብዛዕባ እታ ማሽን ይገልጽ። እዛ መሳርሒት ኣየር ብምትሕልላፍ ሃቶ ኣብቲ ውሽጢ ማይ ኮይኑ ንኸስተንፍስ ክትሕግዞ እያ። ሃቶ ጫፍ እዛ ትቦ ኣብ ኣፉ ብምሓዝ ኣብዚ ውሽጢ ዝዲጋ ንሰዓታት ብምፅናሕ ጭቃ ዝመልአ ክሻ ሒዙ ክወፅ እዩ ተስፋ ገይሩ ዘሎ። ሃቶ ቀጺሉ ኣብዚ ውሽጢ እቲ ዲጋ ከለዉ እዚ ደንደስ ሃሚሙ ፀቒጥዎም ዝሞቱ ሓንበስቲ ብዙሓት እዮም። ስለዚ ኩሉ ግዜ ካብዚ ውሽጢ ዲጋ ብውሑስ መንገዲ ክወፅ እየ ዝጽሊ። ኣብ ውሽጢ እቲ ማይ ምስኣተኻ ጸልማት እዩ፣ ትሪዮ ነገር የለን። ብኢደይ እንዳዳህሰስኪየ ንላዕሊ ክወፅእ ዝፍትን። ኣብ ውሽጢ ከለኹ እቲ ጭቃ ጸቒጥኒ ከይመውት ኣዝየ ዝፈርህ።

ምክንያቱ ዕድለኛቱ ኮንካ ጥራይ ኢኻ ካብቲ ውሽጢ ድጋ ብውሕስ መንገዲ ትወፅእ ክብል ክብደት እቲ ስራሕ ዝገልጽ ፊሊፒንስ ብዙሕ ዕቋር ወርቂ ዘለዋ ሃገር እያ ገለ ካብኦም ድማ ጌና ይተበርበሩን ዘለዉ እቲ ኣብ ማእከላይ ኣርክ ጌለፖ ዝርከብ ደሴት እቲ ዝበዝሐ ወርቂ ዝርከቦ ቦታ እዩ እቲ ፍርቂ ናይዚ ሃገር ወርቂ ኣብዚ ዞባ እዩ ዝርከብ እቶም ኣብዛ ሃገር ዝነብሩ ደቂ ኣባት ህዝቢ ኣብ 16 ክፍለ ዘመን ቅድሚ መግዛእቲ ስጳኛ ኣትሒዞም እዮም ኣብዛ ሃገር ዕደና ወርቂ ጀሚሮም ካብኡ ኣትሒዙ ድማ ክሳብ ሕጂ ወርቂ ናይ ምድላይ መስርሕ ይቕፅል ኣሎ እቲ ኣብ ማእከላይ ኣርክ ጌለፖ ዝርከብ ደሴት እቲ ዝበዝሐ ወርቂ ዝርከቦ ቦታ እዩ እቲ ፍርቂ ናይዚ ሃገር ወርቂ ኣብዚ ዞባ እዩ ዝርከብ እቶም ኣብዛ ሃገር ዝነብሩ ደቂ ኣባት ህዝቢ ኣብ 16 ክፍለ ዘመን ቅድሚ መግዛእቲ ስጳኛ ኣትሒዞም እዮም ኣብዛ ሃገር ዕደና ወርቂ ጀሚሮም ካብኡ ኣትሒዙ ድማ ክሳብ ሕጂ ወርቂ ናይ ምድላይ መስርሕ ይቕፅል ኣሎ እቲ ኣብዛ ሃገር ብመንግስታዊ ደረጃ ዝካየድ ዝነበረ ዕደና ወርቂ ተቋሪፁ እዩ ፀኒሑ እተን ማሽናት እውን ካብ ስራሕ ወፃኢ ኮይነን እየን ዘለዋ ስለዚ ድማ ብዙሓት ተቐማጦ ዝዓዲ ኣብዘይ ውሑስ ቦታታትን ንኣሽቱ ዒላታትን ከይተረፈ ብናቶም መንገዲ ዕደና ወርቂ ዘካይዱ ዘለዉ መነባብሮ ብዙሓት ሰባት ካብዚ ቦታ ተደኪኑ ዝርከብ ወርቂ ዝምርኮስ ወርቂ ምድላይ ንነዊሐ ሰሪሐሉ ዋላ እኳ ገለ ሰባት ወርቂ ክደልዩ ኣብዚ ተኺላ ሂወቶም ተሰኣኑ ብፍጹም ወርቂ ካብ ምድላይ ግን ኣይንዕርፍኒ ኢና ኣብዚ ቦታ ወርቂ ክሳብ ዝሃለዎ ንሕና ድማ ንዕኡ ክንረክብ ብዝከኣለና ክንፍሕር ኢና ይብል ሓደ ካብዞም ኣብ ወርቂ ምድላይ ተዋፊሮም ዘለዉ ተቐማጦ ኣብዚ ግዜ እዚ ኣብዚ ቦታ ብኣሸሓት ዝቁፀር እዞም ተቐማጦ ባዕሎም ዝኩዓትዎ ንኣሽቲ ጎደጉድ ኣሎ እዚ ንሶም ብዘይ ዝኾነ መንግስታዊ ትእዛዝ ብውልቆም ዘካይድዎ ዘለዉ ስራሕ እዩ ዝበዝሐ ኣብዚ ቦታ ዝካየድ ዕደና ወርቂ ኣብ ውሽጢ ማይ ብምእታው እዩ ምክንያቱ እቲ ብዙሕን ፅሩይን ዝበሃል ወርቂ ኣብኡ ስለ ዝርከብ 700ዊት ካብዛ ሃገር ዝሽየጥ ወርቂ ካብዚ ዞባ ካብ ዝካየድ ዕደና እዩ እዞም ስድራ ወርቂ ሸይጦም መነባብሮኦም ከመሓይሹ ብዝብል ተስፋ ኩሎም ኣባላት ኣንስትን ቆልዑን ከይተረፉ ኣብዚ ስራሕ ተዋፊሮም ይርከቡ

ዓለም ለኻዊ ዘይመንግስታውያን ትካላት ከም ዝሕብሮኦ ብኣሸሓት ዝቆፀሩ ቆልዑ ስድሮኦምን ነብሶምን ክሕግዙ ገለ ውሕዳት ግራማት ወርቂ ተረኸቡ ኣብዚ ስራሕ ተዋፊሮም ይርከቡ ብምባል ይገልጻ።

0: ብዙ ክግደድ እዮም። ስለዚ ድማ ፃዕሮም ከንቱ ከይከውን እቲ ወርቂ ዝገዛ ኣሎም። ኣነ ከም ዓዳጊት መጠን እውን ንስድራይ ክሕግዛ ኣለኒ። እዚ ንኩልና ዘርብሕ ኩነታት እዩ ትብል
1: ናብ መቀቢሊ ከሚናንጌን

ሃቶ ኣብቲ ዘይሰርሓሉ ግዜያት ክልተ ግዜ ኣብ ሰሙን ንቤት ትምህርቲ ይኸይድ። ኣብቲ ሃገር ትምህርቲ ብነፃ እዩ። እንተኾነ ግን እቲ ዘብፅሖም በዓል ሞቶ ክኽፈል ኣለዎ። ሃቶ ካብቲ ወርቂ ሸይጡ ዝረኸቦ ገንዘብ እዩ ዝኸፍሎ ዘሎ። ትምህርቲ ኣብ ዝኸደሉ ኣዝዩ ፅቡቅ ይስምዓኒ፣ ምክንያቱ ብዙሕ እየ ዝምሃር። ምቁፃር ስለ ዝፈቱ እታ ዝፈትዎ ዓይነት ትምህርቲ ስነ ሕሳብያ ይብል። መምህራቶ ቀፂላ ሎሚ ናይ ምንባብ ፈተና ከነካይድና በለቶም። ወዲ 13 ዓመት ሃቶ ኣብቲ ክፍሊ ዝዓበየ ተምሃራዩ። እቶም ካልኦት ደቂ 9 ዓመት እዮም። ንሱ ቀጻል ስለ ዘብኩር ኣብ ሓደ ክፍሊ ደጋጊሙ እዩ። ወልደፍደፍ እንዳበለ ምንባብ ይቕፅል ኣሎም። እዛ መምህር ከም ትሕብሮ 6 ተምሃሮ ካብዛ ክፍሊ ኣብ ዕደና ወርቂዮም ዝሰርሑ። እዞም ተምሃሮ ኣብ ትምህርቲ ክህልውሉ ዝግብኦም ግዜ ክበኽሩ ከለዉ ሕማቕ እዩ ዝስምዓኒ። ብሰንኪ ድኽነት እዞም ተምሃሮ ካብ ትምህርቲ ይሰናኸሉ ኣለዉ። መጻኢ ህይወቶም ንኸጣጥሑ ናይ ግድን ብግቡእ ትምህርቶም ክከታተሉ ኣለዎም። እዚ ቤት ትምህርቲ ሰርቲፊኬት ምስ ሃቦም ድማ ጽቡቕ ስራሕ ክረኽቡ ይኽእሉ። ንትምህርቲ እንድሕር ድኣ ዘይመጺኦም ግን ወላ ንመጻኢ ህይወቶም ካልእ ዝተምሃርዎ ክሳብ ዘይሃለወ ኣብ ዕደና ወርቂዮም ክሰርሑ። ስለዚ ድማ እዩ ክመሃሩ ኣገዳሲ ዝኸውን ብምባል ትገልጽ። ኩሉ ግዜ ንትምህርቲ ክኸይድ ዝደሊ እንተኾነ ግን ኣደይ ሓደ ግዜ ገንዘብ ትስእን እሞ ናብዚ መምፂ ይስእን። ሕልምታተይ ክፍጽም ካብ ወርቂ ምድላይ ክወፅእ ተኾይነ ትምህርቲ ክውድእ ከም ዘለኒ ይፈልጥ እየ። ምስ ዓበኹ ወተሃደር ክኸውን እየ ዝደሊ ይብል ሃቶ። ባራካለ እትበሃል ካብታ ርእሰ ከተማ 350 ኪሎ ሜትር ርሒቓ ትርከብ። ወርቂ ብብዝሒ ዝሸጣ ንእሽተይ ዓዲ እያ። ባራካለ ማለት ብቋንቋ ናይቶም ዓዲ ነቶም ኣብ ዕደና ወርቂ ዝሰርሑ ዝውክል ስም እዩ። 45,000 ዝኣኽሉ ተቐማጦ ብንግዲ ወርቂዮም ዝነባበሩ፣ እዚ ማለት 3 ካብ 4 ጠቕላላ ቁፅሪ ህዝቢ ዝዓዲ እዩ። እዚ ስራሕ ሸቃጦን ዓዳጎን ኣታዊታቶም ዘኸዕብትሉ መንገዲ እዩ።

0: ኤበል ፍሮለበል ኦኮ ትበሃል ንሳ ትነብረሉ ገዛን ቤተሰብኣንያ ተላለየና ዘላ ሰብኣያ ን18 ዓመት ዝኣክል ከም ኣማኻሪ ሕጊ ኮይኑ ኣብዛ ከተማ ሰሪሑ ንሳ ቐፂላ ከምዚ ትብል ብሳላ እዚ ስራሕ ዕደና ወርቂ ጽቡቕ ዝኾነ መነባብሮ እየ ዝመርሕ
1: ኢንብካካ ቀንጠቀንጠቃ ሲሲሲ

0: ናተይ ዝብሎ ገዛ ክሰርሕ ደቀይ እውን ትምህርቲ ክመሃሩ ክኢሎም ብተወሳኺ እውን ካልኦት ስድራ ክንሕግዝ ክኢልና ኣለና። ምክንያቱ ከባቢ ሱሳ ዝኣኽሉ ሰራሕተኛታት እዮም ዘለዉና። ብዙሕ ወርቂ ክንገዝእ ከለና ብኡ መንፅር ድማ ኣታዊታትና ይብርክት ትብል
1: So ganun lang ang buhay namin sa pagigintuan.
0: Abel naita etunno tikal edena worqi mengistaw stefadam sikr worqat allowa selezi dima nab maakalay bank philippines worq qitshe tikhliam.
1: Mama ya la.
0: ኣብዛ ፓራካለ እትበሃል ከተማ ኣርባዕተ ሰባት ጥራዮም እዚ ዓይነት ወግዓዊ መሸጥ ወረቐት ዘለዎም
1: 9.3 grams
0: እንተኾነ ግን ኤበል ካብቶም ከም ስድራ ቤት ሃቶ ዝኣመሰሉ ኣብ ዕደና ወርቂ ዝተዋፈሩ ስድራ ዝገዝኡ ሸቃጦያ ወርቂ ትገዝእ ወርሓዊ 2500 ዩሮ ትረክብ። እዚ ማለት ብገምጋም 10 ዕፅፊ ካብቶም ኣብ ፊሊፒንስ ማእከላይ ደሞዝ ዝኽፈሉ ሰራሕተኛታት እዩ። እቲ ጋዜጠኛ ቀፂሉ እዚ ወርቂ ካብቶም ኣብ ውሽጢ ዲጋታት ዕደና ወርቂ ዝሰርሑ ትሕቲ ዕድመ ቆልዑ ዝመፀ ድዩ ብምባል ሓተታ። ኤበል ግን ኣይኮነን ክትብል መለሰት። ብኸመይ ርግፀኛ ትኾኒ ቀፂሉ ሓተታ። ንሳ ቀፂላ ርግፀኛ ክኸውን ኣይክእልኒ፣ እንተኾነ ግን እዚ ስራሕ ኣዝዩ ክብደት ኣለዎ፣ ስለዚ ድማ ብኡኩላት ሰባት ጥራዩ ክካየድ ዝኽእል ኢለ የ ዝሓስብ። ጋዜጠኛ ቀፂሉ ንሕና ግን ትሕቲ ዕድመ ኣብ ዕደና ወርቂ ክሰርሑ ኢና ተዓዚብና ክብል ገለጸላ። ኤበል ብምቕጻል ሓደ ሓደ ግዜ እንተ ደኣ እቲ ኣቦ ብዝተፈላለየ ምክንያት ነታ ስድራ ክመርሓተ ዘይክኢሉ እቲ ውላድ ወላ ትሕቲ ዕድመ ይኹን ናይ ግድን ክሰርሕ ይግደድ እዩ ክትብል መለሰት። ኣብዛ ሃገር ትሕቲ ዕድመ ንኸይሰርሑ ዝኽልክል ኣዋጅ ኣሎ።

0: ሰራፊ እንዳስኮ ሓደ ካብቶም ዕድመን እስምነቱ ኣብ ዕደና ወርቂ ዘሕለፎ እዩ። እዚ ባዕለይ ዝውንኖ ዕደና ወርቂ ዘካይደሉ ቦታ እዩ። ሰራሕተኛታተይ ኣብ ስራሕ እዮም ዘለዉ ይብል። ሰራፊ እንዳስኮ ካብ ወዲ 12 ዓመት ኣትሒዙ እዩ ኣብዚ ሓደገኛ ስራሕ ዕደና ወርቂ ተዋፊሩ። እንተኾነ ግን ኣብዚ ግዜ እዚ ኣብዛ ከተማ ከም ፖለቲከኛን ወናኒ ትካል ዕደና ወርቅን ኮይኑሎ ንሱ ትሕቲ ዕድመ ኣብ ዝናቱ ትካል ክሰርሑ ኣይፍቅድን እዩ። ትሕቲ ዕድመ ኣብዚ ስራሕ ከይሳተፉ እቶም ኣብዚ ጉዳይ ሓላፍነት ዘለዎም ናይ ግድን ክከታተሉ ኣለዎም። ብፍላይ እቶም ስድራ ደፋፊኦም እንድሕር ዳ ይሰድዎም ኣለዉ ክቕፅዑ እዩ ዘለዎም ይብል። እዚ ንክኸውን ግን ሓላፍነት ወሲዱ ዝከታተል ኣካል ግብራዊ ሕግን መቕፃዕትን ክህሉ ይግባእ ብምባል ይገልጽ።
1: መጋርኦ ናግ መሱሲን ፈቃኣራል
0: ትሕቲ ዕድመ ኣብዚ ስራሕ ከይሳተፉ እቶም ኣብዚ ጉዳይ ሓላፍነት ዘለዎም ናይ ግድን ክከታተሉ ኣለዎም። ብፍላይ እቶም ስድራ ደፋፊኦም እንድሕር ዳ ይሰድዎም ኣለዉ ክቕፅዑ እዩ ዘለዎም። እዚ ንክኸውን ግን ሓላፍነት ወሲዱ ዝከታተል ኣካል ግብራዊ ሕግን መቕፃዕትን ክህሉ ይግባእ ብምባል ይገልጽ።

ኤርነስቶ ሰቨናል ቀጺሉ ወደይ ነቲ ኣብ ውሽጢ ዲጋ ዝርከብ ወርቂ ክደሊ እቲ ኣብ ላዕሊ ዝነበረ መሬት ምስ ሃመመ ኣብኡ ተጸቒጡ ሂወቱ ጺኑ ይዕርኽቱ ክወፁ ክኢሎም እዮም ንሱ ግን ኣይከኣለን።

0: ንሰዓታት ዝኸውን ኢና ደሊናዮ ናብ ሆስፒታል ድማ ወሲድናዮ እንተኾነ ግን ኣቐዲሙ ሞይቱ ፀኒሑ ብምባል ሓዞን ይገልጽ
1: ፈጠይና

0: ኤርነስቶ ሰቨናል ኣብዚ ፓራካለ ተባህለ ቦታ ኣብ ዕደና ወርቂ ይሰርሕ። ልክዕ ከምቲ ኣቦኡ ወርቂ ምድላይ ዝመሃሮ፣ ንሱ ድማ ነቲ ንእሽቶ ይወዱ ዕደና ወርቂ ምሂርዎ። ኤርነስቶ ቀፂሉ ናተይ ጌጋ እዩ፣ ኣነ ንወደይ ወርቂ ክደሊ ምሳይ ተዘይወስዶ ሕጂ ብሂወት መሃለወ። ክገብሮ ዝኽእል ነገር የለን፣ ኣብ ጣዕሳ ጥራየ ዝነብር። ወለዲ ደቆም ወርቂ ክደልዩ ክሰድዎም የብሎምን። ወርቂ ምድላይ ሂወት ወደይ ኣስኢነኒ እዩ። ውላድካ ክትከስር ኣዝዩ ከቢድ እዩ ብምባል ይገልጽ።
1: እቲ ሲሲ

0: ሜሽና ሜሽንጎ ላይቆንጎኛና
1: እዚ ዴኒስ ጁኒያ ኣብዝውሽ ጥማይ ዘካይዶ ስራሕ ኣዝዩ ዝነኣድዩ ኣነ ከምኡ ኣዝየን ፋዓይኮንኩን ንሱ ግን ኣቦኡ ስለ ዝመሃሮ ኣዝዩ ናይ ምሕምባስ ክእለት ኣለዎ። ኣቦኡ ነቲ ገዛ ከኣሊ መታን ኢሉ ይምሂርዎ። ንወደይ ናብዚ ከምፆ ኢለ ኣይሓስብኒ፣ ምክንያቱ ኣዝዩ ሓደገኛ ቦታ እዩ ይብል ሓደ ካብዞም ሓንበስቲ። ሎሚ እዞም ሰራሕተኛታት ኣዝዮም ዕድለኛታት እዮም። 2 ግራም ወርቂ ክረኽቡ ክኢሎም ኣለዉ። 3600 ፔሶ ኣብ መንጎኦም ክማቐልዎ እዮም። እዚ ማለት ድማ 6 ዩሮ ማለት እዩ። በዚ ሎሚ ዘካየድክዎ ስራሕ ኣዝየ ሕጉስ እየ፣ ምክንያቱ ምስ ደቂ ዓደይ ምስራሐይ ደስ ይብለኒ። እዚ ስራሕ እቲ ቀንዲ መነባብሮና እንመርሓሉ ምንጪ እዩ። ድሕሪ ካብዚ ማይ ምውፅኦምን ንጹህ ኣየር ምስሓቦምን ዴኒስ

0: ሰላም ከመይ ቀኒኹም ኩራት ተኸታተልቲ መደብ ሚሳል። ካብ ሎሚ ጀሚርና እምበኣር ውድድር ፈጠራዊ ሓሳብ ኢና ሒዝናልኩም ቀሪብና ዘለና። ኣብዚ ውድድር ኣስታት ሚእቲ ዝኾኑ ፕሮጀክት ቀሪበን ንቐዳማይን ካልኣይን መድረኽ ሓሊፈን ናብ ሳልሳይ መድረኽ ዝበቕዓ 36 ፕሮጀክት ኢና ናብዚ መደብ ክንፍኑ ንሎም እምበኣር ናይ ሳልሳይ መድረኽ ቀዳማይ ዙር ውድድር ፈጠራዊ ሓሳብ ሒዝናልኩም ቀሪብና ኣለና። ክሳብ መወዳእታ መደብና ምሳና ክትፀንሑ ብክብሪ ዕድም ሰናይ ምቅታል
1: ሚሳል
2: መደብና ንምጅማር ናብ መድረኽ ዝዕድማ ኣቕራቢት ሓሳብ ፍትሓዊት ብርሃነ ፕሪፓሬሽን ኦፍ ፊሽ ፕሮቲን ኮንሰንትሬት ዝብል ሓሳብ ሒዛ ናብ መድረኽ ትብፀና እያ።

0: መጀመርታ ሽመይ ኣማል ብርሃነ ይበሃል። ካብ መንድፈራ መጢና ኣባል ሚኒስትሪ ሃብቲ ባሕሪ ጨንፈር ዝባዶቡ እየ። ምሳይ ዘለዋኸኒ ሰለስተ ኢና ብዛ ስራሕ ዘለና ብዛ ሒዝና መፂና ዘለና ዛ ፕሮጀክት ሰለስተ ኣባላት ኢና። ጤን ክልታ እታ ሓንቲ ፍትሓዊት ብርሃነ ትበሃል። እታ ሳልሰይቲ ኣባልናኸ ዊንታ ወልዱ። መበገሲ ሓሳብ ናይዚ ስራሕና እንታይ ነይሩ? ካብ መጀመርታ ሓደ እቲ ውዑስ ሜላ ተዓቃቅባ ዓሳ ዘይምህላው፣ ካልእ እዚ ብኽነት ብብዝሒ ብኽነት ዓሳ ድሕሪ ግፋ ዝረአ ሓደን ዓብን ከዓ ዚ ሃንደፋ ኢልካ ዓሳ ናይ ምምጋብ ዘይ ናይ ምምጋብ ልምዲ ብፍላይ ድማ ኣብ ህፃናት ካብ ዝተወስተ ትዕዝብቲ ማለት እዩ። ናይዛ ፕሮጀክትና ውፅኢ ወይ ከዓ እትንደልዮ ክትበፅሑ ትደሊ እንታይ እዩ? ሓደ ኣብቲ ሕብረተሰብ ዝለዓለ ወይ ከዓ ዝሓሸ ናይ ኣመጋግባ ልምዲ ከሎ ማለት እዩ። ዝሓሸ ናይ ኣመጋግባ ልምዲ እንተይልና ብመንጥርቲ ዝውንኖ መጠን ልዑል ፕሮቲን ንብሎ ዘለና ኣብ ህፃናት፣ ኣብ መጥበውቲ፣ ኣብ ነብሰ ፁራት ከዓ ዝያደ ማለት እዩ ልዑል ስራሕ ወይ ከዓ ልዑል ኣበርክቶ ኣሎ። ብሓፈሻ መበገስ ዕላማና ካምቲ መበገስ ዕላማና ሕሩጭ ዓሳ ብምድላው ኣብ ኣበርክቶ ምርጋፅ ውሕስነት መግቢ ዓብይ ኣበርክቶ ክገብር
1: ራይ ስመይ ብታሓዊት ብርሃነ እዩ ሒዝናይ መፂና ዘለና መደብ ልዑል መጠን ፕሮቲን ዝውንን ሕሩጭ ዓሳ ምድላዊ እዚ ስራሕ ብጉጅለ ዝተዳለወ ስራሕ እዩ። ስም ኣባላት ጉጅለኻ ዝተጠቂሱ ዘሎ ማለት እዩ።

0: ከም መእተዊ እዚ ልዑል መጠን ፕሮቲን ዝውኑ ሕሩጭ ዓሳ ንመጀመርያ ግዜ ኣብ 2013 ከም ሲነር ሪሰርች ፔፐር ምስ ክልተ ጊደውን ጉዑሽ ዝተባሃለ ኣባላት ብምዃን ቀሪቡ ቀፂሉ ካብ 2018 ጀሚሩ ክሳብ ሕጂ ከዓኒ ኣብ ጨንፈር ዘባሃለዊ ሚስራፍቲ ባሕሪ ምዝን ክልተ ብሉ ፀወተይ ብምዃን ብዝተፈላለየ መርክዑ ተዳልዩ ኣብ ሃገራዊ ፌስቲቫል 2023/24 ምስ ህዝቢ ሌላ ተኻይድዎ ከምኡውን ኣብ 2024 ኣብ ፈንቅል እውን ንህዝቢ ቀሪቡ ነይሩ ማለት እዩ። እዚ ፍርያት ነቲ ኣብ ዓሳ ዝርከብ ስብሕን ካብ 6-84 ሚእታዊት ዝመፅእ ትሕዝቶ ማይ ብምጉዳል ትሕዝቶ ፕሮቲን ናብ ልዕሊ 90 ሚእታዊት ከም ዝዛይድ ብምግባር ዝዳሎ መስሪሑ ነዚ ንምግባር ዝኾነ ቀመማት ኣይንጥቀም ኢና ማለት እዩ። ስለዚ ዝብ ፍርያት ካብ ዝኾነ ቀመማት ነፃ እዩ ማለት እዩ። ቴክኒካዊ ኣሰራርሓ ናይዚ ስራሕ ብቕዓቱ ዝሓለወ እቲ መዓናጡ ርእሲ ኩሉ ዘየድሊ ክፋል ተኣሊ ታስጋ ወይ ከዓ ፍልየቶ ንብላ ብግቡእ ተሓፂቡ ንሓሙሽተ ደቂቕ ብማይ ይፈልሕ። ብድሕሪ እዚ ይፅሞቕ ትምፅማቕ ቀልጢፉ ንክነቅፅ ካልኣይ ካ እቲ ኣብ ዝርከብ ዘይቲ ንክባላሾ ስግሎ ዝገብሮ ውህደት ምስ ኣየር ምስ ኦክሲጅን ብምፍጣር ንዕኡ ንምእላይ ማለት እዩ። ብድሕሪኡ ከምቲ ኣብ ስእሊ ቁፅሪ ክልተ ንሪኦ ዘለና ማለት እዩ ምስተፀምቀ ማለት ይፈሊሑ ምስተፀምቀ ከምዚኮን ዝቐልጢፉ ንክነቅፅን ጥቕባኣታ ኣብ ዘለካ ብዝያዳ ንክኸይድን ሕግዝ። ብድሕሪኡ ኣብ ፀሓይ ደይብሉ ንፋስ ዘለዎ ቦታ ብፅሩሻ ዝተሸፊኑካ ከምዝነቅፅ ዝኸውን ተጣሒኑ ኣብ ጉጡም መክደኒ ዓሽጉ ከዓ ንጥቕሚ ይውዕል ማለት እዩ። እቲ ዝተካየደ መፅናዕቲ ምስ ባኒ ምሽኮቲ ግሪሲኒ ፀብሕታት ዓደስ ስልሲ ሓምሊ ገለ ኣብኡ ከምዝኣቱ ብምግባር ተዳልዩ ፅቡቅ ተቐባልነት ከዓ ነይርዎ ማለት እዩ። ኣብቲ ትሕዝቶ ኡ ክንሪኦ ከለና እዚ ላቦራቶሪ ኣብላጆ ዝተገበረሉ ትሕዝቶት ናቱ መጠን ፕሮቲን 94.1 ሚታዊት ትሕዝቶ ክሪድ ፕሮቲን ነሩ ማለት እዩ ዝተዳለወ ሕሩጭ ወላብቲ ናይ ሞይ ኣሽ ወይ ከዓ ማዕድን ንብሎ ዘለና ኸማን 0.1 ኢና ንረኽቦ ኣብቲ ጥሉል ዓሳ ኣብዝኻ 1.7 ትሕዝቶ ማዕድን እውን ብኡ መጠን ይወስኽ ማለት እዩ። እቶም ዘድልዩ ነጠራት ነዚኦም መስሉ ጥረ ነገራት ፍሪጅ ኣሎ ሶላር ፀዓታዊ ፀዓት ስለ ዝበርና ዓሳ እዚኦም ሓፈሻዊ እቲኦም ነቲ ስራሕ ንምክያዝ ዘድልዩ ጥረ ነገራት ማለት እዩ። እታ ፍርያት ጥሉል ዓሳ መፅያ ከም ሕሩጭ ኮይና እተዓሽጋ ንክትዳሎ ኣብ ውሽጢ ሓደ ሰሙን ትውዳእ በዚ ብዚ ከባቢና ዘሎ ነገራት ተጠቂምና ስራሕ ድሉ ንምግባር ሰለስተ ወርሒ ክወስድ ይኽእል ኣብ ውሽጢ ሰለስተ ወርሒ ዘመናዊ ማሽናት ተጠቂምካ ናይ ዕድጊ መስርሕ ገለ ክዳናጎ ስለ ዝኽእል ኣብ ውሽጢ ሓደ ዓመት ከምዚ እቲ ኣብኡ ዘሎ ኦክሲጅን ኣውፅኡ ዝዕሽግ ማሽን መጥሓኒ ማሽን ዘመናዊ ዝኾነ ንምጥታ ማለት እዩ። ኣብ ውሽጢ ሓደ ዓመት ብፋይናንስ ክሪኦ ከለና በቲ ከባቢና ዘሎ 150,000 ኣፋ ግምት ወሲድና ኣለና ብዘመናዊ ኣገባብ ተክንሎ ፀናሕና ማሽንን ኦክሲጅን ኣውፅኡ ዝዕሽግ ማሽን መጥሓኒ ገለ ተጠቂምካ ንምድላውካ ኣሳት 250,000 ኣፋ ድሊ ይኽእል ማለት እዩ። ፅልዋ እንተሪእና ኣብ ከባብያዊ ኣሎታዊ ፅልዋ የብሉን እቲ ዝድርበ ክፋል ንምግቢ ደርሁት ከም ዝውዕል ኢና ክንገብሮ ኣብ ማሕበራዊ እንተሪእና ኣብቲ ሕብረተሰብ ዓሳ ናይ ምጋብ ልምዲ ምዕባይ ብሉፅ ትሕዝቶ ኦሜጋ 3 ዘለዎ እንቋቑሖ ንምግቢ ደርሁ ስለ ንገብሩ ዘለና እቲ ዝደርበ ክፋል እዚ ኦሜጋ 3 ከዓ ኣብቶም ደቀቕቲ ብቕሊ ወይ ካብ ፋይቶም ፕላንክታን ንብሎ ስለ ዝርከብ ተንደርት ንኡ ምስ ተመገባ እቲ ኦሜጋ 3 እውን ኣብቲ እንቋቑሖ ከም ዝፀንሕ ገለ መፅናዕትና ትርእና ኣለና። ስለዚ ትሕዝቶ ናይቲ እንቋቑሖ ንባዕሉ እውን በቲ መኣዛዊ ትሕዝቶ ህብትም ዝበለ ኮይኑ ኣብ ጥቕሚ ንኸውዕል ከምቶም ለፀናሕና ከዓኒ ትሕቲ 2 ዓመት ህፃናት ከዓኒ ሳብ ዓሳ ዝርከብ ማዕዛዊ ትሕዝቶ ከም ዝረኸቦ ምግባር ማለት እዩ። ብቆጠባዊ ናይ ስራሕ ዕድል ምፍጣር እቲ ፕሮቲን ናይ ሕማም ናይ ምፅዋር ዓቕሚ ናይ ምዕባል ሓደ ሃብትናቱ ብልጫ እዩ። ስለዚ ንጥዕና ወፃኢታት እውን ምጉዳል ከዓ እዚ ቆጠባዊ ፅልዎ ማለት እዩ ያንለ ኣናፈስ
1: ረፍት ሓዊት መድረኽ ከመይ ነይሩ? ካብዚ ብምቕፃል ናብ ርእቶ ደያዲና ክንሓልፍ ምስ ሞያኺ ብምትእሳር ሄራን ኣብዚ ዝፀንሐ ሓሳብ እንታይ ርእቶ ኣለኪ?
2: መጀመርታ ፍትሓዊት ፅቡቅ ዝኾነ መግለፂ ሰሚዕና ታንክ ዩ። ቀፂለ ኣብ ኣክቸሊ ናይ ሕርሻ ምስ ናይ ፉድ ቴክኖሎጂ ተኣሳሰረ እዩ ዝያዳ ከዓ ንሚኒስትሪ ማሪን ይምልከት ማለት እዩ። እጂ እንታይ ክብል ደለ ኣብዚ ናይ ፕሮቲን ውች ዛ ካብታ ርእስታ ኣትሒዝካሲ ልዕሊ መጠን ፕሮቲን ይወስኽ ትብልና ፀንሕ ክሞ ምስቲ ድፀንሐ ከዓ ገና ዚብ ክትርኢልና ፀንሕ ኣበይ ተፈቲኑ ድዩ ላፕተስት ተገይርዎ ድዩ ኣብዚኣ ሓንቲ ሕቶላትኒ ኣንድ እንታይ ዓይነት ዓሳታት እዮም ከ ውችስ ኩሎም ኣይኮኑም ክነወፅ ዘለዎም ገለ ክፋላት ዓሳታት እዩ ኣብዚ ኸር መፅናዕቲ ተኸይድሉ ዶ ብዓብኡ ከዓኒ ውችስ ሴፍቲ ማለት እዩ

0: ውስነት ናይቲ መግብኻ ዓሳ ንብል ክሳብ ዝሃለና ሙኻ ተጣሒኑ ከም መልክዕ ሓርጭ ኮይኑ ክፀንሕ ንብል ኣለና ስቲል ወላ ሓርጭ ኮይኑ ከሎ እቲ ቅብኣት ወይ ድማ ትጠልነት ኣይቋርፅን እዩ ሕጂ እቲ ግዜ ንውሓት ግዜ ውጭ ዝዓሽግና ናብ ኩሉ ከነባፅሕ ንብል ኣለና ስለዚ ንክንደይ ግዜ ክፀንሓልና ዝኽእል እዚ ከግምት ተዋሂብዎ ዶ ማለት እዩ ካልእ ብብዝሒ ክንሰርሖ ንሓስብ ኣለና ማስ ፕሮዳክሽን ማለት እዩ ሕጂ እቲ ጥቕሚ ከምቲ ድገለፅክዮ ኣዝዩ ዓበይ ንኩሉ ክባፃሕ ኢቨን ኣብቲ መግቢ ከም ንቆልዑት ንዓበይቲ ኩሉ ትገልፅ የፀኒሕካ ኣዝዩ ዝናኣድ ሓሳብ እዩ ማለት እዩ ብዓብኡ ግን ሊንክ ከለክዶ ምስቶም ሚኒስትሪ ሃብቲ ባሕሪ ብዓብኡ ስለ ዝሰርሕሉ ዘለዉ ዝያዳ ክሕግዙ ክስለ ዝኽእሉ ማለት እዩ እዚአ ንርእቶታት ኣለዋኒ ይቀኒለ
1: እቲ ኣብ ንመግቢ ከምዚ ዓይነት ናይ ዓሳ ምድላው ፅቡቅ እዩ ሓደ በቲ ዋጋታት በቲ ዘርዚር ክዮ ዘለኹ እንተደ ርእዮ ናብ ደረቕ ክቕይሮ ንድሕር ኮይነ ቲሓንቲ ጠቕሚ ንዓይ ትረኣየኒ ማለት እዩ ክፀናሓልና ይኽእል እዩ ትዕድመ ክናውሓሉ ይኽእል እዩ ማለት እዩ ነዊሕ እዋን ክፀናሐ ይኽእል እዩ ኣብ ትሕዝቶ ዝያዳ ክውስኽ ዝኽእለሉ ተኽእሎታት ግን ብዙሕ ኣይተረኣየኒን ሓደ ካልኣይ ነገር ከዓ እቲ ዋጋ እውን ኣዝዩ ክበዝሕ ይመስለኒ ንሕና ዓሳ እንተደኣልዮሙና ነቲ ዓሳ ከም ዘለዎም ፂና ክንጥቀመሉ ዘይንኽእል ምክንያት ንምንታይ እዩ ስለምንታይ ኢና እታናትና ናብኡ ናብ ምቕያር ፍሉይነታ እንታይ እዩ ዋጋታት ከ ምስቲ ብኖርማል ኣምፂና ንጥቀመሉ እንታይ ፍሉይነት ኣሎ እዚ ኣብ ግምት እቲኺ ከተረድእና ኣለኪ ማለት እዩ
2: ኣብ መዕሻግ መግቢ ብፍላይ ከዓ ንዓሳ ዝመስል ዓሳ ካብቶም ብቀሊሉን ብቕልጡፍን ንብከላ ዝቃልዑ መግብታት ስለ ዝኾነ ፕሮቲን ትሕዝቶ ስለ ዘለዎ ማለት እየ ሕጂ ኣብ መዕሻጉ ምስ ቀጻሊ ብፍላይ ብብዝሒ ክትዳልዎ እንድሕር ኮንካስ ኣብቲ ኣሰራርሓኻ ፅሬት ፅፈት ኩሉ ውርፅት ዝኾነ ኣካይዳ ክህሉ ኣለዎ እዚ ሕጂ ደኸማት ዝፈጥሮ ምስልካይ መታን ከይህሉ ኣብቲ ፍሉይነት መታን ክህልዎን ቀጻልነት መታን ክህልዎን ኣብቲ ኣገባብ ኣሰራርሕኡን ቀጻልነቱን ዝሓሰብ ክንኦ ሓሳብ እንታይ ኣሉ
3: ሕጂ ሓደ ኣብታ ናይ ምዕሻብ ዝበልክያ እቲ ቀንዲ ንስከፎ እቲ ኦክሲደሽን ንብሎ ራንሲዲቲ ምስ ኦክሲጅን ምውሃሃድ ፈጢሩ ዝፍጠር እንታይ ዝበሃል እዩ ንዑ ከምዝጎድ ዝገድሉ ጌርና ኣለና ማለት እዩ ብኡ መንፅር ከዓኒ እቲ ኣብኡ ዘሎ ኦክሲጅን ኣውፅኡ ፓክ ዝገብር ማሽን ኣሎ ንኸም ኢናቲ ዋጋ ዘመናዊ መሳርሒ ገሊልና ማለት እዩ ኣብቲ ሰራርሓ ግን ሓደ ብቲ ቆጠባዊ ኢልናዮ ዘለና ዓያዩ ጉልበት ኢኻት ብፅፈት ምክንያቱ ብጣዕሚ ተኣፋፊ መግቢ ኢካ ትብል ዘለካ ንህፃናት ኮንሲደር ኣብ ግምት ዘእተወ ገለ እዩ
2: ምስ ስፖርታውያን ብዝተሓሓዝ ኢልክን ነርክን ኣብ ባይታ ወሪድክን ምስ ስፖርታውያን ዝገበርክንኦ መፅናዕቲ ወይ ዝገበርክንኦ ፕሮጀክት ኣሎ ድዩ
3: ፊሽ ፕሮቲን ኮንሰንትሬት ወይ ከዓ ኤፍፒሲ ተባሂሉ ዝፍለጥ ካብ ሱሳታታት ሒዙ ዝተጀመረ ስራሕ እዩ ብዓለም ደረጃ ስዑ ከለካ ማለት እዩ ዝበዝሐ ካ ኣብቲ ካልእ ዓለማት ንኸም እዮም ዝጥቀመሉ እቲ ማስል ቀጢፉ ሪጀነሬት ንክኸውን ገለ ማለት እዩ ሕጂ በቲ ናይ ካልእ ዓለም ንሪኦ ሪፈረንስ ንሕና ማን ከምኡ ክንጥቀመሉ ንኽእል ኢና ካብ ናይ ህፃናት ሓሊፍካ ኣብ ናይ ነምሶ ፅራት ሓሊፍካ ብምባል እምበር ኣብ ባይታ በዛዕብኡ ምስኡ ንተኣስር ዝፈተና የለን
2: ምሳና ዝፀንሐ ፃንሖትክን ኣብዚ ወዲእና ኣለና የቐኒልና ነናቦታኸን

0: ቀጢሉ ዝመፀልና ኣቕረቢ ሓሳብ ወልዶ ሩፋኤል ተኽላይ ኮስታል ኤርያ ቢ ኪፒንግ ዝብል ኣርእስቲ ሒዙ ክመፀልና እዩ።
1: ስመይ ወልዶ ሩፋኤል ተኽላይ ይበሃል። ኣብ ምሕዳር ዞባ ሰሜናዊ ቀይሕ ባሕሪ ይሰርሕ። ሕጂ ሕዚ መፅኦ ዘለኹ ኣርእስቲ ምርባሕ ንህቢ ኣብ ገማግም ባሕሪ። እዚ ኣብ ገማግም ባሕሪ ስለምንታይ ኣገዳሲ ኮይኑ እዚ ሓሳብ እዚ? ምርባሕ ንህቢ ሓዱሽ ነገር ኣይኮነን። ገማግም ባሕሪ ግን ብሙቐት ኹን ብኣከባቢ እውን ቁሩብ ሕይል ዝበለ ስለ ዝኾነ ብተወሰነ ወርሓት ነዚ ብድሆ ዝፈትሑ ኣብቲ ገማግም ዝነብር ህዝቢ ተወሳኺ ፅላት ወይ ተወሳኺ ንጥፈት ንኸካይድ ዝብል ሓሳብ እዩ ማለት እዩ። እዚ ሕጂ ገማግም ባሕሪ ናቱ ብልጫታት ኣለዎ፣ ናቱ ፀገማት ከዓ ኣሎ ማለት እዩ። ከም ዝጠቀስክዎ ልዑል ሙቆት ኣሎ ኣብ ውስን ሰለስተ ዋርሕ። ግን ከዓ ብባሕሪ ዝለምዕ ተኽሊ ሾራ

ኣሎ ማለት እዩ። ካልኦት ኣብ ገምገም ባሕሪ ዝበቕሉ ኣትክልቲ እውን ኣለዎ ማለት እዩ። ስለዚ እቲ ሓሳብ ኣቕሪበ ዘለኹ ነዞም ብድሆታት ኣቃሊሉ ብኸመይ ንህቢ ዓመት ሙሉእ ኣብ ገማግም ባሕሪ ይቕፅል ሓሳብ ንምቕራብ እዩ። ራይ ቀኒየለይ መጀመርያ ምስ ንኣሽቱ ደቀይን ኣሕዋተይን ከምዚ ዓይነት ፈጠራዊ ሓሳብ ከቕርብ ብዙሕ ሓበን ይስምዓኒ። ቀፂለ ናብ ኣቕሪበ ዘለኹ ኣርእስቲ ካኣቱ ዘላቒ ምርባሕ ንህቢ ኣብ ገማግም ባሕሪ ሳስተይናብል ቢኪፒን ኢንኮስታል ኤርያስ ድብል ገማግም ባሕሪ እዚ ናብ ገማግም ባሕሪ ዝርከባ ዓድታት ዞባ ሰሜናዊ ቀይ ባሕሪ እየን ዚአን እቲ ታርጌት ናይቲ መፅናዕቲ ወይቲ ፕሮጀክት ናብ ዝዓለመ ምዃን እዩ ዝርእየና። እቲ ቴክኒካዊ መፍትሒ ሓሳብ ኣብለ ምሕደራ መንህብ ወይ ከዓ ኣፒያሪ ማነጅመንት ማለት እዩ። እቲ ሳይት ናይቲ ንህቢ እነቕመሉ ቦታ ኣብኡ ንገብሮ ምሕደራ ኣዝዩ ኣገዳሲ እዩ ኣብ ገምገም ባሕሪ ማለት እዩ። ኣብዚ ንመንህብ ዝምረፅ ቦታ ኣብዚ ሕጂ ኣንፈት ንፋስ፣ ርሕቀት ካብ ባሕሪ፣ ህላዊ ዕምባባታት ወዘተ፣ ህላዊ ፅሩይ ዝስሕሉን ማይን፣ ብካይላ ዝተሰርሐ ወይ ብቸመንቶ ዝተሰርሐ ካብ ፕላስቲክ ወፃኢ መስተይ መንህብ ካብ ሰብን እንስሳታትን ውሑስ ምግባር ዝምሕፃር ማለት እዩ። ፌንሲን ምስ ኣካላት ሕርሻ ስሩዕ ርክብ ምግባር ማለት እዩ። ኣብዚ ሕጂ እንታይ እዩ ዞባ ሰሜናዊ ቀይ ባሕሪ ናይ መፍሪ ኣንበጣ ብብዝሒ ዝካየደሉ ዘመተ ናይ ኣንበጣ ዝካየደሉ እዩ። ስለዚ ኣብቲ ከባቢ መድሃኒት ኣብ ዝንፀገሉ ግዜ ምስኦም ርክብ ንድሕር ኣሊካ ወይ ክትኣልዮም ኢኻ ወይ ከዓ መከላኸሊ ክትጥቀም ኢኻ ማለት እዩ ወይ ክትዓፀቦም ኢኻ። ስለዚ ምስኦም ክትራኸብ ኣለካ ማለት እዩ። ኣብዛ ሕጂ እታ ውሑስ ዝሕሉን ናይ ኮንክሪት መስተይ እዚ ሕጂ ተጣብየ ባዕለይ ዝስራሕ ክወ ኣብዛ ሕጂ ንሪኣ ዘለና ብኮንክሪት እዩ። ካብ ፕላስቲክ ወፃኢ እቲ ማይ ኣይባላሾን እዩ። ካልእ ኣብ ውሽጢ እንታይ ኣሎ ትሕት እዚ ርቦ ንሪኦ ዘለና ፔብልስ ወይ ከዓ ዝጅሕር ኣሎ እዚ ጣጢያ ማለት ናእሽቲ እማን ኣሎ እምኒ ሩባ። ሕጂ እቲ እምኒ ሩባ ነቲ ማይ የዝሕሎ ማለት እዩ። እቲ እምኒ የዝሕሎ እንደገና እቶም ንህብ ከዓ መቺእዎም ከይጣሓሉ ናብቲ ማይ ይሰትዩ ማለት እዩ። እቲ ብላዕሊ ዘሎ ከዓ ካብ ካልኦት እንስሳታት ብለይቲ ድመፀ ከም ወኻሩ ኣጣል እውን ኣለዋ ካልእ ኣለዋ ነቲ ንህቢ ከይሰትያሉ ማይ እዩ። ብናይ ዓኮኮባይ ዝተሰርሐ ብርቦ ተኸዲኑሎ ማለት እዩ። ስለዚ እታ ማይ ዝሕልትያ ፅሬትያ ስለዚ ምቕያር ጥራይ ሓደሊ ማለት እዩ። እዚኣታ ባዕለይ ዘታታ ተኸዋይ ማለት እዩ። ካልእ ምሕደራ ቆፎ እዩ ማለት እዩ። ኣብቲ ምሕደራ ናይ ኣፕያሪ ክንርፀኒሕና ምሕደራ ቆፎ ወይ ከዓ ሃይ ማነጅመንት እዩ ማለት እዩ። ኣብዚ ሕጂ ቅርሲ ቆፎ፣ ቁመት እግሪ፣ መዋፈሪ ኩሉ እዚ ንሃሩር ከም ዝሰማዕ ጌርካ ክሰርሕ ኣለካ። ሓድሽ ኮፎ ይኮና ንብል ዘለና ናይ ሚኒስትሪ ሕርሻ ስታንዳርድ ኮፎ እዩ፣ ግን ንዕኡ ነቲ ሃሩር ዝሰማማዕ ጌርካ ክትቅርቦ ኣለካ ማለት እዩ። ካልእ ስሩዕ ውሽጣዊ ተፍትሽ ወይ ከዓ ሬጉላር ቼክ ኣፕ። ኣብ ግዜ ሙቐት ቀፅሪ ቁፅሪ ፍሬም ካብ 10 ናብ 8 ክተውርዶ ኣለካ ማለት እዩ። እቲ ስፔስ ንድሕር ፈላለኻዮ እቶም ንህቢ ኣብቲ ግዜ ሃሩር ናይ ምንቅስቃስ ስናፃ ኮይኖም ይንቀሳቀሱ፣ ሙቐት ከዓ ኣይሳየገብሮ ማለት እዩ። ኣብ ግዜ ምብርባር ንሕማቅ ወቕቲ ሃሩር እኹል መግቢ ክትገድፍ ኣለካ። ስለዚ ነቲ ወቕቲ ዘሳግሮ ምስ ገደፍካሉ ንኣብነት 10 ኪሎ ኣለዎ ኢልካ እንተሓሲብካ 50-50 ወይ ከዓ 50-100 15 ኪሎ ወስካ 15 ኪሎ ፈሊጥካ ክትገድፈሉ ኣለካ ማለት እዩ ኣብ ሕማቅ ግዜ። እዚኣ ሕጂ እታ ጎፎ ቆፎ ብገፊሕ ክንርኢ ኣለና ንብል ኣለና። ካልእ ተግባራውነት እዚ ብግብሪ ናብ ሳይት ተፈተነ እዩ ዘጠራጥሪ የብሉን። እቲ ዘድሊ መሳርሒታት መጠነንኡስ መንህብ ንክጅምር ብውሕድ 10 ቆፎ የድልየካ። ካልእ ናይ ግራፍቲን ኪት ወይ ከዓ ናይ መባዝሒ ንግስቲ ተድልየካ። ካልእ እውን ኣሎ ፋይናንሳዊ ወፃኢታት ነዚ ብውሕዱ ከባቢ 86 ካብ 90,000 ንገሚተ ኣለኹ። ካልእ መደብ ዝወስዶ ግዜ ኣብ ኩሉ እንት ተቐሪቡ ስካብ ሓደ ዓመት ውፅኢት ክበካ ይጅምር ማለት እዩ። እቲ ፅልዋ ናቱ እቲ ቁጠባዊ ፅልኡ እቲ ገማግም ባሕሪ ዝነብር ህዝቢ ምስ ናይ ዓሳ ምግፋፍ ተወሳኺ እቶ ትረክብ ኣሎ መዓር ከምና ከም ንፈልጦ እቶ ትክረክብ እዩ ሸይጡ ክጥቀመ ማለት እዩ። ኣብቲ ማሕበራዊ ፅልኡ ንህቢ መዓርን ኣብ ሕብረተሰብና ልሙድ ባህላዊ መግቢ ማለት እዩ። ንምግቢ ጥራሕ ደይኮነ ንመድሃኒት እውን ይጥቀምሉ እዮም ማለት እዩ። ኣከባቢያዊ ፅልኡ ንህቢ ከዓ ፖሊኔተር እዩ፣ ሜይን ፖሊኔተር ኣብ ዓለም ደረጃ ማለት እዩ። ስለዚ ኮስታል ኤርያ ከዓ ናይ ባሕርን ናይ ምድርን መላገቢ እዩ።
ስለዚ ኣብ ንህቢ ኣብ ገምገም ባሕር

0: ምግባር ማለት ነቲ ኣብ ማን ግሩብን ነቲ መሬትን ባሕርን ዘራግብ ዘሎ ኣግራብ ነዋስቦ ኣለና ማለት እዩ። ስለዚ ንህቢ ኣብ ገምገም ባሕሪ ምፍራይ ኣዝዩ ዓብዪ ኣከባቢዊ ፅልዋ ኣለዎ ማለት እዩ። ኔክስት። ስለዚ ይቐኒ ኣለይ
1: መሓሪ ኣብዚ ክግለፅ ዝፀንሐ ፕሮጀክት እንታይ ኣለካ ርእቶ?
2: ሃራይ ኣቶ ወልደ ርፋኤል መጀመርያ ሒዝካዮ ዝመጻኻ ይቐኒየልና። ምናልባት ከም ርእቶ ክቦ ዝደሊ እዚ ናይ ንህቢ እቲ መብዛሕትኡ ኣብዚ ናትካ ዘቕረብካዮ መግለፂ ናብ ጎስጓስ ድኸደ ኮይኑ እዚ ከዓ ንማዕረ ንብዙሓት ዋላ ኣብ ገማግም ይኹን ወይ ኣብ ክበሳ ይኹን ኣብ ኩሉ ክትገብሮም ትኽእል ዓይነት ጎስጓስ እዮም። ስለዚ እታ ቐንዲ ፕሮጀክት ናትካ ምናልባት እታ ኣምፂኻያ ዝነበርካ ዝተፈላለየ ዓይነት ቆፎ ኣሎ ናይ ንህቢ ጋብላዊ ይብልዎ ዋላ ባህላዊ ኣሎ ኣብኡ ከዓ ናትካ ዝተፈለየ ነይሩ እንተ ኮይኑ ምናልባት ኣብኡ ብምንባር ብምቕማጦም ዝመፅእ ፈጠራውነት እንተደኣልዩ ትዝሓሸ ክኸውን ምስ ተረኣየኒ ኣብዘን ሕጂ ትገልፀልና ዘለካ እንተ ደኣ ኮይነን ግን እንታይ እያ እታ ፍሉይነት ናብኡ ከተምፃእ ትኽእል ዘላ ማለት ሲ ኣብ ገምገም ባሕሪ እንተ ደኣ ሰብ ዘይለመዶ ነይሩ ኮይኑ እቲ ዝበለፀ ማለት እዩ ነቲ ሰብ ምንቃሕ እዩ ከም ዝግበር ከዓ ምፍላጥ እዩ ክግበር ከዓ ከም ዝኽእል ኢና ንርኢ ዘለና። ሕጂ ኣብቲ ናትና ፈጠራውነት ንብሎ እንተ ደኣ ኣሊና ግን ኣይ ዓብዪ እንተ ደኣ ፀኒሖም ኣብኡ ኣይ ፎሪ እንተ ደኣ ነይሮም ፀገም ፈጥር እንተ ነይሩ ግን ብከምዚ ምክንያት ኢና ክንርኦም ዘለና። እዚ ብምግባርና ኢና ወይ ዝኾነ ኣብ ቴክኒክ ክኸውን ይኽእል ኣብ ዝኾነ ዓይነት ኣሰራርሓ ድዩ ክኸውን ይኽእል ወይ ኣመጋግባ ክኸውን ይኽእል ቀይርና እንተ ደኣ ፀቢቕናዮ ፈጠራውነት ናትና ዝዓበየ ክኸውን ምኽኣለ ይብሎ። ስለዚ ኣብዚአና ትኪርካ እንተ ደኣ ንመቀፃሊ ሓሊፍካ ኣብዚአና ትኪርካ ስራሕ ይብል ኣነ
1: ሄራ
3: ይቐኒልና ፅቡቅ መግለፂ ፀኒሑ እቲ ኣፍልጦ ካ ዓሚቕ ምዃኑ ንሪኦ ፀኒሕና ንህብ ደሎ ብፍላይ ኣብ ኮስታል ኤርያ። ሕጂ ኣነ ደይ ነፀረትለይ ኣብ ኮስታል ኤርያ ኣባዕል ዓሰብ ድዩ ባፀል እዩ ኩሉ ይግበር ኣሎ እዚ ናይ ንህብ መስርሕ ማለት እዩ። ሕጂ ብፍሉይ ኣብቲ ናይ ቆፎ ዲኻ ኣተኪርካ ገለ ዲዛይን ፍሉይ ድበለ ኣምፂኻ ማለት እዩ ወይስ ኣብቲ ፕሮዳክሽን ኢካ ዕቢካ ዘለካ? እዚአን ቁሩብ ኣብ መፃኢ ክተማሓይሸ ዘለካ ፎከስ ኣበይ እዩ ትቐንዲ? ድሕሪ ጎስጋስ ኮይኑ ግን ወብልክዕ ይግበረሉ እዩ ከምዚ ክትብሎ ፀናሕካ ይኸይዳ ኣሎ ማለት እዩ። ኣብ ገምገም ባሕሪ ከዓ እንታይ ስክፍት ኣለኒ ቶማና ህብ ንዖም ድምቸኦም ፍላወርስ ዝዕምባባታት እውን የድልዮም። ስለዚ ብከመይ መልክዕ ኢካ ሒዝካዮ ዘለካ እዚ ኸ ንቐፃሊ ኣብ ግምት ጌርካሉ ዲኻ እዚአን ኣገናዚብካ ኣብ ድመፅእ ክተብርሃልና ማለት እዩ። ቴንክዩ
1: ሃራይ ኣቶ ወልዱ ርፋኤል። ምስቲ ዝፀንሐ ኣገባባት ምፍራይ ናይ ንህቢ ኣብ ግምት ብምውድዳር ሃልኩን ውፅኢቱን ናይዚ ክትገልፆ ፀናሕካ ሓሳብ እንታይ ይመስል? ውፅኢቱ ብግብሪ ፈቲንካዮ እንድሕር ኮንካ ሓደ ሃልኪ ኸ ዝያዳ ሃልኪ ዶ ይህልዎ ወይስ ዝጎደለ ሃልኪ እዩ ዘለዎ?
0: ራይ ሃልኪ እኳ ኩሉ ግዜ ሃልኪ ኣለዎ። ሕጂ ኩሉ ሰብ ንህቢ ዳርጋ ከይሰራሓ ካ ባዕሉ ሰሪሑ ዝበካ ፍጥረት ገይሪ ዝወስዶ ንህቢ ግን ኣዝዩ ይባህላኺ ምክንያቱ ብፍላይ እዚ ገምገም ባሕሪ ዝግበር ክንክን ደሊ እቲ ከምዚ ንሪኦ ዘለና ኣብቲ ቆፎ ለውጢ ደሊ ማለት እዩ። ካልእ ምክትታል ማለት እዩ ኣብቲ ገምገም ባሕሪ ብዙሓት በላዓት ኣለዉ ማለት ንህብ ተፃባእት ንህብ ኣለዉ ፕሬዲተርስ ኣለዉ ሳሬት ኣለ ካልእ ኣለዉ ኣብ ገምገም ባሕሪ ዝነብሩ ሓሳኹ ኣለዉ። ስለዚ ኣህላኺ እቲ ውፅኢት ግን ማለት ሲ ከም ካብቲ ልዕሊ ከበሳ ክርከብ ኣይኮነን ማለት ሲ ካብ 20 ኪሎ ኣብቲ ፅቡቅ ወቅቲ ድምፂ ኣሉ ግዜ ኣሎ ተታሕቲ ከዓ ስጋብ 5 ኸይድ ማለት ስጋብ 10-20 ኪሎ ግን ኸይድ እቲ ውፅኢት ግን ኣዝዩ ገዳሲ ኣብ ዓይነት መዓር ግን እቲ ኣነ ፍሉይ ዝተዓዘብኮ ቶም ኮስታል ኤርያ ኣግራብ እቲ ናቶም መዓር ኣዝዩ ፍቱ ምዃኑ ናይ ማንግሩፍ ሕጂ ሰብ ዝያዳ ይሃርፎ ማለት እዩ ኣዝማት ሓመሙ ድኦም ገለ ድኦም ሰባት እቲ መዓር ከም ዝሃርፍዎ ብብስሒ ተዓዝዩ ኣለኹ ማለት እዩ። ስለዚ እሱ እቲ ብልጫን ዳሽሙን ማለት እዩ።
1: ሕራይ ኣቶ ወልደ ርፋኤል ይቐኒልና ናብ ናይ ግብሪ ቦታ ክትምለስ ትኽእል ኢኻ።

0: ወይ ኩኪንግ ኦቨን ብተርሚናል ኦር ኤሌክትሪካል ኩኪንግ ኦቨን ዝብል ሓሳብ ሒዝልና ክመፅ እዩ። ሚልኪያስ ና መድረኽ
1: ሽመይ ዮናታን ተወልደ ይበሃል። ብኣውዲ ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነሪንግ ዝተመረቕኩ ማለት እዩ። ዝነጥፈል ዓውዲ ከዓ ኣብ ሳዋ ከመምህር ኮይነ የገልግል ኣለኹ ማለት እዩ።
2: ሙሉእ ስመይ ድማ ሚልኪያስ ሩፋኤል ይበሃል። ካብ ኮሌጅ ምህንድስናየ ሕጂ ተወዲአን ሰርቪስ ካ ውፅእ ኣለኹ ማለት እዩ።
3: ሽመይ ሮቤል ግድዋን ይበሃል። ኤሌክትሪካል ኤን ኤሌክትሮኒክስ ኢንጂነሪንግ ወዲና ሕጃ ምደባ ተመዲብና ኣለና ማለት እዩ።
1: ቀንዲ ነዛ ስራሕ መበገሲ ዝገበረና ቀንዲ ናይ ፀዓት ኮንሰርንስ ብዙሕ ነይሩ። ብዛዕባ ፀዓት ዝምልከት ኣብ ዝዓዲ ብዙሕ ነገር ክፍታሕ ኣለዎ ኢልና ንሓስቦ ነይሩ በበይኑ እዋን ማለት እዩ። እጂ ቀንዲ ኸ ኣብቲ ሓዳስ ፀዓት ክንግደስ ኣለና ኢልና ንሓስብ ነርና በብውልቅና ኣብቲ ሓዳስ ፀዓት ኣብ ፀሓያዊ ፀዓት ሕጂ ብዙሕ ኣይተጠቀምናሉን ኢልና ኢና ንሓስብ ነርና ብሙሉእና ድሓር ተኣኪምና ከም ዘሰየም ሓሳብ ፀኒሕና ከመይ ጌርና እዚ ዝነበረ ናይ ፀሓይ መርበብሲ ከመይ ጌርና ናብ ብዝለዓለ ውፅኢታውነት ከመይ ጌርና ንጥቀመሉ እስፔሻሊ ኣብ መግቢ ኣብ ኮክ ኣብ ምግባር ኣብ ምውዓይ ከመይ ጌርና ንጥቀመሉ ኢና ንሓስብ ነርና።
3: መጀመርታ ቀንዲ ሓሳብና ነበረት ናይ ፀሓያዊ ፀዓት ብዝተካኣለና መጠንሲ ከመይ ጌርና ብዝለዓለ ክንጥቀመሉ ሓሳብ ነይሩ ማለት እዩ። ሕጂ ሲኤስፒ ዝበሃል ናይ ፓወር ፕላንት ሓሲብና ቁር ምስቲ ኤሌክትሪካል ናታት ንዓውድና ኣይከይድኒ ምስ ተባሃልና ግን እስኪ ብናትና ክንጥቀመሉ ንፈትን ኢልና ጀሚርና ማለት እዩ። ምስ ወዳእና ድማ ብዝተካኣለና መጠን ስነዚኣ እስክ ነስራሕ ኣለና። ኣብ 50 ዓመት ከም ሪሰርች ኮይና እያ ተቕመጣ ኩላ ዳሕራይ እውን ትርሳያ። ሕጂ ኣብዚ ግን ከመይ ጌርና ንሕና ፅኤርና ብዝኾነ ዝመፀ ኦፖርቹኒቲ ተጠቂምና ንጥቀመላ ኢልና ሓሲብና።
2: ከመይ ኢልኩም ክቡራት ዕዱማትን ድያንን እዛ ፕሮጀክት እዚኣ ሒዝያ መፅ ዘለኹ ብናይ ሓሙሽተ ሰባት ዝተዳለወት ኮይና ዘቕርበልኩም ሚልኪያስ ሩፋኤል ካብ ኮሌጅ ምህንድስናን ቴክኖሎጂን እየ። ኣርስቲ ናይ እዛ ፕሮጀክት እዚኣ ብፀሓይውን ኤሌክትሪካውን ፀዓት እትሰርሕ ፎርኖ ማለት እያ። ከምዚ ንሪኦ ብዚ ካርታ ኤርትራ ሓንቲ ብስትራቴጂያዊ ኣቀማምጣ ኣብ ኢኳቶር ዘለዎ ዓመታዊ ገምጋም ክሳብ 2500 ኪሎዋት ኣዋር ፐር ስኩዌር ሜተር ይበፅሕ ናይዚ ልዑል ረስናዊ ፀዓት ማለት እዩ። ነዚ ብልጫ እዚ እንተ ብግቡእ ተጠቂምናዮ ነቲ ናይ ቁጠባውን ማሕበራውን ሽግራት ዘሎ ዚ ሃገር እዚ ክፍታሕ ይከኣል ማለት እዩ። ቴክኒካዊ ስራርሓ ናይዛ ፕሮጀክት እዚኣ ክንብል ከለና ብናይ ፀሓያውን ኤሌክትሪካውን ፀዓት ትሰርሕ ኮይና ብናይ ረስናዊ ፀዓት ክንብል ከለና ፓራቦሎ ምስትያት ኣለና። እዚ ፓራቦሎ ምስትያት እንታይ ዝገብር ካብ ፀሓይ ዝመፀ ረስኒ ናብቲ ቦታት ብምእካብ እቲ ውእደሎ ቲ ቦታት ድማ ነቲ ፈሳሲ የውዕዮ ሞ ብሓገዝ ሞተርን ፖምፓን ድማ ጌርና ናብ ፎርኖ ንጭንጉዖ ማለት እዩ። ነቲ ፎርኖ ድማ ኣብዚ ግዜ እዚ ይረስን ማለት እዩ። እዚ ረስናዊ ፀዓት ድማ ኣብ ዝውሕደሉ ወይ ኣብ ዘይብሉ ግዜ ድማ እታ ፎርኖ ክትሰርሕ ክትክእል ኣለዋ ማለት እቲ ምርሳንሲ ክተርፍ የብሉን። ስለዚ ብደገፍ ናይ ኤሌክትሪካዊ ፀዓት ተጠቂምና ነቲ ናይ ፎርኖ ክሳብ 200 ዲግሪ ሴንቲግሬድ ዝበፅሕ ንርስኖ ማለት እዩ። ነዚ ክልተ ፀዓት ንኤሌክትሪካዊ ፀዓትን ነቲ ረስናዊ ፀዓትን ኣዋሂዱ ከዓ ዘስራሓልና ከዓ ምዕቡል ኤሌክትሮኒካዊ መቆፃፀሪ ብኤስኤምሲ ዝበሃል ዝፍለጥ ተጠቂምና ኣለና ማለት እዩ። እዚኣ ሓፈሻዊ ንድፊ ናይዛ ፕሮጀክት እያ። ክንሪኣ ፎርኖላትን ኣብቲ ምዕቀብ ረስኒ ኣለና፣ ፓራቦሎ መስትያት ኣለና፣ ፖምፓን ምስ ሞተርን ከዓ ኣለና፣ ሽዱሽተ ቫልቮላታት ድማ ኣብዚ ኣለና። ሰለስተ ኣገባባ ኣሰራርሓ ኣለዋ ናይዛ ረስናዊ ፀዓት። ተቐዳማይ ኣገባባ ኣሰራርሓ ካብዛ ፓራቦሎ መስትያት እቲ ፈሳሲ ምስ ወዓየ ብቐጥታ ነታ ፎርኖ ኸይድና ክነውዕዮ ከለና ማለት እዩ። እቲ ካልኣይ ኣገባባ ኣሰራርሓ ድማ ፎርኖና ኣብዘይንውላዓሉ ግዜ እንታይ ዳ እቲ ዝወዓየ ፈሳሲ እንታይ ክንዕቅቦ ኣለና ፀኒሕና ክንጥቀመሉ መታ። ስለዚ ብቐጥታ ካብቲ ፓራቦሎ መስትያት ናብ ምዕቀብ ኸይድና ንዕኡ ነርስኖ ማለት እዩ። ኣብኡ ኸይድና ንዕቅቦ ማለት እዩ። እቲ ሳልሳይ ድማ ኣብ ግዜ ምሸት እሞ ከዓ ፎርኖና ክንጥቀመሉ ኣብ ንደሌሉ ግዜ ድማ ካብቲ ዓቂምናየ ፀናሕና መኽዘን ወይ ከዓ ካብቲ ምዕቀብ ረስኒ ካብኡ ውፅኢና ድማ ነቲ ፎርኖና ንርስኖ ማለት እዩ። ነዚ ሰለስትዩ ኣገባብ ፍፁም ኮይኑ ንክሰርሕ ድማ በቲ ንሕና ንወስዶ ኣገባብ ናይተን ቨርቮላታት ምዕፃው ንክፋትን ድማ ፍፁም ኮይኑ ዝስራሕ ይካየድ ማለት እዩ። ዘድልዩና ጥረ ነገራት ፓራቦሎ መስትያት መቆፃፀሪ ኣንፈፀሓይ ንዝለዓለ ስልጠት ንክህልዎ ማለት እዩ። ዘይምርት ኣቻየደና ሞተርን ፖምፓን መግለሊ ረስኒ ሚነራሉ ኢንሱሌሽን ፎርኖ ኣርቲፊሻላዊ ዘይቲ ተርሚኖ 66 ብመሰረት ተዋሂብና ዝነበረ ርእቶ ድማ እዛ ተርሚኖ 66 በዚ በዓድና ሙሉእ ክርከብ

0: ዝከኣል ድማ ማይ ኣብ ልዑል ፀቕጢ ከባቢ 200 ዲግሪ ሴንቲግሬድ ዝበፅሕ ጌርና ድማ ጎኑ ጎኑ ምዝ ንሰራሕ ኣለና ማለት እዩ። ቫልቮላታት እውን ኣሎ። ዝጠልቦ ፋይናንስ እዛ ፕሮጀክት እዚኣ ጀሚራ ክሳብ ትውድእ ከባቢ 220,000 ናቕፋ ትጠልብ። ናይ ዛዋጋ እዚ ዝወፀ ድማ ካብቲ ናይ ፎርኖ ዋጋ ኣውፂኢኻ ካልኦት ንብረታት ከም በዓል ፓራወሉ ምስትያት ዋጋ ናይቲ ሞተሮን ፖምፓን ድማ ኣብ 2 ዓመትን 6 ወርሕን ኣብ ስራሕ እንድሕር ውዒላ እዛ ፕሮጀክት እዚኣ እቲ ዋጋ እትመልስ ማለት እዩ። ፅልዋ ናይ እዛ ፕሮጀክት እዚኣ ብመንፅር 3 ነገራት ክንርኢ ኢና፣ ቁጠባዊ፣ ማሕበራዊ፣ ኣከባብያዊ። ቁጠባዊ ክንብል ከለና እዚ ተተካ ፀዓት ዝበሃል ናይ ርስና ውፅዓት ብምጥቃምና ሃልኪ ኣብ ኤሌክትሪካዊ ፀዓት ነጉድላ ኣለና፣ ብመንፅሩ ድማ እንታይ ንገብር ኣለና ገንዘብ ንዕቅብ ኣለና። ማሕበራዊ ድማ ናይ ስራሕ ዕድል ትፈጥር ንዝያዳ ምሕያሻትን ፈጠራውነት ድማ ኣብ ደገ ንኩለና ተኸፍተልና ማለት እዩ ንዝቕፅል ምዕባለታት። ኣከባብያዊ መዳይ ድማ ንኤሌክትሪካዊ ፀዓት ክነመንጩ ብዙሕ ነዳዲ ነጥፍእ ማለት እዩ። ነዳዲ ብምጥፋእና ድማ ነቃፅል ጋዛት ድማ ናብ ኣየር ንሰድድ ማለት እዩ። እዚ ብመጠኑ ብምጉዳል ኣብዛ ፕሮጀክት ድማ ኣብ ምንካይ ከባብያዊ ብካላ ድማ ዓበተራ ትፃወት ማለት እዩ። የቕኒለይ
1: ጊደዎን ብኣኻዱ ክጅምር
2: ሃይብሪድ ሶላር ኣብ ፎርኖ ባኒ ምስንካት እዩ ይንክ ቅድሚ ጀሪቶ ሂበይኩም ነረ እንደ መብዛሕትኡ ግዜ ኣብቲ ኮሌጃት ዘሎ ፀገማት ነጊርኩም ነረ ፕላስ ኣብ ሳዋ ንባሃሉ እንታይ ዝብል ዘለኹ እቲ በርነር ዝበሃል ኣሎ። በርነር ማለት እቲ ነዳዲ ተጠቂምካ ነቲ ማይ ኣፍሌኻ በቲ ዝመፅእ ሃፋ ጌርካ ነቲ መግቢ ምብሳል እዩ። ስለዚ እዚ እቲ ዝኣብየ ብድሆታት ብሃገርና ዘሎስ እዩ። እሱ ኮምፕሊትሊ ብዚ ትተካይ ፀዓት ጌርና ክንቅይሮ ዝብል እዩ ኣነ ሓሳበይ ነይሩ ከም መጀመርታ ማለት እዩ። ኣብ ፎርኖ እንተኬርና ግን ፀገማት ኣሉ። መብዛሕትኡ ግዜ ሃፋ እዩ ዝኣቱ። ሃፋ ነቲ ባኒ ካበስን ኮይኑ ዝወስዶ ግዜ ከቢድ እዩ። ቀሊል ነገር ኣይኮነን። ንምንታይ ሞይስቸር ስለ ዘሎ እቲ ሞይስቸር ንክጠፍእ ግዜ ክወስደልኩም እዩ። ንመግቢ ንምብሳል ንርኮይኑ ግን ሂት ኤክስቸንጅ እዩ ምቅያር እዩ። ናይ ካብ ዝሁል ናብ ወይ ዝሃለፍ ስለ ዝኮነ ዝቀለለ እዩ። መብዛሕትኡ ግዜ ናይ ብዓይኒ ብፕራክቲካል ክንርአ ከለና ወላ ኣብቲ ኮሌጃት ኬድና እንተሪኢናዮ ሲምፕል ይኮነኩም ማለት እዩ። ብዝቀለለ መንገዲ ኖ እዩ ነቲ በርነር ኣውፂኹም በዚ ፓራቦሊክ መንገዲ ክስራ ኣሎ ኢለይ ዝኣምን ማለት እዩ። ኣብ ናይ እንዳ ፉርኖ እንደኬድና ግን መብዛሕትኡ ግዜ ስፔስ ቦታ ትስንሉ ኢኹም እዚኣ ዝኣክል ፓራቦሊክ ሶላር ኮሌክተር ንብሎ ኣብ እዩ። ስለዚ መሬት ይሃተና እዩ እጂ ኑ ኮንሲደር ንርጌርኩምሞ እዚኣ ሓሲብኩምዎ ዘለኹም ሓሳብ ናብ ኮሌጃት እንተትገብሩ ኣብቲ ናይ መግቢ ምብሳል እንተትገብሩ ዝሃሸ እዩ እንደገና ዝበለፀ እዩ። ንምንታይ መብዛሕትኡ ግዜ ሕጂ ዘሎ እዋን ሰባት ወይ ከዓ ሃገራት ናብ ሙሉእ ኣቃልቦም ኣብቲ ተካይፃ ስለ ዝኮነ ነዳዲ ንምቁጣብ እዩ ዝኣብየ ነገር ክንደይ ይጠፋ ኣሎ ኣብ ኮሌጃት ንርኢና ማለት ዘይብሉ ነዳዲ ዝጠፍ ዘሎ ብዚ ተተካይ ፀዓት ጌርና ንርሰሪናዮ ግን ነቲ ኮሌጃት ዘለዋ ብሳዋ ዘሎ በርነራት ንርቀይርናዮ ግን እቲ ዝሃልግ ዝነበረ ነዳዲ ንካልእ ዕላማታት ይጥቀም ማለት እዩ። ስለዚ ብዓይኒ ኮስት ብዓይኒ እቲ ኢንቫይሮመንታል ንብሎ ኢሹ ያቃልለልና ስለ ዝኮነ እቲ ሓሳብኩም ናብ ከምኡ ቀይርኩም ተሰሩ ፅቡእ እዩ። ካልእ እቲ ተጠቀምኩምሉ ኬሚካል ማይ ዝበለፀ እዩ። ንምንታይ ካብዚ ንረኽቦ ፓራቦሊክ እቲ ንረኽቦ ሙቀት ረስኒ ልዕሊ 200 ዲግሪ ሴንቲግሬድ እዩ። ስለዚ ብኡ ጥራይ ብቲ ማይ ጥራይ ጌርና ማይ ኣቨይለብል ስለ ዝኮነ ማለት እዩ ብኡ ጌርና ዝደለናይ ነገር ክና በስል ጥራይ ደኮናስ ወላ እቲ ናይ ተምሃሮ መመገቢ ዩቲሊቲ ንባሉ መህፀብ እዩ። ኣክንደ ሳምና ኦሞ ሊሊ ተጠቂምና ባክቴሪያ ኮይ ንቀትልን ኢና ሃፋ እንተሎ ግን ዝኮነ ልዕሊ 80 ዲግሪ ስለ ዝኮነ ዝኮነ እዚ ተመላለፊ ሕማማት ይኹን እዚ ባክቴሪያ ዝኮነ ቀልጢፉ ዝጠፍ። ስለዚ ክልተ ጥቕምታት እዩ ዝናይና ንድይብ ዘለና ማለት እዩ። ስለዚ ናብ ኔክስት ናብ ዝቅፅል መድረክ ሓሊፍኩም እዚኣ ኦቨን ትብል ኣውፅኢኹምሞ ኣብቲያ ናይ ፓን ወይ ከዓ ናይቲ መግሚ መብሰሊ ናይ ኮሌጃ እንተትብሉ ዝሃሸን ንክትቅበሎ ከማን

0: ድቀለለ ኮይኑ ይስማኒ ስለዝኮነ ኣዋቶኪርኩም ስለዚያ ናይ ሪቶ ካልኣይ ሪቶ እዚ ደግመልኩም ዘለኹም ማለት እዩ። ግን እቲ ኣሰራራ ኣካይዳ ፅቡቅ
1: ከም ተወሳኺ ኣብ ንድፊ ጥራሓ ዘላምሽ ክሳብ ሕጂስ ሞዴል ኣይተሰርሐትን ዘላ ብሞዴል ተሰሪሓ ምስ ተወድአት እቲ ዝመፅእ ርእቶታት ኣብ ግምት ኣትኹም ኣብ ዝበለፀ ዓወት ክትበፅሑ ተስፋ ይግብር። የቀኒልና ናብ ሰፈርኩም ክትምለሱ ትኽእሉ ኢኹም።

ከመይ ፀኒሕኩም ኩራ ተኸታተልቲ መደብ ሚሳል ናይ ቀዳማይ ዙር ውድድር ፈጠራዊ ሓሳብ ኢና ንከታተል ፀኒሕና። ቀዳማይ ዙር ውድድር ፈጠራዊ ሓሳብ ገና ቀፃሊ እዩ ዘሎ። ንሎሚ ግን ዝተዋሃበና ግዜ ስለዝኣኸለ ኣብ ዝመፅእ መቐፀልቲ ሒዝናልኩም ደጊምና ክሳብ ንረኸብ ብረክና።

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናጽነት
1: ኣለን ኮማንድስ ሳልሕ
2: ኣስከ ሰዓብን
0: ማደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ኣሚራ
3: እዚ ትርኢ ዘይትገድፊ እየ
4: ብኢደዋኒኑ ኩናት ካ እትፍቕዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጐሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ በልሕረ ዝስሕለሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
7: ውሸጣ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ባጋጣሚ

ሰላምታ ናብፃሕኩም ኣብ ውሽጢ ሃገርን ወፃእን ብምዃን ንመደባትና ኣብ ምክትታል ዘለኹም ዝኸበርኩም ተኸታተልትና ከም ይቀኒኹም ትሕዝቶ መደማ ገር ንምቕራብ እኖ ኣብ ሰዓትና ተዳሊና ንርከብ ንሎም እውን ዝኸበርኩም ተኸታተልትና ክሳብ ፍፃይ መደብና ምሳና ክትሓብሩ እናዓደምና ኣብ ቅድምን ድሕርን ትሕዝቶ መደባትና ድማ ኣብ ጎደና ሰላም ኣብ ከባቢ ፋርማሲ ሓማሲን ዝርከባ ትካላት ንሓፈሻዊ ኣበርክቶ ደቂ ኣንስትዮ ኣብ ሙያ ስፌት ዝደስስ ምሳኹም ክንላልየን ክንፍትን ኢና ንሓፈሻዊ ስራሕን ማለት እዩ። ክሳብ ፍፃይ መደብና ምሳና ክትሓብሩ ዕድሜና እዩ። ኣብዚ ንክልተ ሰዓት ዝቕፅል ትሕዝቶ መደባትና ምስ ሰኣላይ ኣስመሮም ኢሳ ብምዃን ምሳኹም ሓቢርና ክንፅንሕ ኢና። ሰናይ ምክትታል።

Nejde. Nejde. Nejde.

يا ابو فاضل عربيط ادرسك.

0: ሚቱ ሰሚራ ሕጊ ኣቦካ ኣብ ከየር ትፋቐት ክመስለኒካ ትኸጅል ደካ
1: ምዶል እንተ ብእሻው ሓሙየ እንታ ከኸጅል ምንካ
0: ኣላ ሰሚራ ሓንበስቶም ዝኸጅሎም እኖ ሎሚ
1: ንማእመርኮ
0: ማእመርኮ ተልኪኒ ሕጊ ኣቦካ ኣብ ከየር ማእትፋቐት ንምስለኪ
1: ማእትፋቐደተካ
0: ኣነ ርኢ መስደረት ሕልዊት ወሻሽ ገዚፍ ወቀሚሽ ወሞረቻ ዓገና ወትከት ወሰይፍ ዲብ ኢደ

ማሞስ ኣነ እንደ ይመጥ ተርቃምቃም ወዲ እንዳዕላ እዩ እዛ ኣነ ክመጠኩ ዓንክርት ማየት ከረገቢ ያረ የማ ዓመት ኣነ ምንታት ረእስሕ ደለየና ተኣከድ መና ኣሎ እብቃሎ ቃሎመት ከረይኮምን ከይተስማዕ ኣቆኦት ከዲ ባቐት ነጃት ለ እላ ተኣከድ መና ዶ ለሰሚረ መንከድ ነትፈንቴት መጦሪት በጥር ለወቐት ለይግል ትፈመከት ዓቐድ ሓሰት ዓቐድ ኣማን ብልኡ ዘይግልከት እስክ ትዳሊ ቀትላ ኣቡከት ታሪተ ለበነት ጋያስ ለና ኣነ ምንታ እስክ ንዳለ ወላ ወረቐት ተኣቕድ መልክ እግነት መስነት እንዲኢኮ ግራሆ ሓርብ ዓም እግል ዓለ እንዲብካቱ ኣላ ተኣከድ መና በስለ ወረቐት ንምለክ

0: ዝኸበርኩም ተኸታተልቲ መደብ ማእግር ምስታ ፈላሚት ትሕዝቶ መደብና ዝኾነት ተኸታታሊት ፊልም ትግራይ ሕደጋት ኢና ክንዕዘብ ፀኒሕና። ካብዚ ቐፂልና ኣብ ጎደና ሰላም ብምምፃእ ኣብ ሙያ ስፌት ዝነጥፋ ደቂ ኣንስትዮ ምስ ሓንቲ ኢና ዕላል ከነካይድ ምስኣ ነካየድ ዕላል ድማ ክሳብ ፍፃይ መደብና ክትከታተሉ ብክብሪ ኢና ንዕድመኩም ምስ ትሕዝቶ መደብ ማእግር ኢኹም ኣብ ምክታል ዘለኹም ከመይ ኣለኺ? ስራሕ ከመይ ኣሎ? ኣብ መንጎ ስራሕ ዶ መፂናኩም? ራይ ሞ እስከ መጀመርያ ሽመን ክንብል ራይ ሲሃም ሙያ ስፌት ሳርቶ መዓሲ ክለሚድክዮ?
1: ሙያ ስፌት ሳርቶ ሕጁክ ከባቢ ክልተ ዓመት ገይረ ኣለኹ ካብ ዝሰርሓሉ። ግን ካብ ብንእሽተይ ግን ድሌት ነርኒ።
0: ከመይቲ ድልየስ ክንታይ ክሰርሕ ነርኪ?
1: ድሌት ብሓፈሻ ሳብዚ ደረጃ እዚ ክበፅሕ ሒልስ የብል ነረ ይሓል ነረ ኣይበፃሕኩን እንደ ገና እንደ ዘለኹ ግን ብሓፈሻ ከሰፊአ ሓደ ነገር ክበፅሐ ከም ጓል መጠን ማለት እዩ። ስፔሻል ከዓ ስለዘየለ ብስራሕ ናይ ሰርቶ ብዙሕ ኣይኮን ሕጂ ሕጂ ግን ንብል ኣለና ንዕብል ኣለና።
0: ኣረይ ብዛዕባ ኣብ ስፌት ክትማሃር ፀኒሕካ ናብ ግብሪ ምስ መፅኻ ምስ ዓማዊ ኢልካ ትረኻ ከመይ ኢለክምክ ስራሕ ከመይድ ክቶፍቲ መጀመርታ?
1: ኣብቲ መጀመርታ እወ ግድን ግድን እዩ ዝከብደካ። ዳሕራይ ግን ምስኪዘ እናተለማምድካየ ስለ ትኸይድ ወላ ሓንቲ ኣይከብድን እዩ።
0: ሕጂ ዝበዝሑ ደቂ ተባዕትዮ ዋላ ብዚ ምሳኽ ዘለዎ መሳርሕቲ ክስ ደቂ ተባዕትዮ ንስኸ ሓንቲ ጓንስተይቲ እየ ምስ ካልእቲ ክዘለኹ ዙ ንስኸ ኣብዚ ምህላው ክንታይ ይስምዓኪ?
1: ብጣዕሚ ሓደ ንስምዓኒ ስፔሻሊ ከዓኒ መሳርሕተይ ኩላቶም ኣወዳትዮም ወላ ጓል ዳኣ እንበር ይኹን ካብኦም ኣትሒቶም ኣይርዩኒ ልዕሊኦም ከማን ክገብሩ እዩ ዘለ ማስ ብዙሕ ሓገዛ ሓበርኩተስ ይገብሩሉ እዮም።
0: እንታይ ሓገዛ ትገብሩ?
1: ብዙሕ ነገራት ሓቂ ዛረባ ኣብዚኣ ከም ስድራ ቤት ኢና ንኸይድ ከም ኣነ ዝጎድለኒ ነገራት ግድን ናትናሓተትኩ ናበልኩ ወላ ንሶምን ግዜኦም ከይበቐቑ ገለ እዮም ዝሕግዙኒ።
0: ሕጂ ስፌት ሰርቶ ክብድ ብል
1: ኖኖ ከቢድ ኣይኮነን። ዝኾነ ነገር ከቢድካ ተዘይርክ ክከቢድ ኣይኮነን ከቢድ ኣይኮነን። ወን ሓንቲ ኖርማል ጌርካ ርኢካ ደስ ክሰርሐ ኢልካ ንድሕር ተቢልካ ጥዑም ሞያ እዩ። በዛ ንምሳ ይፍቁረይ ፎቶ እዚኦም ፍቁረይ።
0: ሕጂ ምስ ናይ ዲዛይነር ትምህርቲ ከወሲድ ክነርኪ ማዕሪ ክንደይ ከስኺ ኣብ ናይ ስፌት ክኢላ ኹን ክትቀርቢ ከለኽ እንታይ ይሕግዘካ? እንታይ ሙሉእነት ፈጥረልካ ከም ዲዛይነር?
1: ከም ዲዛይነር ቀዳምነት ንስኻ ዲዛይን ኣውፅኢካ ባዕልኻ ሰፊዮ ሙሉእ ሓበን ኣለካ ተረዲኻኒ። ምክንያቱ ኩሉ ነገርስ ባዕልኻ ትገብሮ ኣለካ ዝበዓብዩ ሓበን እዩ። ዲዛይን ባዕልካ ኣውፅኢካ ባዕልካ ቀዲድካ ባዕልካ ሰርሒ ገለገለን ከለካ ዝዓበየ ሓበን እዩ ተረዲኻኒ። ካልእ ወላ እውን ኣብቲ ሞያ ስለ ዘለካ ፅቡቕ ነገር ኢና ከቢድ ነገርስ ኣይኮነን ኣሎ ዝጎድለካ ነገራት ኣሎ ላተሓታትካ ገለገለ ትሕጋዝ ዘለዎ ዓይነት ሞያ እዩ። ካልኣይ ትምህርቲ እናወሰኽካ ኢኻ ከዓ ትኸይድ ምክንያቱ ሓድሽ ዲዛይን ሓድሽ ዲዛይን ስለ ዝመፀካ ትምህርቲ እናወሰኽካ ንዓበኻ ኢኻ ትኸይድ።
0: ሕጂ ምስ ዓማዊልካ ኣብዚ መዓል ክንትእግድዮም ዓማዊል ክመፁ ከለዎ ሲ ኣቀባብላ ክንከመይድ መስድ ብልክዕ ኣብ ሰዓቱ ኣብ እዋን ወዲ ክትርዮ ከለኺ ከመይ ፈጥረልክ ዝሞያ?
1: ብጣዕሚ ሓበ ልዕሊ ማንን ምስለ ስራሕ ዘይኮነ ካስተመር ከ ዓጊቡ ክኸይዱ እንከሎ ማስ ነፍሰን ዓማዊል ዓጊቦም ክኸይዱ እንከሎ ገለገለ ብጣዕሚ እዩ ደስ ዝብለካ። ምክንያቱ ሰፊኻስ ዓጊቡ ተሓጉሱ ክኸይዱ እንከሎ ትናትካ ዓሚል መራ ሓበ ንስማዕካ።
0: ሕጂ ኣብዚ ናይ ሽፎን ጥራይ ገለዲ ክትሰፊ ዋስ ብሓፈሻ ኣብ ዝመፀኪ ዓማዊል ኣብ ዘምፅኦ ክዳውንቲ ኢኺ ክተገልግል ትኽእል እዩ?
1: ኩሉ ኩሉ ኣገልግለ ሽፎን ጥራሕ ዘይኮነት ድረ ንሰፊ ኢና ኩሉ ነገርስ ንሰፊ ኢና።
0: ሕጂ ከምዚ ከማኸን መንእስያት ደቂ ኣንስትዮ ንሞያ ስፌት ክኣትዎ ባህጊ ዘለዎን ሞ ግን ነዚ ደይ ተበገሳሉ ምስኻትክን ኣብነት ይኹን እንታይ ትብልየን ብዚ ጋጣሚ ዚ እንታይ ክተባብዓ ኣለዎን ትብልየን ነብስኪ ከም ኣብነት ወሲድኪ?
1: ቀዳማይ ድሌት እዩ ጃስ ንሰኒ ድለያ ጥራሕ ደልየን ኣብ ዝለዕለ ደረጃ ከም ዝበፅሓ ከዓ ይኣምን። ምክንያቱ ኣነ ከም ሲሃ ማለት እዩ ኣብዚ ደረጃ ዝብፅሕኒ ዘሎስ ድሌት እዩ ድሌተይ ስዒር እየ ከዓ ኣብዚ ደረጃ ክኸውን ይኽእል እዩ ክገብሮ ይኽእል ኢለ ስለዝተበገስኩ እየ ኣብዚ ደረጃ ዝበፅሕ ዘይከውን ነገር የለን ማለሰይ ዋንሰይቲ ኢናሞ ናይ ደቂ ተባዕትዮ ስራሕ እዩ ጥራሕ ኢልካስ ክድሕርስ የብልካን ይገብሮ እየን ክገብሮ ከዓ ይኽእላ እዩ ያሰ
0: ድሌተይንመወዳእታተመስኩ
1: መምህረይ ወዲ ዓብደላ ካልኣይ ብዙሓት ኣለዎ ዞ መስኩኑ ተኣኽለኒ ዶኸ ብሓፈሻ ካልኣይ ልዕልማ ንምቃ ወላዲተይ ማለት እዩ ወላዲተይ በዚ ጋጣሚ እዚ ዘይ ባሕመዲን ወይ እውን ሳብርሳድ ልዕልማነ ታንኪ ዩ።
0: እዛ ጀሚርከ ዘለኹ እንታይ እያ እንታይ ክስራሒ?
1: እዚ ሕጂ ሽፎን
0: ሽፎን
1: እዋ
0: ፅቡቅ ምኸይኒ ሕዘክ ሞ ምስ ተወደእት ከዓ ክንሪኢ ክንመፅ ኢና
1: ቃብሽ ፀገም የለን ሓራይ ይቀኒ ኢና ርኽ መዓልቲ

0: ካብ ፎርቶ ሳዋ ኣስታት 30 ኪሎ ሜትር ንሸነኽ ሰሜናዊ ምዕራብ ርሒቓ ኣብ ኣደርሰ ተደኪና ትርከብ ቤት ትምህርቲ እያ። ኣብ ማእከል እቲ ብመጓሰን ንግድን ዝናብር ህዝቢ ተደኪና ንተምሃሮ ፍልጠታ ምቕሳም ዓባ ኣስተዋፅኦ ትገብር ዘላ ቤት ትምህርቲ ድማ እያ። መስ ጂኦግራፋዊ ኣቀማምጣ እቲ ከባቢ ኣብ ግምት ኣቲኻ ድማ ኣገዳስነታ ኣዝዩ ልዑል እዩ። ኣሕዳሪት ቤት ትምህርቲ መባእታ ማእከላይን ካልኣይን ደረጃ ላኣትሮፋ
1: ራይ እዚ ህንፃ እዚ ክስራሕ ከሎ ሓይልታት ምክልኻል ኤርትራ ናይ ፅሕፈት ንኦም እዮም ትሪሖሞ ሽዑ ክስራሕ ከሎ ገለገለ ሰባት ናይ ኖም ብዕላል ካብ ፀናሐና እንታይ ይብሉ እዚ ኣብ ዝበርካ እዚ እንታይ ኣድለየ እንታይ ይኸውን እዩ ኣብ ዝበርካ ዝበሃል ደረባታት መፅኡ ሽዑ እቲ ኣብዚ

0: በር ኣዛዚ ማለት እዩ ልክዕ ብልክዕ ቆላሸዎ ንና ይናሃሉ እንታይ ኢልዎም እዚ ህንፃ እዚ ሎሚ ንሕና ኣለናዮ ንና ኣባላት ኢና ሰራዊት ኢና ክንንቀሳቀስ ንኽእል ክነብር እውን ብሂወት ኣይንኽእል ኢና እዚ ህንፃ እዚ ነዚ ሕብረተሰብ እዚ ነዚ ከባቢ እዚ ወይ ሕክምና ክኸውን ይኽእል እዩ ወይ ቤት ትምህርቲ ክኸውን ይኽእል ኢሉ ተዛሪቡ ነይሩ ልክዕ እታ ዘረበኡ ከዓ ሕጂ ፀኒሓትና ኣብዚ ንሕና ደካ ከዓ ቤት ትምህርቲ ተቐይሩ ከምቲ ንሱ ዝበሎ ማለት እዩ እዚ ቤት ትምህርቲ ብ2014 ብ6 ተማሃራይ በዞም ኣብ ዘለዉ ሓይልታት ምክልኻል ኤርትራ ተመስሪቱ ኣብ መጓሰ ነበሩ ቆልኦት ኣብ ትሕቲኦም ዝጓሲ ነበሩ እንታይ ንግበሮም ተባሂሉ ተዘራሪቦም ትምህርቲ ንጀምረሎም ኢሎም ክጅምሩ ከለዉ ከዓ በቶም ኣባላቶም በቶም ኣብ ትሕቲኦም ዝመሓደሩ ዘለዉ ኣባላት ናባሃሩ ካብ 2014 ክሳብ 2016 ንሶም ቀፂሎማ ማለት እዩ ድሕሪኡ ሚኒስትሪ ትምህርቲ ብወግዒ ተረኪብዋ ካብ 2016 ጉቡእ ዳይሬክተር መምሃራን ተመዲቦም ደክ 2016 ወርሒ 11 ጀሚራ እዛ ቤት ትምህርቲ ማለት እዩ ወግዓዊ ሶም ጀምሮ ብመእታ ድም ጀሚሮም ንሕና ውን ክንርከባ ከለና ሓምሻይ ክፍሊ ኢና ተረኪብና ድሕሪኡ እዞም ተምሃሮ እዚኦም ኣብ ካልእ ቦታ ወይ ድማ ኣብ ካልእ ቤት ትምህርቲ ኮይዶም ናይ መቕፃል ተክእሎም ፀቢብ እዩ ስለምንታይ ኣብኡ ምስ ከዱ ክምሃሩ ኣይክእሉን እዮም ምስቲ ዘሎ ድልታትን ምስቲ ዘልዮ ንቕሓትን ስለዚ ኣብዚ ቤት ትምህርቲ ሕራይ እስከ ማእከላይ ደረጃ ይከፈት ተባሂሉ ልክዕ ድሕሪኡ ከዓ እቶም ሓምሻ ነበሩ ሻትሻ ምስ ሓለፉ ብጂነር ወይ ድማ ማእከላይ ደረጃ ተጀሚሩ ልክዕ ማእከላይ ደረጃ እንዳቀፀሎት ከላ እውን ናበይ መፅኡ ናብ ሃይ ስኩል ወይ ድማ ናብ ካልኣይ ደረጃ መፅኡ ልክዕ ንሳ ውንቲ ሓሳብ ታ ናይ ቀደም ነበረት ከዓ እንደጋና ከዓ እሞ ዞም ሰባ እዚኦም ኣብ ካልእ ቤት ትምህርቲ ከምኡ ልክዕ ከይዶም ውፅኢታውያን ክኾኑ ስለዘይክእሉ ኣብዚኣ ዘይንኸፍተሎም ተባሂሉ ሽዑ ክጅመር ከሎ 9 ተማሃራይ እዮም ነይሮም ቀዳሞት ጀመሩ ንካልኣይ ደረጃ 9 ተማሃራይ እዮም ነይሮም በቶም 9 ተማሃራይ ጀሚራ ሕጂ ኣብዚ ደረጃ ዝበፂካላ ማለት እዩ ልክዕ ኣብታ ቤት ትምህርትና ጀመርናዮ 83 ነይሮም ድሕሪኡ ነበረት ዓመት ክንደይ ኮይሉ ናብ 105 እንደገና ድሕሪኣ ነበረት ዓመት 2018 19 ከዓ 123 ኮይኑ በብደረጃ ፅርሓን ክረረካየ ትዕብት 220 ድማ ናብ 167 ኮይዱ ማለት እዩ 221 ድማ እዚ ናይ ኮሮና ዓመት ዝነበረት ብዙሃይ ትገለፅን እያ 21-22 ድማ ናብ 179 ቁፅሪ ደይብና ማለት እዩ 223 ናብ 181 እዳበለ እንዳዕበይ ዝኸይደሎ መቸም ድሕሪኡ 199 ድሕሪኡ 208 ልክ ኣብዚ ዓመ እዚኣ 211 ኣሎ ማለት እዩ ብደረጃ ዘቋረፁ ክንሪኦ ከለና ሕጂ ነፍሲ ወከፍ ዓመት ክትሪኦ ከለካ ትምቆራፅ እንዳገደሉ እዩ ዝኸይደሎ ናብ ናብሳ ቀዳሚት ዓመት 6 ነይሮም ድሕሪኡ 8 ድሕሪኡ እዳበና 2-4-3 ክትሪኦ ከለካ ደረጋ እቲ ፈለማ ጀመርናየን እቲ ሕጂ ዘለናየን ኣብቲ ኣብየት ምቁራፅ እውን እንዳገደለ እዩ ዝመፅ ኣብቲ ናይ ምቁራፅ ማለት እዩ ምስቲ ሕብረተሰብ ክትሪኦ ከለካ ምስቲ ንቅሓቶ ምስ ደረጃኦም ክትሪኦ ከለካ ንሕና በዚ ውፅኢት እዚ ዕጉባት ኢና ክንብል ንኽእል ማለት እዩ
1: መናፅ እዛ ቤት ትምህርቲ መንግስቲ ኤርትራ ኣገልግሎት ትምህርቲ ዋላ እውን ናብቲ ዝረሓቐ ጫፋት ሃገርና ንኽባፃሕ ንዝገብሮ ዘሎ ሓያል ፃዕሪ ዘጉልሕ ህያው ኣብነት እዮም ኣብዛ ቤት ትምህርቲ ዝግልገሉ ተምሃሮ ካብ ኣዝዩ ርሑቕ ከባቢታት ዝመፁ ኸም ምዃኖም ድማ ከምቲ ስም ናይዛ ቤት ትምህርቲ ብቋንቋ ብዳዌት ዝገልጾ ዓብ ፅላል ወይ ድማ ውሑስ ፅላል ማለት ዝኾነ ከዓ ነቲ ከባቢ ዓባይ ፅላል ኮይና ጩራ ብርሃን ትምህርቲ ኣብ ምኹላዕ ዓብ ኣበርክቶ ትገብር ኣላ
0: ራይ እዚ ቤት ትምህርቲ ሕጂ ዳርጋ እቲ ኩሉ ኣብቲ ኣብያ ትምህርቲ ክህሉ ዝግባእ ኩሉ ከዋላ እንተዘይበና ብከፊል እቲ ኣለና ሕጂ ንኣብነት ላብሬሪ ኣለና ስታፍ ናይ መምሃራን ኣሎ ናይ ኣይሲቲ ኣለና ክላስዋት እውን ብመጠኑ ፀቢብ ኮይኑ እምበር ዳርጋ እኩል ክላሳት ኣለና ክትስራሕ ከሉ ግን ቤት ትምህርቲ ኮይኑ ስለዘይተረሀ ፅበት ኣለዎ ማለት እዩ መከዘን ኣለዎ ካፊተርያ ኣለና ብዙሕ ምስተን ኣብያ ትምህርቲ ካልከ ዋላ ክንዲአን ክንዋደር ደይንክእል ተኮይና ምዝ ከባቢና ክንሪኦ ከለና ግን እታ ዝሓሸት ቤት ትምህርቲ እያ ተበልካ ምገናና ኣይኮነ ሕራይ እዚ ቤት ትምህርቲ ልክዕ ከም ዝበልካ ኣሕዳሪ ቤት ትምህርቲ እንድዩ ኩሉ ኣገልግሎት ኣብዚ ከዓ ብነፃ እዩ ዝወሃብ ኣብነት ካብቲ ደቐቐ ካብቲ ዝናእሰ ልክዕ ሚኒስትሪ ትምህርቲ ዕዮም ሰብኣዊ ድሕነትን ካልኦት መሻርክቲ ኣብ ዘለዉ ሓይልታት ንከላካ ኤርትራ እንዳመውልዎዮም ዝነብሩ ኩሉ ሕጂ ዝግባእ ኣብዚ ኣሎ ማለት እዩ ካብቲ ምግብና ጀሚርካ ካብቲ ናውቲ ትምህርቲ ኢልካ ምስ መሻርክቲ ዝግበር ብዙሕ ነገራት ኣገልግሎት እዩ ዘሎ ብዓብዩ ከም ዘብልኩ ኣይሲቲ ኣለና ኣብዚ ዋይፋይ እዚ ሮራ ዲጂታል ላብሬሪ እውን ኣለና ነዚ ዕድል እዚ ነቲ ሕብረተሰብ ተባሂሉ እዩ ምንታይ ምስቲ ንቅሓት ናይቲ ሕብረተሰብ ተረእዩ ገና ደሂሩ ስለ ዘሎ ነቲ ሓሊፉ ዘሎ ሕብረተሰብ ክርክብ ስለተባሃለ ንዑ ተባሂሉ እዩ ጣጢቁ ልክ ለውጢ ኣለዎ እቲ ክንሪኦ ከለና ምስቲ ጀማመራና ክንሪኦ ከለና ለውጢ ኣለዎ قلنا احنا

0: ብላዓለይ ስታይለይ ተመሃረለይ ጥራይ ኣሎ በሊእኻ ሰቲኻ ተመሃር ሕጂ ብሃፈሻ እንዲኦም ከለና ብጣዕሚ ዝምስገን እዩ ማለት እዩ ከመይ እንትልካ ዝጎደሎ ይብልካ ኣብዚ ሰሃራ እዩ ትምህርቲ ኣብዚ ሰሃራ ዶ ኮንካ ካልእ ከዓ ማዩን ምግቡን ንብርኡን ኩሉ ኣጫጢሕካ እዚ ቀሊል ነገር ኣይኮነ ማለት እዩ ንዓና ወታደራት እንተኮይኑ ካልኣይ ዕድል እዩ ማለት እዩ እዚ ዘይርከብ ነገር እዩ ማለት እዩ በዚ ኣሃዱና ከዓ ንምስግኖም ዕድል ሂቦም ንዓና ሓጊዞም ከም ቆልዓ ኮይና ማለት እዩ ኣበይቲ ከለና ቆልዑት ኮይና ንበልዒ ንሰትን ንምሃርን ኣለና ማለት
1: መንግስቲ ኩሉ ወፃኢታት እናሸፈነ ማኣዲ ትምህርቲ ኣብዚ ከባቢ ንምስፋሕ ብዕቱብ ሒዙ እዩ ዝሰርሓሉ ዘሎም እቲ ከባቢ ብብዝሒ ብሄረ ብዳዌት ዝነብርዎ ብምዃኖም ዝምደቡ መምህራን ድማ ካብ ኮሌጃት ሃገርና ዝምደቡ ከም ምዃኖም ድማ ናይ ቋንቋ ፀገም ዘጋጠም እኳ እንተኾነ መምህራንን ስታፋትን ዛቤት ትምህርቲ ግና ሳላ ዘካይድዎ ዘለዉ ሓያል ፃዕሪ እናፈትሕዎ ኣብ ቃልሲ ይርከቡ ኣለዎም ጽበት መምሃር ክፍልታት ረሓቂ ቦታ ንተምሃሮን ካልእን ገለ ካብቶም ዝጥቀሱ ብድሆታት እኳ እንተኾኑ እዛ ቤት ትምህርቲ ግና ክትበጽሖ ዘለዋ ነዊሕ ዝጠመተ ራእይ ስለ ዘለዋ ንኹሉ እንዳበድሀት ኣብ ዘተኣማምን ናይ ኣገልግሎት ደረጃ በፂሓ ትርከብ ኣላ
2: ብድልየቶ ዝመፅ የለን ከም ኣንተወይ ዝገልፅ ብድልየት ዝመፅ የለን ስለዚ ናብቲ ድልየት ናብቲ ስኻት ደሪኮ ዘእትዎን እዚ ሓደ ካብቲ ኣብ ብድሆ እዩ ማለት እዩ ከበድቲ ብድሆታት ዝበሃለ ካልእ ብዙሕ ሽግር እኳ እንተሎ እዚአን ተን ዝዓበየ ብድሆታት እዮም ፃዕሪ ካ ትገብር ገለገለ መምህራ ኣለዉ ሕጂ ዙ ቋንቋ ብዳብሄር ዝካል መምህራ ኣለዉ ልክዕ ንሕና ንዖም እንዳመሰልና ኢና ንኸይድ ነዚ ክሰግር ትኮይንካ ልክዕ ነቲ ሕብረተሰብ ነቶም ተምሃሮና እንዳመሰልና ኢና ንኸይድ ማለት እዩ
1: እዛ ቤት ትምህርቲ ብቁፅርን ብዓይነትን ብሉፃት መምሃርን ዓጢቃያ መስርሕ ምምሃርን ምስተምሃርን እተካይዶ ዘላ ኣብ ኮሌጃት ሃገርና ዝኣክል ፍልጠት ቀሲሞም ዝመፁ መምህራን ዓጢቓ ምህላዋ ድማ ነዚ መስርሕ ኣዝዩ ኣድማዓ ዝገብሮ እዮም ኣብ ካልእ ከባቢታት ሃገርና ዝዓበዩ ኣብታ ቤት ትምህርቲ ተመዲቦም ዝሰርሑ ዘለዉ መምህራን ድማ ድሮ ነቲ ባህልን ኣካይዳን ናይቲ ሕብረተሰብ ተለማሚዶሞስ ኣብዞም ተምሃሮ ዝኣክል ለውጢ ከምፁ ክፅዕሩ ክትርእን ከለካ ድማ ዝያዳ ኩርዓት ዝፈጥረልካ እዮም እዚ ድማ ደገፈን ምትሕብባርን ናይቶም ኣብቲ ከባቢ ዝርከቡ መሻርክቲ ኣካላት ተደሚርዎ ኣድማዕ ስራሕ ክስራሕ ዝኽእል ዘሎ እዮም
2: ሃራይ ሕብረተሰብ ኣዝዩ ኣገዳሲ ንዴት ዝበልካዮ ብዘይብኦም እውን ሓንቲ ክንገበራ ይንኽእል ኢና ተቐዳምነቲ ሕብረተሰብ ኣለዉ ምሕዳራት ኣለዉ ኣባላት ባይቶ ኣለዉ መሻርክቲ ብዓብዩ ዕዮን ሰብኣዊ ድሕነትን ኣለዉ ብዓብዩ እቲ ዝዓበየኸ ኣብዚ ሓይልታት ምክልኻል ኤርትራ ኣለዉ ሃማማተ ኣለዉ ሃማደ ኣለዉ ምስቲ ናቶም መሻርክቲ ምስቶም ናትና መሻርክቲ እነተሓገዝና ንሰርሕ እሶም ኢዶም ስለዝሕግሱ እሶም ስለዝሕግዙኒ ከዓ ኣብዚ ብፅሕ ከዓ በፂሕና ኣለና ሕጂ ስለሳዊ ርክብ ሕጂ ና ምንታይ ነካይደ ሕጂ እቲ መምህር ኣሎ ተምሃራይ ኣሎ ኮሚቴ ወለዲ ከዓ ኣለዉ ኢና ሕጂ እቶም ኮሚቴ ወለዲ ኩሉ ግዜ ምንታይ ከተቐሙ ኣብቶም መሻርክቲ ትኸይድ እንጂ ሓቂ ምዝራብ ወላዲ ኣብዚ መፅኡ ብዛዕባ ተምሃራይ ዝሓትት ወይ ድማ ብዛዕባ ተምሃራይ ከምዚ ብዙሕ የለና ኣይበፃሕና ናብለና እቶም መሻርክቲ ግን ኣለዉ ሕጂ እንታይ ንገብሩ እቶም መሻርክቲ ና ከም ኮሚቴ ወለዲ ያ ንገብሮም ሕጂ እሶም እዮም ዝሕግዙና ከምዚ ዝነገር ጥልካ ነብርኩ ኣባላት ባይቶ ኣለዉ ሃማማት ኣለዉ ሓይልታት ምክልኻል ኤርትራ ኣለዉ እንደገና ምሕዳራት ኣለዉ ኣናባበርቲ ዓዲ ኣለዉ እዚኦም ከም ኮሚቴ ወለዲ ቆይሞም እሶም እዮም ምሳና ዝተሓበሩና ማለት እዩ ሕጂ ስሉሳዊ ርከብ ልክዕ ህዝቢ ብዙሕ ተሳሳፍነት የለን ግን እዞም ዝገልፅ ክልካ እሶም እዮም መሻርክትና እሶም ከዓ ከም ኮሚቴ ወለዲ ኮይኖም ከዓ የገልግሉና ማለት እዩ መባእታ ዝምህሩ ተምሃሮ ኣብዚ ምሕዳር ከባቢ ፈላዳብ ዝበሃል ዚ ከባቢና ሕጂ ኣብዚ ከባቢ እዮም ዝመፁና ናልባሽ ገሊኦም ሕጂ ርሕቕ ዝበለ እዩ ክሳብ ሰዓትን ፍርቓን ርሒቆም ዝመፁ ኣለዉ ናይ መባእታ ኣብ ጂነር ክሓልፍ ከለና ግን ኣብዘን ዘለዋ ከባቢ ኣብዘን መባእታ ኣለዋ በዚ ምሕዳር ከባቢ ፈላዳ በላ በዚ ከ ግርማይ ካለተና በዚ ርዳ ኣሎ በዚ ከዓ ስንከትክና ብሎ ንሰነና ኣብዚ ዘምፃልና ሕጂ ካብ መባእታ ናብ ማእከላይ ደረጃ ምስ ሓለፉ ወይ ድማ ካብ ማእከላይ ደረጃ ናብ ካልኣይ ደረጃ ምስ ሓለፉ ምስቶም ናትና ተምሃሮ ተሓዊሶም ኣብዚዮም ዝምሃሩ እቲ ናይ መባእታ ጉዳይ ናይ መባእታ እተኮይኑ ግን ኣብዚ ከባቢና እዮም ስለዚ ወለዲ ቁርብ ክብድ በለ እዩ ናብዚ ንክሰድልካ ደቆም ቁርብ ሕይል እንዳበለ እንድዩ ንሕና እውን ሓይሊ እንዳሓወስና ጎስጓስ እንዳሓወስና ኢና ንምፅኦም ሕጂ ልክ እቶም ፀለውቲ ኣካላት ኣለውና እኒኦም ሕጂ እቶም ፀለውቲ ኢና ንዖም ክሳይ ንገብር እቶም ፀለውቲ ኣካላት ብሎም ልክዕ ገሊፀልካ እንደ ሓይልታት ምክልኻል ኤርትራ ኣለዉ ኣባላት ባይቶ ኣለዉ ሃማማት ኣሎ ሃማደ ኣሎ ምሕዳራት ኣለዉ ኣነባበርቲ ዓድሎ እዚኦም እዮም ሕጂ ንሕና እቶም ዝሕግዙና ዝኽእሉ ንሶም ነዚ መንግስቲ ዘውፅኦ ዘሎ ወፃኢታት ንዕኡ ክሸፍን እተኮይንካ ወይ ድማ ንዑ ኣብዚ ብፃሕ ተውፅሖ እተኮይንካ ነዚኦም ሒድና ንቀሳቀስ ሕጂ ንሶም ከ ኣብ ዝደለናይ ሰዓት ኣብ ዝደለናይ ቦታ መመፂኦም እንዳገስግሱልና

እዚ ተጎስጋሰን እቲ ፅቡቅ እዩ ዝካየድ ማለት ይከሎ ቤት ትምህርቲ ወርሳ ይከኣሎ የማናይ ኢድና ኢና ኣነ ሕጂ ብዙ ኩሉ ነገራት ምስኦም ኢና ዝምድናና ዝኾነ ነገር እንተጎደለና ናብ ንከይድ ከምቶም ካልእ መሻርተ ዝሕግዙና ንዕ እውን ተፍርዮምና ይፈጥን እዮም ካብ ንጀምር ካብ 2016 ክሳብ እዛ ሰዓት እዚኣ ብዓብዪ እውን ሕጂሎም ዓመት ከዓ ተምሃሮ ኣለውና ምስኦም ናትና ንፈለማ ግዜ ዘእተናዮም ከዓ ኣለውና ሓደ 9 ተምሃራይ ኣለውና 11 ክፍለ ወዲኦም 12 ክፍለ ዝበፅሑ ስለዚ እሶም የማናይ ኢድናዮም ኣብ ዝኾነ ጉዳይና እውን ንሕና ውን ዝኾነ ነገር ተፀገመና ብይ ንኸይድ ብዙሕ ነገራት እዮም ዝሕግዙና ዋላ ኣብዚ ከምዚ ከምዚ ኢና ክንገልፆ ዘይከኣልና ካልእ ካልእ ትረፍ ኮፕ ኣለና ግዜ ፈተና ኣለና ወራእቲ ኩዱሽ ንጥፈታት ነዚ ነቲ ሴሽነር ነዚ ቤት ትምህርቲ ዘገልግል ነብሶ ከፍ ዓመት እናኸድና ይሕግዙና እዮም ንሶምን

0: እዞም ተምሃሮ ካብ ዝተፈላለዩ ቦታታት መጺኦም ኣብ ሓደ ቕርዓት ይመሃሩ ምህላዎም ውን ኪኖ ኣካዳሚ ኣብቲ ማሕበራዊ ምንዳይ እውን ነናሓድሕዶም ተመክሮኦምን ባህሎምን ክለዋወጡ ባይታ ዝፈጠረ ኣጋጣሚ እዮም። እዚ ከይኮነ ኣይተርፍን ድማ ኣብዛ ቤት ትምህርቲ ተሳታፍነት ደቂ ኣንስትዮ ካብ ግዜ ናብ ግዜ እናዓበየ ክኸይድ ዝርአ ዘሎም
1: እጂ ደቂ ኣንስትዮ ኣሎ እንዲ ሕጂ ብፃብፃብ ነፍሶ ኮፍ ዓመት ኣለና እንዲ ሕጂ ንኣብነት ናይ ሎም ዓመት ክገልፀልካ እንተኮይነ ተን ደቂ ኣንስትዮ ኣብዚ ቤት ትምህርትና ዘሎ ብምሉኦም ተምሃሮና 211 እዮም 211 እዮም ካብዞም 211 እቶም 50 ደቂ ኣንስትዮ እየን ካብዞም 50 ደቂ ኣንስትዮ ተኮይኑ እቶም 161 ድማ ደቂ ተባዕት እዮም። ስለዚ ብሚእታዊት ክረአ እንከሎ ዳርጋ ርብዒ ማለት እዩ እተን 5 ሚእታዊት ደቂ ኣንስትዮ ኣብዚ ቤት ትምህርትና ዘለዎ ልክ ናይዚ ዓመት እየ ዛረብ ዘለኹ ኣብ ነፍሲ ኮፍ ዓመት እጂ ኣለና ደረጃ ኣብያትን ደረጃ ምቁራጥ ደረጃ ምሕላፍ ኣለና እ ልክ ኣብዚ ዓመት እዚኣ ግን 5 ሚእታዊት ናይቶም ተምሃሮና ደቂ ኣንስትዮ እየን ማለት እዩ። ሕጂ ኣብዚ ክንዛረብ ከሉና ብሽም ደቂ ኣንስትዮ ጥራይ ዘይኮነ ኣብዚ ከዓ ካብዘን 50 ከዓ ክንደየ እቲ ብሄረ ብዳውየት ወይ ድማ እቲ ተጠቃምነት ናይዚ ቤት ትምህርቲ እቶም ክምሃሩ ዝግብኦም ክንደየ ምተበና 29 ወይ ድማ ከባቢ 30 ደቂ ኣንስትዮ ኣለና። ኣብዛ ካብተን ደቂ ኣንስትዮ ብምሉኦን ተሳታፍነት እንተና እቶም ብቋንቋ ብዳውየት ወይ ድማ እተን ብሄረ ብዳውየት ክንደየን 6 ሚእታዊት እየን ካብተን ደቂ ኣንስትዮ ማለት እዩ። እቲ 4 ሚእታዊት ናይ ካልእ ብሄረ ማለት እዩ። እተን ፈለማ ጀመናያ ንና ብ216 ቀዳማይ ኢልና ጀመናያን ልክ ዓሚ 225 ጀናር ተሳቲፈን 7 ደቂ ኣንስትዮ ነረና 7 እን ሓሊፈን ሕጂ ኣብ ታሽ ኣይበፅሕና ኣለ።
0: እቲ ጥርዮ ፍልጠትን ንቕሓትን እንዳዘየደ ክኸይድ እንከሎ ብመንፅር እውን ዝህልወካ ሕልምታትን ራእን ኣዝዩ እናዓብየን እንዳሰፍሐን እዩ ዝኸይድ። እዞም ተምሃሮ እምበኣር ኣብዚ ኣሕዳሪት ቤት ትምህርቲ ብዝቐስምዎ ዘለዉ ፍልጠትን ምስቶም ኣብ ዝለዓለ ደረጃ በፂሖም ዝምህርዎም ዘለዉ መምህራኖም ዘለዎም ናይ ምብሃሃል መንፈስን ራእዮም ኣዝዩ ዓብዩ ናብ ዝበረኸ ደረጃ ክጥምቱን ኣብ ከባቢኦም መሰረታዊ ለውጢ ከምፅኡ ዝኽእሉ ዜጋታት ንምዃን ሓሊኖም ይሰርሑ ከም ዘለዉ እዮም ዝገልጾም። ኣብ ቀጻሊ ድማ ኣነ መደበይ ብትምህርተይ ኣብ ዝለዓለ ደረጃ በፂሐ ነዚ ብናፃ ዘምህርና ዘሎ ህዝብን መንግስትን ኤርትራ ክኽሕስ ዩ ድሌተይ።
2: ኣነ እውን ብወገነይ ረቢ ሓጊዙኒ ትምህርተይ ምዛዞምኩ ኣብቲ ቦታ ዘሎ ንቕሓት ክባቢለ ንካልኦት ከማይ ደቂ ኣንስትዮ ትምህርቲ ክረኽባ ክሕግዘኒ ድሌተይ። በዛ ኣጋጣሚ ከዓ ኣጆኹን ኣይትሕመቓ እንተተበጊስካ ዘይከኣል የለን ክብለን ይደሊ።
0: ምውዳድ ትሕቲ ቅርፅን ኣገልግሎት ትምህርትን ንበይኑ ኣኻል ኣይኮነን። ንቑሕ ተሳትፎ ህዝቢ እንተዘይተሓዊስዎ ኣድማዓ ስራሕ ክስራሕ ኣይከኣልን። ብዓብኡ እውን እዚ ብልዑል ወፃኢታት ተዋዲዱ ዝርከብ ኣገልግሎት ትምህርቲ ነቲ ሕብረተሰብ ተጠቃሚ ንምግባሩ ክሳብ ዝኾነ ሕብረተሰብ እቲ ከባቢ ኣብ ትምህርቲ ዘለዎ ንቕሓትን ተገዳስነት ትምህርትን ብዝግባእ ንኽርዳእን እውን ሰፊሕ ጎስጓሳት እዩ ዝካየድ። እዛ ቤት ትምህርቲ እውን ምዚ እናወስኸ ዝኸይድ ዘሎ ቁፅር ተምሃሮኣ ዘለዋ ፅበት መምሃር ክፍልታት ብዝምልከቶ ኣካል ተፈትሑላ ጉዕዞኣ ዝያዳ ማርሻ ወሲኻ ክትጓዓዞ ነተስፎም
1: ሓረይታ ቀዳመይቲ ታምቕቲ ዘሕልፋ እዚ ፃዕሪ እዚ መንግስቲ ተጀሚርዎ ዘሎ ብዓብኡ ብምሉኦም መሻርክ ተጀሚሮሞ ዘለዉ ከምዛ ዘለዎ ክቕፅለሎም ብዘይ ናቶም መሻርክቲ ወይ ድማ ብዘይ ናቶም ሓገዝ እዚ ቤት ትምህርቲ ሓንቲ ክኸውን ኣይክእልን እዩ። ስለዚ እቲ መንግስቲ ጀሚርዎ ዘሎ ብዓብኡ ኣሎ ድዩ እቶም መሻርክቲ ዝሕግዙና ዘለዉ እዚኣ ጥራይ ክዛረበካ ትኽእሉ ኩሎም ተሓሊልና ከይበሉ እጃሞም ክበርከቱ ከምታ ዘለዋ ክቁፅሉ ኣለዎ ወለዲ ተማሃሮም ከምፅልና ነቂሖም ነፍሲ ወከፍሲ ብድልየቶ ወዱ ወይ ድማ ውላዱ

0: ከምፃልና ኢና ንፀበለና ንደሊ
1: ኣብዚ ቤት ትምህርቲ ወይ ኣብዚ ከባቢ እዚ ዝመሃሩ ክምህር ዝመፁ ዘለዎ ኣምሃራን ሲ ንዕዑም ለበዋ ሓደ እቲናቶም ድዩቲ ወይ እቲናቶም ግቡእ ክፈልጥ ኣለዎ እቲናቶም ግቡእ ክብለካ ንከለኹስ ካብቲ ግቡኦም ንላዕሊ ፃዕሪ ከምዝሓት ከም ለባዋ መጠን እዚ ሕብረተሰብ እዚ ምሳና ክሳተፍ ወላ ንሱ ኣይፍለጥ ወላ ንሱ ኣይብፅሖ እሞ ንደቂደቁ ምቕያር ንድሕሪ ኣሎ ኮይኑ ናይ ሓባር ፃዕሪ ናይ ሓባር ስራሕ ኣብ ዓወት ዩ ደብፃሓካ ስለዚ ብሓባር ምሳና ንክሰርሕ ለባዋ ኣለኒ ማለት እዩ።

0: شمعي سالي مساي بحال ابي الصراحه اذا خاب جمر درجة ثلاث عمل مالتي غير الله
1: هل سالي من نزمو يا سفيت حجك تات ويا خلقي بخمي خمريس كيو قال عينت مياتات ونيري نابز نختات ويزدرخك خنت ايو
0: اوكي زمو يا صراح تاتو زقددن ناي فاميلي مالت صراح زناي سدرا بيتي حجي أب سدري ملا يالله مالتي
1: ما جي مرتدن أب نايسفيت مكينا ديخي لميركيو ولا سأبت ناي إدت أب سراحة ديخي بخمي يختمي قيس كله بخمي نبز درجة زمتسيكي
0: ما جي مرياكوات ألفن دينا نت ألف نيرنا أنا نحواتين تحرقن مس جيزي كن رخوالو سلازي كالنا صبح على سبات كمز السراح جيرنا يا مالتي حجي سنسارتوش سرحة نيرن مالتي معباي كلهم مالتي توم حواتي بدحريو هاني انا هاني معباي حفتي مالتي مهيراتني كان سلسة عمت مالتي نسا مهيراتن مالتي نت سرحتا سرحة الجميرة مالتي
1: هجي افتفل ما نزمو يا زيس اخصر اخو بلغي نتفل عينة زنبركن ازح جيوا مزح كيزا لغن انتايو تسفل مالس دنتا جميرك ابكم يدرجة بتسيكي
0: ازي መጀመሪያ ብዙሕ ክእለት ኣይነበረኒ እንዳርጋ እዚ ቦታ ኩሉ ሙሉእ ስለ ዝነበረ ብሰራሕተኛታት ይኹን ብኣሕዋተይ ሲ ትሑዝ እዩ ነይሩ እዚ ቦታ ሕጂ ብኸምኡስ ንክምሃር ስዕድል ሲ ይነበረን ብድሕሪኡ ግን ሓፍተይ ክትገይሽ ምስ በለት ግን እቲ ነገር ክምሃሮ ከም ዘለኒ ማለት እቲ ሓላፍነት ናባሃ ምዃኑ ምስ ፈለጥካ ሽዑ እዚ ክነጥፈሉ ጀሚረ ማለት እዩ እቲ ስራሕ ዝሰርሖ ከዓ ብብዝሒ ኣብ ምዕራይ እዩ ማለት እዩ መዕራየ ጅንስ ጨርቂ ስረ ቱታታት ገለ ማለት ካምቻ ገለ ኩሉ ማለት እዩ መዕራይ
1: ኣብ ከባቢኺ ዘለዉ መንእስያት ወይ ዓበይቲ ኣቦታት ማያስፌት ዝነጥፍ ሎ ንስኽ ጓል ሰይቲ ኣብ ጎኖም ኮንኪ ከምዚ ክሰርሐ ከለኺ በቲ ሞየ ክትኸርዑ ዶ
0: ዋ ብጣዕሚ ወላ ከዓ የተባብዖ ኸዮም ኣጆኺ ከምዝግበርስ ይብሉኸዮም ወላ ምሳና ዝሰርሑ ኩሎም ይተሓጋገዙን እዮም ብዓብኡ ከዓ ወላ እዞም ዝምሃሩኒ ቅዲ ክዳን ከዓ ብጣዕሚ ብዙሕ ዋጋ እዮም ዝኸፍሉ ነቲ ቅዲ ክዳን ሲ ኣቲ ዝብፃሕ ንኸተብፅሑስ ብዙሕ ሓገዝ እዮም ዝገብሩልካ ማለት እዩ ኣብ ቤትካ ወላስ ክሰርሓሉ ትኽእል ሞያ እዩ ከምዚ ምሻሎ ኪኖት ናብ ደገ ምውፃእ ሲ እቲ ኣብ ገዛኻ ዝኾነ ነገር እንድሕር ተፈቲሒካ ወይ ተቐዲድካ ብቐሊሉስ ወላ ኣዴታትና እንድሕር ርኢናይን ኮይና ሲ ብደንሲ ሰፊያ እዩ መርፍእ ንፈትልና ኣላጊበን እየ እንዳርጋ ንዝበዝሕ ውላደኒ ዕብየን ማለት እዩ እዚ ሞያ እዚ ከዓኒ ብዓብኡ ከዓኒ ንብዙሕ ነገር ሲ ምሽ ከምዚ ኣብቲ ክዳን ብብዝሒ ኣደስ ናይ ቤት ነገር ኩሉ ነገር ተስተውዕል ናይ ውሉዳ ነገር ኩሉ ነገር ተስተውዕል ስለ ዝኾነ ብዓብኡ ከዓ እቲ ኣብ ውሉዳ ዘሎ ጎደሎስ ንሳያ ትሪዮ እጂ እቲ ሞር ኣብ ቅዲ ክዳን ተተኪረን ሲ ቀሊል ይነዐአን ማለት ዝቐለለ ስራሕ ወላ ብመፍተል ገይረን ቀደም ክዳን ይሰርሓ ነይረን እችኖቶ ጌረን ይሰርሓ ነይረን ብሓፈሻ ሲ ብብዝሒ ክረአ ከለዉ ክዳን ስራሓት ሲ ኣዴታት ሲ ይሰርሖኦ ነይረን እየን ማለት እዩ
1: ኣብዚ ደረጃ እዚ ንክትበፅሒ ተራ ወለድኺ ይሕዋትኪ ዝገብርዎ ምትማዕ ብከመይ ትገልፅዩ ብኣእዛ ዝብና
0: ብዙሖም ሓገዝ ዝገብሩልካ ማለት እዩ ወላ ኸማን ንኽምሃር እዚ ቅዲ ክዳን ስካብቲ ዘለኽዮስ ንኽተማዕብልዮስ ክትምሃር ኣለኪ ኢሉ ዓብሓ ወይ ማለት እዩ ሕጅብ ካናዳ ኣሎ እሱ ንባዕሉ እንዳ ስፌት ክዳውንቲ እዩ ዘለዎ ማለት እዩ ሕጂ ንሱ ከዓ ካብ ዘለክ ሞያስ ክትቅፅል ሲ ክትምሃር ኣለኪ ኢሉ ዘተባብዓኒ ንሱ እዩ ብዓብኢኻ ስድራ ቤተይካ ብኩሉ እዮም ዘተባብዑኒ ማለት እዩ

ኣብ ዝሓለፈ ሰሙን ኣብ 972 ብሲድኒ ሸልደን ዝተደርሰት ኣብዚ ግዜ ድማ ብዳንኤል ሃብተ ማርያም ዝተተርጎመት ሕቡእ ምስሊ ዘርእስታ መጽሓፍ ንሌላ በቒዓላ። እዛ ኣብ ኣዳራሽ ጂኒየር ክለብ መመረቕታ ዝተገብረላ መጽሓፍ

23 ምዕራፋት ዝሓዘት እያ። ኣብቲ ናይ ምልላይ ስነ ስርዓት ርእይቶኦም ዝሃቡ ሙያውያን እዛ መጽሓፍ ሓንቲ ካብተን ንዓለም ዝተበርከታ ኣገደስቲ መጽሓፍቲ እያ። ከምዚ ካብ ኮነት ኣብ ትርጉም ዋላ እውን ንእሽቶ ክትጎድለካ ኣይትደልን። ኣብ ትርጉም ብዙሕ ክሕሎ ዘለዎ ነገር ኣሎ። እቶም መሰረታውያን ናይ ስነ ጽሑፍ ባእታታት ከይጎድሉን ላዝኦምን ብቕዓቶምን ከይጠፍእን ዓብዪ ጥንቃቐ እዩ ዝሓትት። ብመንጽር እዚ ክረአን ከሎ ተርጓሚ ተመክሮ ስለ ዝጸንሖ ጽቡቕ ገይሩ እዩ ተርጊምዋ ዘሎ። ስለ ዝኾነ እዛ መጽሓፍ ተነባቢት ክትከውን ዓብዪ ተኽእሎ ኣሎ። ብምባልዮም ርእይቶም ሂቦም ብተወሳኺ እዛ ብሲድኒ ሸለን ዝተጻሕፈት ብዳንኤል ሃብተ ማርያም ዝተተርጎመት መጽሓፍ ሕቡእ ምስሊ ልቢ ወለድ እያ። ትሕዝቶ እዛ መጽሓፍ ብስውር ዝተፈጸመ ገበናትን ንዕኡ ንምጽራይን ንምፍላጥን ዝግበር ናይ ፖሊስ ምርምራዊ ስራሕን እተርኢ መጽሓፍ እያ። ናይ ገበን መጽሓፍ ኣዝዩ መሳጥን ኣንጠልጣልን እዩ። ሲድኒ ሸልደን ናይ ዘናትዋን ኣጸሓፋን ክእለት ዘለዎ ሓያል ደራሲ እዩ። ብግቡእ ስለ ዝተተርጎመት ከኣ ኣብ ኣንበብቲ ጽልዋ ክትገድፍ እትኽእል መጽሓፍ እያ ይብሉ። ተርጓሚ ናይዛ መጽሓፍ ስነ ጥበበኛ ዳንኤል ሃብተ ማርያም ናይ ብዙሓት ዓበይቲ ጸሕፍቲ የንበበ ከም ናይ ሲድኒ ሸልደን ጽሑፋት ኣቢሉ ዝምስጠኒ ግን የለን። ስለ ዝኾነ ናይ ሲድኒ መጽሓፍ ክትርጉም ክኢለ ካብ ምዕራፍ ናብ ምዕራፍ ብኣንጠልጣሊ ኣዘናትዋ ዝተሃንጸ ብሉፅን መሃርን ዛንታ ኣብዛ መጽሓፍ ተኻቲጡ ኣሎ። ካብ ብዙሓት መጽሕፍቲ እዛ መጽሓፍ ጽቡቕ ትሕዝቶ ስለ ዘለዋ የመሪጸ እያ። ንኣንባቢ ክተዘናግዕን ክትምህርን ድማ ኣትጽፎ። ብምባል እዩ ቃልዋ ስሚዑ

0: ዝኸበርኩም ተኸታተልትና ምስ ትሕዝቶ መደብ ማእገሪኹም ዘለኹም ከምዚ ኣቐድም ኣቢልና ኣብ መእተዊ መደብና ክንገልጾ ዝፀናሕና ኣብ ከባቢ ፋርማሲ ሓማሲን ካብ ዝርከብ ናይ ሞያ ስፌት ካብ ዘለዎ ደቂ ኣንስትዮ ምስ ሓንቲ ኢና ከነካየድ ዕላል ማለት እዩ። ደቂ ኣንስትዮ ኣብ ሞያ ስፌት ካብ ግዜ ናብ ግዜ ብመንፅርቲ ዝተምሃርኦ ስልጠናን ትምህርትን ዝቆሰምኦ ኣብ ሞያ ስፌት ክሰርሓ በቂዐን ኣለዋ። ኪኖ ምስራሕ ድማ ዓማዊል ኣብ ምእንጋዴን ዝርከባ ዘለዋ እሞ ኣብዚ ሕጂ ምሳይ ሓቢራ ዝላ እውን ሓንቲ መንእሰይ ኣላ። ከመይ ኣለኺ? ድሓንዶ ስራሕ ከመይ ኣሎ?
1: እግዚኣብሔር ይመስገን።
0: ኣብ መንጎ ስራሕ ምፅረ ዶ ዕንቅፋት ፈጢርና
1: ነኖ? ኣ ፀገም የለን። ድሓን
0: መጀመርያ መን ክንብል ስም ኣብ ሞያ ስፌት ሳርቶኸ ክንደይ ዓመታት ጌርክ ኣለኺ?
1: ሽመይ ሙሉ ኣለም ነጋ ይበሃል። ኣብ ሞያ ስፌት ከባቢ ሓሙሽተ ዓመት ክለስ ክገብረ
0: ሓረይስ ክነዚ ሞያ ስፌት ብኸመይ ክኣት ይኽዮ? ዝበዝሕ ግዜ ብደቂ ተባዕት እዩ ክዕብለል ፀኒሑ ሞ ሕጂ ካ ደቂ ኣንስትዮ እንዳደፈርክንኦ እንዳስራሕ ክን ትመፅእ ኣለኽን ሞ ብኸመይ ክኸንስ ክኣት ይኽዮ ምሉ?
1: ኦኬ ሕጂ ካብ ምእሸይ ከለኹ ደስ ዝብለኒ ነይሩ ንዲ ብዝያደ ከዓ ሕጂ ናይ ወለድካ ጎስጓስ ከዓ የድሊ ሕጂ ማዘረይ ድላይ ካ ዓይነት ትምህርቲ ክትምሃረ ትኽእል ይኸ እንታይ ዓይነት ትምህርቲ ሕሸ ክገለ ትብለኒ ነይራ ማለት እዩ። ሽ ኣብ 2020 ኣብ ናይ እንዳደናግል ጀሚረ ማለት እዩ። ናይ እንዳደናግል ተማሂረ ብድሕሪኻ ኖርማል ከምዚ ናይ ምፅባብ ገለ ዝሰርሕ ነይረ። ንቁርብ ግዜ ከዓ ቋሪፀ ነይረ። ሕጂ ግን ኣብ ናይ ሽፎን ይቕፅል ኣለኹ ማለት ኣብ ናይ ዲዛይን ኣብ ናይ ወዲ ዓብደላ ዝሓለፈ ዓመት ተማሂረ ነይረ። ሕጂ ይቕፅል ኣለኹ
0: ሕርቲ ስልጠና ምስ ተምሃርክ ሲ ስልጠና ትምሃሩ ኣባይተ ክስራሓሉ ዓማል ክትእንግድን ቆብተይ ክብድ ብል ኸውን እዩ ንስኸ ነዚ ከመይ ክኢልክዮም?
1: እወ ካብ ኣብ ትምህርቲ ከማና ኣብ ስራሕ ዝያዳ እንታይ ዝበሃል ኸ ምክንያቱ ተመክሮ እንዳጥረሓ ስለ ትኸይደ ለካ ብዙሕ ኣይከብደካ ኣብ ትምህርቲ ይቁር ድኸብደካ ድሓን ድሌት ተሎ ከዓ ዝኾነ ነገር ክትክሎ ትኽእል ኢኻ።
0: ሕጂ ንስኺ ኣብ ሞያ ስፌት መፅኺ ዓማዊል መፂኦም ከስፍዩም ዝደልዩ ከም ጓል ሴትስ ብዙሕ ኣይተለምደን እንታይ ይብሉኺ?
1: እወ ናይ ደገ ገለ ኣብ ድመፃ ማርኣይን ድግረሞ ኣ ጓል ኣንስተይት ሰፋይት ኣላ ማርኣይ ሕጉስቲ ገለ ኢልናኻ ከዳ ሕጂ ብዙሓት የጋጥሞን እዮንከም ብጣዕሚ እየን ካዲ ሕጎስ ኣነ ብዙሕ ርኦ ይፈልጥኒ ኣብ ዝኾነ እንዳሰርቲ ኮይድካ ወደ ጥራሒድ ሰፊየልካ ገለ ንድሎ ሕጂ ኣዋል ጀሚርና ኣለና ማለት
0: ሕጂ ሞያ ስፌት ምስቲ 10 ኣብ ማኪና ትረግፆ ክብድ ዝበለ ኮይኑ ስማዕካ ዋላ እኳ ሕጂ ምስ ናይ ኤሌክትሪክ ኣሰራርሓ እንትኾነ ክብደት ኣለዎ ዶ እንታይ እዩ ከዝሓተካ እንታይ ዋጋ ኢኻ ከትኸፍለሉ?
1: ብዙሕ ዝሓተካ ነገር የለን ትደልዩ ነገር እንተኮይኑ ዝኾነ መስዋእት ክትከፍለሉ ትኽእል እንዲኻ ዋላ ክሰርሕ ከለካ ካ ድሓን ብዙሕ ድኸመ የብሉ
0: ድኸመይብሉ ሕጂ ከንታይ ክትገብር ዘለኽስ ዝበዝሕ ኣብዚ ትነጥፍሉ ከንታይ እዩ ቲ ዓይነት ስራሕ?
1: ወ ኩሉ ዓይነት ስራሕ ንነጥፍ እንዲና ሽፎን ጀዲዳት ናይ ደቂ ኣንስትዮ ይኹን ዋላ ናይ ደቂ ተባዕትዮ ማለት እዩ።

0: ሰርሕና ብፁና ከዓ ክነእንግደ ኮይና ማለት
1: እዩ። ዝበዝሕ ሕጂ ዓማዊ ብመንፅርቲ ጠለባቶም እስኪ ኣነ ወዲ ኢኸ ክትብየም ከለኹስ ብሞያ ክኩርዓት ስማዓክ ዶ?
0: ብጣዕሚ ሕጉስ ብፍላይ ተዓጊበን ክኸዳ ከለዋ ደሎ ሕጉስ ፍሉይ ምክንያቱ ነብስኻ ስ ኣከመይ ለበል ኣላ ትሪኢ ኣለካ ማለት
1: ደረጃ
0: እዎ ደረጃ ስ ትፈልጦ ኣለካ ማለት እዩ።
1: ሓረይ በዚ ኣጋጣሚ እዚ ነቶም ኣምሂሮም ኣብዚ ደረጃ ዘብፅሑ ተራ ምትባዕ ናይ ወለዲ ከም ዝነበሮ ነገርክና ኢኹሞ ኣብዚ ሕጂ እዋን እውን መሳርሕቲ ከለዉ ካብኣቶም ትረክብዮ ሓልዮትን ትሕጋዝ እንታይ ድመስል ተመስግኑ እዮም ሰባት ከ
0: እዋ ንኩሎም የመስግኖም እየ ንወላዲተይ ንዓባያይ ንኩሎም ብሓፈሻ ስድራ ቤት ማለት እዩ ኣሕዋተይ ንመምህረይ ከዓ ወዲ ዓብደላ ናይ ፋሽን ዲዛይን መምህር ማለት እዩ ንኩሎም ፈቶተይ ከዓ ኣብዚ ስራሕ ከዓ ብፍላይ ዝኾነ ነገር እዚኣ ከምዚኣ ከምዚኣ ኮይናት እንተልካዮም ይሕጉዝካ እዮም እዚኣ እንዲ ከምዚኣ ሕጂ ከም ሰብ መጠን ዝኾነ ትዳናገር ወይ ምርዳእ ቤካ ምሽ እዚኣ ከመያ ትብሎ ይሕጉዝካ እዩ
1: ሙሉእ እስኺ ኣብ ስራሕ ይክ ዘለኺ ንሕና ከኣኒ ናብታ ትቕፅል መደብና ከዓ ተኸታተልቲ ክነስግሮ እሞ ፅቡቅ ናይ ስራሕ ግዜ ግበረልክ
0: ኣሜን።

0: ናብዚ ሕጂ በፂሓቶ ዘላ ደረጃን ጌና ትኸዶ ዘላ ግዕዞ ምዕባለ ቴክኖሎጂ ሳላቶም ከይተሓለሉ ዝሓለሙ እሞ ሕልምታቶም ንምጭባጥ ከይሰልከ ይሰርሑ ውሕዳት ሊቃውንቲ ዓለምና የበፂሓቶ ውፅኢት ቴክኖሎጂ ናይ ብዙሕ ሞያተኛታት ክእለትን ፍልጠትን እዩ ዝጠልብ ፍልጠትን ክእለትን እንተተደሚሩ እንተረቢሑን ዝተዓፃፀፈ ውፅኢት ይርከቦ
1: ሽመይ ኢቨንት ክልይ ተባርክ ክበሃል እቲ ማህራይ ሌቨል 1 ኤኣይ ኩርስ ኣብዛዮኒ ሎም ማዓንቲ ሒዝና መፅና ና መደብካ ብዛዕባ ኢፌስ ኢልና ኢና ሴሚና ደለና ፌስ ኮንሰርኒንግ ኣይደንቲቲያ ትብል ማለት እዩ እዚኣ እንታይ ንሕልና ንሓደ ኣብ ሃገርና ዝረኣይ ፕሮብለም ንምፍታሕ ኢና ምፅና እዚ ከዓ እንታይ እዩ ኣብ ድኾነ ናይ ፖሊስ ስቴሽን ንድሕር ከድና ኣነ ንኣብነት ታሴራ ይጠፊ ንድሕር ናብትና ፖሊስ ከይደ ኣብ ሃሸሓት ብዙሓት ወይከዓ ኣላፍ ታሴራታት ስለ ዘለዉ ነቲ ታሴራታት ምስ ንዓይ ናተ ታሴራ ካ ጠፊያ ንድሕር ናብኡ ከይደ ነዚ ንምፍታሕ መፅ ኣላ ማለት እዩ ንኣብነት ኣና ሓደ ፖሊስ ረኪበ ናተይ ገፅ ዲቴክት ገይሩ ማለት እዩ ምስ ጠፊኡ ዘሎ ታሴራ ነ ታሴራ ድለየለይ ንድሕሪ ኢልዮ ምስቲ ብዝሒ ንሱ ድጥቀመሉሎን ምስቲ ብዝሒ ኣብኡ ዘሎ ዳታን ምስ ናተይ ሒዝዎ ዘሎ ዲቴክሽንን ክተሓወሶ ይኽእል እዩ ስለዚ ነዚ ንምፍታሕ ኢና ምፅና ደለና እዛ ስራሕ እዚኣ ማለት እዩ እዚ ከዓ ከመይ ንሕልና ንኣብነት እዛ ስራሕ እዚኣ ከመይ ገና ያ ስርሕና ዘለና ፊቸር ፕሮግራም ኣላ ዊች ዝ ናይ ኤስኤምኤስ ዲቨሎፕመንት ክንገብረላ ኢና ከምኡውን ኔትወርክ ሼር ከዓ ክንኣሰር ኣላ ኢና ማለት እዩ እዚ ከመይ ንድሒልና ንኣብነት ሓንቲ ስቴሽን ኣነ ታሴራ ጠፊ ናብ ስቴሽን ከይድ ሞ ሓደ ፖሊስ ንዓይ ረኪቡ ናተይ በትናት ንዑ ዝከኣሉ ማለት እዩ ናተይ ፌስ ዲቴክት ገይሩ ኣብቲ ናብ ፖሊስ ዘለዎ ስቴሽን ታሴራታት ደሊ ማለት እዩ እዚ ከዓ ኣድካምን ወይ ድማ ደይ ውፅኢታውን ከዓ ክኸውን ይኽእል እዩ ማለት እዩ ንኣብነት እዚ ናተይ ስእሊ ሒዝዎ ዘሎ ኣብ ናይ ገፅ ምስሊ ሒዝዎ ዘሎ ስእልን ምስ ኣብትና ፖሊስ ተኣኻኺቡ ዘሎ ናይ ታሴራ ምስቲ ብዝሒ ኣድካምን እዚኣ ድማ ዓን ክኸውን ይኽእል እዩ ስለዚ እዛ ፕሮግራም እዚ ከዓ ነዚ ንምፍታሕ መፅ ኣላ ማለት እዩ እዚኣ ከመያ ትገብር እንድሕልና መጀመርታ ነቲ መፂ ዘሎ ታሴሩ ድ ወይ ናቲ ፓስፖርት ዝኾነ ምስ ፌስ ኮንሰርኒንግ ድተሓዝ ኣይደንቲቲ ስለበለ ነቲ ሰብ ዲቴክት ትገብሮ ሞ ካብቲ ደሎ ሂብና ዘለና ዳታ ከዓ እቲ ሰብ ተኣሎ ድ የለን ትነገርና ማለት እዩ ንኣብነት ታሴራ ክጠፊ ክንድሕር ኬርኪ ኣብታ ስቴሽን ትኸይድ ሞ እታ ስቴሽን ከዓ ናቲ ፌስ ዲቴክት ኤን ሪኮግናይዝ ገይራ ካብቲ ኣብቲ ሰርቨር ዘሎ ዳታ ካብኣ ሪፈር ትገብር ማለት እዩ እጂ እዛ ፕሮግራም ነዚ ዓይነት ኣካይዳ ሒዛ ትኸይድ እዚ ኤኣይ ብሓፈሻ ነታ ኮርስ ንክንማር ሰለስተ ወርሒ ወሲድና እዚ ከዓ ኣብ ዝተፈላለዩ ዓይነት ዓውድታት ኢና ተማሂርና ንፕሮግራሚንግ ዝምልከት ተማሂርና ነርና ከምኡውን ምስ ቻትወክስ ዝኣመሰሉ ዝተፈላለዩ ዓይነት ሞዴላት እዳተጠቀምካ ተማሂርና ነርና ከምኡውን ቶም ጀነሬቲቭ ኤኣይ ድበሃሉ ከዓ ከም በዓል ቪድዮ ኦዲዮ ከምኡውን ቪድዮ ከዓ ወሲድና ነርና ክላስ ማለት እዩ
2: ሽመ ዮሳስ ፍቓዱ በሃል ናይ ዚዮን ትሬኒንግ ሰንተር ተማሃራይ ኣብዘን ሰለስተ ወርሒ ብዛዕባ ዝተፈላለዩ ዓውድታት ተማሂርና ኣነ ኣብ ኤኣይ የተማሂረ ነይረ ስለዚ በዘን ተማሃርናየ ኤሪ ስናፕቻት ትብል ወይ ከም ስናፕቻት ዓይነት ኮይና ግን በዓነ ብኤርትራውያን ዝተሰርሐት ብዙሕ ፊልተርስ ገለ ይብላን ግን ከም መጀመርቲ ንእሽተ ይሰሪሕና ኣለና ኣብነት ሕጂ ኣብዚ ፌስ ማስክስ ኣለውና ን ከምኡውን ክራውንስ ቢርድስ ራቢት ኤርስ ኣለውና ሕጂ እታ ብፌስ ሪኮግናይዜሽን እናሰሊሕና እታ ፌስ ንዓና ሪኮግናይዝ ምስ ገበረት ካብቲ ዘሎ ፊልተር በዓልና መሪፅና

0: ኣብቲ ዝድለ ወይ ኣብቲ ዝግባእ ቦታ ናይ ኣካላትና ተቐምጠና ማለት እዩ። እዛ ስናፕቻት እዚኣ ኣብ መፃኢ ነቲ ዝጎደለ ዘሎ ከዓ ንሕብረተሰብና ዝውክል ከነእትወላ ተስፋ ንገብር ማለት እዩ። ኣብ ስናፕቻት ሕጂ ብብዙሕ ንድሮስ ከምዚ ብዙሕ ንሕብረተሰብና ዘይውክል ነገራት ኣለዎ። ንኣብነት ናይ ሰይጣን ስእል ኣሎ፣ ካልእ ዘይድልዩ ስእልታት እውን ኣለዉና። ሕጂ ከምኡ ስለዝኾነ ኣብቲ ሕብረተሰብና እውን ከምኡ ነቲ ንዓና ነቶም ህፃናት ንዘይትብክል ኣሱ ነገራት ዘለዋ ጌርና ክንተሓሲብና ማለት እዩ።
1: ተምሃሮ ጎነቲ ዝወስዶ ስሩዕ ኣካዳምያዊ ትምህርቲ ፍልጠቶም ዘብርኽን ተወሳኺ ሞያ ዘስንቕን ኣብ ናይ ዕረፍቲ ግዜኦም ኣብ ዝተፈላለየ ማእከል ስልጣናታት እናኸዱ ፍልጠቶምን ንቕሓቶምን ክዕብዩ ይረኣዮም። እዞም ኣበዛዮን ማእከል መሰልጠኒ በብደረጁ ዝወሰድዎ ስልጠና ቴክኖሎጂ ሓቆፉን ነዚ ዘማእከለ እዩ ነይሩ።
2: ሕጂ ዕላማ ናይ ዝመደብታይ እቶም ተምሃሮ ተማሂሮ ኣብ ግብራዊካ ተማሂርካ ስለ ምምሃር ዘይኮነ ተማሂሮም ሰሪሕ ክሰርሕሉ ዝኽእሉ ባይታ ንሂወቶም መፃ እዮም ክመርሕሉ ዝኽእሉ ትምህርቲ ምቕሳን እዩ ትቐንዲ ዕላማ ናይዚ ትምህርቲ ማለት እዩ።
3: ኣገዳስነትኹምዓረክንደይትምህርቲ
2: ዕላማ ወይ ኣገዳስነት ናይዚ ትምህርቲ እንታይ ቀንዲ እቲ ትምህርቲ ቀዳማይ ነገር ከሉ ካልኣይ ካ ግድ ብዘይ ሞያ ሓደ ሞያ ደለዎ ሓደ ሰብ ክልተ ሞያ ዘለዎ ክልተ ሰብ ከማን ዝበሃል ሕጂ ጎኒ ጎኒ እቲ ትመሃሮ ዘለካ ን ሞያ ተጥረካ ከይድካ ሕጂ ብፍላይ ኣብዚ ዘለናዮ ግዜ በቲ ቴክኖሎጂ ሞር ኣድቫንስ ዳገበረ ከይዳ ኣሎ። ሕጂ ምስ ኮፓፕ ክትገብር ተዘይክኢልካ ኣተረፍካ ክትከይድ ትኽእል ኢካ። ኣብ ዝኾነ ስራሕ እውን ተጠላብነት ከይህልወካ ክእል እዩ ማለት እዩ።
4: ብዙሕ ነጥብታት ኣልዒሎም ኣሎ። ናይ ብሓቂ ከዓ ፅቡቅ ረኺበ እየ። ቅድሚ ሕጂ ንሕና ዋላ መምሃራ ናብ ዝነበርናሉ ግዜ ንሽገረሉ ዝነበርና ንፅገመሉ ዝነበርና ንኣብነት ናይ ሓደ ተምሃራይ ኣብረጅ ክሰርሕ ካልኩሌተር ጌርካ ትድምር ድሓር ናይ ኩሎም ተምሃሮ ናይ ሓምሳ ድዮም ስሳ ተምሃሮ ኣብረጅ ሰሪሕካ መሊስካ ራንክ ክተውፅእ ዝነበረ ሽግር ሕጂ እዚኦም ቆልዑት ግን ብዝቐለለ ከመይ ጌርካ ኣብረጅ ትሰርሕ ከመይ ጌርካ ራንክ ተውፅእ ኩሉ እቲ ብመልክዕ ዳታ ቤዝ ናይ ኩሉ ነገር ሒዞሞ ዘለዉ ኣብቲ ከተፅንዕ ሓደ ተምሃራ ተፅንዕ ከሎ እንታይ እንታይ ክኽተል ከም ዘለዎ ናይ ታይም ማኔጅመንት ምሕደራ ናይ ግዜ ኣምፅኦሞ ዘለዉ ካልእ እውን ኣጠቃቅማ ናይ መድሃኒት ክሳብ ክንደይ ጎዳኢ ክሳብ ክንደይ ይጠቕመና እንታይ ክንገብር ኣለና ዝብል ኣርእስቲ ልዒሎም ኣለዉ። ብጀካ እዚ ብዙሕ ኣርእስቲ እውን ኣልዒሎም ኣለዉ። ስለዚ ቅድሚ ሕጂ ኣሸጋሪ ዝነበረ ብኣዝዩ ዝቐለለ ልዕሊ ኩሉ ከዓ ናይ እዚኦም ቆልዑ ደስ ዝበለኒ እቲ ቴክኖሎጂ ሎሚ ኣብ ክንዲ ኣብ ጌም ኣብ ዘይጠቅም ግዜ ጥራይ ዝውዕል ሎሚ ግን እዞም ተምሃሮና ዝረእኾ ብናቶም ተባላሓትነት እቲ ቴክኖሎጂ ከመይ ገይሮም ኣብ ጥቕሚ ናይ ተምሃራይ ከም ዝውዕል ስለ ዝገበሩ ብጣዕሚ ባሂለኒ።
5: እቲ ኣገዳስነቱ ኣዝዩ ልዕሊ ምስ እዋን ናይቲ ትምህርቲ ብምዃኑ እቲ ናይ ኤኣይ ወይ እቲ ሰብ ሰርሖ ብልሒ ምዃኑ እዩ። ሕጂ ሓደቶም ቆልዑ ናይ ምብልሓት ናይ መተዕፅፃፍ ናይ ምፍጣር ተኽእሎኦም ኣዝዩ ልዑል ኮይኑ ኣብ ወደይ ዝረእኽዎ ክሳብ ሕሉፍ ሓሊፎም ታሪክ ምፅሓፍ ኣብኡ ብኣይ ጌርካስ ታሪክ ሕጂ እዚ ትምህርቲ እዚ ንድሕር ዓብዩስ እቲ ታሪክና እቲ ጎቦታት ናይ ናቕፋ ድፋዓትና እቲ ኩሉ ታሪክናስ እንዳክገብሮ ተኽእሎ ኣሎ ማለት እዩ። ክስንድዎን ክሰርሕዎን ዓብዪ ተኽእሎ ኣለዎ። ስለዚ እዚ ትምህርቲ እዚ ብቐሊሉ ተራእዩ ኣድህቦ ተገይርሉ ብመንግስቲ ኣኹም ምትብባዕ እንድሕር ተገይርሉ ዓብ ዓወት ከመዝግብ ጥርጥር የብለይን። ብግብሪ ርእየ ታሪክ ኣዝዩ ብዙሕ ፅሑፋት ሞ ብእንግሊሽ ብትግርኛ እናገበሩ ታሪካት ክፅሑፉ ኣይዳለዎ ንሱ ተዝርእዎ ኣነብ ገዛ ዝረእኹ ኣዝዩ ዘገርምን ዘደንቕን እዩ።
1: ሕልምታትካ ናብ ክውነት ንምቕያር ኩሉ ግዜ ክትፅዕር ኣለካ። ሰብ ሕልምታቱ ንኸተግብር እዩ ዝነብር። ሰብ ብዘይ ሕልሚ ክነብር ዝኽእል ኣይኮነን። ብርግፅካ ሕልምኻ እቲ ክትነብሮ ዘለካን ትነብሮ ዘለኻን ሂወትን እዩ። ምክንያቱ ሕልምኻ ሎሚ ዘይተጨበጠ ፅባሕ ግን እቲ ትነብሮ ሂወትካ እዩ።
6: ሽሜ ሮቤል ተስፋለ ምበሃል። እዛ ሕጂ ሒዝና የመፅና ዘለና ድማ ኣቴንዳንስ እያ። እዚ ኣቴንዳንስ እዚ ድማ ኣብ ድኾነ ስራሓት ወይ ቤት ትምህርትታት ኣብ ድኾነ ኣቴንዳንስ ዘድልዮ ነገራት ብማናጀር ዝቋፀፀር ነገር ክሕግዘና ክእል እዩ ማለት እዩ። እዚ ኣቴንዳንስ ኢልና ፀውዕና ዘለና ድማ ኣብ ቤት ትምህርትታት ተኮይኑ ኣብ ኣፍ ደገ ብካሜራ ጌርና ድኾነ ነቶም ተምሃሮ ኣቴንዳንስ ክንወስደሎም ንኽእል ኢና ማለት እዩ። ካብ ብወረቐት ፒሮ ጌርና ራይት ዲና ግን እናገበርና ካብ ንደክም በዚኣ ገርና ክንቋፀፀሮ ንክእልና ማለት እዩ። እዚኣ ሕጂ ብፒክቶ ብሎክስ ኢና ሰርሕና ዘለና። እዚ ድማ ብኤፍኣር ተባሂሉ ዝፅዋዕ ብፌስ ሪኮግኒሽን እያ ትሰርሕ። እዚ ድማ ንሓደ ተምሃራይ ዲቴክት ምስ ገበረቶ እንድሕር ኣብ ሰዓቱ መፅኡ ኣብ ሰዓቱ ዝፅሕፈሉ እንድሕር ኣብ ከይሩ ድማ ኣብ ሰንቲላ ወይ ከዓ ኣብ ሰዓቱ መፅኡ ከሎ እንድሕር ደንጊ ከዓኒ ለይቲ ኢላ ፅሒፋ ተምፀልና ማለት እዩ። ሕጂ እቶም ተምሃሮ ድማ ኣብቲ ወይ ቶም ወርከርስ ኢልና ንፅውዖም ኣብ ሓደ ሳይት ተምፃልና እቶም ደለዉ ብኩሎን ጌራ ተምፃልና እቶም ፕሬዘንት ታይሚንግ ኣብሰንት ከዓኒ ኣብ ሓደ ኩሎን ጌራ ተምፃልና ማለት እዩ። ሕጂ ድማ እዚ ድማ ብሕብረተሰብና እዚ ሓጋዝ ክኸውን ይኽእል እዩ። ምክንያቱ ካብቲ እቲ ማናጀር ወይ ኣማሓዳሪ ዳይሬክተር ዝነበረ ንክቋፃፀሮ የሸጉሮ ዝነበረ ዶኮሩ ወላ ክፈልጦም ዘይክእል ዝነበረ ካብ ሱሳ ገለ ቋፀፀር ዝነበረ በዚያ ገይሩ ቋፀፀሮ ንክእል እዩ ማለት እዩ።
7: ሽመይ ሩፋኤል ቴድሮስ በሃል ተማሃራይ ዛዮን ናይ ሌቨል 3 ሮቦቲክስ እየ። እዚኣ ስራሕ ኳካ ኣይኦቲ ወይ ከዓ ኢንተርነት ኦፍ ቲንግስ ትበሃል። እቲ እዚኣ ዝተፈላለየ ኮምፖነንት ኣለዋ ብሓንሳብ ትእክብን ከም ስማርት ሃውስ ማለት እዩ። እቲ እዚኣ ሞሽን ሰንሰር እያ። ከምዚ ተሓሊፍካዮ ገለ ማዕፆ ተኽፈት ከምዚ ናይ ኣስመራ ፓላስ። እዚኣ ካርድ እያ። እዚኣ ትሪኣ ዘለካ ኣብዚኣ ትገርካ እዛ ማዕፆ ትኽፈት። እቲ እዛ ማዕፆ በዚኣ ከዓ ሰርቮ ኣለዋ፣ ሰርቮ ሞተር ትበሃል። ሳሕቲ ነዚኣ ማዕፆ ተኸፍታ ተዓፅዋ ሳያ ስርሓ። እዚኣ ጋዝ ሰንሰር ትበሃል። ከምዚ ናይ ትኪ መዐቀኒት እያ። እዚኣ ናይ ቴምፕሬቸርን ሂሚዲቲ ሰንሰር ኢና። ቴምፕሬቸር ዓቂና ሂሚዲቲ ከዓ ዓቂናስ ብሓንሳብ ትምፀና። እዚኣን ወይ እዚኣን ብሓንሳብ ተበዚሐን እዚኣ ፋን ባዕላ ከም ትውላዓልና ንገብር። እዚኣ ከዓ ናይ ሶል ሞይስቸር እያ ትበሃል። እዚኣ ሕጂ ተእትዋ ኣብታ ሓመድ ኣብኡ ዓቂና ናታ ሂሚዲቲ እንድሕር ጠሊ ተዘይኮይኑ እዚኣ ላ ዲናሞ ኣብ ማይ ተእትዋ። እዚኣ ሽዑ ናፍታ ሓመድ ሽዑ በዕላ ትሰደና። እዚኣ ከዓ ሪሌ ኣላ። እዚኣ በዚኣ ሪሌ ኣላ። እቲ ነዚኣ በዕላ እያ ትውላዓ ተጥፋ ኮንትሮል ትገብራ። እዚኣ ብዚኣ ከዓ ዘለካ ነዚ ኩሉ ኮምፖነንት ብሓንሳብ ኣኪባ ኩሉ ሰሪሓ እንታይ ከም ትገብር ኩላ ትነግረ። እዚኣ ሕጂ እቶም ብዕድመ ዕብይ ዝበሉ እሶም ክሽገሩ ስለ ዝኽእሉ ንሕና ከዓ ኩሉ ግዜ ምስኦም ክንኸውን ስለ ዘይንክእል ሲ እዚኣ ክትሕግዞም ትኽእል ኢና ኢልና ሓሲብና።
1: ኣብ ናይ ፅባሕ ዘይተጨበጡ ሕልምታትካ ምንባር ነቲ ናይ ሎሚ ጉዕዞኻ ክዕንቅፅዋ ይግባን። ምናልባት ሕልምታትካ ዘይተጨበጡ ብምዃኖም ናብቲ ውርግሪግ እናበለ ተስፋ ክቆርፀካ ዝፈታትን ክኸውን ይኽእል። ምንዋሕ ግዜ ነቲ ክትበፅሖ እትደሊ ክትፀልዎ ኣይክእልን።
8: ስመይ ድምያና ግርማ ይበሃል። ኣስተ ሓደ ክፍል ተማሃሪት ካብ ዛዮን ትሬኒንግ ሰንተር። ሕጂ ሒዘልኩም መፅ ዘለኹ ብዛዕባ ሓንቲ ኣፕሊኬሽን ኮይና ምስ ኤኣይ ሓዊስና ዝተምሃርና ኮይና ኣብዚኣ ዝኾነ በዓል ቱሪስትስ ወይ ከዓ ዝኾነ ቆልዑት ማለት እዩ ናይ ዝኾነ ሃገራት ናይ ምፍላጥ ድሌቶም ንምፍላጥ ብኡ ጌርና ከዓ ሜን ኢንፎርሜሽን ናቶም ወይ ከዓ ዝበዝሕ ሓበሬታ ናቶምን ናርኣና ኣብዚኣ ክነብር ንኽእልና ማለት እዩ። እዚ ማለት ከዓ ንኣብነት ብስእልታት ጌርና ማለት እዩ። ሕጂ ንኣብነት እዚኣ እንታይ እያ እናክንፈለጥቲ ኮይና እዚ ሃገር እዚኣ እንታይ እያ ክንብልቲ ኮይና በዚኣ ሓንቲ ስካን ጌርና ኣብዚኣ ስኬንና ሕጂ ንኣብነት እዚኣ ዩናይትድ ኪንግዶም እንተኮይና ማለት እዩ ኣብዚኣ ጌርና ኣብዚኣ ዩናይትድ ኪንግዶም ኢላ ትመፅእ ናታ ሲቲ ናታ ካፒታል ናታ ሃገራት ናታ መንሽሙ ናታ ገንዘብ ናታ ምሻሎ ሃገራት ናቶም ህዝቢ ምንፍላጥ ማለት እዩ ትሕግዘና ማለት እዩ። እዚ ከዓ ምሻሎ ካልኦት ወላ ተምሃሮ ጥራሕ ዘይኮነ ናቶም ምንፍላጥ ጥራሕ ዘይኮነ ሲ ወላ ቶም ቱሪስትስ ናይ ሃገር ናበይ ሃገር ንክይድ ወይ ከዓ ናበይ ክንብል ኢሎም በዚኣ ክብሉ ይኽእሉ እዮም። እዚ ድማ ብኔትወርኪንግ ወይ ከዓ ብኢንተርነት ብምትሓዝ ከዓ እንታይ ክንገብራ ንኽእልና ስእልታት ናይታ ሃገራት ወይ ናተን ከተማታት ዘለዋ ኣብኣ ብምፅዓን ማለት እዩ ሰባት ናብ ድሌ ናበይ ሃገር ክንከይድ ኢሎም ወይ ብትናተን ኢንፎርሜሽን ብምሃድ ማለት እዩ ክብሉ ይኽእሉ እዮም ማለት እዩ።
9: ኢቨን እዘርታ ክበሃል እዚ ወድብሪ ወይ ከዓ ኣራም ቢዘን ይበሃል። ሕጂ ድማ ንሕና ራሒዝና ዘለና ኣብቲ ንማትሪኩሌሽን ዘለዎ ዝገብሩ ተምሃሮ ኣብኡ ንክትሕግዞም መፅናዒትን ተወሳኺ ድማ ክዩ ዘለዋ መስርሒትን ኣፕሊኬሽን ደና ዘለና ኣብዚ ንሕና መጀመርታ ምስኣተን ኣብቲ ኣፕሊኬሽን ኣብዛ ናይተን ናይ ኣርት ንሕና ብናይ ሳይንስ ስትሪም እናክድና ዘለና ኣብዚ ናይ መጀመርታ ሳብጀክት መርፅ ሳብጀክትና ምስ መረፅና ስታዲ ኦር ኩዩ ዝብል ኦፕሽንስ ክመፀና እዩ። ኣብዚ ድማ ስታዲ ድሕር ዝብል መሪፅና ኣብዚ ክሰልቭ ፕሮብለምስ ምስቲ ናቶም ሙሉእ ኤክስፕላኔሽን ዝተዳለወ ክስታይ ኣለና ዘን ኣብዚ ኣፅኒዕና ኢልና ተዓመመና ነፍስና ድማ ኣብዚ ኩዩ ዝብል ክስታይ ጌርና ንሕና ነፍስና ከዓ ንፍትሽ ማለት እዩ። ኣብዚ ሽዑ እንታይ ኣለና ከም ተወሳኺ ዘተና ኣብዚ ሕጂ ዝኾነ ኣብታ ናይ ቅድም ዝነበረት ክስታይ ንሕና ዝወሰኽና ኣሎ ማለት

0: ሰውነትና ካሎሪ በርን ንገብሮ ሓወይ ዘቕርቦ ድማ ናይ ቢኤምኣይ ወይ ድማ ቦዲ ማስ ኢንዴክስ ከምኡ ድማ ብምሉእ ናትካ ናይ ደም ዓቐን እቲ ዘለካ ሕማም ጌራ ናትካ መድሃኒት እቲ ነግረካ ዲጂታል ዝኾነት ናይ ሜዲካል ኬር ማነጅመንት ሲስተም ክነቕርብ መደብ ኣለና ማለት እዩ።
1: ሕጂ ምርታ ሽመይ ሳል ሕጂ ምቕባል ሕጂ እዛ ናትና ርእስቲ ከዓ ቲቪ ሜንቴናንስ እያ ማለት እዩ። ሕጂ ቲቪ ክንብል ከለና ክልተ ዓይነት ቲቪ ኣለዋና ኣብዚኣ እዚኣ ሓንቲ ሲኣርቲ ንብላ ሓንቲ ከዓ ፍላት ማለት እዩ። ሕጂ እዛ ሲኣርቲ ንብላ ዘለና እታ ቅድም ኢላ ዝነበረት ጅፍ ዝበለት እያ ማለት እዩ። እዚኣ ፍላት ከዓ ድሕሪያ ዝመፀት ማለት እዩ። ሕጂ እዛ ሲኣርቲ ክንሪኣ ከለና ብዙሕ ክፋላት ኣለዋ። ሕጂ እንታይ ትገብረና ቅድም በዚኣ ኤሌክትሪክ 220 ቮልቴጅ በዚ ምስተቐበልና ኣብዚኣ ፓወር ሳፕላይ ትበሃል ክፋል ኣላትና ማለት እዩ። እዚኣ ፓወር ሳፕላይ ሕጂ እንታይ ትገብር ፓወር ካብቲ ኤሌክትሪክ ስሒባ ዘምፃቶ ንኩሉ ዚ ክፋላት በብዓቕሙ ትውዛዓሉ ማለት እዩ። ወይ ከምኡውን እቲ ቮልቴጅ ካብ ኤሲ ናብ ዲሲ ቀይራ በብዓቕሙ ትውዛዓሉ ማለት እዩ። ሕጂ እዚኣ ፓወር ሳፕላይ 4 መውፅኢ ኣለዋ እቲ ትዕድለሉ ማለት እዩ። ሓደ በዚ ዝኸይድ ናብ ድምፂ ዝኸይድ ኣሎ ድምፂ ኣብዚ ዘለና ማለት እዩ። እዚኣ ኣይሲ ናይ ድምፂ ትበሃል። ሕጂ ድምፂ ናይታ ቲቪ ድምፂ ኩሉ በዚኣ ገይሩ ናብቲ ማይክሮፎን ኸይድ ማለት እዩ። እዚኣታ ሓንቲ ክትከውን ከላ እታ ካልይቲ ከዓ ኣብዚ ዘለና ናይ ስእሊ ማለት እዩ። ቨርቲካል ኤንድ ሆሪዞንታል ኣለና ማለት እዩ። ሕጂ እዚ ስእሊ ቨርቲካል ሆሪዞንታል ንብሎ ዘለና እዚ ንቨርቲካሊ ነቲ ስእሊ ዝዝርግሓልና ማለት ክኸውን ከሎ እዚኣ ከዓ ሆሪዞንታል ትዝርግሓልና ማለት እዩ። ሳልሳይ ከዓ እዚ ኣይስ እዛ ማይክሮፕሮሰሰር ኣለና ማለት እዩ። እዚኣ ሕጂ እንታይ ንብምሉእ እቲ ሲግናል ትህብ ነቲ ቦርድ ብምሉእ ኣብዚኣ ኣላትና ማለት እዩ። እዚኣ ሕጂ እታ ካብተን ኣገደስቲ ክፋላት ናይዛ ቦርድ ክትኮን ትኽእል እያ ማለት እዩ። ካልእ ኣብዚ ቲነር ኣለና። እዚኣ ከዓ ብደገ ብኣንቴናን ዝመፅእ ሓበሬታ ኣንቢባ ናብዚ ትዝርግሓልና ማለት እዩ። ናብ ማይክሮፕሮሰሰር ስዕዳ ብኡ ጌራ ከም ቻነልቱ ዝኣመሰለ ክንሪኤሉ ንኽእል ማለት እዩ። ካልእ እዚኣ እዚ ናይ ስእሊ ናይ ሕብሪ ክፋል ኮይኑ ሕብሪ በዚ ይህብና ማለት እዩ። እዚኣ ብዓባያ ፍላይባክ ትበሃል ማለት እዩ። እዛ ፍላይባክ ሕጂ ክልተ መውፅእ ኣለዋ። ሓደ ዝለና ሓደ ከዓ በዚ ዝለና ማለት እዩ። ኔጋቲቭ ኤን ፖዚቲቭ። እዚኣ ሕጂ ክሳብ 25,000 ቮልቴጅ ከተውፅእ ትኽእል ማለት እዩ። እዚኣ ሕጂ እታ ሲኣርቲ ያ ማለት እታ ዝነበረት ድሕርያ ዝመፀት ከዓ እዛ ፍላት ኣላትና ማለት እዩ። ፍላት ቲቪ ፍላት ቲቪ ሕጂ ብዙሕ ፍሉይነት ኣለዋ ካብዚኣ ማለት እዩ። ንዕብል ኢላ ዝመፀት ማለት እዩ። ሕጂ እዚኣታ ቦርድ ናይ ፍላት ክትከውን ከላ ኣብዚ ፓወር ሳፕላይ ኣለና። ፓወር ሳፕላይ ልክዕ ከም ናይ ሲኣርቲ ዘፍልየብሉን እቲ ፓወር ተቐቢሉ ከምቲ ዝድለ ዓቕን ናብ ኩሉ ዝውዝዕ ማለት እዩ። እዚ ፓወር ሳፕላይ እዚ ኣብዚ እታ ማዘር ቦርድ ምስኣለ ጊባላ ኣብ ገለ ቲቪ ከዓ በይና ክንረክባ ንኽእልና ማለት እዩ። ሕጂ እዛ ማዘር ቦርድ እታ ሓበሬታ ወይ ሲግናል ንኩሉ ትሰድድ እስያ ማለት እዩ። በዚ ጌራ ሕጂ ኣብዚ እዚኣ ቲኮን ንብላ ማለት እዩ። እዚኣታ ስእሊ ትዝርግሓልና ፓነል ኣብ ጥቕሚ ዘሎ ናቱ ስእሊ ትዝርግሓልና እያ ማለት እዩ። እዚኣ ሕጂ እቲ ሓበሬታ ካብዚ እዩ ዝመፃ ማለት እዩ። እዚኣ ከዓ ሓይሊ ትህበኒ ኩለን ሕጂ እቲ ሓበሬታ ናይ ቲኮን ካብ ዝወስዳላ እንኮላይ እዚ ስፒከር ከዓ ካብዚ ይወስድ ማለት እዩ። ካልእ ኣብ ውሽጢ ኣለና መብራህቲ ማለት እዩ። ነቲ ፓነል ዘብርሃልና ኣምፑላት ኣለውና እሶም ከዓ ንመብራህቲ ሕግዙና ማለት እዩ።
2: ስርዓት ኣማሃራ ናይ ዛዮን ትሬኒንግ ሰንተር ሕጂ እንታይ እቲ ዓይነት ትምህርትታት ካብ ናብ ይፈላለዩ ገሊ ሕጂ ካብ 3 ክሳብ 9 ወርሒ ዝወስድ ኣሎ። ንኣብነት ሮቦቲክስ ትበሃል ኣለና። ሮቦቲክስ ሕጂ 3 ለበል ኣለዎ። እቲ ቀዳማይ ለበል ሕጂ ከመይ ገይሮም እቲ ፕሮግራሚንግ በቲ ምስ ዕድሚኦም ዝኸይድ ፕሮግራሚንግ ከመይ ገይሮም ተማሂሮም ከመይ ገይሮም ጌም ሰርሑ ከመይ ገይሮም ምስ ኤኣይ ሓዊሶም ዝኾነ ፕሮጀክት ዝሰርሑ ይመሃሩ። ኣብ ሌቨል ትካ ኤሌክትሮኒክስ ማለት እዩ። ኤሌክትሮኒክስ ሕጂ እቲ ኤሌክትሮኒክ ኮምፖነንት ኩሉ ይመሃርዎ ሞ ባሓር በቲ ኮምፖነንት ተረዲኦም ካ ዝኾነ ኤሌክትሮኒክ ዲቫይስስ ዲቨሎፕ ክገብሩ ክእሉ ማለት እዩ። ድሓር ኣብቲ ሌቨል ስሪ ምስ በፅሑ ከዓ እታ ፕሮግራሚንግ ምስ ኤሌክትሮኒክስ ኮምባይን ምስ ገበርከያ እንታይ ትፈጥር ትኽእል ሽዑ ሮቦቲክስ ይበሃል ማለት እዩ። ሽዑ ሮቦት ናቶም ገዳሉ ክእሉ ሽዑ እቲ ኤኣይ ካ ተማሂርናዮሞ ዘለዎ ከምሱ እንታይ ገብሮ ክእሉ ኢንተግሬት ገይሮም ኤኣይ ፕላስ ሮቦቲክስ እንዳገብሩ ከምዚ ክንሪኦም ፀናሕና ከምኡ ክዳሉ ክእሉ ማለት እዩ።
3: ሽመ ብሩክ ግርማ ይበሃል። ካብ ከባቢ ሰንበልካ ምፅ ሒዝየ ዘለ ኣቕሪበ የ ዘለኹ ኸ ኢንተግሬሽን ይበሃል። ናይ ኤኣይ ጌርና ብድሕሪ ኸ ብናይ ሮቦቲክስ ጌርና ስርሕና ኤኣይ ጌራ ሬግራ ንፌስ ናትና ሽ ብድሕሪ ኸ ታ ሮቦትካ ልክዕ ከምትኸይድ ጌርና ስርሕና እዚ ድማ

0: ዝለመ ዓይነት ሰባት ኣብ ሳሎን ኮፍሎም ዘሎ ወይ ሰብ ዊልቸር ገፆም ገይሮም ናብ ዝደለይዎ ማእዝን ተደልዮም የማን ተደልዮም ፀጋም ተደልዮም ንትኽ ክሕብሩዋ ከም ዝኽእሉ ኣየርና ስርሒን ኣለ እጅታ ፕሮጀክት ልክዕ ብገፅያ ክንትኸይድ ገይረያ ዘሎ ናብዚ ክኸይድ ከለኹ እትሰርቦ ምሉእ ይዕፀ ናብዚካ ክምለስ ከለኹ ድማ ንየማን ክኸይድ ከለካ ንየማን ኣብቲ ኣካይዳኻ ልክዕካ ከምኡ ትኸይድ ማለት እዩ ናብዚ ክኸይድ ከለኹ ንየማን ተዓፂፍ ኣላ ማለት እዩ ናብዚ ከዓ ንፀጋም ትኸይድ ኣላ ማለት እዩ ሽክማ ጌርና ስርሕን ኣለና ነዛ ናይ ሮቦቲክስ ለበስር ስጋዕ ዝበፅሕ ከባቢ ዓመትን ስስተ ወርሒ መሲለ መጀመርታ ስካ ፕሮግራሚንግ ተማሂር ከመይ ገይረ ፕሮግራም ከም ዝገብር ዝኾነ ነገር ተማሂር እዮ መጀመር ብድሕሪ ኤሌክትሮኒክስ ብዛዕ ኤሌክትሮኒክስ ቦርድ እንተጌርና መሰርሒ ተማሂርና ብድሕሪ ከ ዘን ሮቦቲክስ ማለት እዩ ቦርድ ላጋጊምና ፕሮግራም ጌርና እቲ ናይ ኤሌክትሮኒክስ ሓዊስና ማለት እዩ ክልቲኡ ኣላጊምና ሮቦቲክስ ሮቦት ከም ዝሰርሐ ተማሂር ብዙሕ ነገር እየ ዝሓስብ ፍሉይ ነገር ከምቲ ኣብ ደገ ዝግበር ፍሉይ ነገርካ ነርታ ንክገብረላስ ብጣዕሚ እዩ
1: እኒኣት ምሕረታ ይበሃል እዚኣ ሒዝያ ቀሪበ ዘለዎ ሞባይል ኮንትሮሊን ሮቦት ትበሃል እዚኣ ሞባይል ኮንትሮሊን ሮቦት ብሞባይል ካ ኮንካ ኣብ ዝተለኸዮ ካብዛ ሮቦት እዚኣ ርሒቕካ ክትእዛ ከም ትኽእል እዚኣ ክንስርሓ ዓመትን ሰለስተ ወርሒን ተማይርና ዳ ቅድም ፕሮግራሚን ተማሂርና ኤሌክትሮኒክስ ድሕሪኡ ከዓ ሮቦቲክስ ለበልሰይ ተማሂርና ነዚኣ
2: ስርሒኣብ
1: ዘለካዮ ቦታ ኮንካ ኣብርሑቅ ቦታ ኮንካ ንሓንቲ ሮቦት ክትእዝዛ ክንትኽእል
3: መጀመርታ እሰይ ተስፋ ይበሃል መፀኽሉ ቦታ ካብ ስንበል ኣብዚዩን ትሬኒንግ ሴንተር ተማሃረ ሌቨል ስረ ዘሕዚያ መፅኦ ዘለ ሕጃ ሃንዲ ዲቴክሽን ሮቦት እዚኣ ሕጂ ኤኣይ ኢንተግሬሽን ዊዝ ሮቦትና እንታይ ዝበሃል ኣሎ ብኤኣይ ዝተገብረ ፕሮግራም ኣሎ ሽዑ ምስ ናይ ሮቦት ኤሌክትሮኒክስ ኣሰሚዕና እዚኣ ከም ትዝነጀና ጥቕመና እዚኣ ከዓኒ ንፅሙማን ገለመደ ባህን ዲቴክሽን ጥራይ ክህሉ ከም ዘሕብሩ
4: ሽመ ሄኖስ ኣስመሮም ይበሃል ሮቦቲክስ ለቨል ዋነ እዛ ሰሪሕያ ዘለኹ ጌም ከዓ ፍላፒ ችክን ትበሃል እዚኦም ቆልዑት ዝኾነ ቆልዑት ይኹኑ ክፃወቱ ከለዉ ወይ ከዓ ክዘናግዑ ከለዉ ከዓ መስርሒትካ ነዚኣ ከምዚ ኢሎም ክፃወቱ ከዓ ከምዚ ኢሎም ክፃወቱ ከለዉ ኣብ ዝኾነ መዘናግዖም ወይ ክደኽሙ ከለዉ ከምዚታት ይኾነሎም ከዓ ጌም ትበሃል
5: ኣብ ነፍሱ ዝተኣማምን ኣካዳምያውን ሞያውን ፍልጠት ዝዓጠቐ መሃዚ ኣፍራይን ሓላፍነታውን መንእሰይ ከም ቀንዲ ሃገራዊ ፀጋን ርእሰ ማልን ናይ ሓንቲ ሃገር እዩ ኣካል ናይ ትምህርታዊ መስርሕ ምዃኑ ዝእመነሉ ሞያዊ ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ተወዳደርቲ ብምዃን ተመክሮ ክድልቡ ዝሕግዝ ኣብ ርእሲ ምዃኑ ኣብ መጻኢ ሂወቶም እውን ክህልዎም ዝኽእል ሞያ ንምልላይ ኣዝዩ ዝጠቅም
6: ደቅነት ዓፃፀፍቲ በላሕቲ ፈጠርቲ መሃዝቲ ክኾኑ እንድሕር ደልዮም ኣብ ከምዚ ኣብ ከምዚ ትካል ኣብ ከምዚ ዓይነት ናይ ፈጠራውነት ቦታ ዘለዎም ክነእትዎም ክንክእል ኣለና እዚ ሲ ኩሉ ዘይኣትዎ ዓውዲ የብሉን ኣብ ስነ ጥበባያ እንተኮይኖም ኣብዚ ከኣትዉ እዮም መካኒክ እንተኮይኖም በዚ ኣለዎም ማለት እዩ ናይ ሶፍትዌር ክእለት ኣብ ዘሎ ሶፍትዌር ዝለዓለ ሎሚ ተገዳስነት ዘለዎ ኩሉ ዓይነት ኣብ ኩሉ ሂወትና ዘሎ ማለት እዩ ኩሉ ዓይነት ሂወትና ክስርሓሉን ክፈጥረሉ ንክእል ቦታ ስለዝኾነ ኩሉ ወላዲ ኣብ ከምዚ ዓይነት ከተባብዖም እዚ ሓድሽ እዩ ከምዚ ስጋዕ ሕጂ ኣይተረኣየን ኣሎ ኣብዚ ደቆም ምስ ረኣይዎም እዮም ክሕበኑ ወይ ክሕገሱ ውፅኢቱ ምስ ረኣዩ ዝያዳ ካብዞም ዝረኣይዎም መፅኦም ከዓ ናብዚ ደቆም ክሰዱ ዘተባብዕ ማለት
7: እዩ መቸም ናይ ሎሚ ወላዲ ብጣዕሚ ንቑሕ ስለ ዝኾነ ደቆ ኣብ ዝበለፀ ደረጃ ንክበፅሕሉ ዘይገብሮ ፃዕሪ የለን እቲ ሽግር ግን እቲ ንቕሓት ወይ ትፍልጦ እዩ ንኣብነት እዛ ቤት ትምህርቲ እዚኣ እዛ ናይ ሮቦቲክስ ብኢንጂነር እስራኤል ትቕለስ ዘላ ቤት ትምህርቲ እዚኣ ብዙሕ ሰብ ይፈልጣ ድዩ ተይልና ኣይፈልጣኒ ሕጂ ደቅና ኣብ ከምዚ ዝኣመሰለ ናይ ሞያ ትምህርቲ ሰኒቆም ፅባሕ ንኮ ድማ ንሂወቶም ንዕኦምን ንሕብረተሰቡን ብዓብዪ ከዓ ነቲ ሃገር ዝጠቅም ተግባራት ክገብሩ ስለ ዝሕግዝ ኩላህናቶም ወለዲ ቅዱሳት ናይ ከምዚ ዝኣመሰሉ ሰባት ኣብ ከምዚአን ዝኣመሰላ ብጣዕሚ ብተወፋይነትን ብተገዳስነትን ናይ ውልቀ ሰባት ታሃኒፀን ዘለዋ ኣብያተ ትምህርቲ ተጠቀምቲ ክኾኑ ካ በዚ ኣጋጣሚ መልእኽተይ ከመሓላለፍ ይደ ኣለ
8: ሕጂ በዚ ኣብ መጀመርያ ኢና ዘለና ንሕና ሕጂ ካብዚ በዚ ጀሚሮሞ ዘለዉ ከማንሰይ ልዕልቲ ህፅቢት

ናይቲ የዳልየሞ ዘለዎ ፕሮጀክት ሕጂዝስ መጀመርያ እዩ ገና ኣድቫንስ ታገበሩ እቲ ፕሮግራሚንግ ሕጂ ሙሉእ ሶፍትዌር ምስ ዳታቤዝ ተማሂር ካብዚ ቤት ምትዝ ሙሉእ ሶፍትዌር ዴቨሎፕ ክትገብር ከም ትኽእል እዩ ትቐንዲ ዕላማ ናይቲ ሮቦት ዝተኮይኑካ ሙሉእ ፕሮጀክት ኣብ ሓደ ትካስ ከምዚኣ ፕሮብለም ኣለኒ ኢሎም ካሲ ሶልቭ ክገብርሉ ዝኽእሉ ተማሂሮም ኣብዚኣ ሲ ሓንቲ ካል ፕሮብለም ሂባቶ ሶልቭ ክገብርሉ ዝኽእሉ መንገዲ ኢና ኣብዚ ትምህርቲ ንህብ ማለት እዩ።

ዝኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ከምዚ ኣብ መእተዊ መደብና ዝገለፅናዮ ኣብ ቅድሚን ድሕርን ትሕዝቶ መደባትና ኣብ ጎደና ሰላም ብምምፃእ ኣብ ሞያ ስፌት ሳርቶ ዝነጥፋ ደቂ ኣንስትዮ ምስአን ከነካይዶ ዝፅናሕና ዕላል ኣብዚ ዛዚምና ኣለና። ብሓፈሻዊ ትሕዝቶ መደብ ማእገር ተዛዚሙሎ ምስ ዝቕፅሩ ትሕዝቶታት መደባት ኤሪቲቪ ንሓድገኩም ምስ ሰኣላይ ኣስመሮም ይስሓቅ ብምዃኑ ምስኹም ሓቢረ ፅንሐ ሰላም መዓልቲ።

0: ሰላም ከመይ ኣርፊድኩም ክቡራት ተኸታተልትና እዚ ዶክተራት ኣብ ስድዮ እዩ ንሎሚ ከም ወትሩ ሓደ ኣገዳሲ ኣርእስቲ ሒዝና ኣብ ስድዮ ናይ ተረኺብና ዘለና ጋሻና ዶክተር ሳሙኤል ክፍላይ ስፔሻሊስት ውሽጣዊ ሕማማት ካብ ዞባዊ መውክስ ሆስፒታል እዩ ዶክተር ንሎሚ ብዛዕባ ሕማሙ ልቢ ሒዝልና መፂኡ እንቋ ድሓን መፅካ ዶክተር የመስግነካ ምስዞም ኣቀረባ ግዜ ኣብ ስፔሻሊቲ ደረጃ ትምህርቲ ዝዛዘምካ ሞም ፈለማ እንኳ ሓጎሰካ ንዓኻን ከመኻ ዝኣመሰሉ መሳሕትኻ
1: ይቀኒለ
0: ከምዚ ክንጠቕሶ ዝፀንሓና መቸም ናይ ሎሚ ኣዝዩ ኣገዳሲ ኣርእስቲ እዩ ብዝርግሐኡን ሃሲኡን ንብዙሓት ሰባት ብኣሉታ ካብ ዝፀልዉ ሕማማት ሓደ ሕማም ወቕዕ ልቢ እዩ ስለዚ እዚ ኣርእስቲ እዚ ቅድሚ ምፍላም ናስከ ወቕዒ ልቢ ክብል ከለና እንታይ እዩ ማዕርክ ንደዩ ስፍሓቱ ተርእዩ ኣጠቃልልካ ክትገልፀልና
1: ኣራይ ፅቡቅ ወቕዒ ልቢ ማለት ብመሰረቱ ዑደት ናብ ማዕበስቲ ዕደት ደም ኣብ ሰራውር ደም ዘጋጥም ኮይኑ እዚ ክበሃል ከሎ ከዓ ነታ ከም ሞተር ናይ ኣካላትና ኮይና ትሰርሕ ልቢ ጨወራ ዘድክም ወይ ከዓ ዝሃሰ ዓይነት ሕማም እዩ ማለት እዩ ስለዚ ዋሕዚ ናይቲ ኪደት ናይ ደም ክረአ

0: ሎ ብቐጻሊ ንልቢ ኦክስጅን ስለ ዘድልያ ንክትሰርሕ ወይ ከዓ ንጥረ ነገራት ንኣነ ምስራሕ ዝኣኽሉ ነገራት ብዋሕዚ ደም ገይሩ ስለ ዝኸይድ ነዚ ዋሕዚ እዚ ዝዓብስ ዝኾነ ይኹን ነገር ምስ ዘጋጥም ዋቀ ልቢ ከጋጥም ይኽእል ማለት እዩ። ስለዚ ትጭዋል ትጭዋዳ ክመወት ከሎ እቲ ማህሰይቲ ናይ ትጭዋዳ ከጋጥም ከሎ እዚ ከም ወቕዕ ልቢ ተባሂሉ ይግለጽ። ብኡ መሰረትካ ዘይተደልየ ሓልክታት የምፅእ ማለት እዩ። ብመሰረት ዝርግሑ ክርአን ከሎ ቀደም ምናልባት ኣብተን ዝማዕበለ ሃገራት ክትሪኦን ከለካ እዚ ሕማም እዚ ክሳብ 1,000,000 ዝኣክል ህዝቢ ኣብ ዓመት ይሓምም ማለት እዩ። ብመሰረት ምጉዳእቱ ከዓኒ ካብ 300,000 ክሳብ 400,000 ህዝቢ ናይ ምቕታል ዓቕሚ ዘለዎ ካብቶም ዘይተመሓለፍቲ ዓይነት ሕማማት እዩ። ስለዚ ስፍሕ ዝበለ ክብድ ዝበለ ኣካይዳ ከም ዘለዎ ክንርዳእ ንኽእል ማለት እዩ።
1: ፅቡቅ ዶክተር ሳሙኤል፣ ምናልባት ንሪኦ ኣለና ኣብዚ እቲ ክጠቕሶ ፅናዕኻ ልቢ ብቐፃሊ ደምን ኦክስጅን ስለ ዘድልያ ኣብቲ ምጭንጓዕ ኣብቲ ጨዋዳታት ፀገም ከም ዘጋጥሚ ኢካ ትገልፀለይ ዘለካ ምናልባት ዝቐረብካያ ስእሊ ኣሎ ምናልባት ክትገልፅ።
0: እዚ ስእሊ እዚ ምናልባት ነቲ ንርድኢት ንክጠቅም ተባሂሉ ዝተገብረ እዩ። ምናልባት እንታይ ሕጂ እቲ ብቐፃሊ ዑደት ክህል ኣለዎ። እዚ ቐፃላዊ ዑደት ክህል ማለት ከዓኒ ነቲ ዘድሊ ጥረ ነገራት ከም ኦክስጅን ነገራት ወይ ከዓ ካልእ ዝተመሳሰሊ ጥረ ነገራት ንልቢ ዘድልያ ብባሕዚ ደም ገይሩ ይኸይድ። ስለዚ ኣብቲ ኺደት ናቱ ትሰራውር ደም ዝኾነ ይኹን ማዕበስቲ ከጋጥም ማለት እዚ ከጋጥም እንድሕር ኮይኑ ከዓኒ ምስ ንውሓት ግዜ ምስ ምኻድ ናይ ተደራረብቲ ሕማማት ተባሂሉ ዝረአ ምልሕዳድ ናይ ሰብሒ የርኢ እሞ እዚ ምልሕዳድ ናይ ሰብሒ ከዓኒ እንዳዓበየ ክኸይድ ንከሎ ሓደ እዋን እቲ ፅፍዕናቱ ወይ ከዓ እቲ ላዕለዋይ ድርዕናቱ ይጭለፍ እሞ ተጨሊፉ ከዓኒ ደም ከርግእ ይግደድ። እቲ ዝረግእ ደም ወይ ኣብቲ ቦትኡ ይዓብስ ወይ ከዓኒ ካብቲ ቦትኡ ተነቒሉ ኸይዱ ኣብ ካልእ ቦታ ይዓብስ ማለት እዩ። ስለዚ እዚ ምስ ዓበሰ እንታይ እያ ንብለ ኣለና እቲ ዝግባእ ነገር ኣብታ ቐፃል ትሰርሕ ባእታ ልቢ ዋሕዲ ስለ ዘጋጥም ብኡ መሰረት እቲ መጉዳእቲ ናይቲ ጨዋዳ ምስ ኣጋጠመ ከዓኒ እቲ ወቕዕ ልቢ ተባሂሉ ዝጥቀስ ነገር ይመፅእ ማለት እዩ። ስለዚ እቲ ወቕዕ ልቢ መወዳእታ ናይቲ ኪደት ናይቲ ሕማም እዩ ማለት እዩ። ምስኡ ዝኸይድ ግን ድሕሪ ወቕዕ ልቢ ምስ ኣጋጠመ ዘየድሊ ነገራት ክትርኢ ትኽእል ኢኻ። ስለዚ ሰራውር ደም ብቐፃሊ ትናቶም ናይ ምዝርጋሕን ናይ ምጭባጥን ባህሪ ምስ ንውሓት ግዜ እንዳደኸመ ይኸይድ፣ እንዳፀወቡ ይኸዱ፣ እንዳደረቑ ይኸዱ፣ ሰብሒ እንዳተላሓደ ይኸይድ፣ ካልእ ዘይምፅ ፀገማት እቲ ዝመፅእ ፀገማት ካ ብመሰረት እቲ ናይ ምዕባስ ተርዮታት ምስ ተረኣየ ከዓ ተወቕዒ ክሰት ማለት እዩ።
1: ምናልባት ሕጂ ብዚ ጦይ ሻምበቆ ንሪኢ ኣለና እቲ ማእከላይ እውን ስብሒ ተኣኪቡ
0: ሕጂ ኣብቲ ቀዳማይ ዘሎ እቲ ሰራውር ደም ሙሉእ ብምሉእ ክፉት ኮይኑ ንዋሕዚ ደም ዝሕግዝ ወይ ከዓኒ እቲ ዋሕዚ ደም ክኸይድ ንከሎ ላሚናር ፍሎ ወይ ከዓኒ ከምዚ ሰጥ ዝበለ ትኽ ዝበለ ዋሕዚ ናይ ምኻድ እዩ ዘለዎ። ስለዚ ዝኾነ ይኹን ከምዚ ኣብቲ ካልኣይ ስእሊ ዝርአ ዘሎ ተኣኪቡ ስብሒ ኣብቲ ትሕተቲ ላዕለዋ ሽፋን ናይ ሰራውር ደም ስብሒ ምስ ተኣከበ ነቲ መሰረት ናይቲ ሻምብቆ የፅብዎ ማለት እዩ። ስለ ዝፀብብ እንታይ ይኸውን እቲ ዋሕዚ ደም እንዳቐነሰ ይኸይድ። እጂ ኣብ ገምዚ ክስትታት ክመፅእ ከሎ እንታይ እዩ ምስ ምንቅስቓስ ምስ ከቢድ ስራሓት ምግባር እቲ ምልክታት ክረአ ይኽእል እዩ ሓሓሊፉ። እጂ ከምዚ ዓይነት ምልክታት ክረአን ከሎ ምናልባት ኣብቲ ሕክምናዊ ኪደት መግለፂ ዝተፈለየ ስም ክወሃቦ ይኽእል እዩ። እዚ ዓይነት ተርእዮታት ክንብል ከለና ስቴብል ኣንጃና ይበሃል። ሓደ ፓተርን ይኽይድ ሓደ ዋሕዚ ይኽተል ኣሎ ማለት እዩ ወይ ከዓ ሓደ ጋብ ይኽተል ኣሎ። እቲ ጋብ ማለት እንታይ እዩ? ከቢድ ስራሕ ክሰርሕ ከለኻ ከቢድ ፃዕሪ ዘለዎ ነገራት ክገብር ከለኻ ቀንዛታት ይስማዓካ ማለት እዩ። ስለዚ እዚ ቀንዛታት እዚ ክስማዓካ ከሎ እቲ ስብሒ ኣፅቢብዎ ስለ ዘሎ ምስኡ ከዓኒ ቲ ድርኺት ናይ ምንቅስቃስ ምስ መፀ ሰራውር ደም ናይ ምፅባብ ወይ ከዓኒ ናይ ምጭባጥ ባህር ኣለዎም ምስተፀበ ስለ ዝያዳ ይፀብብ ሞ እቲ ምልክታት ዝያዳ የርእካ ማለት እዩ። እዚ ግን ስለ ዘይተዓብሰ እቲ ወቕዒ ልበ ኣየጋጥመን ማለት እዩ። ብሰዓት እዚ ኣብቲ ሳልሳይ ስእሊ ንሪኦ ዘለና ግን ይጭለፍ እቲ ላዕለዋይ ሽፋን ናቱ ይጭለፍ ወይ ከዓ ይንድር ወይ ከዓ ይቕለጥ እሞ ሽዑ ናይ ምርጋእ ባህሪ ይመፅእ ደም ይረግእ ማለት እዩ። ደም ክረግእ እንከሎ ሽዑ ነታ ሳቦታት እያ ክዓብስ ክእል ወይ ከዓ እንተን ተጨሊፈን ዝኸዳ ኣብ ካልእ ኸዳ ይዓብሳ ማለት እዩ። ምስ ዓበሳ ሽዑ እንታይ እዩ ክኽፈት ስለ ዘይክእል ወይ ከዓኒ ኣብዚ ዝባን ዚ ኣንስቴብል ተባሂሉ ካ ይፅዋዕ። እዚ ሰብ ዚ እንታይ እዩ ቀፃሊ ኣብ ዕረፍት ንከሎ ኣብ ምዝናይ ንከሎ ኣብ ፃዕሪ ዘየብሉ ጉዳይ ከጋ ክኸውን ከሎ እንታይ ኣጋጥሞ ማለት እዩ እቲ ምልክት ናይ ቀንዛታት ናይ ምልክት ናይ ወቕዕ ልቢ የጋጥሞ ማለት እዩ ይረአዮ። ብመሰረት እዚ ቅልጡፍ ሕክምና ክግበረሉ ዘለዎ ከም ምኳኑ ፈሊጡ ከዓ ናብ ሕክምና ክፀይድ ኣለዎ ማለት እዩ።
1: ሃራይ ዶክተር፣ ቀንዲ ምልክታት ናይ ወቕዕ ልቢ እንታይ እዮም?
0: እጂ ኣብቲ ምልክታት መፂና ክንዛረብ እንድሕር ኮይና እቲ መሰረታዊ ዝበሃል ዝበዝሕ ግዜ ኣብ ዝበዝሕ ሰባት ዝረአ ቃንዛ ኣፍ ልቢ እዩ። ኣብ ደረት ኣፍ ልብኻ ቃንዛ የርእካ ዝበዝሕ ግዜ ናብ ፀገማይ ክፋል ናይ ኣፍ ልብኻ ክኸይድ ይኽእል እዩ ወይ ከዓኒ ካብኡቲ ቃንዛ ናብ ክሳድካ ናብ

እስኻ ወይ እውን ናብቲ ካልኣይ መሓውር ወይ ከዓ ንድሕሪት ገፁ ክኸይድ ይኽእል ማለት እዩ። እዞም ቃንዛሃት እዚኣቶም ሕጂ ቃንዛ ባህር ንባዕሉ ክፈላለ ይኽእል እዩ ማለት እዩ። እቲ ምፍላይ ክንብል ከለና እቲ ቃንዛ ከምዚ ሓውሲ ዝፀቅጥ ዓይነት ቃንዛ ወይ ከዓ ንገሊ ነገር ፀቕነካ ዘሎ ፀቕጠካ ዘሎ ወይ ከዓ ብርቱዕ ዘይኮነ ቃንዛ ክስምዓካ ይኽእል እዩ። ካልእ ምናልባት ፍልይ ዘብሎ እንታይ እዩ? ኢኪቫለንስ ኣለው ከምዚ ኣንጀናል ኢኪቫለንስ ተባሂሉ ንዕኡ ዝመሳሰሉ ብልክዕ ንዕኡ ዝገልፁ ዝኽእሉ ካልኦት ምልክታት ኣለው። እዚ እንታይ እዩ? እዚ ነቲ ቃንዛ ኣፍ ልቢ ከም መሰረታዊ ነገር ገዲፎም ዘርእዩካ ማለት እዩ። ካልእ ናብ ክሳድ ኣብ ክሳድ ዝረአ ቃንዛ፣ ማሓውራት ዝረአ ቃንዛ ገለ ተመሳሊ እውን ምስ ዕድመ ምስ ካልእ ምስ ካልእ ኣብ ግምት ኣእቲኻ ናይ ወቕዒ ልቢ ምልክታት እውን ክኾኑ ይኽእሉ እዮም። ብዝተፈለየ መንገዲ እዚኦም ቶም መሰረታውያን ምልክታት ክኾኑ ከለዉ እቶም ቃንዛሃት ዝረኣኢሎም ቦታታት ዝያዳ ነቲ ሕማም ዝገልፁ። ብተወሳኺ እቲ ወቕዒ ምስ ኣጋጠመ እንታይ ይጋጠም ማለት እዩ? ምስኡ ዝኸይድ ናይ ኣካላትና ናይ መልሰ ተግባር መልሲ የርኢ ማለት እዩ። እጅቶም መልሰ ተግባራት መልሲ ዘርእዮም ኣብ ዝተወሰኑ ክፋላት ኣካላትና ዘርእዮም ነገራት ኣለዉ። እጅ እዚ ከም ፅሩር ምባል መሳሊ፣ ዝበዝሕ ግዜ ሰብ ፅሩር ክብሎ ይኽእል ወይ ከዓ ክወድቕ ይኽእል፣ ሓለፍታ ክኣቱ ይኽእል ወይ ከዓ ብብዝሒ ርሓፅ ከምፅእ ይኽእል፣ ልዑል ምስትንፋስ ወይ ከዓ ናይ ምስትንፋስ ድፊኢት ክህልዎ ይኽእል፣ ዝያዳ ከስተንፍስ ክግደል ይኽእል ማለት እዩ። ብተወሳኺ ርሓፅ እዚ ሕጂ ኣካላትና እንታይ ይህሰ ከም ዘሎ ዝነግር ነገራት እዩ ማለት እዩ። ረሃፅ ከርህፅ ይኽእል። ካልእ እቲ ተምላስን ዕግርግር ምባልን ከዓ ከም ተወሰኽቲ እዚኣቶም ሕጂ እንታይ እዩ? ተወቕዒ ምስ ኣጋጠመ እንታይ ንብላ ለና ማለት ተወቕዒ ምስ ኣጋጠመ እቲ ኣካላትና ናይ ገዛእ ነብሱ መልሲ ይወስድ ማለት እዩ። ስለዚ ብከምዚ ተሪኦታት ከዓ ሓገዛዊ መልእኽታት ወይ ከዓ ኣውቶኖሚክ ሪኣክሽንስ ተባሂሎም ኣውቶኖሞስ ዝኾኑ ሪኣክሽንስ እዮም እዚኦም በዓሉ እቲ ኣካላትካ ዝውስኖ መልሰ ተግባር ማለት እዩ። ነዚኦም ከዓ ከም ሓገዝ ናይቲ ኣቐዲምና ክንገልፆ ፀናሓና ቃንዛሃት ማለት እዩ። እጂ ብዝተፈለየ መልክዕ ኩሉ ግዜ እንታይ እዩ? ምናልባት ኣብ ስላይድ ዝንሪኦ እንተሊና ልሙዳት ምልክታት ኣቐዲምና ክንዛረብ ፀኒሕና ዝተፈላለየ ሰባት ብዕድመ ብገለ ካልእ ኣብ ዝምልከሰ ረቑሕታት ኣብ ዘእተኻሉ ግዜ እቶም ልሙዳት ዝበሃሉ ቃንዛ ኣፍ ልቢ፣ ብርቱዕ ድኻምን ረሃፅን ከጋጥሙካ ይኽእሉ እዮም። እዚኦም ዝበዝሑ ኣብ ዝበዝሕ ሰብ ከጋጥሙ ዝኽእሉ ምልክታት እዮም። እዚ ምልክት እዚ ግን ንኩሉ ሰብ ብማዕረ ይፀሉ ወይ ከዓኒ ኣብ ኩሉ ሰብ ብማዕረ ይኸይድ ማለት ኣይኮነን። እንታይ እዩ? ካብ ሰብ ናብ ሰብ ክፈላለ ይኽእል እዩ። ካብ ሰብ ናብ ሰብ ዝፈላለየሉ ምክንያታት ከዓኒ ምናልባት ኣብ ደቂ ኣንስትዮ ዝተፈለየ ምልክታት ክርእየካ ይኽእል እዩ። ኣብ ዕድመ ዝደፍኡ ሰባት ልዕሊ 70-80 ዝኣመሰሉ ሰባት ዝያዳ ፍሉይ መርትሪኦታት ክርእካ ይኽእል እዩ። ኣብ ሽኮር ዘለዎም ሰባት ፍሉይ ተርኦታት ክርእካ ይኽእል እዩ። ስለምንታይ እዩ ከምኡ ዝብል ሕቶ ንድሕር ልዒልና ምናልባት ኣብቲ ባህሪ ናይ ኣፈጣጥራ ናይ ደቂ ሰባት ይፈላለ ይገል እዩ እንጂ ብፍላይ ኣብ ደቂ ኣንስትዮ ዝረአ ነገራት እንተይልና ሰራውር ደም ናይ ደቂ ኣንስትዮ ብመሰረቱ ኣብቲ መፅናዕታዊ ፅሑፋት ከም ዝገልፆ ቅጥን ዝበለ ንውሕ ዝበለ ባህሪ ኣለዎ። ሕጂ ናይ ምጭብባጥ ናይ ምዝርጋሕ ዓቕሚ ከዓ ፅቡቅ ዝኾነ ኣለዎ ማለት እዩ። ምስኡ ከዓኒ እንታይ እዩ ነዝዕታት ካብ ኣካላተን ከዓ ኢስትሮጅን ዝበሃል ወይ ከዓኒ ነቲ ናተን ናይ ፍርያምነት መልክዕ ክሕሉ ዝኽእል ነዝዒ ከዓ ኣሎ። እዚ ከዓ ናይ ገዛእ ነፍሱ ኣብ ሰራውር ደም ይኹን ኣብቶም ካልኦት ናይ ስብሒ ምምእዛንን ናይ ደይተደልዩ ሕማማት ናይ ኣዚ ከምዞም ሕዱራት ሕማማት ተባሂሎም ዝግለፁ ንዓኣቶም ንክቋፀልካ ዝኽእል ሓይል ኣለዎ። ስለዚ ዝበዝሕ ክስተት ኣብ ደቂ ኣንስትዮ ድሕሪ እቲ ፅንፈ ፅግያት ዘጋጥም እዩ ክኸውን ማለት እቲ ወቕዒ ልቢ ከጋጥም ድሕር ኮይኑ በዚሕ ግዜ ድሕሪ ፅንፈ ፅግያት ዘጋጥም እዩ ማለት እዩ። ቅድሚኡ እንተጋጢሙ ምናልባት ካልእ ስም ኣለዎ ብዙሕ ዘብለና ነገር ኣይኮነን። ብጣዕሚ ንኣሽቱ ክጋጥመሉ ዝኽእል መልክዕ ግን ነቲ ወቕዒ ልቢ ንዛረብ ካብ ሃለና ኣብቲ ዳሕራይ ግዜ ስለ ዘጋጥም ምስኡ መሰረት እጂ ተወሳኺ ከዓኒ ከምቲ ናይ ዕድመ ምድፋእ ዝመፅረ ቆሒታት ሽዑ ናይ ሰራውር ደም ናይ ምድካም ናይ መልእኽቲ ናይ ምትሕላፍ መትንታት ማለት እዩ ነርቭስ ንባዕሎም ፀገማት መፁ ኣብ ዲያቤቲክ ኣብ ሽኮር ዘለዎም ሰባት ከምኡ እቲ ናቶም ሰራውር ደም ስለ ዝደክም ዘይተሪ ሳዕብን መፅ ኣብ እርጋን እውን ከምኡ እዚ ሕጂ እንታይ እዩ ነቲ ምልክታት ፍልይ የብሎ። ስለዚ ፍልይ ከብሎም ከሎ ኣብዚ እዋን እዚ ነቲ ቃንዛ ኣፍ ልቢ ከም መሰረታዊ ነገር ደይ ክትወስዶ ትኽእል ኢኻ። ኣብዚ ግዜ እዚ ትወስዶ ነገራት እቲ ክረአ ዝኽእል እቲ ሕፅረት ምስትንፋስ ብብዝሒ ክረአ ይኽእል፣ ብርቱዕ ድኻምን ጭንቀትን ከጋጥሞ ይኽእል። ምክንያቱ ፍርሓት ይስምዖ እቲ ሰብ፣ ምክንያቱ ኣካላት ብውሽጢ ይህሰ ስለ ዘሎ እቲ ናይ
ምስትውዓል ተባሂሉ ክንሓስቦ ንኽእል ነርቭስ ከዓ ነቲ ነገራት ብቓንዛ ክገልፅሉ ካብ ዘይከኣሉ እንታይ ይገብር ማለት እዩ ቶም ካልኦት ስለ ዝረኣዩ ናይ ምፍራሕ ነገራት ክርድኦ ይኽእል ማለት እዩ። ቃንዛ ከስአ ወይ ከዓ ናይ ምምላስ ናይ ፅሩር ምባል ነገራት ከዓ ዝያዳ ይረአዩ። ስለዚኣቶም ኣቶም ካልእ ከም ዝበልናዮም ሽኮር ዕድመ ደቂ ኣንስትዮ

0: ዝረአዩ ምልክታት ይኾኑ ማለት እዩ።
1: ጥቡቅ።
0: ኣብዚ ክንሪኦ ከለና እቲ መሰረታዊ ነገር ኣብዚ ክንሪኦ ዘለና ንምንታይ እዩ እዚ ድሕረ ባይታ ስእሊ ተረእዩ እንተይልና ብልክዕ ሓደ ወቅዒ ብምስ ኣጋጠመ ንምንታይ ኣጋጥም ድሕሪ እዩ ክንሪኦ ኢና ማለት ምስ ኣጋጠመ ግን ብልክዕ ሕፁፅ ሓገዝ ክግበር ክኽእል ኣለዎ። ንምንታይ ያንብል ሕጂ እቲ ግዜ ትወስዶ እታ ሰራ እቲ ጭዋዳ ዝሞተሉ ግዜ ይኸውን ማለት እዩ።

0: ከምዚ ናይ ፀላም ከብዲ እቶም ዋህዮታት ክተኻኽኡ ወይ ከዓ ንክራብሑ ይኽእሉ እዮም። ኣብ ጭዋዳ ምስ መፅሓ ግን ሓንሳ ምስ መተ በሰላ እዩ ዝኸውን። ስለዚ እዚ በሰላ እዚ ንኸየጋጥም ዘየድሊ ውድቀት ናይታ ልቢ ንኸይመፅእ ኣብ ግዚኡ ተቐላጢፍካ እቲ ምልክታት ምስ ተረየ እቲ ስምዒታት ምስ መፀ ተቐላጢፍካ ሕክምና ኸይካ ብልክዕ ወቕዕ ብልነካ ድየብልካን ክትነፅር ክትክል ኣለካ። ምክንያቱ ዝነውሐ ግዜ እንተወሲድካ ዝነውሐ ጭዋዳ ተቐትል ኣለኻ ማለት እዩ። ብዙሕ ጭዋዳ ተቐትልካ ከዓኒ እታ ልቢ ካብ ስራሕ ወፃኢ ናይ ምዃን ባህር ትኸይድ ኣላ ማለት እዩ። ካብ ስራሕ ወፃኢ እንድሕር ኮይና ከዓኒ ዘይተደለየ ሕክምና ሓገዝ ንክትገብር ወይ ከዓ ንመጉዳእቲ መፀካ ትድረኽ ማለት እዩ። ስለዚ ኩሉ ግዜ ምልክታት ኣስተውዒልካ ርኢኻ ሓገዝ ናብ ትረኽበሉ መንገዲ ክትጥምት ክትክእል ኣለካ ማለት እዩ።
1: ዶክተር ምናልባት እታ ግዜ ንብላ ዘለና ክንደይ እያ ትኸውን? ብመዓልቲ ድያ ትቁፀር? ብሰዓታት ድያ ትቁፀር? ወቂዒ ምስ ኣጋጠመ ዲኸ እቲ ቅልጢፍካ ምምፃእ ዝድለ ዘሎ ወይ ቅድሚ ወቂዒ እዩ?
0: ሕጂ ፅቡቅ ሕቶ እዩ ማለት ንፁር ንምዃን ከምቲ ቅድማ ቢለ ክዛረበ ፅናሕኩ እቲ መሰረታዊ ምልክት ቃንዛ እኳ እንተኾነ ብቃንዛ እንተኢልና እቶም ካልኦት ተደረብቲ ምልክታት እውን ከም ምልክታት ክትወስዶም ትኽእል ኢኻ። ስለዚ ኣብ ከምዚ እዋን ክንዛረብን ከለና ግዜ ክንብል ከለና ብፍላይ ነቶም ቃንዛ ዘለዎም ታቃንዛ እያ መጀመሪቱ ካብታ ቃንዛ ዝጀመረትሉ ግዜ ኢኻ ምርኩስ ጌርካ ኣብ ክንደይ ግዜ ከመይ ግዜ ትብል ማለት እየ። ሕጂ ነቶም ምልክታቱ ብካልእ መንገዲ ዝግለፁ ዓይነት ማለት ነቲ ወቅዕ ልቢ ብካልእ መንገዲ ተገሊፁ ዘሎ ምልክታት ዘለዎም ሰባት ከዓ ካብታት ምልክት እያ ተራየት ማለት እዩ። ንወቅዕ ልቢ ከምዚ ክንዛረበሉ ፅናሕና ኣብ ዕድመ ኣብ ናይ ሽኮር ገለገለ። ነቶም ካልኦት ሕማማት ዘለዉ ሰባት ግን ንኣብነት ሕጂ ከም ሽኮር፣ ከም ስብሒ ብብዝሒ፣ ከም ምክራሽ ማለት ከም ምክሳዕ ምሳሊ ገለ ወይ ከዓኒ ትሑት ናይ ምንቅስቃስ ዓቕምን ቃንዛን ተደረብቲ ነገራት ተተራዮም እዚኦም ውሕዱ ኣብ ሰለስተ ወርሒ መርምራ ክትገብርን ከለካ ክትነግር ክትክእል ኣለካ። ከምዚ ትዘለካ እውን ትሪእካ ሓኪሙን እንታይ ትገብር ከምኡ ሳዕብየን ንኸይህልወካ ወይ ከዓ ንወቅዒ ልቢ ዘቃልዕ ድሕረ ባይታ ስለ ዘለካ እቲ ድሕረ ባይታ ከዓ ኣብ ወቅዒ ልቢ ከይበፅሐ ከሎ ግቡእ ፍወሳ ክገብረልካ ኣለዎ። ነቲ ግቡእ ፍወሳ ጥራሕ ምግባር ደይኮነ ከዓ ኩሉ ግዜ ክከታተለካ ክክእል ኣለዎ። ከም ዓይነት ትሪኦታት ኣለካ ድየብልካ ን ክትሕተት ክትክእል ኣለካ ማለት እዩ። ነቶም ፍሉያት ምልክታት ከለል ክኽእል ኣሎ። እጂ እቲ ግዜ ንብሎ ዘለና ብመሰረት እንታይ እዩ? ካብቲ ምልክት ዝተረኣየሉ ኢና ንዛረብ ዘለና ወቕዕ ልቢ ንብል ስለ ዘለና ማለት እየ። እንተደይ ኮይኑ ግን ነቶም ሕዱር ሕማም ዘለዎም ሰባት በቢግዜኡ በቲ ዝወሃቦም ምልክት በቲ ዝግበረሎም ምክትታል ከምኡ ዓይነት ትርእታት ከይጋጥም ንስኻ ትከታተሎም ንሶም ከዓ ዝነለዎም ፀገማት ዘለዮ ተርእዮታት ይነግሩካ ማለት እዩ።
1: ፅቡቅ። ምናልባት ገለ ካብዚ ክንብሎ ፅናሕና ምልክታት ኣለዉ ሓደ ሰብ ኣብ ውሽጡ ዝስምዖ ነገራት ገለ ክህሉ ክእል እዩ። ስለዚ ብህፁፅ ከምዚ ዓይነት ስምዒት ኣብ ዝህልወሉ እዋን እንታይ ካ ትገብር ዘለካ? ብህፁፅ ክንገብሮ ዘለና እንታይ እዩ?
0: መጂ ቅድሚ ናብኡ ምብፅሐይ እንታይ እዩ እቲ ምልክታት ሓደሓደ ግዜ እንታይ እዩ ናይ ምውሳብ ባህር ኣለዎ። ምስ ካልኦት ዓይነት ሕማማት ተመሳሳልነት ኣለዎ። ሕጂ ምስ ካልኦት ሕማማት ተመሳሳልነት ስለ ዘለዎ ኩሉ ከም ዓይነት ተሰማዓካ ኣይኮነን፣ ከምኡ ማለት ኣይኮነን። ግን ፍሉያት ረቑሒታት ኣለዉ። ንኣብነት እቲ ቃንዛ ብመሰረቱ ሓድሽ እንድሕር ኮይኑ እቲ ቃንዛ ምስ ጀመረ እንዳበርትዐ ዝኸይድ እንድሕር ኮይኑ ፍሉይነታት እቲ ቃንዛ ንዛረብ ስለ ዘለና ማለት እየ። ቀንዲ መልክት እሱ ስለ ዝኾነ ካልእ ተወሳኺ ነገር እንታይ እዩ? ኣክንዲ ዝቕንስ እንዳበርትዐ እንዳወሰኺ ሓይቀኑ ወይ ከዓኒ ደየቋርፅ እንድሕር ኮይኑ እዚ ክቀላጠፍ ጥራሕ ደለዎ። ካልእ ተወሳኺ ነቲ ቃንዛ ክገልፁ ዝኽእሉ ነገራት ኣለዉ። መድሃኒት ወሲድካ ኣሉ ንዕኡ ዝኸውን መድሃኒት ምናልባት ሓኪም ክበካ ክእል ካልእ ወይ ከዓ ርኺብካ ክትዕግስ ኢልካ ወሲድካ ደይገድፈካ ምስ ዝኸውን እ ንዑ ዝምልከት የዛረብ ዘለዎ ካልእ መድሃኒት በዕልካ ውሰድ ኣይኮንኩን ዘለዎ ኣጋጣሚ ግን ሓኒምካ ርካ ዋላ እንተኾንካ ኢና ንዛረብ ዘለና ወይ ከዓ ትፈልጦ ኮንካ እንተወሰድካ ደይዕገስ እንተኮይኑ ንዑ ዝግባእ መድሃኒት ወሲድካ ደይዕገስ እንተኮይኑ ዝኣመሰሉ ምልክታት ተኣኻኺቦም ክኸዱ ከለዉ እዚ ብቕልጡፍ ሕክምና ክኸይድ ኣለዎ ማለት እዩ። እጂ ኣብዚ ኢና ንዛረብ ዘለና እዞም ሰባት እዚኣቶም እንታይ ክገብሩ ኣለዎም? ስለዚ ሓንሳ እቲ ምልክታት ኣገዳሲ ስለ ዝኾነ ምናልባት ከቢድ ስራሕ ንሰርሕ እንድሕር ፀኒሑ ወይ ከዓ ንክንቀሳቀስ ንደፀኒሑ ሰብ ጠጠ ክብል ኣሎ ክዕርፍ ክኽእል ኣሎ። ምክንያቱ ብመሰረቱ እቶም ስቴብል እንድሕር ኮይኖም ኣንተ ወይ ዝንዛረበሉ ነበርና መእተው ዝንዛረበሉ ነበርና ኮፍ ምስ በልካ ምስ ኣዕረፍካ ከቃንሱ ክቕንሱ ይኽእሉ እዮም ይገድፉካ እዮም። ዘይገድፍ ባህር እንተልይዎ ኮይኑ ዕሪፍካ ገለ ደይገድፍ ሓሊ ኣብቲ ወቕዕ ልቢ ንብሎ ዘለና ርእስቲ ናይ ምእታዊ ባህር ኣለካ ማለት እዩ። ከምኡ ተርእዮታት ኣለካ ማለት እዩ። ስለዚ ኣብ ከምዚ ግዜ ክትገብሮ ዘለካ ተዕረፍቲ መሰረታዊት መገድ መጀመርያ ትገብራ ማለት እዩ። ጠጠው ትብል ተዕርፍ ኣብ ዘለካዮ ኮፍ ኢልካ ሓገዝ ትሓትት ማለት እዩ። እዚ እንታይ እዩ ሕጂ ዝበዝሕ ግዜ ሰብ ቃንዛ ተሰሚዕኒ ገለ ክብል ከሎ ብንዛረቦ ዘና ንወቕዕ ልቢ እንድሕር ዝዓለመ ኮይኑ እቲ ቃንዛ ወይ ከዓ ዝመስል ቃንዛ እንድሕር ኮይኑ ማኪና ክዝውሮ ይግባእካ ሓገዝ ክትሓት ኣለካ ንብሎ ዘና ነዚ እዩ። ኣብ ዘለካዮ ቦታ ኮንካ ክረዳእካ ዝኽእል ሰብ እጂ ንሕክምና ዝምልከት ምድዋል እንድሕር ኮይኑ ዝግባእ ሰርቪስ ዝደሊ ኮይኑ ሕክምና ደዊ ኢልካ ሰርቪስ ክትረክብ ትኽእል። እንድሕር ስድራ ቤታዊ ሓገዝ ክትረክብ ኣለካ ኮይኑ

0: ሕክምና ክብፅሕካ ዝኽእል ካልእ ካልእን ከዓ ደው ኢልካ ሕክምና ሓገዝ ተሓትት ሞ ኣብ ሕክምና በፅሕካ ከዓ ነቲ ዝግባእ ነፀርታ ይግበረልካ። ዝግባእ ነፀርታ ምስ ተገብረ ከዓኒ ነቲ ሕማም ኣነፂርካዮ ስለ ዘለካ ግቡእ ፍወሳ ብመልክዕ ትንፃረ ከዓኒ ክወሃበካ ይግደድ ማለት እዩ።
1: ፅቡቅ ዶክተር ኣገዳሲ ኣስተምህሮ እዩ። እስከ እቲ ቀንዲ ጠንቅታት ንብሎ ናይ ፀገም ዚ ወይ ናይ ዝሕማም ዚ እንታይ እዩ? ተጠቃልዓነት ዝያዳ ቁሉዕ ናብ ከምኡ ዓይነት ፀገም ዝገብረካ ምክንያታት እንታይ እዩ?
0: ሕጂ ኣብ ከምዚ ብዙሕ ግዜ ንጠቕሶ ኢና ብዝተፈላለየ ሕማማት ይጥቀስ እዩ። ጠንቅታትን ተቐላዕነትን ዘለዎም ሰባት ብብዝሒ ከም ሽኮር ዘለዎም ሰባት ክኾኑ ይኽእሉ እዮም፣ ወይ ከዓ ልዑል ፀቕጢ ደም። ምክንያቱ ልዑል ፀቕጢ ደም ብባህሪኡ ብሓይሊ ስለ ዝሓልፍ ኣብ ሰራውር ደም ንሰራውር ደም ናይ ምህሳይ ባህሪ ኣለዎ። ስለዚ ንሰራውር ደም ናይ ምህሳይ ባህሪ ስለ ዘለዎ ከዓ ምስ ልክዕ ከምቲ ዓንተይ ዝበልናዮ ክንድር ንድሕር ክኢሉ እቲ ውሽጣዊ ክፋል ናይ ሰራውር ደም ደም ናይ ምርጋእ ባህሪ ከምፅ ይኽእል እዩ። ደም እንተርጊኡ ከዓ ንትወቕዕ ልቢ ክመፅ ይኽእል እዩ። ስለዚ ልዑል ፀቕጢ ደም ዘለዎም ሰባት ምክንያቱ ልዑል ፀቕጢ ደም ከምፅኡ እንትኮይኖም ካብቲ ተቃላዕነት ናይ ልዑል ፀቕጢ ደም ናይ ስብሒ ምልሕዳድ ስለዝኾነ ማለት እዩ። ስለዚ ሽኮር ልዑል ፀቕጢ ደም ክኸውን ከሎ እቲ መወዳእታ ዝበሃል ከዓ እኹል ምንቅስቃስ ዘይምግባር ወይ ከዓ ልዑል መጠን ስብሒ ኣብ ኣካላትካ ምህላው ማለት እዩ። ስለዚ እዚ ልዑል መጠን ስብሒ ኣብ ኣካላትካ እንድሕር ሃልዩ እንታይ ኢና ንብል፣ ዝበዝሕ ግዜ ወላ ሽኮር እንተብዛሕካ እቲ ሽኮር ብግዚኡ ኣብቲ ኺደት ናይ ኣካላትካ ክትማእዝኖን ከለካ ናብ ስብሒ ናይ ምቕያር ባህር እውን ኣለዎ። ስለዚ ሽኮር ክበዝሕ የብሉ ንብሎ ዘለና ንዕይ ማለት እዩ። ስለዚ ስብሒ ከዓ ክበዝሕ የብሉ ምስኡ ማለት እዩ። ምናልባት ከምቲ ብዙሕ ግዜ ይግለፅ እዩ፣ ሰለስተ ፃዓዱ ነገራት ዘይፍተው ተባሂሉ ይግለፅ እዩ። ከም ሽኮር፣ ከም ጨው ገለ መሳል ተባሂሉ ብዙሕ ግዜ ኣብቲ ዝግበር ምሕታት እውን ሰሚዕኹም ክትኮን ትኽእሉ እዮም። ስለዚ እዚኣቶም ነንሕዶም ናይ ምፅላው ባህር ስለ ዘለዎም እዚኣቶም የቃልዑ ከዮም ማለት እዩ። ስለዚ ብብዙሕ ጨው ትወስድ ፀቕጢ ደም ቃልዓልካ፣ ፀቕጢ ደም ተመፅኡ ወቐልቢ ከቃልዓልካ ይኽእል እዩ። ሽኮር ተበዚሑ ዝቐልዐ ምክንያቱ ሰራውር ደምካ ናይ ሙዋት ባህር ኣለዎም ሰራ ወርደምካ ናይ መሳይ ባህር ኣለዎም ነርቢ ናይ መሳይ ባህር ኣለዎ ወቕል ብ ከጋጥመካ ይኽእል እዩ። ስብሒ ምብዛሕ ከዓኒ ነቲ ሰራ ወርደም ከሎ ጌና ይብድሎ ስለ ዘሎ ከዓኒ ተወቕዕ ደም ሕጂ እዚኦም ንዕቅኖም እዮም ከዓኒ ባጋዛ ነብስና ክንዕቀኖም ንኽእል ነገራት እዮም። ተሓቂንካስ ክትፈልጦም ኣለካ ድየብልካ ክትፈልጦም ትኽእል ማለት እዩ። ክትቅይሮም ዝግባእካ ጠንቅታትካ ኣለዉ እንጂ እዚኦም ክትቅይሮም ዝግባእካ ነጠንቅታትካ ብመሰረቱ በዚሕ ግዜ መትካኽ ሽጋራ ዶክ ተብሎ ኣለካ። ምክንያቱ መትካኽ ሽጋራ ክንብል ከለና ምናልባት ኣብቲ ዳሕራይ ስላይድ ክንሪኦ ንኽእልና መትካኽ ሽጋራ ኣየትክኽን ይኽብለካ ይኽእል እዩ ሰብ ዓርክኻ መሓዛኻ ደትክኽቲ ኮይኑ ግን ኣትካኻ ኢኻ። ምክንያቱ ከምቲ ቅድሚ ሕጂ ትዛረብዎ ዝነበርኩም ወይ ዝረእኹም ቅድሚ ሕጂ እንታይ ፓሲቭ ስሞከር ተባሂሉ ዝቕለፅ ሰብ ኣሎ ካብቲ ናይ ትትክ እውን ንዓኻ ክፀልወካ ስለ ዝኽእል ማለት እዩ። እቲ ኣካላዊ ዘይምንቅስቃስ ምግባር ወይከዓ ንኣካላዊ ምንቅስቃስ ድሩነትነት ምህላው ኣብቲ ኣካላዊ ምንቅስቃስ ድሩት ንድሕር ኮንካ ከዓ ነቲ ምቅራሽን ካልእን ካልን ድሕረ ባይታ ክኾኑ ስለ ዝኽእል እዚኣቶም ከዓ ክትቅይሮም ኣለካ። ከም ባህሪ የቃልዑኻ ስለ ዝኾኑ ክትንቀሳቀስ ክትክእል ኣለካ ማለት እዩ። ኣመጋግባና ዝበዝሕ ግዜ ጥዑይ ኣመጋግባ ክህልወና ከም ዘለዎ ዝረብ እዩ። እቲ ከዓ እቲ ናይ ኣመጋግባ ጉዳይ ከዓ ፅሕጎ ዝበዝሖም ዓይነት ምግቢ ክትበልዕ ከም ዘለካ፣ ዘየኸርሹ ዓይነት ምግብታት ክትበልዕ ከም ዘለካ ብሓፈሻዊ ጌላ ክንዛረብ ከለና ማለት እዩ። ተደይ ኮይኑ ግን ነቲ ናትካ ናይ ስርዓት ማእከል ብምግባር ኒትሪሽስ ባላንስ ዝኾነ ወይ ከዓ ስሩዕ ዝኾነ እቲ መጋግባ ኻስ ሙሉእ ዝኾነ ካብ ኩሉ ዘማእዘነ ክኸውን ከሎ ተመራፂ ይኸውን ማለት እዩ።
1: ዶክተር ሳሙኤል ወቅዒ ክጋጥም ከሎ ታ ሸዓ ትኸውን ታ ሸዓ ፍፃሚ ከመይ ትመስል? ኣብ ቤት ኣብ ዝኾነ ካልእ ቦታታት ኣበይ ኣለካ እውን ትሽዑ ዘጋጠሚ ዝውስኖ ኣብ ስራሕ ክትህሉ ትኽእል ኣብ ዝተፈላለየ። ስለዚ ምስ ኣጋጠመት እቲ ንተጠቃዒ እንታይ ክገብር ኣለዎ? ኣብ ከባቢ ዘለዎ ሰባት እንታይ ክሕግዙ ይኽእሉ? ኣብ ውሽጢ ክንደይ ናብ ሕክምና ክመፅእ ዘለዎ ቁርባ ዚኣ ገልፀለይ ሞ ብድሕሪኡ ምስ ኣጋጠመ ከ ብሓፈሽ ሂወቱ ከመይ ክኸውን ዘለዎ ክንዛረብ?
0: ሕጂ እቲ መጥቃዕቲ ክበሃል ንከሎ ሽዑን ሽዑ ማለት እቲ ምልክታት ከምቲ ዓንተወይ ዝበለና ዕድል እንድሕር ጌርካ ዝተፈላለየ ምልክታት ስለዝኽእሉ ምስ ካልእ እውን ክዋሰቡ ስለዝኽእሉ እቶም ምልክታት ናይ ብሓቂ ንወቅዕደም ዝምልከታ ምልክታት ተንኩል ማለት 4-3 ዓይነት ምልክታት እንድሕር ኣምፅኢኻ እቲ ናይ ወቅዕ ልቢ ናይ ምዃን ዘለዎ ተኽእሎ ኣዝዩ ልዑል እዩ። ስለዚ እታ መሰረታዊት ነገር ኩሉ ነገር ገዲፍካ ምዕራፍ ተዕርፍ ግዜ ቅተብ ማለት እዩ ግን ኣይኩንኩም ዘለዎ ግደፎ ትሰርሖ ዝነበርካ ስትገድፎ ማለት እዩ። ሃልኪ ዘለዎ ነገር እንድሕር ኮይኑ ግን ተቀላጢፍካ ከዓ ረድኤት ክትረክብ ኣለካ። ስለዚ ኣብ ከባቢካ ዘሎ ሰብ ዝኾነ ይኹን ዓይነት መድሃኒት ክበካ ክፍቁድ ኣይኮን ምክንያቱ ንዕኡ ዝመስሉ ካልኦት ፀገማት ስለ ዘለዎ ኢለ ተዛሪበ ስለ ፅናሕኩ እንታይ ክገብረካ ድኽእል ግን ተቀላጢፉ ናብቲ ንከምኡ ነገራት ክፈልጥ ዝኽእል ምስ ምልክታትካ ሒዙካ ክኸይድ ክኽእል ኣለዎ ኣብቲ ዝምልከቶ ኣካል ወሲዱ ንሱ ከዓ እቲ ዝግባእ መርመራታት ገይሩ ነቲ ሕማም ክነፅሮ ክኽእል ኣለዎ። እሱ ምዃኑ ምስ ተፈልጠ ዝውሃብ መድሃኒታት ኣለዎ እንጂ መሰረታዊ ነገር ኣብ

0: ሕክምና ምስ በፃሕካ ክትወስዶም ዝግባእካ ሕክምናታት መጀመርያ ንህቦ ከም እንታይ ዝበሃል ናይ 300 ሚሊግራም ኣስፕሪን ሓይኽካ ውሓጢ ይበሃል ወይ ከዓኒ ምናልባት ፀገም ተልዎ ካ በፅቢፅካ ክትቦ ወይ ከዓ ውሓጡ ክትብሎ ትኽእል ማለት እዩ። እቲ ዝበለፀ ክትሕይኮ እዩ ነቲ ሓይሊ ዝበካ። ምክንያቱ እዚ እንታይ ይትገብር ነቲ ዝረግእ ዘሎ ደም ንኸይረግእ ዝያዳ ወይ ከዓኒ ዝያዳ ንኸይእከብ ሞ ነታ ሰራዊት ደም ዝያዳ ንኸይዓፅዋ ወይ ከዓኒ ዝያዳ ዓቢሱስ እቲ መጠን ዋሕዚ ንኸይክልክል ተባሂሉ ዝግበር ፍወሳ እዩ ማለት እዩ። ቃንዛ ብርቱዕ ስለ ዝህልዎም ዝበዝሕ ግዜ እቲ ቃንዛ ንብሎ ዘለና ዲስኮንፈርት ስለ ዝኾነ ንዑኡ መረጋግእ ነገራት መድሓኒታት ይወሃቡ እዮም። ከምኡ ምናልባት ሒዞሞ ዝመፁ ምልክታት እውን ንካልእ ዓይነት ፍወሳ የድርኸካ እዩ። ብኡ መሰረት እቲ ፍወሳኻ ክተኺዶ እጂ ትሰራር ነቲ ሰራዊር ደም ዝኾን መድኃኒት ክትህብ ኣለካ ገለ ማለት እዩ እ ንኩሉ ዝዓለመ ስለ ዝኾነ ተፈዋውሳኻ መጠን ኦክስጅን ናይ ትሰብ ርኢኻ ኦክስጅን የድልዮ ድ የድልዮን ክትፈልጥ ኢኻ ፈሳሲ ኣየናይ ክፋል ናይ ልቢ ተወቂዑ ርኢኻ ከዓ ንፈሳሲ የድልዮ ድያ የድልዮን ምስ ክስተት መፅእዎ ዘሎ ኣብ ግምት እቲኻ ስለ ዝኽየድ ትፍወሳ ንሕክምና ዝምልከት ኣብ ሕክምና ከድካ ዝግበር ዳኣ እምበር ኣብ ገዛኻ ወይ ከዓኒ ኣብ ዘለካ የወት ኮንካ ዝግበር ነገር ኣይኮነን ማለት እዩ።
1: ዳሕሪ ወቂዒ ክግበር ዘለዎ ጥንቃቐ ኢልና ቀሪብና ኣለና።
0: ድሕሪ ወቅዒ ክትገብሮ ዘለካ ጥንቃቐ መብዛሕትኡ ግዜ ወቅዒ ከም ዘለካ ንድሕር ተፈሊጡ እቲ ዝዓበየ ክትገብሮ ዘለካ ዝተዋሃቡካ መድሃኒታት ዝተዋሃቡካ ግብባ ብምፈወስ መድሃኒታት ብግቡእ ምጥቃም ማለት እዩ። ስለዚ ኣብ ግዜኦም ክትጥቀመሎም ድሕር ደይክኢልካቶም ፍወሳ ዝተዋሃቡ መድሃኒታት ዘየድሊ ሰዕብን ተመፅእ ኣለካ ዘየድሊ ክስተት ካልኣይ ግዜ ናይ መውቃዕ ባህሪ ወይ ከዓኒ ወቅዒ ልብን ክመፀካ ክትድርኽ ኢኻ ማለት እዩ። ስለዚ ነዚኣቶም ክትፈልጥ ክትክእል ኣለካ። እንታይ እዩ ሓደ ሰብ መድሃኒቱ ተዋሂቡ ንድሕር ደይካሃተሎ ኮይኑ መድሃኒቱ ተዋሂቡ ንድሕር ዘይስዕቦ ኮይኑ ትወቅዕ ልቢ ይቕፅል ማለት እዩ። እንተቐፂሉ ከዓኒ ክሳብ ምጉዳእ ክመፅ ይኽእል ወይ ከዓ ሓልክታት ከምፅ ይኽእል እዩ። እቶም ሓልክታት ኣዝዮም ብዙሓት ስለ ዝኾኑ ካብ ናይ ህርመት ናይ ልቢ ምትሓዝ፣ ናይ ምጭንጓዕ ባህር ናይ ልቢ ናይ ምትሓት ኣጋብ ክጠንቅትንክፍ ይኽእል ከምኡውን ነታ ልቢ ዘይተለለየ መሳኮቲ ክትፈጥር ከም ትኽእል ክገብራ ይኽእል እዩ። እ ብዙሕ ነገራት ሓልክታት ስለ ዘጋጥመካ ነቲ ሓልክታት ዘርዚርና ክንውድኦ ከሸግር ስለ ዝኽእል መድሃኒት ካብ ግቡእ ክትወስድ ኣለካ ማለት እዩ። ምክንያቱ መድሃኒት እንደዋሰድካ ከለካ እንተመፂ እዩ ሽዑ ካልእ ሕክምና ሓገዝ ክትገብር ከም ዘለካ ውን ክትፈልጥ ዘለካ ማለት እዩ። እቲ ካልእ ዳግመ ሕወት ናይ ልቢ ክተበራትዕ ክትክእል ኣለካ። እጂ ዳግሚ ሕወት ናይ ልቢ ሓንሳ ውቅዕ ልቢ ምስ ኣጋጠመ ሜታ ኣኺልዋይ ዝበሃል ነገር ኣይኮነን ደረጃ ኣይውስኖ ምናልባት ግን ተደይ ኮይኑ ግን ወቅዕ ልቢ ዘጋጠሙ ወዲ የለን ዝበሃል ነገር መልክዕ ኣይኮነን። እንታይ እዩ ምናልባት እዚ ብኢንግሊሽ ካርዲያክ ሪሃብሊቴሽን ተባሂሉ ይፅዋዕ። እንታይ እዩ ሪሃብሊቴት ንክትገብራ ንዓኻ ዝምልከተካ ትምህርቲ ክወሃበካ ክኽእል ኣለዎ። እቲ ትምህርቲ ሕጂ ኣብ ምንታይ ክምርኮስ ይኽእል እዩ? ኣብ ኣመጋግባካ ክምርኮስ ይኽእል እዩ ትገብሮ ማለት እዩ። ኣብ ማግባካ ክምርኮስ ይኽእል እዩ። ኣብ ሰዓታት ናይ መድሃኒትካ ክምርኮስ ይኽእል እዩ። ምልክታት ናይቲ ሕማም እንታይ ይመስል፣ ብኸመይ መንገዲ ክትከታተሉ ኣለካ፣ እንታይ ዓይነት መጠን ምንቅስቃስ ክትገብር ኣለካ፣ ዝኣመሰሉ ትምህርትታት ትወስድ ማለት እዩ። ካልእ ነቲ ኣካላዊ ምንቅስቃስ ከዓኒ ኣየናይ ዓይነት ምንቅስቃስ እንተገበርካ ዝያዳ ይሕሸካ ማለት እንታይ ኢና ክንብል ኢልና ከምዚ ከቢድ ዓብ ምንቅስቃስ ክገብር ዝኽእል ሰብ እንተኮይኑ ፅቡቅ ግን ናብኡ ይትበፅሕ ኒኻ ተቀላጢፍካ ከመይልካ ናብኡ ክትበፅሕ ናትካ ናይ ኢንዱራንስ ወይከዓ ናይ ተፀዋርነት ዓቕሚ ምንቅስቃስ ኣካላት ናይ ምግባር ዓቕሚ ከተማዕብለሉ ትኽእል ትምህርታት እውን ወይ ከዓ ነቲ ምንቅስቃስ ኣካላት ክገብሮ ዘለካ ከዓ እንታይ ክመስል ከም ዘለዎ ትምህርቲ ትወስደሉ መስርሒ ማለት እዩ። ኣጀብዚ ምና ኣብዚ ትምህርቲ ክንብል ከለና ሓኪምካ ክኸውን ይኽእል እዩ። ናይ ስርዓተ ምስትንፋስ ክኢላ ሓኪም ክኸውን ይኽእል እዩ። ናይ ፊዚዮቴራፒ ክኢላ ክኸውን ይኽእል እዩ። ከምኡ ዝገብረልካ ማለት እዩ። ግን ብሓፈሻ ከማኻ ዝሓመሙ ሰባት እውን ምስኣቶም ተራኺብካስ ከመይ ኢሎም ይናበሩ ከም ዘለዉ ክትርኢ ትኽእል ማለት እዩ። ካልእ እቲ ምቕያር ጉዳእቲ ልምድታት ማለት እዩ። ስለዚ ጉዳእቲ ልምድታት ኩሉ ግዜ ክረሻ፣ ዘየድሊ ወልፍታት ኣመሰሉ ነገራት ክግደፉ ክኽእሉ ኣሎ። ምክንያቱ እዚኦም እንድሕር ደይ ተገዲፎም ነቲ ሳዕብን ወይ ከዓ ነቲ ሓልኪ ዝያዳ ንክሰት ተወቅዕ ልቢ ኣብ ሓልክታት ከይዱ ዘየድሊ ጉድኣት ንኸምፅእ የብ ማለት እዩ። ብመርዳእታ ትገብሮ እቲ ምክትታል ማለት እዩ። ሕክምናዊ ምክትታል ክትገብር ክትግድ ኣለካ። ምክንያቱ ሓደ ሰብ ወቅዕ ልቢ ምስ ኣጋጠሙ ወቅዕ ልቢ ጋጢምኒ ኢሉ ንዝተዋሃበ መድሃኒት ሒዙ ጥራሕ ስቕ ኢሉ ዝኸይድ ነገር ክኸውን ኣይብሉን ወይ ከዓ ባህርኡ ደይቀይር ሰብ ክኸውን ክኽእል የብሉን ባህርኡ ንድሕር ደይቀይሩ ፍላይ ሕማቕ ባህር ዘለዎ ማለት ዘየድሊ ፀገም ስለ ዘምፅእ ኣብቲ ሕክምናዊ ምክትታል ትገብሮ እንታይ ስምዒታት ኣለካ፣ ከመይ ኣለካ፣ እንታይ ኣለካ፣ እንታይ ሓልኪ ከጋጢሙካ ኣሎ ድሕር ተወቅዕ ልቢ ምምፅኡ ሓልክ ለካ ድ የብልካ እንጂ ናይ ሓፂር ሓልክታት ኣለው ናይ ነዊሕ ሓልክታት ኣለው። ምናልባት ኮምፕሊኬሽንስ ተባሂሎም ፅውዑ ኣብ ግዜ ሓፂር ኣብቲ ዋንቲ ዘጋጠሙ ክኾኑ ይኽእሉ እዮም። መዝዋሕት ግዜ ዝመፅእ ነገራት ክህሉ ስለ ዝኽእል ነዚኦም ከዓ ክርኤልካ ስለ ዘለዎ ትበዓል ሞያ ጥዕና ከዓ ብግቡእ ከይድካ ክትከታተል ክትክእል ኣለካ ማለት እዩ።

0: ፅቡቅ ዶክተር ሕጂ ንተኸታተልቲ ናይ ቴሌፎን ዕድል ክንህብ ኢና። ክቡራት ተኣዘብትና ናይ ሎሚ ዛዕባና ብዛዕባ ወቕዒ ልቢ እዩ ዘሎ። ኣብዚ ኣርእስቲ እዚ ሞያዊ ምክሩ ዝበና ዘሎ ዶክተር ሳሙኤል ክፍላይ ስፔሻሊስት ውሽጣዊ ሕማማት ካብ ዞባ ኣንሰባ እዩ ከረን። ስለዚ ምስዚ ኣርእስቲ እዚ ዝተኣሳሰር ዘለኩም ሕቶታት በቲ ልሙድ ቴሌፎናትና ኣሎ 12245 ወይ ድማ 12247 ደው ኢልኩም ናብ ዶክተራት ኣብ ስትድዮ ንዶክተር ሳሙኤል ክትረኽቦ ትኽእሉ ኢኹም። ዶክተር ክሳብ ቴሌፎን ናይ ተኸታተልትና ንረክብ ብዛዕባ ካብዚኣ ከይወፃና ማለት እዩ ኣካላዊ ምንቅስቃስን ልብን ዘዛርብ ጉዳያት ኣሎ። ምናልባት ወቕዕ ልቢ ንብል ስለ ዘለና ወቕዕ ልቢ ዝሓዞ ሰብ ድሕሪ ወቕዕ ልቢ እንታይ ዓይነት ኣነባብራ ይክተል ዘለዎ፣ እንታይ ዓይነት ጥንቃቐ ክገብር ኣለዎ፣ ሓፂሩስ ምክልኻል ከ ከመይ ጌርና ክንከላኸሎ ንኽእል ነቲ ጥዑይ ናብራ ንክንነብር ማለት እዩ።
1: እሺ፣ ምናልባት ትንክፍ ትንክፍ ከብሎ ፀኒሐ እየ ክሓልፍ ክንከለኹ ኣብቲ ዳሕራይ ዘሎ ስላይድ እውን ክንሪኦ ንኽእል ኢና። እንታይ እዩ ኩሉ ግዜ ከመይ ትነብር ክትፈልጥ ኣለካ። ሓደ ሕማም እንታይ እዩ ምናልባት መጀመርያ ቅድሚ ምምፅኡ ክትገብሮ ዝግብኣካ ምክልኻላት ኣሎ። ዳሕራይ ምስ ኣጋጠመ ከዓ ክትገብሮ ዝግብኣካ ናብራን ምክልኻላትን ኣለዋ። ስለዚ እቲ ኣቐድም ኣቢልካ ክትከላኸሎን ክትደለካ ነገራት ከምዚ ዓንተ ወይ ዝበልናዮ ነቶም ሕዱራት ሕማማት ነቶም ዘለዉ ፀገማት ኣብ ኣካላትካ ዘይምንቅስቃስን ግለን ነዚኣቶም ክትኣሊ ትኽእል ማለት እዩ። ምስ ኣጋጠመካ ከዓኒ ልክዕ ከምኡ ምክንያቱ እቲ መጀመርያ ኣጋጢሙ ዘሎ ብሸለልትነት ክኸውን ይኽእል እዩ። እቲ ድሕሩ ክጋጥመካ ዘየብሉ ነገር ግን ሸለልትነትካ ክትእክብ ኣለካ ማለት እዩ። ስለዚ ግቡእ ኣመጋግባ ክህልወካ ክእል ኣሎ። ምክንያቱ ዘይተለለየ ኣመጋግባ ንድሕር ፀኒሕካ ኮይኑ ኣብ ስብሒ ዝተመርኮሰ ዝያዳ ኣመጋግባ ተፀኒሕካ ድሕሪ እዚ ግዜ እዚ ኣብ ፍረታት ዝተመርኮሰ ኣብ ኣሕምልቲ ዝተመርኮሰ ፅሕጎብ ዘለዎም ዓይነት ኣመጋግባታት ክተምፅእ ኣለካ ማለት እዩ። ትሑት ናይ ስብሒ ዘለዎም ምግቢ ክትወስድ ኣለካ፣ መጠን ስብሖም ዝጎደለ ማለት እዩ። ስለዚ ኣሕምልቲ ዝያዳ ደም እቲ ሰራውር ደም ንከይደርቕ እቲ ስብሒ ከዓኒ ኣብኡ ንከይድራዕ ክሕግዙካ ስለ ዝኽእሉ ኣሕምልቲ ወይ ከዓኒ ፍረታት ምዝውታር ፅሕጎ ዘለዎም እንጂ ከም ስገም መሳሊ ገለ እውን ክትጥቀም ትኽእል ኢኻ ማለት እዩ። ካልእ እቲ ሕዱር ሕማም ዘለዎ ሰብ ከዓኒ ጥራሕ እንታይ ዝበሃል ኣይኮነን ነቲ ሕዱር ሕማሙ ከዓ ምክንያቱ ጠንቂ ኮይኑዎ ካልኣይ ግዜ እውን ጠንቂ ክኾኖ ስለ ዝኽእል ንዑ ከዓ ክቆፃፀሩ ክኽእል ኣለዎ። ንኣብነት ፀቕጢ ደም እንተልዩ ግቡእ ፍወሳ ናይ ፀቕጢ ደም ክህልወካ ክኽእል ኣለዎ። ሓደ ሓደ ግዜ ከም ተርእዮታት ዝርአ እንታይ እዩ ፀቕጢ ደም ብርቱዕ ፀኒሕ ሞ ወቕዕ ልቢ ምስ ኣጋጠሞ እቲ ፀቕጢ ደም ድሕሪኡ ይጎድል ናብ ንቡር ክምለስ ይኽእል እዩ። ስለዚ ሽዑብ ንቡር ተመሊሱ ነቲ መድኃኒታት ክተቋርፀሉ ትኽእል ኢኻ። ፀቕጢ ደም ካልኣይ ግዜ ክምለሶ ትኽእሎ ኣለዎ ደይ ክምለሶ ከዓ ኣለዎ። ስለዚ ሕክምና ኣብ ኪደት ክፈልጥ ኣለ ኩሉ ግዜ ኣብ ኪደት ኣብ ሕክምና ዝኽደሉ ሰዓታት ፀቕጢ ደም ይምለስ ኣሎ ይምለስን ወይ ከዓኒ ኣብ ግቡእ እዩ ደሎ ፀቕጢ ደም ክጎድል ውን ስለ ዝኽእል ኩሉ ግዜ ፍወሰኻ ብግቡእ እቲ ዘለካ ረቑሒታት ክትፈልጥ ክትክእል ኣለካ። ሽኮር እንተኾነ ከዓኒ ከም መሰረታዊ ፀገም ስለ ዝኾነ ሽኮርካ ኣብቲ ዝግባእ ናይ ምቁፃር ባህሪ ክመፅእ ክኽእል ኣለዎ። ስለዚ ካት ፖይንትስ ኣለዉ ኩሉ ግዜ ምስ ኣጋጠመካ ሓደ ሕማም ክትገብሮ ትኽእል። ፀቕጢ ደም ንኣብነት ሕጂ ብመሰረቱ ካብ 130-80 ንላዕሊ ክኸውን የብሉን ትብል ማለት እዩ። ብዝተፈላለየ ሕማማት ምስ ዘጋጥም ብፍላይ ወቕዕ ልብን ካልእን ምስ ዘጋጥም ካብ 130-80 ንላዕሊ ክኸውን የብሉን ኢልካ ከም ሕጊ ተእትዎ ነገራት ኣሎ። ስለዚ ኣብ ትሕቲ እዚ ነገራት እዚ ክኣቱ ኣለዎቱ ፀቕጡ ደሞ ክቋፅሮ ክኽእል ኣለዎ ትብል ማለት እዩ። ሽኮር ንባዕሉ ከምኡ ክትቋፅሮ ትግደድ ናቱ ካት ሊሚትስ እውን ሒዝካ ክትዛረብ ትኽእል ኢኻ ማለት እዩ። መጠን ስብሒ ብኣካላትካ ምስ ዘለካ ፀገም ናይ ወቕዕ ልቢ ሕጂ እጂ ብክልተ መልክዕ ክንርድኦ ንኽእል ኢና። እዚ ሓንሳ ወቕዕ ልቢ እንተጋጢሙካ ብዘየገድስ ናትካ መጠን ስብሒ ኣብ ኣካላትካ ዘሎ እቲ ናይ ስብሒ መድኃኒት ግድን ክውሰድ እዩ ዘሎ። ምናልባት ጌጋ ርድኢት ክመሓላልፍ ኖርማል መፂኡ ኣብቲ ዘድሊ ደረጃ ኣትኡ ስብሒ እሞ መድኃኒት ከቋርፅ ወይ ከዓ መድኃኒት ከብል ሳዕቤን እንተደየ ምፅኡ ወይ ከዓ ንሓልክ እንተደየ ምፅኡ እቲ መድኃኒት ናቱ ጎናዊ ሳዕቤን እንተደየ ምፅኡ እቲ መድኃኒት ክቕየር ኣይክእልኒ ተደይ ኮይኑ ሙሉእ ትወስዶ ማለት እዩ። በታ ዝተባእዘዝትልካ ዓቐን ክትወስዳ ትግደድ እጂ በብናቱ ትሪኦ ኢኻ ከምዚ ገይሩኒ ስብሐይ ፅቡቅ ስለ ዝመፀ ባዕለይ ቀይረዮ ገሌልካ ዝርአ ትርእታትር ስለ ዘሎ እየ ዝዛረብ ዘለኹ ሓፈሻዊ ነገር ግን ስብሒ እንድሕር ወላ ኣይሃልኻ ወቕዕ ልቢ እንተጋጢሙካ እቲ ናይ ስብሒ መድኃኒት ዝተኣዘዘካ ብግቡእ ተሓልዩ ክኸይድ ክኽእል ኣለዎ ማለት። ስለዚ ነቲ ስርሕካ ከዓ ማዕረ ክንደይ ትቋዋፀ ኣለካ ትበላይት ከዓ ማዕረ ክንደይ ጠቕመካ ከምዘሎ ከዓ መርበራ ክትገብር ኣለካ ማለት እዩ። ኣበማግባእካ ከዓ ሰብሒ ዝጎደሎ ነገር ክትገብር ክትክእል ኣለካ። እቲ ካልእ ኣካላዊ ምንቅስቃስ ምናልባት ኣብ ንፍስ ወከፍ ሰዓት ኣብ ንፍስ ወከፍ መዓልቲ ክሳብ 30 ደቂቃ ዝኸውን ናይ ምንቅስቃስ ባህሪ ክትገብር ክትክእል ኣለካ። ድሕሪ ወይ ቀልብ ብወላ እጂ ምናልባት ብፍኩስ ዝበለ ምንቅስቃሳት ክትጅምር ትኽእል ኢኻ።

0: ናብቲ መጀመርያ ግዜ ዝመጽእ ዕርፈ ደውበል ክንብል ጸኒሕና ኢና እንጂ ኣብ ሕክምና ንከሎ ካብ 3-5 መዓልቲ ዝኾነ ሓልክ ተደየብሉ ካብ 3-5 መዓልቲ ክሳብ ሰሙን ክደት ክጸንሕ ይኽእል እዩ ሓደ ሕሙም። ኣብ ሰዓታት እዚ ንሕና እውን እንታይ ንገብር ኣብቲ 2-3 መዓልቲ ጽቡቕ እንድሕራልዩ ኮይኑ ተስእ ትብሎ ኸባራት ተስእ ተንቀሳቐስ ሽንቲ ቤት ብፃሕ ገለ እጂ እንዳሓለኻ ማለት እዩ ሽዑ ካብ ሽንቲ ቤት ናበይ ገጹ ይኸይድ ገለ ነገር ንውሕ ዝበለ ናይ ምንቅስቓስ እንዳበለ ይኸይድ መጠናዊ ዓቐበ ድ የብሉ ገለ ፅኒሕ ኢልካ ከዓ ዓቐበ ድ የ ምክንያቱ እንታይ እዩ ደረጃታት ኣለዎ ስቕኢልካ ናብቲ ዝነበርካዮ ደረጃ ክትኣትዩ ትኽእልኒ ኢኻ ምክንያቱ ሓንሳእ ሃስያ ስለ ዘሎ ቲ ጨዋዳ ናይ ልቢ ማለት እዩ። ከምኡ እንዳገበርካ ግን ዳሓራይ እንታይ ክሳብ ትናትካ ዱራቢሊቲ ወይከዓ ኢንዱራንስ ናትካ ክሳብ ዝብርትዕ ወይከዓ ትናትካ ዓቕሚ ክሳብ ተማዕብል ፍኹስ ዝበለ እንዳገበርካ ከይድካ ትነትናትካ ዓቕሚ ከዓ እንዳደየብካዮ ትኸይድ ብሓፈሻዊ ግን ክሳብ 30 ደቂ ናይ ምንቅስቓስ ባህሪ ክህልወካ ኣለዎ ኣብ መዓልቲ ማለት እዩ ተደሚሩ ናብ ሶሙን ከዓ ክሳብ 150 ክበፅሕ ክኽእል ኣለዎ ማለት እዩ። ካልእ ካብቲ ክምግላል እዚያ ሕጂ ንምንታይ ካብቲ ክጌረያ ካብ ሽጋራ ንበልኩ ነረ ግን ካብቲ ክትብል ከለካ ግን ነት ዝበዝሕ ግዜ ሰብ ሽጋራ ባዕሉ ዝወስደ ኣሎ እቲ ሕሙም ክኸውን ይኽእል እዩ ዓርከ መሓዛ ካልእ ካልእን እውን ክህሊ ይኽእል እዩ። ስለዚ ካብ ከምዚ ዓይነት ተሪኦታት ክትግለል ክትክእል ኣለካ
1: ወረቃ ፀሎ ማለት ዩ ናይ ሓዊ ገለ
0: ሕጂ እሱ ናይ ስራሕ ነገር ዲ ግን ብሓፈሻ ግን እንታይ እዮም እዞም ኣብ ውሽጦም ተመስሪሑ ዝኣቱ ልዕሊ ብዙሕ ነገራት ዘለዎም ነገራት እዚኣቶም ተገድዶም ክትግል ኣለካ እንተደይ ኮይኑ ንሓዊ ትሰርሕኒ ኢካ ገለገለ ዝበሃል ነገር ኣይኮነን ማለት እዩ። ስለዚ እቲ ኣብ ገዛ ዘጋጥም ቀሊል ዝኾነ ትክ ነገራት እንታይ እዩ ደየድሊ ሳዕቤን ንኸይገብር ዳሕራይ ክትሕልዎ ትኽእል ኢኻ እንተደይ ኮይኑ ግን ኣብታ ሰዓት እቲኣ ከምዞም ናይ ውልፍታት ዘለዎም ከም ሽጋራ ገለገለ ዝኣመሰሉ ነገራት ግን ክተወግዶም ክትክእል ኣለካ ምክንያቱ ንሶም እዮም እቲ ውሽጦም ዘሎ ጥረ ነገራት ወይከዓ እቲ ውሽጦም ዘሎ ነገራት እዩ ነቲ ልቢ ክሃስዮ ዝኽእል ወይ ነሰራ ወርዶም ክሃስዮ ዝኽእል። ስለዚ ካልኣይ ክስተት ወቕዒ ክጋጥመካ ስለ ዝኽእል ከዓኒ ተቋረፅካዮምን ተገደፍካዮምን ንካልኦት ከይትልክም እውን ክትሓልን ዘለካ ማለት እዩ።
1: ናይ ተኸታተል ቴሌፎን ኣላትና ቀበለ ሎ ሎ ሎ ዶክተራት ኣብ ስድዮ ደው ኢልካ ኣለኻ ራይ ፅቡቅ ዘለካ ሓቶ ክትቐርብ ትኽእል ኢኻ ሰማዓክ ኣለኹ ቀፅሊ ሕቶ ክተቕርብ ትኽእል ኢኻ መስመር ኣሎ ዶክተር ቴሌቭዥንኪ ድምፂ ዓዋቢልክያ ስለ ዘለኹ ንሰማዕ ኣለና ስለዚ ድምፂ ቴሌቭዥንኪ ምዋትሕት እያ
2: ማዕበቲ ከምዚ ኣብ ኣፍ ልበልቲ ማዕበቲ ገብረለይ ኮይኑ ሎ
1: ሰምዓ ከለና ቀፅሊ ቀፅሊ ቀፅሊ ኣብ መስመር ኣለኺ
2: እዋ ማዕበቲ ገብረለይ ከምዚ ኣፍ ልበይ ማዕበቲ ገብረለይ ሕፅረት ትንፋስ ገብረለይ ከምዚ ጭማቅ ጭማቅ ትዕብል
0: ዕድሚኸ ክንደይ ይኸውን
2: ዕድመ 6ሳላሳ ገይረ ዘኮ
0: ሳላሳ ገርኪ ካልእ ተወሳኺ ሕማማት እንታይ ኣለኪ
2: ካልእ ወርሓን ጋስትራይት ኣላትኒ ጋስትራይት ኣላትኒ
0: ጋስትራይት ኣላት ካልእ ተወሳኺ ነገር ካልእ ተወሳኺ ነገር
2: ካልእ ተወሳኺ ወንታይ ትብለ
0: የብል
2: ጋስትራይት እያ ካልእ ግን ከም ዝብለካ ብልዎ ኣፍልበይ ዕብ የብላኒ ኣብ ትንፋስ ደብረለ
0: ኣብ ከመይ ግዜያትዚ
2: ቀልቲ ተኻ ጭኑቅ ከምዚ ወላ ምስ በለሲ ጭኑቅ ጭኑቅ ቅጥፍ ኢለ ዓሰነ ሽዑ ዕርፍ የብለኒ
0: ኣብ ከመይ ግዜያት ይመፅእ ኣብ ከመይ ግዜያት ይመፅእ ምስ መግቢ ምትሓዝ
2: ኣለዎ
0: ክትምገብ ከለኽ እንታይ ፀገም ኣለኪ ምስወላዕኺ ወይ እውን ካልእ ተወሳኺ ነገራት ክትገብር ንከለኺ ምንቅስቃስ ኣካላት ክትገብር ከለኺ ይብርትዕ ይብርትዕን
1: መዓስ ዝያዳ የጋጥመኪ
2: ቀትሪ
1: እንታይ እንዳገበርኪ መግቢ እንዳተመገብክ ዲኺ እንዳተንቀሳቀስክ ዲኺ ማዓሲቲ ዝበዝሕ ግዜ ዝረኣየኪ ይብል ኣሎ ዶክተር
2: ከምዚ ካለክለ ክንገድ ኣብ ገዛ ካለክለ ዝብል እጂ ከምዚ ኮን በቃ ከምዚ ካለክለ እንዳበልኩ ቆልዓ እንተ ተዘሪብኒ ወይ ዝኾነ ነገር ከምዝሃን ደበትዕል ተብለኒ እጂ ከተንፍስ ነዊሕ ግዜ ወስድ
1: ኣራ ይቀኒአልና ምናልባት ዶክተር ሕቶ ተዘይብልክ
2: ኣረ
1: ካልይ ትሕቶ ኣላትና ሃሎ ሎ
3: ሎ ሰላም
1: ሰላም ከመይ ፀኒሕኻ
3: እግዚኣብሔር መስገን ፅቡቅ ይቀኒልና ፅቡቅ ትምህርቲ እሞ ብጣዕሚ ነመስገን እጂ እንታይ ክብል ደልያነ እዚ ወቕዓ ልብሲ ምስ ገለገለ ሕማማሲ ምውሳብ ወይ ቁር ምትእሰር ኣለዎ ክበሃል ፀኒሐ ነይሩ እጂ ምስ ቃንዛ ርእሲ ወይ ድማኒ ምስ መርዘን እቲ ምትእስሳር ኣለዎ ዶ ኣነ ሕጂ መርዘን ኣላትኒ መድሃኒት ወስድ እየ ግን ኣብ

0: ግዜ የገድፈኒ ኣብ ሰናዊሒ ግዜ እንተ ሓደስ ኣብ 24 ሰዓት እቲ ቀንዛ ደውብል ማለት እዩ። ቅድሚኡ ግን ዋላ እዚ ፓናዶል ድዩ ካልእ እዚ ፕሮፎን ገለ ወሲደ ብፍላይ ፓናዶል ይሰማዓኒ ርንዓይ ሕጂ ግን እድንጌየኒ ናብቲ ውፅኢቱ። ስለዚ ሲ ክቕንዞ ከለኹ ድማኒ እዚ ፍርቂ ጎን ናይ ፀጋማይ እንድዩ ዓይኒ ከዓ ምስ ቀንዛ ኣለዎ። እቲ ዝለዓለኒ ወቕቲ ኣብ ግዜ ፀሓይ እዩ፣ ፀሓይ ገለ ዝበግሰለይ። ስለዚ ምስ ምትእሰር ኣለዎ ዶ ዋላ የብሉኒ እዚኣ ክብል ደለ ቀኒለይ
1: ራ የቀኒልና ምናልባት ዶክተር ምዛርስና ዝኸይቲ
2: ዘይኮይኑ
1: ሰሉ ትኽእል ትኾን
2: መታ ቀዳመይቲ ሕቶ ክንጅምር ዕድሚኣ ጓል 30 ዓመት ኮይና ዝበዝሕ ግዜ ሕፅረት ምስትንፋስ ከም ዝገብረላ ማዕበስቲ ከም ዝገብረላ እያ ክትዛረብ ፀኒሓ። ኣብዚ ክንፈልጦ ዝግባኣና ዓንተ ወይ ተዛሪበ ነረ ዕድመ ንባዕሉ ሓደረቋሕ እዩ። ምክንያቱ እቶም ሰራውር ደም ምስ ግዜ እዮም ለውጢ ዝገብሩ፣ ኣብ ሓፂር ግዜ ኣይገብሩን እዮም። ሕጂ ኣብ ንኣሽቶ ኣይጋጥምኒ ማለት ኣይኮነን፣ ከጋጥም ይኽእል እዩ፣ ምናልባት ክንዛረበሉ ንኽእልና። ኮይኑ ግን እንታይ እዩ እቲ መሰረታዊ ነገር ዕድመ ዝደፍአ ክኸውን ኣለዎ። ብፍላይ ጓል ንሰይቲ ከምቲ ዓንተ ወይ ዝበልኮ ጓል ንሰይቲ ከም ምኳና መጠን ማለት እዩ። እቲ መጠን ንፍርያምነት ተባሂሎም ዝመፁ ነዝዕታት ኣዝዮም ጠቐምቲ እዮም። ነቲ ስብሒ ናይ ምእዛን ባህሪ፣ ነቲ ሰራውር ደም ሂወቱ ናይ ምሕላው ባህሪ፣ ገለ ብዙሕ ነገራት ወይ ከዓ ናይ ንድር ናይ ቁጣዐ ባህርታት ናይ ምእላይ ባህሪ ኣለዎም። ሕጂ እዚ ባህሪ ስለ ዘለዎም ኣዝዮም ሓገዝቲ ስለ ዝኾኑ ኣብ ትሑት ዕድመ ከጋጥመካ ኣይክእልኒ፣ ብፍላይ ኣብ ጓል ንሰይቲ ከምቲ ዓንተ ወይ ዝበልኮ ማለት እዩ። እንታይ እዩ ምናልባት እቲ ከም ነጥቢ ከጋጥም ድኽእል ኣብ ከምኡ ምስ ሕርስን ጥንስን ዘጋጥሙ ሓልክታት ኣለው፣ ናይ ፀቕጢ ደም፣ ናይ ሽኮር፣ ናይ ካልእ መሰልቲ ወይ ከዓኒ ኣብ ንኣሽቱ ግዜ ከዓኒ ከምዚ ካልእ ተደረብቲ ውሽጣዊ ሕማማት ክህልወካ ከሎ፣ ንኣብነት ሕጂ ንሰራውር ደም ከዳኽሙ ዝኽእሉ ዓይነት ሕማማት ክህልውካ ከሎ፣ ወይ ከዓ ስብሒ ዝያዳ ኣብ መጠን ደምካ ኣዝዩ ብዙሕ ምስ ዝኸውን ኣብ ከምዚ ቅድመ ግዜ ክልዕ ድመ ግዜ ክመፀካ ይኽእል ይትወቀ ልቢ ማለት እዩ። እንተደይ ኮይኑ ብዙሕ እንታይ ዝበሃል ኣይኮነን ምሻሉ ናብ ወቕ ልቢ ዘውህብ ነገር ሰ ኣይኮነን። ግን ክንዛረብን ከለና ናብ ወቕ ልቢ ኣየውህብኒ ንብል ኣለና። እቲ ዝዓበየ ነገር ክንፈልጦ ዘለና እቶም ዓንተ ወይ ገልፆም ፅንሐኩ ምልክታት ምስ ካልኦት ምልክታት ወይ ከዓ ምስ ካልኦት ሕማማት ሓደ ዓይነት ናይ ምምሳል ባህር ኣለዎም። እሱ ስለ ዝኾነ እዩ ኣብ ሕክምና ከድካ ክተነፅሮ ኣለካ ክብል ፀናሕኩ ማለት እዩ። እንታይ ክብል ደልየ ንኣብነት ሓደ ሰብ እቲ ምልክታት ክህልዎ ይኽእል እዩ። ናይ ጨጎራ ፀገም ዘለዎ ሰብ ከምኡ ዓይነት ምልክታት ክህልዎ ይኽእል እዩ። ናይ ፀፀር ሓሞት ዘለዎ ሰብ ከምኡ ተመሳሳልነት ምልክታት ክህልዎ ይኽእል እዩ። ናይ ቆስጠ ፀገም ዘለዎ ሰብ ወይ ከዓ ነድር ናይ ቆስጠ ዘጋጠሞ ሰብ ከምኡ ዓይነት ምልክታት ክህልዎ ይኽእል እዩ። ረክሲ ናይ ሳምቦ ዘጋጠሞ ሰብ ከምኡ ዓይነት ምልክታት ሕጂ ብዙሓት እዮም እቶም ነቲ ምልክት ከምፅኡ ዝኽእሉ ወይ ከዓ ነቲ ክንገልፆ ዝፀናሓና ምልክታት ከምፅኡልካ ዝኽእሉ ማለት እዩ። ካብ ሰራውር ደም ጀሚርካ ክፋላት ኣካላት ናብቲ ከባቢ ልቢ ዘለዋ ብምልኣተን እቲ ምልክት ክህባካ ይኽእል እየ። ስለዚ እዚ ምልክት እዚ ናትኡ ክትብለሉ ትኽእደይ ትኽእለሉ መንገዲ እቲ ዕድመ ሓደ ኣሎ። ካልኣይ ነገር ተወደረብቲ ሕማማት ዘይምህላዎም ከም ካልኣይ ነጥብ ክትወስዶ ትኽእል ኢኻ። ምናልባት ፅቡቕ ነገሩ ኣብ ዓድና እዚ ኣብ ንኣሽቱ ዝረአ ወቕ ልቢ ዝበዝሕ ግዜ ግኑን ኣይኮነን። ምክንያቱ ተደረብቲ ናይ ወልፊ ገለ ሕማማት ናይ ወልፊ ነገራት ስለዘ የብልና ማለት ኣብቲ ምዕቡል ዓድታት ተባሂሉ ዝግለፅ ኣወለፍቲ ነገራት ናይ ምውሳድ ባህር ኣሎ። ስለዚ እዞም ኣወለፍቲ ነገራት ከዓ እንታይ ንገብሩ ሰራውር ደም ናይ ምፅባብ ባህር ኣለዎም። ልክዕ ሰራውር ደም ከፅቡ ከለው ከምኢና ንብሎ ከምቲ ዓንተ ወይ ስቴብል ኣንጃይና ንብሎ ዝነበርና ምስኡ ዝመስል ምልክታት ይውህቡካ ማለት እዩ። ካልእ እንታይ እዩ ምናልባት ኣብቲ ግዜ ሕርስን ጥንስን ዘለዋ ደቂ ኣንስትዮ ክጋጥም ዝኽእል ምስቲ ዓንተ ወይ ዝበልኩ ሓማ ተደራብ ደይኮነ ሞት ናይ ኣዝዩ መቕርብ ሰብ ምስ ዘጋጥም ብፍላይ ዝበዝሕ ግዜ ኣብ ደቂ ኣንስትዮ እዩ ዝረአ። ኣዝዩ መቕርብካ ኣዝኻ ትፈትዎ ኣዝኻ ክሕዝነካ ዝኽእል ናብ ክቱር ሓዘን ክወስደካ ዝኽእል ዓይነት ነገራት እንተጋጢሙ እውን ምምሳል ናይ ወቕዕ ልቢ ናይ ምምሳል ባህሪ ዘለዎ ዓይነት ሕማም ከምፃልካ ይኽእል እዩ። እዚ ታክስቦ ተባሂሉ ይፍለጥ ማለት እዩ። ምስ ሓዘን ዝመፅእ ግን ክምለስ ይኽእል እዩ። ዝበዝሕ ግዜ ይምለስ እዩ። ዕድመ እንተለካ ግን ግድን ስክሪን ክትከውን ኣለካ ወቕዕ ልቢ ለካ ድየብልካን ክትርአ ክትምርመር ክክእል ኣለካ ማለት እዩ። ስለዚ እዚኣቶም መስሉ ማለት ኣብ ንኣሽቱ ብዙሕ ተርእዮታት ኣይኮነን፣ ግን ካብ 5 ክሳብ 6 ሚእታዊት ከምዞም ሞናካ ተባሂሎም ዝፅውዑ ኣለዎ ማለት እንታይ እዚ ማይካርዲያል ኢንፋርክሽን ኖት ኣሶሲትድ ዊዝ እንታይ ዝበሃል ማለት እዩ። ስቲ ኣንደርላይን ዲዚዝ ተባሂሉ ኣኪት ኮሮናሪ ሲንድሮም ኣልይዎም፣ ግን ኣብ ንኣሽቱ ዘጋጥም ማለት እዩ። ስለዚ እዚኣቶም ከጋጥሙካ ስለ ዝኽእሉ እውን ብሓፈሻ ከምዚ እዚኡ ክትብላይ ትኽእልኒ ኢኻ። ኣብዚ ንዛረብ ግን እቲ ምልክታት ኣብ ግምት ብምእታዊ ግን ንውሓት ግዜ ብምውሳዱን ብዙሕ

0: ልቢ ክኸውን ዘለዎ ተኽእሎ ተሪኦታት የብሉን። ተኻልይቲ ሕቶ ምናልባት ቃንዛ ርእሲ እዚ መርዘን ኣለኒ ቃንዛ ርእሲ ኣለኒ ራት ሓቶ ንዓይቲ ምልከት ነገር ኣይኮነት ንዓንቲ ወይ ግን ሓንቲ ዘረባ ምሉቆ ስለ ዝነበርኩ ካብኣ ተመርኩሳ ዝመፀት ሕቶ ኮይና ትስማዓኒ። እንታይ ማለት እዩ ዝከዓኒ እንታይ ዝበሃል እዩ ኣንጃና ኤኪቫለንት ሲምፕቶምስ ኢለ ተዛሪበ እጅ እንታይ እዩ ቃንዛ ርእሲ፣ ቃንዛ ክሳድ፣ ቃንዛ ኢድ ገለ ንኣብነት ኢለ ስለ ዝነበርኩ እንታይ ሕጂ እታ ቃንዛ ኣፍሊ ብዘየላ ኮይና ሳብቶም ካልኦት ቃንዛታት ልክዕ ግን እንታይ እዩ ሓንደበት ክኾን ኣለዎ ሓድሽ ከዓ ክኾን ኣለዎ ቅድሚ ሕጂ ዘይነበረ ክስተት እቲ ካልእ ረቑሒታት ግን ኣብ ቦትኡ ሃልዩ ማለት እዩ ሕማም ይኹን እቲ ሕዱር ሕማም ይኹን እቲ ተወሰኽቲ ነገራት ኣብ ግምት ብምእታው ክትዛረበሉ ትኽእል ዓይነት ተርእዮ እዩ ማለት እዩ። ስለዚ ከምዚ ንድሕር ደይ ኮይኑ መርዘን ኣለኒ መድሃኒት ወስደሉ እየ ስለዝበለ ስለዝፈልጡ ከም ዘለዎ ሕማም መርዘን ናይ ምውሳብ ባህሪ ከ ኣለዎ ልክዕ ከም ዓይነት ሕጂ መርዘን ካብቶም ካልኦት ሕዳራት ቃልዕቲ ዝበሃሉ ሕማማት ከም ሽኮር ከም ገለገለ ኣይኮነን መርዘን ዝመስል ካልእ ሕማማት ስለ ዘለዎ ንሱ ድኮነን መርዘን ምኳኑ ተፈሊጡ ግን እቲ ምልክታት ንዑ ክመስል ይኽእል እዩ ነቲ ወቕዕ ልቢ ክመስል ይኽእል እዩ ግን ግድን ወቕዕ ልቢ ኣይኮነን።
1: ፅቡቅ ዶክተር ግዜና ኣኺኢሉ እዩ ምናልባት ዘላትና ሓፃር ደቂቕ ንዓኻ ክበካ ለበዋ
0: እጂ ምናልባት ወቕዕ ልቢ ኣገዳሲ ከም ምዃኑ ኣቐድማ ኣቢል ናብቲ መእተው ኢና እውን ተዛሪብናሉ ነርና ኢና። ስለዚ ሓደ ሰብ ወቕዕ ልቢ ከጋጥሞ ተኽእሎ ይኽእል እዩ ማለት እዩ ተኽእሎታት ከንድሕር ሃልዩ ሓደ ወቕዕ ልቢ ንኸየጋጥመካ ተዓንቲ ኮይ ከምዛረበሉ ፅናሕና ብግቡእ ክትፈልጥ ኣለካ። ከጋጥመካ ከምዝኽእል ተፈሊጥካ ከዓኒ እተን ምልክታት ዝያዳ ኣድህቦ ክትገብር ኣለካ። ከምኡ ዓይነት ተሪኦታት ክረኣየካ ከሎ ከዓኒ ቀልጢፍካ ሕክምና ከይድካ እንታይ ዝበሃል ትገብር ካልእ እዚ ንገብሮ ዘለና እንታይ እዩ ጥዕናኻ ንክትሕሉ ጥዕና ሰባቶም መቕረብካ ንክትሕሉ ምክንያቱ ከምዚ ትበሃል ነራ ከምዚ ኮይና ገሌልካስ ዝያዳ ረድኤት ንክትገብር ስለዝኾነ ቅድሚ ኩሉ ከዓ ምክልኻል ስለዝኾነ እቶም ምክልኻል ክንገብሮም ዝግባኣና ኣብ ኣመጋግባ፣ ኣብ ኣነባብራ፣ ሕማማትና ኣብ ምቁፅፃር፣ ፀገማትና ኣብ ምፍላጥ ቀዳምነት ሂብና ክንሰርሕ ይላዎ ማለት እዩ።
1: ዶክተር ሳሙኤል ክፍላይ ስፔሻሊስት ውሽጣዊ ሕማማት ካብ ዞባ መርከሲ ሆስፒታል ከረን ካብዚ ከረን መፂኻ ነዚ ኣስተምህሮ ዝሃብካና ብስመይን ብስም ተኸታተልትን የመስግነካ ኣብ ስራሕኻ ኣወትና ሰልጦ ንመነ ይቐኒልና
0: ኒለ
1: ክቡራት ተኸታተልትና ናይ ሎሚ መደብ ዶክተራት ኣብ ስድዮ ብዝተዛዚሙሎ ኣብ ዝመፅእ ሰሙን ካልእ ኣርእስቲ ሒዝና ክንመፅእ ኢና። ሰላም።

0: ሰላም ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ንሎሚ ድማ ዝኸበርኩም ተኸታተልትና ኣብ በዝሓለፈ ሰሙን ካብ ዘጋጠሙ ሓደጋታት እንታይ ክንምሃር ንኽእል ብምባል ኢና ገለ ካብቶም ዘጋጠሙ ሓደጋታት ሒዝናልኩም ቀሪብና ዘለና። እዛ ኣብ ስእሊ ንዕዘባ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ መስመር ኣስመራ መቐርካ ኣብ ከባቢ ፀዓዘጋ ዘጋጥመት ሓደጋ እያ። እንታይ እዩ ትጠንቂ ሓደጋ? እንታይ ሳዕብን ከወሪዱ ኣሎ? ካብኡ ኸ እንታይ ና ክንምሃር ብዝብል ኣርእስቲ ድማ ነቲ ምዝ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ዝገበርክዎ ዕላል ኣሎ ተኸታቲልና ንመለስ።
1: እዚ ሓደጋ ብዕለት 26/9/226 ሰዓት 16:45 በትናትና ቋፃፅራ ወታደራዊ ቋፃፅራ እዩ ኣጋጢሙ። መኪና ሃየንዳ እያ ካብ ኣስመራ ተወጊሳ ንመቐርካ እያ ትኸይድ ነራ። እዚ ሰብዚ ነዛ ማኪና ሒዝዋ ብዝነበሮ ሓደገኛ ኣመራርሓ መጀመርያ ምስ ቢንቶ እዩ ተጋጭዩ። ምስታ ቢንቶ ምስ ተጋጨወ ድሕሪ ና እታ ቢንቶ ፀዲፉ ብኣርባዕተ እግራ ንላዕሊ እያ ትገብር። ሰባት ፅዒኒ ነይሩ ኣብዚ 9 ብከቢድ ተሃሪሞም 2 ብቐሊል እዮም ተሃሪሞም ዘለዉ። ዚ ፀብፃብ ከምዝነፅሮ ዘሎ ብዝነበሮ ፍጥነት ዝያዳ ሰብ እውን ፅዒኑ ካብቲ ዝግብኦን ላዕሊ ፅዒኑ ነይሩ። ምስ ቢንቶ ተጋጭዩ ከዓ ናብ ቢንቶ ኣትዩ እዩ ዝግምጠል። ኣብ ልዕልታ ማኪና ከዓ ዳርጋ ናብ ካብ ጥቕሚ ወፃኢ ገይርዋ ክንብል ንኽእል ኢና። ከቢድ ሃስያ ኣውሪዱላ ኣሎፍታ ተሽከርካሪት ኣብ ቢንቶ እውን ከምኡ ብተመሳሳሊ ቢንቶ እውን ከቢድ ዕንወታ ብፂሑ ኣሎ። ዋላ እኳ ሞት እንተዘይሃለወ ከቢድ ኣካላዊ ጉድኣት በፂሖም እዮም። ገሊኦም ኣብ ኦፕሬሽን ኣትዮም ኣለው። ከቢድ ናይ ዓፅሚ ማሃረምቲ ናይ ርእሲ ማሃረምቲ ዘጋጠሞም ኣለው። ስለዚ ዛጊት በዚኦም በዚ ሰዓበ ሞት ኣይሰማዕናን ኣለና። ግን ከቢድ ሃስያ ናብ ልዕሊ ሰባት ከቢድ ስንክልና ዕዱር ናብ ዝኾነ መጉዳ

0: ሰዓቲ ዝበፅሐ ዝተሃርሙ ኣለዉ። እዚ ምስ ናይ ኤጋር ናይ ኤዳው ናይ ርእሲ ዝኣመሰለ ማሃረምቲ ዘጋጠሞም ከቢድ ሃስያ ዝፈጥረሎ ነዊሕ ግዜ ንክሓዊ ዝወስደሎም ገሊኦም ውን ሕዱር ሕማም ኮይኑ ብነፍሶም ከም በሰላ ዝቕፅል ሃስያ በፂሕዎም ኣሎ። ኣብዚ ኣዴታት ኮና ኣቦታት መንእሰያት ኩሎም ብሓፈሻ ኣብዚ ሓደጋ እዚ ዝተሳተፉ ኣለይቲ ስድራ ቤት ጎየይቲ ናበይቲ ንስድራ ቤት ናበይቲ ዝነበሩ እዮም ሃስያ እዚ ሃስያ ኣለዎም። ምክንያቱ ኣለይቲኦም ንስድራ ቤት ጠወርቲኦም እዚኣቶም ኩሎም ክንዲዝምልኡ የጉድሉ ኣለዉ። ንሕክምና ዝወፅእ ወፃኢታት ንዕኦም ንምሕካም ግዜ ብዙሕ ነገራት ሰሪሕካ ክንዲትምልእ መሊስካ ካብቲ ኣቐሚጥካ የፀናሕካ ወይ እውን ካብቶም ገለገለ ዝሕግዙካ ንዕኡ ንምሕካም ዝወፅእ ወፃኢታት መወዳእታ የብሉን። ስለዚ ሃስያ ኣለዎ።
1: ዝኸበርኩም ተኸታተልትና ኩሉ ግዜ ተሽከርካሪት ኣብ እንመርሓሉ እዋን እንተደኣ ግቡእ ኣጠቃቅማ ወይ ድማ ውሑስ ትራፊካዊ ምንቅስቃስ ዘይነዘወትር ኮይና እቲ ከጋጥም ዝኽእል ሓደጋ ከምዚ ኣብዚ እንዕዘቦ ዘለና እዩ። ስለዚ ኩሉ ግዜ ኣብ ምንቅስቃሳትና ሓደገኛ ኣመራርሓ ኣወጊድና በቲ ግቡእ ትራፊካዊ ምንቅስቃስ ክንንቀሳቀስ ድማ በዚ ኣጋጣሚ መልእኽቲ ከነመሓላልፍ ንፈቱ። ብዘይካዚ ዝኸበርኩም ተኸታተልትና ዕለት 30 ወርሒ 9/2026 እውን ኣብ ከባቢ ቢያሳ ሚካኤለ ዘጋጠመ ሓደጋ ኣብ ሴማፎሮ ነይሩ። ኣብቲ ቦታ ከምዚ እንዕዘቦ ዘለና ኣብ መንጎ መኪናን ብሽክለታን ዘጋጠመ ሓደጋ እዩ። እቲ ጠንቂ እንታይ እዩ ነይሩ? ቀይሕ ጥሒስካ እንተ ትጓዓዝ ኮንካ ቀይሕ ተዋሂብካ ንከሎ ጠጠዋ ክንትብል ክትሰግር እንተ ትፍትን ኮንካ እቲ ከጋጥመካ ዝኽእል ሓደጋ እዚ እንዕዘቦ ዘለና እዩ። ንዝያደ ሓበሬታ ንዝርዝራዊ ሓበሬታ ኣብ ከመይን እንታይን ኩነታት ኣጋጢሙ ተኸታቲልና ንመለስ።

0: ساعات شومون تنفران شعت ابيلي يخون حنت ماكينه قتليا تولعلا بغبو منجدا تخيل نيرا حدا بعل بشكلتا بالسينما دان تمسيو نشوق غصو ميدا ارترا ايزو اورز نيرو زبعل بشكلتا قيح تولع خول ايو دو كيبل سغا خيبل بزلوه زحلف بعل ماكينه خاني قتليا اللوه قتليا تولعلو يحلفالو ኣብ መንገዲ ከሎ እዚ በዓል ብሽክለታ ቀይሕ ጥሒሱ ስለ ዝኣተዎ ሃሪሞ ከምቲ ኣብ ስእሊ ንሪኦ በዓል ብሽክለታ ቀያሕ ስለ ዝተወላዓትሉ ንዕኡ ቆሪፀን ዝኸደ ኣጋር ቀጠልያ ስለ ዝተወላዓለን ንኣንፃሩ ምስተን ማዕደ ናይታ ማኪና ምስአን ከማን ንኣሰር እዩ ተሰሓሒቱ ሓንቲ ሰበይቲ እንተርእና ኣብኡ ሰበይቲ ትሰግር ኣላ ነታ ሰበይቲ ጥሒስዋ እዩ ዝሓልፍ ምስታ ማኪና ከዓ ይረኸብ ሕጂ ነታ ማኪና ነታ ሰበይትን ቀጠልያ ሂብዎን ኣሉ ምክንያቱ ብማዕረ ይሓልፋ ስለ ዘለዋ ንዕኡ ግን ይቆርፅ ስለ ዘሎ ቀይሕ እዩ ነይርዎ እዚ ቀይሕ ሴማፈሮ ጥሒዙ ምስታ ማኪና ተጋጭቡ ፅቡቅ ኣጋጣሚ ይቡ ከቢድ ኣካላዊ ማሰይቲ ይኹን ናይ ሞት ኣይበፅሖን ካብ ሞድሒኑ ኣሎ ስለዚ ኣብ ከምዚ ዓይነት ናይ ሴማፈሮ ብሽክለታ ጥንቃቐ ክገብሩ መራሕቲ ማኪና ብኩሉ ተጠቃማይ ፅርግያ ጥንቃቐ ክንገብር እየ ዝላቦ ምክንያቱ ብፍላይ ሰብ ብሽክለታ ዒራ ታርጋ የብልናን መንከይ ሒዘና መንከይ ርእየና ካብ ዝብል ንፀጋም ምጥዋይ ክልኩል ከሎ ይጥወዩ ቀይሕ ከሎ ጥወዩ ናይ ግዲ ናኡስ ሓደ ተቋፃፀራይ ኣካል ትራፊክ ፖሊስ ክህሉ ይደልዩ እሱ ተልዩ ሕጊ ክበር እሱ ተዘየልዩ ሕጊ ኣይክበር ኣብዚ ግን ንሕልናኸ ንዓኻ ክትብል ሕጊ ከተኽብር ኣለካ ንድሕነትካ ክትብል ምክንያቱ እዚ ንርኣናዮ ሃሲኡ ቅድሚ ሕጂ ዝሓለፉ ብሂወት ዘየለዉ ሕጂ ቀይሕ ትዒሶም ዝሞቱ ቀይሕ ትዒሶም ኣብ ሓደጋ ዝኣተዉ ዝሰንከሉ ብዙሓት እዮም ካብዚኦም ክንምሃር ክንክል ኣለና
1: ዝኸበርኩም ተኸታተልትና ኩሉ ግዜ ናብ ሴማፎሮ ኣብ እናኣትወሉ እዋን ነቲ ከባቢና ተዓዚብና ቀይሕ ኣብ ዝኾነሉ ጠጠው ክንብል ቀጢላ እንተተዋሂብና ብውሑስ ኣገባብ ክንሰግር እዩ ዝግባእ ከምኡ እንተዘይጌርና እቲ ከጋጥመና ዝኽእል ሓደጋ እዚ ንዕዘቦ ዘለና እዩ በዘይካዚ ኣብ ከባቢ ሴማፎሮ ብዙሕ ጥሕሰታት ዘጋጥም ኣሎ ኣብ ሴማፎሮ ዝፍፀሙ ጥሕሰታት እንታይ እዮም ዝመስሉ ቀይሕ እንከሎ ዝሓልፉ ኣለዉ ምዕፃፍ ዘይፍቀድ ክዕፀፉ ዝፍትንውን ብዙሓት መራሕቲ ተሽከርከርቲ ተዓዚበ ኣለኹ ቅድሚ ቅሩብ እዋን ኣብ ዝነበረ ግዜ ኣብ ሴማፎሮ ዝተፈፀመ ጥሕሰታት እውን ኣዋሃሂድ ኣቕሪበ ኣለኹ ተኸታቲልና ንመለስ
2: ከምዚ ንዕዘቦ ዘለና ኣብዚ ፅርግያ እዚ ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ኢና ተተኺሉ ንዕዘብ ዘለና ከምዚ ንዕዘቦ ዘለና ግን መራሕዛ ኢኣርዋን ቢ47 ባሪ 2 ዝታርግአ መኪና ግን ኣብዘይ ፍቕድ ቦታ ንፀጋም ክዕፀፍ ይፍትና ኣሎ ከምዚ ንዕዘቦ ዘለና ድማ ነቲ ሕጊ ጥሒሱ ንፀጋም

ዓፂፉ ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ እናሃለወን ከሎ መራሕዛ ኢኣርዋን ሲ 81 ባዶ 2 ዝታርግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ነቶም ብፀጋም ወገን ዝርከቡ ዘለዉ ኣጋር እውን ናይ ቀጠልያ ወይ ድማ ናይ ሕለፍ መልእኽቲ ተዋሂብዎም እናሃለወን ከሎ እዩ። ንሱ ብኣንጻሩ ሕጊ ጥሒሱ ናብቶም ሰብ ኣጋር ክመፅእ ንዕዘቦ ዘለና። ኣብዚ ሕጂ እውን ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ ንዕዘቦ ኣለና። መራሕዛ ኢኣርዋን ቢ8563 ዝታርግኣ መኪና ግን ኣንጻር ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ ከምዚ እንዕዘቦ ዘለና ንፀጋም ምዕፃፍ ኩልኩል ክብል ከለና ብክልቲኡ ኣንፈት ንዝመፅ ተሽከርከርቲ ብሓደ ቀጢልያ ዝህብ መስመር እዩ። ኣብዚ ድማ ከምዚ ንዕዘቦ ዘለና ክልቲአን ቀጢልያ ተዋሂቦን ኣብ ዝሓልፋሉ ዘለዋ እዚ መራሕዛ ተሽከርካሪት ዕግታ ብምፍጣር ብኣዝዩ ኣሰካፊ መንገዲ እዩ በዚ ክሓልፍ ንዕዘቦ ዘለና። እዚ ንዕዘቦ ዘለና እውን ኣብ እዋን ለይቲ ዝተፈፀመ ጥሕሰት እዩ። ኣብዚ እውን ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ ንዕዘቦ ኣለና። መራሒት እዛ እንዕዘባ ዘለና ኢኣርዋን ቢ624 ዝታርግኣ መኪና ግን ሕጊ ጥሒሱ ንፀጋም ብምዕፃፍ ጥሕሰት ክፍፅም ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና እዚ ቦታ እዚ ንፀጋም ምዕፃፍ ኩልኩል እዩ። ብኣንጻሩ ግን መራሒ እዛ ኢኣርዋን ኤ8375 ዝታርግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ እውን ብተመሳሳሊ ኣብዚ ቦታ እዚ ንፀጋም ምዕፃፍ ክልኩል እዩ ዝብል ታቤላ ተተኺሉ እናሃለወ መራሕዛ ኢኣርዋን ቢ5992 ዝተርግኣ መራሒት ተሽከርካሪት ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ምናልባት ኣብዚ ብዙሕ ተሽከርከርቲ ስለዝ የለ ዳኣ እምበር ብዙሕ ተሽከርከርቲ ነይሩ እንተዝኸውን ነይሩ ክሳዕ ክንደይ ዕግታን ሓደጋን ክፈጥር ከም ዝኽእል ምግንዛብ ኣገዳሲ እዩ። ሕጂ እውን ኣብ ከባቢ ፑሽኪን ኣብ ዝርከብ ቦታ እውን ኢኣርዋን ሲ76 ባዶ 4 ዝተረግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ ቦታ እዚ እውን መራሕዛ ኢኣርዋን ሲ4221 ዝተረግኣ መኪና ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ እንዳረኣየ ከሎ እዩ ኣንጻር እዚ ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ዘለና። ኣብዚ እውን ብተመሳሳሊ ንፀጋም ምዕፃፍ ኩልኩል ኣብ ዝኾነ ቦታ መራሕዛ ኢኣርዋን ቢ1426 ዝታርግኣ መኪና ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። እዚ ቦታ እዚ እውን ኣብ ከባቢ ካቴድራል ዝርከብ ሴማፎር እዩ። መራሕዛ ኢኣርዋን ሲ ባዶ 6 ባዶ 8 ዝታርግኣ ተሽከርካሪት ከምዚ እንዕዘቦ ዘለና ብጫ ወሊዓትሉን ከለው ኣብ ክንዲ ጠጠው ክብል ዝፍትን ግን ከምዘይተሕልፎ እንዳፈለጠ ንከሎ ክሰግር ኣብ ዝፈተነሉ እዋን ድማ ቅሩብ ሜትሮታት ምስ ተጓዕዘ እታ ሴማፎሮ ናብ ቀይሕ ተቐይራ ቀይሕ ጥሒሱ ድማ ክሰግር ይፍትን ኣሎ። ኣብዚ እውን ከምዚ እንዕዘቦ ዘለና መራሒ እዛ ኢኣርዋን ቢ772 ዝተረግኣ መኪና ኣብ እዋን ምሸት በዚ ቦታ ኣብ ዝሓልፈሉ ዝነበረ እዋን ቀይሕ ተወሊዑ እንዳሃለወን ከሎ ነዚ ቀይሕ ሸለል ብምባል እዩ ንፀጋም ክዕፀፍ ንዕዘቦ ዘለና። ኣብዚ ቦታ እዚ እውን ከምዚ እንዕዘቦ ዘለና እዛ ኢኣርዋን ኤ ባዶ 636 ዝታርግኣ መኪና ቀይሕ ተወሊዑ እናሃለወን ከሎ ጠጠው ኢሉ ክፅበ ኣብ ክንዲ ዝግብኦ ጥሒስዎ ንቀይሕ ክሓልፍ ንዕዘቦ ኣለና። ኣብዚ እውን ብተመሳሳሊ መራሕዛ ኢኣርዋን ቢ ባዶ 7 ባዶ 8 ዝታርግኣ መኪና ቀይሕ ተወሊዑ እናሃለወ ከሎ እዩ ነዚ ሴማፎሮ ጥሒስዎ ክኸይድ ንዕዘብ ዘለና። ምናልባት ኣብዚ ነዚ መራሒ ተሽከርካሪ ጥራይ ዘይኮና እውን ነዞም ብማእኸል ክሰጉሩ ዝፍትኑ ዘለዎ ኣጋር እውን ኣቓልቦ ክንቦም ኣገዳሲ እዩ። ምክንያቱ መስገሪ ኣጋር ዜብራ እንዳሃለወን ከሎ እዞም ንዕዝቦም ዘለና ኣጋርን መራሒ በሽክለታን ግን ብኣንጻሩ በቲ ማእኸል ፅርግያ ክሓልፍ እዮም ዝፍትኑ ዘለዉ። ስለዚ እዚ ድማ ብመሰረቱ ጌጋ እዩ በቲ ንኣጋር ተባሂሉ ዝተፈቕደልና ቦታ ጥራይና ክንሰግርን ክንሓልፍን ዝግባአና። ከምዚ ንዕዘቦ ዘለና ድማ እቶም ቀጢላ ተዋሂብዎም ዝሰግሩ ዝነበሩ ኣካላት እውን ንዕኦም ከሸግሮም ወይ ድማ ኣብቲ ምንቅስቃሳቶም ገለ ፀገማት ክፈጥር እውን ንዕዘብ ኣለና። እሶም ኣብ ግቡእ ቦትኦም እዮም ዝርከቡ ዘሎ።

ኣለዉ። ቀጠልያ ተዋሂቦም ብግቡእ መስመሮም ይሰግር ኣለዉ። መራሕዛ ተሽከርካሪት እዚኣ ግን ብኣንጻሩ ቀይሕ ብምጥሓስ ኣብኦም ዕንቅፋት ክፈጥር ንዕዘቡ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና መራሕዛ ኢኣርዋን ኤ 2638 ዝተረግኣ መኪና ቀይሕ እንዳቆፀረ ንከሎ ኣክንዲ ጠጠው ኢሉ ክፅበ ዝግብኦ ጥሒስዎ ክሰግር ንዕዘቦ ኣለና። እዛ ብድሕሪኡ ትስዕብ ዘላ ተሽከርካሪት እውን ብተመሳሳሊ ክልቲኦም ነቲ ቀይሕ ትሒሶም ክሰግሩ ንዕዘቦም ኣለና። ኣብዚ እውን ብተመሳሳሊ መራሕዛ ኢኣር 8 ኤ 2268 ዝተረግኣ መኪና ቀይሕ ሃልዩ እንዳ ቁፀረትን ከላ ብኣንጻሩ ተን ብካልእ ኣንፈት ዝርከባ ድማ ቀጥልያ ተዋሂቦን ብዝሕ ዘለዎን ተሽከርከርቲ እንዳሰገራ ንከለዋ እዩ ነቲ ቀይሕ ጥሒሱ ናብቲ ማእከል ክኣቱ ንዕዘቦ ዘለና። ዕግታ ክፈጥር እውን ንዕዘቦ ኣለና። ኣብዚ እውን መራሒዛ ኢኣርዋን ኤ 5544 ዝተርግኣ መራሒ ተሽከርካሪት ቀይሕ እናቆፀረ ንከሎ እዩ ጥሒሱ ብማእከል ክሓልፍ ንዕዘቦ ዘለና። ምናልባት ኣብዚ በቲ ቀጢላ ተዋሂቦ ዘሎ ቦታ ዝመፃ ተሽከርከርቲ ስለ ዘየለዋ ዳኣ እምበር ክሳብ ክንደይ ሓደጋ ከጋጥም ይኽእል ነይሩ ምግንዛብ እውን ኣገዳሲ እዩ። ኣብዚ እውን መራሕዛ ኢኣርዋን ሲ 92/2 ዝተርግኣ መራሒ ተሽከርካሪት ብዘለዎ ፍጥነት ገና ቀይሕ እንዳቆፀረ ንከሎ እዩ ሸለል ብምባል ጥሒስዎ ክሓልፍ ንዕዘቦ ዘለና። በዚ ዝነበሮ ፍጥነት እንትርአ ተዓዚብናዮ እውን ነተን በቲ ካልእ ኣንፈት ዝመፃ ዘለዋ ቀጥልያ ተዋሂቦን ዘለዋ ተሽከርከርቲ ስለዘይነበራ እምበር እሰን ተዋሂቦን ሓልፋ እንተዝነብራ ግን ብዚ ዝነበሮ ፍጥነት ከቢድ ሓደጋ ከጋጥም መኽኣለ ነይሩ። መራሕዛ ኢኣርዋን ሲ 16/63 ዝተረግኣ መኪና ከምዚ ንዕዘቦ ዘለና ብዘለዎ ፍጥነት ቀይሕ እናቆፀረ ንከሎ ክሓልፍ ወይ ድማ ክሰግር ሴማፎሮ ከምዚ የፍቅደሉ እናሓበሮ ጠጠው ክብል ዝግብኦ ንከሎ ብዘለዎ ፍጥነት ክሰግር ኢና ንዕዘቦ ዘለና። ነታ ቀጥልያ ተዋሂብዋ ክትሓልፍ ዝግባኣ ዝነበረት ተሽከርካሪት እውን ዕግታ ክፈጥረላ ንዕዘቦ ኣለና። እቲ ቀጥልያ ተዋሂብዎ ዘሎ መስመሮ ሓልዩ ኩነታት ናይ ፅርግያ ተኸታትሉ ይሰግር ስለ ዝነበረ እምበር እሱ ቀጥልያ ተዋሂብኒ ኢሉ ትኺሉ ይሰግር ተዝነብር እውን ሓደጋ ከጋጥም እውን ይኽእል ነይሩ እዩ ከምዚ ንዕዘቦ ዘለና ማለት እዩ። ኣብዚ እውን ከምዚ ንዕዘቦ ዘለና መራሕዛ ኢኣርዋን ኤ 12/46 ዝተረግኣ መኪና ቀይሕ ተዋሂብዎ ጠጠው ኢሉ ፀኒሑ ኣብ መንጎ ገና ምቁፃር ከይቋረፀትን ከላ ቀይሕ ኮላ ይክሰግር ንዕዘቦ ዘለና። ስለዚ እዚ እውን ብመሰረቱ ጥሕሰትን ጌጋን ምዃኑ ምግንዛቡ ኣገዳሲ እዩ። ስለዚ ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፀናሕና ኣብ ሴማፎሮ ኣብ እናኣትወሉ እዋን ኩሉ ግዜ ቀይሕን ቀጥላን ሓሊና ክንሰግር በዝጋጣሚ መልእኽተይ ከመሓላልፍ ይደሊ። ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል። ሰላም።

ሰላም ሰላም። ኣብ ዝተፈላለዩ ከባቢታት ዓለም ብምዃን መደባት ኤሪቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸታተልትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለዩ ትሕሶታት መደባት ሞዛይክ ሰርዒና ሓደ ብሓደ ናባኹም ክነብሎ ተዳሊና ኣለና። ብወገንኩም ምክትታልኩም ኣይፈለየና እናበልና እዛ ስዒባ ትቐርብ ደርፊ ንመኽፈት መደብና ኣዳሊና ኣለና፣ ተኸታተሉ።

ንመኽፈቲ መደብና ዘዳለናይ ደርፊኹም ክትከታተሉ ፀኒሕኩም ክቡራት ተዓዘብትና፣ መቸም ኣብ ሂወት ክትነብር ትኾንካ ቀፃልነትካ ክተውሕስ ክትሰርሕ ኣለካ፣ ሰሪሕካ ድማ ድራር ዕለትካ ሒዝካ ክትኣትዋ ኣለካ። ስለዚ ዝኾነ ስራሕ ክንዓቕ ከም ዘይብሉ ድማ ርዲ እዩ። ምክንያቱ ንዝኾነ ስራሕ እንተደኣ ኒዕካዮ ንስ እውን ክንዓቕካ እዩ። ኣብዛ ስዒባ ተቐርብ ትሕዝቶ መደብና ኣብ መደብ ቆላሕታ ማለት እዩ። ኣብ መደበር ካብ ዜሮ ተበጊሱ ንእሽቶ ድካን ብምኽፋት ኣብ ናይ ቀመማ ቀመምን ኣብ ናይ በርበረ መሸጣን ምድላውን ዝርከብ ዘሎ መንእሰይ ቆላሕታ መደብና ስሒብሎ ምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

0: ስራሕ ሓደ መሰረታዊ መዳይ ንህይወትና እዩ። ንኽንነብር ቁጠባና ከንዕቢ ዕግበት ክስምዓና ይገብር። ስለዚ ወዲ ሰብ ንምንባር ካብን ናብን ክወናጨፍ ክሰርሕ ሰሪሑ ድራር ዕለቱ ሒዙ ገዝኡ ክኣቱ ዝግደድ። ስራሕ ክብሪ እዩ። ስራሕ ውሕስነት እዩ። ስራሕ እዩ ንወዲ ሰብ ሰብ ዝገብሮ። ስለዚ ንዝኾነ ይኾነ ስራሕ ክትንዕቕ ዘይኮነ ከመይ ጌርካ ኣድማዕ ኮንካ ትወፅእን ብዝዛየደ ክትምዕብል ለውጢ ክትገብርን ክትሓስብ ከም ዘለካ ምፍላጥ እዩ። ቦታ መሓዝነትን ፈጠራውነትን ንኣሽቱ ዓበይቲ መንእሰያት ሞያ ስራሕ ዘጥርዩላ ድራር ዕለቶም ሒዞም ቤቶም ዝኣትውሉ ቦታ ስራሕ ቦታ ሞያ ነቲ ኣይጠቅምን ተባሂሉ ዝተደርበየ ንብረት እውን ናብ ድንቂ ስራሓት ተለዊጡ ዳግማይ ናብ ጥቕሚ ዝውዕል ነገራት ዝቕርብ ቦታ መሓዝነትን ዝኾነት መደበርያ። ናብ መደበር ገጽና ኣብ ዝተዛውርናሉ እዋን ኩሉ ነናብዋኒን ውላዕልን ታሕትን ክብል ክሰርሕ ምስ ኳሕኳሕ ንሓፃውን ጠዋሉ ድምፂ ናይ መጥሓን ሞተረታት ነፍንጭኻ ዘስርስር ቅመማትን በርበረን ንእዝንኻ ዘፅምም ግን ከዓ ቀልጢፍካ እትለምዶ ስራሕ ስራሕ ዝሽትጥ ቦታ እዩ። በጃ ክዳን ኮምፕላሴን ዝተኸድኑ ውሓላሉ ኣደው ዝውንኑ ደቂ መደበር ክትርእን ከለኻ ድማ ኣዝዩ ደስ ዘብል ኩነት እዩ። ኣብዚ ቦታ ንእሽተ ድኳን ብምኽፋት ኣብ ሸቐጥ ቅመማትን ምድላው በርበረን ሽሮን ተዋፊሩ ህይወቱ ዝመርሕ ዘሎ ኣብነታዊ መንእሰዩ ቆላሕታ ዘመደብና ስሒቡ ዝርከብ
1: ብባህርኡ ውዑይ ቅልጡፍ እዩ። ንዝኾነ ነገር ከዓ በቃ ንቅድሚ እዩ ድማ ኣለ።
2: ኣብ ልዕሊ ስንኩላን ዘለዎ ረኣያ ንኩሉ ርኡይ ዝኾነ ኣበርክቶ እዩ ዘለዎ ኣብ ልዕሊ ስንኩላን
3: ከይተሃከ

0: እዚ ኣለኒ ከምዚ መሬት ስንምንታይ እዩ ክስትርኢልና በ ከምዚ የለና ኢና ንሪኦ
1: ንያታቱ የኽብር እዩ ኣቦታቱ የኽብር እዩ ኣዴታቱ ከዓ
0: ብስራት መግለፂ የብሉን
2: ሚካኤል እንግዳ ይበሃል ኣብ 1985 ኣብ ኣስመራ ቲራቨሎ ተወሊዱ ኣብ ኣብያተ ትምህርቲ ኤክስፖን ናፅነትን ናይ መባእታን ማእከላይን ደረጃ ትምህርቱ ዝተኸታተለ ሚካኤለ ናይ ካልኣይ ደረጃ ትምህርቲ ክምሃር እውን ኣብ ቤት ትምህርቲ ደንደን እዩ ተፀንቢሩ ሚካኤለ ካብ ግዜ ንእስነቱ ኣትሒዙ ፀወታ ኩዕሶ እግሪ ይፈ

0: ከምዚ ኣብ ሜዳ ኤልፓይ ፀወታታት ነሩ ብምልኦ ናይ ኣስመራ ዘለዉ ተፃወትታት እዞም ሕጂ በዓል እስካንዲኔቪያን ከይዶም ዝነበሩ ተፃወቲ ኣለዉ ናይ ከምኡውን ድሕሪኦ ብሃገራዊት ጋንታ ከይዶም ዝነበሩ ምሳ መፃወቲ እዮም ነሮም ኣብቲ ግዜ እቲ ኣይርስዖን እየ ስጋዕ ኣብ 95 ከማን ናይ ሙሉእ ዝዋ ማእከል ካብቶም ተመሪፆም ዝኸዱ ኣብ ባፅዕ ዝተካየደ ውድድር እውን ተሳቲፈ ነይረ እየ ሽዑ ጋንታ ማይተመ ናይ ዋንጫ ዝወሰድሉ ማለት እዩ 95 ልክ ዘለኹ እዚ ብድሕሪኡ ናይ ቤት ትምህርቲ ናፅነት ናይ ቤት ትምህርቲ ኤክስፖ ተፃዊተ ናይ ቤት ትምህርቲ ኤክስፖ ከዓ ኮኸባ መዝጋብ ሸቶ ብ10 ነጥቢ መዳልያ እዩ ነሩ ሽዑ ሽልማት ወርቂ መዳልያ ወሲደ ማለት እዩ
1: ኣብ 1994 ስንኩላን ኩናት ተጋደልቲ ኤርትራ ኣብ ማዓስከር ደንደን ብምንባሮም ሚካኤለ ብቐረባ ክረኽቦምን ምስኦም ፅቡቅ ፍልጠትን ዝምድናን ክምስርት ብምኽኣሉ ኣብ ልዕሊ እዞም ስንኩላን ዝነበሮ ፍቕርን ክብርን ካብ ግዜ ናብ ግዜ እናዓበየ ብምምፁ ብዘለዎ ዓቕሚ ክተሓጋገዞም እዩ ጀሚሩ
0: ሓርበኛታት ስንኩላን ተጋደልቲ ኤርትራ ናፅነት ኮይኑ ኣስመራ ምስ መፁ ካብ ሱዳን ኣብቲ ከባቢ ገዛና ስለ ዝቕመጡ ዝነበርኩ ንዕኦም እንዳደፋእኹ ኣብኡ ከይድ ንዕኦም ሕግዞም ገለገብሮም ነብሶም ሓፅቦም ዓልዮም ስለ ዝነበርኩ ካብኡ ብምፍታው ምስኦም ንክኸውን ኣብኡ ክተሓጋገዞም ፍቓድ ሓቲቶምኒ ኣብኡ ሽዑኡ በቲ ሶም ዝገብሩለይ ዝነበሩ ንእሸይ ደገፋት ነቲ ገዛ ክሕግዞ ጀሚረ ማለት እዩ ብኣቕሚ
1: ህይወት ገዛ እንዳ ሚካኤለ ኣታዊታት ስለ ዘይነበራ ተስፋኣ ኣብ ሚካኤለ ብምንባሩ ስራሕ ከይንዓቐዩ ክሰርሕ ጀሚሩ ስድራ ቤቱ ንምሕጋዝ እምበኣር ኣብ ንኡስ ዕድሚኡ ክልአ ኣኽ ዓረብያ ክደፍእን ካልእን ክሰርሕ በተን ዝረኸበን ኣታዊታት ድማ ብቕሩብ ስድርኡ ክሕግዝ እዩ ጀሚሩ
0: ብባህርይ ምስ ሰብ ናይ ምሕዋስ ወይ ከዓ ናይ ምግዛብ ባህርይ ልምደይ ከምኡ እዩ ዝተፈላለየ ስራሓት ወላ ኣብ ዝተለኣኮ ነገራት ብዝተለኣኩ የተባብዑ እዮም ኣጆካይ ትሕማቕ ከምዚ ከምዚ እናበሉ ስለ ዝብሉ ነበሩ ኣነ ከዓ በቃ ሽዑኡ ዝኾነ ነገር ከምደይ ፅግመኒ ፈልጥ ነረ ማለት እዩ እቶም ስንኩላን ማለት እዩ ምስ ፈተውኒ ምሳና ስራሕ ክጅምር ኣለዎ ሰብዚ ክንሰዶ የብልናን ምክንያቱ ሂወትና ሙሉእ ስለ ዝፈልጠና ወድና ስለ ዝኾነ ሎሞስ ክንገብረሉ ኢና ምሳና ጀሚሩ ከዓ እቲ ዘዋፅኦ ነገራት ክገብር እዩ ክሰርሒ ማለት ኢሎምኒ ድሕሪኡ ኣብኡ ብደንቢ ተቆፂረ ስራሕ ጀሚረ ቢንጎ ዝበሃል ፀወታ ነይሩ ኣብቲ ቢንጎ ኣቱ ኣብቲ ካል ማሕበራዊ ሂወቶም ሕግዞም ክለብ ነይሩ ኣብቲ ክለብ ኣብ ኩሉ የ ዝኣቱ ነረ ደሞዘይ ከዓ ፅቡቅ ደሞ ዝህቡ ነሮ ምስ ሰዓት ከዓ ንኣደይ ባዕሎም ህብዋ ከይዶም የብፅሑላ ነይሮም ማለት እዩ
1: ሚካኤለ ተምሃራይ ኣብ ዝነበረሉ እዋን ጎንጎን ስርሑ ፀወታ ኩዕሶ እግሪ ዝፀወት ነይሩ ፅቡቅ ብቕዓት ስለ ዝነበሩ ድማ ኣብ ትምህርቱ ዓወታት ከመዝግብ ጀሚሩ
0: ካብኡ ብምቕፃል ሽዑ ናብ ቤት ትምህርቲ ናፅነት መፅ ኣብ ቤት ትምህርቲ ናፅነት ከዓ ናይ ቤት ትምህርቲ ናፅነት እዳፃወትኩ ነዊሕ ግዜ ዳርጋ 3 ዓመት ገይረ ኣብቲ 3 ዓመት ዝተምሃር ኩሉ ቤት ትምህርቲ ናፅነት ዝነበሩ ተፃወቱ ንፉዓት ስለ ዝነበሩ መምህር ሙሳዝጊ ዝበሃል ኣላይና ነይሩ ናይ ስፖርትና እዚኦም ተፃወቱ እዚኦም ተመሪፆም እዛ ቤት ትምህርቲ ከገልግሉ ዋዕ ብሽማ ክፅዋዕ ተባሂሉ ከባቢ 18 ሰባት መሪፅና ድሕሪ እዩ ምስ ጋንታ ናፅነት ኮይነ ሳልሳይ ዲቪዥን ፈርሒ መ 97 ኣብቲ 97 ተፃዊትና ድሓን ብቕዓት ስለ ዘምፀና ክንቅፅል ኣለና ተባሂሉ ብድሕሪ እዩ ኣብ መበል ኣብ 98 99 ከዓኒ ንካልኣይ ዲቪዥን ሓሊፍና ኣብ ካልኣይ ዲቪዥን ግን ኣይፀንሓናን ቀልጢፍና ንቐዳማይ ዲቪዥን ሓሊፍና ማለት እዩ ኣብ 2000 ዓመተ ምህረት እዩ ሳልሳይ ወራር ሃገርና ወራር ወያነ ምስ ጀመረ ብገዛእ ድሌተይ ትምህርቲ ኣቋሪፀ መበል 13 ዙርያ እየ ንሳዋ ወሪደ ንጋህቴላይ ተዓሊምና ማለት እዩ ድሕሪኡ ከምቲ ልሙድ ኣብኡ ተዓሊምና ወሲድና ነናብ ዝምልከተና ኣሃብታት ተወዚአና ማለት እዩ
1: ኣብ ፀወታ ኩዕሶ እግሪ ፍሉይ ብቕዓት ዝነበሮ ሚካኤል ክሳብ ናብ ሃገራዊት ጋንታ ብፅሒ እኳ እንተነበረ ብሰንኪ ዘጋጠሞ ናይ ብርኪ ማሃርምቲ ካብ ፀወታ ክእልን ካልእ ሞያ ንምፍታን እዩ ተበጊሱ
0: ፅቡቅ ግዜ ኣሕሊፈ ዝጋብ ናይ ሃገራዊት ጋንታ ተመሪፀ ነረ ኣጋጣሚ ግን ኣነ ውፉይ ካብ ጋንታ ደንደን ፊሊሞን ካብራር ዝበሃሉ ተመሪፅና ብሓንሳእ ከይድና ብርሃን ረዘን እዩ ዝበሃል ነይሩ

ስልጣን ሽዑ እግረ ይትሕዘኒ ነራ ኣብ ከሎ ስለ ዝፈለጠኒ ፋንካ ኢሉኒ ወላ ሓንቲ ድሓኒ የ ምክንያቱ ድሌታት ስለ ዝነበረና ኣብ ፆታ የ ተሃሪሚያ እግረ ኣብ ናይ ሰራዊት ኣብ ደቀ ምሓረ እዳተፃትና ከሎን የ ተሃሪሚያ ርዩ ካብኣ ተኣለየ ፅፃት ከም ዘይክእል ምስ ፈለጥኩ ከዓኒ ናብራ ዓለም ከምዚ ኢልካ ክሓለፍ ስለ ዘይክእል ከዓ እንጀራብ ዘለዎ ቦታ ክደል ጀሚር ማለት እዩ።

0: ኣብ ዓለም እታ ዝነኣሰት ጅማሮ ናብ ዓብዪ ነገራት ተሰጋግረካ ሚካኤል እውን ነቲ ፅባሕ ዝርህ ግዜ ስራሕ ብዘይ ምንዓቕ ኣብ መደበር ኣብ ስራሕ እንዳበርበረን ቅመማትን ብምእታው ንነዊሕ ሰዓታት ብዘይ ዕረፍቲ ክሰርሕ ጀሚሩ
1: እዚ ሓቦይ ነጋሽ እንዳበርበረ እንታይ እብሎ ኣቦይ ኣነስ ክንዲ ሰብ ኣኺለ ሕጂ ከዓ ኣሰተ ግዜ ትሕግዘኒ ተኣልየና ከምዚ ከምዚ ሕጂ እንታይ ተገበርኩ ሕሽን ስራሕሲ ደልየ ዩ ይብሎ ምፃእ ጥራይ ዳ ሓንሰባሕ ዳ እንታይ ፀገም ኣለዎ ይብለኒ ሽዑ ምስ ወዱ ዝዘራርብ ማለት እዩ በረኸት ነጋሽ ወዲ በርበር እዩ ዝበሃል ወዱ ኣዝየ ዝፈትዎ ሓወይ ኣርከይ ኩሉ ነገር ኢናዓይ ወላ ሓንቲ ነገር ናይ በርበረ ገ ኣይፈልጥኒ ጠቕላላ ርአ እንዳ ጣሕኒት ከማና ደ እዳበርበረ ኢኻትኒ ትፈልጥኒ እያ መፁ እዚ መጥሓናት ገለገለ ኩሉ ክብል ምስ ረእኹ እቲ ዓይነት ስራሕ እዩ ዝለኣ ገለ ብል በቲ ህንጥስ ኣፍንጫይ ኣፍራ ኣይፈልጡን ስለዝነበርኩ ኣዝየ ተሸጊረ ተጨኒቐ ከመይ ገይረ ግን ኣይክእሎን እየ ክብሎ ሸቡብ ድሕሪ እዩ ንካ ከም ተለኣኻይ ስለ ዝጀመርኩ ብዙሕ የብልኒ ነይረ ይለኣኽ ኣብኡ መፅእ ናብ ታሕቲ ገዛ ከይድ ናይ ገለ ንብረት መምፅእ በቲ የብለ ዝኾነ ተሎ ብመኪና ድዩ ብዝኾነ ብጉልበት ዝመፅእ እንዳመላለስኩ ፅቡቅ ግዜ ጀሚረ ንስራሕ ለሚድየ ማለት እዩ
0: ስራሕ ቀመማ ቀመም በርበረ ኣዝዩ ኣህላኻ ስራሕ ብምንባሩ ንኹሉ ተፃዊሩ ንነዊሕ ሰዓታት ክሰርሕን በተን ዝረኸበን ኣታዊታት ድማ ናብራ ስድርኡ ከጣጥሒ ጀሚሩ
1: ሰዓታት ናይ ስራሕ ኣዝዩ ነዊሕ ነይሩ ካብ ሸውዓተ ንጉኣት ሸውዓተ ምሸት ዝወፅ ነረ ናይ ምሳሕ ሰዓት ኣብዚ እየ ዝምሳሕ ነረ ሓንሳ ሓንሳ እውን ከምዚ ስራሕ ክበዝሕ ከሎ ዳርጋ ምሳሕና ውን ዘይንምሳሓሉ ግዜ ነይሩ እዩ ብጣዕሚ ኣዝዩ ኣዝዩ ኣዝዩ ን12 13 ሰዓት ጠጠው ኢልካ ክትሰርሕ ናብዝን ናብዝን ክትብል ብጣዕሚ ኣዝዩ ከቢድ ብጣዕሚ ሕጂስ እንዳበርበረ ምስራሕ ሰብ ገሊኡ ገለ ኖርማል መስለክራ እንታይ ኣጥሕና ጥሕና ቢሎም እዮም ዝቡካብሎ ኣብ ደሎ ክብደት ስራሕ ኣዝዩ ሓያል ብጣዕሚ ኣዝዩ ሓያል ካልኣይ የብሉን ግን እንጀራስ ዝኾነት ወላ ሓንቲ ፈቲኻ ኢኻ ተኣትዎ ዘለካ
0: ሚካኤለ ብሰንኪ ዘጋጥሞ ናይ ጥዕና ፀገማት ነዊሕ ሰዓታት ክሰርሕ ኣድካሚ ብምንባሩ በተን ዘጠረቐመን ውሕዳት ገንዘብ ኣብ መደበር ንእሽቶ መሬት ተኻርዩ ብውሕድ ቀመማትን በርበረን ስርሑ ፈሊሙ
1: ምስቲ ዝነበረ ናይ ጥዕና ፀገም ምስ ኣመና ተዘራሪበ ኣመና ኣነስ ጥዕና ቁርብሲ ኢነ ስለ ዘለኹ እተሽኮረይ ካብ ብዙሕ ስለዘይተሰማዓኒ ይደክም ይሃለኽ ተውደቐኒ ስለ ዘላ ካዕርፍ ኢለዮ ዋ ድሓን ሕራይ እሞ ኣብዚ ኮንካ ዶ ተሓጋገዘና ኣብ ከለካ ኢለኒ ንዕኦም እዳተሓጋገዝኩ ብደገይ ካልእ ጉዳይ ክሰርሕ ጀሚረ ማለት እዩ ናኸድኩ ካብ ዝገሹ እንዳመፁ እንዳዓደግኩ ናፍቲ እንዳበልኩ ቅርሺ 2 ቅርሺ 5 ቅርሺ እንዳኸሰብኩ ሸያይጥ ነረ ድሕሪ ሓደ ዓመት እዛ ዘለኹዋ ቦታ ይረኽባ ማለት እዩ ሕጂ እኳ ኣብ ምብጋስ እየ ዘለኹ ሕጂ እየ ግን እኹል ይንዓይ ርእሰይ ቀሲነ ካብ ኩሉ ናብራይ ሂወተይ ሓዳረይ ኣይሽገርን ኣለቁሑኒ ኣይብልን ሃቡኒ ኣይብልን ተፀጊመ ኣይጭነቕን
0: ኣብዚ ሕጂ እዋን ዝተፈላለዩ ንምግቢ እንጥቀመሎም ቅመማት ማለት ናይ ቀይሕ ፀብሒ ዝግኒ ፃዕዳ ኣልጫ ዓደስትን ካልእን ከምኡ ውን ሽሮ በርበረን ኣፃርዩ ዘድልዮ ቅመማታት ብምድላውን ብምሻጥን ኪንኤ እውን ብቴሌፎን ዓማዊሉ ኣብ ዘለዎ ቦታን ዝደለይዎ እዋንን ብምብፃሕ ማለት ደሊቨር ኣብ ፅቡቅ ደረጃ ከም ዘሎ ዝገለፀ ሚካኤለ ብዙሓት ዓማዊል ከም ዘለዎን ዓማዊሉ ንምዕጋብ ዝያዳ በርቲዑ ከም ዝሰርሕ ገሊፁ
1: ንኡ ሳትፋይ ንምግባር ዝተኻኣለካ መጠን ወላ ስኻ ቁሩብቴን ዕሽርናትካ ረኪብካ ዓሚል ንምሓዝ ጥራይ እዩ ናተይ ቀዳማይ መደብ ተታሒዘ እዮ ምክንያቱ ምስቲ ዝርኦ ዝነበርኩ ካልእ ኣካይዳታት በቃ ኣነ ዓሚል ክሕዝ እየ ዝደሊ ብፅሬተይ በቲ ዝገብሮ ኣቀራርባይ እቲ ዝህቦ ዲፕሎማሲ ንዕኡ ቀዳምነት ዝገብረሉ ከምኡ በቃ ካብ ቦይ ነጋሽ ዝተምሃርክዎ እዩ ድበዝሐ ስራሓይ ናተይ ደሊቨሪ እዩ ኣማዊኢል ኣለውኒ ብጣዕሚ

0: እምቲ እሶም ዝደልይዎ እየ ዝገብረሎም። መጀመርያ ይመፅ እዮም ነሮም መፅኦም ብዓለም እዮም ዝገዝኡ ነሮም። ሽዑም ዝጣዕምዎ ዝገበር ኩሎም ዝሰዳለ ኩሎም እሞ ወዲ እንግዳ ና ደኣ ደይተምፀልና ቴሌፎን ማሃበና ክንድውለልካ ኣፍታ ዝደውልካላ ሰዓት ዝደውልናልካ ሰዓት ተምፀልና ኣራይ ፀገም የብሉን። ሽዑም ምስ በዓልቲ ቤት ተራራዩና ከምዝን ከምዝን ብሎ ፅቡቅ እሞ ኣነ ከዓ ዓማዊለይ ስለ ዝኾኑ ከምቲ ዝሰምና ዓይደ ስርሑ ንደለዉ ኣነ ከዓ ከደኺመ ከይበልኩ ደሊቨር ብነፃ ክገብረሎም እየ። ኣነ ግን እንጀራ እዚኦም እኳ እንዳስርሑ ንዓይ ኢለ ስጋብ ሕጂ ዝበዝሐ በቃ ዳርጋ ደሊቨሪ ይሸይጥ ኣብ ገዝኦም ኣብ ድኳኖም ኣብ ሬስቶራንቶኦም ኣብ ሆቴሎም እየ ዘብፅሓሎም። ስጋብ በዓል ባፅዕ እየ ዝሰድድ ብዚ ከዓ ስጋዕ በዓል ክረን
1: ኣብ ስራሕ ክትዕወት እንተ ኮንካ ምስ ሰባት ፍቅሪ ክህልወካ ኣለዎ ኪንዮ ገንዘብ እውን ሰብ ኢኻ ትኸስብ ዝብል ሚኬለ ኣብ 2016 ተመርዒዩ ክልተ ቆልዑ ወሊዱ። ኣብ ኩሉ መዳይ ናይ ህይወቱ ድማ ስድራ ቤቱ እቶም ካብ ግዜ ንእስነቱ ኣትሒዙ ክሳብ ሎሚ ዘይተፈልዮም ስንኩላን ኩናት እውን ኣብ ኩሉ ንጥፈታቶም ከም ዝሳተፍን ከም ዘበርክትን ይገልፅዎ።
2: ሚኬለ ቅድሚ 30 ዓመት ዳርጋብቲ መጀመርታ ናፅነት ዝነበረሉ ከም ኩሉ ዜጋ ኣብዚ ስንኩላን ሓርበኛታት ስንኩላን ኣብዚ ካብ ቦርሱዳን መፂና ኣብዚ ማዓስከር ምስኣተና ካብቶም ቀዳሞት ኣብዚ ማዓስከር ኣትዩ ምሳና ፅቡቅ ዝምድና ወይ ሌላ ዝገበረ ዜጋ እዩ ማለት እዩ። ብፍላይ ከዓ ኣነ ንምክየለ ልዕሊ ኩሉ ንኩሉ ስንኩል ማዕረን ድዩ እቲ ኣገልግሎቱ ወይ ኣበርክትኡ ኣብዚ ኣብ ልዕሊ ስንኩላን ዘለዎ ረኣያ ንኩሉ ርኢ ዝኾነ ኣበርክቶ እዩ ዘለዎ። ኣብ ልዕሊ ስንኩላን ጉልበቱ ብዓቕሙ ከይበቐቐ እናሰርሐ ምሳና ክከይድ ፀኒሑ ማለት እዩ። ብፍላይ ንዓይ ከዓ ውላደ ኢኻ ንዓይ ከዓ ምክየለ ዳርጋ ምሳይ ውዕል ይሓድር ኣብ ገዛይ ምሳይ ዝነበረ ካብ መጀመርታ ብንእሽቶ ዝነበረሉ ስጋብ ሕጂ እውን ከይተፈለየ ናብ ዝኾነ ቦታ ዝለኣኸኒ ከም ኩሉ ስንኩል ልዕሊ ኩሉ ከዓ ልዕሊ ኩሉ ኣነ ከዓ ብልዑል እየ ዝጥምቶ ማለት እዩ።
3: ብባህርኡ ውዑይ ቁልጡፍ እዩ ንዝኾነ ነገር ከዓ በቃ ንቅድሚ እዩ ድማ ኣለዎ። ከምዚ ከም ስራሕ ሓሲብዎ ክለኣኸ ኣይኮነን ዝሓስቦ እዚኣ ግበር ተልካስ ንቅድሚ እዩ ድማ ኣለዋ ግበር ኢልካያ ዶይኮነስ ዋላ ባዕሉ ሓሲቡ ቀልጢፉ ናይ ስንኩልናን ፀገማት ተረድኡ ምሳና ተዋሂዱ ኣብ ምሕጋዝ ካብቶም ቀልጢፎም ዝተዋህዱናን ካባና ዘይተፈለየን ሕዚ ንና ውዕውዕ እንዲ ነይሩ ሽዑ ናይ ባስኬትበል ፀወታታት ኣብዚ ናይ ስንኩላን ክሳብ ፈልቅል እንዳኸድና ፀወታታት ነካይደሉ ግዜ ነይሩ እዩ። ንሱ ከ ዋለ ከም ወድና ንዓና ከኣልል እዩ ምሳዳ ንኸይ ንበር ስፖርታዊ ኮይኑ ይኮነን ግን ኣብ ኩሉ ሂወቱ ምሳና ስለ ዝኾነ ስለ ዝርዳእና ከዓ ኣብ ርእስቶም ኣለይትና ንሓካይም ካልኦት ዘለዎ ምሳና ንኸዱ ንስ ከዓ ምሳና ፋና ይፍለን እዩ ኣባፅዕ ፈንቅል ከድና ንፃወተሉ ንበርና ግዜ ኣሎ ኣብ ሰነዳት ብኤሮ ለገለመለ ንፃወተሉ ኩሉ ግዜ ምሳና ኣሎ ምክለ
4: ንያታቱ የኽብር እዩ ኣቦታቱ የኽብር እዩ ኣዴታቱ ከዓ ብምሉኡ ትምረቓ ናይታ ካብ ሹቅ መፅአን ገዝአን ደሳሰየለን ኣብ ፀበለን ኮይኑ ዝዋሳኣለን ምረቓ በፅሕወን እቶም ደስርሕዎ ዝነበሩ ከዓ በይነጋሽ ከዓ ፍሉጥ ሰብኣ እዮም። ንመደበር ክትከይድ ከለካ ኩል ግዜ ካብ ኣፍ ደገ ምክኤለ ተቕብል ኣቢሉ ነታ ስፔዛ ኣብ ታሪጋ ገብራ እቶም ሰብኣይ ከዓ ካብቲ ሓንቲ ናቶም ዘይትርሳዓኒ ሓንቲ ከረሜለ ሚንታ ንነፍሲ ወከፍ ሰብ ይህቦ።
1: ሚኬለ ኣብ ኩዕሶ እግሪ ብዝነበሮ ብቕዓትን ተፈላጥነትን ብዙሓት ሰባት ብፍላይ መንእሰያት ንወዲ እንግዳ ዳርጋ ዘይፈልጥ የልቦን። ሚኬለ ካብ ኩዕሶ እግሪ እኳ እንተተፈለየ ኣብ ቅድድን ብሽክለታ ብዘለዎ ፍቕሪ እውን ከም ኩሉ ደጋፊ ቅድሚ ግዜ ኣብ ቦታ ውድድር ተረኺቡ ሓጎስን ደገፎን ክገልጽ ይርአ።
0: ከምቲ ዝበልኩ በቃ ክገብር የተልካ ነቲ ግዜ ከምቲ ዝገበርካ እዩ። ኣነ ንሚልክያስ ብቆልዕ እየ ዝፈጦ ካብ ህፃንነቱ ኣዝዩ ጥዑም ሰብ እዩ። ኣነ ብጣዕሚ ብልብ የ ዝፈትዎ ሽዑ ዚ ቅድድን ብሽክለታ ምስ መፀ እውን ካብዚ ጅምር ምስኡ ምስቲ ዝነበረኒ ኣብዚ ናብ መፅሓን ከለኹ ብዙሕ ኣይወፅን እዩ ነረ ስራሕ ናፅነት ብዙሕ ኣይነበረኒን ከምቲ ዝገለፅኩ ከ 14 ሰዓት ኣብ ስራሕ ስለ ዝነበርኩ ብቴሌፎን ገሊአ ዝከታተሎ ነረ ሃር ግን ኣብቲ ሰንበት ሰንበት ይኸይዶ ነረ እየ እ

0: ምልኪ ኣስቀላ የብሉን ንፍዑ ኣዝዩ ድሌት ዘለዎ ውርኩት ንፍዑ ተቐዳዳማይ እዩ ኣነ ካብ ብኸምኡ ንምልኪያስ ሞራል ሂበ ኣብቲ ናይ መወዳእታ ክበፅሑ ድኽእል ደረጃ ስጋዕ ዝበፅሕ ደጊፍዮ ኣምላኽ መስግን ከዓኒ ኣነ እቲአን ዝደለኽዎ ነጥብታት ወሲዱ ፕሮፌሽን ብምዃኑ ከዓ ኣዝየ ተሓጒሰ ብዛዕባ ኣክሽ ዝጠራጠሩ ብሉ ጉዳይ ስ የለን
1: ሚካኤለ ኣብ ቦታ ስርሑ ኣዝዩ ሕውስ ብምዃኑ ምስ ኣብ ከባቢኡ ዘለዎ መሳርሕቱ ኣብነት ናይ ስራሕ ከም ዝኾነ እውን መሳርሕቱ ብከምዚ ትገልጽ
2: ንሰብ ክመፅእ ከሎ ካብ ኣፍ ደገሪ ዓብዪ ይኽብር ንእሽተይ ይኽብር ማለት ምስ ብስራሕ መግለፂ የብሉን ንዓነ ከማንስ ንሕና 3 ዓመት ሰሪሕና ኣሎ ከለና መደበር ስራሕ ከምኡ ጌርና ኣይነብሎን ኢና እሱስ ካብቲ ንሕና ዝነበርናይ ቦት እሱ ንዓና ከንፈዐና ጀሚሩ ንሕና ስናይ በራት ናይ ቀደም ስለ ዝኾና ደርጋ ሎማዓንቲ ስራሕ የለን ማርያም ሎማዓንቲ ከምዚ ኢልና ተገዳስነት ደርጋ ትሪፍና የ ነርና ኢና እሱ ግን እሱ ምስ መፀ ናፍታ ዘለናዮ ቦታ ግን ብለካ እዩ ኣክንዲ ንሕና ክንምህሮ ና ንኽእል ናይ ቀደም ሰራሕተኛ ከሎ ስንእሽተይ ከሎ ኩላ ምሉ እቲ ኣከኣላ ስራሕ እቲ ቀራርባ ሰብ እቲ ኣተሓሓዝኡ ምስ ሰብ ኩሉ በጣም ንፍዖ ሰራሕተኛ ኣነ ይብሉ ኣነ ብንእሽተይ ከለኹስ ከምእየ ካብ ብንእሽተይ ዋ 18 ዓመት ከለኹ እየ ኣብዛ መደበር ስራሕ ጀሚረ ባ ገይረ ኣሕዋተይ ያመርዐ ደቀ ያመርዐ ኣኸ ይካየድ ስጋ ሕጂ ማለት እዩ ከይተሃከ እዚኣ ኣለኒ ከምዚኣ መሬት ስንምንታይ እዩ ክስትር ኢልና በ ከምዚ የለና ኢና ንሪኦ ምፅ ኢሉ እዛ ቦታ ክፍትፍት ኣቢሉ እታ ገዛ እታ ሰበይቲ ትገብራ ከማንስ እስ ገይርዋ ፅድና ኣነ ሕጂ ኹም ብለ ዋ ንሕናስ ምክኤለስ ንኣና ከምዚ ከይቀድመና ዓይነት ንእሸይ ከሎ እሱ ምለለ ኣቢሉ ምብጋሱ ገለ ምለስ እዚስ ንዓነ ከዓ ዓፀወና ዝበሃል ሓሳብ ገይርና ከማ ንሕናስ በቃ ንፍዕልና ተበለና ከይተኣምና መደበር ከዓ ሃለኽለኽ ተይልካ ሃለኽለኹ ከቢድ እዩ ድኻም ኣለዎ ወላ ዕሑእ እናበልካ ድዩ ዋላ ኮናትል ናፍሰስካ እንዲኻ ትሰርሖ ግን ብጣዕሚ ክሰርሐ ተይልካስ ኩሉ ደይከኣል ነገር የለን ዝኻ ምስቲ ምንኣሱ ምስቲ ዕርኹ ድጎይዎ ገለመለ እሱ ከይረኣየ ኣብታ ስራሕ ተቢሉ ንጎሳዕ 7-2 ናብ ዝኣፍተ ገለና ከይተኸፈተ ስራሕ
1: ስራሕ እንታይ ንዕቕካዮ እቲ ስራሕ እውን ይንዕቕካዩ ዝብል ኣብ ስራሕ ዝኣመን ሚካኤለ መንእሰያት ረአዩ ዘለዎምን ዝኾነ ይኹን ስራሕ ብዘይምንዓቕ ክሰርሑን ውሽጣዊ ድሌታቶም ተረዲኦም ነቲ ክበፅሕዎ ዝደልዩ ሸቶ ብልዑሉ ፃዕርን ኒሕን እንተዓየምሉ ኣብ ዝደለየዎ ደረጃ ዓወት ከም ዝበፅሑ ኣይጠራጠርን
0: እንጀራ ጥዑም እንጀራ ትበልዕቲ ኮንካ ስራሕ ክትመርፅ የብልካ ፅሩያት ረሳሓት እዳውሲ ጥዑ ገንዘብ ይእክባ ድዩ ዝበሃል ሕጂ ኩሉ ሻዕ ድሕር እንጀራ ደሊኻ ንስራሕ ክትንዕቆ ከም ዘይብልካ ጥራይ እየ ዝብል ኣለ ምክንያቱ እቲ ዝሓመቐ ስራሕ ኣለዎ ጥራይ እስኻ ክሰርሐ በል ድሌታት ናይ ስራሕ እዩ ኣነ ከዓ ነቲ ስራሕ ኣይነኣክዎን ምስቲ ኣነ ዝነበርክዎ ኣብ ካልእ ስፖርት ዝርኦ ዝነበርኩ ምስቲ ናይ ስፖርት ዝነበረና ገለመለ ምስቲ ኣካይዳና ብዙሕ ነገራትሲ ሕጂ ተገምጢሎም ሕጂ ምስ ራኣዩና እንታ ነፊዕኻ ባ እቲያ ቅድም ዝዛረብዋ ዝነበርኩም ስነዚኣ የ ዝጎይ ነረ ኢልዮም እዚ ይስሕቅ ከምኡ እንዳበልኩ የብሎም እዳበል በለሲ ምስራሕ ማለት ወይ ኣብ ካልእ ዝኾነ ስራሕ ምስራሕ ምንዓቕ ጌጋ እዩ እንጀራ ኣለዎ ዝኾነ ስራሕ እንጀራ ኣለዎ በረከትናቱ ሒዚ እዩ ዝመፅእ ወላ ፊስቶ ሙሉእ ገንዘብ ኣቕሚጥካ ኣብ 4 መዓልቲ ክትውደእ እንትኽእል ሞያ ግን ሂወትካ ሙሉእ ምሳኻ እዩ ዝኸይድ ስራሕ ድልት ናይ ስራሕ ምሳኻ እዩ ዝኸይድ

ወትሩ ሰንበት ኣብዚ ሰዓት እዚ ተቐርበልና ዘላ መደብ ኣሰራርሓ ምግቢ እያ። መደብ ኣሰራርሓ ምግቢ ዝተፈላለዩ ባህላውን ዘመናውን ዓይነት ኣሰራርሓ ናይ ምግቢ ትምህረና ኣላ። ካብዛ መደብ እዚኣ ድማ ንምሃር ክንሉ ተስፋ ይገብር። ናይ ሎሚ ትሕዝቶ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ። ናፍታ መደብ ከስግረኩም። ሰላም ክብራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ሕብስቲ ናይ ብርስን ሕጂ ብጥር እዩ ን12 ሰዓት ንኣልኮ ንዑ ዘድልየና ሕጂ እዚ ን12 ሰዓት ንኣልኮ ምልእቲ ኩባያ ርግኦ ግግቡ ዝበለ ፍርቂ ሊትሮ ዘይቲ ኦይል ኦሊቭ 4 ወይ 5 እንቃቅሖ ጨው ፔኪን ሶዳ ብዘይ ፔኪን ሶዳ ክነፍሓና ስለ ዝኽእል ኣብ ወስዳ ከዓ መነስነስ ብላዕሊ እጂ ጥረ ን12 ሰዓት ዝኣለኽናዮ ዘይዋን ሓንቲ ንጥሕኑ ኢና ን12 ሰዓት ዝኣለኽናዮ እንቃቕሖ ፍርቂ ኪሎ እቲ ብርስን ፍርቂ ኪሎ ርግኦ ኦይል ቆሊ ፍርቂ ኩባያ ፔኪን ሶዳ ብሙሉእ ብሓንሳብ ጌርና ንጥሕኖ ብሙሉእ ብሓንሳብ ጌርና ንጥሕኖ ሕጂ ን12 ሰዓት ዝኣለኽናዮ ብርስን ሕጂ ኣብ ዓለም ትድተፈትወ ወይ መግቢ ዓለም ተበልናይ ምግናን ኣይኮነን ብርስን እዩ ተፀፅን ዘይተፀፅን ነዛ ዓይነት ሕብስቲ እዚኣ ግን ዝተፀፅ ዘድልየና ዝተፀፅእ ብርስን ሕረ ጉድል ምስ በለ ተወስኮ እየ ጉድል ምስ በለ ሕጂ ንዕኡ እንዳሸፈኹና ኢና ማይ ገለይ ንገብረሉን ኢና ሕብስቲ ክንሰርሖ ስለ ዝደለና ማይ ገለይ ንገብርን ኢና ሕብስቲ ናይ ብርስን ሕብስቲ ብርስን ዘየብሉ ትኽስቶ የለን እ ብርስን ክንጥቀመሉ እቲ ድበለፀ እዩ ዝኾነ ከዓ ይሰርሐልና እዚ ግን ኣይበስኣይ ጣሓንልካን ልክ 12 ሰዓት ካብቲ ኣልኮ 12 ሰዓት

ትብህድ ኣትያ ክስዒቱ ለይ ፈርኖ ክውሉዓ እየ ረሲዩ ንክፀንሕ ቅልጡፍ ኢልና ኣይትውድኣኒ ኣቢሖ ቅቀዩ 12 ሰዓት ኣሊኽናዮ ምስ ርግኦ ምስ ፐኪን ሶዳ እንደገና ምስ ኦይል ኦሊቭ ዘይቲ ጨው ጌርና ጥቦ ጌርና ጢሕናዮ ትብርስን ግን ኣየድልዮን እዚ ፔኪን ፓውደር ገለ ሕብስቲ ናይልና ዘለና ሕብስቲ ብራሽ ጌርና ለኺናዮ ኣብዚ ከዓ ኣብዚ ዝሕዝቀንዲ ሕብስቲ ናይ ዘይተፀፀየ ብርስን ብርስን ቀለብ ኩሉ ዓለም ክጥቀመሉ ትድበለፀ ብዙሕ ዝሕ ዘለዎ ደጋጊመ ገሊፀ የ እሱ ኣረ ምስ 4 ወይ 5 ቀቕሖ ሕብሪ ዝፀበቐ ዋላ ኣብ

ጣዕሙ ከዓ ዝፀበቐ ከይነፍሓና ግን ፔኪን ሶዳ ዘይብሉ ኣይንገብሮን ኢና። ፔኪን ሶዳ ጥረታት ክበስሉ እዩ ዘለዎም። እዚ ካብቲ ዘይበሰለ እንድዩ ጥረታት ብግቡእ ክበስሉ እዩ ዘለዎም። ሕጂ እዚ ከዓ ንዕኡ ከይጎርሕ ብሕቅ ከይትርፍ ሞ

ማይ ገለ ምነቕላእ ገለ ከምኡ ዝበሃል የለን ኣይኒ ንልቕልቆኒና ቤኪንግ ሶዳ ጌርናሉ ድሓር ብላዕሊ ፅቡቕ ኮነልና ፅቡቅ ጨና ኣዴታትና ውላ ሓንቲ ደምፃና ይቕያር የሎ ናታተን እዩ ናይ ኣዴታትና እዩ ክንዲ ዝኾነ ሕጂ ሶዳ ኣበሱዳ ፅቡቅ ጨና ኣለዎ ዝበለፀ ስለ ዝኾነ ከዓ እዚ ንሕና ከይተምሃራ ምሁራት ኣዴታትና ዝገብሮኦ ዝነበረ ዩ ሓዱሽ ደምፃናዮ ነገር ይዋል ሓደ የለን ብጣዕሚ ምስጋና ንዐአ ብሓቂ ኩሉ ንሂረናና ሕጂ ሰንከ ይበላዓሉ ንሕና ንጥቀመሉ ኣለና ንሰንግ ንሓንቲ ኣይትጥቀማሉ ብሓፂሩ ኣብዚ ግዜ እዚ ነረን ነረ እንተዝኾናትን ኩሉ ነዚ ዝመሃራናሲ እንታይ ንገበራ ኢኻ ትብ ሕራይ ኣብ 180 ዝመርሰን ይፈርኖ ንገብሮ ኣብ 180 ዝመርሰን ይፈርኖ ሴፍቲ ስለ ዝኾነት ቁርብ ሒዝካ ዝፅኒ መጀመርታ ግን ቅድሚ ብዚ መሰንከት ምግባርካ ትውላዓ ወላ ኢኻ ይካ ዝፅኒ ሕራይ እሞ ንዕስራ ደቂቕ

0: ሕረይን በርክብራት ዓዘብትና ናይ ብርስን ሕብስቲ ብርስን ኣሊኸዮ 12 ሰዓት ፀኒሐ መሊሰ ርጉዕ ሓደ ኩባያ ትርክ ኩባያ ኦይል ኦሊቭ ዘይቲ እንደገና ፐኪን ሶዳ ጨው ገይረ ቅድሚ ቅድሚ ምውፃእናኸ ፈርኖ ኢና ነጥፍእ እዚኣ ኩሉ ሻዕ ክንደ ሰዓት ዘይብልና
1: ሕራይ ፀባቕት ኮይናትና
0: ሕጂ በዚኣ ጌርና ኒና ንሪኣ ሸዓን ሸዓን ኢና ንኽልና በዚኣ ጌርና በታ በላ ሓደ ኣይኮነትን በታ ረጓዳ ከምዚኣ ገይረ ኣውፃ ኣቢለ እንዲ ፀኒሐ ቢሑቕ ዘይብላ እንድሕር ኮይና ኣኺላታ በቃ በሲላ በሲላ ሕጂ ኣብዚኣ ከነውፃ እንዲና ቀልጢፍ ናብዚ መቐረቢና እንተውፅኢናዮ ማይ ንጠብጠብ ይድብል ርህፅ ሕጂ ኣብ ስፈ ኢና ነውፅኦ እዚኣ ብዙሕ ስራሓ እንደገና ከዓ ቀልጢፍ ከዓ ኣይትበስልን እያ ብዙሓ ደአ ሓዊ ጌርና እያ ነብሲ ነብስላ ብዙሓ ደአ ጨባት ኮይኑኻ ብጣዕሚ ሕራይ ናይ ብርስን ሕብስቲ ከይነፍሓና ፔኪን ሶዳ ጌርና ኣብ ወስዳ ከዓ ናይ ኣዴታትና እየ እዘን ከይተማሃራ ምሁራት ሓቂ ነዚ መሲላትና ውሽጣ ማለት እዩ ኣብዚኣ ክገብረ እየ ንእለት ሕጂ ንቕርቦ ዘለና ምስታ ግዜና እምበር ኣብ ስፈ ዩ ክፀንሕ ዘለዎ ሕጂ ኩራ ተዓዘብትና ክንቅርብ ኢና ስሉስ ኩርናዕ ጌርና ንቆርፃ ክንዲ ዝደለናዮ ከም ዝደለናዮ ናይ መቕረፅ ከም ዝደለናዮ ብጣዓመት ርግኦ እንቃቕሖ ፔኪን ሶዳ ቀንዲ ክትርሳዕ ዘይግባኣ ፔኪን ሶዳ እያ ውሽጣን ደጊኣን በሲላ ነዚ መሲላትና ሕጂ ከምዚ ብፀብሒ ኣይዝሓለትን ምስታ ግዜና የልና ኢና ከምዚ ብፀብሒ ተቕርቦ ኩሉ ነገር ምሻሂ ክንቅርበ ኢና እዚኣ ሽኮር ክን ዝደለኻ እዩ ኮር ክንክቀጠፍካ ባዕልካ ትገብር ሕጂ ሽኮር ሲ ባዕልካ እውን ትገብሩ ዘይኮነስ ክን ዝደለኻዮ ኢካ ትገብር ሕራይ ክብራት ተዓዘብትና እዚ ዓይነት እዚ ሕጂ ዋላ ኢናስ ክንደጋጊመ ተብሎ ውን ሓንቲ የብሎ ኩል ላብሲላ ማዕረ ዋላ በዚ ጌርካ ፀቕጦ ጥዕ ጌርካ በሲሉ በየን ጌረ ርአያ በታ መብሰሊትካ እንጨይቲ እትየላ እንጨይቲ በታ ረጓዳ እት እያ ሓፍ መሰበልኳ ድሑቃ ይወፀን በሲላ ማለት እዩ ድሸለቃ ይወፅ እዩ ክብራት ተዓዘብትና ቅልል ድበላት ደይኮነሲ ሕጂ እዚኣ ብዙሕ ግዜ ሰድል 12 ሰዓት ተኣልኮ ምስ ኣላኽካዩ ከዓ ምስ ርግኦ ምስ ፔኪን ሶዳ ምስ ጨው እንደገና ምስ ኦይልኦ ዘይቲ ምስ እንቃቕሖ 4 እንቃቕሖ እየ ተጠቒመ ምስ 4 እንቃቕሖ ጥቡ ጌርና ንሃርሞ በታ ማሽን ስጋዕዲ ናብ ቢሑቕ ዝቕየር ድሓ መሰንከቲና ቅባት ጌርና ኣሎ ድሕሪኡ ጥሕንባኒ ጌርና ኣሎ ዝባኑስ ብፀበቐ እዩ ኮይኑ እዚናይ ታሕቱ ብፀበቐ እዩ እ ከምዚ መፅያትልና ፅቕጥ ተቢልካዮ ከዓ ዋላ ሓንቲ ዘይብሉ ፅቕጥ ተቢልካዮ ባሪ ክብራት ተዓዘብትና ንደቅና ከምዚ ጌርና ሰብ ንደቁ እንዲ ዝነብር ንደቅና ስ ከምዚ ጌርና ንፈትና እምባሪ ክብራት ተዓዘብትና ናይ ሎም መዓልቲ ዝሰራሕናያ ናይ ብርስን ሕብስቲ ነዚ ትመስል ንዝመፅእ ደሎ ሰሙን ብካልእ መደብ ክሳብ ንራኸብ ሓንቀኒ

ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ዓለም ገለ እውን ኣብ መዝገብ ክብረ ወሰን ናይ ዝሰፈሩ ትሕዝቶታት ሒዝሃልና ትቐርብ መደብ ዜና ሞዛይክ ስዒባ ትቐርበልና። ዝተፈላለዩ ናይ ሰሙን ዝፍጻመታት ድማ እንታይ ይመስሉ ናብታ መደብ ከስግረኩም እየ ተኸታተሉ።

ዝኸበረት ላም ቪያቲና 19 ኤፍኣይቪ ኣብ ብራዚል ብኣስታት 517 ሚልዮን ሽሊንግ ወይ 4 ሚልዮን ዶላር ክትሽየጥ ብምኽኣላ ንብዙሓት ኣገሪማ። ካልኦት ናተ ዓሌት ዝኾና እውን ከም ካሪና ኤፍኣይቪ ዶካዶ ድሒረን ክሳብ 4.74 ሚልዮን ዶላር ከም ዝተሸጣ ተሓቢሩ። እተን ዓሌት ኔሎር ካብ ህንዲ ዝመበቀለን ዓሌት ዘይቡ ኮይነን ብፍሉይ ጻዕዳ ቆርበት ዓበይቲ መንጉዳ ንሙቐትን ሕማምን ዘለዎን ሓያል ተጻዋርነት ይፍለጣ። ቪያቲና ኣስታት 1100 ኪሎግራም ትምዘን። እዚ ድማ ዕፅፊ ክብደት ናይ ከማ ዓይነት ዓሌት እዩ። ቪያቲና ካሜራታት ጸጥታ ዕጡቕ ሓላዊ ከምኡ ውን ድሕነታ ንምርግጋጽ ንዓ ጥራይ ዝተመደበ ሓኪም እንስሳታት ኣለዋ። ስለምንታይ ብክንዲኡ ዋጋ ተሸይጣ ንዝብል ሕቶ ቪያቲና ኣብቲ ኣብ ብራዚል እናዓበየ ዝኸይድ ዘሎ ኢንዱስትሪ ስጋ ዘለዋ ዋጋ ዘንጸባርቕ እዩ። ካብተን ፍሉይ ዝዓሌተን ከብቲ ቅልጡፍ ዕብየት ጭዋዳታትን ልዑል መጠን ፍርያምነትን ስለ ዘለዋን ነቲ ተደላየ ባህርያት ናብ ዘርኣ ከተመሓላልፎ ስለ ትኽእልን እዩ። ጭዋዳታትን ፍርያምነትን ቀንዲ ረቋሒታት ክኾኑን ከለዉ ተጫረቲ ንምርባሕ ዝኾኑ እንስሳታት ክገዝኡን ከለዉ ካልኦት ነገራት ከም ኣቃውማ፣ ድልዱል ሸኾናታት፣ ህዱእ ባህሪ፣ ናይ ኣደ ባህርያትን ሓፈሻዊ ጽባቐን ኣብ ግምት ከም ዘእትዉ ይግለጽ። ብራዚል ኣብ ዓለም ምስተን ቀዳሞት ብብዝሒ ሰለት ስጋ ከብቲ ትገብር ሃገር ምዃና ትፍለጥ። ከብቲ ኖሎር ድማ ዝበዝሓ ኣብቲ ሃገር ካብ ዝርከባ ሰፊሕ መጓሰየን።

ኣብ ጋና ዝርከባ ማሕበራዊ ትካላት ብፍላይ ድማ ብወዲ 45 ዓመት ተጣባቂ ኣከባቢ ማካፉይ ኣውኩ ዝተመስረተ ትካል ማኪንቶች ኣፍሪካ ንኽልቲኡ ብከላ ፕላስቲክን ሰፊሕ ሕፅረት ናብቲ ቤት ትምህርትን ንምምካት ንጉሓፍ ፕላስቲክ ናብ ሰድያታት ኣብያተ ትምህርቲ ትቕይር ኣላ። ማካፉይ ብዙሕ ግዜ ዓሳ ገፊፉ እዩ። መርበቡ ግን ካብ ዓሳ ንላዕሊ ፕላስቲክ ሒዙ ከም ዝወፅ እዩ ዝዛረብ። ኣብቲ ሃገር ናይ ፕላስቲክ ጉሓፍ ብከላ ኣከባብን ገማግም ባሕርን ኣስዒቡ እዩ። ጋና ኣብ መንግስታዊ ኣብያተ ትምህርቲ ልዕሊ 2,000,000 ዝኸውን ጠረጴዛታት ሕፅረት ገጢምዋ እዩ። በዚ ድማ ብዙሓት ተምሃሮ ኣብ መሬት ኮፍ ኢሎም ክምሃሩ ተገዲዶም። ማኪንቶች ኣፍሪካ ንዝተደርበዩ ፕላስቲክ ይእክብ። ኣፅሪዩ ብምሕፃብ ኣምኪኹ ናብ ዝተፈላለዩ ቅርፅታት ይምስርሖም። ካብኦም እቶም ጠረጴዛታት ኣብያተ ትምህርቲ ኮይኖም ናብ ዝተፈላለዩ ዞባታት ተሃገር ኣብ ምዝርጋሕ ይርከብ። እቲ ተበግሶ ብከላ ፕላስቲክ ንኽጎድል፣ ጠረጴዛታት ንምስራሕ ዝበርሱ ዝነበሩ ኣግራብ ክከላኸል፣ ከምኡ ውን ተምሃሮ ከም ግቡእ ኮፍ ኢሎም ንኽምሃሩ ዓብ ተራ ዝፃወት እዩ። ማካፉይ ናይ ሓደ ቆልዓ ናይ ትምህርቲ ሃዋህ ንኣካዳምያዊ ውፅኢቱ ይቐርጾ እዩ። ተምሃሮ ኣብ መሬት ኮፍ ክብሉ ከለዉ ኣካላዊ ምቹእነት የብሎምን፣ ስለዚ ኣቓልቦኦም ናብቲ ትምህርቲ ክገብሩ ኣይክእሉን እዮም። እቲ ሓሳብ ንኽልቲኡ ጸገማት ብሓንሳብ ይፈትሕ። ብከላን ሕፅረት ናብቲ ቤት ትምህርትን ክብል ኣረዲኡ። እቶም ካብ ፕላስቲክ ዝተመስርሑ ጠረጴዛታት ልዕሊ 30 ዓመታት ከገልግሉ ከም ዝኽእሉ ይሕበር።

0: set. And action.
1: ሓውና ተቓጸለ ብኣእዳው ደው ክብል ዝኽኣለ ስሎቬንያዊ ወዲ 35 ዓመት ፊሊፕ ክሪሽኒክ ፕሮፌሽናል ብጂምናስቲክ ዝሰልጠነ ኣብ ኢንዱስትሪ ፊልም ኣብ ሓደገኛ ምንቅስቓስ ዝሳተፍ ተዋስኣዩ። ክሪሽኒክ ብ4 መጋቢት ኣብ ቪየና ኦስትሪያ ን47 ካልኢት ከምዝ ንዕዘቦ ዘሎና ንጥፈት ኣካይዱ። ብትካል መዝገብ ክብረ ወሰን ጊነስ ሕጂ ድሕሪ ምርግጋጹ ድማ ብወግዒ ኣብ መዝገብ ክብረ ወሰን ጊነስ ሰፊሩ። ክሪሽኒክ ነዚ ክብረ ወሰን ዝሓዘ ናይ መጀመርታ ሰብ እዩ። ስለዚ ድማ ወላ 45 ካልኢት እውን እኹል እዩ ነይሩ። 60 ካልኢት ግን ዝያዳ ዕጋበት ምረኸብኩ ክብል ተዛሪቡ። ክሪሽኒክ እቲ ዝገበሮ ክሳብ ክንደይ ሓደገኛ ምዃኑ ምስ ተሓተተ ብግቡእ እንተተለማሚትካን ተዳሊኻን ሓደገኛ ክኸውን ኣይክእልን ክብል መሊሱ። ኮይኑ ግን ብዝሰልጠኑ ሰብ ሞያ ጥራይ ክፍተን ከም ዘለዎ ይምዕድ።

0: 做了个大梦，梦想成真。
1: You are my sister.
2: 现在我们三个老友。Zanta Yun Yuzen.ቅድሚ 40 ዓመታት ዩን ኣብ ሰሜናዊ ቻይና ርእሰ ምምሕዳር ዞባ ሞንጎልያ ኣብ ዝርከብ ምድረ በዳ ማኣውሱ ቤታ መስሪታ ቤተታ ሓዳስ መርዓት ዩን ዩዘን ብሑፃ ተኸቢባያ ነይራ። ህቦብላ ንፋስ ከጨንቓን ብርቱዕ ዛሕሊ ኣብቲ ቦታ ንምንባር ክብድሃ ጀሚሩ። ዩን ግን ካብቲ ቦታ ክትግዕዝ ዘይኮነስ ኣብ በረኻ ተቐቢረ ካብ ምንባር ኣግራብ ተኺለ በግራብ ተኸቢበ ክመውት ይሕሸኒ ኢላ ምስ ነፍሳ ቃልኣትያ። ካብዚ ድማ ዝጅምር እቲ ንበረኻ ናብ ሓምላይ ቦታ ናይ ምቕ ያር ተበግሶ። እቲ ዝኣተወቶ መብፅዓ ንዕድሚያ ሙሉእ ውግእ ኣንጻር እቲ ምድረ በዳ ዝጀመረ እዩ። ምስ በዓል ቤታ ብዙሕ ፅዒሮም ብዝረኸብዎ ገንዘብ ፈልስታት እናገዝኡ ነቲ ጉዕዞ ፈሊሞሞ። በዓል ቤት ዩን ዝያዳ ገንዘብ ረኺቡ ብዙሕ ፈልስታት ንምትካል ዝበዝሐ ግዜኡ ኣብ ስራሕ ይሕልፎ ነይሩ። ገለ ካብቶም ዝሰርሖም ዝነበረ ኣህለኽቲ ስራሓት ሕጡብ ምጉታት፣ ድኹዕ ምፅዓንን ገዛውቲ ምህናፅን እዮም ነይሮም። ዩን እውን ኣይሓምቐትን ትሕግዞ ነይራያ። ድሕሪ ማእለያ ዘይብሎም ፈተነታት እቲ በረኻ ንኣሽቱ ውሑዳት ኣግራብን ሳዕርን ክረኣዮ

ጀሚሩ ቀስ ብቀስ ፍረታትን ኣእካልን ክዘርኡ ክኢሎም ንዖም ከፅልሎም ድማ ፅሕድን ፒዮፖ ዓይነትኦም ተኺሎም ምስ ግዜ እቲ ኣብ ሓደ እዋን ምድሪ በዳ ዝነበረ መሬት ናብ ሓምላይ ልሙዕ መሬት ተቐይሩ። ኣብ ዝሓለፉ 4 ዓመታት ዩን ዩዘን ልዕሊ 70,000 ኤክር ዝስፍሓቱ በረኻያ ገሪባቶ ሳላ ዝፀዓረት ብህቦብላ ዝናወፅ ዝነበረ በረኻ ሕጂ ናይ ሕርሻ መሬት ኮይኑ ፍረታት ኣግራብ ይዕምብቡ፣ ኣዕዋፍ ድማ ኣብ ጨናፍሩ ሰፈር ይሰርሓ ኣለዋ። ሓደ ካብ ምዕራፋት ዛንታ ዩን ምስ ሓደ ኣሜሪካዊ መምህር እውን ዝተኣሳሰር እዩ። ኣብ 1999 ኣሜሪካዊ መምህር እንግሊዝኛ ሮናልድ ሳኮልስኪ ብዛዕባ ዛንታ ዩን ዝገልጽ ሰነዳዊ ፊልም ኣብ ቴሌቭዥን ርእዩ። ብዛዕባ እታ ንበረኻ ናብ ሓምላይ መሬት ንምልዋጥ ኣብ ጻዕሪ ዝነበረት ዩን ዩዘን ካብኣ ክመሃር ኣሎኒ፣ ኣብቲ ትገብሮ ዘላ ወፍሪ ድማ ክሕግዛየ ክብል ምስ ውሽጡ ተረዳዲኡ $5,000 ድማ ኣወፈየ። ሳኮልስኪን ኣብ ውሽጣዊ ሞንጎልያ ምስዩን ንምርኻብ ኣሽሓት ኪሎ ሜትራት ተጓዒዙ። ንሳ ድማ ምዉቕ ሰላምታ ለጊሳትሉ። ካብ ንፅባሒቱ ሰዓት 4 ንጎ ተንስኡ ንፈልሲ ፅሕዲ ዝኸውን ዓሚቕ ጉድጓድ ምኹዓት ተመሃረ። ነዊሕ ከየፀንሐ ድማ ኣብ መዓልቲ 50 ኣግራብ ይተክል ነይሩ። ክዳውንቱ ብሓመድ ተሸፊኑ፣ ቆርበቱ ብፀሓይ ጸሊሙ፣ ኣእዳው ድማ ይረስሓ ነይረን። ምስ ናይዚ ግን ኣብቲ ጽንኩር ኩነታት ከይተሓለለ ልዕሊ 2,000 ኣግራብ ተኺሉ። እቲ ሓደ ግዜ ሳኮልስኪ ዘወፈዮ ገንዘብ ዩን 50,000 ኣግራብ ክተክል ኣኽኢልዋዩ። እቶም ክልተ መሓዙት ዩንን ሳኮልስኪን ድሕሪ 26 ዓመታት ኣብ ነሓሰ ኣብ ኦርዶስ ዳግማይ ተራኺቦም ብሓባር ድማ ሓደስቲ ፈልስታት ተኺሎም።

ጉጅለ ባህሊ ዞባዶ ብዙሓት ስነ ጥበባውያን መንእሰያት እተፍሪ ዘላ ጉጅለ ባህሊ እያ። ብዘይካ እዚ እውን ባህልና ኣብ ምዕቃብ እውን ዓብዪ ኣበርክቶ ትገብር ዘላ እያ። ንሎሚ ኣብዛ ስዕባ ተቐርብ ትሕዝቶ መደብና እምበኣር ምስ ጉጅለ ባህሊ ዞባዶ ብምዃን ኣብ ትልሂት፣ ኣብ ደርፊ ከምኡውን ኣብ ተዋስኦ ምስ ስነጥፋ ዘለዋ መንእሰያት ዝተኻየደ ዕላል ስዕቦ ክቐርበልና እዩ። ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ። ተኸታተሉ።

ኣብቲ ህያው ምርኢት ዝቐርበሉ ኣዳራሽ መሳርሒታት ሙዚቃ ድሃዮም እናስምዑ መድረኽ ይኸፍትዎ። እዚ መድረኽ ዝተፈላለዩ ተውህቦታት ተኣሳሲሮም ሓደ ዓብዪ ባህላዊ ስእሊ ዝቐርጽሉ ባይታ እዩ። እዚ ናይ ስራሕ ስኒት ነቲ ብሉፅ ናይ ባህሊ ውርሻ ህያው ብዝኾነ ኣገባብ ንምስናቕ ዝተኣኸበ ናይ ፍቕርን ሞያን ፍረ እዩ። ኣካል እዚ ጽባቓ ኮይነን ኣብ መድረኽ ተረኺበን ኣለዋ። እታ ብድምፂ ኣንቃንኣን ኣብቲ ናይ ኣእምሮን ልብን ተዓዘብቲ እትማርኽሉ ህሞት፣ እታ ናይ መድረኽ ብፀይታ ድማ ምስቲ ናይቶም ሙዚቀኛታት ሃርሞኒ ተሰማሚዓ ነብሲ ወከፍ ቃልን ዜማን ብኣካላዊ ምንቅስቓስ ክትርጉም ኣብቲ ተልሂቲ ምንቅስቓስን ዘለዋ ፍሉይ ተውህቦ ሒዛ ትቐልቀል። እቶም ካልኦት ዓጀብትን ሳዕሳዕትን እውን ንድሕሪት ኮይኖም ነቲ ድሕረ ባይታ ብምዕሩግ ምንቅስቓስ ክመልእዎ ከለዉ እቲ መድረኽ ከም ሓደ ዓብ ማዕበል ባህሊ ይናወፅ። እቶም ሙዚቀኛታት ብወገኖም ነቲ ናይ ትልሂት ፍጥነትን ርግፀትን ርእዮም ናይ ድምፂ ዓቐን ክውስኹን ክቕንሱንን ከለዉ እቲ ርክብ ናብ ፍጹም ስነ ጥበባዊ ሓድነት ይዓርግ። እዚ መሳጢ ውህደት እዙዩ ድማ ነቲ ናይ ህይወትን ጻዕርን ታሪኽ ማዕጾ ዝኸፍት ናይ ጽባቐ መእተዊ። ሚካልን ልዋምን ይበሃላ። ንመድረኽን ስነ ጥበብን ዘለዎም ፍቕሪ ካብ ንእስነተን ጀሚሩ እዩ ተቐሪጹ። ስነ ጥበብ ጽንዓትን ጻዕርን ፍቕርን ዘለዮ ዓውዱ ብምዃኑ ክልቲአን ኣብ መድረኽ ንምውፃእ ጻዕርታት ኣካይደን። ብውፅኢት ጻዕርህንን ድኻመንን ከዓ ኣብ ተልሂት፣ ደርፊ፣ ተዋስኦ እጃመን ዘበርክታ ዘለዋየን። ሚካል ያሬድ ኣብ 1998 ኣብ ከተማ ድባርዋ ተወሊዳ ተማሂራ ዓብያም ኣብያተ ትምህርቲ ንሚካል ፍልጠት ትቐስመሉ ጥራይ ዘይኮነ ነቲ ኣብ ውሽጣ ዝነበረ ዓሚቕ ስምዒታትን ሓሳባትን እትገልጸሉ መስኮት እዩ ነይሩ። ናይ መጀመርታ ናይ ስነ ጥበብ ስጉምትታታ ክትጅምርን ከላ

0: እቲ መሰረታዊ ባይታን መድረኽን ዝኾና ቤት ትምህርቲ እዩ ነይሩ። ኣብያተ ትምህርቲ ድባርዋ ነቲ ኣብ ውሽጣ ዝነበረ ናይ ስነ ጥበብ ተውህቦ ዘራብሕ ማእከል ኮይኑ ኣገልጊልዋ። ኣብ መኽፈትን መዕፀውን ዓመተ ትምህርትን በዓላትን እትቐርቦም ዝነበረት ፍሉያት ትልሂታትን ናይ ድራማ ተዋስኦታትን ዓብ ተስፋን መንጠር ባይታን ኮይኖማ
1: ኣብ ቤት ትምህርቲ ናይ ቤት ትምህርቲ ጉጅለ ባህሊ እየ ጀሚረ። ኣብኡ መዛሙር ኣብ መኽፈትን መዕፀውን ዝቐርብ ኣብ 20 ሰነ ዝቐርብ መዛሙር ገለ ነይሩ። ብድሕሪኡ ናብ ሃማማት እየ ተጠርኒፈ። ካብ ሃማማት እየ ከዓ ናብ ኤርትራዊት ጉጅለ ባህሊ ዝበሃሉ ከዓ 2009 ከባቢ ከዓ ተጠርኒፈ ማለት እዩ። ኣዝየ ንእሽተይ ቆልዓ እየ ነይረ። እንዳተላፅኹ ገለ ነጥየ ናብዚ ማለት እዩ። ነዊሕ ዓመት እንዳተላፀኹ ሰሪሐ። ብድሕሪኡ ኣብቲ ጉብዝ ምስ በልኩ ቅርብ ከዓ ናብ ተላሃይት ሰጊረ ማለት እዩ። ኣብ ትልሂት ከዓ ነዊሕ ዓመት ነጢፈ ከም ተላሃይት ኮይነ ማለት እዩ። ብድሕሪኡ ኣብ 2023 ከዓ ከም ድምፃዊት ናብ ድምፃዊት ሰጊረ ማለት እዩ።
0: ልዋም ዮሃንስ ጉዕዞ ቁልዕነታን ታሪኻን ኣብ ከተማ ደቂ ማሕረዊ ዝጅምር ናይ ስነ ጥበብ ኣጃባ ምርኣ ኣብ ሃዋመት እዩ። ኣብቲ ጽላልቲ ብምጽምባር ነቲ ኣብ ውሽጣ ዝነበረ ናይ ሳዕስዒትን ምውሳእን ተህቦ ከተማ ዕብሎን ኣብ ማሕበረሰባዊ ንጥፈታት ክትሳተፍን ዕደር ረኺባ። ብዘይክ እውን ኣብቶም ብሃዋመት እ ዞባዶ ውብን ኮሚሽን ባህልን ስፖርትን ዝውደቡ ቀነ ውዳቤታትን ባህላውያን ንጥፈታትን ንንኦ ዞባ ደቂ ማሕረ ወኪላ ክትሳተፍ ጀሚራ። እዚ ድማ እዩ ነቲ ጸኒሑ ኣብ ጉጅለ ባህሊ ዞባ ደቡብ ዘርኣየቶ ዕውዝ ኣበርክቶ መሰረት ዘንጸፈም።
2: ሃማቴ ትልሂት ትምህርቲ ነይሩ ድሌት ስለነበረኒ ከዓ ኣትየ ማለት እዩ። ሰለስተ ወርሒ ተማሂረ። ብድሕሪኡ ናይ ምምራፅ ነይሩ ናይ ዞባ ናይ ፌስቲቫል ተመሪፀ ከም ተላሃይት ከዓ ክሳብ ሕጂ ኣለኹ ማለት እዩ። ቅድሚ ናብ ዞባ መምፀይ ሕጂ ንዓደይ ወኪለ ደቂ ኣምሓረ ከም ቅነ ወዳበታት ብሃማት እየ ዝሰርሕ ነይረ ይወዳደር። ብኮሚሽን ባህልን ስፖርትን ከዓ ኣውራ ይወዳደር። ብድሕሪኡ ናብዚ ፌስቲቫል ተፀንቢረ ምዛ ጉጅለ ዞባ ደቡብ ተጠርኒፈ ፌስቲቫል ሰርሕ ኣብ ዓመት ዓመት ማለት እዩ ካብ 2019 ክሳብ ሕጂ 2026።
0: ጉጅለ ባህሊ ዞባ ደቡብ ንልዋምን ሚካልን ዝያዳ ዘድመቐን ዓብዪ ናይ ስራሕ ባይታ ዝሃበንን እዩ። ኣብዚ ጉጅለ እዚ ምስ ተፀንበራ ኣብ ወርክተአን ክዓዝዝ ጀሚሩ ምስ መድረኽ ዘለዎን ጥብቆ ዝያዳ እናሓየለ ክኸይድ ክኢሉ ኣብ ዞባ ውኸነ ሃገራዊ በዓላት ፌስቲቫላት ከምኡ ውን ኣብ ዝተፈላለዩ ባህላዊ መድረኻት ክሳተፋን ወሳኒ ተራ ክትፀወታን ክኢለን ምስ ግዜ ድማ ተራና በርክቶን እዘን መንእሰያት ክዓብን ካብ ትልሂት ናብ ደርፈን ተዋስኦን ክሰጋገር ክኢሉን።
1: ኣብ ትልሂት ክመፅእ ከለኹ መጀመርያ ሰለስተ ብሄራት ይወክል እያ ኣታዊት ጉጅለ ባህሊ ዞባ ደቡብ ማለት እዩ። ኣነ ከዓ ንብሄረ ትግርኛ ወኪለ የ መፀ። ኣብ ብሄረ ትግርኛ ክለሃይ ከለኹ ከዓ ኣብቲ ሽዑኡ ተፃወቱ ፀዋታታት ከዓ ንመርዓ ዝውክል ኣለዎ፣ ንማዕፂድ ዝውክል፣ ንወፈራ ዝውክል፣ ንምህለላ ዝውክል ብዙሕ ዓይነት ፀወታታት ኣሎ። ኣብ ግዜ ፌስቲቫላት ኣብ ዝተፈላለየ በዓላት ተጠሪፍና ንሰርሕ ማለት እዩ። ብተወሳኺ ከዓ ብዘይካ ኣብ ፌስቲቫል ከዓ ኣብ 24 ጉንበት ብዞባ ደቡብ ዝካየድ ፕሮግራም ከዓኒ ዕድላት ገለ ተባሂሉ ነይሩ። ሓደ ክልተ ዓመት ገለ ከዓ ደሪፈ ነይረ።

0: ስነ ጥበብ ንውሽጣዊ ስምዒት ብኣካላዊ ምንቅስቓስ እትገልጸሉ ሓደ ካብቲ ዝበለጸ መንገድታት እዩ። እዚ ዓውዲ እዚ ዘሕለል ጻዕርን ዓበት ዕግስትን ናይ ኣካላዊ ኾነ ኣእምራዊ ድልውነት ዝጠልብ እዩ። ኣብ ነብሲ ወከፍ ምርኢት ዝግበር ናይ ልምምድ ሰዓታት ብዓብኡ ድማ ነብሲ ወከፍ ትልሂት ውሽጣዊ መልእኽቲ ተረዲኢኻ ንህዝቢ ናይ ምስግጋር ከቢድ ሓላፍነት ነቲ ዓውዲ ጻዕሪ ዝሓትትን ሓላፍነት ዘሰክምን ይገብሮ።
1: ትልሂት

ሓሙሽተ ትስእ እቲ ብሓባር ገዲፍካስ እቶም ተላሃይቲ ጥራይ ንገብሮ ማለት እዩ። ሰሪሕና ሽዑ ከዓ ከም ሰብና ከዓ ሰዓት 8 ኣቲና ከዓ ምስ ሰብና ንሰርሕ ኣዝዩ ሓይሊ ዝሓትት እዩ ትልሂት እቲ ዝተዋሃበካ ስራሕ ሲ ብፍሽኽታ ነቲ ህዝቢ ክስሕቦ ዝኽእል ነገራት ትገብር ማለት እዩ። ብዓብዩ እቲ ሙዳ ውሽጢካ እንድሕር ኣሎ ኮይኑ ወኒ በቃ

ልዋም ካብቲ ሓባራዊ ስራሕ ወፃኢ ኣብ ውልቃዊ ስራሕታ እውን ዝተወሰነ ርሕቐት ተጓዒዘያ ኣብ ዝፈሪ ዘለዉ ዝተፈላለዩ ደርፍታት ከም ተላሂት ኮይና ኣብ ብዙሕ ቪድዮ ክሊፓት ክትረአ ጸኒሓያ። ናይ ተሊት ክእለታን መድረኽ ናይ ምቁፅፃር ዓቕማን ኣብ ሓያሎ ፍርያ ስነ ጥበብ ተሳታፊት ክትከውን ኣኽኢልዋዩ።

0: ሚካኤል እውን ኣብ ጉጅለ ባህሊ ዞባ ደቡብ ካብ ዝተፀንበረትሉ ግዜ ኣትሒዛ ዝተፈላለዩ ሃገራውን ባህላውን ደርፍታት ክተበርከት ክኢላ እያ። ንዝርዝር ፍርያታ ካብ ቃላታም
1: ደርፊ ኮ ክጅምርያ ሓደ ባህላዊ ደርፊ ቁር ክብድ ኢሉ እዩ ካብቲ ዘመናዊ ደርፊ ትደርፎ እቲ ባህላዊ ኣዝዩ እንታይ ዝበሃል እዩ ማስጥንቃቅ ዝሓትት እዩ። ኣብዚ ክትለሀ ከለካ እንዳደረፍካ ኢካ ትለሀ ሕጂ ብኸምኡታት ገለ ምሽ ብገለ ብገለ ጀስ ደርፊ ክደርፍ ኣለዋ ገለ ተባሂለ ናብ ደርፊ ተፀንቢረ ድሓንካ ይሓምኩ ንመስለኒ ኣድማዓይት ኮይነ ኣብዚ ብውልቂ ዝበዝሐ ንደርፎ ደርፍታት ናይ ሓባር እዩ ናይ ሓባር እዩ። ኣብተን ብውልቂ ዝደረፍናየን ደርፍታት ከዓ ሓንቲ ዘጎላይ ትብል ደርፊ ነራ ሓንቲ ምሸቶ ምሸቶ ትብል ደርፊ ነራ ሓንቲ ከዓ ሕዛበይ ትብል ደርፊ

ባህል ናፅነት ዝውክል ደርፊ ዝተሳተፍክዎ ከዓ ኣብ ቀዳማይ ዓመት ሃገርዩ መትከለይ ትብል ደርፊ ምስ ካልኣየይ ገጣማይ በረኸት ዜማ ከዓ ናይ ኣውተይ ነይራ ማለት እዩ። ኣብ ካልኣይ ዓመት ዘቕረብክዋ ከዓ ትልምና ትብል ኮይና ግጥሚ ገብርሂወ ፀሓየ ዜማ ከዓኒ የርምያስ ክፍለዝጊ። ሳልሳይ ዓመት ኣብዚ ናይ መወዳእታ ዘቕረብክዋ ደርፊ ከዓ ሃገርዩ መትከለይ ትብል ኮይና ግጥሚ ተስፉ ኪሮስ ግራይ ዜማ ከዓ በራኺ ወዲ ሻሓ ማለት እዩ።

0: ሚካኤል ኣባል ጉጅለ ባህሊ ሓይልታት ምክልኻል እዚ ምብራቕ ጉጅለ ባህሊ ንስሪ ብምዃና ኣብ ምዝንጋዕ ሰራዊትን ኣብ ሃገራውን ህዝባውን በዓላት ደርፍታት ኣብ ምብርካት እውን ትርከብ። ኣብ ንወሰ ወከፍ ልምምድን ምርኢትን እቲ ዘለዋ ናይ ተልሂት ድምፅን ምውሳእን ክእለት ብምንፅብራቕ ኣብ ኩሉ ንጥፈታት እዛ ጉጅለ ዕብዙ ኣበርክቶ ተፃዊታ እያ።
1: ኣብ 218 ተጠርኒፈ ከምዚ ዝብለካ ብትልሂት እየ ተጠርኒፈ። ዋላኡ ከም ኣጣፃኢት ብትልሂት እዩ ነይሩ። ብድሕሪኡ ምስ ግዜ ኮርሳት እንዳወሰድካ ዝኸይድ ናብ ድራማ መፅ ማለት እዩ። ብድሕሪኡ ዶ ድሕሪኡ ከዓኒ ናብ ደርፊ መፅ። ኣብ ሓደ ዓውዲ ጥራይ ኣይኮንካ ንኮፍት እቲ ክትፍትን እቲ ክትፍትን ክትክእል ኣለካ። ስለዚ ዕድል ዋሃበካ እሞ ንስኻ ካ ትፍትኖ እንተ ድሚዕካ ትሰርሓሉ እንተዘይ ኣድሚዕካ ከዓ ትገድፎ።

0: ኣብቲ ጉጅለ ኣብ ሰለስተ እዩ ዝነጥፍ ኣብ ሰለስተ እዩ ይነጥፍ። ኣብ ሃገራዊ በዓላት መደብ ወሃብና ዑደት ሰራዊት ፌስቲቫል ተመሳሳሊ ማለት እዩ። ዕድላት ይውሃብና ዕድላት ይመፅና ወይ ኣውደ ዓመት ግዜ ኣውደ ዓመት ኣብኡ ከዓ ኣብ ሰለስተ እዩ ይነጥፍ ማለት እዩ።
1: ካብ ልበይ ክእ ፍትው ዘበለኪ ሕሮም ኢለ ትንፋስ ይኽናይ
2: ዘላይ ንዓይ
3: ኩሉ ኮ ድሕረ እዩ ኣነ ዝበልኩ ክጥራይ ኢኻ ክትከብ ዘለኪ።
4: ፊልምታትን ድራማታትን ሓደ ካብቲ ንልዋምን ሚካልን ዝያዳ ናብ ህዝቢ ዘቐርበንን ተውህበን ዘርኣየሉን ዓውዲ እዩ። ኣብ ፊልምታት ዘለዎን ተሳትፎን ኣብርክቶን ርእሱ ዝኽእለ ኩርናዕ ዝሕዝ ኮይኑ ንዝውሃበን ገጸ ባህርያት ክላበሳ ዝገብሮ ጻዕሪ ናይ ልምምድን ናይ ቀረጻ ግዜን ኣርካሚ ግዜያት ምስ ኩሉ ነቲ ፍርያት ውዱእ መልክዕ ክሕዝ ዝጠልብ ውህብ ኩነታት ከም ርድኡ ቆጺርና ተሳትፎኦንን ኣበርክቶኦንን ክንጠቅስ
5: ኣብ ናይ መጀመርያ ስራሐይ ጽዋ ጎበና ፍርዲ መሬት ጓል ወርዒ ሰብ በታኺ እምነት ፋኑስ መብፃዕ ገዳም ልቢ ጎርዞ ካልእ ከዓ መርዓት ሕፁመት ኣሎ ከዓ ዘይተዘርግሐ ዝሰራሕኩ
3: ስምዐስከ ንስኺ
6: ብህውናሻይ
3: እንታይ ኮይነ ኢልከ ኢኺ ሙሉእ ትዛላይቲ ዘርባቤል ክትብሉ ዝሓደርኪ
6: ኣትውነሸይ
3: ባዕሉ ክትፈልጢ ኣበይ ክትፈልጢ እዮ ኮ ይብለክ ኣለኹ
6: ወላ ከመዘዝ ኣብዛ ገዛ እንተሓውበይ እምበሪ ካልእ ዳኣሞበይ ክፈልጦ
3: እንታና ክዳኣሙሉ እቲ ላይቲ ዝርባቤል ከብለካ ሓዲሩ
6: ውነሸይ ኣነ ጥራሽ ሰብ ክውፃዕንኩ ጉዳእ ናይደልየኒ ድሓር ድማ ዘርባቤል በዓል ድንቂ ክእለት እዩ።
0: ፊልም ክጅምር ከለኹ እኮ ብጆርጆ እየ ጀሚረ ጆርጆ ክጅምር ከለኹ 2019 እዩ ነይሩ ክሳብ ሕጂ ከዓ ኣብ ጆርጆ ክልተ ጸሎት የለን ዕርፊ ሳውን ዓርኪ ርእሲ ሰትሪ ህያብ ንጉስ ጥላሎት ጸላም ጎሮቤት ገለ ዝኣመሰላ ፊልምታት ከ ተሳቲፈ ኣለኹ ማለት እዩ።
7: ብጣዕሚ ቆልዓ ዓይለኒ ክብ ልዕሊ ጥርጣረ ክትሕድሪ ግቡእ ኣይኮነ
8: ቶማስ ወደይኮ ዕድሚ ኢዳ ይቆልዓ ዘሎ እምበራ ተሓሳስቡ ልዕለየን ልዕሊ ከንቆቃሕ ልክዕ ከመቦ ድሓር ከዓ ንሱን ጥርጣር ያራጊድ ወሎ ኣምራ ይበግሶ ወፅያ ዶ
7: ወፅያ።
4: እዘን ኣብ ጉጅለ ባህሊ ዞባ ደቡብ ብንጥፈትን ተወፋይነትን ዝፍለጣ መንእስያት ነቲ ኣብ ናይ ጥበብ ጉዕዞአን ዝተፈጥረለን ብሉፅ ባይታን ዕድላትን ብዓብዪ ሓበነን ዝዝክርኦ ንጥፈታትን ክእለትን ንኸማዕብላ ዝሓግዘን ኮሚሽን ባህልን ስፖርትን ዞባ ደቡብ ከምኡ ውን ንደረኺተን ዘዕብየ ሃማመተ ዞባ ደቡብ እቶም ካብ ፈለማ ጀሚሩ ብጸሎትን ፍቕርን ዘሰነይዎን ክቡራት ወለደን ጽኑዕ ድጋፍ ዝሃብን ስድራ ቤተንን ኩሉ ግዜ ኣብ ጎነን ዝቐሙ መሳርሕተንን ዕዙዝ ምስጋንአን ብምብጻሕ ብፍሉይ ድማ ሚካል ነቲ ኣብ ጉጅለ ባህሊ ንስርን ብናይ ቀረባ ሓለፍታን ዝግበረላ ኩሉ መዳይዊ ሓገዝ ብምዝካር ነቶም ኣብ ስርሐንን ውልቃዊ ህይወተንን ዓንዲ ሕቆ ዝኾንዎን ኩሎም ወገናት ካብ ልቢ ብምስጋን ተፋነይናና። ንሕና ድማ ኣብ ሓድሽ ምዕራፍ ህይወተንን ጉዕዞ ስነ ጥበብን ዓወትን ኣሳልጦን ንምንየለን።

ክብራት ተኸታተልትና ትሕሶታት መደባት ሞዛይኮም ትከታተሉ ዘለኹም ኣስዒምና ድማ ኣብ ኔፓል ዝርከብ ማድሃኒ ዝበሃል ፍሉይ መዓር እዩ። እዚ መዓር እዚ ካብ ኣገባብ ምህርቱ ጀሚርካ ኣዝዩ ካብቲ ካልእ መዓራት ፍሉይ ዝገብሮ ከምኡ ድማ ዓለምለኻዊ ተፈላጥነት ዘለዎ ኣዝዩ ሃብታም ዝኾነ ንጥዕናና እውን ኣዝዩ ኣገዳሲ ከም ዝኾነ እዩ ዝንገረሉ። ምሉእ ትሕዝቶ ብዛዕባ ማድሃኒ እንታይ እዩ ዝብል እምባር ኣብዛ ስዒባ ትቐርብ ትሕዝቶ መደብና ክቐርበልና እዩ። ክትከታተሉ ብኸብሪ ንዕድመኩም።

0: እዚ ከባቢ ኣብ መንጎ ቲበትን ህንድን እትርከብ ሃገረ ኔፓል ዝርከብ ኣፃድፍ እዩ። ኣብቲ ዝበረኸ ጫፍ እቲ ገደል ድማ ምእካብ ምህርቲ መዓር ይካየድ። ብሓፈሻ እዚ ከባቢ ካብ ሂማላያ እቲ ዝበዝሐ እቶት መዓር ዝርከበሉ ቦታ እዩ። እቲ ዘገርም ድማ እዚ ኣብዚ ከባቢ ዝርከብ መዓር ካብ ንቡር ወፃኢ ዝኾነ መዓር ከም ዝኾነ እዩ ዝንገር። መዓር ከም ልምዲ ኣብ ዝተፈላለየ ከባቢታት ዓለም ምስ ከባብያዊ ፅልዋ መቐረቱን ጣዕሙን ሕብሩን ክፈላለ ንቡር እዩ። እንተኾነ እዚ ኣብ ኔፓል ዝርከብ መዓር ዘይተለመደ መዓር እዩ። ከመይ ንዝብል ሕቶ እዚ ዝረኣየና ዘሎ በፃሒ ንመጀመርያ ግዜ እዩ ናይዚ ከባቢ እዚ መዓር ዝጥዕም ዘሎ። ሓንሳብ ካብቲ መዓር ምስጠዓመ ድማ ናይ ሃተፍተፍን ዓጀውጀውን ፀቕጢ ድቃስን ባህርያት ከንፀባርቕ ጀሚሩ።
1: It's been a few hours since I ate the mad honey, and last I checked, Megu was feeling sick. I'm going to see how he's doing now.
2: How are you feeling, man?
3: Not good.
0: ናይዚ ከባቢ መዓር ካብ እቶት ምህርቲ ኣትሒስካ ኩሉ ወገናቱ ፍሉይ እዩ። ፈለማ ሓረስቶት ምህርቲ ክምእርሩ ናብቲ ኣፃድፍ ዝወሓጦ ከባቢ ክድይቡ ሂወቶም ኣብ ምልክት ሕቶ ኣቐሚጦም እዮም ዝኸዱ። እቲ ምብርባር መዓር ድማ ኣብ ዓመት ክልተ ሰሙን ጥራዩ ዝብርበር። እቶም ኣናህብ ዋናታት እቲ ከባቢኦም ዋና ገዛእ ነብሶም። ሓረስቶት ናብቲ ናይ ምህርቲ ቦታ ከይዶም መዓር ክብርብሩ ኣማኢት ሜትሮ ውሕስነት ዘይብሉ ኣፃድፍ ኳሓኹሪ ይግደዱ። ዝዓጥቅዎ መሳርሒ ካብ ብገመት ዝተሰርሐ መደያይቦ ዝሓልፍ ኣይኮነን፣ ዝኾነ መከላኸሊ እውን ኣይጥቀሙን። እንትርፎ ኢዶምን እግሮምን ፃዕሪ ናይቶም ሓረስቶት እውን ኣብይ ዕዳዎም እዩ ዝንበብ። ሓድሽ ዝተቐንጠበ ኣቕፅልቲ ኣብ ውሽጢ ትኪ ክፈጥር ዝኽእል ዕንፀይቲ ጠቕሊሎም የዳልዉ። እዚ ነቶም ዕስለ ንህቢ ትኪ ፈጢሮም መዓር ንኽብርብሩ ይሕግዞም። ካብቲ ጥማር ቆፅሊ ዝወፅእ ትኪ እቶም ዕስለ ክፃወርዎ ኣይክእሉን እዮም። ቁመት ናይ ሓደ ንህቢ ኣብዚ ከባቢ ዝርከብ 3 ሰንቲሜትር ይበፅሕ፣ ክልተ ዕፅፊ ናይ ሓደ ንህቢ ማለት እዩ። ዝነዝሕዎ ሕንዚ እውን ኣዝዩ ሓያል ከም ዝኾነ እዩ ዝንገር። ሓረስቶት ኣብቲ ቀዋምነት ዘይብሉ መደያይቦ ክድይቡ ሌጣ እግሪ ኮይኖም እዮም መስርሕ ብርበራ መዓር ዘካይዱ። እቲ ሰፈር ኣናህብ ብጸሊም ክዳን መሰል ዝተሸፈነ ይመስል። ኣብ ዙርያ እቲ ሽፋን ቀሪብካ ምስ እትዕዘብ ግን እቶም ዕስለ ዓሪዶምሉ ዘለዎ ስፍራ እዩ። እዚ ናይዚ ከባቢ መዓር ብልምዲ ማድሃኒ ማለት ዕቡድ መዓር ተባሂሉ እዩ ዝፅዋዕ። ብዓለም ደረጃ ድማ ተፈላጥነቱ ኣዝዩ ልዑል እዩ። እዚ ዓይነት መዓር ብተፈጥሮ ካብ መርዛማት ኣትክልቲ ዝወፅእ መዓር ብምዃኑ መጠን ልዕሊ ሓደ ማንካ ወይ ድማ ካብ ዓቐኒ ላዕሊ ምዝውሰድ ናብ ሃተፍተፍን ናብ ምስካርን ገጹ ይወስድ።
1: Soon after, I started showing similar symptoms to Megu. My body temperature dropped suddenly, and I wrapped myself tightly in the first blanket I could find.
2: Is coughing normal?
4: You want some water? Tea?
2: Yes. Look, this is hot?
4: Yes.
2: I don't feel any heat.
0: ታሪክ ከም ዝሕብሮ መሰረት በዓል ስልጣን ኣጽዋር ኣብ ግዝኣት ግሪኽ ዝነበረ ጸኔፓን ከም ዝፀሓፎ መሰረት ኣብ 401 ቅድሚ ልደተ ክርስቶስ ዝነበረ እዋናት ግዝኣተ ግሪኽ ኣብ ውግእ ዕቡድ መዓር ከም ባዮሎጂካዊ ኣፅዋር ተጠቒሞም ጸላእቶም ከም ዝመረዙ ሰነዳት ይሕብር። ብተወሳኺ ኣብ 18 ክፍለ ዘመን እውን ዕቡድ መዓር ናይ ምስካር ባህሪ ከም ዘለዎ ዝተረድኡ ፋብሪካታት ኣልኮላዊ መስተ ኤሮጳ ንዕቡድ መዓር ከም መሳርሒ ክጥቀምሉ ከም ዝጀመሩ እዩ ዝፍለጥ።

ዕቡድ መዓር እቲ ዝኸበረ መዓር እዩ። ምኽንያቱ ኣብ ዝተወሰነ ከባቢታት ጥራይ ዝርከብ ኣብ ርእሲ ምዃኑ፣ መስርሕ ምህርቱ እውን ባህላውን ሓደገኛን ስለ ዝኾነ እቲ ዝኸበረ መዓር ኣብ ዓለም ይገብሮ። እዚ ደሚቕ ቀይሕን ጸሊም ሕብሪ ዝውንን ዓይነት መዓር ኣብ ዝተፈላለያ ሃገራት ኤሽያ ከም ባህላዊ መድሃኒት እዮም ዝጥቀምሉ። እቲ መዓር ዝውንኖ መርዛን ባእታ ኣብ ሰብነት ናይ ምፍዋስ ተኽእሎ ይውንን። በንጻሩ ልዕሊ ዓቕን እንተተወሲዱ እውን ኣሉታዊ ሳዕቤን ከም ዝኸትል እዩ ዝንገር።

ካብተን ኣዛነይቲ ዝኾና ትሕሶታት መደባት ሞዛይክ መደወይ ክነሕዝናልኩም ቀሪብና ዘሎና ዝተፈላለዩ ኣዘናጋዕቲ ዝኾኑ ቪድዮታት ሒዝሃልና ቀሪባኣላ። ናይ ሎሚ ሰሙን ዘወሃደልና ድማ ኤዲተር ያፌት ተኽለ እዩ። ኣብዛ መደብ እዚኣ መደወይክ ማለት እዩ ዝኾነ ቪድዮታት ክትልእኹልና ምስ እትደልዩ ድማ ቁፅሪ ቴሌፎን 12512 ኣብ ናይ ስራሕ ሰዓታት ብምድዋል ክትረኽቡና ትኽእል ኢኹም። ትዘናግዑ ፍሻኽ ንኽትብሉ እምበኣር ናብ መደወይክ ከስግረኩም እየ። ተኸታተሉ።

0: Bỏ cái túi xuống.
1: Cứu bạn.

0: vứt rác gì ở xe tao.
1: Sorry.
2: Ai?
3: Chú đi đi ra đâu?
4: It is.
0: Mà.

mata nih gue. Mata nih gue, Pak. Me at the

ኩራተት ዓዘብትና ትሕዝቶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይድ ዘሎ ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል 17 ክፋላ ስዕቢ ክቐርበልና የ ብሓባር ንከታተል።

0: ክንደይ ጽቡቕያ ወይ ኣብ ጸገም እኳ ከምዚ ዝመሰለሲ እንተ ጥዕምዋስ እንታይ መሰለት ነይረ
1: ሰላም እሞ ብሓደ ኢና ንመሳይናምስ
2: ትላገፅ ኣለኒ እቲ ምሕዳር ተተረፈስቲ ንምሳይ ባኽን ኸስበሉ ግድ
1: ሓረየ መቂ
3: ብጣዕሚ ተሓጊሰ ኣለኹ
4: ተተኸል ኮ መሓሸንቲ ሙዚት
1: ድምጥራይ በልቲ በኣሎ
4: በይንኽ ኣትሚካን ዋ እንታይ ዳኣ እንዳሕሪ ትምለስ ፀጉሙ ፀገምኪ ስለ ዘይኮነ ዲኽብካ ክሰምዖም ነርንትብ ዘለኹ

0: ሄኖክ፣ እዚ ንዓይን ንኣኻን ኣጋጢምና ዘሎ ፀገም ብዝኾነ መንገዲ ከጋጥመና ኢለ ሓሲበ ይፈልጥን እዩ።
1: ፅገም ከ እንከ
0: ፀገም እንተይ ዘይከውን ሞ ክንዚ መረሓሓቐና።
1: ሰሊና፣ ኣነ ንስኽን ካብ ብቆልዕትና ፅቡቅ ጌርና ንፋለጥ ኢና። ኩለ እንትና ክፈልጦ ኩለ እንትናይ ካ ፅቡቅ ጌርና ክፈልጥ ኢና። ድሕርቲ ዝመለስ ክለይ መልስስ እንታይ ክብለ ክፅበይ ደለኽ? ሕጂ ካ ዝሕሉፍ ሓሊፍክስ እንታይ ፀገም ክትዓትኒ? ፀገም እስኺ ክትፀገም።
0: ሄኖክ ኣይትሕረቕሞ፣ ፀገም እንተልይውን እኳ ካልእ ክኸውን እዩ ዝግብኦ መፍትሒኡ።
1: እንታይ እያ ትብለን ዘላ ወደ ዛባዚ ዳሕርቕ ተረኸበ ዳ ሓርቕ ንፈለኻ ዋ ብዝኾነ ዳሓን ኣይደልኒ ዘርባ እንታይ ክደሊ ክፅቕመ ይኹ
0: ኩነታት ካ ኩሉ ይርድአኒ እዩ። ሕጂ ግን ፀገመይ ክፀወርሓ ግዘን በጃኻ
1: ፀገመ ወደ ሓንቲ ይኮነና ኣይንታይ ክን
0: ምሳኻ ፍቕሪ ዘይመውዳቐይ ክምዓቢ በለላይ ትቕፀረለይ ሕጂ ግን ናትካ ሓገዝ ዘለ እዩ መፅ
1: ንኮ ብጣዕሚ ኳ እዩ ግርን ዝብለኒ ናትከ ንዓዲ እዩ እንታይ እዩ እንታይ ደሊ ኸ ክፀቡ ኢኸኒ
0: ብተዘዋወሪ መንገዲ ድሌታት እየ ነጊረካ እዩ ነቲ ናይ ሕልመይ ወዲ ንክረክብ እውን ብዙሕ ፅዒረን ይፀዕር ኣለኹ ንስኻ ከዓ ከንደበት ገፅ ክልእካኒ ተመሊሰ ከዓ ዘይሓሰብኩ
1: እንታይ ዘይሓሰብኩ
0: ገና ዝሓሰብኩ ከይፈፀምኩ ከለኹ ናይ ምክኤለት ተፃብቆ መፂዎ
1: ስምዐኒ ኣሎ ዘይሰማዕና ጉዳይ ስለ ዘለኹ ንዕረቕ ሞ ተረዳዲእና ናብ ንቡር ሂወትና ክንምለስ ዘይኮነን ምክንያት መምፅኢኺ
0: ንሱ ዝዓበየ ድለይተ እዩ ኣብ ናይ ምልኽኣ ክትሕግዘኒ እዩ ሓሳቢ
1: ናይ ምክኤለ ጉዳይ ዋላ ሓንተ ገብራ ይክእልኒ ያ ዋላ እውን እዚ ምክኤለ ገይርዎ ደሎ ክነግረኪ ይድግፎ እምበር ኣይቃወሙን ደስ ይብለኒ
0: ሄኖክ
1: ዋ እሳይ መልሲ ዝኾነ ሓንቲ ዕረ ይኮንክን ጭቃ
2: ዳንሓ ወይ ከመይ ቀኒኻ ቁርባ ይሓሸካ
3: ዳንሓ ወይ በጃ ሓግዘኒ ተዛረብ በጃኻ ንሚካል ነዚ ዕሸ ንርአ

0: እንታይ ኮይኑ እዚ ወዲ ዝዓፀን ዘሎ? ንሱ ትጆን
1: ድሓና ይኮንኩም እንዲኹም
0: ኣነ ዝፈልጦ ዘጋጠመ ነገር የለን። ብቕንያቱ ግን ካባይ ዝሃድም ዘሎ ኮይኑ ስማዓን ኣሎ
1: እሞ ኣቐዲምካ ተዘራርቦ ካብ ኣፉካ ትሰምዖ
0: ኣበይ ምስ ረኸብኩዎ ዓፅወኒ ዘሎ ራእዮ እንዳ

0: እይ ታርሓን ዲኻ
1: ሰሪሒ ዝኸሎ ክትድውለለይ ፀኒኻ
0: ዋላ ብቕንያትኸ ብዝኾነ ናይቲ ዝበልኩካ እንታይ ጌርካ
1: ማይ ክዓርከይ ኣሪከይ ከመስለኒ ምሽ ሰብ ርኺበልካ ኣለኹ ኢለካ
2: ባዕልኻ ዘይኮንካ ናብ ዝበልኩልካ ተታሓዝና ክንከ እዩ ዝበልካኒ
0: ኣሃ ኣታ ከኡ ምባኢልካ እንዲኻ በቃ ምስራሕ መምፃእ ስራሕ ኣለኹ ብሓንሳብ ንከይድና
1: ፀገም የለን ክመፀከ
0: ሓራይ ሓራይ ሓራይ ጆና ዓርከ ቻው ቻው ንዓይ ድላዊ ከምኡ ኮይኑ ክስምዓ ኣንቐኒ
3: ላሕዝ ወደ

0: እንታይ ዝኾነ ኣለኹም?
1: ዋ ካብ መዓስ ናብ ኣፈንጫ ኢዶም
0: እንታይ ድ ኮይነ? ኣታታርያ ኮይነ ዋ ካብ መዓስ ናብ ኣፈንጫ ኢዶም

0: ኣመና ወዲ ኣለኹ ብኩሉ ነፈር ይመፅ
1: ንሓንቲ ወረቐት ፍርያም ሰዓት ምልኽ ዝደልካ ኣሎ ሓደ ሰብ ደይኮን ዝፍርመለ ሃባስካባ

0: ላ
1: እምቧ ክሳብ ሕጂ ጥራይ ደቂሰ ኣሎ ከይትብልኒ
0: ዮኒ
1: እንታይ ዳ
0: ከም ሎም ዓንቲ ተበሪህንን ተሓጉሰን ደቂሰ ይፈልጥኒ ከመይ ሓዲርካ
1: ኦይ ኣነስ ቀባሕባሕ ክብሪ ከይደቀስኪ ሓዲረ
0: ይሄ ተፀሊእካ ድዩ
1: ኖኖ ኣነ እዛ ንግስቲ ልበይ ማዓስያ ክረኽባ ኢለ ክሓስብሲ ከይደቀስኪ ሓዲረ ንስኻ ግን ሓቂ በጢክለካ ሓዲር ግምሽ
0: ኣነ ዋላ ኮ እዚ ንጉስ ልበይስ ብኣካል ኣብዚ ምሳይ ካብዘ ሃለወስ ብሕድመይ ክረኽቦ ኢሎ ከየደቂሰ ንስኻ ግን ሕልመይ ከይወዳኡ ክተሲኢኻኒ
1: እሞ ማዓስ ዳ ንረኽብ
0: ኣንዳ ዋላ ሕጂ
1: ኢልኪ ሓጂ ክላሳላት ንምበር መፀኹ ነረ ድሓርካ ሰብሪ ከምኡ የክባዝ ፍቅሪ ብልቢ ሃገር ይተእትው እዮም
0: ስስድሃን ኣይንሕሸይና ሃምቀ
1: ከዛ ርበኪ ለ ድሓን ቤቢ እሞ ክሳይ ግበሪ ካብ ክላስ ምስ ወፀኹ ሎም ዓንቲ ብሓንሰብ ንምሳሕ
0: ሃራይ ናይ ንግሆ ፍርኦ ዘለኹ
1: ማሚ ኸ ከመይ ኣላ
0: ማማዳ ፅቡቅ ኣላ ሙሉእ ብሙሉእ እንዲ ሓዋይ ሕጅዳ
1: ፅቡቅ ፅቡቅ እሞ በቃ ብሩህ መዓልቲ ግበረልና
0: ንኹልና
1: ኦኬ ቻው ሳምሪቴ ባይ

0: ሄኖክ ብሰሊና ይቀሰም ብተወሳኺ ብዙ ኣርእካ ኣለኹ
1: ዋሃቀፈ እቲ ሰብ ማዕና ንቀኒና
0: መሊቑካ ደስ ዝነበርካ
1: ማሓሸ
0: ከም ማሓሸ ካብ ደዓ ብዳ እንታይ
1: ማይክ ኣነ ብልዕሊ ሰሊና ዘለኒ ፍቕሪ ኩሉ ነገር ነጊረካ እየ ንዓኻብ ዝቀረበ እዋን ኩሉ ገሊፀላ እየ ዘለኒ ፍቕሪ ግን እዛ ክትቅበለኒ ክሰምዓኒ ከኣለት ብሰንኪ መን ምዃኑ ኸ ፅቡቅ ገለ ፈሊጡ ኣለዎ
0: ሚልዮን ሓቀይ
1: ወንሱ ብሰንኩ እሞ ካልወዲ ከይኮንስ ሚልዮን እምበር ዶ ከንታይ ዓይነት ወዲ እዩ ትፈልጥ እያ ማይካስ ምሕጋዝ ኣብሃና ሰእልካ ርኢኸ እያ
0: ሄኖክ ኣይትጋገንዶ ንመን ተፍቅር ኣነ ክውስነላይክ የለን

0: ሰብ ግን ካብ ኣኸ ርሕቆን ከምዘይትረኽቦ ንገብር ክእል እየ
1: ስኮኮ ዶ
0: ኣታ ሄኖ ካልእ ሓሳብ ዳኣ ንፅምር ስእልካ ዶ ሰብ ስገቡ ጉድለት ካ ኣስኢነሉ ብሶም ኩነታ ኣዝዩ ብሉፅ ዝኾነ ብኡ ከይኮስረ ፈሪሐ ብዓብዪ ብዓብኡ ካ ነዲኡ ዝሃብኳ ስራሕ ስለ ዘሎ ከይፈሽለ ንፈሪሐ
2: ሰዲ እንታይ ዓይነት ስራሕ ብምንታይ ክትረኩ
0: ኣታ ገንዘብ ኣራኺብና ወደይ
2: ገንዘብ ትኮይኑ ዳ ኣነ ዶ ይሰርሑ ስራሕ ድዩ

0: ኣገለን ገብሪን ኣደኻ ከመይ ኣላ?
1: ድሓነ መዳ እንታይ ሙሳለኹም እንታይ ተሳኢኑ ሕጂ ብእግራኹም ክትቀሳቀስ ጀሚረ ኣብ ካሕሶኹም ጥራይ ውዕል ኣሎ።
0: እንታይ ጌርናልካ ወርድን እንታይ ጌረልካ? ጃንካ መዝሓዘ
1: ሚክ ተኾን ከተ
0: ሓዘዶ ሓዘ ጥራይ ሓዘ
1: ኣተ ሚክ በዚሑ ዋሲ ተድሓለፈ ድሃብካና ኳ ደይተወድእ
0: ዳሃንዳሃን ሓዘ ጥራይ ክልጥፍ ኢለ ክድውለልካ ይትለልካ ፅናሓ
2: ፅንሕ ዚኸ
0: ቁርብ ፀንሕ ኣነ ከይድ ሃርቻ ሃርቻ

0: ግዘራዊ ካንዲዳ ኣድልየ ነይረ።
1: ይሰርና ድሓን ድያ?
0: ናይ ድሓን እየ፣ ግን ሎም ባሕሊ ጉዳይ ክንዘራርብ ደልየ ነይረ። ብጥዕሚ ካርኹም እንታይ ኣለካ ድዩ?
1: ሎም ወላ ሓንቲ የብለን። ናይ ድሓን ድኸ?
0: ድሓን እየ፣ ብሓደ ኣገዳሲ ጉዳይ ክንዘራርብ ደልየ።
1: እሞ ንምንታይ ቆፅራሊ ብእና እንዲና ዘለና
0: ኖኖ ኣብዚ ክኸውን ኣይክእልን እዩ። ድሓር ከማን ከምዛ ዘይተቋፀርና ነንበይና ኢና ከብዚ ክንወፅእ። ብድሕሪኡ ኣብቲ እንዳሰመረ ድኳን ተረኺብና ብሓንሳብ ንኸይድ።
1: ራይ ድሓ ሞ ብገዛ ገይራ ክመፅኪ
0: በቀድሓን ፀገም የለን። ብዝተኻለ መጠን ዝኾነ ሰብ ከይፈልጥ
1: ካብ በልክዳ ድሓ ፀገም የብሉ።

0: መቸም በዚ ክትነብሩን ፀናሕኹን በዚ ኣብዚ ወረቐ ዝተዓዘብኩን ዘሸግር ነገር ኣሎ ኣይብልን እዩ። ፅቡቕ
1: ሕጂ ትመስራሕ ከመይ ከመይ ይኸው?
0: መጀመርያ ንሕነት ናይ ሓወኻ ክትብል ከምዚ ትገብር ምህላውካ ከመስግነካ። ሓወኻ ናይ እምሮ ፀገም ከም ዝገበረ ብሕክምና እንድዕር ተረጋጊፁ ንንብሮት ምምሕዳር ዝምልከት ኣብዚ ሓፀረ እዋን ኣብ ቤት ፈልጥ ክውዳእ ዝኽእል እዩ።
1: እቲ ናይ ሕክምና ኣረጋግፅና ወዲና ኢና
0: ርእዮ። እቲ መስርሐ ድኹም ስለ ዝጅመር እዩ ዝነገረካ ዘለኹ። ነዚ ንምግባር ግን ናይ ቀረባ መቕርቡ ከም በዓልቲ ቤት ወይ ምን ደቁ ክሕተቱ ዘለዎ
1: ደቁ እኮ የብሉን በዓልቲ ቤቱ ግን ፀገም የብሉን ኢላትመ ዋላ ናብዚውን ሒዝና ያ መፅ ክኸል ኢና።
0: ፅቡቅ ንኩሉ ዝተዳለካሎ ኢኻ ትመስል
1: ወታይ ደኣ ንክሓወልና ብዙሕ ፅዕርና እንተፀቢና ኢና ኮነልና ግን ኣይከኣለን። ናቲ ከይኣክልካ ተኣፍቱ ብላሽ ክጠፍእ ስለጀመረ ኢና
0: ረዲእካ። ዝኾነ ነዚ ጉዳይ ወስና ውዕል ጌርና ስራሕና ክንጅምር ቁርብ ዕድል ክትበኒያ ኣድራሻኹም ኣብዚ ስለ ዘሎ ባዕለይ ዶ ክድውለልኩም
1: ፀገም የለን ሓረ
0: ይቐኒልና
2: ይቐኒልና።

0: ጀማዓርከ ሕጂ ዝወዳእ ኮይኑ ተሰሚዐኒ ደቀ
1: ንኣይስካ ውረጌና
0: ቴንክ ዩ ጀማዓርከ ቴንክ ዩ ቴንክ ዩ በቃ ቴንክ ዩ
1: ኣታታ ኮንካታ ከዘርበካ ኢለ
0: ትገብሮ ዘለካ ማዕርክ እንደይ ሓጋዚ ምዃኑ በዕለ ራእዩ ዝፈልጦ ካልእ እታ ክብለካ ደለ ይመስልካ
2: እንታይ
0: ብዛዕባ ሙዚታ ኣለካ ዳሂ
1: ሓቂ ዘረባ ክሳብ ሕጂ ዳሃ ይገበርኩ ግናስ ነቲ ሰብ ነቲ ስራሕ እንትላማምሉ ሞ ብድሕሪኡ ፅቡቅ ጌርና ጉዳይ ና ክንሕዞ ዘይኮና እንተባሂልና
0: ፅቡቅ ኣለኻ ሕጂ እቲ ጉዳይ ክንጅምሮ ግዜ ኣኽኢሉ ኣሎ
1: እንታይ ሞ ፀገም ኣለዎ ኣብድና እንዲ
0: ኣነ ኮ ንዓኻ ምርካበይ ዕድለኛ ይጥራይ ክብል ዝኽእል ግና ከምዚ ምዃንካ እናፈለጥ ካስታውን ከይ ኣጠፋእ ዘለኻ
1: ኣታ ማይ ክዓርከ እዚ ሻሂ እንዳሰታ ኮፍ ኢልካ ይዘዕለን ንኸይ ጥራይ ብሓደ ፅቡቅ ቦታ ወሰደና
0: ሓቂ ሓቂ ካሻይ ዘይብላ ዕላል ጥራይ ዶ ኮይና

0: ዝበልካ
1: ሓቂ ዘረባካ እኮ እዚ ጉዳይ ከቢድ እዩ።
0: ከቢድ ከቢድ እንድዩ ኣትሓዝካ ደሊ
1: ኖ ሳብሪ ሓፍቲ ኣብቲ ጉዳይ ስለዘየለክስ ከምዚ ኣፍኩስ ኣቢልክ ዝሓስ ይበል ኮይኑ ሰሚዐኒ
0: እንደይ
1: እስቲል ናትካ ሓገዝካ ግዱሶ እዩ። ኢንፋክት ኣነታ ኮይኑ ዝስምዓኒ መስልኪ ከምዚ ምሻሎ ናይ ነዊሕ ዓመታት ዝገበረ ምሕዝነሲ ኣብ እምሮና እንታይ ዓይነት ተሓስበ ንባዕሉ መስልኪ በቃ ናተዩ ካባያ ከይኑ ኢና ንብል ድሓ ግን ሽዑ ካልኦት ሰባት መፅኦምካ ሓትዎ ከሎ ከምዚ ካብቲ ምሕዝነትካ ዝርአ ዘሎ ወይ ካባካ ዝኸይደሎ ኮይኑ ይስማዓካ ሽዑ ሃንድ በታዊ ዝኮይኑ ሕቶ ነይሩ ትክል ጃንኹም ኮይኑ ይስማዓ ንደዚ
0: ኣብ
1: ባህላኻስ ፍቕሪ እዩ መሲልዎ እምበር ፍቕሪ ዘይክኾውን ኽእል እዩ ካትለ ወይ እውን ሕጂ ከምዚ ኣፍቅራ
0: ተረድዎ ከምኡ ዶ ኢለዩ እንዴ ግን ሓቀኛ ፍቕሪ ምኮይኑ ምስ ዘይሰልጡ ሓደገኛ ክስጉምቲ ክስንኽእል
1: እዩ ከምኡ እንተኮይኑ ዳ ሓደጋ ስምዒት ካብ ምላይ ከል እዩ
0: ተዛሪብካዮ ድካ ቁጥቁጥዕ ዝብኮኑ
1: ሓቀኛ ፍቕሪ ደሊካ ዳ እሞ ተሃዊካን ቁጥቁጥዕካ ደይኮን ሓቀኛ ፍቕሪ ትረክብ ክኾንካ ኮ ቁኑዕ ሰብን ንፁህ ፍቕሪ ሒዝካ ትቀርብ ኣለካ ከም ሳብር በር
0: ንክልቲ ወገን
1: ተኮይኑካ ዝበለ ከምቲ ፅቡቅ ዘረባ ጥራይ ኹንኪ

0: ክንዲ ስእልታት ዘለክ ደኣ ኣድናቒት ናይ ኣብርሃም ኣፈወርቂ ማለት እዩ።
1: እዚ ከማ ክውሕዶ ኣብርሃም ኣፈወርቂ ማለት ንዓይ ተስፋ እዩ።
0: ብኸመይ ኢዳ
1: እሞ ደርፍታት ስሚዕካ ይትፈልጥ ኢኻ ማለት እዩ። ናይ ኣብርሃም ኣፈወርቂ ደርፍታት እኮ ተስፋ፣ ፍቕሪ፣ ሓልዮት፣ ሕልና ከምኡታት ጥራይ ኮ እዩ ዝምግበካ። ብፍላይ ካብ ጓል ኣንስተይቲ ዘለዎ ረኣያ ከምዚ ብሓፈሻስ ጓል ኣንስተይቲ ክትብደል ኮና ክትውቀስ ኣይደልን።
0: ኣነስ ከይፀልአኒ ዳኣ እምበር ብዙሕ ይፈቱ
1: ነባ እዩ። ስለምንታይ?
0: ምክንያቱ ንጓል ዘይናታ ስለ ዝበል ጓል ኣንስተይቲ ኩሉ ግዜ ከም ሓንቲ ለዋህ፣ ፈቃር፣ ገባሪ፣ ፅቡቅ ክትብደል ዘይብላ ፍጥረ በቃ ከም ሓንቲ መልእኽ ገይሩ እዩ ዝገልፀ። እተን ኣነ ዝርአየኒ ዝሰምዐኒ ደቂ ኣንስትዮ ግን ካብዚ ንሱ ዝብሎ ወፀ እዩ።
1: ኣፍቂርካ ትፈልጥ ዶ? ይሄዳ
0: እዋ ሓንቲ ግዜ ሄገ
1: ሕጂ ብሓሰብ ኣለኹ
0: ካብ ንፈላለ ዳ ነዊሕ ጌርና ምር ንሓደ ዓመት ዝኸውን ግን ብሓንሳብ ነርና
1: ክንደይ ተሓቲ ዝያዳ ክትብለኒ እምበር ጠንቂ መፈላለዩኹም ክፈልጥ ንደለኹ።
0: እንደይ እዚ ክብለክ ይክእል ጠባያትን ድሌታትን ጓል ኣንስተይቲ ክትርዳእ ብጣዕሚ ከቢድ ብፍላይ ጥርጥራ ተኾንካ
1: ትጥርጥራ ኻ ነርካ
0: እዋ ጠባያ ቐፃሊ ቀያየረን ስለ ዝነበረ ጥርጥራ ነይረ። ካብዚ ፈራሕ ክዎ ከዓ ይወፅኹ። ብጀካይ ምስ ካልኦት ክልተ ዘውር ነይረ። ብጣዕሚ የ ፍቅራን ናይ መጀመርታይን ከዓ ስለ ዝነበረት ልበይ ሰባት
1: እሞ ብሓንቲ ጓል ኢኻ ንኩለን ትፈርዳ።
0: ብድሕሪኡ ናይ ማዘረይ ተወሲኹ ኣበዋል ዝነበረ ረአያ ብጣዕሚ ሕማቅ እንዳኮነ ወፅ ብኸምኡ ኢኸ ኣብ ናይ ኣብርሃም ደርፊ ዘሎ ሓሳባት ዘይልኩ ትዝክር ተኾንኪ መጀመርታ ክንላለ ከለና ከመይ ነይረ? ፀዋግ ከምዚ ዕቢ ዓይነት ሓቀ
1: ኮነልክ ኢኻ ትገብሮ ነርካ
0: ብዕላማ ኸ እምበር ኣይዶኖ ንስኺ ብኸመይ ፍኮስ ክለይ ቀፃሊ ምስ ክረኸብ ኣለኹ እምበር ንዝኾነ ይኹን ሰብ ብፍላይ ካብ ምስ ጓል ኣንስተይቲ ክረኸብ ኣይደልኒ ነይረ።
1: ሓደ ሓደ ግዜ ትፀልኦ ነገር ሓንሳብ ምስ ገበርካ ይብኡ ጌርካ ትለምዶ ኢኻ። ኣብ ዓለምካ ኩሉ ነገር ከምትሓስቡ ይኮነልካን እዩ። ዝሰልጠካሉ ዘይሰልጠካ ኸ ኣሎ

0: ዳኒ ሎማ አንተ ምን ትፈልጥ ወላ ዛረክ ዘማይ ተኻል ዘማል ግዜ አንተ ይተርሳ ግን ፈልጤ አንኻ ንስኻ ሰብ ዘለኻ አንኻ ቢፈትክ ሰብ ዘለኻ ይርሳኔ
1: እተው

ኩብራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ኣብዚ ተዛዚምሎ ብዛቕረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃንና ብሓባር ፀኒሕና ኣብዚ ውቅብ ገዛ ኮይንና ክንሰኣል ዘፍቀዱልና ባህላውን ዘመናውን ቤት መግቢ ፋሚሊ ድማ ብስመይን ብስም ተዓዘብትን እናመስገንኩ ምስተረፉ መደባት ኤሪቲቪ ክገድፈኩም እየ። ክሳብ ዝመፅእ ሰሙን ድማ ብሩሕ ቅነ

0: ሰላም ኩብራት ተዓዘብቲ ኩነታዊት ድራማ ማለት ሲትኮም እንዳዝማም ካብ 2019 ጀሚራ ንኣስታ 7 ዓመት ንተዓዘብቲ እናዘናግአት ዝተፈላለየ መልእኽቲ ክትሕልፍ ጸኒሐና ኣላን። ከም መቐፀልታ ናይቲ ኣብ ውሱን እዋን ዝግበር ዝነበረ ግምጋም ድማ ሕጂ እውን ኣብ ኩሉ ኩርናዓት ሃገርና ዝርከቡ ወኪላት ዜና ዞባታትን ንኡሳን ዞባታትን ምስ ተዓዘብቲ እንዳዝማም ዘካየድዎ ቃለ መሕትት ኣብ 2 ሰንበት ከፋፊልና ከነቕርበልኩም ኢና። ንወኪላት ዜና ዞባታትን ንኡሳን ዞባታትን ድማ ብልቢ ነመስግን።
1: ፍሊት ሃይለ ሚካኤል ይበሃል። ኣብ ባንኪ ኣባይትን ንግድን ጨንፈር ተሰነይ ከዓ ከም ኣሲስታንት ኣካውንታንት ኮይነ ይሰርሕ ኣለኹ። ሕጂ ርእቶ ናይ እንዳዝማም ንዝምልከት እንዳዝማም ብሓፈሻ እዛ ሲቲኮም እዚኣ ነዊሕ ዝበለ ዓመታት ኣሳልያትና ምስኣ ድማ ንሕና ተሳሊና ቀፂልና ኢና። ሕጂ ኣነ ብጣዕሚ እየ ዘድንቕ እታ ሲቲኮም ሲ ከምቲ ልክዕ ዓብ መልብ ሞዛይክ መሃሪ ኣዘናግዒ ሓባሪ ኢሎም ነቲ ሞዛይክ ሙሉእ ነቲ ትሕዝቶ ዝገልፅዎ እታ እንዳዝማምሲ ከምኡ ንድሕር ኢልና ገሊፅናያስ ኣይ ንእሳን እዩ እንዳዝማም ካብኡ እየ ዓቢለ ኣነ ዝገልፆ። ምክንያቱ ንኩሉ ዓብይ ይኹን ንእሽተይ ንኩሉ ማሕበረሰብ ኩሉ ተሳቲፉ ወይ ከዓ ብህንጥይነት መንፈስ ክከታተላ ዝኽእል ዋሓዚ ዝኾነ ሲትኮም እያ። ሕጅታ እዩ እቲ ፍሉይ ናታ ሓደ ጥርኑፋት እዮም ከምዚ ስድራ ቤት እዮም እቲ ዳርጋ በቃ ስድራ እዮም። እቲ ዋሓዚ መሳጢ እዩ ንኩሉ ሰብ ማለት እዩ። እቲ ካልእ ፍሉይ ዓይነት ኣንግላዊ ንሪኦ ከዓ ንሕብረተሰብ ዝጠቅም ነገራት እዩ ኣስተምሃሪ እቲ ዝበዝሐ ጎና ኣነ ክዕዘባ ከለኹ ከም ሰብ ብውልቀይ ማለት እዩ ኣዝዩ መሃሪን ቁም ነገር ዘለዎን እዩ ብዋዛም ሲሉ ኣብ ነብሲ ወከፍ ስጉምትኻ ክእርመካ ዝኽእል ነገራት እዩ ዘለዋ ማለት እዩ።
2: ሕጂ ብዛዕባ እንዳዝማም ክዛረብ እንዳሕር ዳኣ ኮይና ሓፈሻ ውርኢቶ ኣብ ሰሙን ተቐርብ ኮይና ጥበቕት እያ ልዕሊ ኩሉ ደስ ዝብለካ ከዓ መሃሪትን ኣዘናጋዒትን ምዃና እቲ መሃሪት ዘብሎ ኩነታት እንዳሕር ዳኣ ኮይኑ ከዓኒ ዘሎ ኩነታት ሓፈሻዊ እያ ተምፆ እቲ ዘሎ ወላ ክቕየር ምሻሎ ኣብ ባህልና ዘሎ ድዩ ብዙሕ ነገራት ዘሎ ደይድሊ ነገራት ንገብሮ ስቲል ንገብሮ ዘለና ነገራት ሲ ንዕኡ ክትቅይሮ ብመንገዲ ዳዝማም ንኩሉ ህዝቢ ዓለም ስለ ትዝርግሖ ብጣዕሚ ደስ ዝብለኒ ክቕፅልዎ ረዮም ድላብዎ ማለት እዩ።
3: ሽመይ ከማል መሓመድ እስማዒል ይበሃል። ኣባል ጨንፈር ባህሊ ዞባ ስነ ባሕሪ ኣባል ቤት መዘከር ብዛዕባ ተኸታታሊት ወይከዓ ሲትዌሽናል ኮሜዲ እንዳዝማም ክዛረብቲ ኮይነ ሓፈሻዊ ርእቶ ሓደ ካብቲን ውሑዳት ኣብዚ ሃገርና ውሑዳት ሲትኮም እን ፈርን ካብቲን ውሑዳት ሲትኮም ንነዊሕ እዋናት ዝኽደት ሓንቲ ተኸታታሊት ወይከዓ እዋናዊት ድራማ እያ። ብዛዕባ እታ ፊልም ሓፈሻዊ ገምጋም ክህብቲ ኮይነ ሓደ እቲ ትህቦም ታርጌት ወይከዓ እቲ ተመሓላልፎ መልእኽቲ እንድዩ ኣብ ብዙሕ ኣርእስቲ ዝተመርከሶ እዩ። ምክንያቱ ዛስዋይና ከ ሲትዌሽናል ኮሜዲ ኢልና ሲትዌሽናል ዝኾነ ሓበሬታ ሲትዌሽናል ዝኾነ ኣካይዳ ሲትዌሽናል ዝኾነ ዘጋጠመ ነገራት ብመልክዕ ድራማ ናብ ህዝቢ ንመቕራብ እዩ። እቲ ኣገዳሲ ዝገበሮ ዛዕባ ከ ገዝጋስ እዩ። ስለዚ ጎስጋስ ዝገብር ተኾንካ እንታይ ዓይነት ኣርእስቲ ተልዕል ኣለካ ማለት እዩ። ንሕብረተሰብ እንዳስሓቀ እንዳዛነየ እንዳመሃረ መልእኽቲ ዘመሓ

0: ክመሓላለፍ ከምዚ ንለባ ኣምተሉ እዚ ዓይነቱ ድራማ ክትገብረለካ ማለት እዩ። ምክንያቱ ሕብረተሰብና ካብ ናብን ፈላለዩ እዩ። ምክንያቱ ሰብ ካብ ሰብ ዝተፈላለዩ ነገራት ፈላለዩ እዩ። ብተሓሳስቡ ፈላለ፣ ብመልክዑ ፈላለ፣ ብመፃ ሂወት ፈላለ፣ ብኹ ነገር ሰብፈላለ ዝኾነ ነናት እዋናዊ ካብዛ ናቶ ተግባራት ክህልዎ ይኽእል እዩ። ስለዚ ነዚኦም ዓይነት ተግባራት ብመልክዕ ኮሜዲ ጌርካ ከመይ ርካ ንሓደ ሕብረተሰብ ተሃንፆ ወይ ከዓ ካብቲ ገጋ ተኣልዮ እዩ ትዕላማ
1: ስመይ ኢሎም ገብረ መድን ንበሃል ብጣቅማት መንደፈራየ ኣብዛ ፊልም እዚኣ ተርእዮ ኣለንካ ብጣዕሚ ፅቡቅን መሃራይትን ኣዘናግዒትና እያ። ብዝያዳ ብዝያዳ ከዓ ኣብ ህሉ ኩነታት ተመርኪሳ ስለትርአን ኣዘናግዒት ነገር ስለዝኾነትካ ብጣዕሚ ዝፈትዋ ፊልም እያ። ከታተላይ ከዓ ንፋዕ ተዋስአቲ ዘለዎ እዮም ካ የድንኦም እየ።
2: ሃለው ሃለው መስፍን ደላላይ ህብልዕሎ ይስተይለ ይባሃላይ ዕጣቅ ገብር ዝዕጠቁ ፈጣቅ ክብል ዝረባዕ ሓኒቁ ዓብቱ ንበረኻ ዝመቐማጡ ኣብዛ ምርዓ ጓልካ ከርእየ ከለካ ሓንጣል በሉለይ ሓንጣል ርዕሉ ኩሉ ብላዕላይ ብታሕታይ ዳኛ ዘይብሉ እዳሉ ክገጥመልከ
3: ኣነ ተቐማጢ መንደፈራየ ኣስጎዶም ወድቡላ ይበሃል ስርሐዊን ሙዚቀኛ እዩ። ኣነ እዚ ናይ እንዳዝማም ተዋስኦ ናይ ብሓቂ መሃሪ ዝኾነ ተዋስኦ ዋላ ንኣሽቱ እውን ኣብ ትሕቲኦም ከምኡ ክመሃሩ ይደሊ ኣነ ሂወት ዘለዎ ተዋስኦ እዚ ንድፈልጥ ናይ ብሓቂ ኣነ ዋላ ተዋሳእቲ ሲ ኣብ ሙሉእ ኤርትራስ ኣለውና እየ ድብል ብተዋሳእቲ ኣነ ይተኣማመን እየ በርከ ናይ እንዳዝማም መሃሪ ኩሉ ግዜ እዚ ኣይፅገብኒ እዩ ዋላ ብሕጂ እውን ክንዱ ክቕፅሉሉ ኣነ ተሓጓሰ ይወሰን የብሉን ፅቡቕ እዩ። ናይ እንዳዝማም ድመስሎ ተዋስኦ የለን መሃሪ ዝኾነ ነገር እዩ። ንኣሹ ድማ ምስኦም ክዋስኡ ናይ ግዲን እዩ በርከ ከውርሱ ኣለዎም እዚኦም ዓበይቲ እዮም በዓል ንሕና ሓጂ ዓበይቲ ኢና ክነውርስ ዳኣ እምበር ከምኡካ ትነብር ኣይትኽእልኒ ኢኻ ዓለም ከውርሱ ኣለዎም እምበር ተዋሳእቲ ናይ እንዳዝማም ድመስሎ ኣነ ስጋዕ ሕጂ ናይ ብሓቂ ፅቡቕ እዩ ኣብ ባሕሪ ከብድኻ ዝኣቱ እዩ ንደስተውዕላሉ ጠቕላላ መምህራን እዮም ዝብሎም ኣነ ነዚኦም መምህራን እየ ዝብሎም በዓል መስፉን ሕጂ በዓል መስፉን ሕ ጀኩ እዩ ቀያየር ከሎ ሲ ናይ ብሓቂ ይስሕበካ ዋላ ሓንጣል ንባዕሉ እቲ ሰሓቅ ድስሕቆ ንብዙሕ ሰብ እዩ ደስሕቅ ፅቡቕ እዩ። ከምዚኦም ክህልውና ናይ ብሓቂ ተስፋ ኣለና ብዝኾነ ኣነ ፅቡቕ እየ ድብሎ ዋላ ሓንቲ ይቆፅሉሉ ክቕፅል ኣለዎ እየ ዝብሎ ግን ተምሃሮ ድማ ኣብ እግሮም ክገብሩ ኣለዎም ተምሃሮ ነዚ ክምሃርዎ ኣለዎም እዚ ጥንታዊ ዝኾነ ምስቲ ህዝቢ ዝኸይድ ናይ ናህና ናህና ናይ በዓልና ናይ ኤርትራ ዝኾነ ተዋስኦ እዮም ዝዋስእዎ ዘለዉ እሞ ኣነ ቆፅልሉ ኣጆኻትኩም ኣብ ጎንኹም ኣለና ኣጆኹም
4: ተኾንካ ስመስከ ንስኺ ኣነ ብዛዕባ ዓበይቲ ነገራት እናሓሰብኩስ ንስኺ ብዛዕባ ቐንጠ መንጥስ ተሓስቢ እንታይ ኮይኑ እዩ ቐንጠ መንጥስ ዝኸውን ኣብዚ መርዓ ዝኮ ብማዕረ ክንሓሰብ እዩ ዘለና እሞ ኣነ ኮ ናይ ላም ናይ እኽሊ ዓበይቲ ነገራት ንሓሰብኩስ ንስኽ ናይ ሽፈንዳ ዋላ ናይ ደቂ ዕቁበይ ክትብል።
5: ኣነ ዳዊት ገረዝግሄር ዝበሃል ተቐማጢ መደፈራ እዛ ፊልም እዚኣ ብጣዕሚ ኣዘናጋዒትን ማሃሪትን እያ። ሕጂ ኣብዚ ፊልም እዚ ብጣዕሚ እቲ ዘሎ ኩሉ ኩነታት ተዘናግዓና ኣላ እቲ ዘሎ ወቅታዊ ኩሉ ከዓ ይሕብሩና ኣለው ናይ ደለላይ ነገር ናይቲ ሃብታም ነቲ ደለላይ ተመርኪሱ እንታይ ከም ዝገብር ኩሉ ንሪኦ ኣለና። ብዛዕባ መርዓ ምግፋሕ ብዛዕባ እቲ ግራዞሽን ገለመልታት ኩሉ ንሪኦ ኣለና። ኣብ ሓቂ ተመርክሰይ ኣብ ሚኒስትሪ ጥዕና ዝገብሮ ዘሎ ዋፃእታት ኩሉ ነገር ንሪኦ ኣለና። ኣነ ብጣዕሚ ፎቶም እየ ንበዓል ሓንጣልን መስፍንን ዝገብሮ ዘሎ ኩሉ ነገር የድንቆም እየ።
6: ኣነ ግብሪ ሂወት ክፍለ ይበሃል ኣብቲ ሰኔ ከዓ ይሰርሕ እንዳዝማም ነዊሕ እዋን ካብ ንሪያ ነዊሕ እዋን ኮይኑ ህዝቢ እውን ኣዝዩ ብተመሳጥነት ብስሕበት ይከታተላ ኣዝዩ ኣዛናይ ኣዛናግዒ መሃሪ ትምህርቲ ሓዘል መልእኽቲ ዝሕልፍ ስለ ዝኾነ ኣዝዩ ብሉፅነት ብሉፅ እዩ ናይ ብሉፅ ብሉፅ ኢኻ ትሪኦ ኣብቲ እቲ ህዝቢ ክከታተሎ ኣነ እውን ብልቀይ ክከታተላ ከለኹ ኣዝዩ ፅቡቅ ደቅና እውን ኣዝዩ ንዕኡ ክሪኡ ከለዉ መሃርን ኣዘናጋዕን ስለ ዝኾነ ኣዝዩ ብሉፅ
7: ክንፋታሕ
8: እውይ ኣንተ ክንደይ ትጭክን ጥሪልካስ ክንፋታሕ
7: ሕጂ ዝመፅእ ሓሳብ ኣይኮኑ እዚ ውህሉል እዩ ኢሎማ ዓንትኻ መራጎድ

0: እዮም ብስምዒት ተዛረቦምን ብታህዋክ ትውስኖም ዘለካ ነገራት ፅባሕ ንጎ ክጣዓሱ ከዕብ
1: ክንዲ ፍራድ ጣዓስኒ ሓራይ
2: ሲቲኮም ክበሃል ከሎስ ብጣዕሚ ካብ ፊቸር ፊልሚ ካብ ተኸታታሊ ፊልሚ ሲ ስብርትዕ ምክንያቱ ሓድሽ ኢካ ኩሉ ሰዓት ተቕርብ እዚ ከም ኣንስቶም ኮይኖም ብጣዕሚ እየ ደንቖም ምክንያቱ ትበርትዐ ሲቲኮም እዩ ሓድሽ ክሪኤቲቭ ሓድሽ ክትገብር ሲ ቀሊል ኣይኮነ ንበር ፊቸር ፊልም እንተኮይኑ እኮ ሓደ ላይን ስለዝኾነ ፀገም የብሉ ሕጂ ኣብዚ ብጣዕሚ ክድነቕ ዘለዎም እዩ ብጣዕሚ እየ ከዓ ደንቖም ምክንያቱ ቀሊል ስራሕ ኣይኮነ ዝሰርሑ ዘሎ ንክንደይ ዓመታት ሲ ነዚ ብምሉእ ህዝቢ ኣዘናጊዖም እዮም
3: ነሰናይ ፀጋ ይበሃል ኣብ ከተማ ከረ ንነብር ስራሐይ ከዓ ኣብ ንግድን እንዳስር ንሰርሕ ማለት እዩ እንዳዝማም ኣነ ካብ መጀመርያ ይከታተላ እንዴ ማለት ንኩሉ ዕድመ ስለት ትንክፍ ኣነ ብጣዕሚ እዩ ዝፈትዋ ስለምንታይ ኣብ ናይ ተምሃሮ ትመፅእ ኣብ መንእሰይ ትመፅእ ኣብ ዓበይቲ ትመፅእ
4: እንዳዝማም ኣነ ክሪኣ ከለኹ መሃሪትን ኣዘናግዒትን እያ እንዳዘናግዕካ ክትምህሮ ከለካ ንሓደ ሕብረተሰብ ከዓ እቲ ዝበለፀ እዩ ኢለ ይኣምን እንዳዝማም ተመሓላልፎ መልእኽቲ ኣዝዩ ሃናፂ እዩ ምክንያቱ ካብቲ ሕብረተሰብ ዝወፀ ፅሑፋት ስለ ዝኾነ ነቲ እቶም ተዋሳእቲ ከዓ ተላቢሶሞ ስለ ዘለዉ ኣብቲ ውሽጢ ሕብረተሰብ ከዓ ስለ ዝነብሩ እቲ ህልው ኩነታት ናይቲ ኣብቲ ግዜ ዝፍፀም ፍፃሜታት ነቲ ሕብረተሰብ ክምህር እዩ ዝኽእል ትብሎ መደብ ስለ ተቐርብ ንሳ ኣነ ኣዝዩ ሃናፂ እዩ ባህላ እየ ካልኣይ ንኩሉ ሕብረተሰብ ዝጠርነፈት እያ ህፃናት መንእሰያት ዓበይቲ ሽማግለታት ኩሉ ንኩሉ ብሓባር ንሓደ ዝተወሰነ ዕድመ ወይ ክልል ዕድመ ኣይኮነትን ዝሓዘት ስለዚ እዚ ኣገዳስነቱ ዕዙዝ እዩ ባህላ እየ
5: እዚ ናይ ጓለይን ናይ ሰተን ኣገባባ ተሓኻኽማ ሎጎ ቴራፒ እዩ ዝበሃል
6: ሎጎ ቴራፒ እንታይ ማለት እዩ
5: ሎጎ ቴራፒ ኣካል ሕክምና ስነ ኣእምሮውን ስነ ልቦናውን ኮይኑ ነቲ ግዳይ ኣብ ምፍታሕ ትፀገምን ኣብ ምንዳይ ኣማራፅታትን ንክዋሳእ ዝሕግዞ ፍቱን ኣገባባ ተሓኻኽማ እዩ
7: ያ ዶክተር እዚ መራ ዋሕድ ኣገዳሲ ናፍዕ ስለ ዝኾነ ሽወያ ብርህ ኣብለልና
8: ሙሉእ ስመይ ዳዊት ሃይለ ይበሃል ነባሪ ከተማ ከረን እንዳ ዝማም ይከታተለ እየ ፅብቕቲ ሽትኮም እያ ብዙሕ ኩርናዓት ፈቲሻ ተካይዶ ስራሓት ኣዝዩ ካብቲ መሃሪ ኩሉ ነገር እዩ ሕብረተሰብናስ ብዙሕ ነገር ክመሃር ይኽእል እዩ ንኣብነት ቅድሚ ሕጂ ኣብ ደቂ ኣንስትዮ ዝግበር ናይ ሜክኣባ ድዩ ካልእ ካልእ ነገራት ኣብ ስድራ ቤታት ኣብ ብዙሕ ነገራት ዘሎ ሽግራሲ ኩሉ ግዜስ ተርእያ ሕጂ ቀፃሊ እዩ ከምዚ ንሕብረተሰብ ኣዝዩ መሃሪ ኣዕባይ ኣንቃሒ ፍልጠት ዝኾነ ነገር ከተመሓላልፍ ከላ ኣዝዩ ዝበለፀ ኩርናዓናታ በዚ ከዓ ይከታተላ
9: ኣራይ ሽመይ መንግስቲ ኣባይ ይበሃል ኣብዚ ማሕበር ታክሲ ነጥፍ ከምኡውን ታክሲስታ እየ ሓፈሻዊ ርእቶ ብዛዕባ እዛ እንዳዝማም ትብል ሲቲኮም ብጣዕሚ ፅቡቅ ኣዘናጋዓይትን መሃርቲን እያ ቀፃሊ ኩሉ ኣብ ነፍሲ ወከፍ ገዛ ስድራ ቤት ተኣኪቦም ሻሂቡን እንዳበሉ እንዳዓለሉ ይህንምሂን እንዳተባሃሉ ዝርእዋ ስለ ዝኾኑ ኣዝያ ኣገዳሲት እያ ዝብል ርእቶ ኣለኒ
10: ብዛዕባ ሓፈሻዊ ርእቶ ፊልም እንዳዝማም እንተደኣ ኮይኑ ብጣዕሚ ኣገዳሲት ፊልም ወይ ተበርክቶ ዘላ እጃም ኣዝዩ ዓብይ ምዃኑ የ ድርዳእኒ ማለት እዩ ብሓፈሽ እቲ ነታ ፊልም ሒዞማ ወይ ከም ደረስቲ ኮይኖም ዝኸዱ ዘለዎ ኣዝዮም ዓበይቲ ሰባትን ምኩራት ስነ ጥበባውያን ስለ ዝኾኑ ኣብቲ ሕብረተሰብ ዘድሊ ነገር ወይ ነቲ ሕብረተሰብ ኣዝዩ ኣገዳሲ ዛዕባታት እንዳለዓሉ ዓብይ ኣበርክቶ ብዙሕ ዓሚል ብዙሕ ሰዓቢ ተዓዛቢ ከም ዘለዋ ዝገብሩ ዘለዉ ኣዝዮም ዓበይቲ ንስነ ጥበባውያን እዮም ስለዚ እታ ፊልም ዘለዋ ኣበርክቶ ብቲ ሕብረተሰብ ኣዝዩ ኣገዳሲ ብዙሕ ዓሚልኒ ብዙሕ ተኸታታልን ከም ዘለዋ የተረድእ ዘለኹ ማለት እዩ
11: ስመይ ጣዕመ ሳሙኤል እየ ዝበሃል ኣብ ክፍሊ ንግዲ ኣብ ቤት ፅሕፈት ፍቓድ ዋኒን ከም ሓላፊ ናይ ዞባዓን ሰባት ቤት ፅሕፈት ፍቓድ ዋኒን ኮይነ የ ዝሰርሕ ኣብ ከተማ ከረን ማለት እዩ ኣብ ፅቡቕ ኣጋጣሚ ብጣዕሚ ካብተን ዝፍተዋ ፊልምታት ልዕልና ኢና ንዛረብ ዘለና ማለት እዩ። ኩሉ ቤተሰብ እዩ ዝከታተሎ። ዳርጋ ዝበዝሐ ካብ እዋናት ብፍሉይ ፀዑቕ ስራሕ ተዘይ ኮይኑ ኣብ ትቐርበሉ ግዜ ምስ ስድራ ብምዃን እየ ዝከታተላ። ኣዝያ ደስ ትብል ኣገዳሲት ልዑል ጥበብ ዝሓለፋ ምኩራት ተዋስኣቲ ዘለዋ ፊልም ምዃና ክዛረበላ ይደሊ። ብጣዕሚ ካብተን ደስ ዝብላኒ ፊልምታት ናይ ሃገርና ኣልዒልና ንዛረባ ኣለና ማለት እዩ።
12: ሽመይ ሃብቶም ሚካኤል ዝበሃል ዝቕመጠሉ ቦታ ከዓ ኣብ ከተማ ዓሰብ እዩ። ብዛዕባ ተኸታታሊት ሲቲኮም ድራማ እንዳዝማም ሰሙናዊ ትመሓላለፍ ፕሮግራም። እዛ ፕሮግራም እዚኣ ኩሉ ግዜ ብዙሕ ሰብ ዝከታተላ ብዙሕ መሃርቲ ኣደነቕቲ ኣዘናጋዕቲ ዝኾኑ መደባት ከዓ ሒዛ ትቐርብ። እዛ መደብ እዚኣ ከም ሓውሲ ኮሜድያ ኮሜዲ ከዓ እንዳ መሃረ ዘዘናግዕ ማለት እዩ። ኣብኡ ዘካይዶ ንጥፈታት ካራክተራት ብጣዕሚ ፅቡቕ እዩ። ብፍላይ ነቶም መንእሰያት ወለዶ መሃሪ ኮይኑ ይስምዓኒ ኣነ ከም ሃብቶም ርእቶ ከብቶ ኮይነ ማለት እዩ።
13: ኣለክንዶ ቻው ቻው ስኒሪ ናቤላይ ቻው ቻው ቻው ቻው እንዳበለ ናይ ጥልያ ንርፍዱ ደረፎ ንሱ ደይ ትሰምዒ ኣቲ ናይ እንግሊዝ ስንታ ክሰምዑሉ ይክበልእ ዝርጉም ነዛ ሃገር እዚኣ ፅቡቕ ዶፈዲዋ ኣይሕማቕ ንዲፈዲዋ እዚ ኩሉ ፋብሪካናን ተለፈሪካናን ምዝሕቕ ምዝሕቕ ምዝሕቕ ኣቢሉ እንድዩ ናብ ዓዲ ሃገር ዘሳገሩ ግዲ
14: ማማድሃበይ ሓደ ቋንቋ ትኽእል ትኾንካ ሓደ ሰብ ትኸውን፣ ክልተ ቋንቋ ትኽእል ትኾንካ ክልተ ሰብ ትኸውን፣ ሰለስተ ቋንቋ ትመልኽ ትኾንካ ድማ ሰለስተ ሰብ ትኸውን ዝብል ብሂል ኣሎ።
15: መጀመርታ ሽመይ ሳምሶም ፀካ ይበሃል። ንዝባዓዲ ቀይሕ ሃማት እየ ንዝባዓዲ ቀይሕ ማለት እዩ። ሓፈሻዊ ርእቶ እንዳዝማም እንዳዝማም ትሕልፎ መልእኽቲ ኣዝዩ ብጣዕሚ መሃሪ ገላፂ እዋናዊ እዩ። ኣዝዩ ብጣዕሚ ብሉፅ እዩ። በቃ ትሕልፎ መልእኽቲ ሲ ልዕሊ ኩሉ ድማ እዋናዊ ምስ ምዃን ድማ ስሕበት ኣሎ። ምስ ግዜ ዝኸይድ ምስቲ ወቅቲ ዝኸይድ ምምፅኦም ብጣዕሚ ፅቡቅ ዳርጋ ንኩሉ ዓይነት ኩርናዓት ከዓ ዳሂሰሞ ስለ ዝኾነስ ብጣዕሚ ደስ ዝብለካይ መልእኽቲ ብጣዕሚ ፅቡቅ።
16: መጀመርታ ስመይ ተክሎም ገብሪወት ትበሃል። ነባሪ ከተማ ከረን ኣባል ጎስጓሰን ሓበሬታን ክፍለ ሰራዊት 63 ኣባል ጉጅለ ባህል ማለት እዩ። እንዳዝማ ሓፈሻዊ ርእቶ ፅቡቕ ትሕዝቶ ኣለዋ። ማሃሪትን ኣዘናግዒትን እያ። እቲ ዝዓበየ መልክዕ ክንሪያ ከለና ማለት እዩ። እንዳዝማም ክትመፅእ ማን ፍጡር እዩ ንእሽተይ ዓብ ብማዕረ ዝናፈቃ ስለምንታይ ተበልክኒ ከምዚ ቴናታ መልእኽቲ ኣዘናጋን መሃሪን እዩ ኣብ ከመይ ዝገፁ ዝኸዱ ስለ ዝኾነ እቲ መልእኽቲ ናስሓቀ መልእኽቲ ዝሕልፍ እዩ።
17: ብዛዕባ እንዳዝማም ክዛረብቲ ኮይነ እንዳዝማም ኣዝያ መሃሪትን ብዛዕባ እቲ ህልው ኩነታት ሓፈሻዊ ኣባይታ እቲ ንሕና መዓልታዊ ንገብሮ ነገራት ንዕኡ ብዕምቀት ብድርሰት እንዳዘናግዐት እንዳመሃረት ትምህር ዓይነት ኮሜድያ ኮሜዲ ሲቲኮም ማለት እዩ። ብጣዕሚ ኣዝያ ብልፅትያ ብጣዕሚ ካደድ ንቃ ማለት እዩ።
18: ሽመይ መሓመድ ኖር ዓሊ ሰይድ ተቐማጢ ተሰነይ ብዛዕባ ዝማም እንተ ኮይኑ ዝማም ኣንቃውታ ንፅበያ ናይ ብሓቂ መሃሪት መደብ እያ። እዛ መደብ እዚኣ ከዓ ኣብ ኩሉ ማሕበራዊ ናይ ሕብረተሰባት ኣብኡ ትዋሳእ። ኣብ ሓደ ጥራሕ ኣይኮነትን ትነጥፍ። ኣብ ቁጠባ፣ ኣብ ማሕበራዊ ፀገማት ናይ ህዝቢ፣ ኣብ ናይ ድላላ፣ ኣብ ናይ ምድነጋራት ናይ ሰባት ኣብ ልዕሊ ሰባት ዝገብርዎ ኩሉ ናይ ብሓቂ መልእኽቲ ሒዛ እያ ትመፅእ። መልእኽቲ ድማ እያ ተመሓላልፍ። እዚ ቀሊል ኣይኮነን። ሕብረተሰብ ካብዚ መልእኽትታት እዚ ክምሃር ዘለዎ ዝብል ኣነ ናብ ሓቂ ከዓ ምሂራ እያ። እዛ መደብ እዚኣ ከዓኒ ኣብ ትሰብሓሉ ክትኽእል መንገዲ ክትስራሕ ኣለዎ ብዝያዳ። ዳሕራይ ከዓ እቶም ተዋስአቲ እውን ልክዕ ብቕዓት ናይቶም ተዋስአቲ ካብቶም ንኣሽቱ ጀሚርካ ካብቶም ዓበይቲ ናይ ብሓቂ ኣዝዮም ምዙናት ናይ ብሓቂ መልእኽቲ ሓዘል ዘለዎም መልእኽቲ ፅቡቅ ዝገለፅቲ ምህርቲ ሰባት ምዃኖም ኣነ ተዓዚበየ ኣለኹ። ናይ ብሓቂ ድማ ሓንቲ ካብተን ዝፈትወን ድራማታት እዮም ማለት እዩ።
19: ብቕ ኮይኑ ዋንስኣተ መርሲ ኣብ ሽቃቅ ባህር ናብዕድላ ከድካ ሕፈስ ኢሉ
14: ኣንተ ሓውር እዚ ከይመፅ ኮይ ኣቤት ዝብል ነረ እቶም ናይ ራህ ዋዕርቁ ተካዳ ሞቶ ኮይኖም ሕዚ ሕግዙካ ንዓኻ ዘይኮኑ ንገንዘብ ከም ተዕራሪኮም ክብለካ ዝክሮ ዶ
19: ሕጂ ዋጋ ንዘይብሉ ኩሉ ዝክሮ ኣሎ ሕጂ
20: ብዛዕባ ፊልም ናይ ዝማም ክዛረብ እንተ ደኣ ኮይነ ፊልም ናይ ዝማም ንዓይ ከም ከሰተ መምህር ሂወት እያ እዩ ዝብላ ምክንያቱ ፊልም ናይ ዝማም ኣብ ስነ ምግባር ኣብ ባህልኻ ኣብ ኩሉ በቃ ፍቕሪ ሃገር ክህልወካ ትገብር ፍቕሪ ስድራ ክህልወካ ትገብር ብፃይነት ክህልወካ ትገብር ምትሕግጋዝ ከም ዘሎ ትምህር ዓባይ ናይ ሂወት መምህር እያ እዩ ዝብላ
21: ስመይ ሚኬለ ተክለ ገብራ ባሃል ናብ ሚኒስትሪ ቱሪዝም እየ ኢንፎርሜሽን ኦፊስ ብዛዕባ እንዳዝማም እንተኮይኑ ብጣዕሚ እንዳዝማም ብጣዕሚ መሃሪትን ኣዘናግዓትን ንህዝቢ ተነቃቅሕ ህዝቢ ብሃንቀውታ ድፅባያ መደብ እያ ተደላይት መደብ እያ ብሓፈሻ ዋላ ብህፃናት ኹን ዋላ ብዓበይቲ ንኩሉ ብሓፈሻ ትምህር መደብ ስለ ዝኾነት ብጣዕሚ ፅብቕቲ መደብ እያ
22: ፅብቕቲ መደብ እያ ሰሙን ኣብ ከዓ ብዘይ ምቁራፅ እቲ ተመሓላልፎ መልእኽቲ ከዓ ይገርም ማለት እዩ እቲ ጥበባዊ መንገዲ ሰሙን ኣብ ከተምፅእ ቀሊል ኣይኮነን ትሕልፎ ድኻም ትሕልፎ ኩሉ ትውፊት ነቲ ሰሙን ኣብ ዝግበር ንህዝቢ ንምንቃሕ ንምጉስጓስ ምምሃር ዝግበር ከዓ ኣዝዩ ፅቡቕ መደብ እዩ
23: ስመይ ኣሌክሳንደር ገብሪ ህወት ይበሃል ኣብዚ መንደፈራ ተቐማጢ እየ ኣብዛ እንዳዝማም ዘለና ርእቱ ከዓ ኩሉ ማሃሪት እያ ኣዘናጋዒት እያ ነቲ ሕብረተሰብ ኩሉ ነገር ንዝከታተላ ዘበስ ኩሉ ፍልጠት ይቐስም እዩ ካልእ ተረፍ ኩሉ ኣብዚ ፅበት ናይ ውራየት እዩ ምዕድኻ ኣብ ናይ ግራድዌሽን ክኸውን ዘለዎ ኩሉ ኣብ ናይ ባጢራ ናይ ባንክታት ኩሉ ነገር ብዙሕ ዝምህረካ ነቲ ሕብረተሰብ ከዓ እዝዩ እንተኸታታሊ ይኹን ኣዝዩ ማሃሪ እዩ
24: ግን እንታይ ክትገብሩ ኣለኩም ንስኻትኩም ብኣእምሮ ብኣካል ብትምህርቲ ክትወስሉ ኣለኩም ዱልዱላት ክትኮኑ ኣለኩም
14: ኣንቲ ሓወቦ ኣይተፅዕቀላ ብቆልዓከ
24: ኣፅዕቀላ ብሜሪ ጓል
25: ፅቡቅ ነገር እንዲ ሓወቦ ዝርከብ ማዓርላ ዝኾነ ምክሪ
26: ሙሉእ ስመይ ብርሃነ መለስ ካብ ከተማ ዓዲ ቀይሕ እንዳዝማም ሲትኮም ሓደ ማሃሪት እያ ዝተፈላለየ ንጥፈታት ዝካየደሉ ብመንገዳ ገይሩ መነቐፈታት ዝቐርበሉን ዝእረመሉን ብምዃና ዝያዳ ካብኣ ክትምሃር ትኽእልካ ማለት እዩ
27: ካልእ ጎና ኩሉ ብጣዕሚ ፅቡቕ ዋላ እቶም ካራክተር እስክንሪኦም ከለና ኣዝዮም ደስ ዘብሉ እዮም ብፍላይ በዓል መስፍን ኣይ ሓንጣል ገለመለገለ እዚኦም ኩሎም ዝገብርዎ ነገራት ዋላ ኣብቲ እዳሻ ዘለዉቶም መንእስያት ዘርእዎ ብጣዕሚ ኣዝዮም ብሉፃት ብዝግባእ ዝተሃንፁ ካራክተራት እዮም
28: ክዛረብ እንተኮይነ ብዛዕባ ፊልሚ እንዳዝማም ማለት እዩ ፊልሚ እንዳዝማም ብጣዕሚ ኣዝያ መሃሪት ሕብረተሰብና እያ ሕልና ዘይብሉ ሰብሲ ናብ ሕልንኡ ክምለስ ከም ዘለዎ ትምህር ምድንጋራት ኣሎ ምሽ ክእረም ከም ዘለዎ ትምህር ጋረንቲ ይብሉን ሰብሲ ነባሪ ይኮነን ሕጂ ጋረንቲ ክህልዎ ክእል ኣለዎ ኢላ ብዙሕ ነገር ትምህሮ ነገር ኣሎ ማለት እዩ ሰፊሕ ዓውዲ ብጣዕሚ ፅብቕቲ ፊልሚ እያ ማለት እየ
29: ሕራይ ክንጅምር ኢና ንሕና ንዛረብ ንስኻትኩም ከ
30: ተጣቕዑ ከም ጠበቅካ ርእስኹም ትንቕንቑ ካልእ ኣይፍቀድኒ
14: ዝኾነ ሕቶ ርእቶም ከይፍቀድኒ ኢ ዳ ርእስና ነቕኒቕና ብዘይ ሕቶ ርእቶም ክንቅበሎ
29: ሚካል ዘረባ የለ ገለ የለ ዝተዋሃበካ ሓበሬታ ሒዝካ ጥርቅም
30: በሉ ዝመፅ ዘሎ ሰንበት ኣብ ኤርቲቪ ካባኹም ናባኹም ትብል መደብ ተዓዲምና ኣለና
14: ኤርቲቪ ኤርቲቪ ወያምኤምኒ
29: ኣቶም ሰባት ተራሱ እናርኣ ከይትህሉ ሰተ ሰብ ኤረቲቪ ክትመፅእኻ መፅእኻ ኣስ ክትዛረብ ኢኻ
31: ኣስዘፋንሰይ ሽመይ ተክል ዓፈሮ ባሃል ነባሪ ከተማ መንደፈራየ ኣብዛ ሲትኮም ናይ እንዳዝማም ዘለኒ ርእቶ ወይ ትዕዝብቲ ክገልፅ እንተደኣ ኮይነ ብዘይቃል ዓለም ማሃሪት እያ ኣዝያ ፅብቕቲ እያ ህዝቢ ፅቡቕ ይድካታተላ ማሃሪትን ሓባሪትን እያ ብዘይቃል ዓለም ካልእ እንዳሰሓቐት ተዘናግዕ ብምዃና ኸ ቁም ነገር ሓዘል ኮይና እንዳሰሓቐት እንዳዛነየት ትምህር ስለ ዝኾነት ኣዝየ ፅብቕቲ እያ
32: ኣገዳሴትን ክትቕፅል
20: ዘለዋን ፊልም እያ ማለት እዩ ናይ ብሓቂ እየ ዘመስግና ማለት እዩ እቲ ኣብኡ ዘለዉ እቶም ደረስትኡ ዘለዉ ብጣዕሚ ምስቲ ዘመን ርኦም እቲ ዘለዎ ምዕባለ ሰባት ብዛዕባ እቲ ሕብረተሰቦም ክሓስቡ ከም ዝኽእሉ እትገብር ዓባይ ቤት ትምህርቲ ሕብረተሰብ ኢለ ክጠቕሳ ዝኽእል ኣለ።
0: ራይ ሽመይ ሳሙኤል ኣስገደ ይበሃል ካብ መንደፈራየ። ርእቶ ኣብ ና ዝማም ክገልፅ እንድሕር ኮይነ እዛ ፊልም እዚኣ ብመሰረቱ ወቕታዊ ጉዳያት ወይ ከዓኒ መዓልታዊ ዝፍፀም ነገራት ንምንፅብራቕ ኢለያ ተበጊሳ ኣብኡ ተንፀባርቆ ከዓኒ ብመልክዕ ኮሜዲ ማለት እዩ እንዳዝዛንኻ መልእኽቲ ንምሕላፍ እዩ ማለት እዩ።
1: ማለት ኣብ ሂወትና ክግበር ዘይግብኦ ነገራት መረዳእታታት እንዳገበረት ትምህረና ማለት እዩ። ብብዙሕ ነገር ብናይ ሰልዲ ምጥፋድ እዩ ዘይከውን ነግበር ሓሶት ንምንጋር ብዙሕ ነገራት ኣሎ። ብዙሕ ትምህረና ክብረት ኣብ ላዕሊ ዓበይቲ ሰባት ክንገብሮ ድግበአና
29: እብለክ ንድ ዘለኹ
14: እስኪ ናይ ብሓቁ
2: ኣነ ወዲ ሂል ወደይ ስብ ጋዜጣ ክትወፅ በቂዕካ ኣነ ሓልቃሚ መዓሪ ፍሽኽካ ኢሉ ኣነ ወዲ
1: እቲ ዘሎ ኩነታት ወይ ከዓ ህልው ኩነታት ክእረም ዘለዎ ክእረም ከም ዘለዎ እቲ ክተባባዕ ዘለዎ ከዓ ብምትብባዕ ንናእሽ ይኹኑ ንዓበይቲ ማለት እዩ ኣብ ኩሉ ክፍልታት እንዳኣተወት ኣብ ናይ ጥዕና ይኹን ኣብ ናይ ቢዝነስ ይኹን ኣብ ኩሉ እንዳኣተወሲ ትሕልፎም መልእኽቲ ዓብ መልእኽቲ እዩ ዓብ ተራ ፃወታላይ ለየ ግምግማ ማለት እዩ።
3: እቲ ሓፈሻዊ ናይ እዚኣ ተኸታታሊት ወይ ከዓ ሲትዌሽናል ኮሜዲ እቲ ትመርፆም ኣንግላት ወይ ከዓ እቲ ትመርፆም ዛዕባታት ግመለ ኣገደስቲ እዮም። ንኣብነት ኣብ ኮንትሮባንዳ ዘይሕጋዊ ኮንትሮባንዳ ሓደ ካልእ ኣብ መንጎ ስድራ ዝግበር ፍሕፍሐ ብመንፅሩ ርዱእ ነገር እዩ ብበናይ ትፍሕፍሐ ዝመፅእ ብከመይ ኣገባቢ ክነትፍሕፍሐ ኮንትሮል ጌርካ ናብ ረብሓካ ተውዕሎ ወይ ከዓ ነትፍሕፍሐ ብከመይ ጌርካ ንኽብል ግዜ ኣብ መንጎ ስድራ ሰላምን ፍቕሪ ንክሰንጥ እንታይ ትገብር ካልእ ኣብ ዝኾነ ነገር ኣብ ስራሕ ይኹን ዝበዝሕ ይኹን ኣብ እኩብ ነገር ኣብ ቤት መግቢ ይኹን ኣብ ዳሻ ይኹን ኦፊስ ይኹን ካብ ስራሕ ናብ ስራሕና ዘሎ ፍሕፍሐ ዘሎ እዩ። ነዚ ዓይነት ዝተፈላለዩ ዓይነት ገፅ ባህሪ ሒዞም ዝተፈላለዩ ዓይነት ካራክተር ሒዞም ሞ ከዓ ሓደ ዋናኦም ክንሱ ወይከዓ ዋና ትካል ክንሱ ግን ልዕሊኦም ንሱ ብብዝሒ ክጋገይና ንሪኦ ሓንጣ ንሕርኢና እዩ ማለት እዩ። ስለዚ እቲ ሕብረተሰብ ኣብ ዝኾነ ነገር ዘጋጠመ ነገራት ወይከዓ ጌጋታት ከመይ ገር ክእረም ከም ዘለዎ ንባዕሉ ስርቅ ኣሎ ቤለካ ለክዓካ ኣሎ ቤላ ቤለ ኣሎ ንሓደ ነገር ብጫፍ ሒዝካ ዕብኻ ናይ ምዝራብ ወይከዓ ጌጋ ርእቶ ወይከዓ ጌጋ ሓበርታ ንሰብ ምሃብ ኣሎ ንኹሉ ነገር ሲ ብክቢኻ ኣልመምያ ትወፅእ ወይከዓ ከም መልክዕ ድራማ ናብ ህዝቢ ተቕርብ እዋናዊት ድራማ እያ። እዛ ድራማ እዚኣ ሓፈሻ ነቲ ህዝቢ ኣነ ሃኒፃቶ ይብል ምክንያቱ ዝበዝሕ ሰብ እንዳዝማም ከይተሓልፈኒ እንዳዝማም ከርክብ ኣለኒ እንዳዝማም ለማዓንቲ ማራ ገና ዓይነት ርእሲ መሪፆም እንዳዝማም ለማዓንቲ ኣይመሰጡንን እንዳዝማም ለማዓንቲ ከም ገለ ነራታ ፍሊም እንዳዝማም ለማዓንቲ ፅብቕቲ ነራ ክብል ትሰምዐ ኢኻ። ምክንያቱ ከምዚ ዓይነት ካብ ህዝቢ ርእቶ ንድሕሪ መፅ እተኮይኑ ታ ፊልም ታይ ትኾነ ኣላ ዕላማ ኣተሃርም ኣላ ማለት እዩ። ሕጂ እቲ ሕብረተሰብ ከዓ እታ ፊልም ከም ገለ ኣይረኺበያ ቴሌካስ ንዕኡ ንትንሱ ዝገብሮ ተግበራት ብመልክዕ ድራማ ቀሪቡ ሎ ማለት እዩ። ንኣብነት ሕጂ ሓደ መንሰይ ሲ እታ ሲቲኮም ሎማዓንትስ ከም ገለ ኣይፈትኹዋ እንተኢሉስ እንድሕር ርኢኻያ ትኾንካስ ብዛዕባ ናይ መስተ ኣብ ሌታዊ ትዘይት ዝግበር ዳንኪራታት መንእስያት ብኣብነስዑ ድማ ምንታይ ንታይ ውልፍታት ዘውትለዉ ኣርእስቶም ዝነበርስ ልዱእ ነገር እዩ ማለት እየ። ሕጂ ሰብ ነቲ ዘድልዮ እዩ ዘድንቕ እምበር ነቲ ንዑ ዝወቕሶ ኣይድንቕ ንኽእሉ ግዜ። ስለዚ እታ ድራማ ነቲ ታርጌት ተሃርሙላ ማለት እዩ። ስለዚ ዝተሓፈሻዊ ብዛዕባ እታ ድራማ እዚ ኮይኑ ስማዕኒ
4: ወገን ተዋሳእቲ እንድሕር መፂኢኻ ኩሎም እቶም ተዋሳእትኡ ዘለዉ ካብኡና እውን ደይሳናነፉ ኣዝዮም ብሉፃትን ሓያላትን ተዋሳእቲ ኣብ ማሕበራዊ ይኹን ኣብ ጥዕናዊ ይኹን ኣብ ትምህርታዊ ይኹን ኣብ ሃገራውነት ይኹን ኣብ ሕጊ ይኹን ኣብ ድልላን ስስዕን ኣብ ሓዳር ዘሎ ሃጓፍ ርኢኻ ድልላ ምግባር ካልእካሉ ኩሉ ተዘሪቡሉ ርኢና መሃሪ ኣዝዩ ኣዘናጋዒ ንሕብረተሰብና እውን ኣንቃሒ ኣብ ባህሊ መፂኻ እውን ኣብቲ ባህሊ ከዓ

0: ክውረስ ዘለዎ ክውረስ ከም ዘለዎ የመሓላልፉ፣ ዘይውረስ ከዓ ክውረስ ከም ዘይብሉ የመሓላልፉ። ኣዝዩ ብሉፅ ነገር እዩ። ንክትሪኦ ሰናይ ነገር እንዳተሰሓብካ ሰሓብነት ዘለዎ ስለ ዝኾነ ሓቢርካ ኣብቲ ሰንበት ሰንበት ዝኾነሉ ምስ ደቅኻ ቡንካ እንዳሰተኻ ክትሪኦ ከለካ ኣዝዩ ደስ ዘብል እዩ።
1: ብመንገዲ እንዳዝማም ሕጂ ዝመሓላለፍ ዘለዎ መደባት ካ ሕጂ እንድሕርኢናዮ እቲ ብዝተፈላለየ መልክዕ ነቲ ሕብረተሰብ ዝግበር ጎስጓስ ጎዳእቲ ልምድታት ካልእ ካልእ ብዙሕ ነገራት ኢኻ ትርኢ። ንኣብነት ክንጠቅስ ተኮይና ተራ ወለዲ ንተምሃሮ ተራ ወለዲ ኣብ ትምህርቲ ሓደ ግዜ ቀሪቡ ነይሩ። ሕጂ እዚ ከምዚ ዝኣመሰለ ኣገዳሲ ነገራት እያ ተቐርብ።
2: ብፍላይ ኣብዚ ማሕበራዊ ጉዳያት ዝመሓላለፉ ዝኸይድ ጉዳያት ኣብ ናይ መነባብሮ ማለት እዩ ኣብ ዘሎ ኣብ ህዝብና ትምህሮ ተመሓላልፎ መደብ ፅቡቅ ስለ ዝኾነ ዋላ ካብ በለካ ለክዓካ ቤላ ቤለው ነገራት ብጣዕሚ ስለ ትምህረና ብጣዕሚ ብመንገዲ ክመሓላለፍ ብጣዕሚ ፅቡቅ እዩ። ተዓዘብቲ ብዙሕ ስለ ዘለዋ እታ መደብ ማለት እዩ።
3: ማለት ሓደ ዘይከውን ነገር ክነገረካ ከሎ መማይ ክትከውን ካበይ ተበጊሱ ካበይ መፅኡ ኢልካ ክትፈልጥ ሕጂ ኣብ ገለገለ ነገር ከምዚ ላ ሰራሕተኛታትካ ከምዚ ኢሎም ክነግሮ ከሎ ኣይመሚን እዩ። ስለምንታይ እሱ ብድበሎ እዩ ዝኸይድ። ሕጂ ሓፈሻዊ ንዝኩሉ ሰብ ግን ሓደ ሰብ ዝኾነ ነገር መፅኡ ክነገረካ ከሎ ካበይ ተበጊሱ እንታይ እዩ ኢልካ ክትምርምር እቲ ዝበለፀ ነገር እዩ። ተቀዳዲምካ ነቲ ነገር ክትፍፅሞ ኢልካ ዘይምእታዊ ኢለ ኣነ ግምት ማለት እዩ።
4: እዋይ መሳፍንቲ ኣታ ንስኻ ኮ ደላይ ስራሕ ዘይኮንካ ፍጣር ስራሕ እኳ ኢኻ ስኻ መቻ ንስኻ ኮ ብልሂ እኮ ኢኻ ስኻ ሪኢኻ ብልሂ ቆቓሕ ጎራሕ ከምተመን ሪኢኻ ኮብራ ዒንትኻ ከምናይ ንስሪ ልብኻ ከምናይ ዋኻርያ ትንእደን ዲኻ ዘለካ ትፅርበኒ እንታይ ክፅርበካ ምጉሰካ ኣለኹ እምባ ንስሪ ተመን ዋኻርያ እንዳብልካ ደና ኣዳለዩ ኣባት ንርስና ኮ ኩኑ የዋህነ ከመንስር ወኩኑ ጠቢባነ ከም ኣርወ ምድር እናበሉ ኮእዮም ዝስተምሩ
5: ኣይትቀይሮ ከመንስር ዘይኮነ ሪኢኻ ኣለካ ዮሃነ ከመርግብያ እዩ ዝበሃል
4: ኩሉ ሓደ ኩሎም ነፈርቲ እኒ ምስር ኮ ካብ ማዓዶ ርኢ ኮ ይብለካ ደኹ ከምዚኣ ገር ቆብ ዘብል ቆሪባ ኮ
6: ኣብቲ ኣቀራርባ ምክንያቱ ካብቲ ኣቀራርባ ናይቶም ተዋሳእቲ ንገልሜታት እቲ ቲሰም ናይቲ ስእሊ ናይ ብሓቂ ላዕሊ ከይድና ከም ዘለና እዩ ዘርእካ። ምክንያቱ ምስቲ ብቕዓት ናይቲ ክዋሳእ ተቐሪቡ ዘሎ ሰብ ገልሜታት ምስኡ ኢኻ ተወዳድሮ ናይ ብሓቂ እቲ ቲሰም ከዓኒ ንሕና ከይድና ከም ዘለና ንኣብነት 226 ዘለናዮን ኣብ 211 ዝነበርናዮን ኣሰኣላን ሰማይን መሬትን እዩ። ብፍላይ ኣብዚ ናይ ቲስቶም ኣሰኣላና ናይ ብሓቂ ምስቶም ተዋስአትን ኣቀራርባን ኣብቲ ኣቀራርፃ ናይቲ ስእሊ ከይድናዮ ዘለና ናይ ብሓቂ ሓያል ሰጊምና ከም ዘለና እየ ክግምግሞ ዝኽእል። ምክንያቱ ምስቲ ተዋስአትን ዝግበር ቲስቶማትን ኣክሽናትን ኣቀራርባን ስትራክቸር ናይቲ ኣቀራርፃ ናይቲ ስእሊን ናብ ሓቂ ኣድኒቀ ክብል ይኽእል ኣነ ማለት እዩ።
7: ንኣብነት ኣብ መዳይ ሕክምና ይኹን ካብቲ ሕብረተሰብ ውፅእ ኢልና ዘይ ባህልናትና ከነስርፅ ኣብ ንፍትነሉ ማኣረምታት ህበካ ልክዕ ንሕብረተሰብ ሲ ነቲ ኣቃወሙኡ ነቲ ምስሉ ነቲ ሕጉ ብሓፈሻ ንኤርትራዊ ባህሊ መሲሉ ክኸይድ ከም ዘለዎ ማኣረምታ እናሃበት በቲ ትሑት መገዲ ተኣሊ ማለት እዩ። ስለዚ ልክዕ እንዳዝማም ከተቋርፅ የብላን ኣነ በስ እንዳዝማም ሲ ሓንቲ ቤት ትምህርቲ እያ ከመይ ቤት ትምህርቲ ናይ ኩሉ ሕብረተሰብ ኣብ ኩሉ ሰዓት እንዳተመሃረላ ዝኸይድ ቤት ትምህርቲ እያ ኢሉ ዝገልፀ
8: ኣብ ዝተፈላለዩ ዛዕባታት ናይቲ ሕብረተሰብ ኣብ ባህሊ ኣብ ሃገራውነት ኣብ መንነት ኣብ ዝተፈላለዩ ዛዕባታት ኣርእስቲ ልዒላ ስለ ተብል ንኩሉ ነገር ዛዕባታት ናይቲ ሕብረተሰብ ከም ዝህልወካን ከም ዝርዳእካን ከምቲ ምህረካን ስለ ትገብር እቲ ኣገዳስነታ ኣዝዩ ዓብዪ እዩ። እሱ እቲ ኣገዳስነት ኩሉ ዛዕባ ሕብረተሰብ እያ ትትንክፍ፣ ኩሉ መነባብሮ ሕብረተሰብ እያ ትትንክፍ። ስለዚ ኣብ ኩሉ ሕብረተሰባት ኣትያ ወይ ኣብ ኩሉ መነባብሮ ሕብረተሰብ ኣትያ ስለ ከመርእሲ ኣልዒላ ስለ ትዝቲ ኣገዳስነታ ልዑል እዩ ማለት እዩ።
9: ካልእ እትሕልፎ መልእኽቲ ትሕልፎ መልእኽቲ ርዶ ነገር እዩ። ንሓደ ሕብረተሰብ ገይግኡ ኣሪሙ እቲ ቁኑዕ ዓይነታይ ኣለልዩ ንሓደ ቁኑዕ ነገር ሲዒቡ በቲ ቁኑዕ ነገር ንኩሉ ነገር ክነብር ከም ዘለዎ ማለት ምክንያቱ ስልጡን ሕብረተሰብ ክነሰልጥን ንክብልተና ብኩሉ ነገር ዝተሃንፀ መንእሰይ

0: ክብረን ካብ ወልፍታት ይኹን ካብ ዝኾነ ነገር ተኣልዩ ብስርሑ ብክቡ ዘኽብር ልዕሊ ኩሉ ስድርኡ ተማእዚዙ ትምህርቱ ዝቕፅልን ንነብሱ ኮይኑ ንስድርኡ ኮይኑ ንሃገር ክኸውን ዝኽእል ሰብ ንምህናፅቲ ዓላማ ቀዲ ስለዚ እቲተመሓላልፎ መልእኽቲ ርዱእ ነገር እዩ ምክንያቱ ሲትዌሽናል ኮሚዲ ብምዃና እዋናዊ ነገር ብዛዕባ ምስ ገንዘብ ምትእሳር ዘሎ ብዛዕባ ምስ ኮንትሮባንዳ ምትእሳር ዘሎ ብዛዕባ መንእሰይ ሕጂ ሰሊፀሞ ዘሎ ብዛዕባ እዚ ኣርቲፊሻል ኢንተለጀንት ንብሎ እዚ እንታይ ፀገም ኣለዎ ኣብ ሶሻል ሚድያ እንታይ ድህብ ኣሎ እቲ ሰብ ሶሻል ሚድያ ዓ ዝፀላዊ ምዃኑ እዚ ኩሉ ነገር ሲ እቲ መንእሰይ ይስዕበሉ ሓቀይ ንዑ እንታይ እዩ ኣለልዩ ብመልክዕ ድራማ ተፃሒፉ ነቲ ሰብ እንታይ ግብ ኣለዎ ጎስጋዝ ዝግበር ዘሎ ስለዚ ሰብ ከዓ ዚ ጎስጋዝ እዚ ተኣሪሙሉ ነቲ መገዲ የማን ሒዙ ነቲ ዘሎ ሕብረተሰብ ክምዕድን ትምህርቲ ከመሓላልፍን ሓላፍነት ምስካም ይለት
1: ኩሉ ሰዓ ዝምህረናስ ኩሉ ሰዓ ጉለታት ደሎ ኣብ ደቂ ሰባት ኣብ ትካላት ኣብ ስራሕ ደሎ ስለሰብርሃልናስ ኣነ እ ብጣዕሚ ተመሓላልፎ ሲ ኣነ እዚ ክብል ኣይክእልኒ ምክንያቱስ ዓበይቲ ፈትውዋ ንኣሽ ፈትውዋ ኩሉ ኣብ ኩሉ ዕድመ ደሎ ብጣዕሚ ብጣዕሚስ መሃሪ ስለዝኾነት እሞ ከዓ ኣብ ነብስና ኣብ ውሽጥና ኣብ ዓድና ስለ ዘሎ ሲ እንደ እቲ ተመሓላልፎ መልእኽትስ ወሰን የብሉን ብጣዕሚ ፅብቕቲ
2: ብዙሓት ፊልምታት ክንፈትሽን ከለና ውሑዳት ቅርጥዋት ገለ ነገር ቁንጭላ ቢሉ ዝወሰድ ኢና ንዕዘብ ኣብ ፊልምታት ኣብ እንዳዝማም ግን ንኩሉ ማእዝን ኣብ ዝተፈላለየ ነገር እዋናት እናጉልሒ እዩ ዘምፅእ መሃብን ስስዐን ኣብ መንጎ ምትላልን ቅንዕናን ዘሎ ነገራት ኣዝያ ኣጉሊሓ ስለ ተርኢ ኣዝያ እያ ደስ ትብል ኣብ ሕብረተሰብና ኣዝያ ኣገዳሲት እያ ሕብረተሰብና ክብርታትን ነብሩታትን ዘለዎ እዩ ነዞም ክብርታትን ነብሩታትን ከዓኒ እናመዛዘነት ኣሚዛኖም ኣብ ልክዕነቶም ኮፋ ኣቢላ ተርኢ ስለ ዝኾነት ኣዝያ ደስ ትብል ፅቡቕ ዝኾነ መልእኽቲ ገላፂ ዝኾነ ልክዕ ዝሃርም ሕብረተሰብና ከዓ ልክዕነቱ ዝገልፅ ዘለዋ ኮይና ስማዓና ከምኡ እያ ትረአየኒ

ሰላም ክቡራት ተኸታተልቲ መደብ ፍረፃዕሪ ከመይ ቀኒኹም? እዚ ትከታተልዎ ዘለኹም ክልተ ሰሙናዊ ዝቐርብ መደብኩም መደብ ፍረፃዕሪ እዩ። ንሎሙውን ከም ወትሩ ንዓኹም ኣስተምህሮን ሓበሬታን ይህብ እዩ ዝበልናዮም ትሕዝቶታት ሒዝና ቀሪብና ኣለና። ከም ወትሩ ምክታልኩም ኣይፈለየና።

ክቡራት ተኸታተልትና ፈለማ ትቐርብ ንኡስ መደብ ኣተኩሮ ፍረ ፃዕርያ ሓድነት ሓይሊ እዩ ዝሓበረ ኣዳዊ ኣርካ የፀንበዓ ከም ዝበሃል ህዝብን ተሓቢሩ ድማ ዝእግሞ ነገር ከምዚ የለ ርዲ እዩ ነዚ ክንብሎ ዝፀናሕና ግብራዊ ኣብነት ዝኾኑ ተቐማጦ ንኡስ ዞባ ሰገነይቲ ምምሕዳር ከባቢ ድግሳ ሓቢሮም ኣከባቢኦም ግርማ ከልብሱ ካብ ዝጅምሩ ዓመታት ኣቁፂሮም ኣለው ውፅኢት ስርሖም ብምስናድ ናባ ክምነብሎ ኣለና ብፅሞና ተኸታተሉና

0: ገረብ ማይን ሓመድን ይዕቅብ፣ ምቹእ ክሊማ ድማ ይፈጥር። ገረብ ምንጪ መግብን ሰብን እንስሳን ጥሪትን እዩ። ከምኡ ውን ግርማ መሬትን መዕቆቢ እንስሳታትን እዩ። ገረብ ምንጪ ሃገራዊ እቶቱን ዘቤታዊ ፀዓትን እዩ። እቲ ብ3 ነሓሰ ኣብ ንዞባ ሰገነይቲ ፍልይ ብዝበለ ኣገባብ ኣብ ድግሳ ዝተረኣየ ህዝባዊ ወፈራ ህያው ምስክር ናይዚ ዓብ ርድኢት እዩ። ልዕሊ 200 ዝኾኑ ሓረስቶት ድግሳ ሓደ ልቢ ሓደ ቓል ኮይኖም ኣብ ልዕሊ 35 ሄክታር ስፍሓቱ መሬት ተዋፊሮም። እዚ ኸባቢ እዚ ቅድሚ ሎሚ ብማእቶት ሓመድን ማይን ንምዕቃብ ዛላታት ኣብ ምዝላይን ምስራሕን ዓበይቲ ስራሓ ዝተኻየደሉ ቦታ እዩ። በዚ ተኻየደሉ ዕውት ወፍሪ ጠቕላላ ትርኢቱን ኣፀዋውዓ ሶሙን ክቕይር ዝኸኣለ እዩ።
1: ዘለናዮ ቦታ ከዓ እዚ ወላ እኳ ናይ ቀደም ስም ካልእ ስም እንተነበሮ ኣብ ግዜ ቃልሲ ግን ሽማግለ ሰበይቲ ኢታይ ዓዲ ዝወዓለት ኣብ ውግእ ዝተገብረሉ ኣብ ማእከል ድግሳ ኣጋጣሚ ናይ ተወጉኡ ናይ ዝተረፈ ሓደ ተጋዳላይ ወይ ብፃይና ኣብ ደገአን እንዳርጋ ይከኣል እሞ ጓሲሶንኦ ንገዘአን ምስ ኣተወ ኣብ ገዛ ይስዋእ ምስ ተሰውአ ፍሕረን ባይታ ንእዲ ሰሪሐን ዝቕበራ ሰበይቲ ስለ ዘለዋ ሕጂ እዙይ ስመን ጌርና ቀይርናዮ እቲ ናይ ቀደም ስም ዝነበረ እዚ ቦታ እዙ ሕጂ ኣዴና ሓርበኛ ኢታይ ጀመር ኢልና ሰሚና የለና እዚ ሓድሽ ሕሩም ሕዝኣትና።

0: ዳስ ሓድሽ ሓይልን ወነን እዩ ዓዲልዎም ኣብቲ ዝተኻይደ ወፈራ እቶም ሓረስቶት ልዕሊ 1,000 ሓደስቲ ፈልስታት ብምትካ ነቲ ዝተረፈ ሃጓፍ መልኦሞ እቲ ንፈልስታት ናይ ምፅዳቕ ኣግራብ ናይ ምድሓንን ፃዕሪ ነቲ ወፈራ ፍሉይ ክብሪ ኣልቢስዎ ነቲ ቅድሚ ሎሚ ተተኺሉ ዝጸደቐ ኣግራብ ንምስታይ ኣዝዩ ዘደንቕ ህዝባዊ ውደባይ ተራዩ ብፅንኩር ኩነታትን ርሕቀት ምንጭ ማይ ዝርከበሉ ቦታን ተስፋ ከይቆረፁ በዓል ኣድጊ ብኣድጉ በዓል ገመል ብገመሉ ጥሪት ዘይብሉ ድማ ብዝባኑ ካብ ርሑቕ ቦታ ማይ እናጓረቱ ንነዊሕ ሰዓታት ዕውት ወፈራዊ ስራሕ ኣካይዶም
1: እዚ ወፈራዊ ማዕተት እዚ ጥራሕ ኣይኮንና ንሕና መቕዶት ንገብር ኣብ ዝኾነ ቦታታት እውን ኣለና ብዙሕ ቦታ ኣ ከምዚ ተዓዲ ብዙሕ ዝነጥፍ እንታይ እዩ ዘንጥፎ ከዓ እዚ ሓደ ካብቲ ፕሮጀክት ናይ መንግስቲ ትዝዓበየ ኣብ ልምዓት ተወፈሩ እንተይ ኢሉ መደባት መንግስቲ ክትግበር ኣለዎ ተዓዲ ከዓ ምንጋር ጥራሕ እዩ ዝደሊ እንተተነጊሩ ካብ ቀደሙ ሒዙ ካብ ግዜ ቃሲ ሒዙ ክሳብ ሕጂ ኣብት ምስ በሪዒ ሕጂ ከዓ ሞኖ ዝወፍሩ እዙ እሞ ብጠቃዒት ከምዚ ሕጂ ክንዝኾን ጎቦ ደኣ ማይ ክንዝኾን ጥረር ደኣ ብዕድጉም በግማል ማይ ተስትኡ ኢኻ ግን ወኒ ስለ ዘለዎ ተዓዲ ክሰርሕ እየ ስለ ዝብል ነዚ ኩሉ ጎቦ ማይ ኣስትኢሎ ካብ ንጅምሮ ከዓኒ 222 መወዳእታ 222 ወርሸውዓተ ጀሚርናዮ ክሳብ ሎም 5 ዓመት ን45,000 ኣፍሪና ኣለና ማለት እዩ ክሕድ 7,800 ዓመት ንገብር ንዑ ከዓ ብማይ ከም ዝሕድዮ ዘለኹ ብማይ ኣስትና ንነፅድቆ ሓጋይ ትሪ እንተኢልዎ ኣብ ወርሒ 3ለስተን ኣብ ወርሒ ክልተን ከዓ ከምዚ ሕጂ ጌርና ዕድጉና ዝሳትዮ ንይሰጋገር ከዓኒ ሓምለ
2: ብዓይኒ ሞያ ክንሪኦ ከለና ኣዝዩ ብሉፅ ስራሕ እዩ ምክንያቱ ሓደ ገረብ ከም ህፃን እዩ ምስ ተኸልካዮ ኣብዚ ብፃሕ ከየ ብፃሕካ ንድሕር ገዲፍካዮ ክጠፍእ ክእል እዩ ክሓር ክእል እዩ ብዙሕ ባህርያዊ ነገራት ዘጥፍ ኣሎ ስለዚ ነታ ዝተኸልዋ ፈልሲ ከም ደቆም እንዳተኸናኸኑ ማይ ብኣድጊ ብገመል ብሕቆም እንዳበሉ ማይ የስትይዎ ስለ ዘለዉ ተኸናኺኖም ኣብዚ ብፃሕ ንኽብፅሕ ወኢሎም ፅዕርዎ ስለ ዘለዉ እዚ ዝበለፀ ስራሕ ኢለ እየ ዝሓስብ

0: ናይ ሎሚ ዓመት ክሊማዊ ኩነታት ነቲ ወፈራ ዝያዳ ፈታንን ታሪኻውን ዝገብር ፍሉይ ፍጻሚ እዩ ነይሩ። ሎሚ ዓመት ብዙሕ ዝናብ ስለ ዘይሃረመ ነቲ ኣግራብ ማይ ንምስታይ ናብ ርሑቕ ቦታታት እናኸድካ ማይ ክጓረት ምግዳድ እዩ። እቲ ካብ ርሑቕ ዝመፀ ነፍሲ ወከፍ ንጣብ ማይ ሚዛኑ ዝበርኸን ብርሃ ዝተዓደገን እዩ።
1: ሕጂ እዚ ለብዘመን 10,000 ክንተክል ኢና መደብ ነይሩና። እዚ 10,000 ግን ጎዳጉዳ ኣዳኒና ፅኒሕና ዓንቶ ብሓጋይ ማይ ኣብና ማይ ምስ ዓበ እሞ ጎዳጉዲ ሕጂ ከመይ ኢሉ ክነብሎ ሃይንብልን ጎዳጉዲ እንታይ ክንገብር ነምፂ ንትከል ማይ ኣስቲና ኢለ ዓዲ ባይቶም ምስ ኣከብዎም ይሄ ኢለ ሓቲት እዮም ንኽድ ብልዕል ወኒ ንኽድ ነስቲ ማይ ናቅድሚ ሕጂ ኣስቲና እኒያ ተባሂሉ ኣብ ውሕሪ 7 ሓደ መዓልቲ ወፊርና ኣፅዲቕናዮ ዝረአኹም እዩ። ኣብ ውሕሪ 8 ከዓ 2,000 ወፊርና ወር 9 ከዓ ሕጂ ሰለስተ ሎሚ 4 መዓልቲ ኣስቲና የለና ፀጂቕትዮ ዘለኹም ጎልጎል ኮይኑ ዘሎ። ስለዚ ምንጋር ጥራሕ ንፈር እንተተባሂሉ መዓልቲ ኣይንቆፅሮን ኢና ትማል ተኣኺብና ፅባሕ ንፈር ተባሂሉ ማኢናረኺብና ተኣሽና ውዕልና ሕጂ ፅባሕ ንፈር ተባሂሉ ኣንጊና ከም ዝረኣኹምና ንወፍሩ ሕጂ ንልምዓት ድልዋትና ዘይኮኑ ተዓዱ ብነብሱ ወኑ ኣለዎ ናይ ከም ንስራሕ ሓደ ካልኣይ ምስቲ መንግስቲ ካብ ቀደም እዩ ካብ ቀደም ካብ ቀደም ካብ ህዝባዊ ሓይልታት ኣይኮነን ወላ ቅድሚኡ እንተኾነ መደባት ኣቤት ንመንግስቱ ዩተዓዲ ብመሰረቱ ከቀዶም። ስለዚ ሕጂ መደባት መንግስታት ክተዓነቕፍ የብሉን መደንግብ መንግስቲ ተተባሂሉ ኣቤት ከምና ትሪእዋ ዘለኹም እያ። ስለዚ ፅቡቕ ናነካይት ስራሕና ዝያዳ ይቕናየ ዘለና ብኣካል ሪኢኹም ኣለኹም ስኢልኩም ውን ክትድግሕዎ ኢኹም ንሕና ግን ኣብ ንገብሮ ዘለና ስራሕ ኣዝና ተዓዊትና ንፈረቓን ተሓጉዝና ንፈረቓ ኢና ዘለና
2: ፖሊሲ ናይ መንግስትና ማለት እዩ ወፍርን ሓያል ልምዓት ዝካየድ ዘለዎ ስራሓት ማለት እዩ። ህዝቢ ድግሳ ከዓ ከመቐፀልታ ናቱ ኣብዚ ክረምቲ እዚ ኣብ መወዳእታ ናይ ወርሒ 7 ኣቢሎም ኣስታት 6,000 ዝኣክል ፈልሲ ገረብ ዓይነት ቀላሚጦስ ኣምፂኦም ተኺሎም ነይሮም። ብተደጋጋሚ ኣብ 2 ሰሙን ኣብ 3 ሰሙን እንዳበሉ ማይ የስቲ ወይም ዝነበረ ናይ ክራማት ፍኹስ ዝበለ ማለት እዩ። ሕጂ ድማ ነቲ ሓደ ዝጠፍአ መተክኣታ ተባሂሉ ኣስታት 900 ዝኣክል ፈልሲ ገረብ ኣምፂኦም ተኺሎም ኣለው። ብሓፈሻ እቲ ናይ ሕሩም ሕዛእቲ ናይ ድግሳ ኣስታት 29 ሄክታር ዝበፅሒ ነይሩ። ሕጂ ግን ለብዘበን ክራማት ኣስታት 6 ሄክታር ዝኣክል እዚ ክንሪኦ ዘርፈና ግራውቲ ዝነበረ ተኪኦም ናብ 35 ሄክታር ኣዕብዮም ኣለው ሕሩም ሕዛእቶም ገና ክቕፅ

ዝኽፍሉ ምዃኖም እዩ ኣመሓዳሪ እቲ መደቦም ነጊርና ዘሎ። ስለዚ ኣብቲ ዝወሰኽዎ 6 ሄክታር ዝኣክል ልዕሊ ከባቢ 7,000 ዝኣክል ፈልሲ ተኺሎም ኣብ ፅቡቕ ደረጃ ከዓ በፂሑ ኣሎ።

0: ህዝቢ ድግሳ ዝነበሮ ውዳበ ናይዚ ዓወት እዚ ምስጢር እዩ። ብዘይ ውዳበን ስኒትን ከምዚ ዝበለ ዓብ ስራሕ ኣብ ሓፂር እዋን ክዕመም ኣይከኣልን እዩ። ናይ ዓዲ ምምሕዳር ሽማግለታት ምስ መንእስያት ብምትሕባር ነቲ ዕማም ብግቡእ ተመቒሎሞ እዚ ናይ ሓባር ውዳበ እዚ ሓድነት ናይ ስራሕ ባህልን ህዝቢ ድግሳ ድልድል ምዃኑ ዘመስከረ እዩ ነይሩ።
1: እዚ ዕላምኡን መንፈሱን እቲ ዝተኸልናየ ገረብ ብኾንቱ ንኸይተርፍ ማይ ስለ ዘቋረፀ ማያሲና ንኸነፅድቆ ኣብ መዓላ ክውዕለልና ክንግርብ ብድልየትና ተበጊስና መፂና ተሳትፎና ፅቡቅ እዩ። ምክንያቱ ኣብ ገገዛና ዝተኸልናያ ዘይፃዓርናላን ማዕረ ስለ ዘይኮና ንሕና ከዓ ፅዒርና ኣብ ዝለዓለ ደረጃ ንኸነብፅሖ እቲ ገረብ ኣብ ምያ ክውዕለልና ኢልና ተበጊስና።
2: ራይ ሓደ እቲ ማእተታዊ ስራሕ ብደቂ ዓዲ ዝካየድ ዘሎ ኩሉ ሰዓ ከዓ እንታይ ዝበሎ ኣሎ እቲ ዓዲ ብደቂ ዓዲ ክኸይዳ ኣሎ ትቃዕድኻ ተጠቀምቲ ክንከውን ኣለና እዩ ዝብል። ምክንያቱ ልምዓት ዓዲ ንልምዓት ዓዲ እዩ ዝብል። ስለዝኾነ ከዓ እዚ ልምዓት እዚ ብጎስጓስ ጥራሕ ዘይኮነስ ድሌታዊ ነገር እውን ነይሩ ወዩ ተመክሮ ከዓ ገይርልና ኣሎ። ኣብዝ ሓለፈ 2 ዓመት 3 ዓመት ከምኡ ገይርና ስለዝዓበና ክንቅፅል ከም ዘለና ነዚ ስራሕ እዚ ክነተባቢዕና እዩ። ኣብ ልዕሊ እቲ ምሕደራዊ መገዲ እውን ነዚ ዝያዳ እየተባብዕ እዩ። ምሕደራዊ መገዲ እንተዘይህድል ኳ ወላ ናትካ ህይወት ናትካ ጥዕና ናትካ ሰላም ናትካ ኣኸሳይ እንተሃለወ ምሕደራ ነዚ ግን ክጥቀመሉ ይኽእል ኣለዉ። ነዚ ምሕደራ እዚ ልክዕ ዩ ኣጆኹም እዚኣ እንተ ዘገርና ኣጆኹም ከምዚኣ እንተ ዘገርና ካብቲ ዝብል ሓደ ሓያል ኣመሓዳሪና እናበርትን ስለ ዘለዉና ክንጥርነፍ ኣኽኢልና እዩ። ምጥርናፍና ከዓ ሕጂ እንታይ ገብና ኣሎ ሓደ ፍቕሪ ስኒት ሰሪሕና ክንዕወት ከም ንኽእል ከዓ ገይርና ኣሎ። ስለዚ ነዚ ማእታዊ ብጣዕሚ ኣነ ዝንቆ ነዚ ዓዲ ከዓ የድንቆ ብኡ መሰረት ዳርጋ ማእኸል ምንቅስቃስ ናይ ዝኸባቢ እውን ኮይኑ እዩ ስማዕን ዘሎ ብልምዓታዊ መገዲ እዩ።

0: እቶም ኣቦታትን ኣዴታትን መንእሰያትን ቆልዑን ከይተረፉ ነቲ ኣብ ርሑቕ ዝርከብ ምንጭ ማይ ብምኻድ ንነፍሲ ወከፍ ፈልሲ ከም ውሉዶም ክከናኸንዎ እንከለዉ ዝነበረ ስእሊ ዝናድዩ። እቲ ንነዊሕ ሰዓታት ኣብ ትሕቲ ዋዒይ ፀሓይ ዝተገብረ ጉዕዞ ፅምእን ድኻምን ብምፅዋር ንሓደ ዕላማ ክብሉ ዘረኣይዎ ተወፋይነት ፍሉይ ፍፃሚ ኮይኑ ይርከብ።
1: ውዳበ ሓይሊ እዩ በዚ እቲ መትከል ህዝባዊ ጉንባር ይኮይኑ ይንቃሕ ይወደብ ዝተዓጠበ ኣብቲ ናይ ኣስከረና ልሙድ ስራሕና እዩ ኣብቲ ልማዓታዊ ንጥፈታትና ከዓ ህያው እዩ። ስለዚ ሕጂ ውዳበ እዩ ብፍላይ እዞም ድጉሳውያን ናይ ማእቶት ናይ ሓባራዊ ስራሕ ናይ ትግሃት ዘለዎ ንጥፈታት ብሉያት እዮም። ስለዚ ሕጂ እዚ ስራሕ እዚ ትሪኦ ኣለካ ወዲ 80 ዓመት እዩ ዝንቀሳቀስ ዘሎ ትእምርቲ እዩ ብሓቂ ክገልፆ ከሎ ከዓ እዚ ሲ ሓደ ንውሉድ ወለዶ ዝኸይድ ባህሊ እዩ። ምክንያቱ እቶም ቆልኦ ትሪኦም ኣለኹም ፅባሕ እንዳሳጋገሩ እዮም ዝኸዱ። ሕጂ እዚ ዋላ ሓንቲ ዝዓዲ እዚኣ ኣብቲ ናይ ውዳቤኣ ኣብቲ ናይ ንጥፈታታ ኣብቲ ናይ ትኩርነታ ውሃ ዘበለ ንጥፈታት ተካይዳ ኣላ። ስለዚ ምውዳብ እቲ ምውዳብ ሓይሊ ኮይኖም ዘሎ ድግሳ
2: ኣበርክቶ ናይዚ ህዝቢ ምእላይ ናይቶም ኣመሓደርቲ ናይ ብሓቂ ደስ ዘብል እዩ። እዚ ከብ ኣምነት ነዚ ከባቢ ኣምፂኻ ዋዕላ ጌርካ ነቶም ፀለውቲ ሰባት ዝበሃሉ ኣብ ዓዶም ከይዶም ቅዱስ ቅንዕ ሓዲሮም ከምዚ ክገብሩ ኢና ንፅበና።

0: ፈስ ምዃኑ ፍልጥዩ። ቅድሚ ቁጠባዊ ረብሓታት እቲ ኣከባቢ ዳግማይ ሓምላይ ክኸውን ከሎ ዝፈጥሮ ናይ ኣእምሮ ርግኣትን ውቃብን ዓብዩ። እቲ ዝተተኽለ ኣግራብ ሓመድ ካብ ምብሕጓግ ክከላኸል እዩ። ማይ ኣብ መሬት ክሰርጽ ብምግባር ድማ ምንጪ ማይ ክህብትም እዩ። እቲ ረብሓታት ብዙሕ እዩ።
1: እስቲ ዋና ሕመረት ናይቲ ነገር እዩ። ስለዚ ንሕና ኣብዚ እኹላት ዋርድያታት ገይርና ኣለና። ልዕሊ ኩሉ ግን ንቕሓት ናይቲ ሕብረተሰብ ናይቲ ተወላዲ ድግሳ ኣበሪኽና ኣለና ይፈልጥ እዩ። እዚኣ ውፅኢታ ርእዋ ስለ ዘሎ ካብ ጥንቲ ጥቅምቲ ከዓ ናቶም ከመይ ገይሮም ኣፅኒሖም ኣለዉ ርእዎ ኣሎ ኮ ተካሊ ቦታ ቃላጥ ኮይኑ ዘሎ ናቶም ግን እንታይ ኮይኑ ዘሎ ስለ ዝፈልጡ ምስቲ ቀፃሊ ዝወሃቦም ጎስጓስ ስለዚ ሓለዋ ጌርካ ውፅኢታዊ ስራሕ ስራሕ ኣሎ። ስለዚ እቲ ንቕሓት ምብራኽ ጥቕሙ ፈሊጦም ኣለዉ። ናይዚ ንድሕር ጌርካ ከዓ ዝለዕለ ረብሓ ከም ትረክብ ኣዳዕዲኦም ተረዲእዎም ስለ ዘሎ ስለዚ እዚ ንምሕዝኡ ንምኽላሉ ዋላ ትሪእዎ ዘለኹምቲ ግራውቲ ግራት እዩ ነይሩ ዝብታሕቲ ርኢና ዘና ሕጂ ንሱ እንደገና ንታሕቲ ክንቅፅ ኢልና ኢሎም በቃ ኣብ ምግራብ ክንኣቱ የና ኣሎ ኩሉ ክጉርቦ መደብ ገይሮም ኣሎ። ሕጂ ብ35 ሄክታር በፂሑ ኣሎ። ንዓመታ ኣብ 40 ክነብፅሖ መደብ ኣለና። ምክንያቱ መዓት ቃፅዖታት ዘሎ መሬት ናይ ድግሳ ይውዳን እዩ። ነዚታት ግን ሕጂ እቲ ሓ ሓሊፍካ ዘሎ ቃፅዖፆ ግራውቲ ኣብ ምግራብ ክንኣቱ የና ከም ዝረኣኹሞ ማለት እዩ።
2: እዞም ሓረቶ እዚኦም ኣተሓሳስቦኦም ምዕብል እንድዩ ኣብ ቃልሲ ተፈተኑ እንድዮም ዞም ዓዲ እዚ ድቦ ኣገልግሎት ቀሊል ኣይኮነን። ፅባሕ ንኮ ንዓዲ ዝጠቅም ሓባራዊ ዝኾነ ገለ ህንፃታት ክሃንፁ ከለዉ ምስኣኸለ ፍቓድ ሓቲቶም ቅርሲ ኮይኑ ክነብር ኣይኮነን። ቆሪፆም ክጥቀምሉ ሸይጦም እንደገና ቆላምጤስ ብጨብጨብኡ ዓመት ዓመት እንዳተቆርፀ እዩ ንቐፃልነት ደገልግለካ። እዚ ኣቕሊልካ ዝረአ ኣይክውነን። ነቲ ብከላ እውን ንዓና ንኩሉ ነዚ ሃገር እውን ሓጋዝ እዩ። ኣብ ብከላ እንተሪኢካ ሕጂ ኩሉ ፃዕሩን ድኻሙን እዚ መንግስቲ ገረብ ክግረብ ኣሎ። እንታይ ዓመት ዓመት ተምሃሮም ማእቶት እንዳወፈሩ ዝግርቡ ዘለዉ እዚ ግን ካብ ተምሃሮ ከይተፅብካ ባዕሉ ዝዓዲ ዝገረቦ እዩ። ውፅኢቱ ከዓ ንቐፃሊ ኣቕሊልካ ዝረአ ኣይኮነን፣ ኣበርክቶ ቕሊልካ ዝረአ ኣይኮነን ዝብርኢቶ ይደለኒ።
3: ሕጂ ውፅኢት ናይ ምግራብ ብቁጠባ ክትሪኦ ትኽእል ኢኻ። በቲ ናይ ኣከባብያዊ ለውጢ ክትሪኦ ትኽእላ ብብዙሕ መንገዲ ክንግምግሞ ንኽእል ኢና። ሓደ ኣብቲ ኣከባብያዊ ለውጢ ነዊሕ ከይከድና እዚ ንሪኦ ዘለና ሕፅረት ዝናብ ዘጋጥመና ዘሎ ካብ ብርሰት ኣግራብ ዝመፀ እዩ። ስለዚ ምስ ዝካየድ ዘሎ ናይ ምግራብ ንጥፈታት እቲ ናይ ባህርያዊ ለውጢ ዝናብ ክመፅእ ክእል እዩ። ኣብኡ ለውጢ ክህሉ ክእል እዩ። ናይቲ ክሊማዊ ለውጢ ማለት እዩ። ካልኣይ ብቁጠባ እውን ንድሕር ርኢናዮ ኣብዚ ከባቢ ዘለዎ ዓድታት ቀላሚጦስ ምስ ኣኸለ ብዓዲ ደረጃ ሸይጠን ኣብ ቁጠባ ብዙሕ ለውጥ እየን ዝገብረ። ምዕቃብ ማይን ሓመድን ተቀዳማይ ነገር እዩ። ማይን ሓመድን ከይተዓቀበ ዋላ ንሕርሻኻ ከተሰስን ስለ ዘይትኽእል፣ እቶት ከተዕቢ ስለ ዘይትኽእል ገረብ ንድሕር ተኺልካ ሓደ ምዕቃብ ማይን ሓመድን ኣሎ። ካልኣይ በቲ ቁጠባዊ እቶት ኣሎ። እቲ ምዕቃብ ማይን ሓመድን እውን ኣብ ቁጠባዊ እቶትካ ጥቕሚ ኣለዎ። ምክንያቱ ሕርሻኻ ንድሕር ማይን ሓመድን ዓቂብካሉ እቶትካ ከዓ ብኡ መንፅር ይዓቢ ማለት። ስለዚ ትቁጠባካ ከዓ ይዓቢ ኣሎ።
4: ሕጂ ረብሓታትና ክዛርብ ኣብ ዝሓለፈ እዋን ልክዕ ኢና መንግስቲ ሓቲትና እቲ ዝገረበ ነቲ ፅጉሙን ነቲ ዘለዎ እና መዓራረ ብከክ ከም ዘለዎ ዓቕሚ ገይሩ ክጥቀም ከም ዘለዎ እዩ ገይሩ። ምክንያቱ ዕንጨይቲ ሎሚ እዋን ክትበትኽ ኩልኩል እዩ። ንዚ ዘጥረኻዮ ነገር መንግስቲ ዘፍቀደልካ ግን ንመንግስቲ ሓቲትካ ክትገብር እቲ ዝበለፀ ስለ ዝኾነ ብዓይነት ቀላሚጦስ ከዓ ኣብ ኩሉ እዩ ዝኣቱ። ኣብ መርባዕ ኣቱ፣ ኣብ ክሽነ ኣቱ፣ ኣብ ደለሳ ናይ ብዕር እውን ኣቱ። ስለዚ ኣተባቢዕና እዩ ዝሓለፈ ዓወት ከምኡ ጌርና ስለተማቃቃልና ነንሕድና ዘርኣኢና ስለ ዝገበርና እዩ። ስለዚ ኣተባቢዕና እዩ ክብሉ ዝኽእላኒ
5: እዚ ጠቕሙ ኣብዚ ብፃሕ ምስ በፅሐ ብዓዲ መልክዕ ቆሪፅና መስርሒ ገዛውቲ ብሙጡን ገንዘብ ተሸይጡ መስርሒ ገዛውቲ ንክኾነና ፅጉምን ረኹብን ኩሉ ብማዕረ ነቲ ፀገም ሓውና እንዳ ኣመሓየሽና ሸይጥና ንጥቀመሉ።
4: ኣብዚ ዓዲ ሓደ ጎስጓስ ጥራሕ ዘይኮነ ኣብ ነኮብ ሰገብታ 3-4 እየ ብውሕድ ዝሓዘ እዩ ቆፎ ንህቢ ቀላምጠስ ከዓ ዕምባቦ ካብቶም ንንህቢ መገብቲ ስሕበት ማይ ወይ ማይ እውን ኣሎ ወይ። ስለዚ ሓደ በቲ ሓደ ስሕበት ማይ ኣሎ፣ ሓደ ከዓ ንጥቀምቲ ኢና በቲ ቀላምጠስ ኣግራብ ሳልሳይ ከዓ እዚ ዝብሎ ዘለካ ናይ ንህብን ኣዝዩ ዝመቀረ ናይ ንህብ ሰራርሓን ዝሓሸን ሓልክ ዘይሓትትን ስለ ዝኾነ ንብዙሕ ሰብ ዝብተባብዕ

0: ኮይኑ ዘሎ ናቱ ፍርያ ስለዚ ክበሉ ምኻሉ
1: ኣብ መደምደምታ እቲ ኣብ ዓዲ ድግሳ ዝተረየ ፃዕሪ ሰብን ተፈጥሮን ተሓባቢሮም ክሰርሑ ከለዉ ዝፈጥሮ ተኣምር ዘርእዩ ህዝቢ ድግሳ ብዘረዮ ፅንዓትን ናይ ሓባር ውዳብን ዝነበረ ብድሆታት ናብ ዓወት ቀይሮም እዚ ናይ ምግራብ ስራሕ እዚ ንፅባሕ ዝተተኽለ ናይ ሂወት መሰረት እዩ ፍረ ናይዚ ሎሚ ዝፈስቲ ስራሃፅን ዝተጓዓዘዎ ርሕቀትን ፅባሕ ብልምሉም ትርኢት ብምቹእ ክሊማ ብሃብታም ፍርያምነት ክኽፈል እዩ ህዝቢ ድግሳ ብተግባሮም ኣብነት ዝኸውን ስራሕ ዝረኣዩ ኮይኖም እቲ ዝተተኽለ ፈልሲ ከምቲ ዝተተኽለሉ ዕላማ ዓብዩ ክንርኢ ምንዮትና እዩ

ክቡራት ተኸታተልትና ስዒባ ትቐርብ ንኡስ መደብ እታ ብክኢላ ምድላዊ ምግቢ ኣስመረት ዳምር ከምኡውን ክኢላ ስነ መኣዛ ምግቢ ሕሩይ በረኸት እናተደለወት ትቐርብ ንኡስ መደብ መኣዛ ፍለ ፃዕርያ ንቐደም በሉ

0: سلام عليكم.
1: وعليكم السلام.
0: مناي
1: مناي
0: سلام سلام. زخبركم تخاتلتي اذي مدب معزه فرت صعر يو ابيهر عفارينا زلنا كنينو كنينو راسي دايلو كنينو كنينو كنينو راسي دايلو كنينو كنينو كنينو راسي دايلو كنينو.
2: ናይ ሎሚ መደብ መኣዛ ፍረ ጻዕሪ ኣብ ብኩነይታ እተባህለ ባህላዊ መግቢ ዓፋር እዩ ከተኮር። ነዚ መግቢ ንምድላው ዘድልዩና ጥረ ነገራት 1 ኪሎ ስርናይ፣ 1 ፍንጃል ጠስሚ፣ 1 ሊትሮ ጸባ፣ 100 ግራም መዓር፣ 1 ማንካ ጣውላ ኣበሶዳ፣ 1 ማንካ ጣውላ ህሩድ ብ1 ፍንጃል ማይ ዝተበፅበፀ ማለት እዩ። መባኩዕቲ ጨው ድማ ከመድላይነት እዮም።
0: ክብራት ተኸታተልትና ከምዚ ትርእይዎ ዘለኹም ስርናይ ጥሕና ወዲና ሕጂ ክንጅምር ኢና ክንለውስ ኢና። ጨው፣ ኣበሱዳ፣ ሁሩድ ከዓ ሁሩድ በፅቢፃቶ ፀኒሓ ብፍንጃል ድሓር ብማይ ዝሕልያ ትለውሶ ዘላ ሓርጭ ስርናይ እዩ። ከምዚ ትርእይዎ ዘለኹም ጨው ጌርናሉ ኣበሱዳ ህሩድ ከዓ ብፅብፅ ኣቢላቶ ህሩድ ከዓ የትያትሉላ ብማይ ጌራ ትለውሶ ዘላ መባኩዕቲ ዝደለናዮ ክንጥቀም ንኽእል ኢና። እንተደሊና ካብ ናይ ማይ ቢሖ ባህርያዊ መባኩዕቲ ኮነልና ተደሊና ከዓኒ ካብ ልቢቶ ማለት እዩ። ንክበኩዕ እቲ ተደልዩ ዘሎ ክንለውሶ ድፀናሕና ሓርጭና ከምዚ ኢሉ ኣብ ኮራ ገልቢጥና የለና ብኩዕልና ኣሎ። ሕጂ ነዚ ድስቲ ጠስሚ ትገብረሉ ላቁር ከይሒዘና ማእታን ማለት እዩ። እዚ ምስ ለወስናዮ ብዙሕ ግዜ ወስድን እዩ። ንክቦ ከዓልና ንፅበዮ ርብዕ ሰዓት 10 ደቂቃ ካብኡ ይሓልፍኒ እየ።

ከምዛ ትሪእዋ ዘለኹም ፅቡቅ ገይራ ጥፍጥፍ ኣቢላት ኣላ። ብላዕሊ ከዓ ሓዊ ክግበሮ ስለ ዘለዎ ኣብ መፅሓር ሓዊ ሓዊ ትግሕጥ ኣላ። ክገብሮ ኣብዚኣ ይበር ኣብዚኣ ከምዚ ያለና መሰኽተትናያ ብላዕሊ ሓውን ገብረሉ ማለት እዩ። እዚ እንታይ እዩ ዝኸውን ዘሎ? ብክልቲኡ ብማዕረ ንክበስል ብላዕልን ብታሕትን ሓዊ ንክረክብ ልክዕ ከም ፎርኖ ማለት እዩ።

0: ክቡራት ኣሃትልትና ከምዚ ንሪኦ ዘለና ከባቢ 15 ጌርና ኣለና ሕጂ ከመይ ከም ዝኾነትልና ብሓንሳብ ክንርአና ሕጂ ራይዋ ክፅብቕ ኮይና በሲላትልና ኣላ ከምዚኣ ኢላ ምስ በሰለት ከዓ ካብዛ ድስቲ ናብዛ ኮራ ንግልብጣ ማለት እዩ። እዛ ትሪእዋ ዘለኹም መግቢ ቡክኔታ እያ ትበሃል። ቡክኔታ ብካልእ ኣገባብ ኣብ በረኻ ሓመድ ፊሒርካ እምኒ ፀፊሕ ጌርካ ነቲ እምኒ ርሲንካ ኣብኡውን ይስራሕ እዩ። እሱ እውን እቲ መበቆላዊ ኣሰራርሓ ናይ ቡክኔታ። እዚ ንገብሮ ዘለና ከዓ ማእዛዊ ትሕዝቶን ውሕስ መግብን ስለ ንብል ዘለና ንዝያዳ ፅሬት ከዓኒ ኣብ ድስቲ ክንሰርሖ ንወሲና ማለት እዩ። ፍርቁ ክንፍትፍቶ ንኽእል እንተደሊና ብምፍትፋት ፈትፊትና መዓርን ጠስምን ወሲኽና ክንምገቦ ንኽእል። ስድራ ከቢባ ክትምገቦ ትኽእል። እንተደሊና ከዓ ጨዲድና ኣብ ውሽጢ እቲና ነቲ መዓርን ጠስምን ጭዶ ይኸውን ኣሎ ማለት እዩ። ንወፍሪ ንዝወፍሩ ከዓ ከምኡ ጌርና ክንህቦም ንኽእል ማለት ክነስንቆም ንኽእል። ሕጂ ንፈትፍት። ሕጂ ከም ዝትርእይዎ ዘለኹም ፍትፍት ኣቢልና ወዲእና ኣለና። ፀባ ቀሪብና ኣለና። መዓር እውን ከምኡ ተዳሊሎ ጠስምካ ኣዳሊና ኣለና። ኩሉ ትሕሶና ኣዳሊና ንምስራሕ ተዳሊና ኣለና ማለት እዩ። ሕጂ ቅድም እንታይ ና ንገብረሉ?
1: ፀባ ንገብረ
0: ፀባ ምስ ገበርና መዓር ንገብር ኣለና። ዳሓር ጠስሚ በፂሕና ኣለና። ሕጂ ኩሉ የቲና ኣለና ክንፍትፍቶ እንዲና ቡክኔታ ኢና ንሰርሕ ዘለና። ካብ ሓርጭ ስርናይ ሰንኪትና ቅጫ ኩሉ የቲና ኣሉ ማለት እዩ። ኣበሱዳ ጨው ህሩድ ኣቃሚማያ ሰሪሓታ። ብድሕሪኦ ከዓ ፀባን መዓርን ጠስምኒ እትያ ትፍትፍት ኣላ ከምዚያ ኢላ ቡክኔታ ከምዛ ትሪእዋ ኮይና ትወዲ ኣላ። ሕጂ ንምምጋብ ድልውቲ ኮይና ኣላ።

0: ብኩነታ ኢድካ ዝቆርፅም መግቢ እዩ። ንማእዛዊ ትሕዝትን ጥዕናዊ ረብሓታትን ዝምልከት ከዓኒ ክኢላ ስነ ማእዛ መግቢ ክሕብረና እዩ። ብሓባር ንከታተል
1: ራይ ኣሰራርሓ ብኩነታ ክርአ ፀኒሕና ኣዝዩ ደስ ዘብል ልክዕ ከምዚ ናይ ኣስመራ ፓስቲ ኮይኑ ይስማዓካ ማራ ዘበህግ መቐረት ኣሎ። ነቲ ማእዛዊ ትሕዝትን ጥዕናዊ ረብሓታትን ክርኢ ከለና ድማ እዚ መኣዲ እዚ ከባቢ 4500 ዝኸውን መጠን ሓይሊ ክህበና ከሎ ኣብ ሓደ ነፍሲ ወከፍ ሰብ ክመፅእ ከሎ ድማ 749 ዝኾን መጠን ሓይሊ ኣለና። እዚ ንመገሻ ክትከይድ ከለኻ ንኣርሒካ ክትከይድ ከለኻ ወይ ንጉስነት ኣርሒካ ክከይድ ከለኻ ድማ ኣዝዩ ሓይሊ ሂብካ ዝፀንሕ ዝኽእል ትሕዝቶ ስብሒ ዝበሃል ኣለዎ። ስብሒ ክወዳደር ከሎ ካብ ካርቦሃይድሬትን ፕሮቲንን ብዕስፊ መጠን ሓይሊ ክህበና ዝኽእል ዓቕሚ ኣሎ። ኣብቲ ትሕዝቶ ቫይታሚን ክንረአ ከለና ቫይታሚን ቢ ኮምፕሌክስ ዝበሃሉ ከም በዓል ናያሲን፣ ፎሌት፣ ራይቦፍላቪን፣ ታይሚን ሒዝና ይርከብ። ኣብቲ ማዕድን ክንረአ ከለና ድማ ብዙሓት ማዕድናት ኣለዎ ከም በዓል ካልሽዮም፣ ማግኔዥየም፣ ኣይሮን፣ ካልእ እውን ተወሳኺታት ከም በዓል ሶድዮም፣ ሰሌኒየም ዝበሃሉ ኣለዉ። እዚኣቶም በብሓደ እቲ ዘለዎ ናቶም ጥዕናዊ ረብሓታት ክንረአ ከለና ካብ ኣብ ስርዓተ መትኒ፣ ኣብ ስርዓተ ሕማም ምፅራር፣ ኣብ ናይ ምዝካር ዓቕሚ እውን ከም በዓል ሜሞሪ ዝበሃሉ እዞም ኩሎም ወላ ኣብ ከብድና ድማ ካብ ዲያርያ ወይ ድማ ውፃኣት ዝበሃል ሕማም ዝከላኸል ብጣዕሚ ፅቡቅ ዝኾነ ጥዕናዊ ረብሓታት ሒዝና ኣቑፍልና ይርከብ። በሉ ንቐደም በሉ።
2: ባህላዊ መግቢ ብሄረ ዓፋር ብኩነይታ ሓይሊ ዝህበና ትሕዝቶ ፀዓት ማእከላይ ዓቐን ክህልዎን ከሎ ብማዕድናዊ ትሕዝቶ ድማ ሃብታም መግቢ እዩ። ጎዲልዎ ዘሎ ትሕዝቶ ኣብ ማይ ዝሓቁን

0: ኣብ ቅብኢ ዝሓቁም ቫይታሚናት እዩ። ነዞም ቫይታሚናት ንኽንረክብ ኣብቲ ነዚ መግቢ እንምገበሉ መዓልቲ ብዝተኸኣለ መጠን ገለ ካብ ፍሩታታትን ኣሕምልትን ወይ እውን ጸላም ከብዲ ወይ ፉል ክንውስኽ ይግባእ።
1: ኣሃ ዓፈራ እዩ እንቲ ምግዓላ ሃድየታ ኩሒ
2: ሽክረን ብጣዕሚ እየ ዘመስግን ብጣዕሚ ይቐኒለይ። ክቡራት ተኸታተልቲ ከም ዝርእይዎ ዘለኹም ህዝቢ ዓፋር ኣዝዩ ፍሕሽዋ ኣቀባብላ ገይሩ እዩ ተቐቢልና ምሂርና ኩሉ እዚኣ ከዓ ህያብ ተዋሂበ ኣለኹ። ካልእ ግዜ ኣብ ካልእ መደብ ክሳዕ ንራኸብ ሰላም ቅነ
3: ዝኸበርኩም ተኸታተልትና ናባኹም ከነብሎ ዝፀናሕና መደብ ኣብ ዝተዛዚሙሎ ከም ወትሩ ኣብ መደባትና ሕቶ ርእቶ ወይ ሃናፅን ቐፌታም ዝህልወኩም ኣብ ታሕቲ ቀሪቡ ብዘሎ ኣድራሻ ክትረኽቡና ትኽእሉ ኢኹም። ሰናይ ቅነ ንኹልና ውሕስን መኣዛውን መግቢ ንኹሉ ኣብ ኩሉ

0: ትጉዕዞና ምናልባት ኣብ ሓደ ግንባር ኣይኮና ነርና፣ ሓንሳ ንደብረታቦት ኸይድ፣ ሓንሳ ንደስ የመፅእ፣ ሓንሳ ከዓ ሰሜን ሸዋ ዝኩሉ ፃድፍ 130 ኪሎ ሜትር ተሪፎና ኣዲስ ኣበባ ዝኩሉ ፃድፍ ይኸይዱ።
1: ካብ ደብረታቦር ነዊሕ ከይሰገርና ኢና እቲ ናይ ደብረታቦር ኩናት ፈሽሉ ነይሩ። ኣብዚ ናይ ሕጂ ምኻድ ግን ነዊሕ ክኸይድ ዝኽእል ሓድሽ ወፍሪ ተኻይዱ ስጋብ ከባቢ ኦሮታ ሓሊፍና መንጎ ናይ ጎንደርን መንጎ ባህርዳርን ዘሎ ንውሱን እዋን ክንቀፀሮ ክኢልና ነርና እንደገና ምላስ መፂ ማለት እዩ። እዚ ድሮም መካናይዝድ እውን ተደሪቦሞ ስለ ዝነበረ ኣብ ውግእ ናይ ጎጃም ብድሕሪ ዝመፅእ እቲ ወፍሪ ቴድሮስ ዝበሃል መፅ ማለት እዩ።
2: እቲ ኩናት ብኡ ክጅመር ብወለጋ ጀሚሩ ብጎጃም ገይሩ ኣዲስ ኣበባ መእታዊ ነይሩ እቲ መደብ። ኣብዚ መደብ እዚ ግን ኣነ ቀዲመ ሓሊፈ እቲ ኩናት ብህዝባዊ ግንባር ክምራሕ እዩ ነይሩ እቲ መደብ። ወዲ ፈረጃ ብደማዚን ኮይኑ ሌዘን ኮይኑ ምስ መንግስቲ ሱዳንን ምሳናን ከራክበና ተስፋ ክኤል

0: ሸሪፎ ከዓ እስታፋት ክቕመሎም ኣብቲ ደጀናቶም ኮይኑ ኣነ ከዓ ውሽጢ ካኣቱ የተመዲቡ እቲ መደብ
1: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ
2: ክንከይድ ከለና ነቲ ናይ ኦሮሞ ዝኸውን ኣፅዋር ነይሩ ንዓና ተተኮስትና ስንቅና ሕክምናና ጥዕና ብርክት ዝበላ መካይን እዮም ምሳና ከይደን ማለት እዩ ካብ ተሰነይ ተበጊስና ኣብ ጀበልፋ ወይና ውዒድና ሕጂ ካብ ተሰነይ ክሳዕ ወዲ መደኒ ናይ 500 ኪሎ ሜትር ኣቢሉ ኣለዎ ስለዚ ብክልተ ጉዕዞ ኢና ጌርናዮ ካብ ደባዚን ብፀጋም ንምብራቅ ዘብል ናይ ግንባር ሓርነት ኦሮሞ ንእሽቶም ዓስከር ጀሳን ዝበሃል ናብ ኮይድና ተጠወይና ብያቡስ ዝበሃል ፈለግ ጌርና ንየዓ ዝበሃል ቦታ ከባቢ ባምቤሲ ኣቂድመና በዓል ባምቤሲ ቤጊ ኮበር እዚ ኣምስ ገበያ ዝበሃሉ ማዓስከራት ከተማታት ኣለዎ ናብኡ ኢና ከይድና እቲ ማእከል ናይቲ ግንባር ናይ ኦሮሞ እቲ ብፍላይ ከኣቲ ዕረባዊ ግንባር ዝብ ኦሮሞ ሕጀሞ ዝነበሩ ናብኡ ኢና ከይድና ኣብኡ ኣቲና ግዜ ወሰድና ሕጂ መጀመርታ ከባቢ 8,000 ዝኸውን ሰብ ኢና ተኻትብሎ ከቲብና እቲ ያ ዝበሃል ከይድና ዓለምቲ ኣለውና ተዕድመብኡ ጀሚርና ኣብ ሓንሳ ኢና ጀሚርና ትምህርቲ ምክንያቱም ኦሮሞ ሓደ ድልዱል ዝኾነ ሓይሊ ክኸውን ኣለዎ ስለተባሃለ ከምኡ ኢና ጌርና ምክንያቱ ንሕና ኩሉ ምድላዋት ምስ ገበርና ኣብ ወርሒ 2/91 ተሓፈሻዊ መጥቃዕትሎ ማለት እዩ ወያነ ከባቢ 5 ረጅመንት ዝኾን ከምፅዎ ንሕና ሓደ ኣጋር ከቢ ሓደ ብርጌድ መካናይዘት ሓደ ብርጌድ ከዓነ ኣጋር ክህሉ ከምኡ ትውግእ ክጅመር እየ ንተኻትሳይ ተቢሉ ኮቂድሙኡ ግን እቲ ናይ ወያነ ናይ ኦሮሞ ሓይሊ ሓይሊ ክንገብሮ ስለ ዘለና ንዓኡ ክንገብር ኢና ንጓየ ዘለና ማለት እዩ ሓደ ንሱ ካልኣይ መጥቃዕቲ ጌርና ተቐዳማይ ተልእኮና እቲ ሪዘርቫ ዘሎ ሃታት ናይ ፀላእ ከዓ ወይ ክሰሓብ ወይ ሓደ ክስታይ ክንገብር ከዓ መጥቃዕቲ ክንገብር እዩ ዕለት 15 ወርሒ ሓደ መጥቃዕቲ ጀሚርና ናይ ኦሮሞ ሓይሊ ኩሉ ብርክት ዝበለ ከባቢ 9 በጠሎይንታት ፀኒሐናና ንሽመን ሳተን ኣለዋ ንሕና ከኣታ በጠሎይና ድልዱል በጠሎን እዩ ከባቢ 300 ዓቕሚ ኣለዎ ዳርጋ ዝበዝሕ ከዓ ናይ ፓራ ኮማንዶ ትምህርቲ ዝወደ እዩ ማለት ድልዱል ኣሃዲ እዩ
0: ኣብኣ ምስ በፃሕና ግን መዓት ሕሊ ክላኻት ነይርዎም ዋላ ከመይ ጌርካ ከምዝስራሕ ወይ ከመይ ጌርካ ምንቅስቃስ ከም ዝግበር ተባሂሉ ክልተ ግዜ ድብያ ጌርና ነናይ ክልተ መዓልቲ ፀሞም ውዒሎም ፀሞም ዳሓደሩ በዓል ወደብራ ድብያ ገይሮም ንፀላኣይ ሓመድ ድፋጩ ነውፅኦ ነርና ፅቡቅ ርክብ ስለ ዝነበረና ምስስለያ ናይ ናህና በዓል ወድኻሳ ፅቡቅ ሓበሬታ ኣቡና ነይሮም ኣብዚኣ ጠቕብቲ ካርታ እዚኣ እንተሊኻ ነፈርቲ ሄሊኮፕተር መፅአን ክድብድባየን እንተተኣለኻ ሓዩሽ ድብል ካብ ወድኻሳ መፅ ንዑ ምስ ረአና ልክ ኣብታ ንሕና ዘለነ ካብ ኣልጊስና ንዕውን እቲ ከባቢኡ ምስኡ ነበሩን ደብዲበኖም ንሕና ግን ተኣሊና ስለ ዝሓደርና ወላ ሓንቲ ይኮና
2: ኣበይ ኢና ውግእ ንጅምር ኣብ ቤግ ዝበሃል ከተማ ኢና ንጅምር እታ ማእከል ናይቲ ቦታ እቲ ኣብኡ ዝነበረ ኮር 28 ዝበሃል ሓደ ክፍለ ሰራዊት እዩ ኣብኡ እቲ ማእከል መእዘዚኡ ዩ ንዓበይና መጥቃዕቲ ክንገብር ጀሚርና ሸነኽ እቲ ዓበ ማዓስከር ቀንዲ ዕርዲ ንኤርፖርት ዘብል ናትና ከምዝኣትዉ ሓደ ሓይሊ እቲና እቲ ሓደ ብየማን ንኣምስ ገበያ ዘብለ ኣቢልና ናብቲ በጊ ማእከል ከዓነ ናይ ወያነ ናይዞም ኦሮሞ ኣብ ማእከል ክስታይ ክኣቱ ከም ዘለዉ ጌርና ኢና እቲ መጥቃዕቲ ጌርና ለት 15 ወርሒ ሓደ እዩ ማለት እዩ ከይድና ንሕናቲ ኤርፖርት ንምቁፃር ግዜ ይወሰደለና ኣብቲ ቀንዲ ድፋዕናይ መንካትብሎ ናይ ቤግ ዝነበረ እውን ዝበዝሐ ክፋል ሕዝናዮ እቲ ናይ ኣቡስ ገበያ እኒኤው ዝኸይድ በረኽቲ ኣባታት ኩሉ ዕና ሕዝናዮ ፀገም ኣብኡ ዝነበረ ማእለያ ዘይብሉ ማልሻ ስርና እዩ ዘለዎ ብዘይካ ተክፍሊ ስራዊት እቲ ብረታት ከዓ ነዊሑ ከምዚ ጓንድየ ገለ መላ ዓይነት እዩ ኣዝዩ ሕማቕ ብረት እዩ ክታኮሱ ሸፋት ዓይነት ጥራዮም ግን ብዙሕ ክቃወምና ጀሚሮም ግን ምሩኡ ነቲ በጊ ተቋፂርና እታ ንእሽቶ ፍርቲ ሕጂ እቶም ኦሮሞ ቀልጢፎም ተቋፂሮማት ንእሽቶ ፀረ መጥቃዕቲ ምስ ገበራሉ ብትን ኣቢለና ብትን ኣቢለንኦም ንዕኦም ሕዮንኦም ስለዝኸዳ ሕጂ ንሕና ከዓ ገለገለ መውጋዕቲ ስለ ዘጋጥመና ነቲ ናይ ከባቢ ኤርፖርትን ንኣምስ ገበያ ዘብልን ንዕኡ ተቋፂርና ቀሲልና ወፂና ንዕኡ ወፂና ንፅባሒቱ ከባቢ ሰዓት 10 ዝኸውን ብ100 ኣውቶቡስ 31 ክፍለጦር ዝበሃል ካብኡ ጓዴ ናብኡ ጠበቀ ኢድ መፅኢኑ ብድሕሪኡ 80 ዝኾነ ኣውቶቡስ መፅአን ተኻትብሉ ኮይኑ ማለት እዩ ስለዚ እታ ቀዳማይ ዕላማ እቲ ሪዘርቫ ዝነበረ ሓይሊ ፀላኢ ናብኡ ግንባር ክኽፈተሉ ኣለዎ ተባህለ ዕላምኡ ወቂዑ ማለት እዩ ሃንደሳ በዚ መንገዲ ናይ በዓል ኣሶሳኒ ባምቢስ ዝኸይድ ኣብ በዓልዚ ጥቁር ኣንበሳዶ ገለመለ ዝበሃል ከባቢታት ፈንጂታት እናገበሩ ብርክት ዝበለ ናይ ነቶክቲ እናገበሩ መካይን ይዕንዉ ነይሮም።
3: ኣብዚ ተረሃ ንበሳ ብቲ መንጎ እቲ ኣቐዲምና ንገብሮ ዝነበረ መሰናኸል ጥራይ ደይከደ እቲ ዳቡስ ክእቶ ናይ ባምቤስ ኣብዚ እቲ ተፍትሽ ረጊእካ ክትፍትሽ ኣይከኣልኒ ነይሩ ረሽራሽ ነይሩ ብፍላይ ከዓ ነፈርቲ ፅዑቕ ዝኾነ ናይ ደብዳብ ስርሒት ኣካይዳ ነይረ ሽዑ ኣንደሳ ከዓኒ ካብ ሩባ ዳቡስ ክሳብ ዶብ ዘሎ ክዝርግሕ ነይሩ። እንታይ ገይርና ግን ነቲ ብቲ ከባቢ ዝነበረ ንብረት ናይ ፀላኢ ኩሉ ኣቐዲሙ ተብተብ ከይመፀና ርአኒ ማለት እዩ።
2: መወዳእታ ድሕሪ ክንደይ ትፅቢት ፀላኢ ካብ ባቤሲ ብገስ ከም ዘሎ ሓበሬታ ረኪብና ድብያ ገርና ማለት እዩ ገፈፍ እንዳበለ እታ ክስታይ ምስኣተወ ፀረ መጥቃዕቲ ገርና ማለት እዩ። እዚ ክልተ ሲስፒ ዙ ዝሓዘ ዝፀዓና እየ መሪሐንኦ ዝኸዳ እቲ ቦታ ዳርጋ ክንዲ ቀላሚ ጠስካዕ ሓሶ ካብ ዝገዛ ዝነውሕ ሳዕሪ እዩ ዘሎ ጨጨዋ ገለ ዝብልዎ ንውሕ ሳዕሪ እዩ ቅድሚ ተኮሰ እዩ ዝዕወት ባርዕ ማለት እዩ። ሕጂ ፀላኢ ኣብታ ትሻምበል ዘለዋ ማዓስከር ምስ በፅሐ ኣብኣ ኮፍ ይብል እሞ በቲ መወዳእታ ንክበር ዘብል ዝነበረት ጋንታ ናትና ትመራሕ ጋንታ ክንቀሳቀስ ተኻትብሎ ይምር ስለ ዝረኣየኦ ከምቲ ሃንደበትነት ክንረክቦ ዝግባኣና ብኣታተ እንተክስተጀሚሩ ግን ኣቐዲምና ነተን ክልተ ሲቢሲስቢ ክነሃርመን ኣለና ብሓንሳይ ሕጂ ክልቲኤንተን ዝውፅዒነን ዝነበራ ሲስፓ ሃሪብና ነቲ ፀላኢ ብኣ ከሎ ተኻት ብባርዕን ብገለመለን ብምሉኡ ሓደ ሻለቃ ዘይኮነ ሓደ ሻለቃን ሓደ ሻምበልን ዝኸውን ነይሩ ብምሉኡ ኣብ ውሽጢ ዳርጋ ናይ ርብዕ ሰዓት ግዜ ብምሉኡ እንታኸት ክብሎ ደምሲስናዮ ተሓይሉ ማለት እዩ። እቲ ቦታ ነፃ ቦታ ኮይኑ ማለት እዩ። ስለዚ ከም ድላይካ ትንቀሳቀስ ሰራዊት ትኸት ሕጂ ኣብ ውሽጢ ሰለስተ ወርሒ ካብ ወርሒ ትሽዓተ እቱ ምስ በልና ዝጀመርናዮ ተዕሊም ወዲእና ከባቢ 10,000 እንደገና 3,000 ይኮኑ ዓሊምና ከባቢ 14,000 ሰራዊት ዓሊምና ናይ ኦሮሞ ተን ምስተን በጠሎኒታት ኣብኡ ፀንሓና 9 በጠሎኒ ንሰኣተን ዳርጋ ንሕና ኢና ክስታይ ንሕግዞም ኢና ተቃወሞኦም ኣብኡ ኣቑምና ከባቢ 24 ዝኾና በጠሎኒታት ኣቑምና ማለት እዩ። ገምጋም ከባቢ ብ450 500 ዓቕሚ ሰብ ዘለዎም በጠሎኒታት ኣቑምና እቶም ምሩኻት ነይሮም ህዝባዊ ግንባር ናፃ ተባሂሎም ዝኸዱ ቀደም ከዓ ናይ ደርጊ ወተሃደራት ገሊኦም መኮንናት ናይ ኣምሳ ለቃ ሞታ ለቃ ማዓርግ ዝነበሮም ስለ ዝነበሩ እቲ ወተሃደራዊ ተመክሮሲ ንሳቶም እዮም ከመሓላልፉልኩም ዝኽእሉ ዝብል ብከምኡ ተወዲቦም ኣዝዩ ድልዱል ዝኾነ ሓይሊ ገርና ኢና ግዲፍናዮ ማለት እዩ። እቲ ዘገርም ነገር እቶም ከቢድ ብረት ተዓሊም ምስ ወድኡ ፈተነታት ክሳ ይገብርና መመረቕታ ይግበር ነይሩ ንኣዝዩ ዘደንቕ ዝኾነ ውፅኢት እዩ ኢሎም ዝገምገምዎ እዩ ነይሩ። ስለዚ እቲ ኦሮሞ ዝበሃል ከም ሓይሊ ሃንደሳ ከቢድ ብረት ስለያ ስታፋት ኮታ ዝተማለአ ውድብ ኮይኑ ከም ዝቕኹም ጌርና ማለት እዩ። ኣብ መወዳእታ ነቲ ናይ ወርሒ ክልተ ዝግበር ውግእ ከቢድ ውግእ እንዳተፀበና ከለና ኣብ ባፅዕ ኣኼባ ነይሩ ኣብኡ ሕጂ ኣይ ተሰማምዑን
0: ዳርጋ ወርሒ ኸውን ተፀቢና ሎሚ ፅባሕ ሎሚ ፅባሕ ክመፁ ይከኣሉን ወያነ ንሶምን ዳርጋ ንድ ኣብቲ ንሕና ኣሲና ፖለቲካ ክንጉስጉስኢና ዝብል መስሊ ናይ ወያነ ኣተሓሳስባ ንሶም ከዓ ኣይቲ ጉስጉስን ይኹ ንሕና ሸፋቲ ኮይና ንተኩሽና ጥራይ ንምለስ ኣብኡ ደይ ምርድዳእ ዝነበረ ኮይኑ ይስማዓኒ ከምቲ ዳውድ ንብለኒ ዝነበረ ኣብ መወዳእትኡ ግን ናይዚኦም ድንጓይ ምስ መፀ ኣውልያይ ሮሞዳን ሒዝዎ ድኸደ ሓይሊ ድመቐለ ገይሮም ንኣዲስ ኣበባ ዳኣተውሉ ንሕና ተመሊስና እዚ ነይሩ ኣይሰለጠን ኣይሰራሕናለን እምበር 7 ወርሒ ገይረ የውሽ።
2: ስለዚ ስርሒት ብኡ ዝግበር ተሪኮም ዝተረፈ እዩ ተሓቢሩና መወዳእታ መድሓን ከምኡ እንተኮይኑ ናብ ወለጋ ምእታዊ ዝክልክለና ስለዘየለ ብካልእ መንገዲ ክንኣቱ ንክእልና ዝብል ናይ ህዝባዊ ወያነ ሓርነት ትግራይ ክስታይ ስለዝመፀ ትወፍርቴ ዝረሱ ዝበሃል ሽዑ ሕጂ ተዋሂዱ ናይ ውድብና ናይ ወያነ ጎንደር ኣቢሉ ትኺሉ ንበዓል ባህርዳር መፅ ቆሪፁ ንነቀምተ መፅ ማለት ትወፍርቴ ዝረሱ ዝበሃል ዕለት 29 ورح ربعتي إنا نحنا من خاطر لأتينا تسني أبي ولقى أبتقدميتي بيجز قبرناي متقعتي بعالي بيجي بعالي أمس قبيا نكبرت قبرناي متقعتي أسرت سوقات نيرونا أبتا دبياز قبرنا لا شوعات نيرونا أسرت شوعات زخونو سوقات نيرونا وقعت كباب سلسل مشتنبيل نيرونا مالاتي
1: سرعت تيبيا مكالا غل مسمر قنبار قندع سيرو نباس عن مملاس زكاي دوز نبرة دما وقات هزباو قنبار أبدو ببيرترا بزفنوو سفيح متقعتتات دك أمحرن أسمران كدحن حيلون حساون أب كل قنبارات سلستقها فلا أب كبيدنا مكل خالن سرمتقعتن وقيو تساميدون يروم هزباو قنبار بوغنو قنبار دك أمحرن مفراس دحر زكاي دو فتنتات نابكال زحية لمتقعتي نمسقار أهدوتاتو النافرارقه كسلطنن مصنعاتو مدلواتن ام حيال سلازتكوره بغلتي وغنات كينات نغزيو هادي نبرم ابي ايتيبياون دحرتي بهي ودغن اسباو گمبارن ابولو سمن شوان گوندرن استخايده وگات سرعت درق ام كلخالن صره متقعتن زدهاب وگ تصميدو دحر مصنح بتزامادي كينات نغزيو هادي نبرم ابي كمزز امسله كونتات ዝባ ጉምባር ሓርነት ኤርትራ ኣብ 1991 ምስ ህወደግ ብምትሕብባር በቲ ሓደ ወፍሪ ደንከል ከበግስ ከሎ ኣብ ኢትዮጵያ ድማ ዓብና መካናይዝድ ሓይሊ ብምልኣኽ ምስ ህወደግ ሰፊሕ ወፍርታት ከካይድ ይዳሎ ነበረ ብመሰረት ህዝባ ጉምባር መፅናዕቱ ንምፅፋፍ ኣብ ወርሒ መስከረም 1990 ካብ ጋራጅ ታንክ ሓደ ናይ መፅናዕቲ ጉጅለ ናብ ትግራይ ለኣኸ
4: ኣብ ከምዝኣምሰለ እዋን ከዓ ፀላእ ተዳኺሙ ከሎ ንመላ ኢትዮጵያ ንምስግጋር መደብ ዝወፃሉን ሓገዝ ናይ ህዝባዊ ግንባር ዝሓተትሉን ስለዝኾነ ክልቲኡ ውድባት ከዓ ተሰማሚዑ ስርዓት ደርጊ ካብ መሰረቱ ንምፅራግ ዝተራዳእሉ እዋን እዩ ነይሩ ናይ ፀላእ ፀብለልትነት ኣብ ልዕሊ ህወሓት ብሰራዊት ኣይኮነን ነይሩ ብከቢድ ብረት እዩ ነይሩ ሕጅነት ፀብለልትነት ንምስባር እዩ እቲ ምርድዳእ ተገይሩ ናህና ሚሽን ናህና ተልእኮውን ምዝ ናይ ታንክታት ጉዳይ ዝተተሓሓዘ ምዝ ናይ ኣፅዋር ዝተተሓሓዘ እዩ ቅድሜና ዝተፈላለዩ ኣባላት ናይ ክብረ ሰራዊት 74 ሜካ 74 ኣብእዋኑ ንፅገና ኹን ንትምህርቲ ኹን ብእዋኑ ዝኸዱሉ እዋናት ነይሩ እዩ ንሶም ጥራሕ ዘይኮኑ ኣባላት መጓዓዝያውን ኣነዝከረኒ እዩ ኣብ ዓድዋን ከባቢ እዩን ነዊሕ ግዜ ዝተኣከባ መካይን ናይ ህወሓት ይዕርዮም ቦታም ዝተመልሱሉ እዋን ነይሩ እዩ ስለዚ እቲ ምድራው ሲ ቅድሚ ዝንብሎ ዘለና ነዊሕ ግዜ ከይዲ እዩ ኣብ ግንባር ደቂ ኣምሓረ ዝነበርናሉ ግዜ ልዕለት 26 ወርሒ 1990 እዩ ዓመተ ምህረት እዩ ብፃይ ተከይርእሶም ብላታ ማለት እዩ ዝመፀት ንመልእኽቲ ተፀዊዐ ናብ ሰገነይቲ ካብ ሰገነይቲ ናብ ዓዳይ ሕና ከድና ማለት እዩ ኣብዚ ብፃይ ስብሓት ኤፍሬም ምስ ብላታ ብሓንሳብ ስለ ዝፅንዑኒ ዝሓበሩና ኣብዚ እዋን እዚ ፀላእ ትንፋስ ምእንቲ ከይረክብ ሓባር ስራሕ ከም ዘድሊ ካብ ዝናትና ታንክታት ናብ ቤዳ ህወሓት ክነበግስ ምኳንና ቅድሚ ግን ናይ ታንክታት ጠለባቶምን ዓቕሞምን ምፍላጥ እዩ መፅናዕቲ ክተካየድ ኢኻ ሓደ ዝሕግዘካ ኣባልካ ሒዝካ ከዓ ናብ ወታደራዊ ኣዘዝቲ በዓል ስየ ተብዛብጢ ሒዝካ ሎምሸት ክትብገፂኹም ዝብል ሓፂር መልእኽቲ እዩ ኣብዚ ርክብና ኣነ ሓደ ርእቶ ዘቕረብኮ ነይሩ ማለት ዝተሰማዓኒ ብወገነ ካብ ናትና ታንክታት ንህወሓት ክኸዳ ኣየድልን እዩ ዝብል ርእቶ እዩ ነይሩኒ ቅድም ትናቶም ዘሎ ትሕዝቶ መክንሪኢ ድሓር ኣድላይነት ናይ ታንክታትና ምልኣኽ ከዓ ምስኡ ዝተሓሓ ዝኸውን ክንርኢ ዕድል ሓበልናያ ዝብል ሓሳብ እዩ ነይሩ ምክንያት ከዓ ነይሩ ነዚ ርእቶ ዝቕርብ ግንባር ደቡብ ክምስረት ከሎ ካብ ባፅዕ ዘበገስናያን ታንክታት ብመገድፍ ዓበት ገርና ባርካ ሽረ ዓዲግራት ገርና ዓዲ ቀይሕ ክንኣቱ ከለና 1100 ኪሎ ሜትር እየን ተጓዒዘን ታንክታትና ሕጂ ዳርጋ ብዓዲ ቀይሕ ሲ ጎማ እግረ እንተወዲኡ ሓፂን ፍርቆ ሓፂን ዳርገፃ የን ኣትየን ኩናት ኣርኪበን ነቲ ግንባር ማለት እዩ ሕጂ ኣነ ካብአን ተመቂለን ኩና ካብ ካልእ መፅአን ንሜዳ ወያነ ክኸዳ ተክፍታ ነርኒ ከቢት ኣብ ኢትዮጵያ ስ ኣብ ኢትዮጵያ ዝኣክል ክኸዳ ማለት እዩ
5: እቲ ብህዝባዊ ግንባር ዝተወሰነ ታንክታት ናይ ወያነ ክንጥቀም ዝተወሰነ ውሳነ ኣዝዩ ሓያል ውሳነ እዩ ነይሩ ምክንያቱ ካብ ሜዳ ኤርትራ ክንደእን ዝኣኽላ ታንክታት

0: ክንወስድ እንተንፍትን ነርና ሓደ ሆላታን ኩኳ እንተነበራና ኩጓ በላይን ካላይ ነገር ከዓ ካብ ኤርትራ ስጋብ ወሎ ዘሎ ቦታ ብእግረን ተዝጓዓዛ ነይረን ከዓኒ ክፈጥሮ ዝኽእላ ብልሽትን ናህና ሃልክን ኣዝዩ ከቢድ እዩ። ስለዚ እታ ውሳነ ቀዳመይቲ ጉጅለ ከይዳ ዘፅንዓቶ እሞ ትኽእለሎ ናህና ታንኪ ምስዳዳ የድልኒ ኣብ ትግራይ ተማሪኸን ዘለዋ ታንክታት ኣብ ወሎ ተማሪኸን ዘለዋ ታንክታት ኣፅኒዕና እየን ስለ ዝመፃና እኹል ዕጥቂ ካብኦን ክነዳሎ ንኽእል ኢና ዝተባሃለ ውሳነ ኣዝዩ ሓጋዝ ውሳነ እዩ ነይሩ። በቲ ሓደ ስራሕ ምስላጥ በቲ ሓደ ከዓ ናይ ህዝባዊ ግንባር ዕጥቂ ኣብ ምዕቃብ እውን ኣብ ተራ ነይርዎ እዩ።
1: ፅቡቅ ነገር ናይ ሓለፍትና ግና ርእቶ ሞያውያን ስለ ዝሰምዑ እምበሪ እቲ ዝከኣለኩም ክትገብሩ ተበገሱም ኩነታት ሪኢኹም ኩሉ ነገር ኣፅኒዕኩም መፁ ስለ ዝተባሃልና ኢና ከድና ማለት እዩ። ክንከይድ ከለና ሓደ መሳርሕተይ ከዓ ኣማኒኤል ሃብተ ዝበሃል ማርክስ ንብሎ ኣዝዩ ንፍዑ ሞያዊ ክልቲና ኢና ተበጊስና ማኪና ስለ ዘለና ንእሽተይ ደብዳቤና ሒዝና ብተንቤል ዓብ ዓዲ ኣብ በዓል ስየ ዘለዎ ቦታ ኢና ወፅና። በዓል ስየ እውን ተነጊርዎም ስለ ዘሎ ፅበይና ፀኒዖም ልክዕ ፍርቅለይትኣቲና ብኣክብሮት እዮም ተቐቢሎምና ቀጣ ከዓ ኣብቲ ዘምፃኣና ጉዳይ ጀሚርና ማለት እዩ። ሕጂ ብወገን ስየ መጀመርያ መግለፂ እዩና መምፂኹም ፈሊጥኩም ኣለኹም። ብዝኾነ ግን ኣብዚ ሜዳና ታንክ ሒዙ ክዋጋእ ዝኽእል ሰብ የብልና ታንክ ዕርዩ መቀየር ዘለዎ ሰብ የብልና። ሕጂ ንስኻትኩም ታንክታት ዘለዎ ቦታታት ናትና ክትርኢ ንድሕር መፂኹም ኮይንኩም ተቐሪቦም ኣለዉ ንዓኹም ዝሕብርኹም ግን ንሕና ከምኡ ተፀቢና ካብተን ባፅዕ ዝሓስኩመን ሓደስ ታንክታት ካብን ክቱም ናይና ምስ ሓልፍትኩም ተዳዲና እንታይ ኢልና ትመደብ ኣቦት ኣሎ መጀመርያ ነዚአን ንርኢ እዚአን ካብ ዝባቕና ክትሰርሓ ዝኽእላ እንዳርኣና ሽዑ እቲ መደብ ምውሳኽ ዘድልጥ ኮይኑ ድሓር ውሳኽ ኢልና ምስ ተበልና ምስ ተዛረብና ሞ ተቐሪቦም ልኩል ማለው ኢሎም ንገረዝ ገሄር ዝበሃል ናይ ሎጂስቲክ ድዩ ናይ ስለያ ሽዑ ኣይፈለጥን እየ መምህር እዮም ዝብልዎ ሓደ መሳርሒቱ ከዓ ተገደላይ ኢብራሂም ዝብልዎ ሽዑ ናይ ጋንታ ሓላፊ ምስኦም ዝሰርሕ ዝነበረ ግን ድሓር ኢብራሂም ሌተና ጀነራል ናይ ህወሓት ናይ ኢትዮጵያ ምኳኑ ኢና እዚኦም ሕጂ ንዖም ፀዊዖም ዝርዝር መደባትና ድሕሪ ምዝርራብ ተርታ ጉዕዘና ሰሪዖም ማሓዲሮም ሽዑ ለይቲ ማለት እዩ ፅባሒቱ ንጎ ከዓ ዘድሊ ስንቂ ዓባይ ማኪና ጋንታ ሓለዋ ንሽተ ማኪና ውን ተወሳኺ ገይሮም ኣብቲ ታንክታት ኣለዎ ዝበሃል ቦታታት ኣብ ኩሉ ቦታታት ክንበፅሕ ሄልና ጀሚርና ማለት እዩ። ታንክታት ኣብ ክልተ ቦታ እየ ነረን ሓደ ብ ትግራይ ካልኣይ ከዓ እቲ ዳሕራይ ኣብ ሓፂር ግዜ ሓዱሽ ኣውፅኦሞ ዝነበሩ ቦታታት ናይ ወሎን ናይ ሰሜን ሸዋንን እየ ነረን። ኣብ ውሽጢ ክልተ ቕነ ከዓኒ እዚ ቦታታት በብተርታ ለይቲ ኣተጓዓዝና ቀትሪ ተፍትሽ እንዳግበርና በይና ክልቲ ሰብ ኣይኮንና ንገብር ናይ ብሓቂ ብተገዳስነት ኣባላቶም ቶምዓ ዓቕሚ ዘለዎም ሳነኮዱ ዝኽእሉ ኣሰኒዮም እዮም ኣብ ኩሉ ቦታታት ኬድና ተፍትሻ ጀሚርና ማለት እዩ። ሕጂ ኣብ ትግራይ ጥራሕ ዘይኮነ እቲ ተፍትሽ ኣብ ወሎም ቤገ ምድርን ሓራውፅኦሞ ዝነበሩ ቦታታት ተዋሓት እንተለያዊ ኢና ኸድና ዝክረኒ ኣብ ሰሜን ሸዋ ኣብ ሓደ ቦታ ታንክታት ግና ዘይሓዝዎ ናብ ኢዶም መንጎኦም ንመንጎ ፀላእን ነረን ብለይቲ ሓለዋ ቅድሚት ኣውፊሮም ፅቡቃት ታንክታት እዮም ከማ ፈትሽ ናቐሲ ኢልና ብመብራህቲ ዝረኣናዮ ቦታታትም ነይሩ ማለት እዩ። ኣብ ዞባ ተንቤን ከባቢ ዓዲ ዕንቅርቲ ኣብ 55 ስጋብ 80 ኪሎ ሜትር ዝተዘርግሐ 18 ታንክታት ነረን። ካልኣይ ኣብ ዞባ ኣግበ ዝበሃል ብምሉእ ማለት እዩ ዞባ ኣግበ ኣብ 80 ኪሎ ሜትር ዝተዘርግሐ 16 ታንክታት ነረን። ከባቢ መቐለ ዋጅ ከዓ ክሳብ ኮረም ክሳብ ጉዶ ማለት እዩ ኣብ 180 ኪሎ ሜትር ዝተዘርግሐ 14 ታንክታት ነረን። ከባቢ ዓድዋ ውቕሮ ከዓ 3 ታንክታት። ካብዚ ወፃ ሕጂ ኣብ ሰሜን ጎንደር ኣብ ሳንቃ ክሳብ ደብረታቦር 120 ኪሎ ሜትር ኣቢሉ ዝተዘርግሐ እዩ 23 ታንክታት ነረን። ኣብ ሰሜን ሸዋ ከዓ ክሳብ መሃል ሜዳ ክሳብ ኣጅባር ከዓ 13 ታንክታት ነረን። ሕጂ ዝዝርግሐ ናይቲ ቦታታት እዩ እምበር ብጠቕላላ ጥዑያት ኮና ዘይጥዑያት ዝተገንብዋ ክነ ዝነደዳ 87 ዓረሚና ረኪብና ማለት እዩ ገሊአንካ ፅቡቃት ታንክታት። ሕጂ እዚ ተፍትሽ እዚ ካብ ዕለት 27 ወርሒ 9 90 ዓመተ ምህረት ማለት እዩ ክልተ ሰሙን ይወሲድልና ካብአን ካብዘን ዝረአናየን እንተወሓደ ፍርቂ ናይዘን

ንሳ ስለ ንሰርሕ ተላሊና ኢና ዘለና። ስለዚ እቲ ዝምድናታት ምስ ኣባላት ህወሓት ብፍላይ ኣብቲ ታሕቲ ምስቶም ምሳና ዝሰርሑ ናብ ከባቢና ዘለውን ብጣዕሚ ፅቡቕ ፅቡቕ ጥራሕ ዘይኮነ ከዓኒ ታንክታት ተዓርየን ክትስኣ ክንቀሳቀሳ ከለዋ ክሪኢ ከለዉ ሎሚ ማ መስዋእቲ ክነውሕድ ኢና።

0: ከምኡውን ካብተን ካብ ትግራይ ዝመፃ ታንክታትን 20 ታንኪ ዓጢቕና እዮም ተበጠለን ታንከኛ ማለት እዩ። ንሕና ምስ ታንከኛ ይቐንዲ ርክብና፣ ታንክ ምፅጋን ስለ ዝኾነ ምስ ታንከኛ ይቐንዲ ርክብና። ወያነ ከዓ ክንዓጠቒና ስለ ዝበሉ 3 ታንኪ ዓጢቖም፣ ኣብዘን 3 ታንኪ ኣውቲስቲ ናይ ህወሓት እዮም። እቶም ተኳስትን ካልኦት ቴክኒሽያናትን ግን ናይ ኣባላት ናይታ ታንኪ ኣባላት ናይ ህዝባዊ ግንባር ኮይኖም እዮም ኣትዮም ማለት እዩ።
1: እቲ ምድላው እንዳተፃፈፈ ምስ ከደ ከምቲ መደብ ናይ ህዝባዊ ግንባር እዚ ብሪጌድ 23 ሃናሜካ 74 ኣብ ዕለት 4 ወርሒ 1 1991 ይመስልና መጀመርያ ወርሒ ጥሪ ማለት እዩ ሓደ ብሪጌድ እዩ ብብፃይ ተወልደ ገብረ ማርያም ወድለት ሕጂ ስቡ ዝምራሕ እዩ። ካብ ፍልይ ብዝበለ ከዓ ናይ መጥባሕቲ ኣህዱ ካብ ውድብ ዝመፁና ብብፃይ ተወልደ ዶክተር ተወልደ ዝምርሑ ናይ መጥባሕቲ ኣህዱ ከዓ መፅኦምና ነይሮም። ኣብዚ ዕለት 8 ወርሒ 1 91 ከዓ ብፃይ ሮሞዳን ኣዛዚ የሜካ 74 ኣቐዲሙ ምስ ደድሕሪ ዝኣህዱ መፅኢ ስለ ዝነበረ ንትግራይ ኣትዩ ምስቶም ዝምልከቶም ሓለፍቲ ብቕፅሊ መደብ ዝርርብ ተጀሚሩ ነይሩ እዩ። ኩሉ ምእካብና ወፍሪ ቴድሮስ ምድላው ኣብ ክልቲኡ ከተማታት እዩ ኣብ ገርገራን ኣብ ወልድያን እዩ መፅኢ ማለት እዩ። ኣባላት ንክዓጥቅወን ዝኽእላ ታንክታት ካብ 18 ስጋብ 20 ተሓርየን ተመሪፀን ዓጢቆም መን እዮም ኦልሬዲ ርሻሻትን መዳፍዕን ካብ ብኒኦም ተዓጢቁ ስለ ዝመፀ ብፀገም ይብሉን ኩሉ ተኣኪቡ እዩ ዘሎ ማለት እዩ። ካብዚ ንሕና ውን ክንዓጥቕ ስለ ዝበሉ ህወሓት 3 ታንክታት ተዋሂቦ ነኦም ነረ። እዚ ብኩሉ ኩሉ ምልኣት ኣለዎ ማለት እዩ።

ካብዚ ካብ ሚኒስትሪ ምክልኻል መሰናድኦ መደብ ዋልታ ዝዓዘዘን ዝኸበረን ሰላምታና ተቐበሉ ክቡራትን ክቡራንን ተኸታተልቲ መደብና ከመይ ቀኒኹም እነና እምበኣር ንሎም እውን ከምቲ ልሙድ ስሩዕ መደባትና ሒዝና ንርበዓ ደቓይቕ ኣብ ማዕበል ፈነወ ምሳኹም ክንፀኒሕና ክሳዕ መወዳእታ ምሳና ክትፀንሑ ዕድሜና እዩ። ናብ ፈለማ ተሰሪዕ ዘሎ ትሕዝቶ መደብና ምስ እንሰግር ሓተታ ልሳን ዋልታ እዩ ክኸውን ጫውጫውታን ዋዕዋዕታን ንሰማዐ እዩ ጥራሕ እዩ ዘፅምም ኣብ ትሕቲ ዝብል ኣርእስቲ ተዳሊሎ ምክትታል ነባኹም።

ዋዕዋዕን ዋጭዋጭን ጽን ዝበሎ ጥራዩ ዝርብሽ ሎሚ ዓለምና ክሳብ ክንደይ ተቐይራ ከም ዘላ ነጋሪ ዘድልዮ ኣይኮነን። መጎታ ሓይሊ እንተስ ምስ ከውሒ ክጋጮ፣ እንተስ ናብ ሃው ዝበለ ጸርፊ ክንቆት ቀይዲ ከም ዝበተኸፈረስ ብዘይፍሉጥ ኣንፈት ኣብ ምህላል እዩ ዝርከብ። በትሪ ኣቐቡልኒ ዝብሉን በትሪ ዝቐብሉን ሰውራይ ኩምራ ናይ ጥፍኣት ሓፃውን ንኽቀባበሉ ንባሕርን ምድርን ዝዓለም ብሒቶም ኣለዉ። እቲ ኣብ ዝበን ሕግታት ዓለም ዝሰራሰር ዘሎ ሓያሌ ባህሊ ግዝኣትን ሃብትን እንዳማቱ ንኽምንዝዕ ኣይተሓዙኒ ኣብ ዝብለሉ ዘሎ ዘመን ኢና ዘለና። ሰላም ዝበሃል ኣምር ብትንዕታን ምይቁ እንተሰኒዩ ናብ ግበር ኣይትግበር ዝዓይነቱ ምውጥዋጢኡ ተለዊጡ። ዜና ፍቕርን ሰላምን፣ ዜና ሓድሕድ ምርድዳእን ምድጋፍን፣ ዜና ምዕባለ፣ ዜና ዓርቂ ኮታ ሰናይ ዜና ካብ መሳኽቲ መራኸቢ ማዕክናት ሃዲሙ ወረሞትን ዕንወትን ነጊሱ ይርከብ። ኣብ ከምዚ ዝበለ ናይ ውርወራ ዘብዘብ ድማ ሰራዊት ኤርትራ ጽኑዕ ሓጹር ግዝኣቱን ህዝቡን ንኹነታት ብንጹር ዘንብብን መስተውዓልን ኣብ ቅድሚ ጉሒላን ተጸናጻንን ትኽስ ዘይብል ንጥፍኣትን ውዲትን ተጻብኦ ወትሩ ድልው ክኸውን ከም ዘለዎ ዝጠፍኦ ኣይኮነን። ምኽንያቱ እቲ ድግምጋም ናይ መኸተ ተመክሮ ጽቡቕ ገይሩ ምሂርዎን ስሒልዎን ስለ ዝኾነ እንተቲ ኣብቲ ጽባሕ ዝቀያየር ዋዕዋዕታን ዋጭዋጭን ግን ነቲ ብንቕሓት ብርእሰ እምነት ብጽንዓት ብፍቕሪ ሃገርን ህዝብን ዝተሃንጸ ሓይልታት ምክልኻል ኤርትራ ከም ደርፊ ጭኑቓት መዝሙሩ ሰብ ረብሓ መቓልሕ ሙስልያት እዩ።

ካብዚ ኣስዕብ ኣቢልና ዝኽበርኩም ተዓዘብትና ዘየቋርፅ ዘራ ፍቕሪ ሃገር ኣብ ትሕቲ ዝብል ኣርእሲ ዝተዳለወ መደብ ኢና ክነስግረኩም። ሰናይ ምክትታል።

ዘየቋርጽ ዘራ ፍቕሪ እዛ ሃገር እወ እዛ ኤርትራ ዝተባረኸ ምድራ ብሳላ ሕርያት ፍረከርሳ መንደኻድኹን መስገደልን ሰጊራ ባና ምብራቓ ምስተቐልቀለ ነቲ ዓብዪ ኣድማስ ብመጋረጃ ክኸድኑን ነጸብራቓ ክኸውሉን ዝሃለኹ ዓርመሹሽ ኃይልታት ብዙሓት እዮም ነይሮም። ኢደይ ኢድካ ኢሎም ተበራርዮም ኣኽቢቦም ተመላሊኦም ተመሻጢሮም ፈተውቲ ተመሲሎም እኩይን ስውርን ኣጀ

እንዳኦም ንኽትግብሩ ብጽንፊ ዓቕሞም ሃሊኾም ውዲቶም ከንቱኡን ክኸውን ብጓህን ሕርቃንን እናተረለዉ ባህጎም ሕልሚ ኾይኑ እንክተርፍ ሓፈጠቕ እናበሉ ገና ኸይቀወፁ ናብ መወዳእታኦም ካብ ምጉያይ ኣይዕረፉን።

ጽላላን ድርዓን እቶም ወትሩ ዘየቋርፅ ዘራ ፍቕሪ ዝምግብዋ ውልዳ ምዃኖም ብዕሊ ዘይተገንዘቡ ጸላእታ ሃረርታኦም ኣብ ምጽንቃቕ እውን ኣእምሮ ክገዝኡ ኣይከኣሉን። ውሉድ ኣለውዋ ፍቕሮም ብቓል ጥራይ ዘይኮነ ደሞምን ትንፋሶምን ብምሃብ ዝገልጹላ ኣደን ውሉዳን ህድኡን ሰላማውን ፍቕሪ ዝቃበቡላ ምድሪ ምዃና ገና ዶ ኣይተገንዘቡን? ከም ህዱእ ዛራ ናብ ውሽጢ ዝዘርቕ ፍቕሪ ንቓንዝኣ ብዓሰርተ ዕፅፊ ክቕንዘውላ ዝድርኽ ፍቕሪ፣ ከም ሃልሃል ተሓዊ ንልቢ ዘቃጽል ፍቕሪ በቃ ነታ እንኳ ህይወቶም ፈትዮምን ረድዮምን ንኽህብዋ ዝድርኽ ፍቕሪ

ኤርትራ ካብ እትበሃል ኣትሒዙ ናይ ጋህድን ስውርን ጸላእቲ ብፍኸራን ትንዕታን ንነገር እንክልዓልዋ ጐደወን ሓላፍ መገድን ከም ሸዊት ገደና ክቕንጥባ እንክመጣጠር ልቦም ዘሕብጡ ከታሮ መደረጋሕ ዓፃውን እንክፍንውላ ጉሕጥዋ ዝሃረሩ ሃርጓፋት ኣፎም ከፊቶም እናንበሃቑ ኣባትር እንክሽንግውላ ንጥፍኣታ ዝተለዓሉ ዅላቶም እናተቐብሩን እናተፈጥሩን ኣብ ህርፋኖም ጸኒዖም የማዕድዉ ኣለዉ።

ኣሕሊፉ ዘይህብ መንፈስ ልዑል ከም ዘጐልበባ እቲ ብፍቕራ ዝነድድን ዝተኽፍለላ እምበለ መጠን ዋጋ ዝዕይርን ውልዳ ዘይንድል ሓጹራን በይዝኣን ምዃኑ ዝግንዘብሉ ኣእምሮ ኣይትዓደሎምን። እዞም ሰባት ነቲ ኣባታቶም ዝወረደ ዛንታ ዳስሓውያ ዳግም ክሰምዕዎ ኣእዛኖም ኣይከፈቱን። እኩባትን ብዙሓትን ነታ ኣብ ጥቓኦምን ከላ ብማዕዶ ዝርእዋ ውቅብቲ ዕምባባ ንኽቕንጥቡ ናብ ዘይምለስሉ ጸድፊ ኣንከራርዮም እዮም። እቶም ተኸታተልቲ ሰብ ዓመፅ ወገናቶም ክጸድፉ ኸለዉ ዝረአዩ መሊሶም ናብ ጸድፊ ምጉያዮም ግን ገ እናበሉኻ ትጋገ ተባሂሉ ጥራይዶ ይሕለፍ ይኸውን። ስስዐ ንዓይኒ ዋንኡ ከም ዝዕውር መን ይንገሮም? ንበዓል ቤቱ ከም ዝበልዕከ መን የርዳአዮም? እዞም ሰባት ክዝክርዎ ዝግባእ ዕጹብ ትንግርቲ ዝኾነ ታሪኽ ኤርትራውነት ምህላዉ ብሁድ ክነሱ ተሰዊርዎም ኣሎ። ነቲ ኣብ ቀረባ ሕሉፍ ማለት በዕላቶም ዝምስክርዎን ኣብ ዕድመ ወረዶኦም ዝተፈጸመን መስተንክር ቅያ ኤርትራውያን ዝባኖም ሂቦም ደኣ ነየናይ ታሪኽ እዮም ዘንብቡ ዘለዉ? ውዲት ጠናኒጎምን ብልመና ዝረኽቡ ሓፃውን እንዳማቶም ገፋፊጦምን ነቲ ጥራይ ኢዱ ኣብ መሬቱ ዝሰኸነ ሰላማዊ ህዝቢ ኤርትራ ብረት ከም ዝዓጠቐ ጸላኢ ቈጺሮም ክጭፍጭፍዎን ትንፋሳት ክቐዝፉን ከለዉ ከመይ ገይሩ ካብ መንጋጋ ዝብኢ ወፂኡ ብረት ኣልዒሉ ቃልሲ ከም ጀመረ ኣይተዘክሮም እንዶ ይኸውን? ዋላስ እናሰምዐ ዝደቀሰ ነቕኒዕካዮ ናይሰምዕ እዩ ነገሩ።

ኣብቲ ናይ 30 ዓመት ቃልሲ ምስ መጠን ኣልቦ ዘመናዊ ኣጽሮምን ሓሽከት ሰቦምን ነቲ ኣብ ርእሲ ርእሲ ዝፈጸሞ ወራራት ኣብ ጥራይ ከብዱን ብገዛ ኣጽሮምን ለሽ ኣቢሉ ኢዶም ከም ዝህቡ ከም ዝገበሮም ካብ ስሮም ክሳብ ርእሶም በታቲኑ ናጽነቱ ብገዛ ቕልጽሙ መንዚዑ ከም ዝወሰዳ እቲ ፈውሱ መሓላ ዝኾነ ሰራዊቶም ካብ ብሓፍረት ተኸዲኑ ንምዕራብ ገጹ ከም ዝዓረበኸ ብሓቂ ድዩ ተኸዊልዎም። ክንዮቲ ኩምራ ኣጽዋሮም ንህዝቢ ኤርትራ ንኽፈላልዩ ዝተትዕዎ ሰራም ውዲት ገለ ኸየስለጠ ከም ዝመሃመነ እናረኣይዎ እኳ ግልጽ ክብልዎ ኣይደለዩን። እወ ህዝቢ ኤርትራ ወዲ የብሉ ጓል ዓብዪ የብሉ ንእሽቶ ክርስትያን ይኹን እስላማይ ወዲ ኸበሳ የብሉ ወዲ ቖላ ኣብቲ ናይ ፍቕሪ ሃገር ዛራ ተዋሂዱ ሓደ ከም ዝኾነ ብጋህዲ እናረኣይዎ ጸልሚትዎም ኣሎ። ዋላ እኳ ከስቅጡ እንተደለዩ ግን ካብ ብዕጋግኦምን ሕልሞምን ከኣልይዎ ዘይክእሉ ጽሩይ ስዕረት ብምዃኑ እናተሰርነቑ ክጐስምዎ ከም ዝግደዱ ኣይተሰወጦምን። ሰራዊት ኤርትራ ሓደም ብዙሕን ጊዜ ብግብሪእን ክዛረብ ዘይፈልጥዎ ኣይኮኑን። ሎሚ ንሰራዊት ኤርትራ ስዒሮምን ሰጊሮምን ኣብ ሰጣሕ ባሕሪ ኤርትራ ክሕንብሱን ጨው ክሓፍሱን ይሓልሙ እንተሃልዮም ነቲ ጽባሕ ዝኸውን ጐድ ሓቂ ጸማም እዝኒ ይህብዎ ኣለዉ ማለት እዩ። ብድርኡ ፍኸራን ዳንኬራን የብዙሑ እንተሃልዮም ድማ ነቲ ጽባሕ ዘቃልሕ ኣውያቶም ኣይተዳለውሉን ኣለዉ። ብሓቂ ንዘመተ ኽነቕሉ እንተመሪጾም ናብ ሞት ገጾም ይውሕዙ ምህላዎም ነጋሪ ኣይረኸቡን ኣለዉ። እቲ ብማዕደ ኾይኖም ዘዋጣውጥሉ ዘለዉ ሰራዊት እቲ ንሰላም ቅድሚ ዅሉ ዝብህጋን ደው ዝብለላን ሕዝብን ሰራዊትን ኤርትራ ምዃኑ ኣርጊጾም ዶ ፈሊጦም ይኾኑ?

ሃገር ማለት ንህዝብን ሰራዊትን ኤርትራ ከምዝኾነ ይኹን ግዝኣታዊ ምድሪ ዘይምዃና መዓስዮም ክምሃሩ። ብደምን ንዓፅምትን ሰማእታት ዝተሃንፀት ነፍሲ ወከፍ ዜጋ ብፍቕሪ ዝቃጸለላን ሕይወቱ ንኸባ ድሕሪ ዘይብለላን ቀዳማይ ጉዳዩ ድሕነት ምድሩ ብዝኾነን ናጽነቱ ብማንም ክትንከፍ ብዘይደልን ህዝብን ሰራዊትን እትሕሎ ዋንነት ናይቶም ኣብ ዝኾነ ይኹን እዋንን ኩነትን ንዝኾነ ዓይነት ውዲቲ ይኹን ተጻብኦ ሕድገት ዘየፍቅዱ ሃገር ብምዃና ንኽርድኡ መዋእል ሙሉእ እናተሳዕሩ ክነብሩ ድዩ ምርጫኦም?

ሰራዊት ኤርትራ ንሰላምን ምሕዝነትን ሓንጎፋ ኢሉ ዝቕበል ዝኾነ ይኹን ዘይቅዱብ ምትኹታኹን ትንዕታን ወትሩ ድሉ ወሰናስን ሃገሩ ሰማይን ባሕሩን ዝኸለለ ናይ ሓፂን ሓፁር ምዃኑ ደጋጊሞም ርእየሞ ኽነሶም

ሕማቕ ተማሃራይ ክርድኦም ኣይከኣለን። እዚ ንሃገሩን ህዝቡን ዘይብስዕ ዋልታ ዝኾነ ሰራዊት ካብቲ ዘይነጽፍን ዘየቋርጥን ዛራ ፍቕሪ ሃገር ዝተቐድሐ ኣብ ግብሪ እምበር ኣብ ውተታን ፍኸራን ዘይርከብ ብታሪኽ ሓቂ ብታሪኽ ቅያን ታሪኽ ዓወትን ዘቕበበ ኣብ መትከሉ ጽኑዕ ልኡኽ ህዝቢ ምዃኑ ብተደጋጋሚ ከም ዘመስከረ ልዕሊ ዅሉ ንሳቶም ይፈልጥዎ። ስዩም ኣቢሉን ምሕረት ገይሩን ብሰላም ከም ዘፋነዎም ናይ ቀረባ ናይ ትማሊ ዝኽሪ እዩ። ኣብዛ ብግርሚጥነት ሕግን ገጽረአን ተጐቢኣ ዘላ ናይ ሎሚ ዓለም እውን ንሱ እቲ ስዕረትን ምሕረትን ምሂሩ ወድ ሓንኩም ዝበሎም ህዝብን ሰራዊትን ኤርትራ ኣብ ሃገሩን ክብሩን ምህላዉ ግርም ገይሮም ዝፈልጥዎ እንተኾኑ እኳ ምናልባት ብምድግጋም እንተተሰወጦም ሕሹኽ ዝብል የድልየማሉ።

ካብዚ ያስዕብ ኣቢልና ንትካል ወተሃደራዊ ስፌት ክዳን ሚኒስትሪ ምክልኻል ዝድህስስ መደብ ይኸውን ደጊምና ምክትታልኩም ብኽብሪ ንዕድም።

0: እዚ ዳ ምንታይ ሕቶ ደ ይኽሉ ሓበን ኩርዓት በቃ ባህታ ስምዐን ብዘይ ቀልዓለ
1: ሓበን ኩርዓት
2: ቅሳነት ሰላም
1: ጅግንነት
3: ሕብረት ስማዕኒ ዓደይ ተእሽሚ ስለ ዝኾነ ምስ ባንዴርኡ ስለ ስርዓቱ ኩሉ ይሕጉሰኒ ባ ሓንቲ
4: ንጽባሕ ዘንቀደ ገድሊ ናይ ወለዶታት ባህጊ ከስምር ምጽማም ነብስኻ ምኽኣል ተዓጻጸፍነት ዝብሉ መንነት ክላበስ ባህርያዊ እዩ ኣሰሩ ዝሓዘ ወራስ ክልተ ስጉምቲ ንቕድሚት ክጓዓዝ ሓደ ስጉምቲ ንድሕሪት ክጥምት ግድነት እዩ ንናይ ትማደሎምን ወለዶታት ዘራኽብ ድልድል ድማ ናይ ሓበን ጽሩራ ዘሰልም መስዋዕትነት ይኸውን ናይ ግዜን ዕድላትን መስዋዕትነት ናይ ውልቃዊ ባህግን ህይወትን መስዋዕትነት ነዝረዚን ዕማም ዝኽእልን ዝመልኽን ከዓ እቲ ህዝባዊ ዕላማ ዝተሓንገጠ በዓል ሕላገት ሓይልታት ምክልኻል ኤርትራ እዩ ዝመልኮ ገዝሚ ናይዚ ወለድታት ጾር ዝተሰከመ ሓይልታት ዝናን ሓበንን ሓይልታት ምክልኻል ኤርትራ ድማ ሓርነት ይኸውን

ኣብዚ ቦታ የለን ኣይክእሎን እየ ዝብላ ቓላት ስፍራ የብለንን። እዚ ትካል ታሪክ ተተርኢሱ ንፅባሕ ገዚፍ ዕላማ ተቐኒቱ ብዘለካን ዝከኣለካን ብዝብረአይ ምስ ግዜ ብምስጓም ምስሊ ሓበንን ዝናን ዝኾኑ ወተሃደራዊ ልብሲ ሓይልታት ምክልኻል ኤርትራን ካልእ ምፍራይ ዕላሙ እዩ። ትካል ወተሃደራዊ ስፌት ሚኒስትር ምክልኻል። ወሰን ኣውሒሱ ማእከል ዘሞቐ ሓይልታት ምክልኻል ኤርትራ ኣብዚ ትካል ወተሃደራዊ ስፌት ዝፈረየ ለቢሱ ዋሕስ መሬትን ባሕርን ዋሕስ ሰማይን መርበብን ብምዃን ንህዝቡ ሓበነን ድሕነትን ንሪሙ ማእገርን ክብረትን ብምዃን ወትሩ ኣብ ተጠንቀቕ ወትሩ ኣብ ተዳሎ ይርከብ። ናይ ሎሚ ትሕዝቶና ከዓ ምዝ ትካል ወተሃደራዊ ስፌት ሚኒስትር ምክልኻል ዘላለ ክኸውን እዩ።

ነዚ ገዚሕ ዕማም ምርኩስ ኮይኑ ክጓዓዝ ድማ እቲ ኣብ ብረታዊ ቃልሲ ዝተጠርየ መነት ክኸውን ተሓርዩ ትካል ወተሃደራዊ ስፌት ከዓ ነቲ

0: ናይ ገድሊ መንፈስ ብምሓዝ ነቲ ርስኻ ምኽኣል ዝብል መትከል ኣምፅእዎ።
1: እዚ ትካል እዚ መበገሲኡ ካብ ሜዳ እዩ። መጀመርያ 75 ቆም ከሎ ርእስኻ ምኽኣል እዩ፣ በቲ ዘለካ ዓቕሚ ርእስኻ ምኽኣል እዩ ተበጊሱ። ንሱ ስለ ዝኾነኻ ኣብ ሜዳ ክሰርሕ ፀኒሑ። ድሕሪ ሜዳኻ ኣብ መጀመርያ ኣብ ዘነቢ ዘለዋ ፋብሪካታት ፋሒሉ ነይሩ። ደሓን ግን ተጠርኒፉ እቲ ኣብ ሜዳ ዝነበረ ከምዚ ቅፅል ተገይሩ ክሳብ ሕጂ ይቕፅል ኣሎ።
2: ድሕሪ ናፅነት ኣብ 94 መፋርቕ ከም ኣሃዱ ኣብ ትሕቲ ምክልኻል ኮይኑ ኣብ ከባቢ ፓራሊዞ ተደኪኑ ንጥፈታቱ ብትሑት ማለት ኣዝዩ ብውሑድ ዓቕሚ ስርሐ ጀሚሩ። መጀመርታ ክጅምር ከሎ ዝኣሃዱ ነተን ሰጣያሳ ናይ ሽዑ ግዜ ሰጣያሱ ኣባላት ማለት ተጋደልቲ ንዓቶምሲ ክሰርሕሉ ዝኽእሉ ባይታ ንምፍጣር ኣብኡ እሞ ተረባሕቲ ብቁጠባስ ተረባሕቶ ንክኾኑ ካልእ ከዓ በቲ ሓደ ወገን ከዓ ሞያዊ ክእለቶም ከጥርዩ ብኡ መሰረት ከዓ መናብርኡ ብኡ ክመርሑ ተባሂሉ መጀመርታ እቲ ክመስረት ኩሎስ በዚኦም ዝተጣየሱ ተጋደልቲ እቲ ስራሕ ጀሚሩ።
3: ኣብዚ ገዛ ጀማሪት እያ ከማን ክብል ንኽእል ማለትሲ ንጡይሳት ኢላ እንዲያ ቆይማ ካብ መጀመርያ እዞም ላዕለዎት ሓለፍትና ኮይኖም ደለዉ ሕጂ ካብ ትካላት እዮም መፅኦምና ንሕና ኢና ተቐቢልናዮም። ኣብዚ ራድዞ ኢና ዩ ንራ ቀደም ብዙሕ ሰፊሕ ኣይኮነን ነይሩኡ። ኣብዚ ግን ዓብ ትካል ኮይኑ
4: ኣብ ናይ ዓወትን ውድቀትን ኣብ ንገብሮ ጉዕዞ ዕጫና ዝውስኖ ግዜ ግዜ ምግዛእ ክበሃል እንከሎ ነብስኻ ምግዛእ ማለት እዩ። ነብሱ ዝገዝእ ንኣበርክቶ ይበቅዕ። ትካል ወታሃደራዊ ስፌት ሚኒስትር ምክልኻል ብውሑድ ዓቐን ተበጊሱ ብሕፅረት ተፈቲኑ ብብድሆ ተሳሒሉ ዋላካ ከምቲ ዝምነዮ ናይ ወለድታት ባህጉ ኣይብፃሕ ሎሚ ኣብ ሓደ ደረጃ በፅሒ ይርከብ።

0: ኣብ ታሪኽ ናይ ዓለምና ደረጅኡ ዝሓለወ ወታደራዊ ዲቪዛ ንምፍራይ ካብ ሓደ ክፍለ ዘመን ድሕሪ ሓበራዊ መዋእላት ሒዙ ኣብ ንግስነት ሮማን ቻይናን ፈተነታት ይካየደሉ ከም ዝነበረ ሰነራት ታሪኽ ይገልጹ። የግዳስ ክሳዕ መበል 17 ክፍለ ዘመን ደረጅኡ ዝሓለወ ወታደራዊ ልብሲ ክፈሪ ኣይከኣለን። ቀስ ብቐስ ዝተፈላለየ ናይ ለውጢ መስራሕት ክኽተል ድሕሪ ምጽናሕ ከዓ ንዓውደ ውግእን ካልእን ዕዮታትን ተፈላልዩ ኣብ ቀዳማይ ኩናት ዓለም ወታደራዊ ዲቪዛ ክተኣታተው ከም ዝተረአየ ይግለጽ። ወታደራዊ ልብሲ ኣብ ትሕቲ ማእከላይ መንግስቲ ከም ምልክት ዝተወደበ ወታደራዊ ሓይሊ ብምዃን ንዝተፈላለዩ ኣህዱታትን ወታደራዊ ደረጃን ብዘንጸባርቕ መልክዕ ኣብ ኣገልግሎት ዝውዕል ዘሎ እዩ። ወታደራዊ ልብሲ ኪኖ ኣህዱታትን ወታደራዊ መዓርግን ድማ ንሃገራት መለለዪ ብምዃን ሃገራዊ ውክልና ሒዙ ይርከብ። ሃገራት ከዓ ንሃገራዊ ሕላገትን መንነትን ዝውክል ወታደራዊ ልብሲ ብምፍራይ ተተሓሒዘን ኣለዋ። ንኤርትራዊ ወታደራዊ ልብሲ ንምፍራይ ሓላፍነት ዝተሰከመ ትካል ከዓ ወታደራዊ ስፌት ሚኒስትሪ ምክልኻል እዩ።
1: እዚ ትካል ከም ሽሙ ትካል ወታደራዊ ስፌት እዩ። ንኣልባሳት ናይዚ ሃገር ዘፈሪ ትካል እዩ። ዳርጋ ብምሉእ ወታደራዊ ንበሎ ካልእ እውን ናይ ህንፃ ኮንስትራክሽን ዝሰርሐ ወይ ኣብኡ ድነጥፉ ንዓተን እውን ድሽፍን እዩ። ማለቱ በጃ ክዳን ደፍሪ እዩ። ብተወሳኺ ንሆስፒታላት እውን ናይ መጥባሕቲ ኣህዱ ጋውናት ገለን እውን ኣንሶላታት ንሓደርቲ ቤት ትምህርትታት ካልእ ኣብ ትሕቲ ሚኒስትሪ

0: ምርቲ ዝነጥፋ ቤት ምርትታት እውን ኣብዚ ኣልባሳት ዝስፈ እዩ።
1: ትካል ወታደራዊ ስፌት ሚኒስትሪ ምክልኻል ኣብ ትማሊ ተመስሪቱ ናይ ሎምን ናይ መጻእን ትካል ብምዃን ነቲ ኣብ ኩሉ ኩርናዓት ናይ ዝሃገር ንልምዓትን መኸተን ወትሮ ድልው ዝኾነ ሓይልታት ምክልኻል ኣብቲ ርሃፅን ደምን ዘፍሰሉ መስርሕ ምልክት ሕሉፍ ህልውን መጻኢኡን ዝኸውን ወታደራዊ ልብሲ ብምፍራይ ካብ ዝተተሓሓዞ ዓመታት ተቖፅሪ እዩ ዝርከብ። ነዚ ዕማም ንምስልሳል ከዓ ህዝብን ሰራዊትን ኣወሃሂዱ ንድፍታት ይቕይስ ንጥፈታት የከናውን።
2: እዚ ኣብ ማእኸላይ ቦታ ተዓቕሚ ሰብ መጀመርያ ክቐውም ከሎ ወላ እኳ ሰራዊት ንበር ወዳ እምበር ብሲቪል ሰራሕተኛታት ዝበዝሓ ሲቪል ሰራሕተኛታት እየን ነይረን። ኣብዚ እዋን እዚ ከዓ ዝበዝሐ እቲ ኣባል ሰራዊት መንእሰይ ዕድመ ነቲ ስራሕ እውን ንሱ መሊክዎ እዩ ዝሰርሕ ዘሎ።
3: እዚ ክፍሊ ዲዛይን ብሓፈሽኡ ክንሪኦ ከለና ነቲ ፕሮዳክሽን መጋቢ እዩ። ኩሎም ፅሬታት ናይቲ ስራሕ ከዓ ኣብ ክፍሊ ዲዛይን ይድሳለጥ። ፓተርን ወፅእ ረሾ ምስ መፀ እቲ ክዳውንቲ ናብ ክንደይ ተመቂሉ እንታይ ክኸውን ኣለዎ፣ ኣብቲ ልባሳት እንታይ እዩ ማዕርጉ፣ እንታይ ምስቲ ሰብ ፊት ክገብር ዝኽእል፣ ንዚ ኩሉ ኣብ ግምት ኣትዩ ኣብ ክፍሊ ዲዛይን ኩሉ እዩ ምስራሕ። ሳምብላት ስራሕ ብመሰረቱ ስ ከዓ ኦኬ ምስ ተባሃለ ሞር ኣብ ፕሮዳክሽን ይኣቱ ማለት እዩ። ስለዚ ዲዛይን ክንብል ከለና ኣብቲ ትካል እቲ ወሳኒ ባእታ ናይቲ ትካል ወይ ከዓ ከም ተቐዲመ ዝገለፅክዎ ንኩሉ ናይቲ ትካል ዝስፈ ኣልባሳት ኣብ ዲዛይን ድምስራሕ እዩ ማለት እዩ።
1: ለውጢ ብፍላይ ከዓ ማሕበራዊ ለውጢ ከምፅእ ዝነቐለ መስርሕ ነዊሕ መዋዕል ዝወስድ ጉዕዞ እዩ። ብውፍያት ይብገስ፣ ብጀጋኑ ይቕፅል፣ ብሓርበኛታት ናብ መፈፀምታ ይበፅሕ፣ እንደገና ድማ ብውፍያት ይብገስ። ጉዕዞ ናብ ዕብየት መጀመርታ እምበር መፈፀምታ ዘለዎ ኣይኮነን። ትካል ወታደራዊ ስፌት ሚኒስትሪ ምክልኻል ከዓ ካብቲ ዝፈለሞ ምፋርቕ 1975 ብዙሕ መስርሓት ብምሕላፍ እዩ ኣብዚ ደረጃ በፂሑ ዝርከብ።
2: ኣሎ ዝበሃል መሳርሒ ኣለና፣ ወላ እኳ ጉልበታት እንተሃለወ ዝኣክል መሳርሕታት ኣለና። ዝኣክል መሳርሕታት ስለ ዘለና ነቲ ዝኣክል መሳርሒ ብግቡእ መሊኮም ይሰርሕሉ ኣለዉ። ሓደሽቲ እቲ መሳርሕታት ኮታ ኣብ ድሓን ደረጃ ኣለና ክንብል ንኽእል።
3: እዋ ሕጂ እንታይ እዩ ዓለምና ፋስት እያ። እቲ ዝኸይድ ዘሎ ሞዴላት በቢ ዓይነት እዩ። ኣብ ነብሲ ወከፍ ደቂቕን ሰዓትን እንዳተቀያየረ ኸይድ ኣሎ። ምስኡ ክትጓዓዝ ኣለካ። እዚ ሕጂ ናይ ቀደም ከነዘንቱ እንተኮይና ኣብ ቃልሲ ዝነበረሉ እዋን ብዓቕምና ኩሉ ነገር ነሳለጥ ነርና ዲና። ምዚ ሕጂ ዘሎ እዋን ክንሪኦ ከለና እናፃፂርና ግን ድማሳሰል ኣይኮነን። ምክንያቱ ሕጂ ዘበነ ቴክኖሎጂ እዩ፣ ዘበነ ኢንተርነት እዩ፣ ዘበነ ዓበይቲ ናይ ኤኣይ ዝመፃሉ ግዜ እዩ። ምስኡ ክትወዳደር ክትክእል ኣለካ።
0: ዋላ እውን ምስ መጀመርታ እዚ ድሕሪ ናፅነት ክድኮን ከሎ እዚ ስራሕ ትካል ዝነበሮን ኣበጋግሱኡን ሕጂን ዘለውን ኣዝዩ ፍልልይ ኣለዎ። ምክንያቱ ሕጂ ኣዝዩ ሰፊሕ ሳይ ዘሎ
1: ቀጻልነትን ኩርዓትን ናይ ዝኾነ ይኹን ወለዶ ኣብ ምህላውን ዘይምህላውን ተቐዲሑ ዘይፅንቀቕ ዒላ ታሪኽ እዩ ዝምርኮስ። እቲ ታሪኽ ዝቐድሐ ወለዶ ይሰርር፣ እቲ ዝቕዳሕ ዘይብሉ ድማ ካብ ዒላ ካልኦት ሓሰው ክብል ዝተፈርደ ይኸውን። ስለዚ ጸጋ ወለዶታት ምስ ምውናን ክቡር ታሪኽ ቀጥታዊ ዝኾነ ምትእሳር ዘለዎ እዩ። ሎሚ ዘሎ መንብሮ ብዅሉ ሸነኻቱ መፍቶ ዘይምሕር ለውጢ እዩ። ነዚ ለውጢ ንምምላኽን ንምምሕዳርን ከዓ ኣብ ገዛእ ርስኻ ምምርኳስ ግድነት እዩ።
0: ሓደ ሃገር ኣብ ውሽጢ ሃገር ወታደራዊ ዲቢዛ ንምክሰርሕ እቲ ዓብዪ ጸጋ እኳ እዩ። ምክንያቱ ካብ ካልኦት ሃገራት ናካ ዲቢዛ ተሰሪሑ ክመፅእ ካልኦት ዘፍረይዎ እስኻ ክትለብሶ ቅዱሳ እዩ። ምክንያቱ ምስ ከምኡስ ኣዝዩ ተረባሕ ኣለዎ እምበር ምክንያቱ ሓደ ኣብቲ ናይ ወፃኢ ሸርፊ እውን ኣብቲ ናይ ወፃእ ሸርፊ ኣብቲ ጉልበት ንገዛ ርሱ ሓደ ንገዛ እዚ ሰራዊት ኣብዚ ዘለዎ እንኮ ኣብዚ ተማሂሩ ሞያ ቆሲሙ ሞያ ጥሪኡ ንሃገር ከበርክት ምግባር እውን ዓብይ ተረባሐ ከሎ እቲ ሚኒስትር እውን ባዕሉ ሚኒስትር ምክልኻል ዋለተን ካልኦት ኣብዚ ትካል ክስራሓ ደስራሓ ዘለዋ እውን። ስለዚ ምስ ከምኡ ክትሪኦ ከለካ ኣዝዩ ረብሓ ኣለዎ እየ ትብል ኣነ።
3: ኣብ ሃገርካ ትካል ጌርካ ክትሰርሕ ከለካ ብቀረባ ምስ ሰራዊት ሳይዛት ክትራኸብ ትኽእል፣ ናይቲ ሰራዊት ድሌታት እውን ብቀረባ ተማሊኢኻ

0: ስሉጥ እዩ ኣብቲ ሰራርሓ። ካብ ደገ ከተምፅእ ትኾንካ ግን ብኢንተርነትን ብካልእን ግን ክትረዳእ ዝወስዶ ግዜ ኣሎ። ኣይሓፅርን እዩ ከምቲ ስኻ ትደልዩ ኣልባሳትን ክመፃካ ይክእልን እዩ። ኣብዚ ግን እንዳተረዳእና ስለ ንኸይድ መዓት ፍልል እዩ ዘለዎ። ፕላስ ብዓቕምና ኢና ንሰርሖ ዘለና ኣብዚ። ካብ ደገ እተኮይኑ ግን ብናይ ወፃእተኛታት ዓቕምን ልዑል ዝኾነ ናይ ወፃኢ ሽርፍን ጌርካ ኢኻ ክተስርሖ።
1: ኣብ ናይ ዓወት ፈረስ ተሰቂልካ ንሕፅረት ቀረብን ዓቕምን ክትብድህ ብትምኒት ጥራሕ ዝብፅሕ ዕማም ኣይኮነን። ብቋንቋ ግብሪ ምዝራብ ብተስፋ ንፅባሕ ምቁማት ኣገዳሲ እዩ። ትካል ወታደራዊ ስፌት ሚኒስትሪ ምክልኻል ንናይ ህዝቢ ኤርትራ ብርእሰ ምርኮሳ ዝቕለስ ልዑል ናይ ስራሕ ምትግባር ዲስፕሊንን ዓቕምን ማእከል ብምግባር ንቐጻሊ ዕብየት ኣብ ምስጓም ዝርከብ ትካል እዩ።
2: ብደረጃ ቴክኖሎጂ እቲ ኣብዚ እዋን እዚ ነብፅኦ ዘለና መሳርሒ ዘመናውን ግዜያውን እዩ። ስለዚ ንዕኡ ኣባላትና ብቐረባ ተላልዮ ሞ ይሰርሕሉ ከም ዘለዉ እዩ ዝፍለጥ። ዝያዳ እውን ብዙሕ ክኢላታት ካብ ደገ ንጠልቦ እውን የለን። ብጀካ ብተወሰነ እዋን ሓደ ክልተ መፂኦምና ነይሮ እምበር ብሓፈሹ ብናትና ክኢላታት ከም ዝመሃሩ ዝሓደሽቲ ቴክኖሎጂ ዘምፅኦ እቶም ኣባላትና ክኢሎምሞ መሊኮምሞ ይሰርሕሉ ከም ዘለዎ ይፍለጥ። ሓደ ናይ ፅገና ወይ ከዓ ናይ ቴክኒክ ኣሃድ እውን ኣለና። ዝያዳ ኣብዚ ብቐረባ ኣቐዲሙ ተለያዩ ፀኒሑ ምስ መፃእተን ማሽናት እውን ብቐረባ ተኺሉ ኣብ ስራሕ ከም ዘውዕለ ኢና ንገብር።
1: እቲ ራእይ ሰፊሕ እቲ ክሕኮር ዝለ በሪኽ እንተ ኮይኑ ዕጋበት ጥቓ ዝሰርሕ ዘሎ ዘይትቕረብ መግለፂ እያ። ትካል ወታደራዊ ስፌት ከዓ ወትሩ ምስ ዝሕደስ ቴክኖሎጂ እናገስገሰ ብዓቕምን ንዋትን እናጎልበተ ዕግበትን በቃን ዝብላ ቓላት ካብ መዝገበ ቓላቱ ሓኺኹ ጌናየ ይብል። እቲ ራእይ ዕዙዝ ብምዃኑ
3: እዚ ትካል ብዓቕሙ ሞያዊ ትምህርቲ ይምህር እዩ። ብዚ ሕጂ ዘሎ ዘመናዊ እስታይ ምስኡ ብፍላይ ከዓ ኣብ ኣባል እዘን ዙርያታት ምክንያቱ ሕጂ 34 ዙርያ ኣብዚ ምሂርና ኮስኩስና ሕጂ እቲ ብሉፅ ስራሕ ተሰራሓ ዘለዋ ኢን ከምኡውን ኣባላት 37 ዙርያ እውን ኣለዋ ከምኡ ምሂርና የን ብሉፅ ዝሰርሓ ዘለዋ። ምክንያቱ እተ ናይ ቀደም ዝነበራ ሲቪል ሰራሕተኛ እንዳኣረጋ እንዳደኸማ እንዳበላ እንዳወፃ ስለ ዝኸዳ ሕጂ ንበዚ ሕጂ ምዚ ሕጂ ዘለናየን ንሕና ድኮስኮስናየን ዝመሃርናየን ኣባል ሰራዊት እቲ ስራሕ ብኡ እዩ ዝዓመም ዘሎ።
1: እቲ መኸተ ግብሪ እዩ። ታሪኽ እቶም ኪኖርኤት ንስሪ ብምዕዳው ኣብታ ብልፅግቲ መጻኢት ኤርትራ ሙሉእ እምነት ዘንበሩ ጀጋኑ ራእዮምን ባሃጎምን ብቐጻልነት ጀጋኑ ወረስቲ ይረጋገጽ። ከም ኣብ ኩሉ ግንባራት መኸተ ትካል ወታደራዊ ስፌት ሚኒስትሪ ምክልኻል ብናይ ወለዶታት ቀጻሊ ምስጋር ንጥፈታቱ ይዓምም።
0: ብዓቕሚ እቲ ትካልን ብዓቕሚ እቲ መንግስትን ብዙሕ ወፍርታት እዩ ዝግበረልና። ዝደለናዮ መሳርሒ ናይ ምቕራብ ኣሎ ኩሉ ግዜ ብግዜኡን ሰዓትን። እንታይ እዩ ዝተርፈና? ገለገለ ሕፅረታት ኣሎ፣ ንኣሽቱ ሕፅረታት እዩ። እዚ ከም ሕፅረት ኢልካ ክትጠቕሶ ኣይትኽእልን ኢና። ኣብ መፃውን ክማልኣልና ምዃኑ ሰብ ዓብ ተስፋ ኢና። ብሓፈሽኦ ንርኢ ከለና ግን መጀመርያ ንወራረስ ኢና፣ ንኣሽቱ እውን ኣለውና። እቶም ናይ ቀደም ገዳይ ምንባሃል ዓቕሚ ናይ ዲዛይንን ካልእን ዘለና ብብእዋኑ ክንስልጥን ክንምዕብል ኣብ ዝተፈላለዩ ቦታታት ከድና ውን ናይ ገዛ ርስን ዓቕሚ ክንዕቢ ፀኒሕና ንዲና። እዞም ሕጂ ዘለዎ ወረስቲ እውን ካባና ወሪሶም እዚ ናህና ስቴፕ ንክሕዝቦ ተስፋ ኣለና። እስካብ ሕጂ እውን ፅቡቅ ንኸይድ ኣለና ኢና ንብል። ሓደ ካብኡ እንታይ እዩ ዘሕጉሰካ ነገር ብቐደባቲ ባህሪ ናይ ኤርትራ እንታይ እዩ ቀልጢፍካ ናይ ምውራስ ድልየት ኣሎ። እዞም መፂኦምና ዘለዎ ሕጂ መንእሰያት እውን ንኩሉ ነገር እቲ ንሕና ክንሰርሑ ንኽእል ሙሉእ ሙሉእ ኣይኹን ኣይንበል። ምክንያቱ ግዜ እውን ወስድ እዩ ናይ ዲዛይን ስራሕ፣ ተመክሮ ወስድ እዩ፣ ዕድመ ወስድ እዩ። ቀልጢፍካ ብሓንሳብ ኣብ ሓፂር ግዜ ዝፍለጥ ነገር ኣይኮነን። ግን ስዒቦም ኣለዎ ኣሰሪሒዙ ኣለዎ። ናይ ፅባሕ ንጎት ተስፋ ከም ዘለና ንዖም ኣሚንና ኣለና። ንባዕሉ ቴክኖሎጂ እውን እቲ ዲጂታል ሲስተምን ይሕግዞም እዩ። እሶምን ብዓቕሞም ስለ ዝተምሃርዎ እቲ ናይ ዲጂታል ሲስተም ንኽሕግዙናስ ዓብዪ ተስፋ ረኺብና ኣለና ማለት እዩ።
1: እቲ ዛንታን መበገስን ተመሳሳሊ እዩ። ከም ኩሎም ንኩሉ እንተታት ድልዋት ዝኾኑ ኣባላት ሓይልታት ምክልኻል ነቲ ናይ ወለዶታት ባህጊ ኣብ ኩሉ ዓውዲ ብልፅግትን ምዕብልትን ኤርትራ ምፍጣር ዝብል ራእይ ዝተሓንገጡ ወለዶ ንትካል ወታደራዊ ስፌት ንቕድሚት ዝመርሑን ዘሰጉሙን ወረስቲ እዩ።

0: ሰላምታና ይብፃሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ንምክትታል ትሕዝቶ መደብ ህርመት ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ሎሚ እውን ንዓኹም ተኸታተልቲ መደብና ንምዝናይ ከም ቆፀራና ሰዓትና ኣኽቢርና ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሒዝና ኣብ ሰዓትና ተረኺብና ኣለውና። ንስኻትኩም ውን ነቶም ንሎሚ ኢልና ቀሪብናዮም ዘለና ደርፍታት ብዘለኹም ወገን ኣብ ናይ ዕረፍቲ ግዜኹም ምሳና ሓቢርኩም ክትከታተልዎም ብክብሪ እየ ዝዕድም። ከም ሞትሩ ቀሪብያ ዘለኹ ኣብ መኽፈቲ ደርፊ ከላልየኩም። ንሎሚ ቀሪብያ ዘለኹ ናይ መንእሰይ ድምፃዊ ተዳለወ ዮውሃንስ ካብ ደርፍታቱ ንምንታይ እትብል ፍቕራዊት ደርፉ ብኣይና ክንጅምር ሰናይ ምክትታል።
1: ተዳሉ ሓውና ከማንራእይዎ ናይ ነዊሕ ዓመታት ዓርኩ ጠሊማቶስ ምስ ንዕኡ ዓርኩ ትምርዖላ ወይ ከምዚ ኣይግበረኻ

ኣብ 2023 ዝፈረየት ደርፊ ድምፃዊ መንእሰይ ተዳለወ ዮውሃንስ ንምንታይ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ኣህዱ ኢላ ፈሊማትልና ኣላ። ክቡራትን ክቡራንን ተኸታተልትና፣ ካብዚ ብምቕፃል ቀሪብየን ዘለኹ ደርፊ ከላለየኩም። ሓንቲ ናይ ክልተ ገዳይም ድምፃን ሃገርና ቅሩብ ንድሕሪት ምልስ ኢልና ናብ ቦሎኛ 91 ኢና ቀሪብና ዘለና ደርፊ ናይ ድምፃዊ ሓይለ ኣበረኸተ ኣብ ምስ ኣልጋነሽ የማነ ኢንዱስትሪ ሓለንጋየ እትብል ካብተን ተዘከርቲ ደርፍታት ሃገርና ያ ንዓ ክንጋብዘኩም ኢና። ካብኣ ቀፂላ ቀሪብናያ ዘለና ደርፊ ናይ ድምፃዊ መንእሰይ ነፍሲሄር ዮናታን ታደሰ ዱላ ኣብ 2020 ዘረፋ ከመይ ኢላ እትብል ደርፉ ክትከውን እያ። ተኸታቲለን ድሕሪ ምቕራበን ደጊመ ክምለሰኩም።

0: ቃል በዓሎ ትሪኦ ከለካ ደሃይ ዝብል ደሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፍለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዮ
3: ትግራይ
4: ትግርኛሰማዕ ኮኸኒ ኣይፀላኳን መርከዝ ዘሎ
5: ስለዝኾነትእሞከ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮ
6: ጎኖማ ጎዳገለያለው ሾማውራር ፈላኣኩኖሱ ድማ ናይ ናሜኮ ኣይንኮኖ
7: ኣደ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ምውት ኣድዩ
8: እንተሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራንን ተኸታተልትና ምስ ትሕዝቶታት መደብ ህርመት ኣለኹም። ካብዚ ብምቕፃል ዘለዋና ደርፊ ንምልላየ ደጊመ ተመሊሰ ዘለኹ። ካብዚ ብምቕፃል ዘለዋና ደርፊ ሓንቲ ናይ ድምፃዊት ብስራት ኣረጋይ ተላዕለ እትብል ኣብ 2020 ሰርሐታ ስራሓ ክትከውን ከላ ካብኣ ቀፂላ ናብ ገዲም ድምፃዊት ሓጃይት መንደል ካብ ደርፍታታ ናይ ቢልየን ደርፊ ክንጋብዘኩም።

ምስ ገዲም ድምፃዊት ሓጃይት ምንዳል ፀኒሕኩም ክቡራትን ክቡራንን ተኸታተልትና ምስ ጉጅለ ባህሊ ስብሪት ብምዃን ዝደረፈታ ሰንገሊ እትብል ደርፊ ጋቢዝና ፀኒሕና። ካብዚ ብምቕፃል ዘለዋና ደርፊ ከላለየኩም እየ። ሓንቲ ስብቁለይ እትበል ናይ ድምፃዊት ንህምያ ዘርኣይ ካብ ደርፍታታ ክንጋብዝ ኢና። ካብኣ ቀፂልና ናብ ገዲም ድምፃዊ እስቲፋኖስ ኣብርሃም ዘማች ክንሰግር ኢና። ህንፃ ፍቅሪ እትብል ደርፊ ኢና ቀሪብና ዘሎና።

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕኮኸኒ ኣይፀላኳን መርከዝ ዘሎ ስለዝኾነትእሞከ
5: ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎሎማ ጎዳ ገለያለው ሾማውራር ፈላኣኩኖ ሱቱባናይ ናሜኮ ኣይንኮኖ
7: ኣዲ ወላዲተ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲ
8: እንተሓሸኒ ኢልከ ገዲፍ ክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ኣብ ምኽባር ፈንቅሊ 2026 ዝተደርፈ ደርፊ ናይ ትግረ ደርፊ ኢና ንሕጂ ቀሪብና ዘለና። ክቡራትን ክቡራን ተኸታተልትና ብክልተ ድምፃን ሃገርና ብካልድ ዑስማን ምስ ስሌማን ኣሕመድ ኮይኖም ዝደረፍዋ ደርፊ ናብኹም ክትቀርብ እያ። ካብኣ ቀፂላ ናብ ድምፃዊት ሚለን ሃይሉ ክንሰግር ኢና። ካብ ናይ ሚለን ደርፊ እውን ጠሊ መካየድ እትብል ፍቅራዊ ደርፋ ኢና ቀሪብና ዘለና።

ሕቶታት መደብር መትክንዛዝም ክልተ ደርፍታት ተሪፈናና ኣለዋ። ክቡራትን ክቡራን ተኸታተልትና ንዓን ከላልየኩም እሞ ደጊመ ክምለሰኩም እየ። ዘለዋና ደርፊ ናይ ድምፃዊ ሙኒር ዓሊ ቅብዝር እትብላ ብ 2018 ዝሰርሓ ስርሑ ክትከውን ከላ ካብ ቀፂላ ናብ ድምፃዊ መርሃዊ ተስፋ እንድርያስ የኣክለኒ እትብል ናይ 2026 ስርሑ ሓዳሽ ስሩሕ ንዓ ክንጋብዘኩም ኢና።

ናይ ሎሚ ሰሙን ትሕዝቶ መደብርመት እዚ ዝተዓዘብኩም ወደር ፊ ፀኒሑ ክቡራትን ክቡራን እንተኸታተልትና ኣዛ ናይ ፀኒሐ ክኸውን ምርጫና ተስፋና ሙሉ እዩ። ኣብ ዝመፅእ ሰሙን ኣብ ልካ ሰዓት ብዝተፈለየ ትሕዝቶ እዩ ክኸውን ምረኸብና። ክሳብ ዝመፅእ ሰሙን በብዘለናይ ወገን ሰላምን ጥዕናን ንኹልና ምስ ተርፉ መደባት ኤሪቲቪ ክገድፈኩም።

0: ዝቕዳዩ
1: ኣዝሙር ወጀኒቱ ረቢ ነርአኒቱ
2: ሸማት ልብራሕመቱ ስራይ ግን ኣሞቱ
3: ህጅብ ዋጣዕሚቶ ድጉም ሓኳኪቶ

0: ፍለጋ ምነሱ ገ
1: ድሓን ድሓን ሄና ማለት ቀበተን ሓንብሰ ንውዕል ኣለና ከብስ ከም ሰተይኮ ነሰ ያና ፀባብሒ ተኣልኮ ታይሰተይኮ ትወስ
0: ኣነ ኣለም ሓላሓት ግዲ በለካ ዘይኩም እልሑሽካ እበነ ዳፈት ብለካ ሳዕረት ዕለቡ ዋዕጫይማ የ ቅሮ ጭረየኩም እዚ ኣነ ልሑሽ ንድፍ እየ

0: ልዩ ነው ገባላ ከና አራባ ተዳህኖት መለየ ወላና ታብዓኒ ማዕላ ግሊቲ በለብ ቀረት ንወሸ እንደመፀት ለርኢ ከለይኩ ላኪን በስ በክትካ ገባ ፍሰደይት ምን ኣውሑውካ እብራሂም ፍጉራት ሓዚያ ክህለየካ በስ ለጃባታ ድፋዕ እንዲኮኒ ንሰደየካ ምከሬና ሑና እንተማይ
1: ሕውካ ውብለይነ ድፋዕ እዛ መለይ ድሓን ኣነ ባባንግላ ስላካ እሊ ወቀት እሊ ኣነ ፕሮፊታብል ፕሮጀክት ራክብ ለ ብሰበብ እሊ ሽቁል ሓድጉል ለይኩ ፕሮጀክቲ እዚ እንተ ሸቃላ ኣምፀከ እየ ምንገብር ከ እደማንከ ገላፅዕማካ ትልሄ ይኮ
0: ኦልተለ ፕሮጀክቲ ከመይታ እተ ናያለ ሸቃላ ሄን ኦሮ ይኮን 20 ሸቃላይ በስ እግሎም እንዳኣዳለየኮ በሰርእካ ንምሽክለት ትበሃል ኣላብካኒ በስ እንተ ዳፍዕ ግባ
1: ፕሮጀክቲ ስኪተመተወል ምስጢርተ ሰማዕኒ ለይካ ዋሓላና በላ ፕሮጀክት ሊ ጃርዲን ዋዕስዕር ወገለ ሓሳስያት ክምሰለወዲብ ቃዊ ይለይካኒ እዘ እንተ ምስለ ብዮ ይተብሰና ለይካ ኣለ ኣርሃ እተሓለየ በስ
0: ኣርሃ ኣርሃ መዲ ረቢ ሓዳር እንተተሓላለምኒ ቀብፀይ በስ እንተ ክልአ ሌፈት ኢለ ንድፋዕ ዘይኮኑ መለ ኣነ በሻቃላ ሴር እንደወደይኮ ርእካቶም በስ እለ ሓረይካ ትንስምኖም ለሉ ሓረይካ
1: ክልአልፍ ወላ ኢለ ሓለት ለ በስ ክልአልፍ ተደፍዕ ተ ዘይኮን ክልአልፍ መቀሊል ይኮኑ በስ ኣነ ደፍዕ ከመለ እዚ 500 ግለበካቱ ወላ ሸቆል ክምሰልታማ ለባጊከ ገላ ተዕረካቱ እዚ በስ እንተ ሽፈግቸ ምስለ ጉየ ተትብሰኒ ዒብከ
0: ለባጊ ላኪን ለእልፍ 500 ማለ ናሻቃላ እንድእታተ ከተ እበእ ደየለ ሸንገብየ ከምሰሎም ኮካቱ እበእ ደለ መኘ ለእልፍ 500 ሰልመኖ ማ ሰላማ
1: እ ረቢ ልግበትል ሳለሞት ከሸከሱ ከይበካ ምሽክለ ሰለብታ ለሸቃላ ምፅግል ዓለይከ
2: ሰላሙ
3: ዓለይኩምሰንድ ነብር ክፈለየካ
2: ማሻላ ረቢ ኣሓመድኮ ሓምደ ትብፅሕ ሎመላይ እግልሚ ተሓዘየና ዓልካ እንዳ እተሰልከ ድብ ክሓዘይካህልኮ ተልከኒ ዋና መህየ ኣስካቱ ልመፅዓልኩ
3: ንልር ሓዘይኮ ከይ
2: ኸይር ለበከሚቱ
3: ኣነ ሸቁልከነ ዲፍ ርኢኩ እዘ ለሰዓር እተሑሻላ ወላ ጨይ ሽ ላቕሱኑ ርኢም ግትመቅሱ እዩ ሓዘይኩ
2: መርሓባቡ ኣብ ስተል መደፍ ለሂብ ወነገል ብዒር ፀምብል ወገመል ኣብ ሽርከ ግል ኣናድፉከ ክምሳሌ ድብእለ መዲነት ነፈር ኣለብውን
3: ወላ ርካ ልሕላይካ እቲ መስራሕ መንገቢ ኣነ ከለም ተሓነኩ ከብኣትኮካልኩ ላኪን ምልግባእ ዝብሻረ ገባ
2: በዓላ እንተ በዓላ
3: ሻረ ገባ እዘ ኣብሽር ይ ኣብሽር እሊ ብዒር ወገመል ትብሉልየካ ዲፍዳይካ ንፀምብለካቱ እዘ ስማዕኒ ላመቀሶት ኮምቱ ሓደማ እንቶም ሙሪ እንታ ኣውል ገመል ሰመዲምና
2: ምሽክለት የልቡን ለኣካ ንእሽ ገበአት ምንገቢ 300 ወብዙሕ ገበ ምግቢ ለደሪበተ ዕጨይ እንደ ወስገይ እንደ ቀየምናዊ ሓደግ ንርአዩቱ
3: ድሓን ድሓን ለእፍያት ምም እተናድፉ ሰኒቱ እዚ ና ኣምስ ምበካት ሓደ ከይ ሓደ ሽቁልከን ንርኤና ዓሚና ንወዴካ ረብል ስደካ እንሻላ
2: ኣብዮ ክሜል እሊ ነሱ ካፊቱ ረብል ሃበከ ወማልከ ልብዛ ዋነ እየ ግልትርአኒቱ ካፎ ክምሳብ ኣናድፉ ግልትርአኒቱ እትትረያሕ
3: ኣብ ቴለፎን
2: ኣሽር
3: ሰላሙ
2: ዓለይኩም

0: ኣብ መቸትም ሰኒ ነብሪ
1: ንታ ኣብ መትከትም በናህ ትሎ ምድር ሰላም ጉልኩል ታ ክተኣምር
0: እንቲማ ሰኒ ነብሪ ሰልሞ ወለት ኣድም
1: ደካ ይብካ በላ በለካ
2: ክፈለየካ ርሃወለ ሰኒ ትነብር
0: ሰኒ ለና ወሚትዮም እሊ በለሊት ልው ሃላ እግል ህዳይቱ ምግል ስማያት
1: ሚት ምስና ገብግቲ ጊስ ተሓዘለይካ ስማያት ዓስዒድ ለይቲ ገይስ ምስና የለ በጋስ
2: ሰልማ ምትገብል ከፈ ምስና ገይስ
1: ከምግሪ በለውት መርበራታ ዲብላኣት ንርኢ ለይካ
0: እሊ ሰኣልቱ ኣብየ ክመላእ ከኒ ወእሊ ህየ ሓፂንቲ ወላ መቐስት ኣላ
1: ኣቡካ ክመል የግል ምልእ ከየካ ወሉ ምን እንዶይትራፍዑ ለይካ መሓፂናይት እሊ ኣርሃ ኩለ ሓለትካ ርኤካ ዕዩን ዕዩን መስሊ ለይካ
0: እላ ዕደቸይ ተሰልማ ኣብየ ክመላ ዕጨይ መቁስ ብልኒ ኣዘ ወጭገር ከማን ንሓጭር
2: ባንከርኣብስተልምበለካ
0: ኣብ ስተል ለዕጨይ ናይለ ዘሪበት መቁስ ወላ ማእፍያት ኣሰናኒዮ በለኒ ክበማፅለ ይኮ
2: ላጋኣት ምንገቢእ ሕና ካን ስማያት እንበፃሕና ግናቕብልቲ ሰማዕካ እንተ ሽቕል ሽቕልካት ዓድ ዓትካቱ ሽቐ ረብል ስደካ ቤትማ ዳርት ሽዋይ ፍትሕ እንዳበልኩ ሓደ ክበብልካ
0: መርሓባ ከግል እሳርሓ ክበጋ
2: ላልሕሉ ብየ ድሓን ዋዕለ እየ
0: ካላስ ማዓ ሰላማ ኸይር ልግባት
3: መለይ ሓዳር ክሆቴላልካ ወርእካ ወሳዓካ እንዳ ኣክባርካ ዘትነላያምላ ባይካ ይርእናካ
4: ዋላ ኣባይከልእከ ቡዲማ ባይከልእከ ይባ ኣነ መለይ በስ ያዕኒ ላያም ልትዋራጥኩ ኣርሃ ጃርዲን ኣባቸውን ለመዲነት ለፋተማለይ ዋነ ሄ ጃርዲን ትገደፈ በዓል ይራክበካ ግለጋንሖ ምን ቁሩብ ሉጋ ይሰኣልኩ
3: ኣርሃ ላዋት በስ እላዋዳ መለይ እላዋዳ ኣላ እሊ ስውጉቱ ቀሩጭ ናይ ዕጨይ ዘረይብ ውሕርዶንዋ ኢሉ ተዓለማ ወላ ጃርዲን እዮ ከፀንሐየቀኖስ
4: ወላ ጃርዲን ምጋሩ መለይ ጃርዲን በዓል ሓዘ ኣነ ምንላካን ያኒ ኦሮት ሉ ወደኮ ቱቴ ሰካብ ገበለ ነፈር ልሉ ወደኮ ሰክብ ልውዕል መለይ ኣዛ ኣነ በስ ያኒ ኣርሃግላት ሓለ ማጣኮ ወበርዱ ለምድር በስ ዮም ዓመት ረብል ኣቂሽ በል እንዲኮን ያኒ ለዝላም በስ ይህልት እሊ ምድር ለባሕር ጋኒሕ መለይ በስ ከረሙ ሓወነት ሓወነት መረ
3: እሊማ ከባሳታት ጎነ በስ እላ ጋባ ኣለ መለይ ኢላ ሃለ በስ ረቢ በስ ረቢ ልስተር እንሻላ ረቢ ልስተር ወዝላም ልካረ መንዓስተር ሔዋን ወኣዳም ሕበር ግን ይደበር ብሉ ኣለዎ ባኮላ ቀዳምያም ሃገጊሆም ጣሒኮ ኩሕ ከም ዓላ መስላካ
4: ሃቢ ሓቢ እላ ረቢ ልስተር ወዝላም ልካረ መንዓስተር ንዋይ ወኣዳም ያኒ ሕበር ግልል ትደበር እልብላዕለው ትበ ያረሸና ማኖምቱ ኣነማ በስ ዮም ዓመት ረቢ ልስተር መለይ
3: ወላ ሓስያት ገለ ሽውያ ድሓን ዳሊቱ ወላ ንዋይ ርሕብቱ እሊ ዓዳገል ሓልፈተኒ እሊ ኣንውየት ለክሩይተ ምንትርኢ በብዝሐ በስ ሓላትካ እኮ ካሕና እዮምክን ብኣርደት ገብጣልመቶም ከነፈር ከክርማዩ ሓረጅ ሃለን በካ ፈርሃና
4: ያይይይ ሓስያት ወል በስ ማሽ ኣለዎ ትባረካላ ትትፈከር መለይ ትትፈከር እሊ በርናምጅ ናይለ እግመሎት ናይለ ኣርደት በስ ያዕኒ ሓያት ባልሰቱ መለይ

0: ትቕበል ሰቱ ዕጨይ በስ ጀላል ናይ ምድርቱ ኣድም ጀላል ምድርቱ ኣነ በዲር ክማላ ተእምር ያኒ መንኪነ ትገይሽ ዋዕ ቀብልዓልኩ እለ እግሪ ለ ላኪን መለይ በስ ያኒ እብገሬት እትመሸግዝኩ ወሰኒ ትፋከርኩዎ ማሻላ ወተባረከለ በስ ምድር ጋምለ ወከድረ ለየ ጠጋባለ
1: ኣይ ኣለን ሰኔታ ልሓልፈያና ንኣርደት ንዛም ሰኒገብኣግላ
0: ኣበይ
1: ከኑ ክብደኖሱ ዕጨት በትክ ኣለቡ ወቀሽን ላዓንን ኣለቡ ወማ ሻልዕ ትበሃላ
0: ኣይበስበስ ሰንህ ለይከመለይ እሎም ለፍርስታለ ልዕቅባት ላዕጨይ እግለ ምድር በስ ያኒ ተማም ላዕቁ በሎ ባረከለፍዮ ዕጨት ጥልት ለባትካ ኣወል ያኒ ንትመከር ወዳግመ ምንገብሀ ጠዋል በስ ያኒ ዓለጡል ቀራመት ገብድ ይብህል
1: ኣይ በስ ንዛም ሳብትላ ምገብ ሓረ ባተኮት ዕጨይ እቲ ሓስያት ዋላ ብሩር ይኮን እቲ ላማ ጎነ እብኖስ ዕጨት በትክ ኣለዉ ትበሃላ ማ
0: ኣነ ኖስ ብላ ክህልየ ኮ ያኒ ዳውድ ላስሕቃና ዓላ ያኒ ሕኩመት ግን እሊ ብእፉሁል ኢንት ሓጀጅ ሓቁ ኣፍገረት እልዉ በይርኒ ከያኒ እሊ ዕጨይ ርኢካ ለምንጀፈር ለትባተክልዓላ ሓቴከ ከያኒ ዓውል ገባግላ ወዓውለ ኣመረት በይርኒ
1: ዓውል ናይ ሚቱ
0: ማለ ያኒ ምን ማጨለ ይዋድና እስቅ ዳዕሮወተ ተውሕመረት ኩሉ ያኒ ዓውል ፈግረ እግሉ ሓተተካ ዓውለ ኣፍገረውላ ኣበልኒ ክብል ኩሉ ኣዳም ያኒ ትቃረአ ወእበ ፍሩስታለ ያኒ እት መካትብ ወት እዳራት ከራ ኣበልኒ
1: እሊ በስ ዛምሊ ሰኒሰና መለይ ሰኒሰና ሓረ ባተኮት ዕጨይ ሕና ኩል ነግነት ሓረቡ
0: ብናብላ
1: መእርተት ጀላላ ሚኢላ ቀብል ጣሑካት
0: ዓብላ ጀላላ ላቀብል ሞኖስ ያሕና ኣቅበለክላ ድማ ምረለካ እሊ ከረነላት ወገረዊት ኣይ ሓለንደ ይንርዮ ስኒን ወደና ኣምረለካ ኣዘ ላኪን በስ ማሻላ ወትባረከለ ብግሬግስኮ ይበላካ እተጀፈርለ ገበይ በስ ዲቡ ትርምኑ ዲቡ ፃንሓከመለይ ሔዋናት ከደን በስ ያኒ ክምበድይሩ ግን ልዓብል ሓተ ታርፎቶ ሌት ኣለቡ ወለለ ፍሬታት መለይ ከረምልሕጣ ወለሸም ወሓፉሌ በስ ያኒ ድባዕ እንደገበብለከሊኩ ማሻላ ወትባረከላ ህትዎ ፍሬታቱ ድባዕ እንደገበ በስ ብለከሊኩ ሕልፈት ከለውናነ ወኖሷና ያኒ ድገሃዊ ኣዋላትኮ ወዲብዕድ ምንፃባሕኮ ብላከሊኩ ምንፃባሕኮ ያ
1: ዕጅበብከና ሓዳር ንእሽናና ኣጥፋቐትከና
0: ኣብ
1: ካረኣትባ ውሕክዔ ወብእንጉል እታያለ ትረከብ ሓረ እሊ ታልቁም ናያ ከደን ርኤካ
0: ኣበ
1: እግለ ገሮብኮ ስራይ መስለካ
0: ስራይ ምንብሉካ የ ስራይ ኣነ ኖሱ ብላከሊኩ ምኑ ክምበልዓኮ ሰነት ባሳትኮ ትባሳትኮ
1: ሰኒ ርኤካ ሰኒ ረቢ ዝላን ዋሳዓት ለቦ ሓረ ኖስ እድንያ ርኤካ እምበሉ ጀላል ኣለባ በስ
0: ዋላሂ በርዱ ለዝላም ያኒ ሓወነት እንዲኮን ህሌት ወረባሀ ዓነ ቃድርቱ እንሻላ ያኒ ሃይባናሃይባናእንሻላ
1: ነፉካት ረቢ
0: ኣበይኣበ
2: ላኢላሃ ኢላላህ መድ ረሱሉላህ ላኢላሃ ኢላላህ ኣዋኖም ትልዕጨያ ሻርዕኩም ገለዱም ወደው መዱም ጋግል ይበልውኒ እምስተል ወእምስተል እምስተል ይለየኪ ናብለምረ
3: ሸጣበዩ
2: ይሰምዒን ምሚ እምስተል እልተሻርዕ ላዕጨይ ማን ቃረጨዩ
3: ኣርሃዳ ብብዕድማን ኣላ
2: ኣላ ኣክበር ኣዛማና ኣዛማና በለድየት እግሊ ጃዙና ውሉ ሰሩና ተዘቡን ወደ ሓረ ከላስ ሞትና ከላስ
3: ኣምስተል ኣወላ ስተቕፍርላ በሎ ሕነማ ወደየነ ተኣሰር ወንከስር
2: ስተፍርላስተፍርላ ያ ጀማዓት ልር ልሕፃን ኣና እዘን ይበላላጃ የግሎ ማቀሱ ቤሉ እኒኮን እሻዕሪ መን ፈረይ ድቡ መን በለዩ ተከወዝያ ወንቲ ሰምዒ መጋበት እዘል ኣለብኪ
3: ኣብ ስተል ሸይጣን ዓውዝ መጀረትኩም ለ
2: ኣብ ስተል ኣነ ዘበስ በለዴት ተሰሪ ጀማጢ ክልኩ ለድካን ግሩም ራኺቡ ወለ ብዛዓት ኣግ ትኸርብ ወለ ብረስ ማለ ዝብያ ውተድሪ ሰላዲ ለ ተካል ካባ ብፅሕያ ገዘም ሕና ከላስ ከላስ ሕና ዛማ
3: ኣብ ስተል ሚቱ ድሓመለሉ ኩሉ ፊና ኣርሓ ኣብ ቀለጥ በትከይውን ብሎም ኣዚ እንቱም ሰብር ውደው ግን ለርሕኩም ሕሰቡ እዩ ትሕመሞ ሰምዑኒ ኢለኩም ላሕለየት ምስኒ ርያ ኣዋል ሙሉ ብልውና ንስማዕ
2: ኣረ ሻርዑ ማለት ዕጨይ እቶም መርሻ ቀላይ ሚቱ ሓደ ብስተል ቃኑን ቃኑንቱ ይኣመርኮ ይሰምዓኮ ይዓልኮ ኩሉ ርእሱ ይሰምዓ ለካልጣ ካትቦት ነሳዲ ብግል ሳያሕ ያ ረቡ ነወስከርከ
3: ኣብስተል ድሓመሉ ሸይጣን ዓውዞ ኣብስተል ወየናዲ ላኢላላ መሓመድ ረሱ ኣብስተል ማየስቶ ኣብስተል ላ ብስምላ በሎ

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅ
1: ኣለም ኮማንድስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብቃሚራ
3: እዚ ትርኢ ዘይትገድፊ እየ
4: ብኢደዋኒኑ ኩናት ካ እትፍቕድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጐሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲበን ይፈልጥ ሽግር መከረበለ

0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
1: ውሸታ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ባጋጣሚ

0: ሰላም ከመይ ተምስኡ ፈንወይ ኤሪቲቪ ትከታተሉ ዘለኹም ዝኸበርኩም ተዓዘብትና ሰዓት 9 ተኣኺሉ ንሎሚ ሰንበት 11 ጥቅምቲ ዝተዳለወ ሃገራውን ኣሃገራዊ ዜናታት ሒዘልኩም ቀሪበ ዘለኹ ሮቤል በረኸቴ ንምክታልኩም ብክብሪ ንዓደምኩ ብቐንዲ ርእሲ ዜና ፍልም ሃይማኖታዊ በዓላትና ሓቂፍዎ ዘሎ ባህላዊ ውርሻታት ብግቡእ ክስራሓሉ ፃውዒት ቀሪቡ ኣገልግሎት ቅድመ ትምህርቲ ኣብ ብሉፅ ውፅኢት ተምሃሮ ዓብ ተራ ከም ዘለዎ ተሓቢሩ ኣብ ደቡባዊ ቀይሕ ባሕሪ ኣብ ድሕነትን ጥዕናን ሰራሕተኛታት ኣብ ቦታ ስራሕ ዘተኮረ ኣስተምህሮ ተወዲቡ ኣብ ከተማ ርያድ ኣብ ማዕርፎ ነፈርቲ ብዝተኻየደ መጥቃዕቲ ሚሳይል ሰብኣውን ንዋታውን ክሳራታት ወሪዱ ግብፅን ማሌዥያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ናይ ምርድዳእ መዘክር ተፈራሪመን ቻይናን ፈረንሳን ኣብ ምምዕባል ቁጠባውን ዲፕሎማሳውን ዝምድና ምትሕጋዝን ከስፋሓ ተረዳድአን ዝርዝር ዜና ሃይማኖታዊ በዓላትና ሓቂፍዎ ዘሎ ባህራዊ ውርሻታት ብግቡእ ክስራሓሉ ሞያውያን ኣሰኻኺሮም ወኪል ኤሪና ሸዊት ገብረ ብርሃን ብመልክዕ ፀብጻብ ንዘዳለወቶ ተሕዝቶ እልልተ ሃፍተ ማርያም ክትቕርቦ እያ
1: ሃይማኖታዊ በዓላትና ሓቂፍዎ ዘሎ ባህላዊ ውርሻታት ንምብርባር ሕብረተሰብ ንቑሕ ኣበርክትኡ ክዕዝዝ ሓላፊ ኣሃዱ ባህልን ስፖርትን ንእዞብ ዓርዘ ኣተዓወት ሓደራ ፀዊዑ ብ9 ጥቅምቲ ብምኽንያት ዝኽረ በዓል ገዳም እንዳባ ኣይጣዒስ ኣብ ዝተገብረ ፅምብል ኣተዓወት እቲ በዓል ብ4 ዓድታት ደቂ ይጣዒስ ማለት ፃዕዳ ዓዲ ላዕላይ ዓዲ ማሕቁቕን ዓረውትን ብድሙቕ ባህላዊ ፀወታታት ከምዚ ፅምብል ብምግላፅ ድምቀቱን ባህላዊ ትሕዝትኡን ዓቂቡ ንክቕፅል ሕብረተሰብ እጃሙን ከበርክት ኣሰኻኺሩ
2: እቲ ባህል እንዳጠፈ እዩ ከይዳ ኣሎ ሕጂ ዳርጋ ኣብቲ መደባት ክተካይዳ ኢልካ ንተ ደቂ ኣንስትዮ ሓደ እቲ ባህል ጠፊ እዩ ስለ ዘሎ ሕብረት ይስምዐኒ ማለት ደቂ ኣንስትዮ ማለት እዩ ምክንያቱ እቲ ናይ ቀደም ስለዘየለ ማለት እዩ ናብ ዘመናዊ ዓይነት ስለዝኸዳ ማለት እዩ ሓፈሻዊ ግን ንሕና በዚ ናይ ሎማ ዓንቲ ዝተገብረ ኩሉ እውን ህዝቢ ስለዝረኣዮ ንዓመተ ካብዚ ንላዕሊ ገሪኡ ከቕርቦ ምክንያቱ ኩሉ እቲ መደባት ርእዎ እሞ ድማ እቲ ናይ ቀደም ባህሊ ኣዘኻኺርዎ ዓበይ ይኹን ነቲ ንእሽተይ ክጉስግሶ እቲ ንእሽተይ ወለዶ እውን ካብዚ ንላዕሊ ንክሰርሕ ተስፋ ንገብር ማለት ንሕና እውን እቲ ዘሎ ፃዕርታት ካብ ሕጂ ጀሚርና ክነካይድ
1: ንኣመፃፃእቲ በዓልን ሓቂፍዎ ዘሎ ባህላዊ ትሕዝቶን ኣመልኪቶም ሓበሬታ ዝሃቡ ተሳተፍቲ ብወገኖም ሃገራውን ሃይማኖታውን በዓላት ኣካል ክብርታት ህዝቢ ኤርትራ ስለ ዝኾኑ ብግቡእ ተፀኒዖም ክዕቀቡን ናብ ሓደስቲ ወለዶታት ክመሓላለፉን ተላብዮም ኣብቲ ኣጋጣሚ ዝተረኽቦ ኣፅናዕትን ተመራመርትን ባህሊ ዘድሊ ናይ ስነዳ መስርሕ ከም ዘካየዱ ወኪል ኤረና ሓቢራ ኣብ ምሕምሕዳር ከባቢ ዓራውቲ ንእዞብ ዓረዛ ዝርከብ ገዳም እንዳባ ኣይጣዒስ 14 ዓድታት ዝሓቁፍ ኮይኑ ካብ ዓረዛ ንሸነኽ ደቡብ 15 ኪሎ ሜትር ርሒቑ ይርከብ
0: ኣብ ከተማ ከረን ንክልተ ዓመት ኣገልግሎት ቅድመ ትምህርቲ ዝተኸታተሉ ተምሃሮ ምስቶም ብቅድመ ትምህርቲ ዘይሓልፉ ክነኣፅሩ ከለዉ ኣብ ሃገራዊ ምርመራ ሻምናይ ክፍሊ ዝለዕለ ውፅኢት የመዝግቡ ምህላዎም ተሓቢሮም እዚ ዝተገልፀ ኣብ ከተማ ከረን እትርከብ ናይ መባእታን ማእከላይን ደረጃ ቤት ትምህርቲ ኣልናህዳ ብ10 ጥቅምቲ ኣብ ኣካደሚያዊ ዓመት 225 226 ኣብ ሃገራዊ ምርመራ ሻምናይ ክፍሊ 90 ልዕሊኡን ነጥቢ ነዘመዝግቡ ተምሃሮን ኣብነታውያን መምህራንን ኣብ ዘተባባዕትሉ ኣጋጣሚ እዮም ዳይሬክተር ታ ቤት ትምህርቲ መምህር ማሕሙድ ዑስማን እቶም ብሉፅ ነጥቢ ዝረኸቡ ተምሃሮ ብቅድመ ትምህርቲ ዝሓለፉን ኣብ ልክዕ ዕድሞኦም ትምህርቲ ጀመሩ ምዃኖም ገሊፆም እታ ቤት ትምህርቲ ካብ ግዜ ናብ ግዜ ወታዊ ገስጋስ ተመዝግብ ከም ዘላ ብምሕባር ድማ ኣብ 224 225 ካብ 4 ዘይሓልፍ ዝነበረ ቁፅሪ ብሉፅ ነጥቢ ዘመዝግቡ ተምሃሮ በብዓመቱ እናበረኸ ምምፅኡ ናይዚ መርኣያ ከም ዝኾነ ሓቢሮም ኣቦ እምበር ኮሚቴ ወለዲ መምህር ሱሌይማን መሓመድ ዱር ብወገኑ ብቕዓት ትምህርቲ ንምርግጋፅ ስሉሳዊ ዝምድና ክሕይላ ዘኻኺሮም መባእታን ማእከላይን ደረጃ ቤት ትምህርቲ ኣልናህዳ ሎም ዓመት 49 ሚእታዊ ደቂ ኣንስትዮ ዝርከብኦም 2500 ተማሃሮ ተቐቢላ ስሩዕ ኣገልግሎት ትህብ ኣላ። ጨንፈር ሃኮስአ ዞባ ደቡብ ኣቑሒ ባሕሪ ምስ ጨንፈር ዕዮን ማሕበራዊ ድሕነትን ብምውሃድ ንሰራሕተኛታት ኩባንያ ፍርያት ባሕሪ ኤርትራ ኣብ ሞያዊ ድሕነትን ጥዕናን ኣብ ቦታ ስራሕ ዘተኮረ ኣስተምህሮ ብ8 ጥቅምቲ ኣብ ዓሰብ ወዲቦም። ነቲ ኣስተምህሮ ዘሃቡ ሞያውያን ኣብ ድሕነትን ጥዕናን ሞያዊ ድሕነትን ኣብ ምራቱን ከምኡውን ዕዮን ምሕደርኡን ሰፊሕ መብሪ ሂቦም። ሓላፊ ጨንፈር ሃኮስአ ኣቶ ሑሴን ካልድ ብወገኑ ጉባኣትን ግዴታታትን ኣስራሕትን ሰራሕተኛታትን ኣብ ምርግጋፅ ሞያዊ ድሕነትን ጥዕናን ዝምልከት መግለፂ ድሕሪ ምቕራብ እቲ ዕላማ ኣስራሕቲ ትካላት ናይ ድሕነትን ጥዕናን ፖሊሲ ብምውፃእ ኣብ ምሕደራ ዘለዎን መረዳእታ ብምስፋሕ ንዝለዓለ ዕብትን ምዕባልን ክሰርሓ ከም ዝኾነ ሓቢሮም። ኣካየዲ ስራሕ ኩባንያ ፍርያት ባሕሪ ኤርትራ ጨንፈር ዓሰብ መንእሰይ ዓሊ ዒሳ ድማ ሃኮስአ ምስ መሻርክቲ ብምውሃድ ንዘካይዶ ዘሎ ስራሕ ብምጓስ ከምዚ ዓይነት ኣስተምህሮታት ንዕብት ትካል ኣስራሕትን ሰራሕተኛታትን ዓብዪ ኣስተዋፅኦ ስለ ዘለዎ ቀጻልነቱ ክወሓስ ተማሕፂኖም። ቤት ፅሕፈት ትምህርቲ ንኡዞባት ሰንዓፈ ሙያዊ ዓቕሚ ኣባላት ብምዕባይ ምሕደራ ኣብያተ ትምህርቲ ንምውርፃፅ ዝሕግዝ ኣብ ስርዓተ ሓበሬታን ብቕዓት ስርዓተ ትምህርትን ዘተኮረ ስልጠና ብ9 ጥቅምቲ ኣብ ከተማ ሰንዓፈ ሂቦም። ኣብቲ ንሱፐርቫይዘራት ርእሲ መምህራንን መምህራን ቅድመ ትምህርትን ዝተዋሃበ ስልጠና ስርዓተ ሓበሬታ ንምሕደራ ኣብያተ ትምህርቲ፣ ምሕደራ መዛግብቲ ኣብያተ ትምህርቲ፣ ምእካብ ሓበሬታን ምልላይ ኩነታት ኣብያተ ትምህርትን፣ መለክዒታት ብቕዓት ኣገልግሎት ትምህርቲ ከምኡውን ውሽጣዊ ብቕዓት ስርዓተ ትምህርትን ኣቀራርባ ፀብጻብ ገንዘባዊ ሕሳባትን ኣዝዩ ኣገዳሲ ከም ዝኾነ በሪሆም። ዕላማት ስልጠና ኣብ ኣብያተ ትምህርቲ ንዘሎ ኣታሓሕዛ ሓበሬታን ምሕደራን ብዘመናዊ ስርዓተ ሓበሬታን ምትካእ ምዃኑ ኣብቲ ኣጋጣሚ ተገሊፆም። ሓላፊ ኣብያተ ትምህርቲ ንኡዞባ ሰንዓፈ መምህር ዑመር ኣዲን መሓመድ ብወገኑ ኣብ ኣብያተ ትምህርቲ ዘሎ ኣታሓሕዛ ንምምዕባል ብሚኒስትሪ ትምህርቲ ይስርሓሉ ከም ዘሎ ብምሕባር እቲ ስልጠና ብቐንዱ ኣብ መንጎ ኣብያተ ትምህርቲ ዝፀንሐ ናይ ምሕደራ ፍልልያትን ምፅባብ ስለ ዝኾነ መምህራን ብግብሪ ክሰርሕሉ ተላብዮም። ተሳተፍቲ ብወገኖም እቲ ስልጠና ኣብ ኣታሓሕዛ ስርዓተ ሓበሬታ ካጋጥም ዝፀንሐ ፀገማት ንምፍታሕ ሓጋዚ ኮይኑ ከም ዝርከብዎ ብምሕባር ብዕቱብ ከም ዝሰርሕሉ ኣረጋጊፆም። ኣብ ንኡዞባ ሰንዓፈ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ዘምህራ ሱሳ ኣብያተ ትምህርቲ ኣለዋ። እስዕብ ዜና ወፃኢ ንምክታልኩም ብክብሪ ንዕድም። ዜና ወፃኢ ኣብ ከተማ ርያድ ስዑድ ዓረብ ኣብ ልዕሊ ዝርከብ ኣህጉራዊ ማዕረፈ ነፈርቲ ብዝተኻየደ መጥቃዕቲ ሚሳይል ከቢድ ሰብኣውን ንዋታውን ክሳራታት ወሪዶም። በዚ ናይ 11 ጥቅምቲ መጥቃዕቲ ዛጌት 12 ሰባት ከም ትቐትሉን ኣስታት 310 ከም ዝቆሰሉን ማዕከናት ዜና ንመግለፂ ሰመዚ በረራ ስዑድያ ብምጥቃስ ኣቃሊሐን። ዝተቐትሉ ግዳያት 4 ዜጋታት ስዑድያ ክኾኑ ከለዉ ዝተረፉ 8 ድማ ናይ ካልኦት ሃገራት ምዃኖም እቲ ሓበሬታ ኣፍሊጦም። ብዘካዚ ብሰንክቲ መጥቃዕቲ ከቢድ ንዋታዊ ዕንወት ከም ዝወረደ ዝሓበሩ ሰበ ስልጣን መጓዓዝያ ኣየር ስዑድያ እቲ ማዕረፈ ነፈርቲ ንጥፈታቱ ንግዜኡ ወንዚፉ ከም ዘሎ ኣረዲኦም። ኣብ ልዕሊ ዕላማታት ሃገሩ ተደጋጋሚ መጥቃዕትታት ከካይ ፀንሐ ዕጡቅ ጉጅለ ሑቲ ነዚ ከቢድ ሰብኣዊ ክሳራ ዘወረደ መጥቃዕቲ ከም ዘካየዶ መንግስቲ ስዑድያ ከሲሱሎም። ውድብ ሕቡራት ሃገራት ነቲ መጥቃዕቲ በትሪ ክኽንኖ ከሎ ኣሜሪካ ድማ ኣንጻር ሑቲ ወተሃደራዊ ስጉምቲ ክትወስድ ከም ትኽእል ኣሚታላ። ግብፅን ማሌዥያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ናይ ምርድዳእ መዘክር ተፈራሪመን። እቲ መዘክር ፕረዚደንት ዓብዱልፈታሕ ኣልሲሲን ቀዳማይ

ሚኒስተር ኣንዋር ኢብራሂምን ትማሊ 10 ጥቅምቲ ኣብ ማሌዥያ ኣብ ዘካየድዎ ርክብ እዩ ተፈሪሞም። እቶም መራዕቲ ኣብ ርክቦም ሃገራቶም ኣብ ምምዕባል ቁጠባ ብሓፈሻ ብድንፋዕ ንግድን ወፍርን ድማ ብፍላይ ክተሓገዛ ምዃነን ገሊፆም። ብዘይካዚ ፕረዚደንት ኣልሲስን ቀዳማይ ሚኒስተር ኣንዋር ኢብራሂምን ኣብ ዘባውን ዓለማውን ጉዳያት ከም ተመያየጡ ክፍለጥ ተኻኢሉሎም። ፕረዚደንት ግብፂ ዓብዱልፈታሕ ኣልሲሲ ቅድሚ ሳልስቲ ኣብ ደቡብ ኮርያ ኣብ ዘካየድ ዑደት ምስ ፕረዚደንት ሊ ጃይ ሚዩንግ ተራኺቡ ኣብ ዝተፈላለየ ጉዳያት ከም ተመያየጠ ዝዝከር እዩ። ህዝባዊት ሪፓብሊክ ቻይናን ፈረንሳን ኣብ ምዕባል ቁጠባ እውን ዲፕሎማሳውን ዝምድና ምትሕጋዝን ከስፍሓ ተደራርየን። እተን ሃገራት ነዚ ዝገለጻ ትማሊ 10 ጥቅምቲ ኣብ ዘካየደኦ መበል 28 ስሩዕ ምዝኽኻር ይቕሬታ ምምኽኻር እስትራቴጂካዊ ዝርርብ እዮም። ኣብቲ ኣብ ቻይና ዝተኻየደ ርክብ ኣብ ምዕባል ፀዓት ቴክኖሎጂ ምስናዕ ወፍርን ካልእን ዘጠቓልል ፅላታት ብሓባር ክሰርሓ ምዃነን ኣፍሊጠን። ብዘይካዚ ክልቲአን ሃገራት ኣብ ምግታእ ክሊማዊ ለውጢ ምትሕጋዝን ከም ዘስፍሓ ኣብቲ ርክብ ኣነፂረን። ቻይና ምስ ሃገራት ኤሮጳ ብሓፈሻ ፈረንሳ ድማ ብፍላይ ንዘለዋ ኩሉ መድያዊ ዝምድና ብዓይነትን መጠንን ክብ ከም እተብሎ ክትሕብርን ከላ፣ ፈረንሳ ድማ ንፖሊሲ ሓንቲ ቻይና ዘለዋ መርገፂ ብምንፃር ክልታዊ ዝምድናን ብድንፋዕ ከም ትሰርሕ ኣፍሊጣ። እዚ ከምዚ ኢሉ እንከሎ እቲ ናይ ምምኽኻር ዝርርብ ኣብ መንጎ ቻይናን ኤሮጳ ሕብረትን ንዘሎ ፍልልያት ኣብ ምፅባብ እወታዊ ተራ ከም ዝህልዎ ይእመት። ቻይናን ኤሮጳ ሕብረትን ኣብ ዝሓለፈ ሳልስቲ ኣብ ዘካይዶ ንግዳዊ ዝርርብ ቁጠባዊ ዝምድንኦም ንምሕያሽ ክሰርሑ ከም ተረዳድኡ ኣይርስዓን። ኣብ ክፍለ ሃገር ፔንስልቬንያ ሕቡራት መንግስታት ኣሜሪካ ብ10 ጥቅምቲ ብዝተፈፀመ መጥቃዕቲ ፈኩስ ብረት 9 ሰባት ከም ትቐትሉ ተቓሊሖም። ፍጻሚ ናይቲ መጥቃዕቲ ነፍሱ ብምጥፍኡ መበገሲኡ ገና ክፍለጥ ከም ዘይተኻእለ ፖሊስ ፔንስልቬንያ ሓቢሮም። ይኹን እምበር እቲ ኣብ መንበሪ ገዛ ዝተኻየደ መጥቃዕቲ መቐፀልታ ናይቲ ብሕታዋነት ብረት ዝመንቀሊኡ ኣብ ኣሜሪካ ክካየድ ፅንሐ ተመሳሳሊ ፍጻሜታት ክኸውን ከም ዝኽእል ይእመት። ኣብ ኣሜሪካ ኣብዘን ዝሓለፋ 9 ኣዋርሕ ናይ 2026 ጥራይ ልዕሊ 360 መጥቃዕትታት ፈኩስ ብረት ከም ተኻይደን ብሰንኩ ልዕሊ 10,000 ሰባት ከም ትቐትሉን ፀብፀባት ይረድኦም። ዜናታት ንምዛምባር ኣርእስቲ ዜና ክደግመልኩም። ሃይማኖታዊ በዓላትና ሓቒፎ ዘሎ ባህላዊ ውርሻታት ብግቡእ ክስርሓሉ ፃውዒት ቀሪቡ። ኣገልግሎት ቅድመ ትምህርቲ ኣብ ብሉፅ ውፅኢት ተምሃሮ ዓብዪ ተራ ከም ዘለዎ ተሓቢሩ። ኣብ ደቡባዊ ቀይሕ ባሕሪ ኣብ ድሕነትን ጥዕናን ሰራሕተኛታት ኣብ ቦታ ስራሕ ዘተኩረ ኣስተምህሮ ተወዲቦ። ኣብ ከተማ ርያድ ኣብ ማዕርፎ ነፈርቲ ብዝተኻየደ መጥቃዕቲ ሚሳይል ሰብኣውን ንዋታውን ክሳራታት ወሪዶ። ግብፅን ማሌዥያን ኣብ ዝተፈላለየ ፅላታት ብሓባር ክሰርሓ ዝኽእለን ናይ ምርድዳእ መዘክር ተፈራሪመን። ቻይናን ፈረንሳን ኣብ ምዕባል ቁጠባውን ዲፕሎማሳውን ዝምድና ምትሕጋዘን ከስፍሓ ተደራሪአን። ሓፈሻዊ ዜናታት ተዛዚሙሎ ምስ ተርፉ መደባትና ንሓርገብኩም ብወገነይ ሰናይ ምሸት።

0: ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለም ኮማንድስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ካሜራ
3: እዚ ትርኢ ዘይትገድፍ
4: እየ ብኢደዋኒኑ ኩናት ከዓ ትፍቅድ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን ተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘንቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲበ ይፈልጥ ሽግር መከራ በልሕረ ዝስለሎሲ

0: ተኸታታሊት ፊልም ኣብ ኤሪቲቪ ኣብ ቀረባ ጊዜ
1: ውሸታ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪቲቪ ባጋጣሚ

0: ከንቲባ ወይ ድማ ኣመሓዳሪ ከተማ ኣስመራ ዝነበረ መን ይበሃል ያ ነይራ? መልሲ ድማ ለደጀዝማት ሓጎስ ገብረ እዩ። ብልክዕ እዚኦም የደናግሩ እዮም፣ ምክንያቱ ኣብ ግዜኦም ኩላቶም ኣመሓደርቲ ስለ ዝነበሩ ማለት እዩ። ልክዕ ኣብቲ ግዜ ፌደሬሽን ቀዳማይ ኣመሓዳሪ ዝነበረ ግን ደጀዝማት ሓጎስ ገብረ እዩ ማለት እዩ። ረብዓይ ተወዳዳሪና ኣቤል መሃሪ፣ ካበይ ናይ ትካል ኢኻ መፂኻና ኣቤል?
1: እሺ፣ መምህር ኣቤል መሃር ይበሃል። ካብ መባእታን ማእኸላይ ደረጃን ቤት ትምህርቲ ፈለገ ሂወት ኢኻ መፅ
0: ሕራይ መምህር ኣቤል፣ ኣብ መባእታን ማእከላይ ደረጃን ሓረገ ሂወት ፈለገ ሂወት ከም ናይ ማእከላይ ደረጃ ወይ ናይ መባእታ መምህር ትሰርሕ?
1: ከም ናይ ማእከላይ ደረጃ ኮይኑ ማሕበራዊ ትምህርትን ፖለቲካዊ ትምህርትን ከዓ ምህር ማለት እዩ።
0: ስለዚ ኣብ ሜዳካ ኢኻ ተወዳደር ደለካ ማለት ኣብ ዓውድካ እዩ ድኸውን ደሎ?
1: እዛ ግሲ ንድዕኹም መስል ትፈሕቶታትን ድሓነ ፀኒሐ
0: ከመይ ቀሊል እዩ ደሎ ምሽ
1: ዋ ክሳብ ሕጂ ካብ ዝተመለሰስ ንድ ጌጋ ክለኣለይ ብራብ ናተይ ንድዕ እምበር ክሳብ ሕጂ ተጋግኹም ፀኒሐ
0: ራይ ፅቡቅ ኣብናትካ እውን ፅቡቅ ዕድል ኢና ንምነየልካ። ናብ ቀዳሜ ትሕቶካ ክንሰግር ኢና ምረፅያ። ስለዚ ሓንቲ ዕድል ክትህልወካ ኣብ 28 ሰነ 1955 ብዑስማን ሓጂ ናስርን ዓብደላ ኢብራሂምን ዝምርሑ ኣስታት ሱሳ ዝበፅሑ ጉጅለ ሸፋቱ ምስ ሓደ ሓይሊ ፖሊስ ዝተካየደ ውግእ፣ ሓይሊ ፖሊስ ድማ ከቢድ ክሳራ ዝተሰከመሉ ቦታ ኣበይ ነይሩ? ሀ ማይ ሸሃይቲ ሃዘሞ፣ ለ ፀላም ደብረ ቢዘን፣ ሐ ኮርባርያ ደቀ ምሓረ፣ መ ማዕረባ ሰገነይቲ።
1: ሀ ማይ ሸሃይቲ ሃዘሞ።
0: ምሉ መልሲ ረኺብካ ኣለኻ ኣቤል። ሕቶኻ ኣብ 28 ሰነ 1955 ብዑስማን ሓጂ ናስርን ዓብደላ ኢብራሂምን ዝምርሑ ኣስታት ሱሳ ዝበፅሑ ጉጅለ ሰፋቱ ምስ ሓደ ሓይሊ ፖሊስ ኣብ ዝተካየደ ውግእ ማለት እዩ፣ ሓይሊ ፖሊስ ድማ ከቢድ ክሳራ ዝተሰከመሉ ቦታ ኣበይ እዩ ነይሩ እያ ትብል? ኣብ ማይ ሸሃይቲ ሃዘሞ። እዚ ድማ ካብ ደቀ ምሓረ ንፀሮና ኣብ ዝወስድ መንገዲ ዝርከብ ቦታ ማለት እዩ ኣብዚ እዩ ተካይዱ። ስለዚ ምሉ መልሲ ረኺብካ ኣለኻ ኣቤል። ቀዳማይ ተወዳዳሪና ተክልኣብ ናባኻ ክንምለስ ኢና። ብዛዕባ ብደረጃ መምሕዳራት ዝካየድ ንጥፈታት ሃማት ዝኾነ ኣፍልጦ ኣለካ ዶ?
2: ሕጂ ብስራሕ ምክንያት ያይ ንመፅእ ስለ ዝኾነ ኣብቲ ንፅሶባ ብዙሕ ንጥፈታት ኣይካይድ ኒአነ። ክትሪኦን ከለካ እቲ ብደረጃ ሃማመቲ ኣብ ንፅሶባ ዝካየድ ንጥፈታት ግን ብበዝሐት ወላ ሕፅረታት ሃለዎ ብዙሕ ነገራት ፅቡቅ ይኸይድ እዩ ማለት እዩ። ቁርብ ኣብ ሞር ኣብ ስነ ጥበብን ባህልን ዘተኮረ ስለ ዝኾነ ቁርብ ሕፅረታት ኣለዎ። ናብ ካልእ ከም ስፖርት ወይ ካልእ ዝኣመሰሉ መድያት ተዝኣቱ ፅቡቅ ነይሩ ዝብል ርእቶ ኣለኒ። እሱ
0: ሓራይ ፅቡቅ ርእቶ እዩ ክንሕዛ ኢና ክነመሓላልፈልካ ኢና እዛ ርእቶ ካኻ ሞ ናብ ካልእ ትሕቶካ ክንሰግር ኢና። ኣቶ ወልዳ ወልደ ማርያም ኣብ ስደት ኮይኖም ብ1957 ንናፅነት ኤርትራ ዝፅውዕ ፈነወ ሬድዮ ዘመሓላልፉላ ዝነበሩ ከተማን ሃገርን ጥቐስ።
2: ኣብ ካይሮ ግብፂ።
0: ምሉ መልሲ ረኺብካ ኣለኻ ተክላፍ። ኣቶ ወልዳ ወልደ ማርያም ኣብ ስደት ኮይኖም ብ1957 ንናፅነት ኤርትራ ዝፅውዕ ፈነወ ሬድዮ ዘመሓላልፉላ ዝነበሩ ከተማን ሃገርን ጥቐስ እያ ትብል ነራ ሕቶኻ። መልሲ ድማ ኣብ ሃገረ ግብፂ ኣብ ከተማ ካይሮ ማለት እዩ። እዚ ድማ ኣብቲ እዋኑ ኣዝዩ ውዕውዕ ዝነበረ ወይ ድማ ንኤርትራውያን ዝቕስቅስ ዝነበረ ፈነወ ሬድዮ እዩ ዝመሓላለፍ ነይሩ ማለት እዩ። ስለዚ ሙሉ መልሲ ረኺብካ ኣለኻ። ካልኣይ ተወዳዳሪ ኣድሓኖም ተወዳደርቲ ከመይ ረኺብካ?
3: ሃላት እዩ፣ ብጣዕሚ ሃላት እዩ።
0: ራይ ፅቡቅ ሞ ንካልእ ትሕቶካ ተዳሊካ ድኻ? ሃፀይ ሃይለ ስላሴ ፌደሬሽን ኣፍሪሱ ንኤርትራ መበል ክንደይ ጠቕላይ ግዝኣት ክትከውን ሓሊኑ ነይሩ?
3: መበል 14 ጠቕላይ ግዛ እዩ።
0: ምሉ መልሲ ረኺብካ ኣለኻ ኣድሓኖም። ሃፀይ ሃይለ ስላሴ ፌደሬሽን ኣፍሪሱ ንኤርትራ መበል ክንደይ ጠቕላይ ግዝኣት ክትከውን ሓሊኑ ነይሩ እያ ነራ ሕቶኻ። ስለዚ መበል 14 ጠቕላይ ግዝኣት ክትከውን ሓሊኑ ነይሩ። ከም ሃገር ዘይኮነስ ከም ሓንቲ ካብተን ግዝኣታት ናቱ ክገብራ ከዓ መደብ ነይርዎ ማለት እዩ። ሳልሰይቲ ተወዳዳሪትና ገነት ወልደ ገርግሽ ሕቶታት ከመይ ኣሎ?
4: ፅቡቅ ኣሎ።
0: ኣራይ ናብ ካልኤቲ ሕቶ ኢና ንሰግር ዘለና። ኣብ ኤርትራ ዘመናውን ድሩትን ሚስዮናዊ ትምህርቲ ዘተኣታተው ገዛእቲ መን እዮም? ግዜ ስለ ዘለኪ ሓሲብ ክትመልስ ትኽእል ኢኸ። ናብ ኤርትራ ዘመናውን ድሩትን ሚስዮናዊ ትምህርቲ ዘተኣታተው ገዛእቲ መን እዮም?
4: እንግሊዝ።
0: ካልኢት ዕድል ክበኪ
4: ጥልያ።
0: ምሉ መልሲ ረኺብክለኺ ገነት። ኣብ ኤርትራ ዘመናውን

0: ዝነበሩትን ሚስዮናዊ ትምህርቲ ዘተኣታተዉ ገዛእቲ መን እዮም እያ ነራ ትሕቶ ስለዚ ናብ ኤርትራ ኢጣልያውያን እዮም ነዚ ዓይነት ቤት ትምህርቲ ተኣታትዮ ሞ ገለ ካብቲ ንሶም ዝተኸልዎ ቤት ትምህርትታት ድማ ኣብ ዓዲ ወግሪ ዓዲ ቀይሕ ሰገነይቲ ከረን ጊንዳዕን ምፅዋዕን ከም ኣብነት ክጥቀስ ይኽእል ማለት እዩ ኣብዚ ትምህርቲ ተኣታትዮም ዳ ኢና ንብል እምበር እቲ ዘተኣታትዎ ትምህርቲ ንኤርትራውያን ኣዝዩ ዝተደረተ እዩ ነይሩ ኩላትና ከም ንፈልጦ ቋንቋ ብምጡን ደረጃ እዮም ዝምህርዎም ነይሮም ተግባራት ቁፅሪ ወይ ድማ ማተማቲክስ ድማ ካብቲ ንቡር ትሕዝቶኦም እቲዮም ውሱናት ናይ ምቕማር ባህርታት ተዘይኮይኑ ብዙሕ ንክምሃሩ ኣይፍቀድን ነይሩ ራይ ሳልሳይ ተወዳዳሪና መምህር ኣቤል ውድድር ከመይ ኣሎ
1: ውድድር ብጣዕሚ ፅቡቅ ኣለ ክሳብ
0: ኣብ ቤት ትምህርትኹም ንጥፈታት ሃማማት ይካየድ እዩ
1: ኣብቲ ቤት ትምህርቲ ከም ኩለን ኣብያተ ትምህርቲ ኣብ ኤርትራ ዘለዋ ማለት እዩ እቲ ናይ ከም መሰረት ናይ ዝቕፅል ናይ ንጥፈታት ናይ ሃማማት ካብ ቅሕት ዕንበባ ቀፂሉ ናይ ፍታብራር ስልጠናታት ይወሃብ እዩ ማለት እዩ ኣብዚ ሕጂ ነቶም ቅሩብ ናይ ምፅላው ተኽእሎ ዘለዎም ብቑዓት ተምሃሮ ብዲስፕሊን ዝተሃምፁ ተምሃሮ ናይ ፊተውራሪ ዝተፈላለዩ ስልጠናታት ድወፅእ ወርሓዊ ፅሕፋት ናሃብካ ከዓ ስልጠናታትን ነቶም ተምሃሮ ከዓ መርሖ ኮይኖም ከምዝኸይድካ ትገብር ማለት እዩ
0: ስለዚ ናትካ ተሳትፎ ኣብዚ መደባት እዚ ኸ ከመይ ይመስል ትሳተፍ ዲኻው
1: እወ ኣብ ተምሃሮ ኣብ ምጥርናፍ ነቶም ተምሃሮ ጠርኒፍካ ካብቲ ዝካየዱ ንጥፈታት ኣብ ምስታፍ ምስቶም ካልኦት ኣውላት ተምሃራን ከዓ ይሳተፍ እዮ ማለት እዩ
0: ራይ ፅቡቅ ኣቤል እሞ ናብ ካልእ ትሕቶካ ክንሰገር ኢና ሓምድ እድሪስ ዓዋተ ኣብ ሓደ መስከረም ምጅማር ብረታዊ ቃልሲ ዘበሰረት ቀዳመይቲ ጢት ዝተኮሰላ ቦታ እንታይ ትበሃል
1: ጎባ ኣዳል
0: ምሉእ መልሲ ረኺብካ ኣለካ ኣቤል ሓምድ እድሪስ ዓዋተ ኣብ ሓደ መስከረም ምጅማር ብረታዊ ቃልሲ ዘበሰረት ቀዳመይቲ ጢት ዝተኮሰላ ቦታ እንታይ ትበሃል እዩ ነይሩ ኣብ ጎቦ ኣዳልያ ተተኪሳ ማለት እዩ ምስቶም ትሽዓተ ዝነበሩ ካልኦት ብፆቱ ናብ በረኻ ንብረታዊ ቃልሲ ክንጅምር ኢና ኢሎም ምስ ወፁ ምስ ኣባላት ፖሊስ ኣብ ድሕሪ ዘካየድዎ ውግያ ተተኪሳ ማለት እዩ እዚያ ኸ ንምጅማር ብረታዊ ቃልሲ ኸ ልክዕ ክሳብ ዝዕለት እዚ ከም መዘከርታ ኮይና ነብዕል ኣለና ማለት እዩ

0: ዓተን ጸረ ፌደሬሽን ዝቆመ ማመፈኤ ዘርዝር
1: ማህበር መድሰያት ፌደራሊስት ኤርትራ
0: ምሉእ መልሲ ረኺብ ካለኻ ኣድሓኖም ኣሕፅሮተ ቃል ናይቲ ኣብ 1954 ጸረ ፌደሬሽን ዝቆመ ማመፈኤ እምበኣር ማሕበር መንእሰይ ፌደራሊስት ኤርትራውያን ክኸውን እንከሎ እዚ ንዕቃበ ፌደራል መሰላት ኤርትራ ዝቃለስ ዝነበረ ውድብ እዩ ተበግሱኡ ድማ ዝነበረ ናይ መንግስቲ ዘይሕጋዊ ኣሰራርዓ ይቕበልዎ ስለ ዘይነበሩ ነዚ ንምቅዋም እዮም ኣበጊሶሞ ማለት እዩ ስለዚ ሙሉእ መልሲ ረኺብካ ኣለኻ ገነት ወልደ ገርግሽ ናባኺ ተመሊስና ኣለና ቅድሚ ናብ ሳልሰይቲ ሕቶ ክምእታውና ኣብዚ ካብ ዘለዉ ተወዳደርትና ሎም ካብ ዝመፁና ወይ ድማ ካብ ዝዓደምናዮም ተወዳደርትና ብዕድመ ዝዓበኺ ከማደና ኢኹ ማለት እዩ ስለዚ በዚ ኣጋጣሚ እዚ ንመንእሰያት እንታይ ልበዋ ወይ ድማ ምኽሪ ከተመሓላልፊ ትደሊ
2: ኣነ ኣብዚ ውድድር እዚ ማለት ምስ መንእሰያት መፅአ ክወዳደር ምብቅዒ ብጣዕሚ ሕጉስቲ እየ ማለት ዞም ዝወዳደሩ ዘለዎ ሲ ደቀ እዮም እንጂ ኣጋጣሚ ብዚኣ መፅአ ምውዳደር ይካ ብጣዕሚ ሕጉስቲ እየ ኣብኡ ከለኹ እውን ኣባል ሚኒስትር ትምህርቲ እየ መምህር እየ ናይ ኣይቲ መምህር እየ እዛ ዕድል እዚኣ መርካበይካ ብጣዕሚ ሕጉስቲ እየ ማለት እዩ
0: ራይ ፅቡቅ እሞ መምህር ገነት እዩ ክብለክ ዝግባአኒ ክዝንጥለክ ፀኒሐ ቅሬታ
2: ድሓን ፀገም የለን
0: ሕራይ ንሕና ከማ ናብዚ ምስ ኣዴና ነዚ መደብ ነካይዶ ብምህላውና ኣዝዩ ደስ እንዳበለና እዩ ማለት እዩ ስለዚ ናብ ሳልሰይቲ ሕቶኺ ክንሰግር ኢና ሰበ ስልጣን ኤርትራ ንጥፈታት ሸፋቱ ክቆፃፀሩ ዘይምኽኣሎም ዘሕዝን እዩ ሓገዝ ሴራዊት ኢትዮጵያ ዘይምሕታቶም እውን ከምኡ የሕዝን ብምባል ብምረት ንቆንስል ብሪጣንያ ኣብ ኣዲስ ኣበባ ምላሽ ዝሃበን ኣብ ኤርትራ ኣብ 50ታት ኣዛዚ ካልኣይ ክፍለ ጦር ዝነበረን መን ይበሃል ምረፃላትኪ ሀ ጀነራል ተሾመ እርገቱ ለ ጀነራል መርእድ መንገሻ ሐ ብርጋዴር ጀነራል ጥላሁን ክፍለ መ ብርጋዴር ጀነራል ተስፋየ መኮነን ኣይረኸብክያን ሰበ ስልጣን ኤርትራ ንጥፈታት ሸፋቱ ክቆፃፀሩ ዘይምኽኣሎም ዘሕዝን እዩ ሓገዝ ሰራዊት ኢትዮጵያ ዘይምሕታቶም እውን ከምኡ የሕዝን ብምባል ብምረት ንቆፅል ብሪጣንያ ኣብ ኣዲስ ኣበባ ምላሽ ዝሃበን ኣብ ኤርትራ ካብ 50ታት ኣዛዚ ካልኣይ ክፍለ ጦር ዝነበረን ጀነራል መርእድ መንገሻ እዩ ዝበሃል ነይሩ ማለት እዩ ስለዚ ኣይረኸብክያን ኣለኽ ገነት ሕራይ ኣቤል መሓሪ ናባኻ ተመሊስና ኣለና ኣብ ከም መምህር ማለት እዩ ከም መምህር መጠን መንእሰይ ኣብ ዝለዕለ ደረጃ ንክበፅሕ እንታይ ክገብር ኣለዎ ትብል
3: ብዓብዪ ተቐዳማይ ነገር ዕላማ እዩ ክህልዎ ዘለዎ ቅድሚኡ ዝሪኦና እንተ ሃልይዎ እዩ ነቲ ጉዕዞ ብፃዕርን ብንጥፈታት ዝተፈላለዩ ጥፈታት ክኸዶ ዝኽእል ማለት እዩ ዕላማ ሰብ ዘይሃለዎ ነቲ ክፍሎ ፀናሕና ደረጃ ክበፅሖ ይክእል እዩ ማለት ስለዚ ዕላማ ምህላውን ነቲ ዕላሙ ከዓ ብፅዓት ብተወፋይነትን እንተ ክትፅዕር ጀሚሩ እቲ ደረጃ ክብፃሕ ይኽእል እዩ ማለት እዩ
0: ስለዚ እዚ ንምግባር ከቲ ኣብ ቤት ትምህርትኹም ዝካየድ ንጥፈታት ሃማማት እንታይ ፅልዋ ኣለዎ ኢልካ ትሓስብ ነዚ ክትብሎ ፀናሕካ ዕላማታት ንምግባር ማለት እዩ
3: እሺ እሱ ብሓፈሹ ጎንጎን እቲ ዝወስዶ ኣካዳሚያዊ ትምህርቲ እንዲዝዋሃብ ሕጂ እቲ ኣካዳሚያዊ ትምህርቲ ዝወስዶ ምናልባት ኣብ ሓደ ሞያ ወይ ኣብ ደረጃ ኣብፅሑ ኣብ ስራሕ ዓለም ክዋፍሮም ይኽእል እቲ ናይ ባህር ለውጢ ግን ካብቲ ጎንጎን እቲ ትምህርቲ ዝወስዶ ናይ ሃማማት ንጥፈታት እዩ ክመፅእ ዝኽእል ኒና ናኣምን ስለዚ ነቶም ፀለውቲ ዝኾኑ ተምሃሮ ንዖም ብምውፃእ እቲ ዝካየድ ንጥፈታት ብመገዶም ገይሮም ናብቶም ካልኦት ናብቲ ሓፋሽቲ ተምሃራይ ከምዚ ከይድ ንግብር ማለት እዩ ስለዚ ብዓብዪ እቶም ተምሃሮ ፀሎት እዮም ነቶም ካልኦት ከዓ ኣብ ምትሕላፍ ከዓ ልቑል ብቕዓት ስለ ዘለዎም ስለዚ እቶም ተምሃሮ ከዓ ነቲ ድዋሃቦም ክርሳት ነቲ ስልጠናታት ተወሲዶም መገዶም ኣማዕርዮም ብዲስፕሊን ተሃኒፆም ንክኸዱ ዓብይ ተራ ኣለዎ ማለት እቲ ድዋሃብ ክርሳት ስልጠናታት እዮ
0: ስለዚ ብሓፈሻስ ጎስጓስ ብምክያድ እዮም ነቲ ንቕሓት ናይ ተምሃራይ ዘዕብይዎ ማለት እዩ እቶም ኣባላት ሃማተ
3: ጎስጓሳት እዮም ደካይዶም
0: ሓራይ ፅቡቅ ናብ ሳልሰይቲ ሕቶካ ንሰግር ኣለና በል ኣቶ ወልደ ኣብ ወልደ ማርያም ኣብ ነሓሰ 1953 ብስደት ንሱዳን ኣትዮም ድሕሪ ሓደ ዓመት ድማ ግብፂ በፂሖም ድሕሪ ነዊሕ ዓመታት ናብ ሳሕል ወይ ድማ ኦሮታ ኣትዮም ቃለ ምሕተት ዘካየድሉ ዓመተ ምህረት መዓስ ነይሩ ሀ 1987 ለ 1977 ሐ 1989 መ 1990 ግዜ ስለ ዘላትካ ሓሲብካ መልስ
3: ሸ 1989
0: ኣይ ረኸብካ ያን ኣቤል ሕቶኻ አቶ ወልዳ ወልደ ማርያም አብ ነሐሰሽ 1953 ብስደት ንሱዳን አትዮም ድሕር ሓደ ዓመት ድማ ግብፂ በፂሖም ድሕር ነዊሕ ዓመታት ናብ ሳሕል ወይ ድማ ኦሮታ አትዮም ቃለ ምሕተት ዘካየድሉ ዓመተ ምህረት ብ1987 እዩ ነይሩ። እዚ ቃለ ማሕተት እዚ ድማ ብሓፈሻ ነቲ ኣብ ቅድሚ ስደት ዝጀመርዎ ነዊሕ ቃልስን ቅድሚ ስደት ዝሓለፍዎ ፅንኩር እዋናትን ኣብ ኤርትራ ዝጓንፎም ዝነበረ ፀቕጢ ወዘተ ነቲ ክትትልን ፈተነ ቅትለትን ዝካየደሎም ዝነበረ ብሓፈሻ ነዚ ዘጠቓለለ እዩ ነይሩ ማለት እዩ። ተኽላኣብ ናብ ራብዒትን ናይ መወዳእታን ሕቶ ኸኢና ክንሰግር። ፅልዋ ዝሑል ኩናት ዘጓሃሃሮ ደባዊ ግጭት ኦጋዴን ኣብ መንጎ ኣየኖት ሃገራት ዝተኻየደ ውጊ እዩ ነይሩ?
4: ኣብ መንጎ ኢትዮጵያን ሶማልን
0: ሙሉእ መልሲ ረኺብካ ኣለኻ ተኽላኣብ። ፅልዋ ዝሑል ኩናት ዘጓሃሃሮ ደባዊ ግጭት ኦጋዴን ኣብ መንጎ ሶማልያን ኢትዮጵያን ዝተኻየደ ኮይኑ ድሒሩ ሃፀይ ሃይለስላሴ ንሶማልያ ምስ ሱዳን ሓዊስካ ማለት እዩ ልክዕ ከም ኤርትራ ምስ ኢትዮጵያ ብፌደሬሽን ክሓብራ እማመ ኣቕሪቡ ነይሩ። እንተኾነ ግን እዚ ክውን ስለ ዘይኮነ ኣብ 1960 ሶማልያ ናፅነታ ረኺባ ወይ ድማ ነፃ ኮይና ማለት እዩ። ስለዚ ሙሉእ መልሲ ረኺብካ ኣለኻ። ኣድሓኖም ተኽለ ሚካኤል ናባኻ ተመሊስና ኣለና። ናይ ራብዒትን ናይ መወዳእታ ሕቶ ኻንያ ክትከውን ኣብ ምዝዛም ኣርባዕታት ክሳብ ፈለማ ሓምሳታት ህዝቢ ኤርትራ መሰል ርእሰ ውሳነኡ ከይትግበር ንጂኦ ፖለቲካዊ ረብሐአን ክብላ መፃኢ ዕድል ኤርትራ ከም ዝተሓላለኽ ዝገበራ ኣርባዕተ ሓያላን ሃገራት ስመየን።
1: ሓንቲ ሕቡራት መንግስታት ኣሜሪካ፣ ሕብረ ሶቪየት፣ ፈረንሳ፣ እንግሊዝ።
0: ሙሉእ መልሲ ረኺብካ ኣለኻ ኣድሓኖም። ሕቶኻ ኣብ ምዝዛም ኣርባዕታት ኣብ ፈለማ ሓምሳታት ድማ ህዝቢ ኤርትራ መሰል ርእሰ ውሳነኡ ከይትግበር ንጂኦ ፖለቲካዊ ረብሓን ክብላ መፃኢ ዕድል ኤርትራ ከም ዝተሓላለኽ ዝገበራ ሃገራት ኣርባዕተ እየን ነይረን። ንሳተን ከዓ ሕብረት ሶቪየት፣ ሕብራት መንግስታት ኣሜሪካ፣ ብሪጣንያ ወይ ድማ እንግሊዝ ከምኡ ድማ ፈረንሳ። ብሓፈሻ እዚአን ከዓ ቴን ደ ቢግ ፎር ፓወርስ ዝበሃላ ዝነበረ ኣብቲ ግዜ እሱ እየን ማለት እዩ። ብሓፈሻ እዚ ውሳነ እዚ ክውስንኦ ከለዋ እዘን ኣርባዕተ ሃገራት ንበይነን ርእቶ ናይ ህዝቢ ኤርትራ ከይተቐበላ ዝወሰኖ እዩ ነይሩ ማለት እዩ። እዚ ከዓ ካብ ሕግን ስልጣነን ሕብራት ሃገራት ቅቡል ዘይኮነ ውሳነ እዩ ተኻይዱ ማለት እዩ። መምህር ገነት ናባኽ ተመሊስና ኣለና። ናይ መወዳእታ ሕቶ ኸያ ክትከውን ፅቡቕ ዕድል ምነየልኪ። ከም ኣካል ምፍራስ ፌደሬሽን ባንዴራ ኤርትራ ብወግዒ ዝወረደትሉ ወርሕን ዓመተ ምህረትን ጥቐስ።
2: 2/1958
0: ኣብታ ዕለት እስካ ቁሩብ ምትዕረራይ ግበሪ ወርሕን ዓመተ ምህረትን ረኪብከና ዓመተ ምህረትን ወርሕን ረኪብከ ኣለካ ኣብ ዕለት ቁሩብ ግዜ ስለ ዘለኪ ተጠቀምሉ። ኣይኮነትን
2: ታዕለት ዲ ሕጂ ስተፊነለ
0: ታዕለት ይኸ ይቕርብ ሕራይ ግዜ ኣኺላ ኣላ። 3 ነጥቢ ሂቦም ከለዉ ከም ኣካል ምፍራስ ፌደሬሽን ባንዴራ ኤርትራ ብወግዒ ዝወረደትሉ ዕለት 24/1958 እዩ ነይሩ ማለት እዩ። ሕራይ ኣቤል ናብ ናይ መወዳእታ ሕቶ ኸኢና በፂሕና ዘለና። ቅድሚ ምዝዛምና ግን ውድድር ከመይ ፀኒሑ? ከመይ ርኢኻዮ? ከመይ ረኺብካዮ?
3: ውድድር ብጣዕሚ ፅቡቕ ኢሉ ኣሎ። ዋላቶም ተወዳደርቲ እውን ሓያላት ተወዳደርቲ እዮም ዘሎ።
0: ስለዚ ምስ ሓያላት ገጢምካ ወይ ክትዕወት ወይ ከዓ ትምህርቲ ቀሲምካ ምክያድ እዩ ማለት እዩ። ሓዲኡስ ኣሎ ግድን
3: ብዓብ ትምህርቲ ትወስዶ ኢሉ ኣሎ ዝዓበየ ነገር።
0: እዋ ፅቡቕ። ሕራይ ናብ ራብዒት ሕቶኻ ንሰግር ኢና። ሕብረት ሶቪየት ኣብቲ ኣሜሪካ ፅልዋኣ ኣብ ቀርኒ ኣፍሪቃን ቀይሕ ባሕርን ተደልድለሉ ዝነበረት እዋን ኣብ ጥቅምቲ 1957 ንመጀመርታ ግዜ ናብ ጠፈር ዝለኣኸታ መንኮርኮር መን ትበሃል?
3: ስፑትኒክ።
0: ሽማ ኣባኸ?
3: ሽማ ጎስ ምናልባት
0: ስፑትኒክ። ብድሕሪኣ ገለ ነገር ኣላታ መላእ ኣላ።
3: ስፑትኒክ መንከርከር ህዋ
0: ኣይኮነትን

0: ስፑትኒክ ቀዳሜቲ ስፑትኒክ ፈርስት
1: ምሎ መልሲ ረኺብካ ኣለኻ ኣቤል። ሕብረት ሶቪየት ኣብቲ ኣሜሪካ ፅልዋ ኣብ ቅርኒ ኣፍሪቃን ቀይሕ ባሕርን ተደልድለሉ ዝነበረት እዋን ኣብ ጥቅምቲ 1957 ንመጀመርታ ግዜ ናብ ጠፈር ዝለኣኸታ መንኮርኮር ስፑትኒክ ሓደ ወይ ድማ ስፑትኒክ ዋን እያ ትበሃል ነይራ። ምስዳድ ናይዛ ሚሳይል ድማ ንጥቕሚ መደበር ቃኘው ንኣሜሪካ እንታይ ከም ዝነበረ ዘግሃደ እዩ ነይሩ ማለት እዩ። ሕራይ ክቡራት ተኸታተልትና፣ ንሎሚ ምሸት ሒዝናዮም ዝነበርና መደባት እዚ ክትከታተልዎ ዝፀናሕኩም እዩ ነይሩ። ኣብ ዝመፅእ ሶሙን ብካልእ ትሕዝቶ ምስ ካልኦት ተወዳደርቲ ክኸውን ምርኻብና ክሳብ ሽዑ ሰሰና እዩ።

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅ
1: ኣለን ኮማንድስ
2: ሳልሕ
3: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ካሜራ
4: እዚ ትርኢ ዘይትገድፍ
5: እየ ብኢደዋኒኑ ኩናት ካ እትፍቅድ ዶመስለኪ
6: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀት
7: ሕማ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ በልሕሪ
0: ዝስዕበሎሲ ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
8: ውሸጣ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ማጋጠ

0: ውረድ ንግል እፍገር ማፀ ህልየኮ
1: ድሓንቱ ምስልና ሰውረት እግል ትፍገር ማፃካ ዋላ ግል ተኣስረና በርናምጅካ ኩሉ ቆቤቱ ኣለብናኒ ኣምራሙ ህልየኒ እብሸፋግ እሊ ደሽካ ልዓድለ ኩርዱን ሃላ ኣጊድ ሓርኩም ንላካ
2: ሓድር እንታ ትትባጥር ንንፍርና ሓዙ ይልዓለ ንሰር ያለኒ ለይ ድብሪ ዲባላ ያላ ጋዓርየኩም ጠና
3: ለነፈር ንጉን ሓዛዕና ሓምድ እሊ ይኮ
2: ሓደሽን ዲብካ ኣዳም ኣዳም መስል የለ ፈርድ
1: ስማ ሓቆ ኣለ ምን ኣሰርና ይተረፍካ ምንገቢ ወእሊ ዓድ ሾካት መረግዘቶ ምንገቢ ፋንጉሕ ፈጅር ምን ሕብጥ ሃይለ ስላሰ ግለፍግረካቱ ይሓድገካኒ ኣዘህየ እቶብያ እግሊ ትክሰብ ወምራደ እግሊ ትርከብ ሕና ይንቀትለካኒ
0: ና ለመሰደስ ክህርሱ ያለ ደሽ ክዕሪ
4: ሓምድ እንከፎ ደሽ ልዓረ እግልና ግላብደ ብጉስ ይዓላ እግል ምንደ ንርእዩ ንጠልቁልየና
1: ሳሌሕ ጅናንኡሽ ሰልፍ እኪት ወሰኔት እንዳተኣመርካሁ ተሓቆሁ ዘብጡ ወተእድቡ
5: ሓምድ ወላ ስለ ሓፎ ይነተርፉ ምኖም
4: ኣማኖቱ ዲባ ስለ ሕጉዳ ምሕና
1: ንዳልና ረይምቲ ውላድ ህቱ ናይናቱ ወላ ስልሕውመ ናይናቱ بس جماعتكم اتبغسو ككناطو بغسو
5: يا جماعه اللي باشا قرجاج كيبايت وبصورتي امن كما انساها جماله اتحد اندكاترينا اغسو غلاز بينا لاتعلى اتدينا حقو بردا وحقو طلقناهو جواسيس اثيوبيا فجر من اقرنا جلتروفو يكون جنجازي على تقلنا يا اخي
4: امانوت يا
5: ايوه جنجازي على تقلنا يا اخي جنجازي على تقلنا
1: حتو دول فهمكم هليكو شباب حنا ندالنا كليت ኣወላይ ንዳልና ሃደፍና ወበርናምጅና ሸዓብና እግልና ተኣምር ወእግልና ፍህም ወእግልና እድርስቱ ሸዓብ ኣባዩ ወፈታዩ ለትነፍዑ ወይትነፍዑ ሓቆመ ይኣመራ እግል ሓቁ እግልና ድል ይቀድርኒ ኣዘየማ ሕና እስግ ሸዓብና መስላሓቱ ልኣምር ወልፍህም ዓብይ ንዳል ልታክየናሃለ ወቀቲል ባሻ ጎርጃጅ ሄየ እግልና ከሳረት ወእግል ኣባይና ሄየ መክሰብቱ እግልሚ ምን ትብሎ ኣቶብያ ሕና እግሉ ቀተልና ምንገቢ ኣዳሙ ወገቢሉ ሰብ መርባት እንተገብአው ኖስ ኖስና ዲብሕድ እንተሰለጣውና ንዳልና ሓር እግል ልብሎሱቶ ባሸ ጎርጃጅ ሄ እባሩደቱ ዮም ናይና ወፈንጉሕ ፈጅር ናይናቱ ንዳልና ዳኢም ልሄር ይበጥር ንኩሉ ሮሱ እብደማነት ውሒለት ሸዓብና ዳኢመን ዓውተ ወሰርገል ውእደ ዛይደት ናይናተ ያላ ተሓረኮ ሸባብ ኣብየ ልባብ ሓረብኩና بارك الله فيكم دائما هلوا نبرو
6: ابشر عنجا رب لسديكم يا رب عوتو وسر لهبكم ان شاء الله
1: امين

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለም ኮማንደስ ሳልሕ
2: ኣስከሳዕብን
0: ማደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ካሜራ
3: እዚ ትርኢ ዘይትገድፍ
4: እየ ብኢደዋኒኖ ኩናት ካ እትፍቅድ ዶመስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ በልሕረ ዝስዕለሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸጣ
0: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ኣጋጣሚ

ዋህስ ማንታት ቐላሳይ ካልዋርሳይ መገረጃ ጸላም ቅራዲ ትርባዒ ዋሕስ ህልውና እሙን መጸግዒ ትንፋስ ዘይድህብ ኖትኪ ተብራዒ ሙይቕ ንዝበሉ ዝህላቡ ቐጻዒ ቁልጡ ስጉምትኻ ከበርቂ ዝበርቕ ትነጽግ ባሩዳናዊ ፅኡ ዝስንቕ ወስተኻ ዘይምሕር ዝዕፍር ከም ሕኑቕ ሴፍካ ምስ ተወርወረ መታቲሩ ዘደቕቕ ኣይ ቡምባታት ኣብ ዝባቃ ተጽሒ ዕላማኻ ንጹር ንማሕበራዊ ይፍትሒ ካብ ጻት ናብ ጻት ሃገር ኣብ ኩሉ ዘርጋሒ ሓደ ክንስኻ ክንዳኣሳብ ተተረባሒ ሰላም ንኽውሓስ ብምኸተ ዓቃቢ ዓለም ተናዚዛ ጌራትልካ ቐልቢ ስነ ሓሳብካ ስዕሩ ረኺቡ ሰዓቢ መለሳ ዘይተሓገሎም ውዕሎኦም ዝጸዊ ኤርትራዊ ሓይሊ ሃፈታ ጸላዊ የንቀጥቅጡለዉ ብህላውኻ ዝርዕዱ ዓቕሎም ጸቢብዎም ምስ ምዕራብ ከም በድብሩ ተውለ ኢሎምኻ ዝላቡ ፍርዱ ስለዚ ሰላም ዘይተብል ከም ፍጥረት ዓሳ ወትሩ ድሉ ሃገር ከተውሕሳ ኤርትራይ ተማይ ህዝቦ ግባር ይመትነይ ሻዕብያ ይወነይ ንዘል ዓለም ሻዕ

ሓመድ ኮቦርታና እምኒ ዝዝርኣስና

0: ኣሰኒና።
1: መሪሩ ሽግርና በዚሑ፣ ድምቀት ፀሓይ እንከሎ ብድርግሑ፣ ምድረስ ሰማይ እንከሎ ብሰፊሑ፣ ሓቂ ክስእን መልሓሶም፣ ክፋዕ ክብሕታ ልቦም፣ ብሓሶት መስኪሮም፣ ሕልንኦም ቀቢሮም፣ ብፅፍርና ፍሕርና ኣፍሽልናዮ ሓሶቶም።
0: ንስለኽዩ ጉዕዞናት ዓባይ ነፅነት፣ ንምንታይ ደኦ ዝተመነና ስኒት፣ ዝፀርና ትመሪር ህሞት፣ ህወቶም ከፊሎም ንስለኺ ክብሉ ብላይቲ ገስጊሶም፣ ኣዕፅምቶም ከስጊሶም፣ ደሞም ናፍሲሶም፣ ከይትዓብርዮም ብዘይሕልና ከይትግፍዕዮም ኢሎም
2: ሞየለን። ሓንቲ ዝሃገርና ኣብ ሓንቲ መስመር ረጊፅና፣ ኣብ ሓንቲ መኣዲ ተቓዲስና፣ በስመ ኣብን በስሚ ላህን ኢልና፣ ንብዓትክን ንብዓትና ክንደርዝ ኢልና፣ ገኒሕናዮ ዘመን ኣብ ፍቕሪ ሰሚርና።
1: ፍራዓስቡ ክረክብ ሰበይ ክመቕሉኸ ኣብ ክልተ ኤረይ፣ ንሱዳንን ኢትዮጵያን ኢሎምኺ ሃገረይ፣ ደቅኺ ክፈላለዩ መግዛቲ ክትዕመሎም፣ ክትጫረት ውበቱ ሕቡእ ሃብትኺ ዝሓሰቡ ደም ከምብዑኺ።
0: ዳንኬራን ኣዋጅን ጠበንጃን ኩርማጅን፣ ወዳልን በደልን ገደልን ገበልን፣ ተፃዊርና ዘምፃናኪ ኤረና፣ ድሌትኪ ተረዲና፣ መጻኢኺ ኣስተብሂልና፣ ማሕበር ፍቕሪ ሃገር መስሪትና፣ ኣብ ኤርትራን ኤርትራውያንን ሰሚርና፣ መገረጃ መግዛቲ ተርቲርና፣ ብርሃን ነፅነት ዘርሓና፣ ኤርትራውያን ኢና ንሕና።
1: ቅንዕዶ ክንብሎ ሕስድና፣ ተተበራርዮም መፅኦም ክገዝኡና፣ ባህሉዶ ሃይማኖት ናሉ ክፈላልዩና፣ ኣይፈለጥዎን ሞት ፅንዓትና፣ ኣይንፈላለን ዝብል ጽኑዕ ዕርድና።
0: ካብ ፀሓይ ናይ ንጎ ካብ ወርሒ ናይ ለይቲ፣ ደረት ትርኢታ ድምቕቲ ምጩውቲ፣ ወትሩ ለምለም ከምለስ ውቅብቲ፣ ዝንከ ዘይብላ ስድርቲ ሕዝእቲ፣ ናይ ልቦናይ ቋንቋ መንፈሳዊት ዕረፍቲ፣ እወ ናይ ልቦናይ ቋንቋ መንፈሳዊት ዕረፍቲ።
1: ብተምሳል ሓሳበይ ክገልጾ ፍቕሪኺ፣ ህያው ገለ ኽቕርቦ ክዛረብ ብቋንቋኺ፣ ነቲ ረቂቕ መንፈስ ዘይረአ ግርማኺ፣ ዝንቀሳቐስ ክገብሮ ኮግልሖ ስእልኺ፣ ፍቐድለይ ሃገረይ ክዝርዝሮ ታሪኽኪ።
0: ሓያሊኡ ፍቕርኺ ዝገዝእ ናእሙረይ፣ ኣብ ሰውነተይ ሰሪፁ ክቈጻጸሮ ንደመይ፣ ናትኪ ኹልንትናይ ፍቕርኺ ዩ ሃገረይ፣ ዘንጸባርቕ ስልማት ካብ ኩሉ ተደናቒ፣ ንጌጣጌጥ ዝቕርብ ብሩር ምስ ወርቂ፣ ሉሉን እንተኾነት ዝኸበረ ዕንቂ፣ ሃንደበት ጠፋኢ ካብ ኢትካ ሞላቒ፣ ንስኺ ናተይ ግን ኣብ ውሽጣይ ተዓምቂ፣ እወ ንስኺ ናተይ ግን ኣብ ውሽጣይ ተዓምቂ፣
2: እወ ንስለኺዩ ጉዕዞና፣ ፀሓይ ተኸዲና፣ ኣብ ወርሒ ኣፅሊልና፣ ሓመድ ኮቦርታና፣ እምኒ ዝትርኣስና፣ ሓሊፍናዮ ሽግር ብሓቂ ኣሰኒና፣ እወ ጀጋኒና ንሕና።

0: ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለም ከማንስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ካሜራ
3: እዚ ትርኢ ዘይትገድፍ እየ
4: ብኢደዋኒኑ ኩናት ከ እትፍቕድ ዶመስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጐሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
6: ሕማቕ ናይ ሰብኩ ሓሲበ ይፈልጥ ሽግር መከራ በልሕረ ዝስሕለሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
7: ውሸታ
0: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

እዞም እንዕዘቦም ዘለና ኣባላት ሓደ ስድራ እዮም። ኣብዛ ንእሽተይ ጃልባ ተሳፊሮም ናብቲ ኣብ ማእከላይ ሰሜናዊ ፊሊፒንስ ዝርከብ ገማግም ፈለክ ክበፅሑ ን30 ደቓይቕ ክጓዓዙ ኣለዎም። እዚ ናይ ስራሕ ቦታኦም እዩ።

0: ወታየም ዘና ዲዞ ለው እዞም ስድራ ወርቂ ክደልዮም ናብዚ ቦታ መጺኦም። ኣብዚ ቦታ ቅድሚ ሕጂ ሒደት ግራማት ወርቂ ረኺብና ነርና ይብል ረሄልዮስ።
1: Okay.

ኣብዚ ጫካ እንዳተባራረዩ እዮም ዝኩዕቱ። ሃቶ ካብ ኩሎም እቲ ዝነኣሰዩ፣ ስለዚ ናብዛ ጉድጓድ ብቐሊሉ ክኣቱ ይኽእል።

እቲ እዞም ስድራ ዝደልይዎ ዘለዉ ወርቂ ኣብ ማዕሙቕ እዚ ጉድጓድ እዩ ዝርከብ። ረሄልዮስ እዛ ማሽን ምስራሕ ኣብያቶ እዩ ዝቃለሳ ዘሎ። እዚኣ ኤር ኮምፕረሰር ማለት ከዛኒት ኣየር እያ። ኣየር በዚ ስሊንደር ኣቢሉ ናብቲ ቱቦ ይኸይድ ሞ ነቲ ኣብ ትሕቲ እቲ ማይ ዝኣቱ ሰብ ድማ ከስተንፍስ ተሕግዞ። ስለዚ ንንውሕ ዝበለ ግዜ ኣብ ውሽጢ ማይ ክጸንሕ ይኽእል ብምባል ረሄልዮስ ብዛዕባ እታ ማሽን ይገልጽ። እዛ መሳርሒት ኣየር ብምትሕልላፍ ሃቶ ኣብቲ ውሽጢ ማይ ኮይኑ ንኸስተንፍስ ክትሕግዞ እያ። ሃቶ ጫፍ እዛ ቱቦ ኣብ ኣፉ ብምሓዝ ኣብዚ ውሽጢ ዝሊጋ ንሰዓታት ብምጽናሕ ጭቃ ዝመልአ ክሻ ሒዙ ክወፅ እዩ ተስፋ ገይሩ ዘሎ። ሃቶ ቀጺሉ ኣብዚ ውሽጢ እቲ ዲጋ ከለዉ እዚ ደንደስ ሃሚሙ ጸቒጥዎም ዝሞቱ ሓንበስቲ ብዙሓት እዮም። ስለዚ ኩሉ ግዜ ካብዚ ውሽጢ ዲጋ ብውሑስ መንገዲ ክወፅ እየ ዝጽሊ። ኣብ ውሽጢ እቲ ማይ ምስ ኣተኻ ጸልማት እዩ፣ ትርእዮ ነገር የለን። ብኢደይ እንዳዳህሰስክየ ንላዕሊ ክወፅእ ዝፍትን። ኣብ ውሽጢ ከለኹ እቲ ጭቃ ጸቒጥኒ ከይመውት ኣዝየ ዝፈርህ።

ምክንያቱ ዕድለኛቱ ኮንካ ጥራይ ኢኻ ካብቲ ውሽጢ ድጋ ብውሕስ መንገዲ ትወፅእ ክብል እዩ ክብደት እቲ ስራሕ ዝገልጽ። ፊሊፒንስ ብዙሕ ዕቋር ወርቂ ዘለዋ ሃገር እያ። ገለ ካብኦም ድማ ጌና ይተበርበሩን ዘለዉ። እቲ ኣብ ማእከላይ ኣርክ ጌለፖ ዝርከብ ደሴት እቲ ዝበዝሐ ወርቂ ዝርከቦ ቦታ እዩ። እቲ ፍርቂ ናይዚ ሃገር ወርቂ ኣብዚ ዞባ እዩ ዝርከብ። እቶም ኣብዚ ሃገር ዝነብሩ ደቀባት ህዝቢ ኣብ 16 ክፍለ ዘመን ቅድሚ መግዛእቲ እስጳኛ ኣትሒዞም እዮም ኣብዚ ሃገር ዕድና ወርቂ ጀሚሮም። ካብኡ ኣትሒዙ ድማ ክሳብ ሕጂ ወርቂ ናይ ምድላይ መስርሕ ይቕፅል ኣሎ። እቲ ኣብ ማእከላይ ኣርክ ጌለፖ ዝርከብ ደሴት እቲ ዝበዝሐ ወርቂ ዝርከቦ ቦታ እዩ። እቲ ፍርቂ ናይዚ ሃገር ወርቂ ኣብዚ ዞባ እዩ ዝርከብ። እቶም ኣብዚ ሃገር ዝነብሩ ደቀባት ህዝቢ ኣብ 16 ክፍለ ዘመን ቅድሚ መግዛእቲ እስጳኛ ኣትሒዞም እዮም ኣብዛ ሃገር ዕድና ወርቂ ጀሚሮም። ካብኡ ኣትሒዙ ድማ ክሳብ ሕጂ ወርቂ ናይ ምድላይ መስርሕ ይቕፅል ኣሎ።

እቲ ኣብዚ ሃገር ብመንግስታዊ ደረጃ ዝካየድ ዝነበረ ዕደና ወርቂ ተቋሪፁ እዩ ፀኒሑ። እተን ማሽናት እውን ካብ ስራሕ ወፃኢ ኮይነን እየን ዘለዋ። ስለዚ ድማ ብዙሓት ተቐማጦ ዝዓዲ ኣብዘይ ውሑስ ቦታታትን ንኣሽቱ ዒላታትን ከይተረፈ ብናቶም መንገዲ ዕደና ወርቂ ዘካይዱ ዘለዉ መነባብሮ ብዙሓት ሰባት ካብዚ ቦታ ተደኪኑ ዝርከብ ወርቂ ዝምርኮስ ወርቂ ምድላይ ንነዊሒ ሰሪሐሉ። ዋላ እኳ ገለ ሰባት ወርቂ ክደልዩ ኣብዚ ተኺላ ሂወቶም ተሰኣኑ፣ ብፍጹም ወርቂ ካብ ምድላይ ግን ኣይንዕርፍን ኢና። ኣብዚ ቦታ ወርቂ ክሳብ ዝሃለዎ ንሕና ድማ ንዕኡ ክንረክብ ብዝከኣለና ክንፍሕር ኢና ይብል ሓደ ካብዞም ኣብ ወርቂ ምድላይ ተዋፊሮም ዘለዉ ተቐማጦ። ኣብዚ ግዜ እዚ ኣብዚ ቦታ ብኣሸሓት ዝቁፀር እዞም ተቐማጦ ባዕሎም ዝኩዓትዎ ንኣሽቱ ጎደጉድ ኣሎ። እዚ ንሶም ብዘይዝኾነ መንግስታዊ ትእዛዝ ብውልቆም ዘካይድዎ ዘለዉ ስራሕ እዩ። ዝበዝሐ ኣብዚ ቦታ ዝካየድ ዕደና ወርቂ ኣብ ውሽጢ ማይ ብምእታው እዩ። ምክንያቱ እቲ ብዙሕን ፅሩይን ዝበሃል ወርቂ ኣብኡ ስለ ዝርከብ። 700ዊት ካብዛ ሃገር ዝሽየጥ ወርቂ ካብዚ ዞባ ካብ ዝካየድ ዕደና እዩ። እዞም ስድራ ወርቂ ሸይጦም መነባብሮኦም ከመሓይሹ ብዝብል ተስፋ ኩሎም ኣባላት ኣንስትን ቆልዑን ከይተረፉ ኣብዚ ስራሕ ተዋፊሮም ይርከቡ። ዓለም ለኻዊ ዘይመንግስታውያን ትካላት ከም ዝሕብሮኦ ብኣሸሓት ዝቁፀሩ ቆልዑ ስድሮኦምን ነብሶምን ክሕግዙ ገለ ውሕዳት ግራማት ወርቂ ተረኸቡ ኣብዚ ስራሕ ተዋፊሮም ይርከቡ ብምባል ይገልጻም።

ኣለዋቶም። ኤቨሊን ሳንታ ትበሃል ተቐማጢት ዝወታ እያ። ከመይ ኣምሲኹም? ክንደይ ግራም ዝኸውን ወርቂ ሒዝኩም መፂኹም? ሓተተት ኣዝዩ ሒደት እዩ መለሰ ሃቶ። ሕራይ ንምዘኖ ክንዲ 8 ፍረሩስ ኮይኑልኩም ኣሎ። ንሓንቲ ፍረሩስ 65 እዩ። እዚ ብ8 ተርቢሕናዮ ድማ 520 ፔሶ ኮይኑልኩም ኣሎ በለቶም። ክንደይ ኣባላት ኢኹም? ሃቶ 5 ብምባል መለሰ። ንነፍሲ ወከፍኩም 104 ፔሶ ክበፅሐኩም እዩ። እዚ ዝረኸብዎ መጠን ገንዘብ ካብ 50 ዩሮ ዝውሕድ እዩ። ተወሓደ ንነፍሲ ወከፍና 200 ክበፅሐና ተፀቢና ነርና። ምስቲ ኩሉ ዝሓለፍናዮ ስራሕ ኣወዳዲርካ ዋላ እኳ ኣዝዩ ውሕድ እንተኾነ ግን ደሓን እዩ ብምባል ሃቶ ይገልጽ። ኤቨሊን ሳንታ ነዚ ካብዞም ቆልዑ ዝተቐበለቶ ወርቂ ምስቲ ኣቐዲማ ኣኪባቶ ዘላ ወርቂ ትሕውሶላ። ናብ ካልኦት ዓደግቲ ወርቂ እያ ክትሸጦም። ኤቨሊን ቀጺላ ካብዞም ቆልዑ ወርቂ ምግዘአ ሕማቕ ኣይስማዓንን እዩ፣ ምክንያቱ እቲ ገንዘብ ንዕኦም ኣዝዩ ኣገዳሲ እዩ። ኣብዚ ክሰርሑ ብርግፅ ኣይግብኦምኒ እዩ፣ ግን ስድሮኦም ክሕግዙ ክግደድ እዮም። ስለዚ ድማ ጻዕሮም ከንቱ ከይከውን እቲ ወርቂ ዝገዝኣሎም። ኣነ ከም ዓዳጊት መጠን እውን ንስድራይ ክሕግዝ ኣለኒ። እዚ ንኩልና ዘርብሕ ኩነታት እዩ ትብል። ሃቶ ኣብቲ ዘይሰርሓሉ ግዜያት 2 ግዜ ኣብ ሰሙን ንቤት ትምህርቲ ይኸይድ። ኣብቲ ሃገር ትምህርቲ ብነፃ እዩ፣ እንተኾነ ግን እቲ ዘብፅሖም በዓል ሞቶ ክኽፈል ኣለዎ። ሃቶ ካብቲ ወርቂ ሸይጡ ዝረኸቦ ገንዘብ እዩ ዝኸፍሎ ዘሎ። ትምህርቲ ኣብ ዝኸደሉ ኣዝዩ ፅቡቅ እዩ ዝስማዓኒ፣ ምክንያቱ ብዙሕ እየ ዝምሃር። ምቁፃር ስለ ዝፈቱ እታ ዝፈትዎ ዓይነት ትምህርቲ ስነ ሕሳብ እያ ይብል። መምህራቶ ቀጺላ ሎሚ ናይ ምንባብ ፈተና ከነካይድ ኢና በለቶም። ወዲ 13 ዓመት ሃቶ ኣብቲ ክፍሊ ዝዓበየ ተምሃራ እዩ። እቶም ካልኦት ደቂ 9 ዓመት እዮም። ንሱ ቀጻሊ ስለ ዘብኩር ኣብ ሓደ ክፍሊ ደጋጊሙ እዩ። ወልደፍደፍ እንዳበለ ምንባብ ይቕጽል ኣሎም። እዛ መምህር ከም ትሕብሮ 6 ተምሃሮ ካብዛ ክፍሊ ኣብ ዕደና ወርቂዮም ዝሰርሑ። እዞም ተምሃሮ ኣብ ትምህርቲ ክህልውሉ ዝግብኦም ግዜ ክበኽሩ ከለዉ ሕማቕ እዩ ዝስማዓኒ። ብሰንኪ ድኽነት እዞም ተምሃሮ ካብ ትምህርቲ ዝሰናኸሉ ኣለዉ። መጻኢ ህይወቶም ንኸጣጥሑ ናይ ግድን ብግቡእ ትምህርቶም ክከታተሉ ኣለዎም። እዚ ቤት ትምህርቲ ሰርቲፊኬት ምስሃቦም ድማ ጽቡቕ ስራሕ ክረኽቡ ይኽእሉ። ንትምህርቲ እንድሕር ደኣ ዘይመጺኦም ግን ወላ ንመጻኢ ህይወቶም ካልእ ዝተምሃርዎ ክሳብ ዘይሃለወ ኣብ ዕደና ወርቂዮም ክሰርሑ። ስለዚ ድማ እዩ ክመሃሩ ኣገዳሲ ዝኸውን ብምባል ትገልጽ። ኩሉ ግዜ ንትምህርቲ ክኸይድ ዝደሊ እንተኾነ ግን ኣደይ ሓደ ግዜ ገንዘብ ትስእን እሞ ናብዚ መምጽኢ ይስእን። ሕልምታተይ ክፍጽም ካብ ወርቂ ምድላይ ክወፅእ እንተኾይነ ትምህርቲ ክውድእ ከም ዘለኒ ይፈልጥ እየ። ምስ ዓበኹ ወተሃደር ክኸውን እየ ዝደሊ ይብል ሃቶም።

0: ኤበል ፍሮለበል ኦኮት ትበሃል ንሳ ትነብረሉ ገዛን ቤተሰባንያ ተላለየና ዘላ ሰብኣያ ን18 ዓመት ዝኣክል ከም ኣማኻሪ ሕጊ ኮይኑ እዩ ኣብዛ ከተማ ሰሪሑ ንሳ ቐፂላ ከምዚ ትብል ብሳላ እዚ ስራሕ ዕደና ወርቂ ጽቡቕ ዝኾነ መነባብሮየ ዝመርሕ
1: ኢንብካ ቀንጠቀንጠቃ ሲሲሲ

0: ናተይ ዝብሎ ገዛ ክሰርሕ ደቀይ እውን ትምህርቲ ክመሃሩ ክኢሎም ብተወሳኺ እውን ካልኦት ስድራ ክንሕግዝ ክኢልና ኣለና። ምክንያቱ ከባቢ ሱሳ ዝኣኽሉ ሰራሕተኛታት እዮም ዘለውና። ብዙሕ ወርቂ ክንገዝእ ከለና ብኡ መንፅር ድማ ኣታዊታትና ይብርክት ትብል።
1: So ganun lang ang buhay namin sa pagigintuan.
0: ኤበል ናይቲ እቱን ንኖ ትካል ዕደና ወርቂ መንግስታዊ ዝተፈቐደ ምስክር ወረቐት ኣለዋ። ስለዚ ድማ ናብ ማእከላይ ባንክ ፊሊፒንስ ወርቂ ክትሸይ ትኽእል እያ። ኣብዛ ፓራካለ እትበሃል ከተማ 4 ሰባት ጥራዮም እዚ ዓይነት ወግዓዊ መሸጥ ወረቐት ዘለዎም
1: 9.3 ግራምስ 3
0: ግራምስ እንተኾነ ግን ኤበል ካፕቶም ከም ስድራ ቤት ሃቶ ዝኣመሰሉ ኣብ ዕደና ወርቂ ዝተዋፈሩ ስድራ ዝገዝኡ ሸቃጦያ ወርቂ ትገዝም። ወርሓዊ 2500 ዩሮ ትረክብ። እዚ ማለት ብገምጋም 10 ዕፅፊ ካብቶም ኣብ ፊሊፒንስ ማእከላይ ደሞዝ ዝኽፈሉ ሰራሕተኛታት እዩ። እቲ ጋዜጠኛ ቀፂሉ እዚ ወርቂ ካብቶም ኣብ ውሽጢ ዲጋታት ዕደና ወርቂ ዝሰርሑ ትሕቲ ዕድመ ቆልዑ ዝመፀ ድዩ ብምባል ሓተታ። ኤበል ግን ኣይኮነን ክትብል መለሰት። ብኸመይ ርግፀኛ ትኾኒ ቀፂሉ ሓተታ። ንሳ ቀፂላ ርግፀኛ ክኸውን ኣይክእልኒ፣ እንተኾነ ግን እዚ ስራሕ ኣዝዩ ክብደት ኣለዎ። ስለዚ ድማ ብኡኩላት ሰባት ጥራዩ ክካየድ ዝኽእል ኢለ የ ዝሓስብ። ጋዜጠኛ ቀፂሉ ንሕና ግን ትሕቲ ዕድመ ኣብ ዕደና ወርቂ ክሰርሑ ኢና ተዓዚብና ክብል ገለጸላ። ኤበል ብምቕጻል ሓደ ሓደ ግዜ እንተ ደኣ እቲ ኣቦ ብዝተፈላለየ ምክንያት ነታ ስድራ ክመርሓተ ዘይክኢሉ እቲ ውላድ ወላ ትሕቲ ዕድመ ይኹን ናይ ግድን ክሰርሕ ይግደድ እዩ ክትብል መለሰት። ኣብዛ ሃገር ትሕቲ ዕድመ ንኸይሰርሑ ዝኽልክል ኣዋጅ ኣሎ።

ሰራፊን ዳስኮ ሓደ ካብቶም ዕድመን እስምነቱ ኣብ ዕደና ወርቂ ዘሕለፎ እዩ። እዚ ባዕለይ ዝውንኖ ዕደና ወርቂ ዘካይደሉ ቦታ እዩ። ሰራሕተኛታተይ ኣብ ስራሕዮም ዘለዉ ይብል። ሰራፊን ዳስኮ ካብ ወዲ 12 ዓመት ኣትሒዙ እዩ ኣብዚ ሓደገኛ ስራሕ ዕደና ወርቂ ተዋፊሩ። እንተኾነ ግን ኣብዚ ግዜ እዚ ኣብዛ ከተማ ከም ፖለቲከኛን ወናኒ ትካል ዕደና ወርቅን ኮይኑሎም ንሱ ትሕቲ ዕድመ ኣብዝናቱ ትካል ክሰርሑ ኣይፍቅድን እዩ።

0: ትሕቲ ዕድመ ኣብዚ ስራሕ ከይሳተፉ እቶም ኣብዚ ጉዳይ ሓላፍነት ዘለዎም ናይ ግድን ክከታተሉ ኣለዎም። ብፍላይ እቶም ስድራ ተፋፊኦም እንድሕር ዳ ይሰድዎም ኣለዉ ክቕፅዑ እዩ ዘለዎም ይብል። እዚ ንክኸውን ግን ሓላፍነት ወሲዱ ዝከታተል ኣካል ግብራዊ ሕግን መቕፃዕትን ክህሉ ይግባእ ብምባል ይገልጽ።
1: Magkaroon ng masusing pag-aaral.
0: ትሕቲ ዕድመ ኣብዚ ስራሕ ከይሳተፉ እቶም ኣብዚ ጉዳይ ሓላፍነት ዘለዎም ናይ ግድን ክከታተሉ ኣለዎም። ብፍላይ እቶም ስድራ ደፋፊኦም እንድሕር ዳ ይሰድዎም ኣለዉ ክቕፅዑ እዩ ዘለዎም። እዚ ንክኸውን ግን ሓላፍነት ወሲዱ ዝከታተል ኣካል ግብራዊ ሕግን መቕፃዕትን ክህሉ ይግባእ ብምባል ይገልጽ።
1: ፈናናጎታ እንዲ ናብ ጉብያ

ኤርነስቶ ሰቨናል ቀጺሉ ወደይ ነቲ ኣብ ውሽጢ ዲጋ ዝርከብ ወርቂ ክደሊ እቲ ኣብ ላዕሊ ዝነበረ መሬት ምስ ሃመመ ኣብኡ ተፀቒጡ ሂወቱ ሲኢኑ ይዕርኽቱ ክወፁ ክኢሎም እዮም። ንሱ ግን ኣይከኣለን። ንሰዓታት ዝኸውን ኢና ደሊናዮ፣ ናብ ሆስፒታል ድማ ወሲድናዮ። እንተኾነ ግን ኣቐዲሙ ሞይቱ ይፀኒሑ ብምባል ሓዞን ይገልጽ።

800 ኪሎ ሜትር ንምዕራብ ኣብዚ ለይተ እተባህለ ደሴት ካልእ ኣቦ ኣብ ደቁ ወርቂ ናይ ምርካብ ሕልሚ ዘስርጽ ዘሎ ኣብ ዘንዝሓለፋ 3 ዓመታት ወዲ 14 ዓመት ዴኒስ ጁንያ ኣብ ቀዳመ ሰንበት ኣብ ዝምውቕ ማይ ወርቂ ክደሊ ዝመጽእ ንሱ ቅድሚ ናብቲ ማይ ምእታዉ ከምዚ ይብል ቁሩብ ተጨኒቐ ኣለኹ ምክንያቱ ኣብዚ ውሽጢ ማይ ንነዊሕ ሰዓታት ክጸኒሐ እዚ ስራሕ ገንዘብ ስለ ዝረኽበሉ ካብ ንትምህርቲ ክኸይድ ኣብዚ ክህሉ ደስ ይብለኒ እዞም ሓንበስቲ ስሊንደር ተጠቂሞም እዮም ወርቂ ክደልዩ ናብዚ ቀላይ ክኣትዉ ልክዕ ከምቲ ኣብ ተኺላታት ዝገብርዎ ጫፍ እዛ ጎማ ኣብ ኣፎም ብምእታው ምስቲ ኤር ኮምፕረሰር ብምልጋብ ናብዚ ማይ ክኣትዉ እዮም ዴኒስ ጁንያ ኣብዚ ውሽጢ ማይ ከባቢ 8 ሰዓታት ክገብር እዩ እቲ እንኮ ህይወቱ ዘውሕሰላ መንገዲ እዛ ኣብ ኣፉ ዘእትዋ ትቦ ጥራያ

ነፍሲ ወከፎም 30 ኪሎ እትምዘን ክሻ ሒዞም ክወፁ ክኢሎም ኣለዉ። ኣብ መዓልቲ ካብ 15 ክሻ 1 ግራም ወርቂ ክረኽቡ እዮም ተስፋ ዝገብሩ።

0: ሜሽንና ሜሽንጎ ናይቶንጎድኛና
1: እዚ ዴኒስ ጁንያ ኣብዚ ውሽጢ ማይ ዘካይዶ ስራሕ ኣዝዩ ዝነኣድ እዩ። ኣነ ከምኡ ኣዝየ ንፋዕ ኣይኮንኩን፣ ንሱ ግን ኣቦኡ ስለ ዝመሃሮ ኣዝዩ ናይ ምሕምባስ ክእለት ኣለዎ። ኣቦኡ ነቲ ገዛ ከኣሊ መታን ኢሉ ይምሂርዎ። ንወደይ ናብዚ ከምፅኦ ኢለ ኣይሓስብኒ፣ ምክንያቱ ኣዝዩ ሓደገኛ ቦታ እዩ ይብል ሓደ ካብዞም ሓንበስቲ። ሎሚ እዞም ሰራሕተኛታት ኣዝዮም ዕድለኛታት እዮም። 2 ግራም ወርቂ ክረኽቡ ክኢሎም ኣለዉ። 3600 ፔሶ ኣብ መንጎኦም ክማቐልዎ እዮም። እዚ ማለት ድማ 6 ዩሮ ማለት እዩ። በዚ ሎሚ ዘካየድክዎ ስራሕ ኣዝየ ሕጉስ እየ፣ ምክንያቱ ምስ ደቂ ዓደይ ምስራሐይ ደስ ይብለኒ። እዚ ስራሕ እቲ ቀንዲ መነባብሮና እንመርሓሉ ምንጪ እዩ። ድሕሪ ካብዚ ማይ ምውፅኦምን ንጹህ ኣየር ምስሓቦምን ዴኒስ ጁንያ ምስ ብፀቱ ናብዚ ምዉቕ ባሕሪ ወርቂ ክደልዩ ክምለሱ እዮም።

0: ክብራት ተኸታተልቲ መደብ ሚሳል ካብ ሎሚ ጀሚርና እምበኣር ውድድር ፈጠራዊ ሓሳብ ኢና ሒዝናልኩም ቀሪብና ዘለና። ኣብዚ ውድድር ኣስታት ሚእቲ ዝኾውን ፕሮጀክት ቀሪበን ንቐዳማይን ካልኣይን መድረኽ ሓሊፈን ናብ ሳልሳይ መድረኽ ዝበቕዓ 36 ፕሮጀክት ኢና ናብዚ መደብ ክንፍኑ ንሎም እምበኣር ናይ ሳልሳይ መድረኽ ቀዳማይ ዙር ውድድር ፈጠራዊ ሓሳብ ሒዝናልኩም ቀሪብና ኣለና። ክሳብ መወዳእታ መደብና ምሳና ክትፀንሑ ብክብሪ ዕድም ሰናይ ምቅታል ሚሳ
1: መደብና ንምጅማር ናብ መድረኽ ዝዕድማ ኣቕራቢት ሓሳብ ፍትሓዊት ብርሃነ ፕሪፓሬሽን ኦፍ ፊሽ ፕሮቲን ኮንሰንትሬት ዝብል ሓሳብ ሒዛ ናብ መድረኽ ትብፀና እያ።

0: መጀመርታ ሽመይ ኣማል ብርሃነ ይበሃል። ካብ መንድፈራ መጢና ኣባል ሚኒስትሪ ሃብቲ ባሕሪ ጨንፈር ዝባደቡ እየ ምሳይ ዘለዋኸኒ ሰለስተ ኢና ብዛ ስራሕ ዘለና ኣብዛ ሒዝና መፂና ዘለና ዛ ፕሮጀክት ሰለስተ ኣባላት ኢና። ጤን ክልታ እታ ሓንቲ ፍትሓዊት ብርሃነ ትበሃል። እታ ሳልሰይቲ ኣባልና ኸ ዊንታ ወልዱ። መበገሲ ሓሳብ ናይዚ ስራሕና እንታይ ነይሩ? ካብ መጀመርታ ሓደ እቲ ውዑስ ሜላ ተዓቃቅባ ዓሳ ዘይምህላው፣ ካልእ እዚ ብኽነት ብብዝሒ ብኽነት ዓሳ ድሕሪ ግፋ ዝረአ ሓደን ዓብን ከዓኒ እዚ ሃንደፋ ኢልካ ዓሳ ናይ ምምጋብ ዘይ ናይ ምምጋብ ልምዲ ብፍላይ ድማ ኣብ ህፃናት ካብ ዝተወስተ ትዕዝብቲ ማለት እዩ። ናይዛ ፕሮጀክትና ውፅኢ ወይ ከዓ እትንደልዮ ክትበፅሖ ትደሊ እንታይ እዩ? ሓደ ኣብቲ ሕብረተሰብ ዝለዓለ ወይ ከዓ ዝሓሸ ናይ ኣመጋግባ ልምዲ ከሎ ማለት እዩ። ዝሓሸ ናይ ኣመጋግባ ልምዲ እንተይልና ብመንጥርቲ ዝውንኖ መጠን ልዑል ፕሮቲን ንብሎ ዘለና ኣብ ህፃናት፣ ኣብ መጥበውቲ፣ ኣብ ነፍሰ ፅራት ከዓ ዝያዳ ማለት እዩ ልዑል ስራሕ ወይ ከዓ ልዑል ኣበርክቶ ኣሎ። ብሓፈሻ መበገስ ዕላማና ካምቲ መበገስ ዕላማና ሕሩጭ ዓሳ ብምድላው ኣብ ኣበርክቶ ምርጋፅ ውሕስነት መግቢ ዓብይ ኣበርክቶ ክገብር
1: ራይ ስመይ ብታሓዊት ብርሃነ እዩ ሒዝናይ መፂና ዘለና መደብ ልዑል መጠን ፕሮቲን ዝውንን ሕሩጭ ዓሳ ምድላዊ እዚ ስራሕ ብጉጅለ ዝተዳለወ ስራሕ እዩ። ስም ኣባላት ጉጅለ ኸ ዝተጠቂሱ ሎ ማለት እዩ። ከም መእተዊ እዚ ልዑል መጠን ፕሮቲን ዝውንን ሕሩጭ ዓሳ ንመጀመርያ ግዜ ኣብ 2013 ከም ሲነር ሪሰርች ፔፐር ምስ ክልተ ጊደውን ጉዑሽ ዝተባሃለ ኣባላት ብምዃን ቀሪቡ ቀፂሉ ካብ 2018 ጀሚሩ ክሳብ ሕጂ ከዓኒ ኣብ ጨንፈር ዘዋለው ሚኒስትር ሃብቲ ባሕሪ ምዝን ክልተ ብሎ ፀወተይ ብምዃን ብዝተፈላለየ መልክዕ ተዳልዩ ኣብ ሃገራዊ ፌስቲቫል 2023/24 ምስ ህዝቢ ሌላ ተኻይድዎ ከምኡውን ኣብ 2024 ኣብ ፈንቅል እውን ንህዝቢ ቀሪቡ ነይሩ ማለት እዩ። እዚ ፍርያት ነቲ ኣብ ዓሳ ዝርከብ ስብሕን ካብ 60-84 ሚእታዊት ዝመፅእ ትሕዝቶ ማይ ብምጉዳል ትሕዝቶ ፕሮቲን ናብ ልዕሊ 90 ሚእታዊት ከም ዝዛይድ ብምግባር ዝዳሎ መስሪሑ ነዚ ንምግባር ዝኾነ ቀመማት ኣይንጥቀምና ማለት እዩ። ስለዚ እዚ ፍርያት ካብ ዝኾነ ቀመማት ነፃ እዩ ማለት እዩ። ቴክኒካዊ ኣሰራርሓ ናይ ዝስራሕ ብቕዓቱ ዝሓለወ እቲ መዓናጡ ርእሲ ኩሉ ዘየድሊ ክፋል ተኣሊ ታስጋ ወይ ከዓ ፍልየቶ ንብላ ብግቡእ ተሓፂቡ ንሓሙሽተ ደቂቕ ብማይ ይፈልሕ። ብድሕሪ እዚ ይፅሞቕ ትምፅሟቕ ቀልጢፉ ንክነቅፅ ካልኣይ ከዓ እቲ ኣብኡ ዝርከብ ዘይቲ ንኽባላሾ ስግለ ዝገብሮ ውህደት ምስ ኣየር ምስ ኦክሲጅን ብምፍጣር ንዕኡ ንምእላይ ማለት እዩ። ብድሕሪኡ ከምቲ ኣብ ስእሊ ቁፅሪ ክልተ ንሪኦ ዘለና ማለት እዩ እዚኣ ስእሊ ቁፅሪ ክልተ ንሪኣ ዘለና ምስ ተጠምቀ ማለት እዩ ፈሊሑ ምስ ተጠምቀ ከምዚኾን ዝቐልጢፉ ንክነቅፅን ጥቕብኣት ኣብኡ ዘለካ ብዝያዳ ንክኸይድ ንሕግዝ። ብድሕሪኡ ኣብ ፀሓይ ደይብሉ ንፋስ ዘለዎ ቦታ ብፅሩሻ ዝተሸፊኑካ ከምዝነቅፅ ዝኸውን ተጣሒኑ ኣብ ጉጡም መክደኒ ዓሽጉ ከዓ ንጥቕሚ ይውዕል ማለት እዩ። እቲ ዝተኻይደ መፅናዕቲ ምስ ባኒ ምሽኮቲ ግሪሲኒ ፀብሕታት ዓደ ስልሲ ሓምሊ ገለ ኣብኡ ከምዝኣቱ ብምግባር ተዳልዩ ፅቡቅ ተቐባልነት ከዓ ነይርዎ ማለት እዩ። ኣብቲ ትሕዝቶ ክንሪኦ ከለና እዚ ላቦራቶሪ ኣቢላጆ ዝተገበረሉ ትሕዝቶ ት ናቱ መጠን ፕሮቲን 94.1 94 ሚታዊት ትሕዝቶ ክልል ፕሮቲን ነሩ ማለት እዩ ዝተዳለወ ሕሩጭ ወላብቲ ናይ ሞይ ኣሽ ወይ ከዓ ማዕድን ንብሎ ዘለና ኸማን 0.1 ኢና ንረኽቦ ኣብቲ ጥሉ ዓሳ ኣብዛ 1.7 ትሕዝቶ ማዕድን እውን ብመጠን ይወስኽ ማለት እዩ። እቶም ዘድልዩ ነጠራት እነዚኦም መስሉ ጥረ ነገራት ፍሪጅ ኣሎ ሶላር ፀዓታዊ ፀዓት ስለ ዝበርና ዓሳ እዚኦም ሓፈሻዊ እቲኦም ነቲ ስራሕ ንምክያዝ ዘድልዩ ጥረ ነገራት ማለት እዩ። እታ ፍርያት ጥሉል ዓሳ መፅያ ከም ሕሩጭ ኮይና እተዓሽጋ ንክትዳሎ ኣብ ውሽጢ ሓደ ሰሙን ትውዳእ በዚ ብዚ ከባቢና ዘሎ ነገራት ተጠቂምና ስራሕ ድሉ ንምግባር ሰለስተ ወርሒ ክወስድ ይኽእል ኣብ ውሽጢ ሰለስተ ወርሒ ዘመናዊ ማሽና ተጠቂምካ ከ ናይ ዕድጊ መስርሕ ገለ ክዳናጎ ስለ ዝኽእል ኣብ ውሽጢ ሓደ ዓመት ከምዚ እቲ ኣብኡ ዘሎ ኦክሲጅን ኣውፅኡ ዝዕሽግ ማሽን መጥሓኒ ማሽን ዘመናዊ ዝኾነ ንምጥታ ማለት እዩ ኣብ ውሽጢ ሓደ ዓመት ብፋይናንስ ክንሪኦ ከለና በቲ ከባቢና ዘሎ 150,000 ኣፋ ግምት ወሲድና ኣለና ብዘመናዊ ኣገባብ ትኹም ንብል ፀናሕና ማሽንን ኦክሲጅን ኣውፅኡ ዝዕሽግ ማሽን መጥሓኒ ገለ ተጠቂምካ ንምድላውካ ኣስታት 250,000 ኣፋ ድሊ ይኽእል ማለት እዩ። ፅልዋ እንተሪእና ኣብ ከባብያዊ ኣሎታዊ ፅልዋ የብሉን እቲ ዝድርበ ክፋል ንምግቢ ደርሁት ከም ዝውዕል ኢና ክንገብሮ ኣብ ማሕበራዊ እንተሪእና ኣብቲ ሕብረተሰብ ዓሳ ናይ ምምጋብ ልምዲ ምዕባይ ብሉፅ ትሕዝቶ ኦሜጋ 3 ዘለዎ እንቋቑሖ ንምግቢ ደርሆ ስለ ንገብሩ ዘለና እቲ ዝደርበ ክፋል እዚ ኦሜጋ 3 ከዓ ኣብቶም ደቀቕቲ ብቕሊ ወይ ከዓ ፋይቶም ፕላንክታን ንብሎ ስለ ዝርከብ ትንደሩት ንኦም ዝተመገባ እቲ ኦሜጋ 3 እውን ኣብቲ እንቋቑሖ ከም ዝፀንሕ ገለ መፅናዕትና ትርኢና ኣለና። ስለዚ ትሕዝቶ ናይቲ እንቋቑሖ ንበዕሉ እውን በቲ መኣዛዊ ትሕዝቶ ህብትም ዝበለ ኮይኑ ኣብ ጥቕሚ ንክውዕል ከምቶም ነፀንሕና ከዓኒ ትሕቲ 2 ዓመት ህፃናት ከዓኒ ሳብ ዓስታት ዝርከብ መዓዛዊ ትሕዝቶ ከም ዝረኸቦም ምግባር ማለት እዩ። ብቆጠባ ናይ ስራሕ ዕድል ምፍጣር እቲ ፕሮቲን ናይ ሕማም ናይ ምፅዋር ዓቕሚ ናይ ምዕባል ሓደ ካብትናቱ ብልጫ እዩ። ስለዚ ንጥዕና ወፃኢታት እውን ምጉዳል ከዓ እዚ ቁጠባዊ ፅልዎ ማለት እዩ ያንለ ኣናፈሱ
2: ረብትሓዊት ምድራኽ ከመይ ነይሩ?
1: ፅቡቅ ነይሩ። ካብ ግዜ ወፃ ክገብሰኒ
2: ካብዚ ብምቕፃል ናብ ርእቶ ደያዲና ክንሓልፍ ምስ ሞያኺ ብምትእሳር ሄራን ኣብዚ ዝፀንሐ ሓሳብ እንታይ ርእቶ ኣለኪ?
3: ኦኬ መጀመርታ ፍትሓዊት ፅቡቅ ዝኾነ መግለፂ ሰሚዕና ታንክ ዩ። ቀፂለ ኣብ ኣክቸሊ ናይ ሕርሻ ምስ ናይ ፉድ ቴክኖሎጂ ተኣሳሰረ እዩ ዝያደ ከዓ ንሚኒስትሪ ማሪን ይምልከት ማለት እዩ። እጂ እንታይ ክብል ደለየ ኣብዚ ናይ ፕሮቲን ውች ካብታ ርእስታ ኣትሒዝካ ሲ ልዕሊ መጠን ፕሮቲን ይወስኽ ትብልና ፀኒሕኩሞ ምስቲ ድፀንሐ ከዓ ገና ዚብ ክትርኢልና ፀኒሕ ኣበይ ተፈቲኑ ድዩ ላፕተስ ተገይርዎ ድዩ ኣብዚኣ ሓንቲ ሕቶ ላትኒ ኣንድ እንታይ ዓይነት ዓሳታት እዮም ከ ውችስ ኩሎም ኣይኮኑም ክነወፅ ዘለዎም ገለ ክፋላት ዓሳታት እዩ ኣብዚ ከ መፅናዕቲ ተካይድሉ ዶ ብዓብኡ ከዓኒ ውችስ ሴፍቲ ማለት እዩ ውሕስነት ናይቲ መግቢኻ ዓሳ ንብል ክሳብ ዝሃለና ሙኻ ተጣሒኑ ከም መልክዕ ሓርጭ ኮይኑ ክፀንሕ ንብል ኣለና ስቲል ወላ ሓርጭ ኮይኑ ከሎ እቲ ቅብኣት ወይ ድማ ትጠልነት ኣይቋርፅን እዩ ሕጂ እቲ ግዜ ንውሓት ግዜ ውጭ ዓሽግና ናብ ኩሉ ከነባፅሕ ንብል ኣለና። ስለዚ ንክንደይ ግዜ ክፀንሓልና ዝኽእል እዚ ኸ ግምት ተዋሂብዎ ዶ ማለት እዩ። ካልእ ብብዝሒ ክንሰርሖ ንሓስብ ኣለና ማስ ፕሮዳክሽን ማለት እዩ። ሕጂ እቲ ጥቕሚ ከምቲ ድገለፅ ክዮ ኣዝዩ ዓበይ ንኹሉ ክባፃሕ ኢቨን ኣብቲ መግቢ ከም ንቆልዑት ንዓበይቲ ኩሉ ትገልፀ ይፀኒሕካ ኣዝዩ ዝናኣድ ሓሳብ እዩ ማለት እዩ። ብዓብኡ ግን ሊንክ ከለክዶ ምስቶም ሚኒስትሪ ሃብቲ ባሕሪ ብዓብኡ ስለ ዝሰርሕሉ ዘለዉ ዝያዳ ክሕግዙ ስለ ዝኽእሉ ማለት እዩ። እዚአን ርእቶታት ኣለዋኒ ይቀኒል
4: እቲ ኣብ ንመግቢ ከምዚ ዓይነት ናይ ዓሳ ምድላው ፅቡቅ እዩ። ሓደ በቲ ዋጋታት በቲ ዘርዚር ክዮ ዘለኹ እንተደኣ ርእዮ ናብ ተረቕ ክቕይሮ ንድሕር ኮይነ ሓንቲ ጠቕሚ ንዓይ ትረኣየኒ ማለት እዩ። ክፀንሓልና ይኽእል እዩ፣ እቲ ዕድመ ክናውሓሉ ይኽእል እዩ ማለት እዩ። ነዊሕ እዋን ክፀንሐ ይኽእል እዩ። ኣብ ትሕዝቶ ዝያዳ ክውስኽ ዝኽእለሉ ተኽእሎታት ግን ብዙሕ ኣይተረኣየንን። ሓደ ካልኣይ ነገር ከዓ እቲ ዋጋ እውን ኣዝዩ ክበዝሕ ይመስለኒ። ንሕና ዓሳ እንተደኣ ኣለየሙና ነቲ ዓሳ ከም ዘለዎም ፂና ክንጥቀመሉ ዘይንኽእል ምክንያት ንምንታይ እዩ? ስለምንታይ ኢና ታናትና ናብኡ ናብ ምቕያር ፍሉይነታ እንታይ እዩ? ዋጋታት ከ ምስቲ ብኖርማል ኣምፂና ንጥቀመሉ እንታይ ፍሉይነት ኣሎ? እዚ ኣብ ግምት እቲኺ ከተረድእና ኣለኪ ማለት እዩ።
2: ኣብ ምዕሻግ መግቢ ብፍላይ ከዓ ንዓሳ ዝመስል ዓሳ ካብቶም ብቀሊሉን ብቕልጡፍን ንብከላ ዝቃልዑ መግብታት ስለ ዝኾነ ፕሮቲን ትሕዝቶ ስለ ዘለዎ ማለት እየ። ሕጂ ኣብ ምዕሻጉ ምስ ቀጻሊ ብፍላይ ብብዝሒ ክትዳልዎ እንድሕር ኮንካስ ኣብቲ ኣሰራርሓኻ ፅሬት፣ ፅፈት ኩሉ ውርፅት ዝኾነ ኣካይዳ ክህሉ ኣለዎ። እዚ ሕጂ ድኻማት ዝፈጥሮ ምስልካይ መታን ክህሉ ኣብቲ ፍሉይነት መታን ክህልዎን ቀጻልነት መታን ክህልዎን ኣብቲ ኣገባብ ኣሰራርሕኡን ቀጻልነቱን ዝሓሰብ ክንኦ ሓሳብ እንታይ ኣሎ?
1: እጂ ሓደ ኣብታ ናይ ምዕሻግ ዝበልክያ እቲ ቀንዲ ንስከፎ እቲ

0: ቀጢሉ ዝመፀልና ኣቕራቢ ሓሳብ ወልዶ ሩፋኤል ተኽላይ ኮስታል ኤርያ ቢ ኪፒንግ ዝብል ኣርእስቲ ሒዙ ክመፀልና እዩ።
1: ስመይ ወልዶ ሩፋኤል ተኽላይ ይበሃል። ኣብ ምዕዳር ዞባ ሰሜናዊ ቀይሕ ባሕሪ ይሰርሕ። ሕጂ ሕዚ መፅኦ ዘለኹ ኣርእስቲ ምርባሕ ንህቢ ኣብ ገማግም ባሕሪ። እዚ ኣብ ገማግም ባሕሪ ስለምንታይ ኣገዳሲ ኮይኑ እዛ ሓሳብ እዚ? ምርባሕ ንህቢ ሓድሽ ነገር ኣይኮነን። ገማግም ባሕሪ ግን ብመቆት ኹን ብኣከባቢ እውን ቁሩብ ሕይል ዝበለ ስለ ዝኾነ ብተወሰነ ወርሓት ነዚ ብድሆ ዝፈትሑ ኣብቲ ገማግም ዝነብር ህዝቢ ተወሳኺ ፅላት ወይ ተወሳኺ ንጥፈት ንኽካይድ ዝብል ሓሳብ እዩ ማለት እዩ። እዚ ሕጂ ገማግም ባሕሪ ናቱ ብልጫታት ኣለዎ፣ ናቱ ፀገማት ከዓ ኣሎ ማለት እዩ። ከም ዝጠቀስክዎ ልዑል ሙቆት ኣለዎ ኣብ ውስን ሰለስተ ዋርሕ። ግን ከዓ ብባሕሪ ዝለምዕ ተኽሊ ሾራ ኣሎ ማለት እዩ። ካልኦት ኣብ ገምገም ባሕሪ ዝበቕሉ ኣትክልቲ እውን ኣለዎ ማለት እዩ። ስለዚ እቲ ሓሳብ ኣቕሪበ ዘለኹ ነዞም ብድሆታት ኣቃሊሉ ብኸመይ ንህቢ ዓመት ሙሉእ ኣብ ገማግም ባሕሪ ይቕፅል ሓሳብ ንምቕራብ እዩ።
2: ራይ ቀኒየለይ መጀመርያ ምስ ንኣሽቱ ደቀይን ኣሕዋተይን ከምዚ ዓይነት ፈጠራዊ ሓሳብ ከቕርብ ብዙሕ ሓበን ይስምዓኒ። ቀፂለ ናብ ኣቕሪበየ ዘለኹ ኣርእስቲ ካኣቱ ዘላቒ ምርባሕ ንህቢ ኣብ ገማግም ባሕሪ ሳስተይናብል ቢኪፒን ኢን ኮስታል ኤርያስ ይድብል። ገማግም ባሕሪ እዚ ናብ ገማግም ባሕሪ ዝርከባ ዓድታት ዞባ ሰሜናዊ ቀይሕ ባሕሪ እየን እዚአን። እቲ ታርጌት ናይቲ መፅናዕቲ ወይቲ ፕሮጀክት ናብ ዝዓለመ ምዃን እዩ ዝርእየና። እቲ ቴክኒካዊ መፍትሒ ሓሳብ ኣብለ ምሕደራ መንህብ ወይ ከዓ ኣፒያሪ ማነጅመንት ማለት እዩ። እቲ ሳይት ናይቲ ንህቢ ነቕመሉ ቦታ ኣብኡ ንገብሮ ምሕደራ ኣዝዩ ኣገዳሲ እዩ ኣብ ገምገም ባሕሪ ማለት እዩ። ኣብዚ ንመንህብ ዝምረፅ ቦታ ኣብዚ ሕጂ ኣንፈት ንፋስ፣ ርሕቀት ካብ ባሕሪ፣ ህላዊ ዕምባባታት ወዘተ፣ ህላዊ ፅሩይ ዝስሕሉን ማይን፣ ብካይላ ዝተሰርሐ ወይ ብቸሜንቶ ዝተሰርሐ ካብ ፕላስቲክ ወፃኢ መስተይ መንህብ ካብ ሰብን እንስሳታትን ውሑስ ምግባር ዝምሕፃር ማለት እዩ። ፌንሲን ምስ ኣካላት ሕርሻ ስሩዕ ርክብ ምግባር ማለት እዩ። ኣብዚ ሕጂ እንታይ እዩ ዞባ ሰሜናዊ ቀይሕ ባሕሪ ናይ መፍሪ ኣንበጣ ብብዝሒ ዝካየደሉ ዘመተ ናይ ኣንበጣ ዝካየደሉ እዩ። ስለዚ ኣብቲ ከባቢ መድኃኒት ኣብ ዝንፀገሉ ግዜ ምስኦም ርክብ ንድሕራሊካ ወይ ክትኣልዮም ኢኻ ወይ ከዓ መከላኸሊ ክትጥቀም ኢኻ ማለት እዩ፣ ወይ ክትዓፀዎም ኢኻ። ስለዚ ምስኦም ክትራኸብ ኣለካ ማለት እዩ። ኣብዛ ሕጂ እታ ውሑስ ዝሕሉን ናይ ኮንክሪት መስተይ እዚ ሕጂ ተጣብየ በዕለ እዩ ዝስራሕ ክወ። ኣብዛ ሕጂ ንሪኣ ዘለና ብኮንክሪት እዩ። ካብ ፕላስቲክ ወፃኢ እቲ ማይ ኣይባላሾን እዩ። ካልእ ኣብ ውሽጢ እንታይ ኣሎ ትሕት እዚ ርቦ ንሪኦ ዘለና ፔብልስ ወይ ከዓ ዝጅሕር ኣሎ።

እዚ ጣጢያ ማለት ንኣሽቲ እማን ኣሎ እምኒ ሩባ ሕጂ እቲ እምኒ ሩባ ነቲ ማይ የዝሕሎ ማለት እዩ። እቲ እምኒ የዝሕሎ እንደገና እቶም ንህብ ከዓ መቺእዎም ከይጣሓሉ ናብቲ ማይ ይስትዩ ማለት እዩ። እቲ ብላዕሊ ዘሎ ከዓ ካብ ካልኦት እንስሳታት ብለይቲ ድመፀ ከም ወኻሩ ኣጣል እውን ኣለዋ ካልእ ኣለዋ ነቲ ንህብ ከይሰትያሉ ማይ እዩ። ብናይ ዓኮብኮባይ ዝተሰርሐ ብርቦ ተኸዲኑሎ ማለት እዩ። ስለዚ እታ ማይ ዝሕልትያ ፅሪትያ ስለዚ ምቕያር ጥራይ ሓደሊ ማለት እዩ። እዚኣታ ባዕለይ ዘታታ ተኽዋዮ ማለት እዩ። ካልእ ምሕደራ ቆፎ እዩ ማለት እዩ። ኣብቲ ምሕደራ ናይ ኣፕያሪ ክንርኢ ፀኒሕና ምሕደራ ቆፎ ወይ ከዓ ሃይቭ ማነጅመንት እዩ ማለት እዩ። ኣብዚ ሕጂ ቅርሲ ቆፎ ቁመት እግሪ መዋፈሪ ኩሉ እዚ ንሃሩር ከም ዝሰማዕ ጌርካ ክሰርሕ ኣለ። ሓድሽ ቆፎ ይኮና ንብል ናይ ሚኒስትሪ ሕርሻ ስታንዳርድ ቆፎ እዩ፣ ግን ንዕኡ ነቲ ሃሩር ዝሰማማዕ ጌርካ ክትቅርቦ ኣለካ ማለት እዩ። ካልእ ስሩዕ ውሽጣዊ ተፍትሽ ወይ ከዓ ሬጉላር ቼክ ኣፕ ኣብ ግዜ ምቆት ቀፅሪ ቁፅሪ ፍሬም ካብ 10 ናብ 8 ክተውርዶ ኣለካ ማለት እዩ። እቲ ስፔስ ንድሕር ፈላለኻዮ እቶም ንህቢ ኣብቲ ግዜ ሃሩር ናይ ምንቅስቃስ ስናፃ ኮይኖም ይንቀሳቀሱ ምቆት ከዓ ኣይሳ የገብሮም ማለት እዩ። ኣብ ግዜ ምብርባር ንሕማቅ ወቅቲ ሃሩር እኩል መግቢ ክትገድፍ ኣለካ። ስለዚ ነቲ ወቅቲ ዘሳግሮ ምስ ገደፍካሉ ንኣብነት 10 ኪሎ ኣለዎ ኢልካ እንተሓሲብካ 50-50 ወይ ከዓ 50-50 15 ኪሎ ወይስካ 15 ኪሎ ፈሊጥካ ክትገድፈሉ ኣለካ ማለት እዩ ኣብ ሕማቅ ግዜ። እዚኣ ሕጂ እታ ጎፎ ቆፎ ብገፊሕ ክንርኢ ኣለና ንብል ኣለና። ካልእ ተግባራውነት እዚ ብግብሪ ናብ ሳይት ተፈተነ እዩ ጠራጥሪ የብሉን። እቲ ዘድሊ መሳርሒታት መጠነ ንኡስ መንህብ ንክጅምር ብውሕድ 10 ቆፎ የድልየካ። ካልእ ናይ ግራፍቲንግ ኪት ወይከዓ ናይ መባዝሒ ንግስቲ ተድልየካ። ካልእ እውን ኣሎ ፋይናንሳዊ ወፃኢታት ነዚ ብውሕዱ ከባቢ 86 ካብ 90,000 ንገሚተ ኣለኹ። ካልእ መደብ ዝወስዶ ግዜ ኣብ ኩሉ እንትታ ተቐሪቡ ስካብ ሓደ ዓመት ውፅኢት ክበካ ይጅምር ማለት እዩ። እቲ ፅልዋ ናቱ እቲ ቁጠባዊ ፅልኡ እቲ ገማግም ባሕሪ ዝነብር ህዝቢ ምስ ናይ ዓሳ ምክፋፍ ተወሳኺ እቶት ረክብ ኣሎ። መዓር ከምኩላ ከም ንፈልጦ እቶት ክረክብ እዩ ሸይጡ ክጥቀም እዩ ማለት እዩ። ኣብቲ ማሕበራዊ ፅልኡ ንህቢ መዓርን ኣብ ሕብረተሰብና ልሙድ ባህላዊ መግቢ ማለት እዩ። ንመግቢ ጥራሕ ዘይኮነ ንመድሃኒት እውን ይጥቀሙሉ እዮም ማለት እዩ። ኣከባቢያዊ ፅልኡ ንህቢ ከዓ ፖሊኔተር እዩ፣ ሜይን ፖሊኔተር ኣብ ዓለም ደረጃ ማለት እዩ። ስለዚ ኮስታል ኤርያ ከዓ ናይ ባሕርን ናይ ምድርን መላገቢ እዩ። ስለዚ ኣብ ንህቢ ኣብ ገምገም ባሕሪ ምግባር ማለት ነቲ ኣብ ማንጉሩብን ነቲ መሬትን ባሕርን ዘራግብ ዘሎ ኣግራብ ነዋስቦ ኣለና ማለት እዩ። ስለዚ ንህቢ ኣብ ገምገም ባሕሪ ምፍራይ ኣዝዩ ዓብዪ ኣከባቢያዊ ፅልዋ ኣለዎ ማለት እዩ። ኔክስት። ስለዚ ይቐኒየለይ።

0: ማሕሪ ኣብዚ ክግለፅ ዝፀንሐ ፕሮጀክት እንታይ ኣለካ ርእቶ?
1: ኣራይ ኣቶ ወልደ ርፋኤል መጀመርያ ሒዝካዮ ዝመፃእኻ ይቐኒልና። ምናልባት ከም ርእቶ ክቦ ዝደሊ እዚ ናይ ንህቢ እቲ መብዛሕትኡ ኣብዚ ናትካ ዘቕረብካዮ መግለፂ ናብ ጎስጓስ ድኸደ ኮይኑ እዚ ከዓ ንማዕረ ንብዙሓት ዋላ ኣብ ገማግም ኹን ወይ ኣብ ከበሳ ይኹን ኣብ ኩሉ ክትገብሮም ትኽእል ዓይነት ጎስጓስ እዮም። ስለዚ እታ ቐንዲ ፕሮጀክት ናትካ ምናልባት እታ ኣምፂኻያ ዝነበርካ ዝተፈላለየ ዓይነት ቆፎ ኣሎ ናይ ንህቢ ጋብላዊ ይብልዎ ዋላ ባህላዊ ኣሎ ኣብኡ ከዓ ናትካ ዝተፈለየ ነይሩ እንተ ኮይኑ ምናልባት ኣብኡ ብምንባር ብምቕማጦም ዝመፅእ ፈጠራውነት እንተደኣልዩ ተዝሓሸ ክኸውን ምስ ተረኣየኒ ኣብዘን ሕጂ ትገልፀልና ዘለካ እንተደኣ ኮይነን ግን እንታይ እያ እታ ፍሉይነት ናብኡ ከተምፃእ ትኽእል ዘላ ማለት ሲ ኣብ ገምገም ባሕሪ እንተደኣ ሰብ ዘይለሞ ዶ ነይሩ ኮይኑ እቲ ዝበለፀ ማለት እዩ ነቲ ሰብ ምንቃሕ እዩ ከም ዝግበር ከዓ ምፍላጥ እዩ ክግበር ከዓ ከም ዝኽእል ኢና ንርኢ ዘለና። ሕጂ ኣብቲ ናትና ፈጠራውነት ንብሎ እንተደኣ ኣሊና ግን ኣይ ዓብዪ እንተደኣ ፀኒሖም ኣብኡ ኣይ ፎሪ እንተደኣ ነይሮም ፀገም ፈጥር እንተነይሩ ግን ብከምዚ ምኽንያት ኢና ክነርኦም ዘለና እዚ ብምግባርና ኢና ወይ ድኾነ ኣብ ቴክኒክ ክኸውን ይኽእል ኣብ ዝኾነ ዓይነት ኣሰራርሓ ድዩ ክኸውን ይኽእል ወይ ኣመጋግባ ክኸውን ይኽእል ቀይርና እንተደኣ ፀቢቕናዮ ተፈጠራውነት ናትና ዝዓበየ ክኸውን ምኽኣለ ይብሎ። ስለዚ ኣብዚአ ናትኩርካ እንተደኣ ንመቀፃሊ ሓሊፍካ ኣብዚአ ናትኩርካ ስራሕ ይብል ኣነ
0: ሄራ
2: ይቕኒልና ፅቡቅ መግለፂ ፀኒሑ እቲ ኣፍልጦካ ዓሚቕ ምዃኑ ንሪኦ ፀኒሕና ንህብ ደሎ ብፍላይ ኣብ ኮስታል ኤርያ። ሕጂ ኣነ ደይ ነፀረትለይ ኣብ ኮስታል ኤርያ ኣብ በዕል ዓሰብ ድዩ ባፀ ድዩ ኩሉ ይግበር ኣሎ እዚ ናይ ንህቢ መስርሕ ማለት እዩ

0: ብፍሉይ ኣብቲ ናይ ቆፎ ዲኻ ኣተኪርካ ገለ ዲዛይን ፍሉይ ዝበለ ኣምፂኻ ማለት እዩ ወይስ ኣብቲ ፕሮዳክሽን ኢኻ ዕቢኻ ዘለኻ? እዚአን ቁሩብ ኣብ መፃኢ ክተመሓይሸ ዘለካ ፎከስ ኣበይ እዩ ትቐንዲ? ድሕሪ ጎስጋስ ኮይኑ ግን ወብልካ ይግበረሉ እዩ ከምዚ ክትብሎ ፀናሕካ ይኸይድ ኣሎ ማለት እዩ። ኣብ ግምግም ባሕሪ ከዓ እንታይ ስክፍት ኣለኒ እቶም ኣናህብ ንዕኦም ድምቸኦም ፍላወርስ እዚ ዕምባባታት እውን የድልዮም። ስለዚ ብከመይ መልክዕ ኢካ ሒዝካዮ ዘለካ እዚኻ ንቐፃሊ ኣብ ግምት ጌርካ ኣሎ ዲኻ እዚአን ኣገናዚብካ ኣብ ድመፅእ ክተብርሃልና ማለት እዩ። ቴንክ ዩ
1: ሃረይ ኣቶ ወልዱ ራፋኤል። ምስቲ ዝፀንሐ ኣገባባት ምፍራይ ናይ ንህቢ ኣብ ግምት ብምውድዳር ሃልኩን ውፅኢቱን ናይዚ ክትገልፆ ፀናሕካ ሓሳብ እንታይ ይመስል? ውፅኢቱ ብግብሪ ፈቲንካዮ ንድሕር ኮንካ ሓደ ሃልክኸ ዝያዳ ሃልኪ ዶ ይህልዎ ወይስ ዝጎደለ ሃልኪ እዩ ዘለዎ?
2: ራይ ሃልኪ እኳ ኩሉ ግዜ ሃልኪ ኣለዎ። ሕጂ ኩሉ ሰብ ንህቢ ዳርጋ ከይሰራሕካ ባዕሉ ሰሪሑ ዝበካ ፍጥረት ገይሪ ዝወስዶ ንህቢ ግን ኣዝዩ እዩ ኣህላኺ። ምክንያቱ ብፍላይ እዚ ገምገም ባሕሪ ዝግበር ክንክን ደሊ እቲ ከምዚ ንሪኦ ዘለና ኣብቲ ቆፎ ለውጢ ደሊ ማለት እዩ። ካልእ ምክትታል ማለት እዩ። ኣብቲ ገምገም ባሕሪ ብዙሓት በላዓት ኣለዉ ማለት ንህቢ ተፃባአት ንህብ ኣለዉ፣ ፕሬዲተርስ ኣለዉ፣ ሳሬት ኣለ፣ ካልእ ኣለዉ፣ ኣብ ገምገም ባሕሪ ዝነብሩ ዓሳኹ ኣለዉ። ስለዚ ኣህላኺ እዩ። እቲ ውፅኢት ግን ማለት ከም ካብቲ ልዕሊ ከበሳት ክርከብ ኣይኮነን ማለት ካብ 20 ኪሎ ኣብቲ ፅቡቅ ወቅቲ ድምፂ ኣለዉ ግዜ ኣሎ ተታሓተ ከዓ ጋብ 5 ኸይድ ማለት ጋብ 10 20 ኪሎ ግን ኸይድ እቲ ውፅኢት ግን ኣዝዩ ገዳሲ። ኣብ ዓይነት መዓድ ግን እቲ ኣነ ፍሉይ ዝተዓዘብኮ ቶም ኮስታል ኤርያ ኣግራብ እቲ ናቶም መዓድ ኣዝዩ ፍቱው ምዃኑ ናይ ማንግሩፍ ሕጂ ሰብ ዝያዳ ይሃርፎ ማለት እዩ። ኣዝማት ሓመሙ ድኦም ገለ ድኦም ሰባት እቲ መዓድ ከም ዝሃርፍዎ ብብዝሒ ተዓዝዩ ኣለኹ ማለት እዩ። ስለዚ እሱ እቲ ብልጫን ዳሽሙን ማለት እዩ።
1: ሕራይ ኣቶ ወልዱ ራፋኤል ይቐንጀልና ናብ ናይ ግብር ቦታ ክትምለስ ትኽእል ኢኻ።

0: ብምቕጻል ሚልኪያስ ሩፋኤል ሃይብሪድ ሶላር ወይ ኩኪንግ ኦቨን ብተርሚናል ኦር ኤሌክትሪካል ኩኪንግ ኦቨን ዝብል ሓሳብ ሒዝልና ክመጽ እዩ። ሚልኪያስ ናብ መድረኽ።
1: ሽመይ ዮናታን ተወልደ ይበሃል። ብኣውዲ ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነሪንግ ዝተመረቕኩ ማለት እዩ። ዝነጥፈል ዓውዲ ከዓ ኣብ ሳዋ ከመምህር ኮይነ የገልግል ኣለኹ ማለት እዩ።
2: ሙሉእ ስመይ ድማ ሚልኪያስ ሩፋኤል ይበሃል። ካብ ኮሌጅ ምህንድስናየ ሕጂ ተወዲየን ሰርቪስካ ውፅእ ኣለኹ ማለት እዩ።
3: ሽመይ ሮቤል ግደዋን ይበሃል። ኤሌክትሪካል ኤን ኤሌክትሮኒክስ ኢንጂነር ወዲና ሕጃ ምደባ ተመዲብና ኣለና ማለት እዩ።
1: ቀንዲ ነዛ ስራሕ መበገሲ ዝገበረና ቀንዲ ናይ ፀዓት ኮንሰርንስ ብዙሕ ነይሩ። ብዛዕባ ፀዓት ምልከታ ብዛዓዲ ብዙሕ ነገር ክፍታሕ ኣለዎ ኢልና ንሓስቦ ነይሩ በብወይኑ እዋን ማለት እዩ። እጂ ቀንዲ ኸ ኣብቲ ሓዳስ ፀዓት ክንግደስ ኣለና ኢልና ንሓስብ ነርና በብውልቅና ኣብቲ ሓዳስ ፀዓት ኣብ ፀሓያዊ ፀዓት ሕጂ ብዙሕ ኣይተጠቀምናሉን ኢልና ኢና ንሓስብ ነርና ብሙሉና ድሓር ተኣኪምና ከም ዘሰየም ሓሳብ ፀኒሕና ከመይ ጌርና እዚ ዝነበረ ናይ ፀሓይ መርበብሲ ከመይ ጌርና ናብ ብዝለዓለ ውፅኢታውነስ ከመይ ጌርና ንጥቀመሉ እስፔሻሊ ኣብ መግቢ ኣብ ኮክ ኣብ ምግባር ኣብ ምውዓይ ከመይ ጌርና ንጥቀመሉ ኢና ንሓስብ ነርና።
3: መጀመርታ ቐን ሓሳብና ነበረት ናይ ፀሓያዊ ፀዓት ብዝተካኣለና መጠንሲ ከመይ ጌርና ብዝለዓለ ክንጥቀመሉ ሓሳብ ነይሩ ማለት እዩ። ሕጂ ሲኤስፒ ዝበሃል ናይ ፓወር ፕላንት ሓሲብና ቁር ምስቲ ኤሌክትሪካል ነታት ንዓውድና ኣይከይድኒ ዝተባሃልና ግን እስኪ ብናትና ክንጥቀመሉ ንፈትን ኢልና ጀሚርና ማለት እዩ። ምስ ወዳእና ድማ ዝተኻኣለና መጠን ስነዚኣ እስከ ነስራሕ ኣለና ኣብ 50 ዓመት ከም ሪሰርች ኮይና እያ ተቕመጣ ኩላ ዳሕራይ እውን ትርሳያ እጂ ኣብዚ ግን ከመይ ጀና ንሕና ፅኤርና ብዝኾነ ዝመፀ ኦፖርቹኒቲ ተጠቂምና ንጥቀመላ ኢልና ሓሲብና።
2: ከመይ ኢልኩም ክቡራት ዕዱማትን ድያኑን እዛ ፕሮጀክት እዚኣ ሒዝያ መፅኦ ዘለኹ ብናይ ሓሙሽተ ሰባት ዝተዳለወት ኮይና ዘቕርበልኩም ሚልኪያስ ሩፋኤል ካብ ኮሌጅ ምህንድስናን ቴክኖሎጂን እየ። ኣርስቲ ናይዛ ፕሮጀክት እዚኣ ብፀሓይውን ኤሌክትሪካውን ፀዓት እትሰርሕ ፈርኖ ማለት እያ።

እዚ ንሪኦ ዚ ካርታ ኤርትራ ሓንቲ ካብ ብስትራቴጂያዊ ኣቀማምጣ ኣብ ኢኳቶር ዘለዎ ዓመታዊ ገምጋም ክሳብ 2500 ኪሎዋት ኣዋር ፐር ስኩዌር ሜተር ይበፅሕ። ናይዚ ልዑል ርእስና ውፅዓት ማለት እዩ። ነዚ ብልጫ እዚ እንተ ብግቡእ ተጠቂምናዮ ነቲ ናይ ቁጠባውን ማሕበራውን ሽግራት ዘሎ ዚ ሃገር እዚ ክፍታሕ ይከኣል ማለት እዩ። ቴክኒካዊ ስራራሓ ናይዛ ፕሮጀክት እዚኣ ክንብል ከለና ብናይ ፀሓያውን ኤሌትሪካውን ፀዓት ትሰርሕ ኮይና

0: ኣውፃዓር ድማ ኣብ ዝውሕደሉ ወይ ኣብ ዘይብሉ ግዜ ድማ እታ ፍርኖ ክሰርሕ ክትክእል ኣለዋ ማለት እቲ ምርሳን ሲ ክተርፍ የብሉን። ስለዚ ብደገፍ ናይ ኤሌክትሪካዊ ፀዓት ተጠቂምና ነቲ ናይ ፍርኖ ክሳብ 200 ዲግሪ ሴንቲግሬድ ዝበፅሕ ነርስኖ ማለት እዩ። ነዚ ክልተ ፀዓት ንኤሌክትሪካዊ ፀዓትን ነቲ ረስናዊ ፀዓትን ኣዋሂዱ ከዓ ኣዋሂዱ ዘስራሓልና ከዓ ምዕቡል ኤሌክትሮኒካዊ መቆፃፀሪ ብኤስኤምሲ ዝበሃል ዝፍለጥ ተጠቂምና ኣለና ማለት እዩ። እዚኣ ሓፈሻዊ ንድፊ ናይዛ ፕሮጀክት እያ። ክንሪኣ ፎርኖላትን ኣብቲ ምዕቀብ ረስኒ ኣለና፣ ፓራቦሎ መስትያት ኣለና፣ ፖምፓን ምስ ሞተርን ከዓ ኣለና፣ ሽዱሽተ ቫልቮላታት ድማ ኣብዚ ኣለና። ሰለስተ ኣገባብ ኣሰራርሓ ኣለዋ ናይዛ ረስናዊ ፀዓት። እቲ ቀዳማይ ኣገባብ ኣሰራርሓ ካብዛ ፓራቦሎ መስትያት እቲ ፈሳሲ ምስ ወዓየ ብቐጥታ ነታ ፎርኖ ኸድና ክነውዕዮ ከለና ማለት እዩ። እቲ ካልኣይ ኣገባብ ኣሰራርሓ ድማ ፎርኖና ኣብዘይ ንውላዓሉ ግዜ እንታይ ዳ እቲ ዝወዓየ ፈሳሲ እንታይ ክንዕቅቦ ኣለና ፀኒሕና ክንጥቀመሉ መታ። ስለዚ ብቐጥታ ካብቲ ፓራቦሎ መስትያት ናብ ምዕቀብ ኸይድና ንዕኡ ነርስኖ ማለት እዩ፣ ኣብኡ ኸድና ንዕቅቦ ማለት እዩ። እቲ ሳልሳይ ድማ ኣብ ግዜ ምሸት እሞ ከዓ ፎርኖና ክንጥቀመሉ ኣብ ንደልየሉ ግዜ ድማ ካብቲ ዓቂምናየ ፀናሕና መኽዘን ወይ ከዓ ካብቲ ምዕቀብ ረስኒ ካብኡ ውፅኢና ድማ ነቲ ፎርኖና ንርስኖ ማለት እዩ። ነዚ ሰለስትዩ ኣገባብ ፍፁም ኮይኑ ንክሰርሕ ድማ በቲ ንሕና ንወስዶ ኣገባብ ናይተን ቨርቮላታት ምዕፃውን ምኽፋትን ድማ ፍፁም ኮይኑ ዝስራሕ ይካየድ ማለት እዩ። ዘድልዩና ጥረ ነገራት ፓራቦሎ መስትያት መቆፃፀሪ ኣንፈፀሓይ ንዝለዓለ ስልጠት ንክህልዎ ማለት እዩ። ዘይምርት ኣቻየደና ሞተርን ፖምፓን መግለሊ ረስኒ ሚነራል ሉ ኢንሱሌሽን ፎርኖ ኣርቲፊሻላዊ ዘይቲ ተርሚኖን 66 ብመሰረት ተዋሂብና ዝነበረ ርእቶ ድማ እዛ ተርሚኖን 66 በዚ በዓድና ሙሉእ ሙሉእ ክርከብ ዝከኣል ድማ ማይ ኣብ ልዑል ፀቕጢ ከባቢ 200 ዲግሪ ሴንቲግሬድ ዝበፅሕ ጌርና ድማ ጎኑ ጎኑ ምዝ ንሰራሕ ኣለና ማለት እዩ። ቫልቮላታት እውን ኣሎ። ዝጠልቦ ፋይናንስ እዛ ፕሮጀክት እዚኣ ጀሚራ ክሳብ ትውድእ ከባቢ 220,000 ናቕፋ ትጠልብ። ናይዛ ዝዋጋ እዚ ዝወፀ ድማ ካብቲ ናይ ፎርኖ ዋጋ ኣውፂኢኻ ካልኦት ንብረታት ከም በዓል ፓራቦሎ መስትያት ዋጋ ናይቲ ሞተሮን ፖምፓን ድማ ኣብ 2 ዓመትን 6 ወርሕን ኣብ ስራሕ እንድሕር ውዒላ እዛ ፕሮጀክት እዚኣ እቲ ዋጋ እትመልስ ማለት እዩ። ፅልዋ ናይዛ ፕሮጀክት እዚኣ ብመንፅር ሰለስተ ነገራት ክንርኢ ኢና፦ ቁጠባዊ፣ ማሕበራዊ፣ ኣከባብያዊ። ቁጠባዊ ክንብል ከለና እዚ ተተካ ፀዓት ዝበሃል ናይ ረስናዊ ፀዓት ብምጥቃምና ሃልኪ ኣብ ኤሌክትሪካዊ ፀዓት ነጉድል ኣለና፣ ብመንፅሩ ድማ እንታይ ንገብር ኣለና ገንዘብ ንዕቅብ ኣለና። ማሕበራዊ ድማ ናይ ስራሕ ዕድል ትፈጥር፣ ንዝያዳ ምሕያሻትን ፈጠራውነት ድማ ኣፍ ደገ ንኩለና ተኸፍተልና ማለት እዩ ንዝቕፅል ምዕባለታት። ኣከባብያዊ መዳይ ድማ ንኤሌክትሪካዊ ፀዓት ክነመንጩ ብዙሕ ነዳዲ ነጥፍእ ማለት እዩ። ነዳዲ ብምጥፋእና ድማ ነቃፅል ጋዛት ድማ ናብ ኣየር ንሰድድ ማለት እዩ። እዚ ብመጠኑ ብምጉዳል ኣብዛ ፕሮጀክት ድማ ኣብ ምንካይ ከባብያዊ ብካላ ድማ ዓበተራ ትፃወት ማለት እዩ። የቕኒለይ
1: ጊደውን ብኣኻዱ ክጅምር
2: ሃይብሪድ ሶላር ኣብ ፎርኖ ባኒ ምስምካት እዩ ይንክ ቅድሚ ጀሪቶ ሂበይኩም ነረ እንደ መብዛቱ ግዜ ኣብቲ ኮሌጃት ዘሎ ፀገማት ነጊርኩም ነረ ፕላስ ኣብ ሳዋ ንባሃሉ እንታይ ዝብል ዘለኹ እቲ በርነር ዝበሃል ኣሎ። በርነር ማለት እቲ ነዳዲ ተጠቂምካ ነቲ ማይ ኣፍሌኻ በቲ ዝመፅእ ሃፋ ጌርካ ነቲ መግቢ ምብሳል እዩ። ስለዚ እዚ እቲ ዝኣብየ ብድሆታት ብሃገርና ዘሎስ እዩ። እሱ ኮምፕሊትሊ ብዚ ትተካይ ፀዓት ጌርና ክንቅይሮ ዝብል እዩ ኣነ ሓሳበይ ነይሩ ከም መጀመርታ ማለት እዩ። ኣብ ፎርኖ እንተኬርና ግን ፀገማት ኣሉ። መብዛት ግዜ ሃፋ እዩ ዝኣቱ። ሃፋ ነቲ ባኒ ካበስን ኮይኑ ዝወስዶ ግዜ ከቢድ እዩ። ቀሊል ነገር ኣይኮነ። ንምንታይ ሞይስቸር ስለ ዘሎ እቲ ሞይስቸር ንክጠፍእ ግዜ ክወስደልኩም እዩ። ንመጊ ንምብሳል ንር ኮይኑ ግን ሂት ኤክስቸንጅ እዩ ምቅያር እዩ። ናይ ካብ ዝሁል ናብ ወይ ዝሃለፍ ስለ ዝኮነ ዝቀለለ እዩ። መብዛት ግዜ ናይ ብዓይኒ ብፕራክቲካል ክንረአ ከለና ወላ ኣብቲ ኮሌጃት ኬድና እንተሪናዮ ሲምፕል ይኮነኩም ማለት እዩ። ብዝቀለለ መንገዲ ኖ እዩ ነቲ በርነር ኣውፂኹም በዚ ፓራቦሊክ መንገዲ ክስራ ኣሎ ኢለይ ዝኣምን ማለት እዩ። ኣብ ናይ እንዳ ፉርኖ እንደኬድና ግን መብዛቱ ግዜ ስፔስ ቦታ ትስንሉ ኢኹም እዚ ዝኣክል ፓራቦሊክ ሶላር

0: ሌክተር ምን እንብሎ አብዩ። ስለዚህ መሬት ያተና ያ እጅ ኑ ኮንሲደር ንርጌርኩሞ እዚያ ሓሲብኩሞ ዘለኹም ሓሳብ ናብ ኮሌጃት እንተትገብሮ ኣብቲ ናይ መግቢ ምብሳል እንተትገብሮ ዝሓሸዮ እንደገና ዝበለፅ እዮ። ንምንታይ መብዛቱ ግዜ ሕጂ ዘለዋን ሰባት ወይ ከዓ ሃገራት ናብ ሙሉእ ኣቃልቦም ኣብቲ ተካይፃ ስለዝኮነ ነዳዲ ንምቁጣብ እዩ ዝኣበየ ነገር ክንደይ ይጠፋሉ ኣብ ኮሌጃት ንርኢና ማለ ዘይብሉ ነዳዲ ዝጠፍ ዘሎ ብዚ ተተካይ ፀዓት ጌርና ንርሰሪና የገን ነቲ ኮሌጃት ዘለዋ ብሳዋ ዘሎ በርነራት ንርቀይርና የገን እቲ ዝሃልግ ዝነበረ ነዳዲ ንካልእ ዕላማታት ይጥቀም ማለት እዩ። ስለዚ ብዓይኒ ኮስት ብዓይኒ እቲ ኢንቫይሮመንታል ንብሎ ኢሹ ያቃልለልና ስለዝኮነ እቲ ሓሳብኩም ናብ ከምኡ ቀየርኩም ተሰሩ ፅቡእ እዩ። ካልእ እቲ ትጠቀምኩምሉ ኬሚካል ማይ ዝበለፀ እዩ። ንምንታይ ካብዚ ንረኽቦ ፓራቦሊክ እቲ ንረኽቦ ሙቀት ረስኒ ልልክልተ ሚቲ ዲግሪ ሴንቲግሬድ እዩ። ስለዚ ብኡ ጥራይ ብቲ ማይ ጥራይ ጌርና ማይ ኣቨይለብል ስለዝኮነ ማለት እዩ ብኡ ጌርና ዝደለናይ ነገር ክና በስል ጥራይ ደኮናስ ወላ እቲ ናይ ተምሃሮ መመገቢ ዩቲሊቲ ንባሉ መህፀብ እዩ ኣክንዲ ሳምና ኦሞ ሊሊ ተጠቂምና ባክቴሪያ ኮይን ቀጥልን ኢና ሃፋ እንተሎ ግን ዝኮነ ልዕሊ 80 ዲግሪ ስለዝኮነ ዝኮነ እዚ ተመላለፊ ሕማማት ይኹን እዚ ባክቴሪያ ዝኮነ ቀልጢፉ ዝጠፍ። ስለዚ ክልተ ጥቕምታት ዝናይና ንድይብ ዘለና ማለት እዩ። ስለዚ ናብ ኔክስት ናብ ዝቅፅል መድረ ካሊፍኩም እዚያ ኦቨን ትብል ኣውፅኢኹሞ ኣብታ ናይ ፓን ወይ ከዓ ናይቲ መግሚ መብሰሊ ናይ ኮሌጃ እንተ ትብሉ ዝሃሸን ንክትቅበሎ ከማን ድቀለለ ኮይኑ ስማኒ ስለዝኮነ ኣብዋተኪርኩም ስሩ እዚኣ ናይ ሪቶ ካልይ ሪቶ እዚ ደግመልኩም ዘለኹም ማለት እዩ። ግን እቲ ኣሰራራ ኣካይዳ ፅቡ
1: ከም ተወሳኺ ኣብ ንድፊ ጥራሓ ዘላምሽ ክሳብ ሕጂስ ሞዴል ኣይተሰርሐትን ዘላ ብሞዴል ተሰሪሓ ምስ ተወድአት እቲ ዝመፅእ ርእቶታት ኣብ ግምት ኣትኹም ኣብ ዝበለፀ ዓወት ክትበፅሑ ተስፋ ይገብር። የቀኒልና ናብ ሰፈርኩም ክትምለሱ ትኽእሉ ኢኹም።

ከመይ ፀኒሕኩም ኩራ ተኸታተልቲ መደብ ሚሳል ናይ ቀዳማይ ዙር ውድድር ፈጠራዊ ሓሳብ ኢና ንከታተል ፀኒሕና። ቀዳማይ ዙር ውድድር ፈጠራዊ ሓሳብ ገና ቀፃሊ እዩ ዘሎ፣ ንሎሚ ግን ዝተዋሃበና ግዜ ስለ ዝኣኸለ ኣብ ዝመፅእ መቐፀልቲ ሒዝናልኩም ደጊምና ክሳብ ንረኸብ ብሮክና።

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅ
1: ኣለም ኮማንድስ ሳልሕ
2: ኣስከ ሰዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ኣሚራ
3: እዚ ትርኢ ዘይትገድፊ
4: ብኢደዋኒኑ ኩናት ከ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲበ ይፈልጥ ሽግር መከራ በልሕረ ዝስሕለሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸጣ
0: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

ሰላምታ ናብፃሕኩም ኣብ ውሽጢ ሃገርን ወፃእን ብምዃን ንመደባትና ኣብ ምክትታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደማ ገር ንምቕራብ እኖ ኣብ ሰዓትና ተዳሊና ንርከብ ንሎም እውን ዝኸበርኩም ተኸታተልትና ክሳብ ፍፃይ መደብና ምሳና ክትሕብሩ እናዓደምና ኣብ ቅድምን ድሕርን ትሕሶ መደባትና ድማ ኣብ ጎደና ሰላም ኣብ ከባቢ ፋርማሲ ሓማሲን ዝርከባ ትካላት ንሓፈሻዊ ኣበርክቶ ደቂ ኣንስትዮ ኣብ ሙያ ስፌት ዝደስስ ምሳኹም ክንላልየን ክንፍትን ኢና ንሓፈሻዊ ስራሕን ማለት እዩ። ክሳብ ፍፃይ መደብና ምሳና ክትሓብሮ ዕድሜና እዩ። ኣብዚ ንክልተ ሰዓት ዝቕፅል ትሕሶ መደባትና ምስ ሰኣላይ ኣስመሮም ኢሳ ብምዃን ምሳኹም ሓቢርና ክንፅንሕ ኢና። ሰናይ ምክትታል።

فزاك فزاك انت تقول لي رأسي تقدر دي.

0: ራስ ኣባያ ካ ንደውረ እትቀይቦ ትርአ ኢለካ
1: ኣላ ይኮን ተትቃለብ ኣኩ የገት ራእሰይቲ ተሃገየ ዓይብኪ
2: ولا ناي دقت نقول ده حلو ده وانا من ربنا بقولك بس

تاخد حقك، عربيتك، ادرسك،

0: ሚቱ ሰሚራ ሕጊ ኣቦካ ኣብ ከየር ትፋቐት ክመስለኒካ ትኸጅል ደይካ
1: ምዶል እንተ ብእሻው ሓሙየ እንታ ከኸጅል ምንካ
0: ኣላ ሰሚራ ሓንበስቶም ዝኸጅሎም እኖ ሎሚ
1: ንማእመርኮ
0: ማእመርኮ ተልኪኒ ሕጊ ኣቦካ ኣብ ከየር ማእትፋቐት ንምስለኪ
1: ማእትፋቐደተካ
0: ኣነ ርኢ መስደረት ሕልዊት ወሻሽ ገዚፍ ወቀሚሽ ወሞረቻ ዓገና ወትከት ወሰይፍ ዲብ ኢደየ እንደው ደይኮርአጊ

0: ዝኸበርኩም ተኸታተልቲ መደብ ማእገር ምስታ ፈላሚት ትሕዝቶ መደብና ዝኾነት ተኸታታሊት ፊልም ትግረ ሕደጋት ኢና ክንዕዘብ ፅኒሕና። ካብ ዝቐፂልና ኣብ ጎደና ሰላም ብምምፃእ ኣብ ሙያ ስፌት ዝነጥፋ ደቂ ኣንስትዮ ምስ ሓንቲ ኢና ዕላል ከነካይድ፣ ምስኣ ነካይድ ዕላል ድማ ክሳብ ፍፃይ መደብና ክትከታተሉ ብክብሪ ኢና ንዕድመኩም። ምስ ትሕዝቶ መደብ ማእገር ኢኹም ኣብ ምክታል ዘለኹም ከመይ ኣለኺ? ስራሕ ከመይ ኣሎ? ኣብ መንጎ ስራሕ ዶ መፂናኩም? ራይ ሞ እስከ መጀመርያ ሽመን ክንብል ራይ ሲሃም ሙያ ስፌት ሳርቶ ማዓሲኽ ለሚድክዮ
1: ሙያ ስፌት ሳርቶ ሕጁ ከባቢ ክልተ ዓመት ገይረ ኣለኹ ካብ ዝሰርሐሉ። ግን ካብ ብንእሽተይ ግን ድሌት ነርኒ
0: ከመይቲ ድልስ ክንታይ ክሰርሕ ነርኪ
1: ድሌት ብሓፈሻ ሳብዚ ደረጃ እዚ ክበፅሕ ሄለስ የብል ነረ ይሓል ነረ ኣይበፃሕኩን እንደ ገና እንደ ዘለኹ ግን ብሓፈሻ ከሰፊአ ሓደ ነገር ክበፅሐ ከም ጓል መጠን ማለት እዩ። ስፔሻል ከዓ ስለዘየለ ብስራሕ ናይ ሰርቶ ብዙሕ ኣይኮን ሕጂ ሕጂ ግን ንብል ኣለና ንዕብል ኣለና።
0: ኣረይ ብዛዕባ ኣብ ስፌት ክትማሃር ፀኒሕካ ናብ ግብሪ ምስ መፅኻ ምስ ዓማዊ ኢልካ ትረኻ ከመይ ኢለክምክ ስራሕ ከቢድ ክትፍቲ መጀመርታ
1: ኣብቲ መጀመርታ እወ ግድን ግድን እዩ ዝከብደካ። ዳሕራይ ግን ምስኪዘ እናተለማምድካየ ስለ ትኸይድ ወላ ሓንቲ ኣይከብድን እዩ።
0: ሕጂ ዝበዝሑ ደቂ ተባዕት እዮም ዋላ ብዝምሳኽ ዘለዎ መሳርሕቲ ክስ ደቂ ተባዕት እዮም። ንስኻ ሓንቲ ጓንስተይቲ ኢኸ ምስ ካልእቲ ክዘለኹ ዙ ንስኻ ኣብዚ ምህላው ክንታይ ይስምዓኪ?
1: ብጣዕሚ ሓደ ንስምዓኒ ስፔሻሊ ከዓኒ መሳርሕተይ ኩላቶም ኣወዳት እዮም ወላ ጓል ዳኣ እንበር ይኹን ካብኦም ኣትሒቶም ኣይርኢኒ እዮም ልዕሊኦም ከማን ክገብሩ እዩ ዘሎ ማስ ብዙሕ ሓገዛ ሓበርኩተስ ይገብሩሉ እዮም።
0: እንታይ ሓገዛ ትገብሩሉ?
1: ብዙሕ ነገራት ሓገዛ ረባ ኣብዚኣ ከም ስድራ ቤት ኢና ንኸይድ ከም ኣነ ዝጎድለኒ ነገራት ግድን ናትናሓተትኩ ናበልኩ ወላ ንሶምን ግዜኦም ከይበቀቁ ገለ እዮም ዝሕግዙኒ።
0: ሕጂ ስፌት ሰርቶ ክብድ ብል
1: ኖኖ ከቢድ ኣይኮነን። ዝኾነ ነገር ከቢድካ ተዘይርክ ከቢድ ኣይኮነን ከቢድ ኣይኮነን። ወን ሓንቲ ኖርማል ጌርካ ርኢካ ስ ክሰርሐ ኢልካ ንድሕር ተቢልካ ጥዑም ሞያ እዩ። በዛ ንሰ ፍቁረ ፎቶ እዚኦም ፍቁረ
0: ሕጂ ምስ ናይ ዲዛይነር ትምህርቲ ከወሲድክ ነርኪ ማዕሪ ክንደይ ከስኺ ኣብ ናይ ስፌት ክኢላ ኹን ክትቀርቢ ከለ እንታይ ይሕግዘካ? እንታይ ሙሉእነት ፈጥረልካ ከም ዲዛይነር?
1: ከም ዲዛይነር ቀዳምነት ንስኻ ዲዛይን ኣውፅኢካ ባዕልካ ሰፊዮ ሙሉእ ሓበን ኣለካ ተረዲኻኒ። ምክንያቱ ኩሉ ነገርስ ባዕልካ ትገብሮ ኣለካ ዝበዓብዩ ሓበን እዩ። ዲዛይን ባዕልካ ኣውፅኢካ ባዕልካ ቀዲድካ ባዕልካ ሰፊ ገለገለን ከለካ ዝዓበየ ሓበን እዩ ተረዲኻኒ። ካልእ ወላ እውን ኣብቲ ሞያ ስለ ዘለካ ፅቡቕ ነገር ኢና ከቢድ ነገርስ ኣይኮነን ኣሎ ዝጎድለካ ነገራት ኣሎ እናተሓታትካ ገለገለ ትሕጋዝ ዘለዎ ዓይነት ሞያ እዩ። ካልኣይ ትምህርቲ እናወሰኽካ ኢኻ ከዓ ትኸይድ ምክንያቱ ሓድሽ ዲዛይን ሓድሽ ዲዛይን ስለ ዝመፀካ ትምህርቲ እናወሰኽካ ንዓበኻ ኢኻ ትኸይድ።
0: ሕጂ ምስ ዓማዊልካ ኣብዚ መዓል ክንትእግድዮም ዓማዊል ክመፁ ከለዎ ሲ ኣቀባብላ ክንከመይ ድመስል ብልክዕ ኣብ ሰዓቱ ኣብ እዋን ወዲ ክትርዮ ከለኺ ከመይ ፈጥረልክ ዝሞያ?
1: ብጣዕሚ ሓበ ልዕሊ ማንን ምስለ ስራሕ ዘይኮነ ካስተመር ከ ዓጊቡ ክኸይዱ እንከሎ ማስ
0: ነፍሰን
1: ዓማዊል ዓጊቦም ክኸይዱ እንከሎ ገለገለ ብጣዕሚ እዩ ደስ ዝብለካ። ምክንያቱ ሰፊኻስ ዓጊቡ ተሓጉሱ ክኸይዱ እንከሎ ትናትካ ዓሚል መራ ሓበ ንስማዕካ።
0: ሕጂ ኣብዚ ናይ ሽፎን ጥራይ ገለዲ ክትሰፊ ዋስ ብሓፈሻ ኣብ ዝመፀኪ ዓማዊል ኣብ ዘምፅኦ ክዳውንቲ ኢኺ ክተገልግል ትኽእል
1: ኩሉ ኩሉ ኣገልግለ ሽፎን ጥራሕ ዘይኮነት ድረ ንሰፊ ኢና ኩሉ ነገርስ ንሰፊ ኢና።
0: ሕጂ ከምዚ ከማኸን መንእስያት ደቂ ኣንስትዮ ንሞያ ስፌት ክኣትዎ ባህጊ ዘለዎን ሞ ግን ነዚ ደይ ተበገሳሉ ምስኻትክን ኣብነት ይኹን እንታይ ትብልየን ነዚ ጋጣሚ እንታይ ክተባብዓ ኣለዎን ትብልየን ነብስኪ ከም ኣብነት ወሲድኪ?
1: ቀዳማይ ድሌት እዩ ጃስ ንሰኒ ድለያ ጥራሕ ደልየን ኣብ ዝለዕለ ደረጃ ከም ዝበፅሓ ከዓ ይኣምን። ምክንያቱ ኣነ ከም ሲሃ ማለት እዩ ኣብዚ ደረጃ ዝብፅሕኒ ዘሎስ ድሌት እዩ ድሌተይ ስዒር እየ ከዓ ኣብዚ ደረጃ ክኸውን ይኽእል እዩ ክገብሮ ይኽእል ኢለ ስለዝተበገስኩ እየ ኣብዚ ደረጃ ዝበፅሕ ዘይከውን ነገር የለን ማለሰይ ጓልንሰይቲ ኢና ሞ ናይ ደቂ ተባዕትዮ ስራሕ እዩ ጥራሕ ኢልካስ ክድሕርስ የብልካን ይገብሮ እየን ክገብሮ ከዓ ይኽእላ እዩ ያሰ
0: ድሌተይንመወዳእታተመስኩ
1: መምህረይ ወዲ ዓብደላ ካልኣይ ብዙሓት ኣለዎ ዞም ምስኩኑ ተኣኽለኒ ዶኸ ብሓፈሻ ካልኣይ ልዕሊማ ንምቃ ወላዲተይ ማለት እዩ ወላዲተይ በዚ ኣጋጣሚ እዚ ዘይ ባሕመዲን ወይ እውን ሳብርሳዕ ልዕሊማን ታንኪ ዩ።
0: እዛ ጀሚርከ ዘለኹ እንታይ እያ እንታይ ክስራሕ
1: እዚ ሕጂ ሽፎን
0: ሽፎን
1: እዋ
0: ፅቡቅ ምኸይኒ ሕዘክ ሞ ምስተወደእት ከዓ ክንሪኢ ክንመፅ ኢና
1: ቃብሽ ፀገም የለን ራይ ይቀኒ ኢና ርክ መዓልቲ

0: ካብ ፎርቶ ሳዋ ኣስታት 30 ኪሎ ሜትር ንሸነኽ ሰሜናዊ ምዕራብ ርሒቓ ኣብ ኣደርሰ ተደኪና ትርከብ ቤት ትምህርቲ እያ። ኣብ ማእከል እቲ ብምጓሰን ንግድን ዝናብር ህዝቢ ተደኪና ንተምሃሮ ፍልጠታ ምቕሳም ዓባ ኣስተዋፅኦ ትገብር ዘላ ቤት ትምህርቲ ድማ እያ። መስ ጂኦግራፋዊ ኣቀማምጣ እቲ ከባቢ ኣብ ግምት ኣቲኻ ድማ ኣገዳስነታ ኣዝዩ ልዑል እዩ። ኣሕዳሪት ቤት ትምህርቲ መባእታ ማእከላይን ካልኣይን ደረጃ ላኣትሮፋ
1: ራይ እዚ ህንፃ እዚ ክስራሕ ከሎ ሓይልታት ምክልኻል ኤርትራ ናይ ፅሕፈት ንኦም እዮም ትሪሖሞ ሽዑ ክስራሕ ከሎ ገለገለ ሰባት ናይ ኖም ብዕላል ካብ ፀናሐና እንታይ ይብሉ እዚ ኣብ ዝበረኻ እዚ እንታይ ኣድለየ እንታይ ክኸውን እዩ ኣብ ዝበረኻ ዝበሃል ደረባታት መፅኡ ሽዑ እቲ ኣብ ዝነበረ ኣዛዚ ማለት እዩ ልክዕ ብልክ ቆላሸ ንና ኣይ ናሃሉ እንታይ ኢልዎም እዚ ህንፃ እዚ ሎሚ ንሕና ኣለናዮ ንሕና ኣባላት ኢና ሰራዊት ኢና ክንንቀሳቀስ ንኽእል ክነብር እውን ብሂወት ኣይንኽእል ኢና እዚ ህንፃ እዚ ነዚ ሕብረተሰብ እዚ ነዚ ከባቢ እዚ ወይ ሕክምና ክኸውን ይኽእል እዩ ወይ ቤት ትምህርቲ ክኸውን ይኽእል ኢሉ ተዛሪቡ ነይሩ ልክዕ እታ ዘረበኡ ከዓ ሕጂ ፀኒሓትና ኣብዚ ንሕና ደካ ከዓ ቤት ትምህርቲ ተቐይሩ ከምቲ ንሱ ዝበሎ ማለት እዩ እዚ ቤት ትምህርቲ ብ2014 ብ6 ተማሃራይ በዞም ኣብ ዘለዉ ሓይልታት ምክልኻል ኤርትራ ተመስሪቱ ኣብ መጓሰ ነበሩ ቆልት ኣብ ትሕቲኦም ዝጓሲ ነበሩ እንታይ ንግበሮም ተባሂሉ ተዛሪቦም ትምህርቲ ንጀምረሎም ኢሎም ክጅምሩ ከለዉ ከዓ በቶም ኣባላቶም በቶም ኣብ ትሕቲኦም ዝመሓደሩ ዘለዉ ኣባላት ናባሃሩ ካብ 2014 ክሳብ 2016 ንሶም ቀፂሎሞ ማለት እዩ ድሕሪኡ ሚኒስትሪ ትምህርቲ ብወግዒ ተረኪብዋ ካብ 2016 ጉቡእ ዳይሬክተር መምሃራን ተመዲቦም ደቂ 2016 ወ 11 ጀሚራ ዛ ቤት ትምህርቲ ማለት ወግዓዊ ሶም ጀምሮም ሞእታ እንደም ጀሚሮም ንሕና ውን ክንረከባ ከለና ሓምሻይ ክፍልና ተረኪብና ድሕሪኡ እዞም ተምሃሮ እዚኦም ኣብ ካልእ ቦታ ወይ ድማ ኣብ ካልእ ቤት ትምህርቲ ከይዶም ናይ መቕፃል ተክልኦም ፀቢብ እዩ ስለምንታይ ኣብኡ ምስከዱ ክምሃር ኣይክእሉ እዮም ምስ ዘሎ ድልታትን ምስ ዘለዮ ንቕሓትን ስለዚ ኣብዚ ቤት ትምህርቲ ሕራይ እስከ ማእከላይ ደረጃ ይከፈት ተባሂሉ ልክዕ ድሕሪኡ ከዓ እቶም ሓምሻ ነበሩ ሻትሻዮም ዝሓለፉ ብጂነር ወይ ድማ ማእከላይ ደረጃ ተጀሚሩ ልክዕ ማእከላይ ደረጃ እንዳቀፀሎት ከላ እውን ናበይ መፅኡ ናብ ሃይ ስኩል ወይ ድማ ናብ ካልኣይ ደረጃ መፅኡ ልክዕ ንሳ ውንቲ ሓሳብታ ናይ ቀደም ነበረት ከዓ እንደጋናኸ እሞ ዞም ሰባ እዚኦም ኣብ ካልእ ቤት ትምህርቲ ከምኡ ልክዕ ከይዶም ውፅኢታውያን ክኾኑ ስለዘይክእሉ ኣብዚኣ ዘይንኸፍተሎም ተባሂሉ ሽዑ ክጅመር ከሎ 9 ተምሃራ እዮም ነሮም ቀዳሞት ጀመሩ ንካልኣይ ደረጃ 9 ተምሃራ እዮም ነሮም በቶም 9 ተምሃራይ ጀሚራ ሕጂ ኣብዚ ደረጃ ዝበፂካላ ማለት እዩ ልክዕ ኣብታ ቤት ትምህርትና ጀመርናዮ 83 ነይሮም ድሕሪኡ ነበረት ዓመት ክንደይ ፈይሉ ናብ 105 እንደገና ድሕሪኣ ነበረት ዓመት 2018-19 ከዓ 123 ኮይኑ በብደረጅ ጥራሕ ክረረካየት ዕብት 2020 ድማ ናብ 167 ኮይዱ ማለት እዩ 2021 ድማ እዚ ናይ ኮሮና ዓመት ዝነበረት ብዙሃይ ትገለፅን እያ 21-22 ድማ ናብ 179 ቁፅሪ ደይብና ማለት እዩ 2023 ናብ 181 እዳበለ እንዳዕበይ ዝኸይደሎ መቸም ድሕሪኡ 199 ድሕሪኡ 208 ልክ ኣብዚ ዓመት እዚኣ 211 ኣሎ ማለት እዩ ብደረጃ ዘቋረፁ ክንሪኦ ከለና ሕጂ ነፍሲ ወከፍ ዓመት ክትሪኦ ከለካ ትምቆራፅ እንዳገደሉ ዝኸይደሎ ናብና ብዛ ቀዳሚት ዓመት 6 ነይሮም ድሕሪኡ 8 ድሕሪኡ እዳበና 243 ክትሪኦ ከለካ ደረጋ እቲ ፈለማ ጀመርናየን እቲ ሕጂ ዘለናየን

0: ከምቲ ዝገልገሉ ተምሃሮ ካብ ኣዝዩ ርሑቕ ከባቢታት ዝመፅኹም ምዃኖም ድማ ከምቲ ስም ናይዛ ቤት ትምህርቲ ብቋንቋ ብዳዊት ዝገልጾ ዓብ ፅላል ወይ ድማ ውሑስ ፅላል ማለት ዝኾነ ከዓ ነቲ ከባቢ ዓባይ ፅላል ኮይና ጩራ ብርሃን ትምህርቲ ኣብ ምኩላዕ ዓብ ኣበርክቶ ትገብር ኣላ።
1: ራይ እዚ ቤት ትምህርቲ ሕጂ ዳርጋ እቲ ኩሉ ኣብተን ኣብያ ትምህርቲ ክህሉ ዝግባእ ኩሉ ከዋላ እንተዘይበና ብከፊል እቲ ኣለና ሕጂ ንኣብነት ላብሬሪ ኣለና ስታፍ ናይ መምሃራን ኣሎ ናይ ኣይሲቲ ኣለና ክላስዋት እውን ብመጠኑ ፀቢብ ኮይኑ እምበር ዳርጋ እኩል ክላሳት ኣለና ክትስራሕ ከሉ ግን ቤት ትምህርቲ ኮይኑ ስለዘይተረሀ ፅበት ኣለዎ ማለት እዩ መከዘን ኣለዎ ካፌተርያ ኣለና ብዙሕ ምስተን ኣብያ ትምህርቲ ካልእ ከዋላ ክንዲአን ክንዋዘር ደይንክእል ተኮይና ምዝ ከባቢና ክንሪኦ ከለና ግን እቲ ዝሓሸት ቤት ትምህርቲ እያ ተበልክ ምገናና ኣይኮነ ራይ እዚ ቤት ትምህርቲ ልክ ከም ዝበልካ ኣሕዳሪ ቤት ትምህርቲ እንድዩ ኩሉ ኣገልግሎት ኣብዚ ከዓ ብነፃ እዩ ዝወሃብ ኣብነት ካብቲ ደቂቐ ካብቲ ዝናእሰ ልክ ሚኒስትሪ ትምህርቲ እዮም ሰብኣዊ ደህነትን ካልኦት መሻርክቲ ኣብ ዘለዉ ሓይልታት መከላኸሊ ኤርትራ እንዳመውልዎዮም ዝነብሩ ኩሉ ሕጂ ዝግባእ ኣብዚ ኣሎ ማለት እዩ ካብቲ ምግብና ጀሚርካ ካብቲ ናውቲ ትምህርቲ ኢልካ ምስ መሻርክቲ ዝግበር ብዙሕ ነገራት ኣገልግሎት እዩ ዘሎ ብዓብዩ ከም ዘብልኩ ኣይሲቲ ኣለና ኣብዚ ዋይፋይ እዚ ሮራ ዲታ ላብሬር እውን ኣለና ነዚ ዕድል እዚ ነቲ ሕብረተሰብ ተባሂሉ እዩ ምንታይ ምስቲ ንቅሓት ናይቲ ሕብረተሰብ ተረእዩ ገና ደሂሩ ስለ ዘሎ ነቲ ሓሊፉ ዘሎ ሕብረተሰብ ክርክብ ስለተባሃለ ንዑ ተባሂሉ እዩ ተዓጢቁ ልክ ለውጢ ኣለዎ ክንሪኦ ከለና ምስቲ ጀማመራና ክንሪኦ ከለና ለውጢ ኣለዎ ግን ንሕና ዕጉባት ኣይኮነን በዚ ለውጢ እዚ ማለት እዩ እቲ ክብፃሕ ክንበፅሕ ከዓ ድለት ኣለና እቲ ንሕና ዘለናዮ ምሕዳር ከባቢ ምሕዳር ፈዳዳ እዩ ዝበሃል እዚ ንሕና ዘለናዮ በዚ ከዓ ንምብራቅ ገፁ ምሕዳር ከባቢ ስንከት ክናብ ዝበሃል ኣሎ ምሕዳር ከባቢ ፈዳዳ ኮይኑ ምሳና ኣብ ታሕትና ኮይኖም ከዓ ካልእ ቤት ትምህርቲ ላትና በዚ ንየማና ፀገን ንምዕራብ ሓንቲ ቤት ትምህርቲ ላትና ሳውን ክሳብ ሓምሻይ ሒሊፋ ናባናይ ትመፅእ ካብኡ ሕልፊና ሓደ 50 ኪሎ ሜትር ካይድና ከዓ ምሕዳር ከባቢ ግርማይካ ኣብኡ ኣለዋና ባምሂብ ዝበሃላ ሸንግርቢት ዝበሃል ቤት ትምህርቲ ኣለውና ንሶም እውን ናባናዮም ዝመፁ በዚ ንሰሜን ገጥና እንዳካድና ከለና ከዓ ርብዳ ዝበሃል ቤት ትምህርቲ ኣለና ርብዳ ኣብኡውን መባእታ ተማሂሮም ናብዚኦም ዝመፁና ማለት እዩ ስለዚ ነዘን ኣብያ ትምህርቲ ኣገልግሎት እዩ ማለት
0: እዩ ዝበዝሐ ክፋል ነባሪቲ ከባቢ መነባብርኡ ምስ መጓሰን ንግድን ዝተኣሳሰረ ብምዃኑ እዞም ተምሃሮ ናብዛ ቤት ትምህርቲ መፂኦም ክምሃሩ ዝያዳ በድሃ ዝገብሮ እዮም እንተኾነ ግና ሳላ ዝካየድ ዘሎ ሓያል ፃዕሪ ቁፅር ተምሃሮ ካብ ግዜ ናብ ግዜ ክብ እናበለ ክኸይዱ ዝርአ ዘሎም እዞም ኣብዛ ኣሕዳሪት ቤት ትምህርቲ ትምህርቶም ዝከታተሉ ዘለዉ ተምሃሮ ድማ ረኺቦሞ ዘለዉ ዕድል ነቲ ዘለዎም ናይ ትምህርቲ ሸውሃት ብልክዕ ዘርዊ ኣገዳሲ ዕድል ከም ዝኾነ እዮም ዝምስክሮም
1: ራይ ከም ዝበልካዮ ዝኾነ ተምሃራይ ኣብዚ ክመፁ ከሎ ሕጂ ዳርጋ ብጎነፅ ወይ ድማ ኣፈሊጡ ወይ ድማ ደልዩ ዝመፅ ተምሃራይ እየለን ልክዕ ከም ዝበልካዮ ኣብዚ ምስ መፀ ግን ንሕና ናብቲ ንሕና ንደልዮ ወይ ድማ ናብቲ ድሌታት ክንእትዎ ስለንደልዩ ሓደ ካብቲ ንገብሮ ሕጂ ንጥፈታት እቲ ኮር ካሪክረም ኣክቲቪቲ ወይ ድማ ካልኣዊ ንጥፈታት ኣሎ ሓደ ቀድንቀድ ንገብረሉ ስፖርታዊ ንጥፈታት ንገብር ኣብዚ ሕጂ እንደገና ካብ ምስኻ ባህላዊ ንጥፈታት ኣለና ምሸት ምሸት እውን ኣብዚ ኣይሲቲ ኣለና ነፍሲ ወከፍ መምህር ኣለው ዚ ታረኛ ኣለው ንሶም መፅኦም ከዓ ኣብቲ ኣይሲቲ እትዮም ከዓ ንመተባብዒ ዝኸውን ንምህሮም ማለት እዩ እንደገና ናይ መፅናዕቲ ግዜ ኣለና ምሸት ምሸት ታረኛታት ኣለው መምህራን ኣለው መመፂኦም ደወል ደወል ልክዕ ድርድራር ዘሎ ግዜ ከዓ ናይ ሓንቲ ሰዓት ናይ ክልተ ሰዓት ከዓ እዚ ንፅፈታት እናካየድና ንካይድ ማለት እዩ
2: ሓደ ኣብቲ ጫፍ ዶብ እንዲና ዘለና ምስቲ ናቱ ኣረዳድኣ ምስቲ ናቱ ፀገማትን ክትርኢ ከለካ እንአ ኣነ ከምቲ ንዓይ ድመስለኒ እቲ ቅልጡፍ ለውጢ ኢና ስለንደሊ እምበር እቲ ኣብቲ ሕብረተሰብ ድመፅእ ዘሎ ለውጢ ብጣዕሚ ጥቡቕ ለውጢ ድመፅ ዘሎ እንደገና ከዓ እቲ ትከዶ ዘለካ ካብ ረሕቕ እዮም ድመፁ እንደገና ከዓ ናይ ፀገማት ናይ ቋንቋ ኣሎ እዚ ኩሉ ግን ተበዲሁስ ንሓደ ኣብ ፅቡቕ ደረጃ ኢና በፂና ዘለና ማለት እዩ ምክንያቱ ሎሚ ንሕና ንዕዑም ድሕደ ቀይድና ንሶም ፅባሕ ንደቆም እዮም ክቀይሩ
0: ኣብዚ ረኪብናዮ ዘለና ናይ ትምህርቲ ዕድል ብጣዕሚ ፅቡቕ እዮም ከባቢና ብጉስነትን ንግደን ዝናብር ምዃኑ ከዓ ዝያዳ ትምህርቲ ክትምሃር ኢልካ ክትሓስብን ከለኻ ኣኽብድ ዘብሎ እዩ ሕጂ ግን ኣብዚ ቦታ ሳላ መንግስትና ብፍላይ ድማ ፃዕረ መምሃራና ብጣዕሚ ፅቡቕ ናይ ትምህርቲ ዕድል ረኺብና ኣሎና እዚ ቤት ትምህርቲ እውን ብጣዕሚ እዩ ዝሕግዘና ብልዑ ስተዩ ተምሃሩ ኢና ንበሃል እዚ ቤት ትምህርቲ እውን ኩሉ ዕጥቁ ሙሉእ ብምዃኑ መትሕብባር መሻርክቲ ኣካላት እውን ስለ ዘለና ወላ እውን ብሕጂ ዘፀግመና ኣይክህሉን እዩ ትምህርቲ መፍትሕ ናይ ኩሉ ምዃኑ እውን ተረዲእና ስለ ዘሎ ብዕቱብ ኢና ተተሓሒዝናዮ ዘለና

0: ጅማ ኑር ኣሕመድ ሆሚ
1: ኣነ ካብ ልበየ ነዚ ኣብዚ ተፈጢሩልና ዘሎ ናይ ትምህርቲ ዕድል ዘመስገን። ኣብዚ ሕብረተሰብ እሞ ድማ ጓል ኣንስተይቲ ኮንካ ክትምሃር ክብድ ዝበለ እዩ። ሳላ ዘሎ ሓያል ፃዕሪ መምሃራና ግን ፅቡቅ ንግስግስ ኣለና። ክገርመካ ንዓና ክሕግዝ ኢሎም እቶም መምሃራና ክሳብ ቋንቋናዮም ተለማሚዶሞ ዘለዉ። እዚ ፃዕሪ ድማ ዝያዳ ክትተብዕ ዝገብር እዩ።
2: ሕጂ ክልተ ኣገልግሎት ነርህብ ኣብዚ ሕጂ ሓደ እቲ ህፃናት ንዛረበሉ ነበርና ናይ ህፃናት ኣለና ካብ ቀዳማይ ክሳብ 11 ክፍል ኣለና ማለት እዩ። እንደገና ኣባላት ሓይልታት ምክልኻል ኤርትራ ኣለው ብዝተፈላለየ ምክንያት ትምህርቲ ዝሓለፈም ወይ ድማ ትምህርቲ ዘቋርፅ ኣለዉ። ንሶም ከ ኣብ ዝተካፈልቲ ምሳና እዮም። ልክ ከምቶም ተማሃርና እሶምን ካብ ሻትሻይ ክፍሊ ክሳብ 12 ክፍሊ በፅሖም ኣለዉ ማለት እዩ። እዞም ሰራዊት ማለት እዩ ዝኾነ ብዝተፈላለየ ምክንያት ሓሊፍዎም ነሩ ትምህርቲ ወይ ድማ ትምህርቲ ቋሪፆም ናብ ሓይልታት ምክልኻል ኤርትራ ተፀምበሩ። መንግስቲ ኤርትራ ከዓ ንክመሃሩ ዝኾነ ሕብረተሰብ ከዓ እቲ ቤዚክ ኤዱኬሽን ወይ ድማ መሰረታዊ ትምህርቲ ክምሃር ኣለዎ ዝብል ስለዘለና ሓጊ ስለዘለና ንስኹም ከ ኣብዚ ተሳተፍቲ ምሳና እዮም። ኣብነት ቁፅሮም ክነግረካ ሕጂ ብምልኦም ዳርቃ ደቂ ተባዕትዮ እንዲኦም 151 ተምሃራይ ኣለና ኣባላት ሓይልታት ምክልኻል ኤርትራ ኣብዚ ምሳና ዝምሃር ማለት እዩ።
3: ኣነሲ ኣይትፅበኩን ንፍሰይ ንባዕለይ ትምህርቲ ዝበሃል ካብ ዝጓራፅ ሕጂ ምክልኻል ኮንካሲ በዚ ወታደር ኮንካ በዚ ትምህርቲ ኣይትፅበኩን ማለት እዩ። ንዓይ ፍሉእ እድል እዩ ማለት እዩ። ንዓይ ፍሉእ እድል እዩ። እዚ ከዓ ከምዚ ረኪቦም ዘለዉ ካልኦት ከመን ከምኡ እዩ ማለት እዩ። ሕጂ ንሕና ኣብዚ ዘሎ ብላዓለይ ስታይለይ ተመሃረለይ ጥራይ ኣሎ በሊዒኻ ሰቲኻ ተመሃር ሕጂ ብሃፈሻ እንዲኦም ከለና ብጣዕሚ ዝምስገን እዩ ማለት እዩ። ከመይ እንትልካ ዝጎደሎ ይብልካ ኣብዚ ሳህራ እዩ ትምህርቲ ኣብዚ ሳህራ ዶ ኮንካ ካልእ ከዓ ማዩን ምግቡን ናብርኡን ኩሉ ኣጫጢሕካ እዚ ቀሊል ነገር ኣይኮነ ማለት እዩ። ንዓና ወታደራት እንተኮይኑ ካልኣይ እድል እዩ ማለት እዩ። እዚ ዘይርከብ ነገር እዩ ማለት እዩ። በዚ ኣሃዱና ከዓ ንምስግኖም እድል ሂቦም ንዓና ሓጊዞም ከም ቆልዓ ኮይና ማለት እዩ ኣበይቲ ከለና ቆልዑት ኮይና ንበለ ንሰትን ንምሃርን ኣለና ማለት
4: እዩ። መንግስቲ ኩሉ ወፃኢታት እናሸፈነ ማኣዲ ትምህርቲ ኣብዚ ከባቢ ንምስፋሕ ብዕቱብ ሒዙ እዩ ዝሰርሓሉ ዘሎም። እቲ ከባቢ ብብዝሒ ብሄረ ብዳዌት ዝነብርዎ ብምዃኖም ዝምደቡ መምህራን ድማ ካብ ኮሌጃት ሃገርና ዝምደቡ ከም ምዃኖም ድማ ናይ ቋንቋ ፀገም ዘጋጠም እኳ እንተኾነ መምህራንን ስታፋትን ዛቤት ትምህርቲ ግና ሳላ ዘካይድዎ ዘለዉ ሓያል ፃዕሪ እናፈትሕዎ ኣብ ቃልሲ ይርከቡ ኣለዎም። ጽበት መምሃር ክፍልታት ረሓቂ ቦታ ንተምሃሮን ካልእን ገለ ካብቶም ዝጥቀሱ ብድሆታት እኳ እንተኾኑ እዛ ቤት ትምህርቲ ግና ክትበጽሖ ዘለዋ ነዊሕ ዝጠመተ ራእይ ስለ ዘለዋ ንኹሉ እንዳበድሀት ኣብ ዘተኣማምን ናይ ኣገልግሎት ደረጃ በፂሓ ትርከብ ኣላ።
2: ብድልየቱ ዝመፅ የለን ከምቲ ኣንተወይ ዝገልፅ ብድልየት ዝመፅ የለን። ስለዚ ናብቲ ድልየት ናብቲ ስኻት ደሪ ክትእትዎን እዚ ሓደ ካብቲ ኣብ ብድሆ እዩ ማለት እዩ። ከበድቲ ብድሆታት ዝበሃላ ካልእ ብዙሕ ሽግር እኳ እንተሎ እዚአን ተን ዝዓበየ ብድሆታት እዮም። ፃዕሪ ካ ትገብር ገለገለ መምህራን ኣለው። ሕጂ ብዙ ቋንቋ ብዳዊያ ዝኽኣሉ መምህራን ኣለው። ልክ ንሕና ንኦም እንዳመሰልና ንኸይድ ነዚ ክሰግር ትኮይን ልክዕ ነቲ ሕብረተሰብ ነቶም ተምሃሮና እንዳመሰልና ኢና ንኸይድ ማለት እዩ።
4: እዛ ቤት ትምህርቲ ብቁፅርን ብዓይነትን ብሉፃት መምሃራን ዓጢቃያ መስርሕ ምምሃርን ምስተምሃርን እተካይዶ ዘላ። ኣብ ኮሌጃት ሃገርና ዝኣክል ፍልጠት ቀሲሞም ዝመፁ መምህራን ዓጢቓ ምህላዋ ድማ ነዚ መስርሕ ኣዝዩ ኣድማዕ ዝገብሮ እዮም። ኣብ ካልእ ከባቢታት ሃገርና ዝዓበዮም ኣብታ ቤት ትምህርቲ ተመዲቦም ዝሰርሑ ዘለዉ መምህራን ድማ ድሮ ነቲ ባህልን ኣካይዳን ናይቲ ሕብረተሰብ ተለማሚዶሞስ ኣብዞም ተምሃሮ ዝኣክል ለውጢ ከምፁ ክፅዕሩ ክትርእን ከለኻ ድማ ዝያዳ ኩርዓት ዝፈጥረልካ እዮም። እዚ ድማ ደገፈን ምትሕብባርን ናይቶም ኣብቲ ከባቢ ዝርከቡ መሻርክቲ ኣካላት ተደሚርዎ ኣድማዕ ስራሕ ክስራሕ ዝኽእል ዘሎ እዮም።
2: ሃራይ ሕብረተሰብ ኣዝዩ ኣገዳሲ እንዴት ዝበልካዮ ብዘይ ብኦምን ሓንቲ ክንገበር ይንኽእል ኢና። ተቐዳምነት ሕብረተሰብ ኣለው፣ ምሕዳራት ኣለው፣ ኣባላት ባይቶ ኣለው፣ መሻርክቲ ብዓብ ዕዮን ሰብኣዊ ድሕነትን ኣለው። ብዓብዩ እቲ ዝዓበየኸ ኣብዚ ሓይልታት ምክልኻል ኤርትራ ኣለው፣ ሃማማት ኣለው፣ ሃማደ ኣለው። ምስቶምናትና መሻርክቲ እነተሓገዝና ንሰርሕ እሶም ኢዶም ስለዝሕግሱ እሶም ስለዝሕግዙና ከዓ ኣብዚ ብፅሕ ከዓ በፂሕና ኣለና። ሕጂ ስለሳዊ ርክብ ሕጂ ና ምንታይ ኣነካይደ ሕጂ እቲ መምህር ኣሎ፣ ተምሃራይ ኣሎ፣ ኮሚቴ ወለዲ ከዓ ኣለዎ ኢና። ሕጂ እቶም ኮሚቴ ወለዲ ኩሉ ግዜ ምንታይ ከተቐሙ ኣብቶም መሻርክቲ ትኸይድ እንጂ ሓቂ ምዝራብ ወላዲ ኣብዚ መፅኡ ብዛዕባ ተምሃር

0: እዞም ተምሃሮ ካብ ዝተፈላለዩ ቦታታት መጺኦም ኣብ ሓደ ቕርዓት ይምሃሩ ምህላዎም እውን ኪኖ ኣካዳሚ ኣብቲ ማሕበራዊ ምንዳይ እውን ነናሓድሕዶም ተመክሮኦምን ባህሎምን ክለዋወጡ ባይታ ዝፈጠረ ኣጋጣሚ እዮም። እዚ ከይኮነ ኣይተርፍን ድማ ኣብዛ ቤት ትምህርቲ ተሳታፍነት ደቂ ኣንስትዮ ካብ ግዜ ናብ ግዜ እናዓበየ ክኸይድ ዝርአ ዘሎም
1: እጂ ደቂ ኣንስትዮ ኣለን ዲ ሕጂ ብፃብፃ ነፍሰ ኮፍ ዓመት ኣለና ዲ ሕጂ ንኣብነት ናይ ሎም ዓመት ክገልፀልካ እንተኮይነ ተን ደቂ ኣንስትዮ ኣብዚ ቤት ትምህርትና ዘሎ ብምልኦም ተምሃሮና 211 እዮም እወ 211 እዮም ካብዞም 211 እቶም 50 ደቂ ኣንስትዮ እየን ካብዞም 50 ደቂ ኣንስትዮ ተኮይኑ እቶም 161 ድማ ደቂ ተባዕትዮ እዮም። ስለዚ ብሚእታዊት ክረአ እንከሎ ዳርጋ ርብዒ ማለት እዩ እተን 500 ደቂ ኣንስትዮ ኣብዚ ቤት ትምህርትና ዘለዋ ልክ ናይዚ ዓመት እየ ዛረብ ዘለኹ ኣብ ነፍሲ ኮፍ ዓመት እጂ ኣለና ደረጃ ኣብየትን ደረጃ ምቁራጥ ደረጃ ምሕላፍ ኣለና እ ልክ ኣብዛ ዓመት እዚኣ ግን እተን 500 ናይቶም ተምሃሮና ደቂ ኣንስትዮ የን ማለት እዩ። እጂ ኣብዚ ክንዛረብ ከሉና ብሽም ደቂ ኣንስትዮ ጥራይ ዘይኮነ ኣብዚ ከዓ ካብዘን 50 ከዓ ክንደየ እቲ ብሄር ብዳውየት ወይ ድማ እቲ ተጠቃምነት ናይዚ ቤት ትምህርቲ እቶም ክምሃሩ ዝግብኦም ክንደይ እዮም ተበና 29 ወይ ድማ ከባቢ 30 ደቂ ኣንስትዮ ኣለና። ኣብዛ ካብተን ደቂ ኣንስትዮ ብምሉኦን ተሳታፍነት እንተና ካብቶም ብቋንቋ ብዳውየት ወይ ድማ እተን ብሄር ብዳውየት ክንደየን 600 እየን ካብተን ደቂ ኣንስትዮ ማለት እዩ። እቲ 400 ናይ ካልእ ብሄር ማለት እዩ። እተን ፈለማ ጀመናያን ንሕና ብ216 ቀዳማ ኢልና ጀመናያን ልክ ዓሚ 225 ጀነራል ተሳቲፈን 7 ደቂ ኣንስትዮ ነረና 7 እን ሓሊፈን ሕጂ ኣብ ታሽ ኣይመፅሕን ኣለ
0: እቲ ጥርዮ ፍልጠትን ንቕሓትን እንዳዘየደ ክኸይድ እንከሎ ብመንፅር እውን ዝህልወካ ሕልምታትን ራእን ኣዝዩ እናዓበየን እንዳሰፍሐን እዩ ዝኸይድ። እዞም ተምሃሮ እምበኣር ኣብዚ ኣሕዳሪት ቤት ትምህርቲ ብዝቐስምዎ ዘለዉ ፍልጠትን ምስቶም ኣብ ዝለዓለ ደረጃ በፂሖም ዝምህርዎም ዘለዉ መምህራኖም ዘለዎም ናይ ምብሃሃል መንፈስን ራእዮም ኣዝዩ ዓብዩ ናብ ዝበረኸ ደረጃ ክጥምቱን ኣብ ከባቢኦም መሰረታዊ ለውጢ ከም

0: ክመፅእ ዝኽእሉ ዜጋታት ንምዃን ሓሊኖም ይሰርሑ ከም ዘለዉ እዮም ዝገልጾም። ኣብ ቀጻሊ ድማ ኣነ መደበይ ብትምህርተይ ኣብ ዝለዓለ ደረጃ በፂሐ ነዚ ብናፃ ዘምህረና ዘሎ ህዝብን መንግስትን ኤርትራ ክኽሕስ እዩ ድሌተይ።
1: ኣነ እውን ብወገነይ ረቢ ሓጊዙኒ ትምህርተይ ምዛዞምኩ ኣብቲ ቦታ ዘሎ ንቕሓት ክባቢለ ንካልኦት ከማይ ደቂ ኣንስትዮ ትምህርቲ ክረኽባ ክሕግዘኒ ድሌተይ። በዛ ኣጋጣሚ ከዓ ኣጆኹን ኣይትሕመቓ እንተ ተበጊስካ ዘይከኣል የለን ክብለን ይደሊ።
0: ምውዳድ ትሕቲ ቅርፅን ኣገልግሎት ትምህርትን ንበይኑ ኣኻል ኣይኮነን። ንቑሕ ተሳትፎ ህዝቢ እንተዘይተሓዊስዎ ኣድማዕ ስራሕ ክስራሕ ኣይከኣልን። ብዓብኡ እውን እዚ ብልዑል ወፃኢታት ተዋዲዱ ዝርከብ ኣገልግሎት ትምህርቲ ነቲ ሕብረተሰብ ተጠቃሚ ንምግባሩ ክሳብ ዝኾነ ሕብረተሰብ እቲ ከባቢ ኣብ ትምህርቲ ዘለዎ ንቕሓትን ተገዳስነት ትምህርትን ብዝግባእ ንኽርዳእን እውን ሰፊሕ ጎስጓሳት እዩ ዝካየድ። እዛ ቤት ትምህርቲ እውን ምዚ እናወስኸ ዝኸይድ ዘሎ ቁፅር ተምሃሮኣ ዘለዋ ፅበት መምሃር ክፍልታት ብዝምልከቶ ኣካል ተፈትሑላ ጉዕዞኣ ዝያዳ ማርሻ ወሲኻ ክትጓዓዞ ነተስፎም።
2: ሓደ እታ ቀዳመይቲ ታምቕ ዘሕልፋ እዚ ፃዕሪ እዚ መንግስቲ ጀሚርዎ ዘሎ ብዓብኡ ብምሉኦም መሻርክ ተጀሚሮዎ ዘለዉ ከምዛ ዘለዎ ክቕፅለሎም ብዘይ ናቶም መሻርክ ወይ ድማ ብዘይ ናቶም ሓገዝ እዚ ቤት ትምህርቲ ዝሓንቲ ክኸውን ኣይክእልን እዩ። ስለዚ እቲ መንግስቲ ጀሚርዎ ዘሎ ብዓብኡ ኣሎ ንድዩ እቶም መሻርክቲ ዝሕግዙና ዘለዉ እዚ ጥራይ ክዛረበካ ትል ኩሎም ተሓሊልና ከይበሉ እጃሞም ክበርከቱ ከምታ ዘለዎ ክቕፅሉ ኣለዎ ወለዲ ተማሃሮኦም ከምፅልና ነቂሖም ነፍሲ ወከፍሲ ብድልየቶ ወዱ ወይ ድማ ውላዱ ከምፃኣልናና ንፀበለና ንደሊ።
3: ኣብዚ ቤት ትምህርቲ ወይ ኣብዚ ከባቢ እዚ ዝመሃሩ ክምህር ዝመፁ ዘለዎ ኣምሃራንሲ ንዕዑም ለበዋ ሓደ እቲናቶም ድዩቲ ወይ እቲናቶም ግቡእ ክፈልጥ ኣሎ እቲናቶም ግቡእ ክብለካ ንከለኹስ ካብቲ ግቡኦም ንላዕሊ ፃዕሪ ከምዝሓት ከም ለባዋ መጠን እዚ ሕብረተሰብ እዚ ምሳና ክሳተፍ ወላ ንሱ ኣይፍለጥ ወላ ንሱ ኣይብፅሖ እሞ ንደቂ ምቕያር ንድሕሪ ኣሎ ኮይኑ ብሓ ናይ ሓባር ፃዕሪ ናይ ሓባር ስራሕ ኣብ ዓወት ይደብፃሓካ። ስለዚ ብሓባር ምሳና ንክሰርሕ ለባዋ ኣለኒ ማለት እዩ።

0: ኣብ ቤትካ ዋላስ ክሰርሓሉ ትኽእል ሞያይ ከምዚ ምሻሎ ኪኖት ናብ ደገ ምውፃእሲ እቲ ኣብ ገዛኻ ዝኾነ ነገር እንድሕር ተፈቲሒካ ወይ ተቐዲድካ ብቐሊሉስ ወላ ኣዴታትና እንድሕር ርኢናይን ኮይናሲ ብኢደንሲ ሰፊያይ መርፍእን ፈትልን ኣላጊበን እየ እንዳርጋ ንዝበዝሕ ውላደን ዕብየን ማለት እዩ። እዚ ሞያ እዚ ከዓኒ ብዓብኡ ከዓኒ ንብዙሕ ነገር ሲ ምሽ ከምዚ ኣብቲ ክዳን ብብዝሒ ኣደስ ናይ ቤት ነገር ኩሉ ነገር ተስተውዕል ናይ ውሉዳ ነገር ኩሉ ነገር ተስተውዕል ስለ ዝኾነ ብዓብኡ ከዓ እቲ ኣብ ውሉዳ ዘሎ ጎደሎስ ንሳያ ትሪዮ ሕጂ እቲ ሞር ኣብ ቅዲ ክዳን ተተኪረን ሲ ቀሊል ይነዐአን ማለት ዝቐለለ ስራሕ ወላ ብመፍተል ገይረን ቀደም ክዳን ይሰርሓ ነይረን እችኖቶ ገይረን ይሰርሓ ነይረን ብሓፈሻ ሲ ብብዝሒ ክረአ ከለዉ ክዳን ስራሓት ሲ ኣዴታት ሲ ይሰርሖኦ ነይረን እየን ማለት እዩ።
1: ኣብዚ ደረጃ እዚ ንክትበፅሒ ተራ ወለዲ ኣሕዋትኪ ዝገበርዎ ምትማዕ ብከመይ ትገልፅ ብእዛ ዝብልና
0: ብዙሖም ሓገዝ ዝገብሩልካ ማለት እዩ ወላ ኸማን ንክምሃር እዚ ቅዲ ክዳን ስካብቲ ዘለኽዮስ ንክተማዕብልዮስ ክትምሃር ኣለኪ ኢሉ ዓብሓ ወይ ማለት እዩ ሕጂ ብካናዳ ኣሎ እሱ ንባዕሉ እንዳ ስፌት ክዳውንቲ እዩ ዘለዎ ማለት እዩ ሕጂ ንሱ ከዓ ካብዚ ዘለኪ ሞያስ ክትቅፅልሲ ክትምሃር ኣለኪ ኢሉ ዘተባብዓኒ ንሱ እዩ ብዓብኢኻ ስድራ ቤተይካ ብኩሉዮም ዘተባብዑኒ ማለት እዩ።

ኣብዝ ሓለፈ ሰሙን ኣብ 972 ብሲድኒ ሸልደን ዝተደርሰት ኣብዚ ግዜ ድማ ብዳንኤል ሃብተ ማርያም ዝተተርጎመት ሕቡእ ምስሊ ዘርእስታ መጽሓፍ ንሌላ በቂዕ ኣላ። እዛ ኣብ ኣዳራሽ ጁኒየር ክለብ መምረቕታ ዝተገብረላ መጽሓፍ ኣብቲ ናይ ሌላ ስነ ስርዓት ኣፍቀርቲ መጽሓፍ ዕዱማ ስድራ ቤትን ፈተውትን ኣብ ዝተረኽቡልያ ምልላይ ተገይሩላ። እዛ ብሲድኒ ሸልደን ተደሪሳ ብዳንኤል ሃብተ ማርያም ዝተተርጎመት መጽሓፍ ሕቡእ ምስሊ ኣብ 216 ገጻት ዝተዘርግሐ 23 ምዕራፋት ዝሓዘት እያ። ኣብቲ ናይ ምልላይ ስነ ስርዓት ርእይቶኦም ዝሃቡ ሙያውያን እዛ መጽሓፍ ሓንቲ ካብተን ንዓለም ዝተበርከታ ኣገደስቲ መጽሓፍት እያ። ከምዚ ካብ ኮነት ኣብ ትርጉም ዋላ እውን ንእሽቶ ክትጐድለካ ኣይትደልን። ኣብ ትርጉም ብዙሕ ክሕሎ ዘለዎ ነገር ኣሎ። እቶም መሠረታውያን ናይ ስነ ጽሑፍ ባእታታት ከይጐድሉን ላዘኦምን ብቕዓቶምን ከይጠፍእን ዓብዪ ጥንቃቐ ይዝሓትት። ብመንጽር እዙ ክርአን ከሎ ተርጓሚ ተመክሮ ስለ ዝጸንሖ ጽቡቕ ገይሩ እዩ ተርጊምዋ ዘሎ። ስለ ዝኾነ እዛ መጽሓፍ ተነባቢት ክትከውን ዓብዪ ተኽእሎ ኣሎ ብምባልዮም ርእይቶኦም ሂቦም። ብተወሳኺ እዛ ብሲድኒ ሸልደን ዝተጻሕፈት ብዳንኤል ሃብተ ማርያም ዝተተርጎመት መጽሓፍ ሕቡእ ምስሊ ልቢ ወለድ እያ። ትሕዝቶ እዛ መጽሓፍ ብስውር ዝተፈጸመ ገበናትን ንዕኡ ንምጽራይን ንምፍላጥን ዝግበር ናይ ፖሊስ ምርምራዊ ስራሕን እተርኢ መጽሓፍ እያ። ናይ ገበን መጽሓፍ ኣዝዩ መሳጥን ኣንጠልጣልን እዩ። ሲድኒ ሸልደን ናይ ኣዘናትዋን ኣጸሓፋን ክእለት ዘለዎ ሓያል ደራሲ እዩ። ብግቡእ ስለ ዝተተርጎመት ከኣ ኣብ ኣንበብቲ ጽልዋ ክትገድፍ እትኽእል መጽሓፍ እያ ይብሉ። ተርጓሚ ናይዛ መጽሓፍ ስነ ጥበበኛ ዳንኤል ሃብተ ማርያም ናይ ብዙሓት ዓበይቲ ጸሕፍቲ የንበበ ከም ናይ ሲድኒ ሸልደን ጽሑፋት ኣቢሉ ዝምስጠኒ ግን የለን። ስለ ዝኾነ ናይ ሲድኒ መጽሓፍ ክትርጉም ክኢለ ካብ ምዕራፍ ናብ ምዕራፍ ብኣንጠልጣሊ ኣዘናትዋ ዝተሃንጸ ብሉፅን መሃርን ዛንታ ኣብዛ መጽሓፍ ተኻቲቱ ኣሎ። ካብ ብዙሓት መጻሕፍቲ እዛ መጽሓፍ ጽቡቕ ትሕዝቶ ስለ ዘለዋ የመሪጸ እያ። ንኣንባቢ ከተዘናግዕን ክትምህርን ድማ ኣተስፎ ብምባል እዩ ቃልዋ ኣስሚዑ።

ዝኸበርኩም ተኸታተልትና ምስ ትሕዝቶ መደብ ማእገሪኹም ዘለኹም ከምዚ ኣቐድም ኣቢልና ኣብ መእተዊ መደብና ክንገልጾ ዝፀናሕና ኣብ ከባቢ ፋርማሲ ሓማሲን ካብ ዝርከብ ናይ ሞያ ስፌት ካብ ዘለዋ ደቂ ኣንስትዮ ምስ ሓንቲ ኢና ከነካየድ ዕላል ማለት እዩ። ደቂ ኣንስትዮ ኣብ ሞያ ስፌት ካብ ግዜ ናብ ግዜ ብመንፅርቲ ዝተምሃርኦ ስልጠናን ትምህርትን ዝቐሰምኦ ኣብ ሞያ ስፌት ክሰርሓ በቕዐን ኣለዋ። ኪኖ ምስራሕ ድማ ዓማዊል ኣብ ምእንጋዴን ዝርከባ ዘለዋ እሞ

0: ኣብዚ ሕጂ ምሳይ ሓቢራ ዝላ እውን ሓንቲ መንእሰይ ኣላ።
1: ከመይ ኣለኺ?
2: ርሓንዶ
1: ስራሕ ከመይ ኣሎ?
2: እግዚኣብሔር ይመስገን።
1: ኣብ መንጎ ስራሕ ምፅረ ዶ ዕንቅፋት ፈጢርና
2: ነኖ ፀገም የለን።
1: መጀመርያ መን ክንብል ስም ኣብ ሞያ ስፌት ሳቶኸ ክንደይ ዓመታት ጌይር ክለኺ?
2: ሽመይ ሙሉ ኣለም ነጋ ይበሃል። ኣብ ሞያ ስፌት ከባቢ ሓሙሽተ ዓመት ክለስ ክገብረ
1: ሓረይስ ክን እዚ ሞያ ስፌት ብኸመይ ክኣትኺዮ? ዝበዝሕ ግዜ ብደቂ ተባዕትዮ ክዕብለል ፀኒሕዎ ሕጂ ካ ደቂ ኣንስትዮ እንዳደፈርክንኦ እንዳስራሕ ክን ትመፅእ ኣለኽን እሞ ብኸመይ ከንስ ክኣትኺዮ ምሉ?
2: ኦኬ ሕጂ ካብ ምእንሸይ ከለኹ ደስ ዝብለኒ ነይሩ ንዲ ብዝያዳ ከዓ ሕጂ ናይ ወለድካ ጎስጓስ ከዓ የድሊ ሕጂ ማዘረይ ድላይ ካ ዓይነት ትምህርቲ ክትምሃረ ትኽእል ይኸ እንታይ ዓይነት ትምህርቲ ሕሸክ ገለት ብለኒ ነራ ማለት እዩ። ሽ ኣብ 220 ኣብ ናይ እንዳደናግል ጀሚረ ማለት እዩ። ናይ እንዳደናግል ተማሂረ ብድሕሪኻ ኖርማል ከምዚ ናይ ምፅባብ ገለ ዝሰርሕ ነይረ። ንቕርብ ግዜ ከዓ ቋሪፀ ነይረ። ሕጂ ግን ኣብ ናይ ሽፎን ይቕፅር ኣለኹ ማለት እዩ። ኣብ ናይ ዲዛይን ኣብ ናይ ወዲ ዓብደላ ዝሓለፈ ዓመት ተማሂረ ነይረ። ሕጂ ይቕፅል ኣለኹ።
1: ሕርቲ ስልጠና ምስ ተምሃርክ ሲ ስልጠና ትምሃሩ ኣባይተ ክስራሓሉ ዓማል ክትእንግድን ቆርተይ ክብድ ብል ኸውን እዩ ንስኸ ነዚ ከመይ ክኢል ክዮም
2: እወ ካብ ኣብ ትምህርቲ ከማ ኣብ ስራሕ ዝያዳ እንታይ ዝበሃልኮ ምክንያቱ ተመክሮ እንዳጥረኻ ስለትኸይ ደለካ ብዙሕ ይከብደካኒ ኣብ ትምህርቲ ይቁር ድኸብደካ ድሓ ድሌት ተሎ ከዓ ዝኾነ ነገር ክትክሎ ትኽእል ኢኻ።
1: ሕጂ ንስኺ ኣብ ሞያ ስፌት መፅኺ ዓማዊል መፅኦም ከስፍዩም ዝደልዩ ከም ጓል ስቴትስ ብዙሕ ኣይተለምደን እንታይ ይብሉኺ?
2: ናይ ደገ ገለ ኣብ ድመፃ ማርኣይን ድግረሞ ጓል ኣንስተይቲ ሰፋይት ኣላ ማርኣይ ሕጉስቲ ገር የለናኻ ከዳ ሕጂ ብዙሓት የጋጥሞን እየን ከምኡ ብጣዕሚ እየን ካዲ ሕጎስ ኣነ ብዙሕ ርኢ ይፈልጥኒ ኣብ ዝኾነ እንዳሰርቱ ኸይድካ ወደ ጥራሕ ድ ሰፍ የልካ ገለ የንድብሎ ሕጂ ኣዋል ጀሚርና የለና ማለት
1: ሕጂ ሞያ ስፌት ምስቲ 10 ኣብ ማኪና ትረግፆ ክብድ ዝበለ ኮይኑ ስማዓካ ዋላ እኳ ሕጂ ምስ ናይ ኤሌክትሪክ ኣሰራርሓ እንትኾነ ክብደት ኣለዎ ዶ እንታይ እዩ ዝሓተካ እንታይ ዋጋ ኢኻ ከትኸፍለሉ?
2: ብዙሕ ዝሓተካ ነገር የለን ትደልዩ ነገር እንተኮይኑ ዝኾነ መስዋእቲ ክትከፍለሉ ትኽእል እንዲኻ ዋላ ክሰርሕ ከለካ ካ ድሓን ብዙሕ ድኻሚ የብሉ
1: ሕጂ ከንታይ እ ክትገብር ዘለኽስ ዝበዝሕ ኣብዚ ትነጥፍሉ ከንታይ እዩ ዓይነት ስራሕ?
2: ኩሉ ዓይነት ስራሕ ንነጥፍ እንዲና ሽፎን ጀዲዳት ናይ ደቂ ኣንስትዮ ይኹን ዋላ ናይ ደቂ ተባዕትዮ ማለት እዩ ትሰርሕ ኢና ምፁና ከዓ ክንእንግደኩም ኢና ማለት እዩ።
1: ፅቡቅ ዝበዝሕ ሕጂ ዓማዊል ብመንፀርቲ ጠለባቶ እስኻ ኣንወዲ ኢኸ ክትብዮም ከለኽስ ብሞያ ክኩርዓት ዝስማዓክ ዶ?
2: ብጣዕሚ ሕጉስ ብፍላይ ተዓጊበን ክኸዳ ከለዎ ኣደሎ ሕጉስ ፍሉይ ምክንያቱ ነብስኻስ ኣከመይ ለበል ኣላ ትሪኢ ኣለካ ማለት
1: እዩ ደረጃ
2: እዎ ደረጃ ስ ትፈልጦ ኣለካ ማለት እዩ።
1: ፅቡቅ ሓረይ በዚ ኣጋጣሚ እዚ ነቶም ኣምሂሮም ኣብዚ ደረጃ ዘብፅሑኺ ተራ ምትባዕ ናይ ወለዲ ከም ዝነበሮ ነጊርክና ኢኹ ሞ ኣብዚ ሕጂ እዋን እውን መሳርሕቲ ከለዉ ካብኣቶም ትረኽብዮ ሓልዮትን ትሕጋዝ እንታይ ድመስል ተመስግኖ እዮም ሰባት ከ
2: እወ ንኩሎም የመስግኖም እየ ንወላዲተይ ንዓባያይ ንኩሎም ብሓፈሻ ስድራ ቤት ማለት እዩ ኣሕዋተይ ንመምህረይ ከ ብዳዓብደላ ናይ ፋሽን ዲዛይን መምህር ማለት እዩ ንኩሎም ፈተውተይ ከዓ ኣብዚ ስራሕ ከዓ ብፍላይ ዝኾነ ነገር እዚኣ ከምዚኣ ከምዚኣ ኮይናት እንተልከ ይሕጉዝካ እዮም እዚኣ እንዲ ከምዚኣ ሕጂ ከም ሰብ መጠን ዝኾነ ትደናገር ወይ ምርዳእ ኣብካ ምሽ እዚኣ ከመያ ትብሎ ይሕጉዝካ እዮም
1: እሞ ሙሉእ እስኺ ኣብ ስራሕ ክ ዘለኺ ንሕና ከዓኒ ናፍታ ትቕፅል መደብና ከዓ ተኸታተልቲ ክነስግሮ እሞ ፅቡቅ ናይ ስራሕ ግዜ ግበረልክ።

0: ናብዚ ሕጂ በፂሓቶ ዘላ ደረጃን ጌናትኸዶ ዘላ ግዕዞ ምዕባለ ቴክኖሎጂ ሳላቶም ከይተሓለሉ ዝሓለሙ እሞ ሕልምታቶም ንምጭባጥ ከይሰልከ ይሰርሑ ውሕዳት ሊቃውንቲ ዓለምናየ በፂሓቶ ውፅኢት ቴክኖሎጂ ናይ ብዙሕ ሞያተኛታት ክእለትን ፍልጠትን እዩ ዝጠልብ ፍልጠትን ክእለትን እንተተደሚሩ እንተረቢሑን ዝተዓፃፀፈ ውፅኢት ይርከቦ
1: ሽመይ ኢቨንት ክልይ ተባር ክበሃል እቲ ማህራይ ሌቨል ዋን ኤኣይ ኩርስ ኣብዛዩኒ ሎም ማዓንቲ ሒዝና መፅና ና መደብካ ብዛዕባ ኢፌስኣይ ኢልና ኢና ሴሚና ደለና ፌስ ኮንሰርኒንግ ኣይደንቲቲ እያ ትብል ማለት እዩ እዚኣ እንታይ ንሕልና ንሓደ ኣብ ሃገርና ዝረኣይ ፕሮብለም ንምፍታሕ ኢና ምፅና እያ እዚ ከዓ እንታይ እዩ ኣብ ድኾነ ናይ ፖሊስ ስቴሽን ንድሕር ከድና ኣነ ንኣብነት ታሴራ ይጠፊ ንድሕር ናብትና ፖሊስ ከይደ ኣብ ሸሓት

0: ብዙሓት ወይ ከዓ ኣላፍ ታሴራታት ስለ ዘለዉ እቲ ታሴራታት ምስ ንዓይ ናተ ታሴራ ካ ጠፊያ እንድሕር ናብኡ ከይደ ነዚ ንምፍታሕ መፅ ኣላ ማለት እዩ። ንኣብነት ኣና ሓደ ፖሊስ ረኪበ ናተይ ገፅ ዲቴክት ገይሩ ማለት እዩ። ምስ ጠፊኡ ዘሎ ታሴራ ነ ታሴራ ድለየለይ ንድሕሪ ኢልዮ ምስቲ ብዝሒ ንሱ ድጥቀመሉሎን ምስቲ ብዝሒ ኣብኡ ዘሎ ዳታን ምስ ናተይ ሒዝዎ ዘሎ ዲቴክሽንን ክተሓወሶ ይኽእል እዩ። ስለዚ ነዚ ንምፍታሕ ኢና ምፅን ያደለና እዛ ስራሕ እዚኣ ማለት እዩ። እዚ ከዓ ከመይ ንሕልና ንኣብነት እዛ ስራሕ እዚኣ ከመይ ገና ያ ሰርሕና ዘለና ፊቸር ፕሮግራም ኣላ ዊች ኢዝ ናይ ኤስኤምኤስ ዲቨሎፕመንት ክንገብረላ ኢና፣ ከምኡውን ኔትወርክ ሼር ከዓ ክንኣሰርላ ኢና ማለት እዩ። እዚ ከመይ እንድሕልና ንኣብነት ሓንቲ ስቴሽን ኣነ ታሴራ ጠፊና ብታ ስቴሽን ከይድ ሞ ሓደ ፖሊስ ንዓይ ረኪቡ ናተይ በትናት ንዑ ዝከኣሎ ማለት እዩ ናተይ ፌስ ዲቴክት ገይሩ ኣብቲ ና ፖሊስ ዘለዎ ስቴሽን ታሴራታት ደሊ ማለት እዩ። እዚ ከዓ ኣክድኣድካምን ወይ ድማ ደይ ውፅኢታውን ከዓ ክኸውን ይኽእል እዩ ማለት እዩ። ንኣብነት እዚ ናተይ ስእሊ ሒዝዎ ዘሎ ኣብ ናይ ገፅ ምስሊ ሒዝዎ ዘሎ ስእልን ምስብና ኣብቲ ና ፖሊስ ተኣኻኺቡ ዘሎ ናይ ታሴራ ምስቲ ብዝሒ ኣድካምን ዝያ ድማ ዓን ክኸውን ይኽእል እዩ። ስለዚ እዛ ፕሮግራም እዚ ከዓ ነዚ ንምፍታሕ መፅ ኣላ ማለት እዩ። እዚኣ ከመያ ትገብር እንድሕልና መጀመርታ ነቲ መፂ ዘሎ ታሴሩ ድ ወይ ናቲ ፓስፖርት ዝኾነ ምስ ፌስ ኮንሰርኒ ንድታሓዝ ኣይደንቲቲ ስለበለ ነቲ ሰብ ዲቴክት ትገብሮ ሞ ካብቲ ደሎ ሂብና ዘለና ዳታ ከዓ እቲ ሰብ ተኣሎ ድ የለን ትነገርና ማለት እዩ። ንኣብነት ታሴራ ክጠፊ ክንድሕር ኬርኪ ኣብታ ስቴሽን ትኸይድ ሞ እታ ስቴሽን ከዓ ናቲ ፌስ ዲቴክት ኤን ሪኮግናይዝ ገይራ ካብቲ ኣብቲ ሰርቨር ዘሎ ዳታ ካብያ ሪፈር ትገብር ማለት እዩ። እጂ እዛ ፕሮግራም ነዚ ዓይነት ኣካይዳ ሒዛ ትኸይድ እዚ ኤኣይ ብሓፈሻ ነታ ኮርስ ንክንማር ሰለስተ ወርሒ ወሲድና። እዚ ከዓ ኣብ ዝተፈላለዩ ዓይነት ዓውድታት ኢና ተማሂርና፣ ንፕሮግራሚ ዝምልከት ተማሂርና ነርና፣ ከምኡውን ምስ ቻት ቦክስ ዝኣመሰሉ ዝተፈላለዩ ዓይነት ሞዴላት እዳተጠቀምካ ተማሂርና ነርና፣ ከምኡውን ቶም ጀነሬቲቭ ኤኣይ ድበሃሉ ከዓ ከም በዓል ቪድዮ ኦዲዮ ከምኡውን ቪድዮ ከዓ ወሲድና ነርና ክላስ ማለት እዩ።
1: ሽመ ዮሳስ ፍቃዱ ባሃል ናይ ዚዮን ትሬኒንግ ሰንተር ተማሃራይ። ኣብዘን ሰለስተ ወርሒ ብዛዕባ ዝተፈላለዩ ዓውድታት ተማሂርና። ኣነ ኣብ ኤኣይ የተማሂረ ነይረ። ስለዚ በዘን ተማሃርናየ ኤሪ ስናፕቻት ትብል ወይ ከም ስናፕቻት ዓይነት ኮይና ግን በዓነ ብኤርትራውያን ዝተሰርሐት ብዙሕ ፊልተርስ ገለ ይብላን፣ ግን ከም መጀመርሽ ንእሽተ ይሰሪሕና ኣለና። ኣብነት ሕጂ ኣብዚ ፌስ ማስክስ ኣለውና ን ኮሙን ክራውንስ ቢርድስ ራቢት ኢርስ ኣለውና። ሕጂ እታ ብፌስ ሪኮግናይዜሽን እናሰሊሕና እታ ፌስ ንዓና ሪኮግናይዝ ምስ ገበረት ካብቲ ዘሎ ፊልተር በዓልና መሪፅና ኣብቲ ዝድለ ወይ ኣብቲ ዝግባእ ቦታ ናይ ኣካላትና ተቐምጠልና ማለት እዩ። እዛ ስናፕቻት እዚኣ ኣብ መፃኢ ነቲ ዝጎደለ ዘሎ ከዓ ንሕብረተሰብና ዝውክል ከነእትወላ ተስፋ ንገብር ማለት እዩ። ኣብ ስናፕቻት ሕጂ ብብዙሕ ንድሮስ ከምዚ ብዙሕ ንሕብረተሰብና ዘይውክል ነገራት ኣለዎ። ንኣብነት ናይ ሰይጣን ስእል ኣሎ ካልእ ዘይድልዩ ስእልታት እውን ኣለውና። ሕጂ ከምኡ ስለ ዝኾነ ኣብቲ ሕብረተሰብና እውን ከምኡ ነቲ ንዓና ነቶም ህፃናት ንዘይትብክል ኣፍቱ ነገራት ዘለዎ ገርና ክንተሓሲብና ማለት እዩ።
2: ተምሃሮ ጎኒ እቲ ዝወስድዎ ስሩዕ ኣካዳምያዊ ትምህርቲ ፍልጠቶም ዘብርኽን ተወሳኺ ሞያ ዘስንቕን ኣብ ናይ ዕረፍቲ ግዜኦም ኣብ ዝተፈላለየ ማእከል ስልጣናታት እናኸዱ ፍልጠቶምን ንቕሓቶምን ከዕብዩ ይረኣዮም። እዞም ኣብ ዛዮን ማእከል መሰልጠኒ በቢደረጅኡ ዝወሰድዎ ስልጠና ቴክኖሎጂ ሓቆፉን ነዚ ዘማእከለ እዩ ነይሩ።
3: ሕጂ ዕላማ ናይዚ መደብታይ እቶም ተምሃሮ ተማሂሮም ኣብ ግብራዊካ ተማሂርካ ስለ ምምሃር ዘይኮነ ተማሂሮም ሰሪሕ ክሰርሕሉ ዝኽእሉ ባይታ ንሂወቶም መፃ እዮም ክመርሕሉ ዝኽእሉ ትምህርቲ ምቕሳም እዩ ተቐንዲ ዕላማ ናይዚ ትምህርቲ ማለት እዩ።
4: ኣገዳስነት ማዕርክ ተምሃሮ ካብቲ ስራዕ ትምህርቲ ወፅኦም ሞያናቶም ክሕዝሉ ኣገዳስነት
3: ሕጂ ዕላማ ወይ ኣገዳስነት ናይዚ ትምህርቲ እንታይ ቀንዲ እቲ ትምህርቲ ቀዳማይ ነገር ኮሉ ካልኣይ ካ ግድን ብዘይ ሞያ ሓደ ሞያ ዘለዎ ሓደ ሰብ ክልተ ሞያ ዘለዎ ክልተ ሰብ ከማን ዝበሃል ሕጂ ጎኒ ጎኒ እቲ ትምሃሮ ዘለካ ድሕን ሞያ ተጥረካ ከይድካ ሕጂ ብፍላይ ኣብዚ ዘለናዮ ግዜ በቲ ቴክኖሎጂ ሞር ኣድቫንስ እዳገበረ ከይድ ኣሎ ሕጂ ምስ ኮፓ ክትገብር ተዘይክኢልካ ኣተረፍካ ክትከይድ ትኽእል ኢካ ዝኾነ ስራሕ እውን ተጠላብነት ከይህልወካ ክእል እዩ ማለት እዩ።
5: ብዙሕ ነጥብታት ኣልዒሎም ኣለው። ናይ ብሓቂ ከዓ ፅቡቅ ረኪበ እዩ። ቅድሚ ሕጂ ንሕና ዋላ መምሃራ ናብ ዝነበርናሉ ግዜ ንሽገረሉ ዝነበርና ንፅገመሉ ዝነበርና ንኣብነት ናይ ሓደ ተምሃራይ ኣብሬት ክሰርሕ ካልኩሌተር ጌርካ ትድምር ድሓር ናይ ኩሎም ተምሃሮ ናይ ሓምሳ ድዮም ስሳ ተምሃሮ ኣብሬጅ ሰሪሕካ መሊስካ ራንክ ክተውፅእ ዝነበረ ሽግር ሕጂ እዚኦም ቆልዑት ግን ብዝቐለለ ከመይ ጌርካ ኣብሬጅ ትሰርሕ ከመይ ጌርካ ራንክ ተውፅእ ኩሉ እቲ

0: ብመልክዕ ዳታ ቤዝ ናይ ኩሉ ነገር ሒዞሞ ዘለዉ ኣብቲ ከተፅንዕ ሓደ ተምሃሮ ተፅንዕ ከሎ እንታይ እንታይ ክኽተል ከም ዘለዎ ናይ ታይም ማኔጅመንት ምሕደራ ናይ ግዜ ኣምፅኦሞ ዘለዉ ካልእ እውን ኣጠቃቅማ ናይ መድሃኒት ክሳብ ክንደይ ጎዳኢ ክሳብ ክንደይ ይጠቕመና እንታይ ክንገብር ኣለና ዝበላ ርእስቲ ልዒሎም ኣለዉ ብጀካ እዚ ብዙሕ ኣርእስቲ እውን ኣልዒሎም ኣለዉ። ስለዚ ቅድሚ ሕጂ ኣሸጋሪ ዝነበረ ብኣዝዩ ዝቐለለ ልዕሊ ኩሉ ከዓ ናይ እዚኦም ቆልዑ ደስ ዝበለኒ እቲ ቴክኖሎጂ ሎሚ ኣብ ክንዲ ኣብ ጌም ኣብ ዘይጠቅም ግዜ ጥራይ ዝውዕል ሎሚ ግን እዞም ተምሃሮና ዝረእኾ ብናቶም ተባላሓትነት እቲ ቴክኖሎጂ ከመይ ገይሮም ኣብ ጥቕሚ ናይ ተምሃራይ ከም ዝውዕል ስለ ዝገበሩ ብጣዕሚ ባሂልኒ
1: እቲ ኣገዳስነቱ ኣዝዩ ልዕሊ እቲ ምስ እዋን ናይቲ ትምህርቲ ብምዃኑ እቲ ናይ ኤኣይ ወይ እቲ ሰብ ሰርሖ ብልሒ ምዃኑ እዩ። ሕጂ ሓደቶም ቆልዑ ናይ ምብልሓት ናይ መተዕፅፃፍ ናይ ምፍጣር ተኽእሎኦም ኣዝዩ ልዑል ኮይኑ ኣብ ወደይ ዝረእኽዎ ክሳብ ሕሉፍ ሓሊፎም ስ ታሪክ ምፅሓፍ ኣብኡ ብኣኣይ ጌርካስ ታሪክ ሕጂ እዚ ትምህርቲ እዚ እንድሕር ዓብዩስ እቲ ታሪክና እቲ ጎቦታት ናይ ናቕፋ ድፋዓትና እቲ ኩሉ ታሪክናስ እንዳክገብሮ ተኽእሎ ኣሎ ማለት እዩ ክስንድዎን ክሰርሕዎን ዓብ ተኽእሎ ኣለዎ። ስለዚ እዚ ትምህርቲ እዚ ብቐሊሉ ተራእዩ ኣድህቦ ተገይርሉ ብመንግስቲ ኣኹም ምትብባዕ እንድሕር ተገይርሉ ዓብ ዓወት ከመዝግብ ጥርጥር የብለይ ብግብሪ ርእየ ታሪክ ኣዝዩ ብዙሕ ፅሑፋት ሞ ብእንግሊሽ ትግርኛ እናገበሩ ታሪካት ክፅሑፉ ኣይዳለዎ ንሱ ተዝርእዎ ኣነብ ገዛ ዝረእኹ ኣዝዩ ዘገርምን ዘደንቕን እዩ።
2: ሕልምታትካ ናብ ክውነት ንምቕያር ኩሉ ግዜ ክትፅዕር ኣለካ። ሰብ ሕልምታቱ ንኸተግብር እዩ ዝነብር። ሰብ ብዘይ ሕልሚ ክነብር ዝኽእል ኣይኮነን። ብርግፅካ ሕልምኻ እቲ ክትነብሮ ዘለካን ትነብሮ ዘለኻን ሂወትን እዩ። ምክንያቱ ሕልምኻ ሎሚ ዘይተጨበጠ ፅባሕ ግን እቲ ትነብሮ ሂወትካ እዩ።
3: ሽሜ ሮቤል ተስፋ ምባል እዛ ሕጂ ሒዝና መፅና ዘለና ኣቴንዳንስ እያ። እዚ ኣቴንዳንስ እዚ ድማ ኣብ ድኾነ ስራሓት ወይ ቤት ትምህርትታት ኣብ ድኾነ ኣቴንዳንስ ዘድልየ ነገራት ብማናጀር ድቋፀፀር ነገር ክሓግዘና ክእል እዩ ማለት እዩ። እዚ ኣቴንዳንስ ኢልና ፀውዕና ዘለና ድማ ኣብ ቤት ትምህርትታት ተኮይኑ ኣብ ኣፍ ደገ ብካሜራ ገርና ድኾነ ነቶም ተምሃሮ ኣቴንዳንስ ክንወስደሎም ንክእል ኢና ማለት እዩ። ካብ ብወረቐት ፒሮ ገርና ራይት ዲና ግን እናገበርና ካብ ንደክም በዚኣ ጌርና ክንቋፀፀሮም ንክእልና ማለት እዩ። እዚኣ ሕጂ ብፒክቶ ብሎክስ ኢና ሰርሕና ዘለና። እዚ ድማ ብኤፍኣር ተባሂሉ ዝፅዋዕ ብፌስ ሪኮግኒሽን እያ ትሰርሕ። እዚ ድማ ንሓደ ተምሃራይ ዲቴክት ምስ ገበረቶ እንድሕር ኣብ ሰዓቱ መፅኡ ኣብ ሰዓቱ ዝፅሕፈሉ እንድሕር ኣብ ኬሩ ድማ ኣብ ሰንቲላ ወይ ከዓ ኣብ ሰዓቱ መፅኡ ከሎ እንድሕር ሎንጊ ከዓኒ ለይቲ ኢላ ፅሒፋ ተምፀልና ማለት እዩ። ሕጂ እቶም ተምሃሮ ድማ ኣብቲ ወይ ቶም ወርከርስ ኢልና ንፅውዖም ኣብ ሓደ ሳይት ተምፀልና እቶም ደለዉ ብክሎን ጌራ ተምፀልና እቶም ፕሬዘንት ታይሚንግ ኣብሰንት ከዓኒ ኣብ ሓደ ክሎን ጌራ ተምፀልና ማለት እዩ። ሕጂ ድማ እዚ ድማ ብሕብረተሰብና እዚ ሓጋዝ ዝኸውን ክእል ምክንያቱ ካብቲ እቲ ማናጀር ወይ ኣማሓዳሪ ዳይሬክተር ዝነበረ ንክቋፀፀሮ የሸጉሮ ዝነበረ ዶኮሩ ወላ ክፈልጦም ዘይክእል ዝነበረ ካብ ሱሳ ገለ ክቋፀፀር ዝነበረ በዚ ገይሩ ክቋፀፀሮ ንክእል ማለት እዩ።
4: ሽመይ ሩፋኤል ቴድሮስ በሃል ተማሃራይ ዛዮን ናይ ሌቨል 3 ሮቦቲክስ እየ። እዚ ስራሕ ኳካ ኣይኦቲ ወይ ከዓ ኢንተርነት ኦፍ ቲንግስ ትበሃል። እቲ እዚኣ ዝተፈላለየ ኮምፖነንት ኣለዋ ብሓንሳብ ትእክበን ከም ስማርት ሃውስ ማለት እዩ። እቲ እዚኣ ሞሽን ሰንሰር እያ። ከምዚ ተሓሊፍካ ያገለ ማዕፆ ተኽፈት ከምዚ ናይ ኣስመራ ፓላስ። እዚኣ ካርድ እያ። እዚኣ ትሪያ ዘለካ ኣብዚኣ ትጌርካ እዛ ማዕፆ ትኽፈት። እቲ እዛ ማዕፆ በዚኣ ከዓ ሰርቮ ኣለዋ፣ ሰርቮ ሞተር ትበሃል። ሳሕቲ ነዚኣ ማዕፆ ተኸፍታ ትዓፅዋ ሰያ ስርሓ። እዚኣ ጋዝ ሰንሰር ትበሃል። ከምዚ ናይ ትኪ መዐቀኒት እያ። እዚኣ ናይ ቴምፕሬቸርን ሂሚዲቲ ሰንሰር ኢና። ቴምፕሬቸር ዓቂና ሂሚዲቲ ከዓ ዓቂናስ ብሓንሳብ ተምፀና። እዚኣን ወይ እዚኣን ብሓንሳብ ተበዚሕን እዚኣ ፋን ባዕላ ከምትውላዓልና ንገብር። እዚኣ ከዓ ናይ ሶል ሞይስቸር እያ ትበሃል። እዚኣ ሕቺ ተእትዋ ኣብታ ሓመድ ኣብኡ ዓቂና ናታ ሂሚዲቲ እንድሕር ጠሊ ተዘይ ኮይኑ እዚኣ ላ ዲናሞ ኣማይ ተእትዋ እዚኣ ሽዑ ናፍታ ሓመድ ሽዑ በዕላ ትሰደና። እዚኣ ከዓ ሪሌ ኣላ። እዚኣ በዚኣ ሪሌ ኣላ። እቲ ነዚኣ በዕላ እያ ትውላዓ ተጥፋ ኮንትሮል ትገብራ። እዚኣ ብዚኣ ከዓ ዘለካ ነዚ ኩሉ ኮምፖነንት ብሓንሳብ ኣኪባ ኩሉ ሰሪሓ እንታይ ከም ትገብር ኩላ ትነግረ። እዚኣ ሕቺ እቶም ብዕድመ ዕብይ ዝበሉ እሶም ክሽገሩ ስለ ዝኽእሉ ንሕና ከዓ ኩሉ ግዜ ምስኦም ክንኾን ስለ ዘይንክእልሲ እዚኣ ክትሕግዞም ትኽእል ኢና ኢልና ሓሲብና።

0: ኣብ ናይ ፅባሕ ዘይተጨበጡ ሕልምታትካ ምንባር ነቲ ናይ ሎሚ ጉዕዞኻ ክዕንቅፅዋ ይግባን። ምናልባት ሕልምታትካ ዘይተጨበጡ ብምዃኖም ናብቲ ውርግሪግ እናበለ ተስፋ ክቕርፀካ ዝፈታትን ክኸውን ይኽእል። ምንዋሕ ግዜ ነቲ ክትበፅሖ እትደሊ ክትፀልዎ ኣይክእልን።
1: ስመይ ድምያና ግርማ ይበሃል። ኣስቲ ሓደ ክፍል ተማሃሪት ካብ ዛዮን ትሬኒንግ ሰንተር እጂ ሒዘልኩም መፅእ ዘለኹ ብዛዕባ ሓንቲ ኣፕሊኬሽን ኮይና ምስ ኤኣይ ሓዊስና ዝተምሃርና ኮይና ኣብዚኣ ዝኾነ በዓል ቱሪስትስ ወይ ከዓ ዝኾነ ቆልዑት ማለት እዩ ናይ ዝኾነ ሃገራት ናይ ምፍላጥ ድሌቶም ንምፍላጥ ብኡ ጌርና ከዓ ሜን ኢንፎርሜሽን ናቶም ወይ ከዓ ዝበዝሕ ሓበሬታ ናቶምን ናርኣና ኣብዚኣ ክነብር ንኽእልና ማለት እዩ። እዚ ማለት ከዓ ንኣብነት ብስእልታት ጌርና ማለት እዩ። ሕጂ ንኣብነት እዚኣ እንታይ እያ እናንፈለጥቲ ኮይና እዚ ሃገር እዚኣ እንታይ ና ክንብል እንተኮይና በዚኣ ሓንቲ ስካን ጌርና ኣብዚኣ ስኬንና ሕጂ ንኣብነት እዚኣ ዩናይትድ ኪንግዶም እንተኮይና ማለት እዩ ኣብዚኣ ጌርና ኣብዚኣ ዩናይትድ ኪንግዶም ኢላ ትመፅእ ናታ ሲቲ ናታ ካፒታል ናታ ሃገራት ናታ መንሽሙ ናታ ገንዘብ ናታ ምሻሎ ሃገራት ናቶም ህዝቢ ምፍላጥ ማለት እዩ ትሕግዘና ማለት እዩ። እዚ ከዓ ምሻሎ ካልኦት ወላ ተምሃሮ ጥራሕ ዘይኮነ ናቶም ምፍላጥ ጥራሕ ዘይኮነ ወላ ቶም ቱሪስትስ ናይ ሃገር ናበይ ሃገር ንክይድ ወይ ከዓ ናበይ ክንብል ኢሎም በዚኣ ክብሉ ይኽእሉ እዮም። እዚ ድማ ብኔትወርኪንግ ወይከዓ ብኢንተርነት ብምትሓዝ ከዓ እንታይ ክንገብራ ንኽእልና ስእልታት ናይታ ሃገራት ወይ ናተን ከተማታት ዘለዋ ኣብኣ ብምፅዓን ማለት እዩ ሰባት ናብ ድሌ ናበይ ሃገር ክንከይድ ኢሎም ወይ ብትናተን ኢንፎርሜሽን ብምሃል ማለት እዩ ክብሉ ይኽእሉ እዮም ማለት እዩ።
2: ኤቨኒ እዘርታ ክበሃል እዚ ወዲ ብሎ ወይከ ኣራም ቢዘን ይበሃል። ሕጂ ድማ ንሕና ኣራሒዝና ዘለና ኣብቲ ንማትሪኩሌሽን ዘለዎ ዝገብሩ ተምሃሮ ኣብኡ ንክትሕግዞም መፅንዒትን ተወሳኺ ድማ ክዩ ዘለዋ መስርሒትን ኣፕሊኬሽን ደና ዘለና ኣብዚ ንሕና መጀመርታ ምስኣተን ኣብቲ ኣፕሊኬሽን ኣብዛ ናይንሕና ብናይ ሳይንስ ስትሪም ኢናክኢና ዘለና ኣብዚ ናይ መጀመርታ ሳብጀክት መርፅ ሳብጀክትና ምስ መረፅና ስታዲ ኦር ኩዩ ዝብል ኦፕሽንስ ክመፀና እዩ። ኣብዚ ድማ ስታዲ ድሕር ዝብል መሪፅና ኣብዚ ክሶልቭድ ፕሮብለምስ ምስቲ ናቶም ሙሉእ ኤክስፕላኔሽን ዝተዳለወ ክስታይ ኣለና ዘን ኣብዚ ኣፅኒዕና ኢልና ተዓመመና ነፍስና ድማ ኣብዚ ኩዩ ዝብል ክስታይ ጌርና ንሕና ነፍስና ከዓ ንፍትሽ ማለት እዩ። ኣብዚ ሽዑታይ ኣለና ከም ተወሳኺ ዘተና ኣብዚ ሕጂ ዝኾነ ኣብታ ናይ ቅድም ዝነበረት ክስታይ ንሕና ዝወሰኽና ኣሎ ማለት እዩ ሕቶ ክትሕታት ከለካ ምሽ ጌጋ ካልሐ ኮይኑ ተወሳኺ ብናይ ድምፂ ክስታይ ጌርና ኣላ ኣለና ሕጂ ንኣብነት እዚኣ ብጌጋ ድሕ መሊስ እያ እጂ ኣብ ዝረኣና ልክዕ በቲ ድምፂ ኮሬሽን ትገብረልና ማለት እዩ ንሕና ክስተይና ግበርና ጌጋን ፅቡቅ ድሓለና ድማ ድሕ ፅቡቅ ኣለና ከዓ ኮሬክት ኣንሰር ኢላ ድማ ናብቲ ተስግረና ዘን ኣብዚ ወላ ጌጋ ድሕመይስ እያ ሕጂ ልክዕ ኣብዚ ልክዕ ድማ ሽዑ ኣብቲ መወዳእታ ድማ ንሕና ስኮር ክንደይ ከም ዘምፃና ነገራ ድማ ክስተይ ትገብራ ሕጂ ንሕና ሓሲብና ዘና መፅእ ድማ እዚኣ ብናይ ኣርቲ ስትሪም እኒያ ዘላ በዚ ናይ ሳይንስ ስትሪም ዘለዎ ሳብጀክት እኒያ ዘላ ኣብ መፅእ ድማ በቲ ናይ ኣርቲ ሓዊስና ተወሳኺ ድማ ሕትሕቶታት ድማ ወሲኽና ክንደርዋ ኢና ማለት እዩ።
0: ናብ መፃኢ ዘሳግር ድልድል ንሱ ምዃኑ ክትኣምን ኣለካ። ሰባት ሕልምታትካ ምስ ትነግሮም ክቕልዱልካ ይኽእሉ ይኾኑ፣ ንስኻ ግን ብኩሉ እንትንኻ ናብቲ ከይኮነ ዘይተርፍ ሕልምታትካ ክተቋምት ይግባእ። ሕልምታትካ ኣቢድካ ክትጭብጦም ምዃንካ ርእሰ ተኣማንነት ክህልወካ ኣሎ። ሕልምኻ ናብ ጋህደ ክትቀይር ትኽእል ንስኻ ጥራይ ኢኻ። ንዕኑ ምቕያር ዝኽእል ዓቕሚ ድማ ንኹሉ ብማዕረ ዝተዋህበ ዕድልቲ እዩ። ንሕልምታቱ ናብ ተጨባጥ ለውጢ ክቕየር ዝኽእል ግን ውሑድ እዩ።
3: መጀመርያ ሙሉእ ሽመይ መሪሕ ፍፁም ቅዱስ ይበሃል። ሕጂ ሒዝና መፅና ዘለና ድማ ስፐሲፊካሊ ኣብ ናይ ሄልዝ ዘተኮረ እዩ። እዛ መጀመርያ ሒዝና መፅና ዘለና ደይሊ ካሎሪ በር፣ እዚኣ ድማ ተጥፍኦ ሰዓታት ብመጠን ግዜ ብመጠን ሰዓት ብመጠን ናትካ ክብደት ቁመት ከምኡ ድማ ዕድመ ዓቂና ትነግረካ ኳልኩሌተር እያ። እዚያ ሒዝና ቀሪብና ዘለና መጀመርያ በዚ ተዋሂብና ዘሎ ኢንስትራክሽን መጀመርያ ወይት ንእቱ ፎር ኤግዛምፕል ወይት 56 ተይልና ደን ሄይት ናትካ ቁመት ድማ 180 ተኮይኑ ከምኡ ድማ ኤጅ ናትካ 18 እንተኮይኑ ከምኡ ድማ ትሰርሖ ኤክሰርሳይስ ዱሬሽን ኦፍ ኤክሰርሳይስ ዊች ሚኒስ ኢን ሚኒትስ ነግራ ማለት እዩ። ፎር ኤግዛምፕል 30 ሚኒትስ ንሰርሕ እንተኮይና ከምኡ ድማ ጀንደር ናትና ድማ ይውስኖ እዩ። ኣብ መንጎ ሜልን ኤንድ ፊሜልን እትሰርሖ ኤክሰርሳይስ ክብደት

0: ይውስነዩ ንሰርሖ ስራሓ ድማ በቢ ዓይነቱ ማለት ላይት ፎኪስ ድዩ ሞደሬት ድዩ ሃይ ኢንተንሲቲ ዘለዎ ድዩ ዋላ ናትካ ዌይቲንግ ድዩ ዋላ ሳይክሊንግ ሳይክሊንግ ድማ ዝለዓለ ዓቐን ዝወስድ ዘሎ ማለት እዩ። እዚኣ ብሳይክሊንግ ተወሲድና ፎር ኤግዛምፕል ኣክቲቭ ኤክሰርሳይዝ በርን እታ ሻዕ ኤክሰርሳይዝ ክትገብራ ከለካ በርን ትገብራ 224 ኪሎ ካሎሪስ ትወስደልካ ትብላላ። ኤን ባዛ ሬት ወይ ድማ እቲ ናትና ቢኤምኣር ፐር ደይ ንሰርሖ ዘለና ብ600 ኪሎ ካሎሪ ፐር ደይ ነጥፍ ኣለና ማለት እዩ። እዚ ድማ ሪካቨር ክንገብሮ ተደልና ብዝተፈላለየ ወይ ድማ ስትሬችንግ ወይ ድማ ሶፍት ኤክሰርሳይዝ ምስራሕ ሃይድሬሽን ብዙሕ ዋተር ብምስታይ ማለት እዩ። ከምኡ ድማ ኣብ ኢቲንግ ዘተኮሮ ማለት እዩ። ካልኦቲ ልክዕ ከምዚኣ ኮላ ዛርእናያ ፀንሕና ፐርደይ ክንሪያ ፀኒሕና እዚኣ ድማ ፐር ዊክ ትነግረና ማለት እዩ። እቲ ዱሬሽን ኦፍ ታይም ክነእትወላ ፀኒሕና ሰሪ ሚኒትስ ክሳዕ ኣወራት ገለ እናበልና ክነእቱ ፀኒሕና። ኣብዚኣ ግና በዝተዋሂብና ዘሎ ፐር ዊክ እናገበርና ንሰርሕ ማለት እዩ። እዛ ሳልሰይቲ ድማ እዛ ሳሰይቲ ሜዲካል ኬር ማኔጅመንት ሲስተም ማለት እዩ። እዚኣ ድማ እዛ ሕጂ ቅሪብናያ ዘለና ፎር ዳታ ቤስ ዊች ሚንስ ተዕቅበልና ማለት ዝእተናሉ ኢንስትራክሽናት በዚ ሂብና ዘሎ ኔም ኤጅ ጀንደር ሲምፕቶም ወይ ድማ ናትካ ሕማም ነጌርካ ትምዝግበልና ሽዑ ብቐሊሉ ክንረኽቦ ንኽእል ማለት እዩ። እዚኣ ኤግዛምፕል ምርኣይ መሪሕ እንተይ ኢልና ኤጅ ድማ 16 ጀንደር ኣብዚ ምርጫ ኣለና ሜይል ማለት እዩ። ሲምፕቶም ድማ ኤኪልና ኣደ ፔሽንት እንተይ ኢልናያ ፔሽንት ሳክሰስፉሊ ኣድድ ዊች ሚንስ ኣብቲ ናይትና ኣይዲ ሳክሰስፉሊ ኣትኮይኑሎ ማለት እዩ። ሽዑ ንረኽቦ ድማ ሰርች ጌርና ኖርማል ክንረኽቦ ንክእል ማለት እዩ። ኣብ መፃኢ ሓሲብናያ ዘለና ድማ ነዛ ሜዲካል ኬር ማኔጅመንት ሲስተም ይዕቢና ማለት ብምሉእ እቲ ናይ ክንሪኦ ፀናሕና ናይ ቢኤምኣር ዊች ሚንስ ናትና ካሎሪ በር ንገብሮ ሓወይ ዘቕርቦ ድማ ናይ ቢኤምኣይ ወይ ድማ ቦዲ ማስ ኢንዴክስ ከምኡ ድማ ብምሉእ ናትካ ናይ ደም ዓቐን እቲ ዘለካ ሕማም ጌራ ናትካ መድሃኒት እቲ ነገረካ ዲጂታል ዝኾነት ናይ ሜዲካል ኬር ማኔጅመንት ሲስተም ክነቕርብ መደብ ኣለና ማለት እዩ።
1: መጀመርታ ሽመይ ሳልሕ ጅም ክበሃል ሕጂ እዛ ናትና ርእስቲ ከዓ ቲቪ ሜንቴናንስ እያ ማለት እዩ። ሕጂ ቲቪ ክንብል ከለና ክልተ ዓይነት ቲቪ ኣለዋና። ኣብዚኣ እዚኣ ሓንቲ ሲኣርቲ ንብላ ሓንቲ ከዓ ፍላት ማለት እዩ። ሕጂ እዛ ሲኣርቲ ንብላ ዘለና ቅድም ኢላ ዝነበረት ጅፍ ዝበለት እያ ማለት እዩ። እዚኣ ፍላት ከዓ ድሕሪያ ዝመፀት ማለት እዩ። ሕጂ እዛ ሲኣርቲ ክንሪኣ ከለና ብዙሕ ክፋላት ኣለዋ። ሕጂ እንታይ ትገብረና ቅድም በዚኣ ኤሌክትሪክ 220 ቮልቴጅ በዚ ምስ ተቐበልና ኣብዚኣ ፓወር ሳፕላይ ትበሃል ክፋል ኣላትና ማለት እዩ። እዚኣ ፓወር ሳፕላይ ሕጂ እንታይ ትገብር ፓወር ካብቲ ኤሌክትሪክ ስሒባ ዘምፃቶ ንኩሉ እዚ ክፋላት በብዓቕሙ ትውዝዓሉ ማለት እዩ። ወይ ከምኡውን እቲ ቮልቴጅ ካብ ኤሲ ናብ ዲሲ ቀይራ በብዓቕሙ ትውዝዓሉ ማለት እዩ። ሕጂ እዚኣ ፓወር ሳፕላይ 4 መውፅኢ ኣለዋ ትዕድለሉ ማለት እዩ። ሓደ በዚ ዝኸይድ ናብ ድምፂ ዝኸይድ ኣሎ ድምፂ ኣብዚ ዘለና ማለት እዩ። እዚኣ ኣይሲ ናይ ድምፂ ትበሃል። ሕጂ ድምፂ ናይታ ቲቪ ድምፂ ኩሉ በዚኣ ገይሩ ናብቲ ማይክሮፎን ኸይድ ማለት እዩ። እዚኣ ታ ሓንቲ ክትከውን ከላ ታ ካልይቲ ከዓ ኣብዚ ዘለና ናይ ስእሊ ማለት እዩ። ቨርቲካል ኢን ሆሪዞንታል ኣለና ማለት እዩ። ሕጂ እዚ ስእሊ ቨርቲካል ሆሪዞንታል ንብሎ ዘለና እዚ ንቨርቲካሊነት ስእሊ ዝዝርግሓልና ማለት ክኾን ከሎ እዚኣ ከዓ ሆሪዞንታል ትዝርግሓልና ማለት እዩ። ሳልሳይ ከዓ እዚ ኣይሲ እዛ ማይክሮፕሮሰሰር ኣለና ማለት እዩ። እዚኣ ሕጂ እንታያ ንብምሉእ እቲ ሲግናል ትህብ ነቲ ቦርድ ብምሉእ ኣብዚኣ ኣላትና ማለት እዩ። እዚኣ ሕጂ ካብተን ኣገደስቲ ክፋላት ናይዛ ቦርድ ክትከውን ትኽእል እያ ማለት እዩ። ካልእ ኣብዚ ቲነር ኣለና። እዚኣ ከዓ ብደገ ብኣንቴናን ዝመፅእ ሓበሬታ ኣንቢባ ናብዚ ትዝርግሓልና ማለት እዩ። ናብ ማይክሮፕሮሰሰር ስዕዳ ብጌራ ከም ቻነልቱ ዝኣመሰለ ክንሪኤሉ ንኽእል ማለት እዩ። ካልእ እዚኣ እዚ ናይ ስእሊ ናይ ሕብሪ ክፋል ኮይኑ ሕብሪ በዚ ይህብና ማለት እዩ። እዚኣ ብዓባያ ፍላይባክ ትበሃል ማለት እዩ። እዛ ፍላይባክ ሕጂ ክልተ መውፅእ ኣለዋ ሓደ

ዘለና ሓደ ከባቢ ዘለና ማለት እዩ ነጋቲቭ ን ፖዚቲቭ እዚኣ ሓጂ ክሳብ 25,000 ቮልቴጅ ከተውፅእ ትኽእል ማለት እዩ። እዚኣ ሓጂ እታ ሲኣርቲያ ማለት እታ ዝነበረት ድሕርያ ዝመፀት ከዓ እዛ ፍላት ኣላትና ማለት እዩ ፍላት ቲቪ ሕጂ ብዙሕ ፍሉይነት ኣለዋ ካብዚኣ ማለት እዩ።

0: ሓይሊ ትህበኒ ኩሉ ሕጂ እቲ ሓበሬታ ናይ ቲኮን ካብ ዝወስድ ኣላ እንኮላይ እዚ ስፒከርካ ካብ ዝወስድ ማለት እዩ። ካልእ ኣብ ውሽጢ ለና መብራህቲ ማለት እዩ ነቲ ፓነል ዘብርሃልና ኣምፑላት ኣለዉና ሶም ከዓ ንመብራህቲ ሕግዙና ማለት እዩ።
1: ስርዓት ኣማሃራ ናይ ዛዮን ትሬኒንግ ሰንተር ሕጂ እንታይ እዚ ዓይነት ትምህርትታት ካብ ናብ ይፈላለዩ ገሊኡ ሕጂ ካብ 3 ክሳብ 9 ወርሒ ዝወስድ ኣሎ። ንኣብነት ሮቦቲክስ ትበሃል ኣለና። ሮቦቲክስ ሕጂ 3 ለቨል ኣለዎ። እቲ ቀዳማይ ለቨል ሕጂ ከመይ ገይሮም እቲ ፕሮግራሚንግ በቲ ምስ ዕድሚኦም ዝኸይድ ፕሮግራሚንግ ከመይ ገይሮም ተማሂሮም ከመይ ገይሮም ገይም ዝሰርሑ ከመይ ገይሮም ምስ ኤኣይ ሓዊሶም ዝኾነ ፕሮጀክት ዝሰርሑ ይምሃሩ። ኣብ ሌቨል ቱ ከዓ ኤሌክትሮኒክስ ማለት እዩ። ኤሌክትሮኒክስ ሕጂ እቲ ኤሌክትሮኒክ ኮምፖነንት ኩሉ ይምሃርዎ ሞ ባሓር በቲ ኮምፖነንት ዝተረዲኦም ከዓ ዝኾነ ኤሌክትሮኒክ ዲቫይስስ ዲቨሎፕ ክገብሩ ክእሉ ማለት እዩ። ድሓር ኣብቲ ሌቨል ስሪ ምስ በፅሑ ከዓ እታ ፕሮግራሚንግ ምስ ኤሌክትሮኒክስ ኮምባይን ምስ ገበርካ እንታይ ትፈጥር ትኽእል ሽ ሮቦቲክስ ይበሃል ማለት እዩ። ሽዑ ሮቦት ናቶም ገዳሉ ክእሉ ሽዑ እቲ ኤኣይ ካ ተማሂርናዮሞ ዘለዎ ከምስ እንታይ ገብሩ ክእሉ ኢንተግሬት ገይሮም ኤኣይ ፕላስ ሮቦቲክስ እንዳገብሩ ከምዚ ክንሪኦም ፀናሕና ከምኡ ክዳሉ ክእሉ ማለት እዩ።
2: ሽመ ብሩክ ግርማ ይበሃል። ካብ ከባቢ ሰንበልካ ዓመት ሒዝየ ዘለ ኣቕሪበ ዘለ ከዓ ኤኣይ ኢንተግሬሽን ይበሃል። ናይ ኤኣይ ጌርና ብድሕሪ ኸን ብናይ ሮቦቲክስ ጌርና ስርሕና ኤኣይ ጌራ ሬግናይዝ ጌራ ንፌስ ናትና ሽ ብድሕሪ ኸን እታ ሮቦትካ ልክዕ ክንትከይድ ጌርናና ስርሕና። እዚ ድማ ዝለመሱ ዓይነት ሰባት ኣብ ሳሎን ኮፍሎም እዮም ዘለዉ ወይ ሰብ ዊልቸር ገፆም ገይሮም ናብ ዝደለይዎ ማእዝን ተደልዮም የማን ተደልዮም ፀጋም ተደልዮም ንትኽ ክሕብሩዋ ከምዝኽእሉ ጌርና ስርሕና። እታ ፕሮጀክት ልክዕ ብገፅያ ክንትከይድ ገይርያ ዘሎ ናብዚ ክከይድ ከለኹ እቲ ሰርቮ ምሉእ ይዕፀ ናብዚ ካ ክምለስ ከለኹ ድማ ንየማን ክከይድ ከለካ ንየማ ኣብቲ ኣካይዳ ካ ልክዕ ካ ከምኡ ትኸይድ ማለት እዩ። ናብዚ ክከይድ ከለኹ ንየማን ተዓፂፋ ኣሎ ማለት እዩ። ናብዚ ከዓ ብፀጋም ትኸይድ ኣሎ ማለት እዩ። ሽክማ ጌርና ስርሕና ኣለና። ነዛ ናይ ሮቦቲክስ ለበስሪ ስካዕ ዝበፅሕ ከባቢ ዓመትን 6 ወራ መሲልኒ መጀመርታ ስካዕ ፕሮግራሚንግ ተማሂር ከመይ ገይረ ፕሮግራም ከም ዝገብር ዝኾነ ነገር ተማሂር መጀመር ብድሕሪ ኤሌክትሮኒክስ ብዛዕ ኤሌክትሮኒክስ ቦርድ እንተጌርና ምሰርሕ ተማሂርና ብድሕሪ ከ ዘን ሮቦቲክስ ማለት እዩ። ቦርድ ላጋጊምና ፕሮግራም ጌርና እቲ ናይ ኤሌክትሮኒክስ ሓዊስና ማለት እዩ። ክልቲኡ ኣላጊምና ሮቦት ከም ዝሰርሐ ተማሂርና ብዙሕ ነገር እየ ዝሓስሱ ፍሉይ ነገር ከምቲ ኣብ ደገ ዝግበርስ ፍሉይ ነገርካ ነርታ ንክገብረላስ ብጣዕሚ ዝ
3: ንያት ምሕረት ኣበሃል። እዚኣ ሒዝያ ቀሪበ ዘለዎ ሞባይል ኮንትሮሊንግ ሮቦት ትበሃል። እዚኣ ሞባይል ኮንትሮሊንግ ሮቦት ብሞባይል ካኹንካ ኣብዝተለኸዮ ካብ ሮቦት እዚኣ ርሕርካ ክትእዛ ከም ትኽእል እዚኣ ክንሰርሓ ዓመትን 3 ወርሕን ተማሂርና ዳ ቅድም ፕሮግራሚን ተማሂርና ሽ ኤሌክትሮኒክስ ድሕሪኡ ከዓ እዚ ሮቦቲክስ ለበልሰይ ተማሂርና ነዚኣ ስርሒ ኣብ ዘለካዮ ቦታ ኮንካ ኣብ ርሑቕ ቦታ ኮንካ ንሓንቲ ሮቦት ክትእዝዛ ክንትኽእል
4: መጀመርታ እሰይ ተስፋ ይበሃል። መፀኽሉ ቦታ ካብ ሰንበል ኣብዚዩን ትሬኒንግ ሴንተር ተማሃራይ ሌቨል ስረ እዛ ሕዚያ መፅእ ዘለዎ ሕጃ ሃንዲ ዲቴክሽን ሮቦት እዚኣ ሕጂ ኤኣይ ኢንተግሬሽን ዊዝ ሮቦትና እንታይ ዝበሃል ኣሎ ብኤኣይ ዝተገርበ ፕሮግራም ኣሎ ሽዎ ምስ ናይ ሮቦት ኤሌክትሮኒክስ ኣሳሚዕና እዚኣ ከምቲዝነጀናያ ጥቕመና እዚኣ ከዓኒ ንፅማን ገለመደ ባህን ዲቴክሽን ጥራይ ክሎ ከም ዝሕብሮ
5: ሽሜ ሄኖስ ኣስመሮም ይበሃል። ሮቦቲክስ ለቨል ዋነ እዛ ሰሪሕያ ዘለኹ ጌም ከዓ ፍላፒ ችክን ትበሃል። እዚኦም ቆልዑት ዝኾነ ቆልዑት ይኹኑ ክፃወቱ ከለዉ ወይ ከዓ ክዘናግዑ ከለዉ ከዓ መስርሒትካ ነዚኣ ከምዚ ኢሎም ንፃወቱ ከዓ ከምዚ ኢሎም ክፃወቱ ከለዉ ኣብ ዝኾነ መዘናግዖም ወይ ክደኽሙ ከለዉ ከምዚታት ይኾነሎም ከዓ ጌም ትበሃል።
6: ኣብ ነፍሱ ዝተኣማመን ኣካዳምያውን ሞያውን ፍልጠት ዝዓጠቐ መሃዚ ኣፍራይን ሓላፍነታውን መንእሰይ ከም ቀንዲ ሃገራዊ ፀጋን ርእሰ ማልን ሓንቲ ሃገር እዩ። ኣካል ናይ ትምህርታዊ መስርሕ ምዃኑ ዝእመነሉ ሞያው ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ተወዳደርቲ ብምዃን ተመክሮ ክድልው ዝሕግዝ ኣብ ርእሲ ምዃኑ ኣብ መፃኢ ሂወቶም እውን ክህልዎም ዝኽእል ሞያ ንምልላይ ኣዝዩ ዝጠቅም።
7: ደቅነት ዓፃፀፍቲ በላሕቲ ፈጠርቲ መሃዝቲ ክኾኑ እንድሕር ደልዮም ኣብ ከምዚ ኣሃዱ ወይ ኣብ ከምዚ ትካል ኣብ ከምዚ ዓይነት ናይ ፈጠራውነት ቦታ ዘለዎም ክነእትዎም

0: ክንክእል ኣለና እዚ ኩሉ ዘይኣትዎ ዓውዲ የብሉን ስነ ጥበባውያን እንተኮይኖም ኣብዚ ከኣትዉ እዮም እየ መካኒክ እንተኮይኖም በዚ ኣለዎም ማለት እዩ ናይ ሶፍትዌር ክእለት ኣብ ዘሎ ሶፍትዌር ዝለዓለ ሎሚ ተገዳስነት ዘለዎ ኩሉ ዓይነት ኣብ ኩሉ ሂወትና ዘሎ ማለት እዩ ኩሉ ዓይነት ሂወትና ክስርሓሉን ክፈጥረሉ ንክእል ቦታ ስለ ዝኾነ ኩሉ ወላዲ ኣብ ከምዚ ዓይነት ከተባብዖም እዚ ሓድሽ እዩ ከምዚ ስጋዕ ሕጂ ኣይተረኣየን ኣሎ ኣብዚ ደቆም ምስ ረኣይዎም ኤመ ክሕበኑ ወይ ክሕገሱ ውፅኢቱ ምስ ረኣዩ ዝያዳ ካብዞም ዝረኣይዎም መፅኦም ከዓ ናብዚ ደቆም ክሰዱ ዘተባብዕ ማለት
1: እዩ መቸም ናይ ሎሚ ወላዲ ብጣዕሚ ንቑሕ ስለ ዝኾነ ደቁ ኣብ ዝበለፀ ደረጃ ንክበፅሕሉ ዘይገብሮ ፃዕሪ የለን እቲ ሽግር ግን እቲ ንቕሓት ወይ ትፍልጦ እዩ ንኣብነት እዛ ቤት ትምህርቲ እዚኣ እዛ ናይ ሮቦቲክስ ብኢንጂነር እስራኤል ትቕለስ ዘላ ቤት ትምህርቲ እዚኣ ብዙሕ ሰብ ይፈልጣ ድ ተይልና ኣይፈልጣን እዩ ሕጂ ደቅና ኣብ ከምዚ ዝኣመሰለ ናይ ሞያ ትምህርቲ ሰኒቆም ፅባሕ ንኮ ድማ ንሂወቶም ንዕኦምን ንሕብረተሰቡን ብዓብዪ ከዓ ነቲ ሃገር ዝጠቅም ተግባራት ክገብሩ ስለ ዝሕግዝ ኩላህናቶም ወለዲ ቅዱሳት ናይ ከምዚ ዝኣመሰሉ ሰባት ኣብ ከምዚአን ዝኣመሰላ ብጣዕሚ ብተወፋይነትን ብተገዳስነትን ናይ ውልቀ ሰባት ታኒፀን ዘለዋ ኣብያተ ትምህርቲ ተጠቀምቲ ክኾኑ ከዓ በዚ ኣጋጣሚ መልእኽተይ ከመሓላለፍ ይደለ
2: ሕጂ በዚ ኣብ መጀመርያ ኢና ዘለና ንሕና ሕጂ ካብዚ በዚ ጀሚሮሞ ዘለዉ ሃማሲ ልዕሊ ትፅቢት ናይቲ ኣዳልዮሞ ዘለዉ ፕሮጀክት ሕጂ ዚስ መጀመርያ እዩ ገና ኣድቫንስ ታግበሩ እቲ ኣብ ፕሮግራሚን ሕጂ ሙሉእ ሶፍትዌር ምስ ዳታ ቤዝ ተማሂር ካብዚ ቤት ትምህርቲ ዚ ሙሉእ ሶፍትዌር ዴቨሎፕ ክትገብር ከም ትኽእል እዩ ትቕንዲ ዕላማ ናይቲ ሮቦት ዝተኮይኑ ካ ሙሉእ ፕሮጀክት ኣብ ሓደ ትካስ ከምዚኣ ፕሮብለም ኣለኒ ኢሎም ሓሲ ሶልቭ ክገብርሉ ዝኽእሉ ተማሂሮም ኣብዚኣ ሓንቲ ካል ፕሮብለም ሂባቶ ሶልቭ ክገብርሉ ዝኽእሉ መንገዲ ኢና ኣብዚ ትምህርቲ ንህብ ማለት እዩ

ዝኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ከምዚ ኣብ መእተዊ መደብና ዝገለፅናዮ ኣብ ቅድምን ድሕርን ትሕዝቶ ምርባትና ኣብ ጎደና ሰላም ብምምፃእ ኣብ ሞያ ስፌት ሳርቶ ዝነጥፋ ደቂ ኣንስትዮ ምስአን ከነካይዶ ዝፅናሕና ዕላል ኣብዚ ዛዚምና ኣለና። ብሓፈሻዊ ትሕዝቶ መደብ ማእገር ተዛዚሙሎ ምስ ዝቕፅሩ ትሕዝቶታት መደባት ኤሪቲቪ ንሓድገኩም ምስ ሰኣላይ ኣስመሮም ይስሓቅ ብምዃኑ ምስኹም ሓቢረ ፅንሐ ሰላም መዓልቲ።

አፍራይ ሚኒስትር ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሐድጉን ማህደር ሐቂ አቀራባ ጊዜ አፕ ኤሪ ቲቪ

0: ሰላም፣ ከመይ ኣርፊድኩም ክቡራት ተኸታተልትና። እዚ ዶክተራት ኣብ ስድዮ እዩ። ንሎሚ ከም ወትሩ ሓደ ኣገዳሲ ኣርእስቲ ሒዝና ኣብ ስድዮና ተረኺብና ዘለና ጋሻና ዶክተር ሳሙኤል ክፍላይ ስፔሻሊስት ውሽጣዊ ሕማማት ካብ ዞባዊ መውከሲ ሆስፒታል እዩ። ዶክተር ንሎሚ ብዛዕባ ሕማሙ ልቢ ሒዝልና መፅኡ። እንቋዳሓን መፅኻ ዶክተር፣ የመስግነካ። ምስዞም ኣብ ዝቐረባ ግዜ ኣብ ስፔሻሊቲ ደረጃ ትምህርቲ ዝዛዘምካ ካሞም ፈለማ እንኳ ሓጎሰካ ንዓኻን ከመኻ ዝኣመሰሉ መሳርሕትኻ
1: ይቀኒለ።
0: ከምዚ ክንጠቕሶ ፀንሓና መቸም ናይ ሎሚ ኣዝዩ ኣገዳሲ ኣርእስቲ እዩ። ብዝርግሐኡን ሃሲኡን ንብዙሓት ሰባት ብኣሉታ ካብ ዝፀልዉ ሕማማት ሓደ ሕማም ወቕዕ ልቢ እዩ። ስለዚ እዚ ኣርእስቲ እዚ ቅድሚ ምፍላም ናስከ ወቕዕ ልቢ ክንብል ከለና እንታይ እዩ ማዕርክ ክንደዩ ስፍሓቱ ተርእዩ ኣጠቃልልካ ክትገልፀልና?
1: ኣራይ ፅቡቅ። ወቕዕ ልቢ ማለት ብመሰረቱ ዑደት ናብ ስራው ማዕበስቲ ዕደት ደም ኣብ ስራውር ደም ዘጋጥም ኮይኑ እዚ ክበሃል እንከሎ ከዓ ነታ ከም ሞተር ናይ ኣካላትና ኮይና ትሰርሕ ልቢ ጭዋዳታ ዘድክም ወይ ከዓ ዝሃሰ ዓይነት ሕማም እዩ ማለት እዩ። ስለዚ ዋሕዚ ናይቲ ኪደት ናይ ደም ክረአ እንከሎ ብቐፃሊ ንልቢ ኦክሲጅን ስለ ዘድልያ ንክትሰርሕ ወይ ከዓ ንጥረ ነገራት ንዓኣነ ምስራሕ ዝኣኽሉ ነገራት ብዋሕዚ ደም ገይሩ ስለ ዝኸይድ ነዚ ዋሕዚ ዝዓብስ ዝኾነ ይኹን ነገር ምስ ዘጋጥም ዋቅዒ ልቢ ከጋጥም ይኽእል ማለት እዩ። ስለዚ ቲ ጨዋዳ ክመወት ከሎ እቲ ማህሰይቲ ናይቲ ጨዋዳ ከጋጥም ከሎ እዚ ከም ወቕዕ ልቢ ተባሂሉ ይግለፅ። ብኡ መሰረት ከዓ ዘይተለለየ ሓልክታት የምፅ ማለት እዩ። ብመሰረት ዝርግሕዎ ክረአ ንከሎ ወቕዕ ደም ምናልባት ኣብተን ዝማዕበላ ሃገራት ክትሪኦን ከለካ እዚ ሕማም እዚ ክሳብ 1,000,000 ዝኣክል ህዝቢ ኣብ ዓመት ይሓምም ማለት እዩ። ብመሰረት ምጉዳእቱ ከዓኒ ካብ 300,000 ክሳብ 400,000 ህዝቢ ናይ ምቕታል ዓቕሚ ዘለዎ ካብቶም ዘይተመሓለፍቲ ዓይነት ሕማማት እዩ። ስለዚ ስፍሕ ዝበለ ክብድ ዝበለ ኣካይዳ ከም ዘለዎ ክንርዳእ ንኽእል ማለት እዩ።
0: ፅቡቅ ዶክተር ሳሙኤል፣ ምናልባት ንሪኦ ኣለና ኣብዚ እቲ ክጠቕሶ ፀንዕኻ ልቢ ብቐፃሊ ደምን ኦክሲጅን ስለ ዘድልያ ኣብቲ ምጭንጓዕ ኣብቲ ጨዋዳታት ፀገም ከም ዘጋጥሚ ኢካ ትገልፀለይ ዘለካ ምናልባት ዝቐረብካያ ስእሊ ኣሎ ምናልባት ክትገልፅ።
1: እዚ ስእሊ እዚ ምናልባት ነቲ ንርድኢት ንክጠቅም ተባሂሉ ዝተገብረ እዩ። ምናልባት እንታይ ሕጂ እቲ ብቐፃሊ ዑደት ክህል ኣለዎ። እዚ ቐፃላዊ ዕደት ክህል ማለት ከዓኒ ነቲ ዘድሊ ጥረ ነገራት ከም ኦክሲጅን ነገራት ወይ ከዓ ካልእ ዝተመሳሰሊ ጥረ ነገራት ንልቢ ዘድልያ ብባሕዚ ደም ገይሩ ይኸይድ። ስለዚ ኣብቲ ኺደት ናቱ ሰራውር ደም ዝኾነ ይኹን ማዕበስቲ ከጋጥም ማለት እዚ ከጋጥም እንድሕር ኮይኑ ከዓኒ ምስ ነውሓት ግዜ ምስ ምኻድ ናይ ተደራረብቲ ሕማማት ተባሂሉ ዝረአ ምልሕዳድ ናይ ስብሒ የርኢ እሞ እዚ ምልሕዳድ ናይ ስብሒ ከዓኒ እንዳዓበየ ክኸይድ እንከሎ ሓደ እዋን እቲ ፅፍዕ ናቱ ወይ ከዓ እቲ ላዕለዋይ ድርዕ ናቱ ይጭለፍ እሞ ተጨሊፉ ከዓኒ ደም ከርግእ ይግደድ። እቲ ዝረግእ ደም ወይ ኣብቲ ቦትኡ ይዓብስ ወይ ከዓኒ ካብቲ ቦትኡ ተነቒሉ ኸይዱ ኣብ ካልእ ቦታ ይዓብስ ማለት እዩ። ስለዚ እዚ ምስ ዓበሰ እንታይ እያ ንብለ ኣለና እቲ ዝግባእ ነገር ኣብታ ቀፃል ትሰርሕ ባእታ ልቢ ዋሕዲ ስለ ዘጋጥም ብኡ መሰረት እቲ መጉዳእቲ ናይቲ ጨዋዳ ምስ ኣጋጠመ ከዓኒ እቲ ወቕዕ ልቢ ተባሂሉ ዝጥቀስ ነገር ይመፅ ማለት እዩ። ስለዚ እቲ ወቕዕ ልቢ መወዳእታ ናይቲ ኪደት ናይቲ ሕማም እዩ ማለት እዩ። ምስኡ ዝኸይድ ግን ድሕሪ እቲ ወቕዕ ልቢ ምስ ኣጋጠመ ዘየድሊ ነገራት ክትርኢ ትኽእል ኢኻ። ስለዚ ሰራውር ደም ብቐፃሊ ትናቶም ናይ ምዝርጋሕን ናይ ምጭባጥን ባህሪ ምስ ንውሓት ግዜ እንዳደኸመ ይኸይድ፣ እንዳፀወቡ ይኸዱ፣ እንዳደረቑ ይኸዱ፣ ስብሒ እንዳተላሓደ ይኸይድ፣ ካልእ ዘይምፅ ፀገማት እቲ ዝመፅእ ፀገማት ካ ብመሰረት እቲ ናይ ምዕባስ ተርእዮታት ምስ ተረኣየ ከዓ ተወቕዒ ክሰት ማለት እዩ።
0: ምናልባት ሕጂ ብዚ ጦይሻንቦኮ ንሪኢ ኣለና እቲ ማእከላይ እውን ስብሒ ተኣኪቡ
1: ሕጂ ኣብቲ ቀዳማይ ዘሎ እቲ ሰራውር ደም ሙሉእ ብሙሉእ ክፉት ኮይኑ ንዋሕዚ ደም ዝሕግዝ ወይ ከዓኒ እቲ ዋሕዚ ደም ክኸይድ ንከሎ ላሚናር ፍሎ ወይ ከዓኒ ከምዚ ሰጥ ዝበለ ትኽ ዝበለ ዋሕዚ ናይ ምኻድ እዩ ዘለዎ። ስለዚ ዝኾነ ይኹን ከምዚ ኣብቲ ካልኣይ ስእሊ ዝረአ ዘሎ ተኣኪቡ ስብሒ ኣብቲ ትሕትቲ

0: ላዕለዋይ ሽፋን ናይ ሰራ ውርደም ስልሒ ምስ ተኣከበ ነቲ መሰረት ናይቲ ሻምብቆ የፅብዎ ማለት እዩ። ስለ ዝፀብብ እንታይ ይኸውን እቲ ዋሕዚ ደም እንዳቐነሰ ይኸይድ። እጂ ኣብ ገምዚ ክስትታት ክመፅእ ከሎ እንታይ እዩ ምስ ምንቅስቓስ ምስ ከቢድ ስራሓት ምግባር እቲ ምልክታት ክረአ ይኽእል እዩ ሓሓሊፉ። እጂ ከምዚ ዓይነት ምልክታት ክረአ ከሎ ምናልባት ኣብቲ ሕክምናዊ ክደት መግለፂ ዝተፈለየ ስም ክወሃቦ ይኽእል እዩ። እዚ ዓይነት ተሪኦታት ክንብል ከለና ስቴብል ኣንጃና ይበሃል። ሓደ ፓተርን ይኽይድ ሓደ ዋሕዚ ይኽተል ኣሎ ማለት እዩ ወይ ሓደ ጋብ ይኽተል ኣሎ። እቲ ጋብ ማለት እንታይ እዩ? ከቢድ ስራሕ ክሰርሕ ከለኻ፣ ከቢድ ፃዕሪ ዘለዎ ነገራት ትገብር ከለኻ ቃንዛታት ይስማዓካ ማለት እዩ። ስለዚ እዚ ቃንዛታት እዚ ክስማዓካ ከሎ እቲ ስብሒ ኣፅቢብዎ ስለ ዘሎ ምስኡ ከዓኒ ቲ ድርኺት ናይ ምንቅስቓስ ምስ መፀ ሰራዊ ደም ናይ ምፅባብ ወይ ከዓኒ ናይ ምጭባጥ ባህር ኣለዎም ምስተፀበ ስለ ዝያዳ ይፀብብ ሞ እቲ ምልክታት ዝያዳ የርእካ ማለት እዩ። እዚ ግን ስለ ዘይተሰዓብሰ እቲ ወቕዕ ልበ ኣየጋጥምን ማለት እዩ ብሰዓት እዚ። ኣብቲ ሳልሳይ ስእሊ ንሪኦ ዘለና ግን ይጭለፍ እቲ ላዕለዋይ ሽፋን ናቱ ይጭለፍ ወይ ከዓ ይንድር ወይ ከዓ ይቕለጥ ሞ ሽዑ ናይ ምርጋእ ባህሪ ይመፅእ ደም ይረግእ ማለት እዩ። ደም ክረግእ እንከሎ ሽዑ ነታ ሳቦታት እያ ክዓብስ ክእል ወይ ከዓ እንተን ተጨሊፈን ዝኸዳ ኣብ ካልእ ክዳን ይዓብሳ ማለት እዩ። ምስ ዓበሳ ሽዑ እንታይ እዩ ክኽፈት ስለ ዘይክእል ወይ ከዓኒ ኣብዚ ዝባን ዚ ኣንስቴብል ተባሂሉ ካ ይፅዋዕ። እዚ ሰብ እንታይ እዩ ቀፃሊ ኣብ ዕረፍትን ከሎ ኣብ ምዝናይን ከሎ ኣብ ፃዕሪ ዘየብሉ ጉዳይ ክኸውን ከሎ እንታይ ኣጋጥሞ ማለት እዩ እቲ ምልክት ናይ ቃንዛታት ናይ ምልክት ናይ ወቕዕ ድበ የጋጥሞ ማለት እዩ ይረአዮ። ብኡ መሰረት እዚ ቅልጡፍ ሕክምና ክግበረሉ ዘለዎ ከም ምኳኑ ፈሊጡ ከዓ ናብ ሕክምና ክኸይድ ኣለዎ ማለት እዩ።
1: ራይ ዶክተር፣ ቀንዲ ምልክታት ናይ ወቕዕ ልቢ እንታይ እዮም?
0: እጂ ኣብቲ ምልክታት መፂና ክንዛረብ እንድሕር ኮይና እቲ መሰረታዊ ዝበሃል ዝበዝሕ ግዜ ኣብ ዝበዝሕ ሰባት ዝረአ ቃንዛ ኣፍ ልቢ እዩ። ኣብ ደረት ኣፍ ልብኻ ቃንዛ የርእካ ዝበዝሕ ግዜ ናብ ፀገማይ ክፋል ናይ ኣፍ ልብኻ ክኸይድ ይኽእል እዩ። ወይ ከዓኒ ካብኡቲ ቃንዛ ናብ ክሳድካ ናብ ርእስኻ ወይ እውን ናብቲ ካልኣይ መሓውር ወይ ከዓ ንድሕሪት ገፁ ክኸይድ ይኽእል ማለት እዩ። እዞም ቃንዛታት እዚኣቶም ሕጂ እቲ ቃንዛ ባህር ንባዕሉ ክፋለ ይኽእል እዩ ማለት እዩ። እቲ ምፍላይ ክንብል ከለና እቲ ቃንዛ ከምዚ ሓውሲ ዝፀቅጥ ዓይነት ቃንዛ ወይ ከዓ ንገለ ነገር ፀቕነካ ዘሎ ፀቕጠካ ዘሎ ወይ ከዓኒ ብርቱዕ ዘይኮነ ቃንዛ ክስማዓካ ይኽእል እዩ። ካልእ ምናልባት ፍልይ ዘብሎ እንታይ እዩ ኢኪቫለንስ ኣለው ከምዚ ኣንጀናል ኢኪቫለንስ ተባሂሉ ንዕኡ ዝመሳሰሉ ብልክዕ ንዕኡ ዝገልፁ ዝኽእሉ ካልኦት ምልክታት ኣለው። እዚ እንታይ እዩ እዚ ነቲ ቃንዛ ኣፍ ልቢ ከም መሰረታዊ ነገር ገዲፎም ዘርእዩካ ማለት እዩ። ካልእ ኣብ ክሳድ ዝረአ ቃንዛ፣ ማሓውራት ዝረአ ቃንዛ ገለ ተመሳሊ እውን ምስ ዕድመ ምስ ካልእ ምስ ካልእ ኣብ ግምት እቲኻ ናይ ወቕዒ ልቢ ምልክታት እውን ክኾኑ ይኽእሉ እዮም። ብዝተፈለየ መንገዲ እዚኦም ቶም መሰረታውያን ምልክታት ክኾኑ ከለዉ ቶም ቃንዛታት ዝረኣኢሎም ቦታታት ዝያዳ ነቲ ሕማም ዝገልፁ። ብተወሳኺ እቲ ወቕዒ ምስ ኣጋጠመ እንታይ ይጋጥም ማለት እዩ ምስኡ ዝኸይድ ናይ ኣካላትና ናይ መልሰ ተግባር መልሲ የርኢ ማለት እዩ። እጅቶም መልሰ ተግባራት መልሲ ዘርእዮም ኣብ ዝተወሰኑ ክፋላት ኣካላትና ዘርእዮም ነገራት ኣለዉ። እጅ እዚ ከም ፅሩር ምባል መሳሊ ዝበዝሕ ግዜ ሰብ ፅሩር ክብሎ ይኽእል ወይ ከዓ ክወድቕ ይኽእል ሓለፍታ ክኣቱ ይኽእል ወይ ከዓ ብብዝሒ ርሓፅ ከምፅእ ይኽእል ልዑል ምስትንፋስ ወይ ከዓኒ ናይ ምስትንፋስ ድፊኢት ክህልዎ ይኽእል ዝያዳ ከስተንፍስ ክግደል ይኽእል ማለት እዩ። ብተወሳኺ ርሓፅ እዚ ሕጂ ኣካላትና እንታይ ይህሰ ከም ዘሎ ዝነግር ነገራት እዩ ማለት እዩ። ረሃፅ ከብርህፅ ይኽእል ካልእ እቲ ተምላስን ዕግርግር ምባልን ከዓኒ ከም ተወሰኽቲ እዚኣቶም ሕጂ እንታይ እዩ ተወቕዒ ምስ ኣጋጠመ እንታይ ንብላ ለና ማለት ተወቕዒ ምስ ኣጋጠመ እቲ ኣካላትና ናይ ገዛእ ነብሱ መልሲ ይወስድ ማለት እዩ። ስለዚ ብከምዚ ተሪኦታት ከዓኒ ሓገዛዊ መልእኽታት ወይ ከዓ ኣውቶኖሚክ ሪኣክሽንስ ተባሂሎም ኣውቶኖሞስ ዝኾኑ ሪኣክሽንስ እዮም እዚኦም በዓሉ እቲ ኣካላትካ ዝውስኖ መልሰ ተግባር ማለት እዩ። ነዚኦም ከዓ ከም ሓገዝ ናይቲ ኣቐዲምና ክንገልፆ ዝፀናሓና ቃንዛታት ማለት እዩ። እጂ ብዝተፈለየ መልክዕ ኩሉ ግዜ እንታይ እዩ ምናልባት ኣብ ስላይድ ዝንሪኦ እንተሊና ልሙዳት ምልክታት ኣቐዲምና ክንዛረብ ፀኒሕና ኣብ ዝተፈላለየ ሰባት ብዕድመ ብገለ ካልእ ኣብ ዝምልከሰ ረቑሒታት ኣብ ዘእተካሉ ግዜ እቶም ልሙዳት ዝበሃሉ ቃንዛ ኣፍ ልቢ፣ ብርቱዕ ድኻምን ረሃፅን ከጋጥሙካ ይኽእሉ እዮም። እዚኦም ዝበዝሑ ኣብ ዝበዝሕ ሰብ ከጋጥሙ ዝኽእሉ ምልክታት እዮም። እዚ ምልክት እዚ ግን ንኩሉ ሰብ ብማዕረ ይፀሉ ወይ ከዓኒ ኣብ ኩሉ ሰብ ብማዕረ ይኸይድ ማለት ኣይኮነን። እንታይ እዩ ካብ ሰብ ናብ ሰብ ክፈላለ ይኽእል እዩ። ካብ ሰብ ናብ ሰብ ዝፈላለየሉ ምክንያታት ከዓኒ ምናልባት ኣብ ደቂ ኣንስትዮ ዝተፈለየ ምልክታት ክርእካ ይኽእል እዩ። ኣብ ዕድመ ዝደፍኡ ሰባት ልዕሊ 70-80 ዝኣመሰሉ ሰባት ዝያዳ ፍሉይ መርትሪኦታት ክርእካ ይኽእል እዩ። ኣብ ሽኮር ዘለዎም ሰባት ፍሉይ ተሪኦታት ክርእካ ይኽእል እዩ። ስለምንታይ እዩ ከምኡ ዝብል ሕቶ እንድሕር ልዒልና ምናልባት ኣብቲ

0: ባህሪ ናይ ኣፈጣጥራ ናይ ደቂ ሰባት ይፈላለ ይገልዩ እንጂ ብፍላይ ኣብ ደቂ ኣንስትዮ ዝረአ ነገራት እንታይ ኢልና ሰራወርደም ናይ ደቂ ኣንስትዮ ብመሰረቱ ኣብቲ መፅናዕታዊ ፅሑፋት ከም ዝገልፆ ቅጥን ዝበለ ንውሕ ዝበለ ባህሪ ኣለዎ ሕጂ ናይ ምጭብባጥ ናይ ምዝርጋሕ ዓቕሚ ከዓ ፅቡቅ ዝኾነ ኣለዎ ማለት እዩ። ምስኡ ከዓኒ እንታይ እዩ ነዝዕታት ካብ ኣካላተን ከዓ ኢስትሮጅን ዝበሃል ወይ ከዓኒ ነቲ ናተን ናይ ፍርያምነት መልክዕ ክሕሉ ዝኽእል ነዝዒ ከዓ ኣሎ። እዚ ከዓ ናይ ገዛ ነፍሱ ኣብ ሰራውር ደም ይኹን ኣብቶም ካልኦት ናይ ሰብ ሕምምእዛንን ናይ ደይተደልዩ ሕማማት ናይ ኣስ ከምዞም ሕዱራት ሕማማት ተባሂሎም ዝግለፁ ንዓኣቶም ንክቋፀልካ ዝኽእል ሓይሊ ኣለዎ። ስለዚ ዝበዝሕ ክስተት ኣብ ደቂ ኣንስትዮ ድሕሪ እቲ ፅንፈ ፅግያት ዘጋጥም እዩ ክኸውን ማለት እዩ። እቲ ወቕዕ ልቢ ከጋጥም እንድሕር ኮይኑ በዚሕ ግዜ ድሕሪ ፅንፈ ፅግያት ዘጋጥም እዩ ማለት እዩ። ቅድሚኡ እንተጋጢሙ ምናልባት ካልእ ስም ኣለዎ ብዙሕ ዘብለና ነገር ኣይኮነን ብጣም ንኣሽቱ ክጋጥመሉ ዝኽእል መልክዕ ግን ነቲ ወቕዕ ልቢ ንዛረብ ካብ ሃለና ኣብቲ ዳሕራይ ግዜ ስለ ዘጋጥም ምስኡ መሰረት እጂ ተወሳኺ ከዓኒ ከምቲ ናይ ዕድመ ምድፋእ ዝመፅ ረቑሒታት ሽዑ ናይ ሰራውር ደም ናይ ምድካም እቲ ናይ መልእኽቲ ናይ ምትሕላፍ መትንታት ማለት እዩ ነርቭስ ንባዕሎም ፀገማት መፁ ኣብ ዲያቤቲክ ኣብ ሽኮር ዘለዎም ሰባት ከምኡ እቲ ናቶም ሰራውር ደም ስለ ዝደክም ዘይተሪ ሳዕብየን መፅ ኣብ እርጋን እውን ከምኡ እዚ ሕጅታ እዩ ነቲ ምልክታት ፍልይ የብሎ። ስለዚ ፍልይ ከብሎ ከሎ ብዚ እዋን እዚ ነቲ ቃንዛ ኣፍ ልቢ ከም መሰረታዊ ነገር ደይ ክትወስዶ ትኽእል ኢኻ። ኣብዚ ግዜ እዚ ትወስዶ ነገራት እቲ ክረአ ዝኽእል እቲ ሕፅረት ምስትንፋስ ብብዝሒ ክረአ ይኽእል ብርቱዕ ድኻምን ጭንቀትን ከጋጥሞ ይኽእል። ምክንያቱ ፍርሓት ይስምዖ እቲ ሰብ ምክንያቱ ኣካላት ብውሽጢ ይህሰ ስለ ዘሎ እቲ ናይ ምስትውዓል ተባሂሉ ክንሓስቦ ንኽእል ነርቭስ ከኣነቲ ነገራት ብቓንዛ ክገልፅሉ ካብ ዘይከኣሉ እንታይ ይገብር ማለት እዩ እቶም ካልኦት ስለ ዝረኣየዎ ናይ ምፍራሕ ነገራት ክርድኦ ይኽእል ማለት እዩ። ቃንዛ ከስአ ወይ ከዓኒ ናይ ምምላስ ናይ ፅሩር ምባል ነገራት ከዓኒ ዝያዳ ይረአዩ። ስለዚኣቶም ኣብቶም ካልእ ከም ዝበልናዮም ሽኮር ዕድመ ደቂ ኣንስትዮ ዝረኣዩ ምልክታት ይኮኑ ማለት እዩ። ኣብዚ ክንሪኢ ከለና እቲ መሰረታዊ ነገር ኣብዚ ክንሪኦ ዘለና ንምንታይ እዩ እዚ ድሕረ ባይታ ስእሊ ተረእዩ እንተ ኢልና ብልክዕ ሓደ ወቕዕ ልቢ ምስ ኣጋጠመ ንምንታይ ኣጋጥም ድሕሪ እዩ ክንሪኦ ኢና ማለት ምስ ኣጋጠመ ግን ብልክዕ ሕፁፅ ሓገዝ ክግበር ክኽእል ኣለዎ። ንምንታይ ያ ንብል ሕጂ እቲ ግዜ ትወስዶ እቲ ጭዋዳ ዝሞተሉ ግዜ ይኸውን ማለት እዩ። ንውሓት ግዜ እንድሕራ ንውሕካ ልክዕ ምስቲ መጠን ማዕበስቲ እቲ መጠን ዘድልዮ ረቋሒታት ከም ኦክሲጅን ገለ መሳሊ ስለ ዘይከይድ ወይ ከዓ ብግቡእ ስለ ዘይርክብቲ ጭዋዳ ክመውት ይግደድ ማለት እዩ። እንተ መይቱ ንክተተስኦ ከቢድ እዩ። ምክንያቱ ገዛእ ነብሱ ናይ ምብርባር ዓቕሚ የብሉን ናይ ልቢ ጭዋዳታት ማለት እዩ። ከምዚ ናይ ፀላም ከብዲ እቶም ዋህዮታት ክተኻኽኡ ወይ ከዓ ንክራብሑ ይኽእሉ እዮም። ኣብ ጭዋዳ ምስ መፅኻ ግን ሓንሳ ምስ መተ በሰላ እዩ ዝኸውን። ስለዚ እዚ በሰላ እዚ ንኸየጋጥም ዘየድሊ ውድቀት ናይታ ልቢ ንኸይመፅእ ኣብ ግዚኡ ተቐላጢፍካ ትምልክታት ምስ ተረየ ስምዒታት ምስ መፀ ተቐላጢፍካ ሕክምና ኸይካ ብልክዕ ወቕዕ ልቢ ነካድ የብልካን ክትነፅር ክትክል ኣለካ። ምክንያቱ ዝነውሐ ግዜ እንተወሲድካ ዝነውሐ ጭዋዳ ተቐትል ኣለካ ማለት እዩ። ብዙሕ ጭዋዳ ተቐትልካ ከዓኒ እታ ልቢ ካብ ስራሕ ወፃኢ ናይ ምዃን ባህሪ ትኸይድ ኣላ ማለት እዩ። ካብ ስራሕ ወፃኢ እንድሕር ኮይና ከዓኒ ዘይተደለየ ሕክምናዊ ሓገዝ ንክትገብር ወይ ከዓ ንመጉዳእቲ ክመፀካ ትድረኽ ማለት እዩ። ስለዚ ኩሉ ግዜ ምልክታት ኣስተውዒልካ ርኢኻ ሓገዝ ናብ ትረኽበሉ መንገዲ ክትጥምት ክትክእል ኣለካ ማለት እዩ።
1: ዶክተር ምናልባት እታ ግዜ ንብላ ዘለና ክንደይ እያ ትኸውን? ብመዓልቲ ድያ ትቁፀር? ብሰዓታት ድያ ትቁፀር? ወቕዒ ምስ ኣጋጠመ ዲኸ እቲ ቀልጢፍካ ምምፃእ ዝድለ ዘሎ ወይ ቅድሚ ወቕዒ እዩ?
0: ሕጂ ፅቡቅ ሕቶ እዩ ማለት ንፁር ንምዃን ከምቲ ቅድም ኣቢለ ክዛረበ ፅናሕኩ እቲ መሰረታዊ ምልክት ቃንዛ እኳ እንተኾነ ብቃንዛ እንተኢልና እቶም ካልኦት ተደረብቲ ምልክታት እውን ከም ምልክታት ክትወስዶም ትኽእል ኢኻ። ስለዚ ኣብ ከምዚ እዋን ክንዛረብን ከለና ግዜ ክንብል ከለና ብፍላይ ነቶም ቃንዛ ዘለዎም ታቃንዛ እያ መጀመሪቱ ካብታ ቃንዛ ዝጀምረትሉ ግዜ ኢኻ ምርኩስ ጌርካ ኣብ ክንደይ ግዜ ከመይ ግዜ ትብል ማለት እየ እጂ ነቶም ምልክታቱ ብካልእ መንገዲ ዝግለፁ ዓይነት ማለት ነቲ ወቕዕ ልቢ ብካልእ መንገዲ ተገሊፁ ዘሎ ምልክታት ዘለዎም ሰባት ከዓ ካብታት ምልክት እያ ተራየት ማለት እዩ። ንወቕዕ ልቢ ከምዚ ክንዛረበሉ ፅናሕና ኣብ ዕድመ ኣብ ናይ ሽኮር ገለገለ ነቶም ካልኦት ሕማማት ዘለዉ ሰባት ግን ንኣብነት እጂ ከም ሽኮር ከም ስብሒ ብብዝሒ ከም ምክራሽ ማለት ከም ምክሳዕ ምሳሊ ገለ ወይ ከዓኒ ትሑት ናይ ምንቅስቃስ ዓቕምን ቃንዛን ተደረብቲ ነገራት ተተራዮም እዚኦም ውሕዱ ኣብ ሰለስተ ወርሒ መርምራ ክትገብርን ከለካ ክትነግር ክትክእል ኣለካ። ከምዚ ትዘለካ እውን ትሪእካ ሓኪሙን እንታይ ትገብር ከምኡ ሳዕብየን ንኸይህልወካ ወይ ከዓ ንወቕዕ ልቢ ዘቃልዕ ድሕረ

0: ባይታ ስለ ዘለካ እቲ ድሕረ ባይታ ከዓኒ ኣብ ቅልዕ ብከይበፅሐ ከሎ ግቡእ ፍወሳ ክገብረልካ ኣለዎ። ነቲ ግቡእ ፍወሳ ጥራሕ ምግባር ደይኮነ ከዓ ኩሉ ግዜ ክከታተለካ ክክእል ኣለዎ። ከም ዓይነት ርእታት ኣለካ ድየብልካ ን ክትሕተት ክትክእል ኣለካ ማለት እዩ። ነቶም ፍሉያት ምልክታት ክለል ክክእል ኣሎ እጂ እቲ ግዜ ንብሎ ዘለና ብመሰረት እንታይ እዩ ካብቲ ምልክት ዝተረኣየሉ ኢና ንዛረብ ዘለና ወቕዕ ልብ ንብል ስለ ዘለና ማለት እየ። እንተደይ ኮይኑ ግን ነቶም ሕዱር ሕማም ዘለዎም ሰባት በቢግዜኡ በቲ ዝወሃቦም ምልክት በቲ ዝግበረሎም ምክትታል ከምኡ ዓይነት ርእታት ከይጋጥም ንስኻ ትከታተሎም ንሶም ከዓ ዝነለዎም ፀገማት ዘለዮ ተርእዮታት ይነግሩካ ማለት እዩ።
1: ፅቡቅ። ምናልባት ገለ ካብዚ ክንብሎ ፅናሕና ምልክታት ኣለዉ ሓደ ሰብ ኣብ ውሽጡ ዝስምዖ ነገራት ገለ ክህሉ ክእል እዩ። ስለዚ ብህፁፅ ከምዚ ዓይነት ስምዒት ኣብ ዝህልወሉ እዋን እንታይ ካ ትገብር ዘለካ? ብህፁፅ ክንገብሮ ዘለና እንታይ እዩ?
0: መጂ ቅድሚ ናብኡ ምብፅሐይ እንታይ እዩ እቲ ምልክታት ሓደሓደ ግዜ እንታይ እዩ ናይ ምውሳብ ባህር ኣለዎ ምስ ካልኦት ዓይነት ሕማማት ተመሳሳልነት ኣለዎ። ሕጂ ምስ ካልኦት ሕማማት ተመሳሳልነት ስለ ዘለዎ ኩሉ ከም ዓይነት ተሰማዓካ ኣይኮነን ከምኡ ማለት ኣይኮነን፣ ግን ፍሉያት ረቑሒታት ኣለዉ። ንኣብነት እቲ ቃንዛ ብመሰረቱ ሓድሽ ንድሕር ኮይኑ እቲ ቃንዛ ምስ ጀመረ እንዳበርትዐ ዝኸይድ ንድሕር ኮይኑ ፍሉይነት ኣቲ ቃንዛ ንዛረብ ስለ ዘለና ማለት እየ። ቀንዲ መልክት እሱ ስለ ዝኾነ ካልእ ተወሳኺ ነገር እንታይ እዩ ኣክንዲ ዝቕንስ እንዳበርትዐ እንዳወሰኺ ዓይቐኑ ወይ ከዓኒ ደየቋርፅ ንድሕር ኮይኑ እዚ ክቀላጠፍ ጥራሕ ደለዎ። ካልእ ተወሳኺ ነቲ ቃንዛ ክገልፁ ዝኽእሉ ነገራት ኣለዉ። መድሃኒት ወሲድካሉ ንዕኡ ዝኸውን መድሃኒት ምናልባት ሓኪም ክበካ ክእል ካልእ ወይ ከዓ ርኺብካ ክተዕግስ ኢልካ ወሲድካ ደይገድፈካ ምስ ዝኸውን እ ንዑኡ ዝምልከት የዛረብ ዘለዎ ካልእ መድሃኒት ባዕልካ ውሰድ ኣይኮንኩ ዘለዎ ኣጋጣሚ ግን ሓይምካ ነርካ ዋላ እንተኾንካ ኢና ንዛረብ ዘለና ወይ ከዓ ትፈልጦ ኮንካ እንተወሰድካ ደይዕገስ እንተኮይኑ ንዑኡ ዝግባእ መድሃኒት ወሲድካ ደይዕገስ እንተኮይኑ ዝኣመሰሉ ምልክታት ተኣኻኺቦም ክኸዱ ከለዉ እዚ ብቕልጡፍ ሕክምና ክኸይድ ኣለዎ ማለት እዩ። እጂ ኣብዚ ኢና ንዛረብ ዘለና እዞም ሰባት እዚኣቶም እንታይ ክገብሩ ኣለዎም? ስለዚ ሓንሳ እቲ ምልክታት ኣገዳሲ ስለ ዝኾነ ምናልባት ከቢድ ስራሕ ንሰርሕ እንድሕር ፀኒሑ ወይ ከዓ ንክንቀሳቀስ እንደ ፀኒሑ ሰብ ጠጠው ክብል ኣለዎ ክዕርፍ ክኽእል ኣለዎ። ምክንያቱ ብመሰረቱ እቶም ስቴብል እንድሕር ኮይኖም ኣንተ ወይ ዝንዛረበሉ ነበርና መእተው ዝንዛረበሉ ነበርና ኮፍ ምስ በልካ ምስ ኣዕረፍካ ክቅንሱ ይኽእሉ እዮም ይገድፉካ እዮም። ዘይገድፍ ባህር እንተልይዎ ኮይኑ ዕሪፍካ ገለ ደይገድፍ ንሓሊ ኣብቲ ወቕዕ ልቢ ንብሎ ዘለና ርእስ ናይ ምእታዊ ባህር ኣለካ ማለት እዩ። ከምኡ ተርእዮታት ኣለካ ማለት እዩ። ስለዚ ኣብ ከምዚ ግዜ ክትገብሮ ዘለካ ተዕረፍቲ መሰረታዊት መገድ መጀመርያ ትገብራ ማለት እዩ። ጠጠው ትብል ተዕርፍ ኣብ ዘለካዮ ኮፍ ኢልካ ሓገዝ ተሓትት ማለት እዩ። እዚ እንታይ ሕጂ ዝበዝሕ ግዜ ሰብ ቃንዛ ተሰሚዕኒ ገለ ክብል ከሎ ብንዛርቦ ዘና ንወቕዕ ልቢ ንድሕር ዝዓለመ ኮይኑ እቲ ቃንዛ ወይ ከዓ ዝመስል ቃንዛ ንድሕር ኮይኑ ማኪና ክዝውሮ ይግባእካ ሓገዝ ክትሓታ ኣለካ ንብሎ ዘና ነዚ እዩ። ኣብ ዘለካየ ቦታ ኮንካ ክረዳእካ ዝኽእል ሰብ እጂ ንሕክምና ዝምልከት ምድዋል ንድሕር ኮይኑ ዝግባእ ሰርቪስ ተሊ ኮይኑ ሕክምና ደው ኢልካ ሰርቪስ ክትረክብ ትኽእል። እንድሕር ስድራ ቤታዊ ሓገዝ ክትረክብ ኣለካ ኮይኑ ናብቲ ሕክምና ክብፅሓካ ዝኽእል ካልእ ካልእን ከዓኒ ደው ኢልካ ሕክምና ሓገዝ ተሓትት እሞ ኣብ ሕክምና በፅሕካ ከዓኒ እቲ ዝግባእ ነፀርታ ይግበረልካ። እቲ ዝግባእ ነፀርታ ምስ ተገብረ ከዓኒ ነቲ ሕማም ኣነፂርካዮ ስለ ዘለካ ግቡእ ፍወሳ ብመልክዕ እቲ ንፃረ ከዓኒ ክወሃበካ ይግደድ ማለት እዩ።
1: ፅቡቅ ዶክተር፣ ኣገዳሲ ኣስተምህሮ እዩ። እስከ እቲ ቀንዲ ጠንቅታት ንብሎ ናይዚ ፀገም እዚ ወይ ናይዚ ሕማም እዚ እንታይ እዩ? ተጠቃልዓነት ዝያዳ ቁሉዕ ናብ ከምኡ ዓይነት ፀገም ዝገብረካ ምክንያታት እንታይ እዩ?
0: ሕጂ ኣብ ከምዚ ብዙሕ ግዜ ንጠቕሶ ኢና ብዝተፈላለየ ሕማማት ይጥቀስ እዩ። ጠንቅታትን ተቐላዕነትን ዘለዎም ሰባት ብብዝሒ ከም ሽኮር ዘለዎም ሰባት ክኾኑ ይኽእሉ እዮም ወይ ከዓኒ ልዑል ፀቕጢ ደም ምክንያቱ ልዑል ፀቕጢ ደም ብባህሪኡ ብሓይሊ ስለ ዝሓልፍ ኣብ ሰራውር ደም ንሰራውር ደም ናይ ምህሳይ ባህር ኣለዎ። ስለዚ ንሰራውር ደም ናይ ምህሳይ ባህሪ ስለ ዘለዎ ከዓኒ ምስ ልክዕ ከምቲ ዓንተ ወይ ዝበልናዮ ክንድር ንድሕር ክኢሉ እቲ ውሽጣዊ ክፋል ናይ ሰራውር ደም ደም ናይ ምርጋእ ባህሪ ከምፅ ይኽእል እዩ። ደም እንተርጊኡ ከዓኒ ተወቕዕ ልቢ ክመፅ ይኽእል እዩ። ስለዚ ልዑል ፀቕጢ ደም ዘለዎም ሰባት ምክንያቱ ልዑል ፀቕጢ ደም ከምፅኡ እንትኮይኖም ካብቲ ተቓልዓነት ናይ ልዑል ፀቕጢ ደም ናይ ስብሒ ምድሕዳድ ስለ ዝኾነ ማለት እዩ። ስለዚ ሽኮር ልዑል ፀቕጢ ደም ክኸውን ከሎ እቲ መወዳእታ ዝበሃል ከዓኒ እኹል ምንቅስቃስ ዘይምግባር ወይ ከዓኒ ልዑል መጠን ስብሒ ኣብ ኣካላትካ ምህላው ማለት እዩ። ስለዚ እዚ ልዑል መጠን ስብሒ ኣብ ኣካላትካ እንድሕር ሃልዩ እንታይ ኢና ንብል ዝበዝሕ ግዜ ወላ ሽኮር እንተብዛሕካ እቲ ሽኮር ብግዚኡ ኣብቲ ኺደት ናይ ኣካላትካ ክተማእዝኖን ከለካ ናብ ስብሒ ናይ ምቕያር ባህር እውን ኣለዎ። ስለዚ ሽኮር ክበዝሕ የብሉ ንብሎ ዘለና ንዕዩ ማለት እዩ። ስለዚ ሰብሒ ከዓ ክበዝሕ የብሉ ምስኡ ማለት እዩ። ምናልባት ከምቲ ብዙሕ ግዜ ይግለጽ እዩ፣ ሰለስተ ፃዓዱ ነገራት ዘይፍተው ተባሂሉ ይግለጽ እዩ፣ ከም ሽኮር፣ ከም ጨው ገለ መሳል ተባሂሉ ብዙሕ ግዜ ኣብቲ ዝግበር ምሕታት እውን ሰሚዕኹም ክትኮን ትኽእል እዮም። ስለዚ እዚኣቶም ነንሕዶም ናይ ምፅላው ባህር ስለ ዘለዎም እዚኣቶም የቃልዑ ከዮም ማለት እዩ። ስለዚ ብብዙሕ ጨው ትወስድ ፀቕጥ ደም ቃልዓልካ ፀቕጥ ደም ተመፅኡ ወቐልብ ክቃልዓልካ ይኽእል እዩ። ሽኮር ተበዚሑ ዝቐልቐ ምክንያቱ ሰራ ውርደምካ ናይ ሙዋት ባህር ኣለዎም ሰራወርደምካ ናይ መሳይ ባህር ኣለዎም ነርቢ ናይ መሳይ ባህር ኣለዎ ወቐልቢ ክጋጥመካ ይኽእል እዩ። ስብሒ ምብዛሕ ከዓኒ ነቲ ስራ ውርደም ከሎ ጌና ይብድሎ ስለ ዘሎ ከዓኒ ተወቕዕዶም ሕጂ እዚኦም ንዕቅኖም እዮም ከዓኒ ባጋዛ ነብስና ክንዕቀኖም ንኽእል ነገራት እዮም። ተዓቂንካስ ክትፈልጦም ኣለካ ድየብልካ ክትፈልጦም ትኽእል ማለት እዩ። ክትቅይሮም ዝግባእካ ጠንቅታት ካ ኣለዉ እንጂ እዚኦም ክትቅይሮም ዝግባእካ ነጠንቅታት ካ ብመሰረቱ በዚሕ ግዜ ምትካኽ ሽጋራ ዶክ ተብሎ ኣለካ። ምክንያቱ ምትካኽ ሽጋራ ክንብል ከለና ምናልባት ኣብቲ ዳሕራይ ስላይድ ክንሪኦ ንኽእልና ምትካኽ ሽጋራ ኣየትክኽን ይኽብለካ ይኽእል እዩ። ሰብ ዓርክኻ መሓዛኻ ደትክኽቲ ኮይኑ ግን ኣትካኻ ኢኻ ምክንያቱ ከምቲ ቅድሚ ሕጂ ትዛረብዎ ዝነበርኩም ወይ ዝረእኹም ቅድሚ ሕጂ እንታይ ፓሲቭ ስሞከር ተባሂሉ ዝቕለፅ ሰብ ኣሎ። ካብቲ ናይ ትትክ እውን ንዓኻ ክፀልወካ ስለ ዝኽእል ማለት እዩ። እቲ ኣካላዊ ዘይምንቅስቓስ ምግባር ወይከዓ ንኣካላዊ ምንቅስቓስ ድሩነትነት ምህላው ኣብቲ ኣካላዊ ምንቅስቓስ ድሩት ንድሕር ኮንካ ከዓኒ ነቲ ምክራሽን ካልእን ካልእን ድሕረ ባይታ ክኾኑ ስለ ዝኽእል እዚኣቶም ከዓ ክትቅይሮም ኣለካ። ከም ባህሪ የቃልዑኻ ስለ ዝኾኑ ክትንቀሳቀስ ክትክእል ኣለካ ማለት እዩ። ኣመጋግባና ዝበዝሕ ግዜ ጥዑይ ኣመጋግባ ክህልወና ከም ዘለዎ ዝረብዩ እቲ ከዓኒ እቲ ናይ ኣመጋግባ ጉዳይ ከዓኒ ፅሕጎ ዝበዝሖም ዓይነት ምግቢ ክትበልዕ ከም ዘለካ ዘየኸርሹ ዓይነት ምግብታት ክትበልዕ ከም ዘለካ ብሓፈሻዊ ጌላ ክንዛረብ ከለና ማለት እዩ። እንተደይ ኮይኑ ግን ነቲ ናትካ ናይ ስርዓት ማእከል ብምግባር ኒትሪሽስ ባላንስ ብዝኾነ ወይ ከዓኒ ስሩዕ ዝኾነ ትመጋግባ ኻስ ሙሉእ ዝኾነ ካብ ኩሉ ዘማእዘነ ክኸውን ከሎ ተመራፂ ይኸውን ማለት እዩ።
1: ዶክተር ሳሙኤል ወቅዒ ክጋጥም ከሎ ታ ሸዓ ትኸውን ታ ሸዓ ፍፃሚ ከመይ ትመስል? ኣብ ቤት ኣብ ዝኾነ ካልእ ቦታታት ኣበይ ኣለካ ውን ትሽዑ ዘጋጠሚ ዝውስኖ ኣብ ስራሕ ክትህሉ ትኽእል ኣብ ዝተፈላለየ። ስለዚ ምስ ኣጋጠመት እቲ ንተጠቃዒ እንታይ ክገብር ኣለዎ? ኣብ ከባቢ ዘለዎ ሰባት እንታይ ክሕግዙ ይኽእሉ? ኣብ ውሽጢ ክንደይ ናብ ሕክምና ክመፅእ ዘለዎ ቁርባ ብዚኣ ክትገልፀለይ ሞ ብድሕሪ ምስ ኣጋጠመ ከ ብሓፈሽ ሂወቱ ከመይ ክኸውን ዘለዎ ክንዛረብ
0: እጂ እቲ መጥቃዕቲ ክበሃል ከሎ ሽዑን ሽዑ ማለት እቲ ምልክታት ከምቲ ዓንተ ወይ ዝበለና ዕድል እንድሕር ጌርካ ዝተፈላለየ ምልክታት ስለዝኽእሉ ምስ ካልእ እውን ክዋሰቡ ስለዝኽእሉ ቶም ምልክታት ናይ ብሓቂ ንወቐደም ዝምልከታ ምልክታት ትንኩል ማለት ኣርባዕተ ሰለስተ ዓይነት ምልክታት ንድሕር ኣምፅኻ እቲ ናይ ወቕዒ ልቢ ናይ ምዃን ዘለዎ ተኽእሎ እዝዩ ልዑል እዩ። ስለዚ እታ መሰረታዊት ነገር ኩሉ ነገር ገዲፍካ ምዕራፍ እያ ተዕርፍ ግዜ ቅተብ ማለት እዩ ግን ኣይኩንክሉ ኣለኹ ግደፎ ትሰርሖ ዝነበርካ ስትገድፎ ማለት እዩ። ኣህልኪ ዘለዎ ነገር እንድሕር ኮይኑ ግን ተቐላጢፍካ ከዓ ረድኤት ክትረክብ ኣለካ። ስለዚ ኣብ ከባቢካ ዘሎ ሰብ ዝኾነ ይኹን ዓይነት መድሃኒት ክበካ ፍቁድ ኣይኮን ምክንያቱ ንዕኡ ዝመስሉ ካልኦት ፀገማት ስለ ዘለዉ ኢለ ተዛሪበ ስለ ዝፅናሕኩ እንታይ እየ ክገብረካ ድኽእል ግን ተቐላጢፉ ናብቲ ንኸምኡ ነገራት ክፈልጥ ዝኽእል ምስ ምልክታትካ ሒዙካ ክኸይድ ክኽእል ኣሎ ኣብቲ ዝምልከቶ ኣካል ወሲዱ ንሱ ከዓ እቲ ዝግባእ መርመራታት ገይሩ ነቲ ሕማም ክነፅሮ ክኽእል ኣሎ። እሱ ምዃኑ ምስ ተፈልጠ ዝውሃብ መድሃኒታት ኣሎ እንጂ መሰረታዊ ነገር ኣብ ሕክምና ምስ በፃሕካ ክትወስዶም ዝግባእካ ሕክምናታት መጀመርያ ንህቦ ከም እንታይ ዝበሃል ናይ 300 ሚሊግራም ኣስፕሪን ሓይኽካ ውሓጥ ይበሃል ወይ ከዓኒ ምናልባት ፀገም ተልዎ ካ በፅቢፅካ ክትህቦ ወይ ከዓ ውሓጡ ክትብሎ ትኽእል ማለት እዩ። እቲ ዝበለፀ ክትሕይኾ እዩ ነቲ ሓይሊ ዝበካ ምክንያቱ እዚ እንታይ ትገብር ነቲ ዝረግእ ዘሎ ደም ንኸይረግእ ዝያዳ ወይ ከዓኒ ዝያዳ ንኸይእከብ ሞ ነታ ሰራዊት ደም ዝያዳ ንኸይዓፅዋ ወይ ከዓኒ ዝያዳ ዓቢሱስ እቲ መጠን ዋሕዚ ንኸይክልክል ተባሂሉ ዝግበር ፍወሳ እዩ ማለት እዩ። ቃንዛ ብርቱዕ ስለ ዝህልዎም ዝበዝሕ ግዜ እቲ ቃንዛ ንብሎ ዘለና ዲስኮንፈርት ስለ ዝኾነ ንዑኡ መረጋግእ ነገራት መድሃኒታት ይወሃቡ እዮም። ከምኡ ምናልባት ሒዞሞ ዝመፁ ምልክታት እውን ንካልእ ዓይነት ፍወሳ የድርኸካ እዩ። ብኡ መሰረት እቲ ፍወሳኻ ክተኸይዶ እጂ ትሰራ ነቲ ሰራዊ ርደም ዝኾኑ መድሃኒት ክትህብ ኣለካ ገለ ማለት እ ንኩሉ ዝዓለመ ስለ ዝኾነ ትፈዋውሳኻ መጠን ኦክስጅን ናይ ትሰብ ርኢኻ ኦክስጅን የልዮ ድ የልዮን ክትፈልጥ ኢኻ ፈሳሲ ኣየ ናይ ክፋል ናይ ልቢ ተወቂዑ ርኢኻ ከዓ ንፈሳሲ የልዮ ድያ የልዮን ምስ ክስተት መፅይዎ ዘሎ ኣብ ግምት እቲኻ ስለ ዝኽየድ ትፍወሳ ናይ ሕክምና ዝምልከት ኣብ ሕክምና ከድካ ዝግበር ዳኣ እምበር ኣብ ገዛኻ ወይ ከዓኒ ኣብ ዘለካ የወት ኮንካ ዝግበር ነገር ኣይኮነን ማለት እዩ።
1: ዳሕሪ ወቂዒ ክግበር ዘለዎ ጥንቃቐ ኢልናቀሪብና ኣለና
0: ድሕሪ ወቕዒ ክትገብሮ ዘለካ ጥንቃቐ መብዛሕትኡ ግዜ ወቕዒ ከም ዘለካ ንድሕር ተፈሊጡ እቲ ዝዓበየ ክትገብሮ ዘለካ ዝተዋሃቡካ መድሃኒታት ዝተዋሃቡ ካ ግብባብ ምፈወስ መድኒታት ብግቡእ ምጥቃም ማለት እዩ። ስለዚ ኣብ ግዜኦም ክጥቀመሎም ድሕር ደይክኢልካቶም ፍወሳ ዝውፈዋ ኩነታት ዘየድሊ ሰዕብን ተመፅእ ኣለካ ዘየድሊ ክስተት ካልኣይ ግዜ ናይ መውቃዕ ባህሪ ወይ ከዓኒ ወቐለብን ክመፀካ ክትድርኽ ኢኻ ማለት እዩ። ስለዚ ነዚኣቶም ክትፈልጥ ክትክእል ኣለካ። እንታይ እዩ ሓደ ሰብ መድሃኒቱ ተዋሂቡ ንድሕር ደይካሃተሎ ኮይኑ መድሃኒቱ ተዋሂቡ ንድሕር ዘይስዕቦ ኮይኑ ተወቐለቢ ይቕፅል ማለት እዩ። እንተቐፂሉ ከዓኒ ክሳብ ምጉዳእ ክመፅእ ይኽእል እዩ ወይ ከዓ ሓልክታት ከምፅእ ይኽእል እዩ። እቶም ሓልክታት ኣዝዮም ብዙሓት ስለ ዝኾኑ ካብ ናይ ህርመት ናይ ልቢ ምትሓዝ ናይ ምጭንጓዕ ባህር ናይ ልቢ ናይ ምትሓት ኣጋብ ክጠንቀ